0: ሉ ኣምላኽ ብሩኽ መዓልቲ ኸውዕለና ምሩእ ዕርቀ ሰላም ክገብረልና ሲ ኣባቐሺ ጸሎት ክበለልና
1: ኣበባሻይ
0: ወደ
1: ሓንሳብ ሰብ ረሲዕ ኣለኹ ኣብ ጉዳይና ቅድሚ ምርከውና ክዳሃዮም ዶ
0: ሕራይ ቀጥዝወዳ ይደንጉየና ወኢለ ኣበይ ካሕሳይ ኣበይ ጎብ ናባኹም እንዳመጻኹ ንዴና
1: ወኢለ
0: ኣይዲ

0: ኮጉሆን ሓሲበ ምስ ገብሮ ዓወይ ዓርከ ከዓ ብዙሕ ሓሲብና ብዙሕ መኺርረአና ሞ ክቡራ ስድራይ ኣሕዋተይ ይቕረበሉለይ ይቕረበሉለይ
1: ጠሎምውን ባዕልኻ ኢኻ እምበር ሓወይ ምስ በልኩ ጠሎምኩን እቕረኹንካ
2: ቕረበለይ ዓደይ
3: ይቕረበለእወ ኣመልካ ኸማ ከለፋእካ ንድ ገብሩ ገብሩ ዝኸፈትካ የቐዳ ንፋሳኣትዩ መከራ ፀጊና ሓጊና ኣውራ ኣውራ ኸዓ እንዳበርሀ ሕጂ ግን ይኣክል ኣምላኽ ብዝሓለፈ ይኣክል ይበለና ቅርሒ እንትፋይዳ ብሉ ይቕረረ ተባሃሉ ሃየተሰዓሙ እልበላ ንስቲ እልበላ ንስቲ ሃየተሰዓሙ እልበላ ሃየተሰዓሙ
4: ኣንታ ገረዝጌ ብበለቃለ ክዓካ ኢና ሓዳርናን ስድራ ቤትናን መፅና ነር
5: ሓራ

ናይ ሎሚ ትሕዝቶ መደብና ሓደ ሕቶ ክንምልስ ኢና ተበጊስና ዘለና። ንሱ ድማ ስለምንታይ እዩ ታክሲ ብጫ ሕብሪ ዘለወን ኮይነን ዝብል ሕቶ እዩ።

ብዘይ ጥርጥር ንኹልና ሕቶ ዝኾነና ኣርእስቲኡ በሉ ናብቲ መልሲ ክነብለኩም። ሚስጢር ብጫ ሕብሪ ኣብ ታክሲ ቅድሚ ምምላስና ታክሲ እንታይ ማለት ምዃኑ ንመልከት። ታሪክ ከም ዝሕብሮ መሰረት ሞተር መካይን ኣብ ህዝባዊ መጓዓዝያ ካብ ናብን ህዝቢ ከመላልሳ ኣብ ዝጀመራ እዋን ንተሳፈርቲ ብመጠን ዝተጓዓዝዎ መንገዲ ክፍሊት ይስላዓ ብምንባረን ኣብ ክፍሊት ዘይምዕሩይነትን ዘይዕጉብነት ዓማዊል ክስዕብ ስለ ዝጀመረ ሓደ ምህዞ ክተኣታቶ ናይ ግድን ኮነ። እቲ ምህዞ ተሳፈርቲ ብመጠን ዝተጓዓዝዎ ርሕቀት ቀሚራ ክፍሊት ተቐርብ ታክሲሜተር እትበሃል ምህዞ ተመሃዘት። ታክሲ ዝብል መፀውዕ ድማ ካብዚ ዝነቐለ እዩ። ብልምዲ ብጫ ዝሕብረን ታክሲ ኣብ ኣሜሪካ እዩ ጀሚሩ። ጆን ሀርትስ ዝተባህለ ኣብ ትካል ምክራይ መካይን ዝነጥፍ ዝነበረ በዓል ፀጋ ነዚ ስነ ሓሳብ ዘበገሶ። ነቲ ኣብ 1907 ኣብ ቺካጎ ዝመስረቶን ናይ ታክሲ ትካል ክምስርት ምስ ሓሰብ እዩ ታክሲ እንታይ ሕብሪ ክህልወን ኣለዋ ዝብል ሕቶ ዘበገሰ። እዚ ናይ ሎሚ እንሪኦ ዘለና ናይ ታክሲ ሕብሪ እውን መበገሲኡ ካብ 1907 ዝጅምር። ነዚ ዘንቀሎ ሓሳብ ኣብ ዩኒቨርሲቲ ቺካጎ መፅናዕቲ ብምክያድ ብጫ ሕብሪ ተመሪፁ። ዩኒቨርሲቲ ቺካጎ ብዝገበረው መፅናዕቲ ብጫ እቲ ዝያዳ ርኡይ ሕብሪ ምዃኑ ተረጋጊፁ። ብጫ ከም ሕብሪ ብዙሕ መግለፂታት ዘለዎ እዩ። እቲ ሕብሪ ብኡ ንብኡ ዓይኒ ስለ ዝስሕብን ልዑል ናይ ነፀብራቅ ዋጋ ስለ ዘለዎ ኣብ መዓልትን ለይትን ብቐሊሉ ክረአ ይገብሮ። ብተወሳኺ ብጫ ናይ ፀዓት ኣወንታውነትን ፍጥነትን ስምዒትን የላዕል። እዚ ድማ ንኣገልግሎት ታክሲ ፍጹም ዘሰማምዕ ባህርያት እዩ። መፅናዕትታት ከም ዝሓበርዎ ሓንጎል ወዲ ሰብ ዋላ ኣብ ፅዑቅ ከባቢታት ከይተረፈ ካብ ካልኦት ሕብርታት ብጫ ብቕልጡፍ ይርድኦ፣ ተቐባልነቱ ድማ ኣዝዩ ልዑል እዩ። ሚስጢር ብጫ ሕብሪ ኣብ ታክሲ ንግዳዊ ስትራቴጂ ግን ከዓ ሳይንሳውን ታሪኻውን መሰረት ዘለዎ እዩ። ምንጪ መበገሲ ኣብ 1920ታት ኣብ ኣሜሪካ እዩ ዝፍልም። ድሕርቲ ንመላእ ዓለም ዝጸለወ ቁጠባዊ ቁልውላው ኣብቲ እዋን ዝነበራ ሓያሎ ኩባንያታት ታክሲ ነፍሲ ወከፈን ፍሉይ ሕብሪ ነይርወን። እቲ ኣብ ቺካጎ ዝተኻየደ መፅናዕቲ ምርኩስ ብምግባር ድማ እየን እተን ናይ ታክሲ ትካላት ኣሰር ጆን ሀርትስ ዝወፀ ስነ ሓሳብ ክስዕባ ዝጀመራ። ሰባት ታክሲ ዝጥቀሙሉ ዝበለፀ መንገዲ እንታይ ምዃኑ ንምፍላጥ ንሓደ ፕሮጀክት ብምምዋል ዩኒቨርሲቲ ቺካጎ ብመንገድቶም ተመራመርቲ እቲ ብጫ ሕብሪ ካብ ርሑቕ ዝያዳ ከም ዝረአን ስለዚ ድማ መኪና ነዚ ኣገልግሎት እትህብ እንተኮይና ንምፍላጥ ዝቐለሎ ምዃኑ ምስ ተረጋገፀ መላእ ወነንቲ ታክሲ ብጫ ሕብሪ ክቐብኡ ዝመረፁ። እቲ ዘገርም ብጫ ሕብሪ ብደረጃ ዓለም ተፈላጥነት ዘለዎ መለለዪ መጓዓዝያ ታክሲ ኮይኑ እንተኾነ ግን ብጫ ከም ሕብሪ ልሉይ ሕብሪ ስለ ዝኾነ ኣብ ፅዑቅ ትራፊክ ከተማ ታክሲታት ዝያዳ ከም ዝረኣያ ገይርዎን። ኣብ 1960ታት ከተማ ኒውዮርክ ወግዓውያን ታክሲታት ብጫ ክኾና ዝጠልብ ደንቢ ኣውፅኣ። እዚ ስነ ሓሳብ እውን ናብ መላእ ዓለም ክዝርጋሕ ግዜ ኣይወሰደሉን። ንምዃኑ ኣብ መላእ ዓለም ታክሲታት ብጫ ድየን? ብጫ ሕብሪ ታክሲ ህቡብ እኳ እንተኾነ ኣብ መላእ ዓለም

ዓለም ግን ሕብሪ ታክሲ ዝተፈላለየ እዩ። ንኣብነት ኣብ ለንደን ዓባይ ብሪጣንያ ታክሲ ጸሊም ሕብሪ ዘለወን እየን። ምክንያቱ እቶም መበቆላውያን ስራሕቲ መካይን ጸሊም ሕብሪ ስለ ዝቐብእወን ከም ባህሊ ጸሊም ሕብሪ ኣለወን። ኣብ ጃፓን ቀይሕ፣ ብጫ፣ ቀጠልያ ሕብሪ ታክሲ እዮም ዝጥቀሙ። እዚ ዝኾነሉ ምክንያት ድማ ነፍሲ ወከፍ ኩባንያ ታክሲ ናይ ገዛእ ርእሱ ሕብሪ ክመርፅ ስለ ዝርከብ እዩ። ታክሲታት መብዛሕትኡ ግዜ ኣብ ጀርመን ብጫ ዝሕብረን ኣይኮናን። ኣብ ሆላንድ እውን ሕብሪ ታክሲ ኣዝዩ ዝተፈላለየ እዩ። ኣብዚ ወግዓውያን ታክሲታት ብሰማያዊ ታርጉኦም ከተለልዮም ትኽእል። ይኹን እምበር ብጫ ብዓለም ደረጃ ብፍላይ ከዓ ከም በዓል ኒውዮርክ፣ ሙምባይን ዝኣመሰላ ከተማታት ብሰፊሑ ይጥቀምሉ። ንምርኣይን ኣፍልጦን ንምርካብን ድማ ዝበለፀ ሕብሪ ስለ ዝኾነ ስለዚ ክቡራት ተዓዘብትና ሕቶኹም ተመሊስልኩም ክኸውን ተስፋ እናገበርና ኣብ ዝመፅእ ሰሙን ክሳብ ንራኸብ ሰላም።

0: ትምባል ስለዝመረጸ
1: አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ወይ ጸበል ወይ የአምሮ ህክምና ሆስፒታል መግባት የነበረበት ሰው ነው።
2: ተጨፈጨፍን። አንድም ቦታ ፈቀቅ ማድረግ አልቻልንም። አንድ ክፍለ ጦር ያመጣል ያስገባል፣ ይጨፈጨፋል። ሌላ ክፍለ ጦር ያመጣል ያስገባል፣ ይጨፈጨፋል።
0: ሰነዳዊት ፊልም አብ ኤሪ ቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍ ደገ ባሕርን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ሰንዓፈን ኣልፈን ባሶራን ተቆጣጥረን ክሎስት መንደፈራ ነበር ውግያ ሲደረገ ነበር።
4: ኣድቃን ሲቪል ነው፣ ስራውም ሌላ ነው። ግን ያው ኣልብሰህ ኮ የሆነ ኮ
0: ጻድቃን ሲቪል እዩ፣ ስርሑ ካል እዩ። ፅሩራታት ስለ ዝነበሮ ብኡ ይፅዋዕ።
5: ክሻብ ስመዳ ኢና ንኸድ ማለት ሻዕብያ ሰይ ነቃብፆ ኣለና ዝብል መደብ እዩ ነይሩና፣ ግን ኣይኮነን
0: ትምባል ስለ ዝመረፀ ፅላሊ ኣባላት ብልፅግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀሙን ሰጊሩ ኣሎ።
6: የኢትዮጵያ መከላከያ ሰራዊት ማስጠበቅ ኣለበት የሚባለው ዳር ድንበር
0: ሰራዊት ኢትዮጵያ ክሕልዎ ዘሎ ወደብ ካብዚ ጎቦዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን። ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል።
6: የኢትዮጵያ ብሔራዊ ጥቅም እስካለበት ድረስ ነው ዳር ድንበር።
7: አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን
0: ኣሰብ ዝበሃል ወደብ ክስራሕን ክሰኣልን ከሎ ብፍሉይ ንኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር ክሳብ ኣብዚ ንኸገልግል ተባሂሉ እዩ ተሰሪሑ።
7: በጀርባው በኩል ግመልም ኣያገኘው
0: ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪ ቲቪ ረቡዕ 925 ምሸት ድሕር ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 1250 ቀትሪ ድሕር ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪ ቲቪ
8: ከም መግሉታ ብዕዋት ክል በድናምጅና ግል ዝክረት እንደንበምን ሓልት ሜዳን ሓቲ ሕላየትላን ቀደም መግልዮም ዶሊት ልሌት ሕላየት ዓባይ ፈናኒትና ኣብራት ኣንከሬ ምና ዲ ሜዳን ላሓሌተን ሓልየታ ሓቲ ሕላየት ግል ንቐድምቱ በርዱ እግለ እንደተለየት መየ ህታማ ምና ዓበይ ፈናኒናው ብዙሕ ጀምሁር ለበን ፈናኒ ዘይነብ በሺር እመናስበት በዓል ልደት ዲ መዲነት ባፅዕ ምስል ኣንፋር ቅወት ጀው እንደገብአቱ እለ ሕላየት እለለ ቀደመታ ግል ንርአያት ብድግማ ናይ እለን ክል ዓበይ ፈናኒ ናባህለቱ ግለ ንደርኢና ብድግማ ግን ነቕብልቱ በናምጅ ዳረጥቀና ምስ ትልለይኩም ኣዜማ ብድግማ ንታብዑና ወምስና ግታሉ ሳየትና ዓባይታ

0: ቤተሰባ ኤርትራዊ እዩ
1: ንዕኡ እንታይ ትብሎ እዚኣ ሲ ከም ገለ ጌርካ ኣውፃኢ እያ ትብሎ ከብዲ ውፃኣት ሒዝዎ ፍርሒ ርኢ ምስ ኣበለቶ ዋ ግድፍዎ በል ንስኻ ዝተረክቦም እኳ ባዕልኻ ኢላ ብምሸት በዕላት ሓንጊጣ ንንዮ እግሪ ኣፈልባ ስፈራጣል ከይዳ ካብ ስፈራጣል ትፈልጦም ቤተሰባ ኣዝማድ ኣሕሞት ሞታ እዮም ካብኦም ፀዊዓ ንሶም ሒዞማ ተተሓሒዞም ፅርግያ ስጌራ ኣብታ ዝብፅሕ ኣብፂሓታ
0: ምዚ ዝበሃል ዓዲ ምስገን እዚኣ እውን ክልተ ናይ ቤት ትምህርቲ ሰውራ
1: ፀላእ መፂእዎም ኣብቲ ዓዲ ከለዉ ኣብቲ ዓዲ ከለዉ ስለ ዝመፀ ከምዚ ኢሎም መፂኦም ኣለዉ ምስ ተባሃለ ኣብእትያ ዝቡቕቡቕ ናይ ሓሰርን ቃንጫ ናይ ዕፉንን ሸፊና ንዓኣቶም እቲኣቶም መፂኦም ንዓኣቶም መግቢ ዝወሃብ ድዩ ገለ ደ ሂባ ነቶም ዝመፁ ወተሃደራት መሊሳ ንሳቶም ክልቲኦም ከም ዝዕቀቡ ተገይሩ ድሕሪ እዩ ተወፂኦም ከይዶም
2: ባል ትሕዝቶ ከይሰሰዓ ተፀጊዒ ይፅንሓኒ ኣብ ክስቶ ይፅንሓኒ ኢለን ከይገደፋ ንድሕሪት ከይሓሰባ ኣብ ሓዳሲ ኤርትራ ክስለምኦ ወይ ድማ ኣብ ሓዳሲ ኤርትራ ዝለዓለ ሃብቲ ወይ ካልእ ሂወት ክምስርታ ምዃነን ተመኒየን ከይደን እንተ ብሂወት ተሪፍና ኢለን ማለት እዩ ነዚ ተን ዝተሰውኣ ትሰውየን እተን ዝተመልሳ ግን ኣብ ደቂ ኣምሓር ኣለዋ ኣራንሽን ለተብርሃነን ይቐኒየለይ
3: ካብተን ናይ ፍረ ፃዕር ናይቱ ጀማሂር ኣብነት ክጠቅስ ዘየ

0: ኣብቲ ድሒሩ ሙሉእ ንጥፈታት ተኻየደሉ ብህዝባዊ ግንባር ሽመጃናን ከባቢ ፀሮናን እቶም ከም ኣብነት ኩሉ እቲ ንጥፈታት ተኻይዱ ብዙሓት ንጡፋት ደቂ ኣንስትዮ እውን ኣፍሪና ኢና። ካብተን ኣብነት ስጋዕ ሕጂ ዋሎ ከብደት ሒዘን ከማና ከም ጀማሂር ይንቀሳቀሳ ስጋዕ ሕጂ ደቕፅልኦ ዘለዋ ግን ካብቲ ድሕር ዝበለ ቦታ ዝነበረት ሕጂ ለምለም ሓጎስ ኣብኽራን ቤት መጣዕ እዩ ብሰይስው እያ ክልተ ቆልዑ ነይሮማ። እዚ ንጥፈታ እዚ እንዳካየደት ተወዲባስ ንካልእ ክትውድብ ናይ ወረዳ ናይ ዓዲ ሓላፍነት ሰኪማ ትንቀሳቀስ ነይራ። ዕንቅፋት ብሓሙታ የጋጥማ ነይሩ። ቆልዑ ገዲፍክስ ብቆዱ እስ ከተትኸድ ኣለኺ ምስ ተጋደልቲ ምልጋብ እውን ብካልእ ዓይኒ ይርዮ ስለ ዝነበረ ሱ ይቃወማ ነይሩ። መታን ሙሉእ ተኣሽማ ኣድሂባ ክትሰርሕ ደቃ ናብ ቤት ትምህርቲ ሰውራ ሰዲዳ ብንጥፈት ሕጂ ሙሉእ ህወታ ምስቲ ጀር ኮይና ትሰርሕ ነይራ። ድሕሪኡ ስጋዕ ሕጂ እውን ቀፂላቶ ካብ ባይቶ ኣውራጃ ስጋዕ ሕጂ ባይቶ ዞባ እቲ ብንጥፈት ትሳተፍ ደላ ኣደ እያ። ሽመጃና እውን ከምኡ እተን ክስጋዕ ካደር ደምሃርናየን ኣባያሱን ፅገ ገብርኤልን ስጋዕ 86 ብንጥፈት ሰርሓ ነይረን። 86 ንሕና እቲ ቦታ ምስ ገደፍናዮ ግን ኣማራፂ ነበረንን። ሓንቲ ናብ ፀላኣት እያ እቲኣ ከዓ መታን ናብ ዝረሓቐት ከይድ ናብ ፀላእ ከይትጋለፅ ክትብል ንዓሰብ ከይዳ ኣብኡ እኳ ብሕማም መይታ። ግደይ ተስፋ ግን ስጋዕ ሕጂ ትሰርሓላ ብንጥፈት ኣብነት ናታ ዝገርመኒ ሰብኣያስ ኣብ ደገ እዩ ነይሩ መፂኡ ንዓዲ እንተኣትዩ ኮፍ ክብል ኣይክእልን እዩ ብዓዲ ምክንያቱ ሳ ኮፍ ኣይትብልን እያ ፍቅድ ገዛውቲ እናኸደት እያ ትሓድር። ጠቕሊላ ግን ምሳ ናይ ተፀምረትን ምክንያቱ እቲ ህወትናስ በረኻ እዩ ኣብ ገዛ ይናሓድርና ኩሉ ግዜ ናብራና በረኻ ስለ ዝኾነ እሳ ሕጂ ኣብ ገዛውቲ እናቀየረታ ትሓድር። ሰብኣያ ምስ መፅ ሕጂ ናብ ኢሮፕ መኸታ ኸይዳ እያ ናይ ዕርፍቲ ግዜ ኣቢላቶ ተመልሻውን ገዛ ኣይኣትወትን ከምኡ ነይሩ ናብረኣ ስጋዕ ሕጂ ከዓ እቲ ንጥፈታ ቀፂሉ ካብ ባይቶ ኣውራጃ ስጋዕ ባይቶ ዘወኸ ስጋዕ ሕጂ ትነጥፍ ከም ዘላ ክሕብር ኢለ እዩ።
1: ሕጂ ኣነ እንታይ ክገልፅ ዘለየ ሓፈሻዊ እቲ ንጥፈታት ደቂ ኣንስትዮ ብወገኑ እንድዮ ክግለፅ ፀኒሑ ከም ገለ ፍሉይ ኣብነት ትዝ ድብለካ ከዓ ኣሎ። ንኣብነት ካልኣይ ጉባኤ ናይ ዞባ ክግበር ኣብ ፀሮና ልዕሊ 70 ደቂ ኣንስትዮ ሒዝና ኣማዓያ ሓዲርና ካብ ሰሓርቲ ማለት እዩ ካብዚ ኩሉ ውሽጡ መስመር ተወኪለን መፅን ኣማዓያ ሓዲርና ስለ ድመሰየኡ ክነተኣኻኸብ ንጉሆ ከይበርሀ ሓዳስ ምስ ወረድና ዝቀርፀቐምጠ ሓዳስ ቀርፀቐምጠ ምስ ወረድና ሰራዊት ተሰሪዑ ይመፅእ። ሕጂ ንሕና ኣይፈለጥናን ብኡ ብደጀን ሰራዊት ክመፀካ ኸ ኣይትፅበን ኢኻ። ሕጂታ ገይረን ሓንቲ እዛ ሓፋሽ ክንብላ ዝፀናሕና ሓንቲ ኣኽበረ ትበሃል ሓንቲ ፀጋ ትበሃል ሰለስትየን ንሕና ርእስና ክንኣስር ኢና ንቐብሪ ንበሎም ገለ ኢለ ኣብ ቀርፀቐምጦም ምስ በፃሕና ማለት እዩ። ሕጂ ተረኣናዮም ምሩኻት ዝሓዙ ናይ ብሓቂ ሰራዊት ናይ ፀላእስ ኣይኮነን ግን ትንጥፈተን ናይ ብሓቂ ክስታይ ይገብረካ ባዕለን የምሂዞን ኣሽዑ ሕጂ እቲ ርእሲ ምእሳር ተሪፉ እሳቶም ከዓ ናህና ምዃኖም ፈሊጥና ከይዶም ማለት እዩ። ስለዚ ንጥፈታት ናይ ደቂ ኣንስትዮስ ብጣዕሚ ገሊፅካ ይውዳእን እዩ ወላት ማልኸባን ናይ ገይረ ነይረ ኣብዚ ኣኼባ እንዳገበርና ከለና ሰንበት ውድባህታ ምስ ከድዐ ብላዕሊ ብግባ ዝመፁ ዝነበሩ ፀላእቲ ብታሕቲ ብዳምባ በቲ ዓብ ጎቦ ብወርዒ ዝወሪዶም ብኡ ኣኽቢቦምና። ሕጂ እንታይ ንግበር ድሓን ሱቕ በላ ጥራሕ ኣነ ንፅጋሕና ነኢና ሱቕ በላ ጥራይ ገለ ኢለን ርእሰን ኣሲረን ዓብ ጃሚዓ ካበይ ከም ደምፀኦ ሰክቲተንኦ ብላሓንቲ ካይተኣልየናን ስቕ ኢሉ ክሒዱ ሕጂ ተራ ናይ ደቂ ኣንስትዮስ ኣዝዩ ሰፊሕ እዩ። ክትገልፆስ ኣይትኽእልኒ ካብ ሓፂሩ እንዳተመላለኣና ጨጫፉ ነቋስሎ ጥራሕ ሓገዳ
2: እቲ ርእሰን ምእሳር እንታይ እዩ?
1: ንቐብሪ ኸዳ ኣለዋ። ንቐብሪ ናበይ ኢኽን እንተበሉናስ ቀብሪ ንኸይዳ ኣለና
2: ክትብላ
1: ትበሃል ማለት እዩ።
3: ሓራይ ኣነ ከዓ ንግስቲ ሓጎስ ይበሃል። እዚ ክግለፅ ዝውዓለ ናይ ብሓቂ ዋላ ዘን ክገልፆ ዝውዓላ ኣብዚ ዘለዋ ካብቲ ከምኡ ዝነበረ ወዲበን ናብ ጆማ ሄር ድዩ ናብ ዝኾነ ምዕጣቕ ድዩ ዘብፅሓ ብፆትና እውን ቅድመና ዘለዋ እንዳመስገና። ኣነ ክብሎ ዝደሊ ሕጂ ናይተን ውዕሎ ንብሎ ዘለና ሲ መግለፂ ይብሉን እንተዘኪርካዮ መመሊሲ እዩ ዝመፅእ ማለት እዩ። ንሕና ሕጂ 84 85 ፀላእ ብኩሉ መፅኡ ካብ እንዳይ ውሃንስ ደብሪ ሮ ካብ ማዓኾኖ ዝበሃል ዓዲ ንደብሪ መፂና ካብ ደብሪ ምስ መፃና ከዓ ናብኡ መፅአናና ኣደይታይ ኔራኡ ነዚ ቑሑት ኩሉ ገገሊኡ ትርፉ ወይልሃና ብኡ ጌርና ከዓኒ ነጉላዕ ዝበሃል ዓዲ ደዲሕረና መፅኦም ኣምሓራ ብኩሉ እያ ወሪዳ። ሕጂ ኣብ ተውሮ ምስ በፃሓና ሓቂ ሓይሽ ደኺምና ኣነን ጓል ፃዕዱ ዝብልዋ ንሳብካይ መፀተን እምበር ንሕና ደኺምና በዓል ኤፍሬም በዓል መምህር ምክኤል ዝበሃል ኣለዉ። ሕጂ እኳ ኣብዚ ኣለውን ኤፍሬም ስኳ ተሰዊኡ ኣሎ መምህር ምክኤል ከዓ የሎ ንገሹ ሕጂ ብዙሓት ኢናኡ ነርና ሓፋሽ ውድባት ን ነይረን ምስ በፃሕና ሕጂ ደኺምና ምስ ደኸምና ሕጂ ሓደ ምሓራይ ከምዚ ክብሎ ዝፀናሓ ህሩም ነይሩ ናብአን ኣይተብሉን ምስአን ፅናሕ ኢሎም ሲ እዚአንሲ ክቐትላኒ የን ናባኻት ዳሕሸን ንበር ኢሉ ከይዱ ናብኦም ኣብ መገዲ ይፀኒሑና ሕጂ መሊሱ ምስኦም ደይቡ ብኩሉ ምስ መፃ ሕጂ ንሳቶም ንደብሪ ገፆም ኮይዶም ንሕና ከዓ እቲ ቑሑት ኣነ ዘይብል ሳንጣታት እዩ ነይሩ እሞ ንስኻትክን በዚ ፅንሓ ንሕና ግን ሕጂ ኩነታት ክንብል ኢና ወይ እንዳደቆ ወይ ከዓኒ ንማሕፃ ገፅና ክንከይድ ኢና ንስኻትክን ግን ዝቑሑት ሒዝክን ኣብዚ ፅንሓ ኢሎምና ሕራይ ኢልና ንሕና ከዓ ድኻም ከዓ ነይሩ ኣቑሑት ከዓ ነይሩ ሓያቂ ሓይሽ መልእዩ። ሕጂ ሓንቲ ምናት ትበሃል ኣብ ተውሮ ኣብቲ ገዛ ኢና ነርና መእተው ጀማሂርያ ሕጂ ካብኣ ኣብኣ ምስ ዋዓልና ምስ ሓደር ናባ ንሳቶም ሕጂ ክድሃይ ክገብሩልና እንዳበሉ ናባና ፅንሕነ ኢሎምናስ ክመፁና እንዳበሉ ሕጂ ቤን መፅኡ ብጉራዕ ገይሩ ከምዝ መፅኡ ሕጂ ንሳቶም ብኡ ቤን ገይሮም ንደብሪ ከይዶም ሕጂ ንሕና ኣብኣ ከለና ብድል ተበልና ንጎ ዝዓዲ ስልም ኢሎማ ናበይ ከነብል ሕጂ ንሳ ንዕነ እጅኹን እዚ ሳንጣታት መዓቲ ኮመንቲ ዘለዎ ናይ ኩሎም ሳንጣ እዩ ዋላ ውሽጢ ዘለዋ ላ ሓፋሽ ድባት ናይ ኩሉ ሕጂ ንስኻትክን እዘን ሳንጣ ኣብዛ ናይ ጉድጉዶ ኣሎ ከምዚ ክስታይ ዝሰርሖኦ ንዕኡ ፈግፊ ገብኣ ክእትወኒ እስኻትክን ግን እዛ ገዛ ያ ኩሉ ኣብዚኣ ስለ ዝብሉና ፋሕ በላ ክልቴኸን ኢላትና ኣጋጣሚ ኣኒ ሓንቲ ጓል ዓድና ናብኡ ዝተመርዓወት ነራ እሞ ብዝላይ ሎማ እሞ ናብኣ ከይድ ኢለ ንሳ ናብ ካልእ ከይዳ ንዓኣ ንዕድ ኣጀኹ ኢላ ስገም ሂባታ ዝቕሎ ንሳኡ እንዳቆለወት ርእሳ ሸፊና ማለት እዩ። ኣነ ከዓ ናታ ክዳን ገይረ ርእሰይ ሸፊነ ለንቂጠ ማለት እዩ ለንቂ ጥርሓና እጅኹን ሕጂ ሓንቲ ከይትብላ ኢለና ናተ ዓዲ ስልም ኢሎማ እዮም እዚ ቑሑትክን ዋላ ሓንቲ በዓልና ንሓበ ኢና ኢለናና ሕጂ ንስኻትክን ግን ኣጅኹን ክምዛ ደቂ ዓዲ ኮንክን ንስኺ ስገም ቆለወይ ንስኺ ከዓኒ ልንቃጦ ለንቅጥ ኢልሃኒ ንዓይ ኣነ እዛ ርእሰይ ገይረ ለንቂጠ ብዙሕ ለንቂጠ ብ እሳቶም ሕጂ ተመሊሶም ኣብቲ ዓዲ ዝፈተሽዎ ሓቂ ሓይሽ ንሕና ኣብቲ ዝነበርናዮ እኳ ኣይመፁና ኣይመፁና ነብቲ ዝነበርክዎ ነዛ ዋ ፃዕዱ ዝነበረቶ ግን ኢሎም ድዕቅጫ ገለ ሂቦኖኦም ብኡ ገይሮም ሓሊፎም ትቑሑት ከዓ ከምዚ ዝብለክን ኣብኡ ትሪፎሞ ማለት እዩ። ስለዚ ሕጂ ደቂ ኣንስትዮ ሲ ከምዚ ገይረን እየን ኣናጊፈን ዘውፅኣ ንምባል ሕጂ ኣነ ዝዛረብ ዘለኹ ናታተን ሲ መናሻዕ እንድሕሪ ዘኪርካየ ሲ ኣብ ደቂ ኣንስትዮ ዝነበረ ሲ እዚ ከዓኒ ብምሉኡ ዝተገብረ ፃዕሪ ኣብቲ ህዝብና ዝነበረ ክብል ህዝባዊ ምሕዳር ዝወደቦ እንታይ ክገብር ከም ዘለዎ ስለ ዘንቆሖ ነዚ ህዝቢ ክብል ህዝባዊ ምሕዳር ሲ ብዙሕ ፍረዩ ፍርዩ ማለት እየ ዋላ እኳቱ ምንቃሕ ምውዳብ ምስላፍ እንተሃለዎ ሲ ኣብ ውሽጢ ዝሰርሕ ዝነበረ ሓፋሽ ውድባት እውን ሲ ናይ ብሓቂ ኣብ ፈጨቋ ዝበሃል ዓድካ ኣኼባ ነይሩ በዓል ወዲ ክፍሉ ኣኼባ ገይሮም ነይሮም ሕጂ ዓባይ ሰበይቲ እያ ኣብ መሸላ ናብ መሸላ ትሕሉ እያ ምስለኒ ነራ ሕጂ መፂኦም ነቲ ዓዲ ወይ ሮምሳቶም ከዓ ሰሚናር ገብሩ ኣኼባ ገይሮም ሕጂ ዝነግሮም የብሎምን።

0: ተዓድኻ ውሎ ተኣኪቡ እሶም ከዓኒ ብንዳ ፍግራይ ገይሮም ከዓ መፂኦም ሕጂ ንሳ እንታይ ትብላ ኣላ ኣትፋእኺያ ዝዓዲ ኢላ መፂኦም ክትብል እግር ብላን ናብኡ ክትከይድ ግን ኣጥፋእኺያ ኣትህበይ መፂ ኣጥፋእኺያ ዝዓዲ ጥፋእኺያ ዝዓዲ ኢላ ሰይቲ ባሻ ወላይ ትበሃል እያ ጀኳ መይታ ሕጂ ሰይቲ ባሻ ወላይ ከምዚ ዝበለስ ገለ መፂኡ ኣሎቶም ሰባት ውፁን ዓዲ ገለ ትብላ ኣላ ኢሎም ውፅእ ተበሉ ኣምሓራ መፂኦም ሰብ ከዓ ፋሒሉ ሕጂ ነዚ ህዝቢ ነዚ ተጋዳላይን ከዓኒ ኣናጊፋቶ ማለት እየ ስለዚ ሕጂ ኣዴታትናሲ ብዙሕ ታሪክ እዩ ዘለዎን ናይ ብሓቂ እሱ ከዓኒ በቲ ፃዕሪ ክፍል ህዝባዊ ምሕዳር ዝገበሮሲ እቲ ታሪክ ሓያል እዩ ማለት እየ
1: ሽመይ ገነት ርእሶም በሃል ኣብ ሰሓርትስ ብሓፋሽ ድባትን ብጀማሂርን ሰሪሕ ኣብ ሰሓርቲ ክትገልፆ ዘይትኽእል ምስጢር እዩ ነይሩ ኣብዚ ግን ብዙሕ ኣብኡ ድሰርሐ ሰብ ስለዘየለ ዝተገልፀ የለን ናይ ሰሓርቲ ስጋ ሕጂ ምክንያቱ ብሙሉእን ኣዴታት ንሕና ሓፋሽ ድባት ከለና ብሓንሳእ ሰለስተ ኣርባዕተ መስመር ነርና ኣብ ዓዲ ቐሺ ዓዲ ሕደሮ ምስ በዕሊ ነብያት ኣብ ዘላ ብኣካል ዓዲ ሓውሻ ነርና ብሙሉእ እዚ መስመር እዚ ካብ ዳንባ እንዳተበገስና ኢና ንንቀሳቀስ ነርና ኣብዚ ክንንቀሳቀስ ከለና ብሙሉእንተን ዝቕበላና ኣዴታትን መልእኽትን ዘምፃኣ ብሙሉእን ሓያል ምስጢራውያን ኣዴታት እየን ነረን ዓለዲ ምብራት በዓል ጉዒ ገርህላሰ ዝበሃላ ነረን ብመስመር ንረክበን ዝነበርና ብሙሉእን ምዚአን እንዳተንቀሳቀስና ክንከይድ ከለና ኣብ መንጎ ሓደ ግዜስ ኣነ ንዳንባ ካኣቱ እዛ ጉዒ ዝብለካ ካብ ዳንባ ንንቦይቶ ክትመፅስ ኣብ መገዲ ተረኺብና ንፈለጥ ኢና መተዓቢት ኢና ከምዛ ዘይንፈለጥ ስኢልና ንሓልፍ ሓሲብና ድሓር ዋ ኣንቲ ጓር ርእሶም ንዕስከ ንሕና ሲ እቲ ምስጢር ምስጢር እዩ እቲ ሰላምታ ግን ናይ እግዚኣብሄር እዩ ንዕልል ትብለኒ ዓራ ኢለያ ሓንሳ ኸፊልና እንዳፈራሕና እንዲና ገለመለ ተባሂልና ብኡ ኣነ ዳንባ ቐፂለ በዓል ጓል ቀሺ ሳንቦይ ተኸይዳ ማለት እዩ ካብኡ ድጀመረ ሽዑ እዚ ኮንጎ ተባሂሉ ክጥቀስ ፅንሐ ኣነ ብኣካል ዝተሳተፍክዎ ነይሩ ማለት እዩ ሓሓሙሽተ ሚእቲ ኮንጎ ሒስክ ንምፃእ ተባሂልና ሓሙሽተ ሰብ ገንዘብ ተባሂብና ካብ ዳንባ ንስመራ ትኽኢልና ኸይድና ካብ ኣስመራ ኮንጎ ገዚእና ክንወፅእ ከለና ማዓት ወተሃደራት እዮም ነይሮም ኣዋልድ ፈተሽቲ ነይረን ከመይ ጌርክን ንዝተሐልፍኦ ናበይ ደሊኽን ደቂ ኣምሓረ እዚ ናይ መኒ ናይ መኒ ንሕና ናይ ኣርባዕቴና እዩ ኣርባዕቴና ንናህናየን ከዓ ዘን መሸማዓት መሊአን ዘለዋ ተባሂሉ ካብ ብሎኮ ብክንደይ ገድሊ ትበዓል ዓረብያ ሚእቲ ቅርሺ ሂብልና ነቲ ወተሃደር ይሕልፍና ማለት እዩ ካብኣ ምስ ሓለፍና ንቦይቶ ገፅና ተኸይድና ኣብ ዓዲ ሓውሻ ክፀንሑና እዮም ሕጂ ብዓዲ ቐሺ ክነቋርፅ ኣለና ተባሂሉ ብዓዲ ኣውሪድናዮ ዓዲ ቐሺ ገሊኡ እንዳተሰከምና ገሊኡ ገለ ዓዲ ቐሺ እቲ ኣብ ዓዲ ቐሺ እንዳ ሰለሙን መብራህቶ ዝበሃሉ ኣዴል ተፅን ትበሃል ናይ ብሓቂ ሓርበኛ ሰበይቲ ነራ እሳ ተቐቢላ የእዱ ጌራ ዳንባ ወሲድሃልና ብከምዚ በዓል ኣዴለ ተፅን በዓል ኣዴ መብራት ብሙሉአን ዝለዓለ ምስጢር ይሰርሓ ነይረን ተጋደልቲ ሎሚ ክንኣትዩና እንተ ደኣ ተባሂልና እታ ትመፅእ ደብዳበ ንኩላ ንእዝራ ማለት እዩ ኣብ ከምዚኣ ክሓዘ ስለዝኾኑ ጀማሄር ሎምለይቲ በቢ ዘለናየ ንከታተል ንበሃል በቢ ዘለካዮ ኣብ ዝመፆ ቦታ ፀላአ ከዓኒ ሓንቲ ተልያ ሓደ ሰብ ኣበጊስካ ብጉያ ናብታ ጀማሄር ዘለዋ ቦታ ትወስድ ብከምዚ እንዳኸድና ከለና ምስ በዕሊ ወዲ ባህታ ኣብ ዓሊ ገደ ሓደ ናይ ዞባ ኮርስ ወሲድና ብሓንሳእ ካብኡ ኣብኡ ንወሲድና ብሓንሳእ ምስ ወፃና ክንሰርሕ ምጀመርና ኣጋጣሚ ትምህርቲ ንስሓል ከይደ ካብ ሰሓል ሓደ ዓመት ፀኒሕና ምስ ተመለስና ወዲ ባህታ ከዲዑ ፀኒሕኒ ከዲዑ ምስ ፀንሐ ተደጋጋሚ ግዜ ኣብ ገዛና እንዳመፀ ንስድራ ይሸግሮም ነይሩ ሓደ መዓልቲ ደንባዓ ፀገደ ሓዲርና ጨጉረይ ተቆሪፀን እየን ኣይ ተቆነንኩን ጀለብያ እውን ኣይገበርኩን ገዛኣቱ ገዛኣት የ ድመፀ ጋሻ ካብ ስመራ ከምዚ ዓይነት መልእኽቲ ተዋሂበ እየ ምስኣተኹ ኣጋጣሚ ኣነ ገዛ ከኣቱ ካልኦት ከዓ ብድሕረይ ነይሮም ዋላ በዓል ፍፁም ወዲ ሽዱሽተ ገለ ተልእኮ ነይርዎም እሶም ከይኣተዉ ኣነ ምስኣተኹ ፀላኣይ ድሮ ነተዓዲ ኩላ ከቢብዋ ማለት እዩ ምስኣተወ ወዲ ባህታ ሕጂ ንዓይ ኣነ ኣይፈለጥኩን ፀኒሐ ምስኣተኹ እንጀራ ከማ ናይ በላዕኹን ፀላኣ መፂኡ ንገዛና ስኩሉ ግዜ ስለዝጥርጥሮም ፀላኣይ ቀዳምነት እንዳርእሶም እዩ ድብል

እንዳጎየቶም ዓዲ መፂኦም ሰብ ኣሎ ድዩ ገዛኹም ፀላእ መፂ ተባሂሉ ገነት ኣላ ዋ በታ ዝመፀኸዎ ካዲ ምስ ሓሰብኩ ንዕዳ እንድሕር ቦኦ ሃዲም ክደኣ ተኩሾም ክሃርሙኹ ንድዮም ንስኺ ሕጂ እንክ ዝዓጠቐ ተዓጠቐ እያ ጨጉርኺ ነፀላ ግበር እዛ ጀሪካ

0: ብሙሉአን ኣብ ሰሓርቲ ዝነበሩ ኣዴታት ግን ብዝለዓለ ደረጃ እየን ነቲ ሰውራ ዝሕግዛን ብምስጢር ዝሕዝኦን ነይረ። ሕጂ ኣብ ጀምሄር ምስኣተው ከዓ ኣቐዲምካ እንድሕር ንዳንባ ተኣትኾንካ ሕጂ ናብ ዳንባ ነቲ ተኣምኖ ሰብ ደብዳበ ድዩ ንእሽተ ወረቐት ፅሒፍካ ወይ ሰብ ጌይርካ ፅባሕ ክትመፅ ኢና ተኸታተል ኢኻ ትብሉ። ነደይ መብራት መብራት ተፈረ ትበሃል ሕጂ ብሂወት የላን ደብዳበ ተሰዲድላ ሰለስተ ሰብ ኢና ነርና ኣነ ተስፋ ማርያም ሓጎስ ማለት እዩ ሰለስተና ምስ ተላኢኽዋ እንዳመፃና ካብ ዓዲ ቀረፅ ንዳንባ ክንኣቱ ፀላእ ከዓ ብምሉኡ ንዳንባ ከቢብዎ ማለት እዩ ሒዝዎ ሽዑ ደይ መብራት ኩሉ ገዛ ሳፍታ ጥቃ ቤተክርስትያን ናይ ኮተልካ ገዛ ኩሉ ገዛ ብምሉኡ ፀላእይ ደው ኢሉ እንዳሃለዎ ከሎ ወፂ ኣብቲ ገምግም ኣብቲ ደንደስ ተስፋ ማርያም እተነእድጉ ዓዳኣትን ተነእድጉ ዓዳኣትን ኢላ ምስ ፀውዐት ሰሚዕናያ ኣብኡ ከሎና ትመሊስና ማለት እዩ። ፀላእይ ከምዚ ወይ ክሕዘና ድዩ ወይ ገለ ድዩ ክጎይ ምስ ጀመረ በቲ ሩባሩባ ጌርና ወፂና ማለት እዩ። ብከምዚ ኩለን ኣዴታት ኣብ ሰሓርቲ ኣብ ገዝአን ጉድጓድ ዘይነበረ ኣይነበረን ኣብ ገዝአን ካልእ ዝኾነ ነገር ተገላላይ መፂኡ ክሕባኣሉ ዝኽእል ቦታ እንዳ ሃንደሳ ድኸዳ ዝነበረ ኣዴታት እየን ነረን። ሕጂ ክስቶ ክስቶ ኢልካ ንኩለን ክትገልፀን ክብድበለ ስለዝኾነ ምስቲ ግዜ እውን ገለ ክስታይ ትገብር ብዝለዓለ ደረጃ ግን ነቲ ሰውራ እንተ ብንዋት እንተ ብኣካል እንተ ብሂወት ዝለዓለ ተሳትፎ ዝነበረን ኣዴታት ኣብ ሰሓርቲ ብዙሓት እየን ማለት እዩ። ስለዚ ኣነ እዚኣ ኢለ ክጠቕሰን ኣይደልን ሓፈሻዊ ግን እዚ ነይሩ ይቐኒለይ
1: እዘን ኮንጎሲ ኣጠቃለለየ ደልየ 7,000 ኮንጎ የን ወፅአን ሕጂ ጓል ሃይለ ጠቕሰን ነራ ኣኽበረት ዓንተ ኣልዒላተን ጓል ርእሶም ከዓ ሕጂ ትብለን ፀኒሓ እዚአን እቶም ብብዝሒ ወያነ ሽዑ ንታዕሊም ክወርዱ ምስ መፁ በቲ ናቶም ጫማታት መፂኦም ስለ ዝነበሩ ንአም ክኾና ተባሂለን እየን ተን 7,000 ኮንጎ ጫማት ኣዚዘን በብቲ ንጥፈቶም ከዓ እተን ዝነበረ ሓፋሽ ውድባት ኣምፅአናት። ሕጂ ካልእ ምዝ ተራ ናይ ደቂ ኣንስትዮ ዝግለፅ ዘሎ ክልተ ሓርበኛታት ስዕድን ሓሊማን ስለ ዝተረስዓ ንአን እየ ክዝክር ደልየ ስትን ሓሊማን ሕጂ እዚኣተን ኣብቲ ፅንኩር ናይ ምውዳብ ግዜ ዝነበረሉ ደቂ ኣንስትዮ ብወዲብካ ክተስርሕ ኣይኮነን ዶብቲ ብሄረ ትግረሲ ኣብቲ ብሄረ ትግርኛ እውን ኣዝዩ ፅንኩር ዝነበረሉ ግዜ ምስ ህላወ ተጋድላ ሓርነት ከዓ ተዛሚዱ ኣብዚ ከባቢ ደቂ ኣምሓረ ብፍላይ ከዓ ትውስን ዝበለ ከባቢ ኣብቲ ኺላ ዓውታ ዝበሃል ዓዲ ዝነበራየን እዚኣተን ኣብቲ ናይ ምውዳብ ደቂ ኣንስትዮ ብሓፈሻ ብፍላይ ከዓ ኣብ ምውዳብ ናይ ደቂ ኣንስትዮ ኣብ ብሄረ ትግራይ ብኣብነት ዝጥቀሳ ሓርበኛታት እየን። ሓሊማ ብሕማም ምክንያት ተሰዊያ፣ ስዕዲ ብሂወት ኣላ፣ ክሳብ ባይቶ ኣውራጃ ኣኮሎ ግዛይ እውን በፂሓ ነይራ። እዚአን ብኣብነት ዝደቀሳ ሓርበኛታት ክዝክር ስለ ዘሎ
2: ስቲ ድጉስ ዝበሃል እንታይ ክጠቅስ ዘለየ ኩሉ እቲ ንጥፈታት ናይ ደቂ ኣንስትዮ ክጥቀስ ውዒሉን ድዩ ሓደ ካብቲ ሓደ ከዓ ይባላለፅ ማለት እዩ። ኣይኮነን ዶ ኣብ ድሓን ደረጃ ምዕባለ ዝነበረ ሕብረተሰብ ወላ ኣብቲ ዝረሓቀ ምዕባለ ደረጃ ዘለዎ ሕብረተሰብና እውን እንተኾነ ደቂ ኣንስትዮ በቲ ምምልማል ናይ ህዝባዊ ጉማር ኣብ ልዕሊ ደቂ ኣንስትዮ ዝተካየደ ጎስጓስን ንጥፈታትን ኣብ ዝለዕለ ደረጃ እየን በፂሐን ማለት እዩ። ንኣብነት ክጠቅስ እንድሕር ኮይነ ኣብ በዓል ክራን ካብቲ ጉሉል ቦታ ሞ ከዓ ንምዕባለ ርሕቕ ዝበለ ትራንስፖርት ጥራሕ ዘይኮነ ከማን ካብ ትምህርቲ ናይ ትምህርቲ ዕድል ዘይነበሮ ቦታታት እዩ ነይሩ ማለት እዩ። ኣብዚ ጎስጓስ እዚ ነተን ኣብኡ ዝነበራ ደቂ ኣንስትዮ ንዕአን መሲልካ ወዲብካ ኣንቂሕካ ኣብቲ ዝነበረ ንጥፈታት ንኽተሳትፈን ዝለዓለ ተሳታፍነት ዝገበረ እየን ማለት እዩ። ንኣብነት ኣብቲ እዋንቲ እንታይ ንብል ነርና ምሕደራ ብድሆ ሽማግለ እዩ ነይሩ። ካብዚአን ተወዲበን ካብ ገዝአን ወፅአን ኣብቲ ምሕደራ ናይ ብድሆ ሽማግለ ኣብ ፍርዲ ሽማግለ ተመዲበን ክሰርሓ ከለዋ እተን ዝነጥፋ ፍትሓውያን ነቲ ሓቂ ብልክዕ ዝገልፃ ዝነበረ እየን ማለት እዩ። ካልእ ኣብ 83 ምጥፋእ ማሃይምነት ንዝክር እንዲሕር ኮንና ቤት ትምህርቲ ሰውራ ኣብቲ ዝረሓቐ ቦታታት ምጥፋእ ማሃይምነት ዘድልዮ ዝነበረ ቦታ ተዋፊሮም ነይሮም። ብብዝሒ ከዓ እዞም

0: ንብሎም ፅንሕና ወዲ ገባ ዝበሃሉ የሸጉሩና ነይሮም እዩ ማለት እዩ። ካብ በዓል ዛላንበሳ ሰንዓፈ ተበጊሶም ንኽራን እዮም ዝመፁ ነይሮም። ሕጂ ዝያዳ ከዓ ንመን ንደልዩ ነይሮም እቲ ትምህርቲ ክሰፍሕ ከም ዘይብሉ ክጎድቡ ከም ዘለዎም ነቶም ቤት ምስተውራን ንምሓዝ ብዙሕ ቃልስታት ገብሩ ነይሮም። ካብ በዓል ዛላንበሳ ተበጊሶም ንኽራን መፂኦም ነቶም ዝምህሩ ዝነበሩ ክሕዙ ምስ መፁ ሓንቲ ኣደየምለሰት ተኽሉ ንብላ ነርና ዓባይ ሰበይቲ እያ። ማዕረ ክንደይ ግን ወላተን ዝርዳኣ ንኣሽቱ ኮይነን ዝሰርሓ ጥራሕ ዘይኮና እተን ኣዴታትና ኮይነን ወላ ሓንቲ ኣፍሉጠ ዘይብለን ኒሕ ሓቦ ሰኒቐን ማዕረ ክንደይ ዝሰርሓ ከም ዝነበራ ንምግላፅ እዩ ማለት እዩ። ሕጂ ኣደይ ኣምለሰት ጫፍ ገዛ እያ ነራ ኩሉ ግዜ እናሓድረላ ኣብኣ ከም ዝሓድሮ ከዓ ብጭቡጥ እቶም ወዲ ገባ ፈሊጦም እዮም ማለት እዩ። መፂኦም ኣበይ ኣለዉ እዞም ኣብ ዘለዎ ቆልዑ ካብ ሳሕል ዝመፁ ገለ ኢሎማ ዋይ ኣዴኻ ኣነ ዳ እሞ ዓባይ እንዴ እንታይ ደልዮም ናባይ ይመፁ ኣይፈለጥኩን ኢላቶም። እቶም ቆልዑ ግን ኣብቲ ገዛ ነይሮም እንታይ ገይራቶም ኣብ ንእዲ ምልምል ኣቢላ ኣደቂሳ እዚ ሱማ ዝተኸትከተ ነይሩ ሱማ ኣንፅፋ ኣቢላ ኣብልዕልኦም ስማ መሊኣታ ነታ መደቀሲቶም ማለት እዩ። ሕጂ ንዑዶ ገዛ እተዉ ውሽጢ እተዉ ኩሉ መርምርዎ ወል ሓደ ሰብ የለን ኢላ በቲ ሳ ዝበለቶ መቸም ብጭቡጣዊ ምህላው እናፈለጡ በቲ ሳ ዝገበረቶ ምክልኻል ኣብኣ ደብዲባቶም ከላ ከምዘየለዉ ፈሊጦም ኮይዶም ማለት እዩ። ሕጂ እንታይ ንምባል ኢና ንጠቅስ ዘለና ደቂ ኣንስትዮ ሲ ብምምልማል ናይ ህዝባዊ ግንባር ኣብቲ ዝለዓለ ደረጃ በፂሐን ዝለዓለ ተራ ከም ዝነበረን ኢና ንገልፅ ነበርና። ሕጂ ቁሩብ ስክፍታይ እንታይ ኣለና ኣነ ሓደ ብሓደ ሽማት ጠቂስና ክንዛረብ ከለና ክንዲዝን ልዕሉኡን ዝሰርሓ ከማን ዘይተጠቕሳ ክህልዋ ይኽእላ ስለ ዝኾና ነዚኣ ኣብ ግምት እቲና ምዝራብ ፅቡቅ ኮይኑ ስምዓኒ ማለት እዩ። ማለት ዘይዘከርናየን ኪነዚ ንንጠቕሶ ዘለና ንዛረቦ ዘለና ተግባር ዝተግበራሲ ክህልዋ እየን ማለት እዩ።
1: ጠቕሳ ዝደለኹ ካብ ብሄረሳሆ ኣብ ከባቢ ፀሮና ኣራዝን ዝበሃል ዓዲ ሓንቲ ንጥፍቲ ኣባል ብሄረሳሆ ነይራ። ነቲ ፀቕጢ ናይ ብሄረሳሆ በዲሃ ሓፋሽ ውድባት ኮይና ተወዲባ ብተወፋይነት ምሳና ዝሰርሕ ፕላስ ብቕሉዕ ኣብ ዝኾነ ሰሚናራትን ኣኼባታትን ትሳተፍ ስለ ዝነበረት ከይተጠቕሰት ክትሓልፍ ስለዘይደለኹ ዋየ። ካልእ ግን በብወገኑ ክዝረብ ፀኒሕ እዩ። ብዝኾነ ግን ዘይተጠቕሰ ከዓ ማእለያ ዘይብሉ ንጥፈታት ናይ ደቂ ኣንስትዮ ኣሎ። ብዝኾነ ግን እዚኣ ከዲጃ እያ ትበሃልታ ብሄረሳሆ ሕጂ ኣብ ምንታይ ኩነታት ኣላ ኣይፈልጥን። ብዝኾነ ግን ብንጥፈት ትሳተፍ ከም ዝነበረት ንፀቕጢ ናይ ብሄረ ርእሳሆ በዲሃ። ስለዚ እዚ ቀሊል ንጥፈት ኣይኮነን ምዃን ኣብይዋ እምበር ነተን ካልኦት እውን ክትውድብ ቃልስታት ተካይድ ነይራ እያ። ብዝኾነ ግን ከይጠቐስኳ ክሓልፍ ስለዘይደሎ ኸ የቐኒየለይ
2: ቅድሚ ሕጂ ተዛሪብና ኣላ ስለ ዝነበር ናይ ዕሽሽለ እያ ነይረ ማለትሲ ኣደይሲ ካብተን ኣለዋ ባህላዊ ፍያት ሓፋሽ ድዋት እያ ነይራ ምስ ጀማሂርን ምስ ባዶ ሽዱሽተን እንዲኣ ትሰርሕ ነይራ። ኣብኡ እንዳሰርሐት ኮላ ሕጂ ድሕሪ ምዝላእ ድሕሪ ክድዓት ናይ በዕሊ ውድባታ መራጣ ሞትዋ ነይሮም። ሕጂ ኣብ መንጎ እዚ ብውድብ ዝተለኣኸ ኣብቲ ውሽጢ ገዛ ዝኾነ ሓደ ምዕቆብ ናይ ተጋደልቲ እንደር ክስራሕ ከም ዘለዎት መልእኽቲ ተመሓላልፉ ማለት እዩ። ካብኡ ኣብቲ ገዛ ኣቦይ እንዳኸደ እንዳመፀ ከምኡውን ሓደ ሓቦና ነይሩ ብሓንሳእ ኮይኖም ምስ ኣሕዋተይ ማለት እዩ ነቲ እንደር ፍሒሮማ እቲ እንደር ንደገ እያ ብውሽጢ ገዛ እቲኻ ንደገ ኢኻ እታ እንደር ኩላ ማለት እዩ። ኣብቲ ልዕሊ ኣ ንእዲ ተሰሪሑ እቲ ንእዲ ከምዚ ብራንዳ ኣለዎ ብላዕሊ ንስኻ ሕጂ ክተኣቱ እንድሕር ደሊኻ ተኺልካ ንውሽጢ ገዛ እቲኻ ብውሽጢ ገዛ ጌርካ ናብቲ እንደር ንውሽጢ ተኣቱ ማለት እዩ። እዚ ሕጂ ኩለን ማለትሲ ካብ ውሽጢ ከተማ ብፀላአት ደልየን ድወፃ ዝነበራ ሓፋሽ ድባትን ከምኡውን ገለገለን ስራሕ ዝተለኣኹ ተጋደልትን ኣብታ ጉድጓድ ይክብኡ ነይሮም ማለት እዩ። እዚ ክሕብኡ ከለዉ ሕጂ ነቲ ጉድጓድ ምስ ነደቕዎ ብኸመይ መንገዲ ክመሳሰል ኣለዎ ኢላ ትምህዞ ናይ ደይ ማለት እዩ። ብምሉኡ ሓንቲ ፀበብ ንሓደ ሰብ ተእቱ ኣፍ ደገ ጌራ ነቲ ኣፍ ደገ ከምዘይትፍለጥ ጌራ መሕተሚ መዕፀው ጌይርሃላ ማለት እዩ። بدخ

0: ፍሪኡን ብምሉእ ነታ መንደቕ ከብሒ ተሰሪሓት ኣላ። እታ ከብሒ ተሰሪሓ ኣብቲ እግራ ዝኾነ ነገር የቕምጡላ። ብዋላ ሓደ ሰብ ደልዩ ዝረኽባ ሰብ ኣይነበረን። ብከምዚ ከዓኒ ነቲ ዝነበረ ምስጢር ንምዕቃብ ዝያዳ ክሳይ ትገብር ነራ። ኣብ ገዛ ውሽጢ ተጋደልቲ ኮፍ ኢሎም ዳሃለዉ ከለዉ ዝኾነ ሰብ ናብ ኣኸ ይመፅእ ፀላአ መፂ ወይ ገለ እንተ ተባሂሉ እሳ ክፍተብለለን እቲኡትው ኢለን ነታ ቦታ ሳዓፅያታ ንደገ ገፃ ትወፅእ ማለት እዩ። ብከምዚ ብዙሓት ተጋደልቲ ኣብታ ቦታ ይዕቀቡ ከም ዝነበሩ ክገልፅ ደሊ።
1: ዛዛሚ ኩናትሲ ቀንዲ ውግእ ኣብቲ ዞባ ነይሩ። ኣበርክቶ ህዝቢ ሕጂ ድሕሪ ተመሊስ ክትርእዮ ከለኺ ብኸመይ ትግምግምዮ? ብፍላይ ናይተን ደቂ ኣንስትዮ
2: ሕራይ፣ እዚ እቲ ንጥፈት ናይ ደቂ ኣንስትዮ ዝያዳ ብዞባ ደረጃ እንድዩ ነይሩ። እቶም ሓለፍቲ ናይ ክፍልታት እዚ ኩናት ከም ግንባር ዶ ምስ በለ ይቕፅል ስለ ዘሎ ናይ ህዝቢ ሓገዝ የድልየና ኢሎም ንባዕል ሰመረ ምስ ነገርዎም ንሳቶም ከዓ ነቲ ኩለንተን ኣብቲ ዞባ ዝነበረ ንኡ ዞባታት ማለት እዩ ንዓኣቶም መምርሒ ተዋሂቡ እቲ ነፍሶ ከፍ ሰብ ኣብቲ ዓዲ ነፍሶ እቲ ጀማሂር ዘሎስ ነቶም ኣብ ዓዲ ዘለዉ ብማሕበራዊ ሓይሊ ጎጅሉ በቢግዜኡ እናወደቡ ክስድዎም ከም ዘለዎም ተገይሩ እቶም ዝመፁ ስንቆም ቆፂሮም እዮም ዝመፁ። ሕጂ ከም ማእከላይ ቦታ ተባሂሉ መስርዕና መስርዕ ከባቢ ደቂ ኣምሓረ በረቒት ዓባይ ነይሩ። እተን ኣብ በረቒት ዓባይ ከዓ እቶም ናይ ሕክምና ናይ ነፍሲ ወከፍተን ክፍለ ሰራዊታት ኣብ እምባ ክብርቲ ነይሮም፣ ኣብዚ ዓዲ ኺታ ነይሮም፣ እንደገና ዓዲ ሓዲድ ነይሮም። ናይቶም ቁጠባ ከዓ ልክዕ ከምኡ እዚኦም ሕጂ ነፍሲ ወከፎም ኣብ በረቒት ኣባል ኣለዎም። ሕጂ እንታይ እዮም ዝገብሩ? እቲን መሳርዕ ነቶም ጉልበት ምስ ሰደደኦም ኣብ በረቒት እቲ ኣብኡ ዝነበረ ተቐቢሉ ከዓ ናብቶም ዝምልከቶም ንክሰድድ ከም ኣፍታ ናይታ መስርዕሲ ትቐንድብ ቲ በራቂት ዓባይ ነይሩ። ካልእ ኣማይሓ እንደገና ኣብ ጎደይቲ በቲ ካልእ መስመር ዝመፀእ ከዓ ብኡ ከዓ ናይ በዓል ሰገነይቲ ካልእን ከዓ ነይሩ እዩ። ሕጂታ ካብ በረቂት ትዋፈር ዝነበረት ግን እዛ ናይ ማይሓን ናይ ጎደይትን እያ ነራ። ኣማይሓ ክፍል ህዝብ ኣለው፣ ኣብ ጎደይቲ ክፍል ህዝብ ኣለው፣ ኣብታ በረቂት ዓባይ ከዓ ክፍል ህዝብ ኣለው። ሕጂ እዚ እቲ ብደገ ዝመፅእ ሓይሊ ኮይኑ እቶም መስርዕ ናትና ከዓ ነቲ ህዝቢ በብማሕበራዊ ሓይሊ ጎጅልና ገሊኦም መንእሰያት እዮም፣ ገሊኦም ማእከላይ ዕድመ እዮም፣ ገሊኦም ዓበይቲ እዮም። ሕጂ ነቲ ደቂ ተባዕትዮ ጥራይ ዘይኮነ እተን ደቂ ኣንስትዮ እውን ልክዕ ብከምኡ መልክዕ እንትወዲበን ሕጂ ብከምዚ ጌርካ ንኣብነት እንዳ 52 ክትከውን ትኽእል ክንዲዚ ሰራዊት የድልየና ኣሎ፣ ክንዲዚ ህዝቢ የድልየና ኣሎ፣ ስደዱልና ንድሕር ተባሂሉ ናብቲ ግንባር እንታይ ዓይነት እዮም እቶም ዝደልይዎም ዘለዉ ምስኦም ንረዳዳ ካብቶም መንእስያት ኮይኖም እቶም መንእስያት ሕጅታ እዮም ዝገብሩ ንብረት ተሰኪቦም ልክዕ ኣብቲ ድፋዕ ምስቲ ሰራዊት እዮም ዝኾኑ። ካብቲ ሰራዊት ሕጂ ዘድሊ ንሶም ብቀረባ ንሶም ረኽብዎም ኣለው ማለት እዩ። ኣብ ማእከል ከዓ እቶም ማእከላይ ዕድመ ማእከላይ ዕድመ ሕጂ እንታይ እዮም ዝገብሩ? ካብቲ ማእከላይ ቦታ ደሎ ናይተን ክፍለ ሰራዊታት ካብኣተን ዘድለይ መልእኽትታት ሒዞም ይኸዱ። ንኣብነት ጠያየት ድዩ ምግቢ ድዩ ተሰኪሞም ኣብኡ ኣብቲ ፍርቂ መንገዲ የብፅሐሎም እሞ እቶም ንኣሽቱ ቀጥታ ናብቲ ግንባር ይእትውዎ። ውግእ ሃልዩ ውግኣት እንድሕራልዮም ኮይኖም እቶም መንእሰይ ኣብቲ ግንባር ዘለው ንሳቶም ናፍቲ ማእከላይ ዕድመ ዘለዎ ፍቲ ፍርቂ የብፅሕሎም እቲኦም ከዓ ተሰኪሞም ናፍቲ ሕክምና ይብፅሕዎ። እቶም ዓበይቲ ከዓ እንታይ ይገብሩ? ኣብቲ ዓዲ ዘሎ ካብቶም እንዳቁጠባ ሕሩጭ ወሲዶም ነተን መራሕቲ ጉጅለ ዘለዋ ናይ ተኸባቢ ንዓኣተን የብፅሑለን። እተን መራሕቲ ጉጅለን እተን ናይ ማሕበር ደቂ ኣንስትዮ ዝነበራን እሳተን እውን ኣብ ንፍስ ቅፍ ዓዲ ኣለዋ ንሰን ከዓ ተቐቢለን ነተን ዓዲ ዘለዋ ኣዴታት የዘራለን እተን ገሊአ ንስንክታ ገለ ከዓ ዕንጨይቲን ኩቦን ካብቲ ከባቢ ዘሎ እናምፃእ ከዓ ንዓኣተን ይህበአን። እዚ ሕጂ እቶም ነቲ ሕሩጭ ዘብፅሑ የእዱቅ ተሰኪ ሒዞም ዝመፁ እቲ እንጀራ ምስ ተሰንከተ ኣኪበን ኣብ ሓደ ቦታ ይገብራሎም ንዕኡ ተሰኪሞም ናብቲ ማእከላይ ቦታ የብፅሕዎ። ንሳቶም ከዓ እቶም ሓለፍቲ ዘዝኣዘዝዎ ከዓ ንላዕሊ እንደገና በቲኦም ካልኦት ጌርካ ከዓ ይኸይድ ማለት እዩ። እዚ ሕጂ ከምዚ ኮይኑ እተን ደቂ ኣንስትዮ እተን መንእስያት ኣብቲ ሕክምናታት እየን ዘለዋ። ኣብ ሕክምናታት ሕጂ ነቶም ናይ ውግኣት ክዳውን ተሓፅባ ንውግኣት ምግቢ የዳልዋ ይሕግዝኦም ኣብቲ ምብላዕ

0: ንግልን ነቶም ውግኣት እተን ማእከላይ ዕድመ ንብለን ዘለና ከምዚ ብለክብ ትምስጋት ሕሩጭን ኣብቲ ነቲ ክስታይ ምባልን ኣሎ ካልእ ብጀካ ዝሕጂ ብጀካት ሕክምናታት ከምዚ ክገልፆ ፀናሕኩ ኣብ በዓል ብርኪቶ ኣሎ ዓዲ ኩቶ ኣሎ ኣብ ዓዲ ሓዲድ ኣሎ ኣብ በራኢት ኣሎ እንደገና በቲ ሓደ ወገን ከዓ በዓል ጎዴይቲ ዝሓዙ ከዓ ኣሎ ሕጂ እሳተን ከዓ እዘን ደቂ ኣንስትዮ እዚኣተን ኣብቲ ካልእ ኩሉ እቲ ሕክምናታት ዘለዎ ቦታ ኣብ ኩሉ እየን ፋሕ ድብላ ዋላ ኣብቲ ተጋደልቲ ዘለዎ እውን ምስቲ ዝነበረ ፅዑቅ ኩነታት ነቲ ምግቢ ምግባርን ገለን ከርክብሉ ስለ ዘይክእሉ ኣብኣቶም እውን ኣብቲ ቤት ፅሕፈታት ኣትየን ከዓ ነቲ ዝግበር ናይ ምግብና ናይ ገለን ዝሕግዞኦም ነይረን እየን ሕጂ ማይ ካልእ እቲ ቀፃሊ ምምልላስ እቲ ዳርጋ ካብ በዓል በራቂት ንበዓል ማያሓ ንበዓል ጎደይቲ ንገለሲ እቲ ምንቅስቃስ ተሰብሲ ልክዕ ከምዚ ሓደ ዓብ ከተማ እዩ ኮይኑ ነይሩ ሽዑቲ ኩናት ዝነበረሉ እቲ ግንባር ዝነበረሉ ሕጂ ኣብ መንገዲ ፊስቶታት ኣሎ ማይ ዝግበረሉ ሕጂ መን እዮም ዘምፅኡ ቶም ዓበይቲ የዱግ ሒዞም ዝኸዱ ሕሩጭ የብፅሑ እንደገና ብጅርባ ገይሮም ብጀሪካናት ገይሮም ከዓ ነቲ ፊስቶታት ይመልኡ ምስ ሕጂ ዝመፀ ሰብ ኣብቲ ግንባር ደይቡ ዝፀንሐ ንግንባር ዝኸይድ ናብ ካልእ ቦታ ዝኸይድ ማይ ከይሽገር ማይ ኣብኡ ድልው ኣሎ እቶም ካብቲ ንካልእ ንእዞባታት ዝመፁ ንሳቶም ከዓ መበገስብ በረቂት ዓባይ ጌርካ ካብኡኦም ዝኸዱ ሕጂ ሻሂ ገለመለ ከፍልሑ ከለዉ በዕሎም እዮም ዝገብሩ እቶም ክሳብታ ጉጅለኦም ትበፅሖም ንኣብነት ናይ ዓዲ ክስቶ ተባሂላ ቀዳምነት እንድሕር ከይዳ ድሕሪኣ ትፅበ ዓድላ ሕጂ ኣለዉ ንሳቶም ከኣብኡ እቲ መግቢ ክገብሩ ከለዉ ሻሂ ከፍልሑ ከለዉ እቲ ናይቲ በራቂት ዓባይ ዝነበረ ዕንጨይቲ ተፀፍፂፉ ንገለመለ ዝቐምጡሉ ዝነበሩ ኩሉ እቲ ዕንጨይትታት ኣብቲ ዓዲ ዝነበረ ዳርጋ ተወድኡ እዩ ሕጂ ብከምዚ እቲ ናይቲ ህዝቢ ኣበርክቶ ክሳዕ እቲ መወዳእታት ኩናት ዝኸውን ብከምዚ ነይሩ እቲ መወዳእታት ግንባር ምስ ፈረሰ ክቕፅሉ ከለዉ ከዓ ኣብኡ ከለዉ ብምሉኡ ደድሕሪኦም ኮይዶም ዋላ ቶም ትረፉ ዝተባሃሉ ከይተረፈ ቀፂሎም እዮም ንኣብነት ሓደ ነይሩ ሲ ሸውዓተ እንዲኦም ዳሕራይ ድስውኡ ሓደ ካብኦም ተባሂሉ ምሑር ዝበሃል ወዲ ነይሩ ክኸይድ የብሉን ኢልና ኩሉ ግዜ ኣብ ዝኾነት ግፋ ክመፅእ ከሎ ነትርፎ ዝነበርና ወዲ እዩ ኣጋጣሚ ካብ ኣፈልባ ተበጊሱ ኸይዱ ምክንያቱ እቲኦም ምስ ከዱ ኣብኡ ከለዉ ስኻ ኣይተረፍን የኢሉ ኸይዱ ተሰዊኡ
1: መተረፊኡ ምክንያት እንታይ ነይሩ
0: እቲ ኩሎም ኣሕዋቱ ተጋደልቲ ስለ ዝኾኑ ብፍላይ ገለሲ ሽዑ ዝተሰውኡስ ንፈልጥ ነርና ኢና በዓል ድግሳ እዚ ወዲ ክፍለ ዝበሃል ኢዱ ቆራፅ ዝነበረ መራሕ ናይ እንዳ ኣርባዕተ መራሕ ክፍለ መራሕ ብርጌዲ ነይሩ ከምኡታሲ እዚኦም ከም ዝተሰው ንፈልጥ ነርና ሕጂ እቶም ስድራ ከዓ ብምልኦም ቶም ደቀም ስለ ዝኸዱ ክተርፉለዎም ተባሂሉ ኣብ ዝኾነ ግፋን ገለን ዝነበረሉ ዋላ ተገፊፍ እንተመፀ ከይድና ኢና ነውፅኦ ነርና ኣብዚ መወዳእታ ከይዱ እታ ጥይት መፅያ ከዓ ንዕኡ ወቂዓቶ ሕጂ እቲ ህዝቢ እዚ ተን ደቂ ኣንስትዮ ሕጂ እቲ መወዳእታ እቲ ፋሕ ምስ በለ እቲ ኩናት እናቐፀለ ምስ ከደ ኣብቲ ቦታታት እቶም ጦር ገገዲፎም መጥያይቶም ዝሃድሞ ብዙሓት እዮም ነይሮም ሕጂ እቲ ሰራዊት ንቅድሚት ጥራይ ምቕፃል ስለ ዝነበረ እቲ ዝተረፈብኡ ደቂ ኣንስትዮ እዮ እንዳኣርዮ ነረ ነቲ ካላሽናት ቡምባታት ካልእ ተሰኪመን ብሕቆአን ንሰገነይቲ ናብቶም ኤምዳድ ናብቲ ካልእ ክፍልታት ዘለዉ ኣብኡ ከይደን የብፅሓ ነረ የረክብኦም ነረ እተን ካልኦት ጉጅለታት ኣብ በዓል ማያሓ ኣብ በዓል ጎደይቲ ዝነበረ ከዓ ልክዕ ከምኡ ዝጉልበት ምስ መፆም ተቐቢሎም ንሶም ከዓ ምስኣቶም እናተራዳድኡ ዘዘድልያ ነፍሲ ወከፍ ክፍለ ሰራዊት ነፍሲ ወከፍ ብርጌድ ተላ ዘዘድልያ ምስኣቶም እናተራዳድኡ እቲ ጉልበት ንኩሉ ክባፅሓ ከም ዘለዎ ይግበር ነይሩ ስለዚ ኣብቲ ዘዛም ኩናሲ ብምሉኡ ትዞባ ደቡብ ዝነበረ ህዝቢ ካብ ነፍሲ ወከፍ ዓደታት ቀረባ ናይቲ ግንባር ዘሎ ጥራይ ዘይኮነ ካብ በዓል ፅሩና ከይተረፈ ካብ በዓል ሰንዓፈ ከይተረፈ ሰብ መፂኡ ኣብኡ ኣብቲ ኩናት ክሳተፍ ከም ዘለዎ ይግበር ነይሩ ጅስ ልዑል ተሳትፎ ናይ ህዝቢ እዩ ነይሩ
2: ሕራይ ዛዛ ምኹናት ሲ ቅድሚ ዛዛ ምኹናት ሓንቲ ዘይተጠቕሰት ኣላ ክሳድ ሓዝ ነይሩ እዩ ዓዲ ቀይሕ ምስ ተታሕዘት ፀላኢ ፋሕፋሕ እንዳበለ ገሊኡ ንከባቢ ኳዕቲት ገፁ ገሊኡ ንመረታ ሰበነ ብዳብር ገይሩ ነሰጣሕ ሰንጢቑ እንተሰለጦ ንትግራይ

ገጹ ክኸይድ ብማይ ዓይኒ ገይሩ ገለ ከዓ እንተሰለጦ ደቀ ምሓረ ገይሩ ብበዓል ማይሓ ገይሩ ደቀ ምሓረ ከኣቱ ዝሰንጥቕ ፋሕፋሕ ዝበለ ሰራዊት ነይሩ እዩ። ኣብቲ እዋን እቲ ብሓለፍቲ ናይ ዞባ ክሳድ ሓዝ ኢልኩም ንኩሉ ህዝቢ ንገርዎ ተባሂሉ ወረቐት ተሰዲዱ ብምሉኡ ገሊኡ ጉራድ ሒዙ ገሊኡ ብረት ሒዙ ፋስ ሒዙ ገሊኡ ብደንጎላ ኣዴታት ዕጥቀን ነፀለአን ድግድግት ዓጢቐን እምኒ ሒዘን ነቲ ፋሕ ዝብል ዝነበረ ሰራዊት ናይ ፀላኢ ንምምምራኽ ብዝለዓለ ደረጃ ክሳድ ሓዝ ሒዙ እቲ ህዝቢ ዝዋሳኣሉ ዝነበረ ግዜ ከዓ ነይሩ እዩ። ንኣብነት ገረዝግሄር ተስፋ ጋብር ድበሃል ሲ ካብ በራቂት ዓባይ ነታ ነፀልኡ ጠውዩ ሕማላ ገይርዋ ነታ በትሩ ከም ብረት ገይሩ ኣብ ቁጥቋጥ ኮይኑ እዚህን ስጥ ቁም እንዳበለ ብዙሓት ወተሃደራት ማሪኹ ካብቶም ዝማረኾም ብረት ሕድጉ ከዓ እግሪ እግሮም እንዳጎየ ዝማረኽን ንብረቶም ዕጥቆም እንዳዘመትካ ዝለዓለ ተራ ነይሩ እዩ። እዚ ከም ኣባል ክፍሊ ህዝቢ ኣብኡ ነይረ ኣብቲ እዋን እቲ ኣነን ባሕሮን ዝበሃል ነርና ካብ 20 ንላዕሊ ወተሃደራት ተማሪኾም ልዕሊ 20,000 ገንዘብ ኣብ ጅቦኦም ዝፀንሐና ገንዘብ ዕጥቆም ብረቶም ንዝምልከቶ ኣካል ኣረኪብናዮ። ስለዚ እዛ ናይ ክሳድ ሓዝ ብሕፅር ድበለ እዚኣ ነራ። ኣብቲ ዛዛ ምኹናት ክንመፅእ እንድሕር ኮይኑ ቅድሚታ ናይ ዛዛ ምኹናት ኣገዳሲ ዝበሃል ኣኼዋታት እዚ ሕጂ ሰገነይቲ ምስተታሕዘ ድፋዓት ናይ ደግራ መሬቱ ሓሊፍካ ኣብ ኣፌልባ ምስተዓገተ ድፋዓት ምስተሰርሐ ንዕኡ ዝኸውን ምድላዋት ክግበር ንህዝቢ ኣኼባታት ተኻይዱሉ እዩ። ኤፍረም ኣብ ኣኽሩር ኣኼባ ካይዱ ዝከረና ኣነ ሓደ ቦ ኣበይ ሓጎስ ዝበሃል እኦም ሓፊ ኢሎም ሎሚ ደቅና ብሰንኪ እስትራቴጂካዊ ምዝላቕ ምግባሮም ንነዊሕ ዓመታት ካብኦም ተፈሊና ፀኒሕና ኢና ከምኡ ከይድገም ሕጂ ገዛና ዓፂና ጥሪትና ገዲፍና ኩሉ ዋኒንና ገዲፍና መምርሒ ከይደለና ንበገስ ኩላና ኢሎም ቶም ሰብኣይ ሓፊ ኢሎም ኩሉ ህዝቢ ዓወት ንሓፋሽ ዓወት ንሓፋሽ እንዳበለ ናፍቲ ዕማ ናይ ናፅነት ተበጊሱ ኣብ ሰገነይቲ እውን ካብኡ ዘይፍላእ ኣኼባ ተኻይዱ። ብድሕሪኡ እዩ እተን ጉጅለታት ኣብ መስርዕ ከባቢ ሰገነይቲ ኣርባዕተ ነቑጣታት ተኻይዱ። ኣነ ሓንቲ ካብተን ኣብ በራቂት ዓባይ ዝነበራ ነቑጣ ናይ ትዛዛ ምኹናት ነይረ። ኣብቲ እዋን እቲ እተን ደቂ ኣንስትዮ መልእኽቲ ይደልያ መምርሒ ይደልያ ንናፅነት ክጓያያ ለይትን መዓልትን ከይደቀሳ ክስንክታ ይሓድራ ይውዕላ ነይረን። እተን ዝነኣሳ ደቂ ኣንስትዮ ከዓ ኣብቲ ሕክምናታት ምስ ውጋኣት መግቢ ክገብራ ክዳውንቲ ክሓፅባ እተን ሕክምናታት ዘለዎ ቦታ ሲ ነተን ዓድታት ክንዲ ትጠቅስ እንደ 52 እንድሕር ኢልካስ እምባኽብርቲ ምባል ኣየድልየካኒ እንደ 16 ተተይልካ ዓዲ ሓዲድ ነቲ ዓዲ ምጥቃስ ኣየድልየካኒ ኩሉ ህዝቢ ብከምኡ እዩ ተረዲእዎ ነይሩ። እተን ደቂ ኣንስትዮ ኣብዚ እዋን እዚ ግን ብምሉኡ እቲ ህዝቢ ዝተሳተፎ ዕማሚ ነይሩ። ከም ኣብነት ንምጥቃስ ግዜ ከይንውድእ ሓንቲ ኣብ በራቂት ዓባይ ደሃብ በርሀ ትበሃል ውፊት ሓፋሽ ውድባት ምምሕዳር ናይቲ ዓዲ ዝነበረት ምስቶም ኣባላት ሕክምና እያ ትዋሳእ ነይራ። ኣብዚ ነቶም ውጉኣት እንታይ ትገብረሎም ጡጥ ጌራ ኣፎም ከይትርክስ ብጡጥ ጌራ ተሓፅበሎም ክሳብ ሓካይም ድመፅዎ ኣንቲ ማይ ደይተስቲና እንድሕሪ ኢሎማ ሓካይም ክመፅኹም እያ ትብሎም ምስቶም ኣባላት ሕክምና ዝዋስኡ ዓበይቲ ካብቲ ዓዲ ነቶም ዝተሰውኡ ዝቐብሩ ገለ ከዓ ነይሮም። እቲ ምቕባር ሕጂ ካልእ መቓብር ክትገብር ኣብ ዝኾነ ክትቀብር ስለ ዘይከኣል ምስቲ ናይቲ ዓዲ መቓብርካ ትቐብሮም ኣብቲ እዋን እቲ ሕጂ ድሃብ

0: እንታይ ትገብር ነይራ?
1: ሽንፋ ደቂሳ ኣብ ሸሓኒ ገይራ ነቲ ሬሳታት ናይ ስዋኣት ትነፅገሉ፣ ነቶም ዝቐብሩ ከዓ ከይትብከሉ ኢላ ኢዶም ብሽንፋእ ከም ዝሕፀቡ ትገብሮም ነይራ። ለይቲ ደዲሕሮኦም እንዳኸደት ነቲ ሬሳታት ናይ ተጋደልቲ እዚ ከም ማንም ሬሳ ወይ ከም ማንም ምዉት ኣይኮነን ምእንቲ ናፅነት ተሰዊዖም ኢላ ደድሕሪቶም ዝቐብሩ እንዳኸደት ዕረት ትተኽለሉ ነቲ መቓብር መለለይ መፍለይ ዝኸውን። ፅባሕ ንግሆ እዞም ስዋኣት እዚኦም መዕረፉ ቦታ ክረኽቢኦም ምስ ብፆቶም እዮም ዝዕርፉ ኣብቲ ዝዕርፉሉ ቦታ ዝብል ኣረኣያ ስለ ዝነበራ ነቲ ሬሳታት ዕረ ተኺላ ኣብ መወዳእታ ናፅነት ምስ ኮነ ከዓ በቲ ንሳ ዝገበረቶ መፍለይ ናይ ዕረ ኩሎም ተላዒሎም ኣብቲ ዝግብኦም ቦታ በፂሖም። ስለዚ ኣዴታትናሲ ሬሳታት ይሓብኣ፣ ዕድቅታት ይሓብኣ፣ ኣንደራት ይገብራ፣ ለይቲ ምድሪ ምስ ሬሳ ዕረ ክትኽላ ይሓድራ። ዘይገብሮኦ ነገር ኣይነበረን የለን። ከምኡ ስለ ዝገበራ ይ ከዓ እዚ ናፅነት እዚ ህያው ኮይኑ ስለዚ ናይ ኣዴታት ኤርትራ ታሪክ ቀሊል ኣይነበረን።
2: እስኹም ኢኹም በፂኹም ዘለኹም የቐኒየልና ወይዘሮ ብረህት ኣብረህት ሃይሌ ዳኛ ላዕለዋይ ቤት ፍርዲ፣ ወይዘሮ ፀጋይ ኤልያስ ኣመሓዳሪት ንኡስ ዞባ ሰንበል፣ ፅቡቕ ናይ ስራሕ ዕድል ምነየልክን ንኩልኹም ከዓ የቐኒየለይ ክብረት ሃብኩም።

ሰላም ኣብ መላ ዓለም ኮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ደለኹም ክቡራት ተኸታተልትና ኣቐዲመ ሞቕ ሰላምታ የቕርበልኩም ከመይ ቀኒኹም። ሎሚ ንሪኦ ኣሰራርሓ ምግቢ ከዓ ዚኩኒ ምስ ናይ ኮሚደረ ስጎ ክኸውን እዩ። እዚ ንምስራሕ ሓስቤዛ ኣብ ቅድሜና ተዳልዩ ተቐሪቡሎ ከምቲ ኩሉ መዓልቲ ንገብሮ ፅሬታ ደጥዕና እያ። ስለዚ ኩሉ እዋን ንምዝኽኻር የዕባ ወይ ድሕፀብ ደለኹ ኩሉ እዋን ኣብ ምግቢ ክንቀርብ ከለና ኣእዳውና ክንሕፀብ ብግዲ እዩ። ሓራይ ዚኩኒ 1 ኪሎ ዚኩኒ ብከቢብ ተመቲሩ ተሓፂቡ ተቐሪቡሎ ማለት እዩ። ዚኩኒ እኳ መቕራፍ ዚኩኒ ኣብቲ ዝሓለፈ ሰሙን ናይ ዱባ ተማሂርና ነርና ክንቀርፍ ከም ዘይብልና፣ ዚኩኒ ግን ዘይ መቕራፍ ልሙድ እዩ ኣብ ዓድና ማለት እዩ። ስለዚ ከይተቐርፈ ተሓፂቡ ንእስ ዝበለ ደቕቕ ዝበለ ፔፐሮን እዚ ዚኩኒ ንቐሪበ ኣለኹ ሶሪ። ስለዚ ዚኩኒና ሓንሳእ ቀመማቱ ግብር ኣቢልና ከነንፈኽፍኾ ኢና። ድሓር መሊስና ድማ ሓንሳእ ኣብ ፎርኖ ከነፍስሎ ኢና ማለት እዩ። ዚኩኒና ተሓፂቡ ብከቢብ ተመቲሩ ተቐሪቡሎ ማለት እዩ። ድስቲ ገልቢጠ ኣለኹ። ሽጉርቲ ፃዕዳ፣ ፐርሰሜሎ፣ ጉዕ በርበረ ብሓንሳብ ዝደኸመ ከዓ ቀሪበ ኣለኹ። ሽጉርቲ ፃዕዳ፣ ፐርሰሜሎ፣ ጉዕ በርበረ ብሓንሳብ ዝደኸመ

ዋይና ማለት እዩ። ሃራ ሽሉ ቆይላትልናላ በርቅ ማንካ ሻሂ በርበረ ጸሊም ገር ኣለኹ ሓደ ማንካ ሻሂ ጅንጅብል ገር ኣለኹ ቆርብ ጨው ናይ ኮሚደረ ስጎ ስለ ንጥቀም

ሓራይ ሽሉቕ ኢላ ትልና ኣላ ዝኩንና። ስለዚ ኣውሪድና ቀመማትናን ዝኩንናን ብሓንሳብ

እዚኣ ናይ ኮሚደረ ስጎ ትበሃል። ስልሲ ኣይኮነትን፣ ናይ ኮሚደረ ስጎ እያ ወይ ከዓ ናይ ኮሚደረ ሶስ እያ ማለት እዩ። ከምዚኣ ጌርና ለኺና ድሓር ፈርማጆ ንንስንሰሉ። ፈርማጆ ንስኒስና መሊስና እታ ዝተረፈትና እዚ ኩኒ ኣብ ልዕሊኣ ንገብር።

ከምዚኣ ጌርና ተዓራሪና ካመሊስና ናይ ኮሚደረ ሽጎ ዕርቂ ቀቢልና ጌርና ፈርማጆ ነስኒስና ሓንሳ ኣብ ፈርኖ ከነእትዋ ኢና። እዚ ብሱል ስለ ዝኾነ ኣብ ዘለና ጌርና ከዓ ከነብስሎ ንኽእል ኢና፣ ወላ ሓደ ፀገም የብሉን። ምክንያቱ ኩሉ ብሱል እዩ፣ ሽግር የብሉን ማለት እዩ። ከምዚኣ ጌርና መሊስና ዕርቂ ቀቢልና ናይ ኮሚደረ ስጎ ንላኽያ ኢና።

ከምዚ ጌርና ኣብ ፎርኖ ከነእትዋ ኢና። ፎርኖና ምእንቲ ክረስነልና ተወሊዕልና ኣሎ። ቁሩብ ደረቕ ምስ በለትልና፣ ቀይሕ ምስ በለትልና ኣውፂና ንምግቢ ከነዳልዋ ኢና።

ክንገብሮ ንኽእል ከምቲ ዝበልክዎ እፈረወ ካብ ፎርማጆኻ ክንነኪዮ ተ ደሊና ንዕኡ ነኪና ክንሰርሖ እንተ ኮይናኻ ወላ ሓንቲ ፀገም የብሉ ክንንኪዮ ንኽእል ኢና ማለት እዩ። ስለዚ ናይ ሎሙ መዓልቲ ኣሰራርሓ እዚ ኩኒ ምስ ናይ ኮሚደረ ስጎ ኣብዚ ኣወዲእና ኣለና። ኣብዚ መፅእ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ ኣብ ዘለናዮ ሰናይ ቅነ

0: ተባደሮ ለአህለው መራዓየት ለትገብእ ብሎም ዝያድ 6,000 ናቕፋ ሰዳይ ትዓፍሽ ወደው ለእቲ ዮም 25 ጁላይ ዓደት እስትላም ለገበት እግሎም ዓፍሽ 65 ኢንጅ ቴሌቭዝዮን ኣላት ጣቐት ፀሓይ ክምሰለውማ ለበብስ ወብዕድላ ከምክምቶም ብፈራ ውዛረት ዓመል ወመንገፈ እጅትማያ ተቕሊም ምግብ መስኡል ውሕዳት መንገፈ እጅትማያት ኣሰይደ ቴድሮስ ፍሳየ ወሙዲሬት እምባደሮ ኣሰይድ በየነ ዲባ ቀደመ ውርአይ ለስዳይት ኣተላላይ ናኢላ ኣብ መጃምዕ ለትገብእ ስዳይት ክምሰልታ እንደሸርሐው ለምስዳር ለነፀው ሸባባት ሓመደው መመቕርሐት ለበርናምጅ ሄኒ እግል ሕጉዛ መእጀኒት ሰዳይት ራሓት ደሚር ዝኸልቕ ክፋል ሰዋልፍ ሻዕብ ኤርትርያ ክምሰልቱ ሕኮላ ሸርሖ ዲብላ መፅዎ መቕደረቶም ለተሰምሐ ግሎም ሰዳይት ክምሰል ወዱ ኣከደው ዲብ ደንጎ ባመስውለት ፈራ ውዛረት ዓመሎም መንግፈ ጅትማዕ ተቕሊም ምግበ ሰይዳ ጅምዓ እብራሂም ለሰዳይት ለወደው ሸባባት ወለ በርናምጅ ግል እልትዓወት ዶሮም ለወደው ሓመደት ሙዲሬት ሓመል ማሎ ማእሳት ዓፌት በርናምጀን ኣብ ለተወቀላ እግል ልሰርግላ ወኣብ ስታት እግል ልሽቀያል ኣመማ ወካይል ሸዓብ ለሻርከ ውዲቡ ህድግ ትነዘማ ተፋሲል እልኸበርሊ ምን መንሱራ ዑስማን
1: እቲ ዮም 25 ጁላይ ለገባ እጅትማዕ መስኡል ማእሰሳት ዓፌት ዲብ ለሙዲሬት ነርስ ኤልያስ የማነ ሸዓቦ ማእሰሳት ዓፌት ምን ሕድ ለኢልት ፈንተው መሻቒት ሰበቶም ዶር ሸዓበ ግልትወቀል ኣትፋቐዳ ሽቕየት ሰለስ ቅርፈት ለቡ መብና ሓዲስ ዲብ መርከዝ ዓፌት ግዝግዛ ክምሰልሁማ ዲብ መርከዝ ዓፌት ሓመልማሎ ለገባ ኣትሳናይ መብና ገሌ መንላ ሸዓብ ማሉ ወንሓሩ ለሻረከ ዲቡ ወራእታት ክምሰልቱ እንደሸርሓ እሊ ለመስል ምስዳራት ግልትተረት ተሓሰባ ዲብ ለመናሰበት ፈድለ ዲብ ልትወቀል ለመፀፈ ዛዓት ወፍሃም ሕማም መላሬት ዲብ ሓን ክልአ ምን ኣልፍ ዛህረት ሕማምቲ ብሄ ኣብሓድ 26 ምእታየት ክምናቕሳ ክምሰልሁማ ውላደት ዲብ ማእሰሳት ዓፌት 80 ምእታየት ክምበፅሓ በርሃ መሻርከት ዲብ ደንጎባ ዲብ መርከዝ ዓፌት ግዝግዛ ብዝሐ መስተኽድመት ሰበትላ ኣጅሃዞት ኣድውየት ወሰብ ምህነት እግል ትወሰክ ውላደት ዲብ ቤት እግል ስረት ዶር ሙደራእ ወሰብ ሽርከት እግል ትወቀል ሓረት ለኣለበን ማእሰሳት ዓፌት እግል ትሸቀግለን ክምሰልሁማ ከደማ ጣቐት ለኣለበን እግል ልታመም እግለን ፋነው መስኡል ፈርዕ ውዛረት ዓፌት ኣቕሊም ዓንሰባ ዶክተር ሄኖክ ፀሃየ ዲብ ለቐደመያ ናይ መከለሲ ከሊመት ከደማት ዓፌት እግል ትወሳዕ እብላ ገብህ ለጅህድ ዲብ ደረጀት እዳራ ዳሕያት ወደ ገጊት እንደደረው ከደማት ለላሃይቦ ሓካይም ኣገር ኣድረሶት ኣስክ ሰነት ክል ኣልፍ ወሰላሳ እብለ ትወቀላ እግል ትከደም ዲቡ ክምሰል ትሸርሓ
0: ዲበ ሙዲሬት ኣፍዓበት ብደረሳ ዓማር ከረመ ፍገሪት ሰኔት ለቡ ሽቕል ትሸቀ ክምሰልሃላ ምን መርሐት ለበርናምጅ ኡስታዝ ሳልሕ ሙሓመድ ዓሊ ሓበራ እትሊ ምን ዮም 6 ጁላይ እንዳ ኣንበታ ስከ 15 ኦገስት ለተላልሃላ ወራት 220 ሰዓት ለበቶም 500 ደረሳይ ካልኣይ ደረጃት መድረሰት ኣፍዓበት ሻርኮ ክምሰል ኣለው ወላ ሽቕል ዲብ ሕብዘት ማይ ወትርበት ለረከዛ ክምሰልቱ መትሸርሐ በዓል መቕደረት ሕብዘት ማይ ወትርበት ሰይድ ዑስማን ድሪስ ኖር ብጃቱ ዲበ ሰልፋያም 315 ኪሎ ሜትር ኣክረት ክምሰል ዳኣለ ሓቆላ ሓበራ መትፈረት ላርኡ ለህለው ምራት ሽቕል ሓመዳ ኣብጃት ብዕደት መክተብ ማሕበሮትን ሸባቦ ደረሰ ኣቕሊም ዲብላ ሽቕል ሻርኮል ኣለው ደረሰ ዲብለ ትፈናተ መጃላት ለረከዘ ለለትፋዝዕ በርናምጅ ደነዘማ ከድም ኣቡ ክምሰል ኣላ መስኡለ መክተበ ሰይድ ሙሳ መሓመድ ሰዒድ ሸርሓ እግል ረዘቀት ሰንዱቅ ኣማነት ሸዋዳ ወራዓዮት ዓይላት ሸዋዳ ተበርዓት ማል ክምሰል ገብአ ወዛረት ዓመል ወመንገፎ እጅትማዕ ተሓበረት ኣባሳስሊ ኤርትሪን ስካን ኤድመንተን ወድዋረ ካናዳ 157,993 ናቕፋ ኤርትሪን ስካን መዲነት ሮቡሩ ስዊድን ሄኒ 12,830 ክሮነር እግል ረዘቆት ኣማነት ሸዋዳ ተበርዓት ወደው እምበለሊ ስካን ጀርመን ላቶም መዋጥኒን 109,357 ዩሮ ስሜቶም ግል ትሸራሕ ልያሓዞም መዋጥኒን 10,000 ዶላር ኣሜሪካ ጃሌት ኤርትሪን ዲበ ጁብላ ስዊድን 4,000 ዶላር ኣሜሪካ ስካን ሉዘርን ስዌስራ 141,000 ኪሎ ሜትር 10 ውስዕ ናቕፋ ጃለት ኤርትሪን ዲበ ኖርሽፒንግ ወድዋራ ስዊድን 34,795 ናቕፋ ስካን ስዊድን ላቶም ክለ መዋጥኒን 1,404 ዶላር ኣሜሪካ ክምሰሉማ ስሜቶም ግል ሸራሕ ለያሓዘው መዋጥኒን 12,000 ናቕፋ ግል ረዓዮት ዓይላት ሸሃዳ በርዓው ሓይሳ መተቕብለትና

0: ትምባል ስለ ዝመረጸ
1: አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ወይ ጸበል ወይ የአእምሮ ሕክምና ሆስፒታል መግባት የነበረበት ሰው
2: ተጨፈጨፈኝ። አንድም ቦታ ፈቀቅ ማድረግ አልቻለም። አንድ ክፍለ ጦር ያመጣል ያስገባል፣ ይጨፈጨፋል። ሌላ ክፍለ ጦር ያመጣል ያስገባል፣ ይጨፈጨፋል።
0: ሰነዳዊት ፊልም አብ ኤሪ ቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍ ደገ ባሕሪን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ሰንዓፈን ኣልፈን ባሶራን ተቆጣጥረን ክሎስት መንደፈራ ነበር ውግያ ሲደረግ የነበሩ
4: ኣርታን ሲቪል ነው ስራኦም ሌላ ነው። ግን ያው ኣልብሰህ ኮ ይሆነ ኮ
0: ጻድቃን ሲቪል እዩ ስርሑ ካል እዩ ፅሩራታት ስለ ዝነበሮ ብኡ ይፅዋዕ
5: ክሻብ ስመዳ ኢና ንኸድ ማለት ሻዕብያ ሰይ ነቃብፆ ኣለና ዝብል መደብ እዩ ነይሩና። ግን ኣይኮነን
0: ትምባል ስለ ዝመረፀ ፅላሊ ኣባላት ብልፅግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀሙን ሰጊሩ ኣሎ።
6: የኢትዮጵያ መከላከያ ሰራዊት ማስጠበቅ ኣለበት የሚባለው ዳር ድንበር
0: ሰራዊት ኢትዮጵያ ክሕልዎ ዘሎ ወደብ ካብዚ ጎቦዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን። ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል።
6: የኢትዮጵያ ብሔራዊ ጥቅም እስካለበት ድረስ ነው ዳር ድንበር።
7: አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን
0: ዓሰብ ዝበሃል ወደብ ክስራሕን ክሰኣልን ከሎ ብፍሉይ ንኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር ክሳብ ኣብዚ ንኸገልግል ተባሂሉ እዩ ተሰሪሑ።
7: በጀርባ በኩል ግመልም ኣያገኘው
0: ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪ ቲቪ ረቡዕ 925 ምሸት ድሕር ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 1250 ቀትሪ ድሕር ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪ ቲቪ።

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሉና ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓሌ ሰናይ ምክትታል ዝመፅ ወርሒ ኣብ ከተማ ክረን ንዝካየድ ሻምፒዮን ክለባት ኤርትራ ንምስታፍ ትማሊ ሰንበት ኣብ ከተማታት ግንዳዕን ክረንን መጻረይ ግጥማት ክለባት ተኻይዱ ትማሊ ሰንበት ኣብ መጻረይ ግጥማት ሻምፒዮን ክለባት ኩዕሶ እግሪ ኤርትራ ከተማ ግንዳዕ ንፀወታ ኣድልዩስ ኣንጻር ማያድ ከሞምያ የንጊዳ ኣብ ሜድኣን ኣብ ቅድሚ ደገፍታን ኣብ ምፅዋ ዝነበረት ማያድ ከሞም ኣብ መበል 15 ደቂቃ ሚልክያስ ጀማል ብዝረኸበታ እንኮሸቶ ኣብ ልዕሊ ኣድልዩስ ሓደ በር ብምዕዋት ሓደ እግራ ናብ ዝውርድር ኣስጊራ ኣብ ከተማ ክረን ኣብ ዝተኸየዱ ግጥማት ቀዳማይ ፀወታ ከካይዳ መደብ ሒዘን ዝነበራ ጋንታታት ላሳለ ናይ ዞብዓን ሰባ ምስ ጋንታ ደቂ ኣምሓረ ናይ ደቡብ ክኾናን ከለዋ ጋንታ ደቂ ምሓረ ክትርከብ ስለዘይከኣለት ጋንታ ለሳለ ብፎርፌት ተዓዊታ ካልኣይ ግጥም ኣብ መንጎ ኣልሂላል ናይ ዓንሰባ ምስ ጋንታ ኣልተሕሪር ናይ ማእከል ተኸይዱ ጋንታ ኣልተሕሪር ካብ ዘርኢት የማነ ምሪሕነት ክትሕዝ ከላ ኣልሂላል ድማ ካብ ረዳ ወልደ ሚካኤል ብዝረኸበታ ሸቶ ተመዓርያ ንዕረፍቲ ወፅያ ድሕሪ ዕረፍቲ ኣልተሕሪር ኣብ መበል 24 ደቂ ብዝረኸበታ ፍፁም ቅላዕ ምሪሕነት ክትሕዝ ከላ ካብ ካልድ ዓብደላ ፀወታ ንክዛዘም 5 ደቂ ምስተረፎ ብዝረኸበታ ሸቶ 3-1 ብዝኾነ ውፅኢት ተዓዊታ ካልኣይ እግሪ መጻረይ ግጥማት ኣውዴካ ምሕላፍ ዝመፅእ ሰንበት 2 ናሓሰ ክካየድ ምዃኑ ህዝባዊ ርክባት ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ሓቢሩ ዝመፅእ ወርሒ ኣብ ከተማ ክረን ዝካየድ እዚ ሃገራዊ ውድድር 12 ክለባት ጠርኒፎ ዝካየድ ኮይኑ ካብ 6 ዞባታት ሻምፒዮን ዝኾና ጋንታታት ቀይሕ ባሕሪ ካብ ዞባ ማእከል ዓንሰባ ካብ ዞባ ዓንሰባ ሰንዓፈ ካብ ዞባ ደቡብ ሰሜንቶ ካብ ዞባ ሰሜናዊ ቀይሕ ባሕሪ ደንካልያ ካብ ደቡባዊ ቀይሕ ባሕሪ ኣቆርደት ካብ ጋሽ ባርካ ኣቐዲመን ህላውነተን ኣብቲ ውርድር ርጉፅ ዝገብራ የን ኣብ መጻረይ ተፀሚደን ካብ ዘለዋ ክለባት እተን 3 ብቐጥታ ናብቲ ውርድር ዝሰግራ ኮይነን ሓንቲ ድማ

0: ብዕጫ ክትሕወሰን እያ። ሻምፒዮን ኩዕሶ እግሪ ክለባት ኤርትራ ካብ 16/1 ክሳብ 6 መስከረም ክካየድ መደብ ወፂሉሎ።
1: ብፌደሬሽን ኩዕሶ መርበብ ዞባ ማእከል ተወዲቡ ኣብ ምክያድ ፀንሐ ሻምፒዮን ኩዕሶ መርበብ ትማል ሰንበት ኣብ ሜዳ ፖቾፊልያ ብወግዒ ተዓፂዩ።
2: ሻምፒዮን ኩዕሶ መርበብ ዞባ ማእከል ዓመተ 225 226 ብናይ ካልኣይን ሳልሳይ ዲቪዥን ዝተኻየደ ናይ ደቂ ኣንስትዮን ደቂ ተባዕትዮን ብወግዒ መጋርጆ ዓፂዩ። ሻምፒዮን ኩዕሶ መርበብ ዞባ ማእከል ብቐዳም ኣብ ሰዓታት ንግሆ ብርክት ዝበሉ ኣፍቀርቲ ኩዕሶ መርበብ ኣብ ዝተረኽብሉ ኣብ ሜዳ ፖቾፊልያ ብናይ ደቂ ኣንስትዮን ደቂ ተባዕትዮን ግጥማት መጋርጆ ዓፂዩ። ቀዳመይቲ ግጥም ዝተሰርዐ ናይ ደቂ ኣንስትዮ ካልኣይ ዲቪዥን ሳሊና ኣንጻር እታ ኣብዚ ውድድር ስዕረ ዘይት ዓመት ክብራ ንምሕላው ዝኣተወት ፌስቲቫል እየን ገጢመን። እዘን ጋንታታት ቀዲመን ኣብዚ ዓመት ብምኾነ 8 መጋቢት መዓልቲ ደቂ ኣንስትዮን ዋንጫ ናፅነትን ዝተዳለወ ውድድር ተረኺበን ብምንባረን ጋንታ ሳሊና ከም ዝተዓወተት ዝዝከር ኮይኑ ነቲ ናይ ዋንጫ ውድድር ዝያዳ መቐረት ኮይንዎ ቀሪቡ። በዚ መሰረት ዝተረኽበ ውፅኢት ምስ እንሰግር ኣብ ቀዳማይ እብረ ጋንታ ሳሊና 25 ብ23 ብፀቢብ ስዕራ ክትወፅእ እንከላ ኣብ ካልኣይ እብረ ድማ 25 ብ13 ብገፊሕ ዝኾነ ፍልልይ ስዕራ ወፅያ። ኣብ ሳልሳይን ዛዛምን እብረ ጋንታ ሳሊና ብኣዝዩ ምትልላኽ ቃልሲ ዝተረአዮ 25 ብ23 ስዕራ ብምውፃእ ብሓፈሻ ኣብ 3ቲኡ እብረ 3 ባዶ ብምስዓር ዓባይ ዋንጫ ክተልዕልን ከላ ካልአይቲ ፌስቲቫል ሳልሰይቲ ዕዳጋ ሓሙስ ተሸለምቲ ኮይነን ዛዚመን። ቀፂሉ ናይ ደቂ ተባዕትዮ ካልኣይ ዲቪዥን ባሕቲ መስከረም ኣንጻር ነታ ዝሓለፈ ዓመት ሻምፒዮን ዝኾነት ደንበ ሰንበት ስዕራ ዝመፀት ዓድጓዕዳድ እያ ገጢማ። ባሕቲ መስከረም ኣብዚ ዓመት ኣብ ናይ ምድብ ፀወታ ንዓድጓዕዳት ስዕራታ ብምንባራ ዝያዳ ሞራል ሒዛ እያ ቀሪባ። እንተኾነ ዓድጓዕዳት ካብ ናይ ዝሓለፈ ግጥማታ ዝያዳ ተማሂራ ብምምፃእ ኣብ ቀዳማይ እብረ 25 ብ16 ብገፊሕ ስዕራ ክትወፅእ እንከላ ካልኣይ እብረ 25 ብ13 ኣብ ሳልሳይ እብረ 25 ብ23 ስዕራ ብምውፃእ ብሓፈሻ ብድምር ውፅኢት 3 ባዶ ስዕራ ሻምፒዮን ኣቢላ ተሸላሚት ዓባይ ዋንጫ ክትከውን በቂዓ። ካልአይቲ ዕዳጋ ሓሙስ ሳልሰይቲ ሕውነት ኮይነን ድማ ዛዚመን። እዚ ከምዚ ኢሉ እንከሎ ሳልሳይ ዲቪዥን ብናይ ደቂ ኣንስትዮን ደቂ ተባዕትዮ ዝሓለፈ ሰሙን ከም ዝዛዘመ ዝፍለጥ ኮይኑ ኣብቲ መዓልቲ ንዕውታት ሽልማት ተዓዲሉ ነይሩ። ኣብቲ ዝተረኽበ ውፅኢት ምስ እንሰግር ኣብ ናይ ደቂ ተባዕትዮ ቀዳመይቲ ዕዳጋ ሓሙስ ካልአይቲ ደንበ ሰንበል ሳልሰይቲ ዓዲ ጓዕዳድ፣ ኣብ ናይ ደቂ ኣንስትዮ ቀዳመይቲ ኣድሊስ ካልአይቲ ደንበ ሰንበል ሳልሰይቲ ዕዳጋ ሓሙስ ብምውፃእ ተሸለምቲ ኮይነን ዛዚመን። ክቡራት ተዓዘብትና ኣብ መወዳእታ ምስ ኣካየትን ኣሰልጠንትን ዝገበርናዮ ሓፂር ዕላልኣሎ ናብኡ ኸብለኩም።
3: እዚ ውድድር ኣብ መንጎ ካልኣይን ሳልሳይን ዲቪዥን እዩ ክግበር ዝዓመት ወርሑ ማለት እዩ። ናይዚ ዓመት ውድድር 2025/26 ማለት እዩ። ስለዚ ተሳትፎ ጋንታታት ካብ ናብ ዓመት ካብ ዓመት ለውጢ ይረአየ ኣሎ። ብመንፅሮ ከዓ ፀወታ ከዓ እንዳበርታ እንዳሓየለ ከይዳ ኣሎ። እዚ ሎም ዓመት ቀዳይ ዲቪዥን ዝበሃል ኣይተሰርዐን። ስለዚ በዘን ክልተ ዲቪዥን ጥራሕ ኢና ንኸይድ ዘለና ማለት እዩ። መዛዘም እዩ ከዓ ንሆሎም መዓልቲ በፂሑ ማለት እዩ። ተሳትፎ ደቂ ኣንስትዮ ብሓቂ ካብቲ ዝነበረ ዓመታት ብፍሉይ ዋላ ንሕና ውን ፀቐይጥና ክተባብዓሉ ተዓውዲ እውን ናይ ክልቲኡ ፆታ ስለ ድኾነ ዝያዳ ደቂ ኣንስትዮ ዝያዳ ካብ ደቂ ተባዕትዮ ውፅኢት እንዳረኣናለን ንኸይዳልና ፍሪኡ እውን ከምዚ ትርእይዎ ዘለኹም ኣዝየ ንፉዓት ተወፃወቲ ተወዳደርቲ ድኾነ መፃ ኣለዋ ማለት እዩ። ኣብዚ ዓመት ከዓ ዝያዳ ብብዝሑ እውን ፈረይና ኣለዋ ቆልዑ ማለት እዩ። ኩሉ ሻዕ ንሕና ከም ፌደሬሽን ፀወታ ክበዝሕ ኣለዎ ኢና ትሒዝናዮ ተበጊስናዮ ደና። ስለዚ ኣብዚ ዓመት ደይተካየደ ዓይነት ፀወታ ኣይነበረን ብደቂ ኣንስትዮ መዓልቲ ደቂ ኣንስትዮ ድሕሪኦ ክቡር በዓል ናፅነት ድሕሪኦ ከዓ እዚ ናይ 20 ሰነ ውድድር እውን ኣካይድና ኢና ብዓብኡ ከዓ እዚ ሻምፒዮን። ስለዚ ብብዝሒ ውድድር ኣካይድና ኢና ንብል እዚ ዓመት ማለት እዩ። ስለዚ ነቲ ሃሲሱ ዝነበረ ፀወታ እዚ ኩዕሾ መርበብ ብብዙሒ ፀወታ ጌርናስ ናብቲ ዝለዓለ ደረጃ ክነብፅሖስ ተበጊስና ኣለና ኢና ንብል ዘለና። እዚ ብዙሕ ውድድር ነይሩ እዚ ዓመት። ኣብ መወዳእታ ክብሎ ዝደሊ ብሓፈሽኡ እዚ ውድድር ከምዚ ኢሉ ንክቕፅል ዓብ ተራ ደለዎ ብዓብዩ ዞባ ማእኸል ኣሎ፣ ከምኡ ውን ኣሰልጠንቲ ደያኑ ሃገራዊ ፌደሬሽን ሚኒስትሪ ትምህርቲ ዞባ ማእኸል እዚኦም ከየመስገንክዎም ክሓልፍ ኣይደልዩኒ ብምሉእ ውን እዚ ተዓዛቢ ከም ዝትርዮ ደለካ ኣትዩን ፅቡቅ ምድጋፍ ድህብ ደሎ ከየመስገንክዎ ሓልፍን ይቐኒየለ።
4: እዚ ዘካየድናዮ ውድድር ብጣዕሚ ፅቡቅ እዩ ነይሩ። ብፍላይ ኣብ ጋንታና ንሕና ካብ ዘጓጋሽ ባርካ ካብ ሊባን ቤት ትምህርቲ ፌስቲቫል እናመፃና ኢና ንፃወት። እዚ ዝገበርናሉ ምክንያት ከዓ ቅድሚ ሕጂ ብዙሓት ተፃወት ኣፍሪና ኢና ኣብ ምክልኻል ኣብ ናይ ግንባራት ይፃወት ኣለዋ ኣባል ሃገራዊት ጋንታ ዘላ ኣርሴማ እውን ናትና ተፃዋቲት እያ ማለት እዩ። ሕጂ ካብኡ ተበጊስና ካብ ግራስ ሩት ናይ ግራስ ሩት ምደብቀት የብልናን ግን ካብ ሻድሻይ ክፍሊ ትሒዝና ነተን ተፃወቲ እንዳመልመልና ኢና ንምፀን። ፅቡቅ ምልከት ናይ ኩዕሶ ኣለውን እቲ ዘለዎ ፀገምና ናይ ትራንስፖርት ፀገም እዩ እምበር

0: ብዘናብ ፀናዕና 3-4 ዓመት ዝተፃወታ ኣብ ናይ 8 መጋቢት ተፃዋትና ኢና ኣብ ናይ 20 ሰነ ተፃዋትና ክልተ ግዜ ንዋንጫ በፂሕና ኣብዚ ዝሓለፈ ከዓ ብዘይተሰዓርነት ቀዳመይቲ ኮይና ወፂና ሕጂውን ምዝነበረን ቁሩብ ናይ ትራንስፖርት ፀገም ናይ ፀቕጢ ናይ ቲፎዞ ሜዳ ዘይምልማድ እዩ ተሳዒርና ኣለና ፅቡቅ ፀወታ እዩ ነይሩ ስለዚ ነዚ ፀወታ እዚ ክንገብር ብዙሕ መሰናክላት ሓሊፍና ኢና ንመፅእ ለይቲ ሰዓት 5 ሲኤንኤን መኪና ዝመፃ ስለዚ ምፉዓት ተፃወቲ ኣብነታውያን ተፃወቲ ስለዝኾና ንመፃኢ ከዓ ገለ ደገፍ ክግበረለን ኣለዎ ኢሉ ይሓስብ ማለት እዩ ሃገራዊ ፌደሬሽን ከዓ ነቲ ዝገበሩልና ናይ ሱሳፌ ብጣዕሚ ኣዚና ነመስግኖ ማለት እዩ ዎ ነዚያ ጋንታ ኣብ ዝሓለፈ ውድድር ረኪብና ከይተሰዓርና ኣንቢትን ኮይና ኢና ክሳብ ኣብዚ መፂና ነርና ሕጂ ናይ ሎም መዓንቲ ፀገም ናይ ኮንዲሽኒንግ ፀገም እዩ ምክንያቱ ሰዓት 4 ለይቲ ምስተሰኣየን ንትራንስፖርት ናይ ትራንስፖርት ፀገም ስለ ዘለና እቲ ምሕዳር በዝጋጣሚ እውን ገለ ሓገዝ ገብረልና ውፍያት ደቂ ዓድሎ ሓገዝ ዝገብሩልና ግን ኣካል ይኮነን ከም ጋንታ ኮንካ ንዓብዪ ሃገራዊ መደብ ተሓስብ ተደኣ ኮንካ ፅቡቅ ክሳይ ክግበረለና ኣለዎ ናይ ግራስሩት ግበረን ሕጂ እዚ ናይ ሎም መዓንቲ ድኻም እዩ ካልእ ዋላ ሓደ ኣይኮነን ሰዓት 3 ለይቲ ሰዓት 4 ለይቲ ፋሕፋሕ ኢለን እየን መፅአን ስለዚ ካብኡ ትሒዝካ ክሳብ ዝሕጂ ዘሎ ፀቕጢ ናይ ቲፎዞ ቡልዓት ቲፎዞ ነይሮም ስለዚ ነቲ ፀቕጢ ሜዳ ዘይምልማድ እዩ እምበር ፅቡቅ ፀወታ ኢናርአን ናብ ዝመፅእ ግን ቻምፒዮን ከም ንኸውን ርግፀኛታት ኢና ዕግበት የለን እንዲዩ በቲ ሓደ ወገን ዕጉቤ በቲ ሓደ ወገን ከ ይዓገብኩን ምክንያቱ ኣብ ሓደ ዓመት መፂና ኣብ ሰለስቲ ውድድራት ኣብ ዋንጫ ኢና በፂሕና ነተን ዋናጭ ክንዕወተለን ይግባአና ነይሩ ብደቀቕቲ ዝኾነ ጌጋታት ኢና ከም ዝበልኩ ከዓ ፀቕጢ ናይ ቲፎ ዘሎ ሜዳ ዘይምልማድ ኣለዎ ኣብ ሓመደን ፀወታ ዋሕዲ ትሬኒንግ ከምቲ ንደልዩ ዓይነት ትሬኒንግ እቲ ሜዳና እውን ቁሩብ ከምዚ ኮንፈርታብል ኣይኮነን እሾካ ኣለዎ ገለመለ ኣለዎ እቲ ዳይሬክተር ናይቲ ቤት ትምህርቲ ኣዝዩ ስለ ዝተሓባበረና ናብቲ ምፅራይ ናብዚ ምርፅዋት እውን ሎም ማዓንቲ ጋጣማ ይተረኸበን ክሳይ ኮይኑ እምበር በዚ ዘካየድናያ ፀወታ ዋንጫ ክንወስድ ይግባአና እዩ ነይሩ ስለዚ ኣይ ዓገብ ኩሉ ነየ ዝብላኒ ኣብ መወዳእታ ክብሎ ዝደሊ ፌደሬሽን መጀመርያ የመስግኖም ካብኡ ቅፂለ ንኩሎም ኣብዚ ምሳይ ዝነበሩ ስታፋት መምህርናዎም መምህር ሃብቶም ብዓብኡን ርእሰ መምህር ቤት ትምህርቲ ፌስቲቫል ንኩሉ ወፃኢታት እንዳሓገዘ እንዳሸፈነ ኣተባቢዑ ኣብዚ ዘብፃሓና ከመስግኖ ይደሊ ካብኡ ውን ንቤተሰበይ ንግዜና ቆጢብና ውፊና ኩሉ ነገራት ገይርና ክንሰርሕ ስለ ዝሓገዙና ከዓ ዘየመስግኖም ንዓኹም ነዚ ዕድል እዚ ምፍጣርኩምን ነዘንጋንታ ቆላሕታ ሂብኩም ከምዚ ምግባርኩምን የመስግነኩም ብዛዓበ ጠመተን ሸፈነን ሂብኩም ከዓ ክሰርሕሉ ናይ ግራስሩት መደባት እውን ብዞባና ተዝዋሃበና ፅቡቅ ዕድል ምረኸብና ነርና ስለዚ ስለቲ ዝገበርኩምልና ኩሉ ኣዝየ የመስግን ብጣዕሚ ይቀኒየለይ
1: እዘን ቆልዑ እዚአን መጀመርታ ካብ ሻድሻይ ክፍልና ተቐቢልናየ ናብ ቤት ትምህርቲ ኣዲስ ካብኡ 3 ዓመት ምሳና ከይደን ሕጂ ኣብ ኩሉ ኢና ንከባተለን ኩዕሶ እግሪ ተፃዊተን ምስ ወዳ ዕድሜን ስለተሓልፍ ናብ ኩዕሶ መርበብ እየን ዝሰግራ ኩዕሶ መርበብ ስለዝሰገራ ኣብኣ ድማ ንከባተለን ትምህርተን ኩሉ ነገረን ዛስዋይት ስድራ ኣሚኑነቶም ቆልዑ ሰደልና ማለት እዩ 3 ዓመት ምሳ ክገብር ቆልዓ ፀጋ እዩ ውዘዛት እየን ብጣዕሚ ኣብ ዲስፕሊንን ዋላ ካልእ ነገረን ኩሉ ማለት እዩ ካብቲ ኩዕሶ ወዲና ናብ ኩዕሶ መርበብ እቲናየን ዓሚየን ጀሚረን ዘን ቆልዑ እዚአን ኣብ ግራስሮት ኢሉ ዝተጀመረ ማለት እዩ ነተን ኣብ ወደ ፀናሓ ገዳይም ክንብለን ንኽእል ንዓአን ብምስዓር ድማ ቀዳሞት ኮይኑ ተዓዊተን ኣብ ናይ ግራስሮት ዝነበረ ግራስሮት ምስ ተዓወታ ናብ ዘሎም ዓመት ዝጀመረ ድማ ሳልሳይ ዲቪዥን ኢንል እምብሓድሽ ጀሚረን ማለት እዩ ብሓፈሻ ዳርጋ ስሳ ዝኾኑ ቆልዑት እዮም ዘለውና ከመይ ማለት ኣብ ዋልድ ክልተ ጋንታ ኣብ ወዳት ከዓ ክልተ ጋንታ ማለት ሕጂ ተናዋልድ ክሳብ 25 ዝኾነ ሒዝና ተበጊስና ኣብ ወዳትካ ከምኡ ዳርጋ 25 ክሳብ 30 ዝበፅሑ ሒዝና ተበጊስና ማለት እዩ ሕጂ ብኡ ከድና ተን ካልኦት ጋንታ ኣጋጣሚ ክስታይ ኮይኑ እዚአን ግን ካብአን ፀበል ዝበላ ዋላ ብክስታየን ፍሉያት እየን እዚአን 3 ዓመት ብሓንሳብ ስለ ዝገበራኻ ኣብ ኩሉ ነገረን ዝናበብኦ ይበዝሕ ማለት እዩ ካብ ዝጋጨውኦ ስለዚ እሱ እዩ ምስጢር ዓወተን ኢለ ዝሓስባነ ኣብ ኩሉ ከዓ ዝበሃል ንገብረለን ሓይሊ እዛ ጋንታ እኳ ኣብቲ ሓድነተን እየ ዝብላነ ምክንያቱ ምስ ካልእ ጥቡቕ ዝበለ ዝምድና ክፈጥራ ኣይፍቀደለኒ ብጀካ ኣብ መንጎ እንተዘይኮይኑ ምስ ካልእ ጥቡቕ ዝበለ ዝምድና ከምዚ ምሕስነት ዝመስል ምስ ካልኦት ተምሃሮ ኣይፍቀደኒ መፅናዕተን ብሓንሳብ እዩ ገዛውተን ውን ዳርጋ ዝበዝሓ ብሓንሳብ እየን እሱ እዩ ብልጨአን ኮይንብል ብጣዕሚ ፍቅሪ ዘለዎን ክተሓላለያ ማዓት እየ ካባይ ጀሚርካ ማለት እዩ ንዓይሊ ክዕ ክን ዓብሓወን እየን ዝርያኒ ከምዚ ዳርጋ ምግናን ከይመስል እምበር ማዕረ ስድረአን እየን ዝርያኒ ማለት እየ ዝኾነ ክጋፅም ከሎ ቅድሚ ስድረአን ምሳይን ዝመኸራ እዚ ምስጢረን ንሱ ኮይኑ ስማዓን ኣነ ብጣዕሚ ስኒት ዘለዎን ማለት እዩ ኣነ ከምዚ ምሻሎ ብግሩፕ ኢና ንሰርሕ ብቲም እዩ ዝስራሕ ብቲም እዩ ዝስራሕ ቲም ዝስራሕ ክብለካ ከለኹ ኣብ ብዙሓት ቤት ትምህርትታት እንዳኸድና ኢና ንሰርሕ ኣድልዩ ሰትል ከለና ምናልባት ምቅያር ናይ ቤት ትምህርቲ ስለ ዘጋጠመ

0: ቤት ትምህርቲ ምባህራ ምስ ቀበርኩ እዞም ቆልዑ ቆልብ ፅላል ስኢነን ነረን ኣብኡ ኣጋጣሚ ንፉዓት መሳርሒ ስለ ዘለውኒ ኣብ ኩልኹ ነገር መንገዲ ከዓ እንዳመስገንኩዎም ክኸይድ በዓል መምህር በረኸት መምህር ኣኽሊሉ መምህር ሚርያም እዚኦም ፅቡቅ ሓገዝ ገይሮም ለነቶም ቆልዑ ፅላል ኮይኖም ናፍቲ ቤት ትምህርቲ ማለት እዩ ሜዳ ስኢና ኢልና ዝተሸገርናሉ እዋን ድማ ብመምህር ዓወት ቤት ትምህርቲ ልምዓት ምስ መሳርሕቲ ኮይኑ ማለት እዩ ዕድል ናይ ሜዳ ሂብና ነይ ትገዲፍልና ኩሉ ስለዘልየናስ ሓገዝ ክሳብ ክንዱ ኣበርኪትልና እዩ ክሳብ ማልያ ክበኩም ኢሉ እውን ማልያ ቀሪብልና እዩ ማለት እዩ ባህራ ምስ ኮድኩ ከዓ እሶም ከዓ መሳርሕቲ ቁንዓት ሰባት ካብኡ ረኪብና ኣጋጣሚ መምህር ቢንያም መምህር ፍፁም ምስቶም ናይ ምሕዳር ኣካላት ማለት እዩ ወዲ ስቤ ከዓ ብማልያ ሂብና ካብቲ ናይ ባህር ኣውፅኡ ማለት እዩ ካብቲ ስቶር ኣውፅኦም ተጠቀመሉ ድሓ ደይ ንቆልዑት እዮም ንዓአን ምህነፅ ክኾነን ከዓ ተባሂሉ ሂቦምና ካብቲ ስቶር ማለት እዩ ጅት ማልያ ከምኡ እንዳለመና ገሊአን ዝክዳ ፃምአን ከዓ ረኪበን ይብላኣነ ማለት እየ ቲ ዝፃዕሮ ቲ ዝሃለኮ ርአ
1: ትመዲብንያ ድመፀና ፀወታ ቀልጢፎም ዘንበብዎ ኮይኑ ድስምዕና ኣንፃር ጋንታ ኣብ ዝሓለፈ ክንስዕሮም ከለና ሒዝኒያ ዝመፀና ታክቲካዊ መዳይ ንዑ ነተግብሪ ኢልና ኢና ሓሲብና መፂና ኣሎ ማዓንቲ ምክንያቱ ዝያዳ ኣብ ጉድለት ዝረኣናሉ ውድድር ስለ ዝነበሩ ንሱ እሶም ከዓ በንፃሩ ከዓ ብሊፆሙና ሃጓፋቶም ስለ ዝዕረዩ ነዚ ዓወት ክበቕዑ ኢሎም ኣለዎ ማለት እዩ ኣብዚ ናይ ዳንነት ኮኑ ብዙሕ ርእቶ የብለይን ምክንያቱ ዳያኑና ከዓቢ ንድሕር ኮይኖም ውድድራት ድሕ ተደጋጋሙ ኣሎ ጥራዮም ከዓቢ ኢልና ዝኽእሉ ኣብ መወዳእታ እውን ሕጂ ናብታ ነቐፌታ ዓይነት እንያ ክትቅየር ዳያኑናስ ዝያዳ ክሰርሑ ከም ዘለዎም እያ ነዚ ሕብር
2: ብፌደሬሽን ባይታ ቴኒስ ዞባ ማእከል ተወዲቡ ንፋልማ ኢዋን ክካየድ ዝቐነየ ኣስመራ ኦፐን ዝተሰመየ ውድድር ትማሊ ሰንበት 26 ሓምለ ኣብ ሜዳ ቤት ገርግሽ ብወግዒ ተዛዚሙ እቲ ካብ ኩሉ ክሊ ዕድመ ማለት ካብ 15 ክሳብ 60 ዝዕድሚኦም ዝተሳተፈ ውድድር ኩሉ ብምዕረ ኣብ ባይታ ቴኒስ ንዝነጥፍ ኣትለት ብፀወትኦም ተፈልዮም ኣብ ሓንቲ ካታጎሪ ዝፃወቱ ብምንባሮም ሌላ ንምፍጣር ተባሂሉ ዝተካየደ ምስ ምዃኑ ዓብዪ ናይ ምልውዋጥ ተመክሮ ከም ዝተረየ እውን ይግለጽ ካብ ክልተ ክለባት ክለብ እንዳ ኮርያን ክለብ ቤት ገርግሽ ዝተዋፅኡ 96 ኣትለታት ዝተሳተፉ እንከለዉ ካብዚኣቶም 46 ደቂ ተባዕትዮ ዝተረፋ 23 ደቂ ኣንስትዮ እየን ብጠቕላላ ድማ 93 ውድድራት ክሰላሰል ክኢሉ ኣብ መዛዘሚ ፀወታ ዝተረኸባ ደቂ ኣንስትዮ ተወዳደርቲ ሮዳ ኢንድርያስን ሜላት ሃብተንን ኣብቲ ሓያል ተወዳዳርነት ዝተረኣየሉ ግጥም ድማ ሮዳ ኢንድርያስ ኣብ ልዕሊ ሜላት ሃብተ ክትዕወት ብምኽኣላ ዕውቲ ኣስመራ ኦፐን 226 ኮይና ቀፂሎም ፀወቶኦም ዘካየዱ ኣፍቀርቲ ስፖርት ባይታ ቴኒስ ብዓብዪ ሃንቀውታ ዝተፀበይዎ ግጥም ደቂ ተባዕቲ እዩ ነይሩ እቲ ኣብ መንጎ ኤስሮም ኣንጎሶምን እፎይታ ግርማይን ዝተመደበ ፀወታ ሓያል ተወዳዳርነት ክረኣዮ ትፅብት ዝገበረ እዩ ነይሩ ኤስሮም ኣንጎሶም ውድድር ካብ ዝጅምር ኣትሒዙ ብዘይ ስዕረት ናብ መዛዘሚ ክበፅሕ እንከሎ እፎይታ ግርማይ ብወገኑ ኣብ ናይ ትሕቲ 16 ዓመት ናይ ኢስት ኣፍሪቃ ዝተካየደ ውድድር ልዑል ተሳታፍነት ከርኢ ዝኽኣለ ኣትለት እዩ ነይሩ እቲ ሰሓቢ ምንቅስቓስ ተፃወቲ ዝተረኣየሉ ግጥም ድማ እፎይታ ግርማይ ኣብ ልዕሊ ኤስሮም ኣንጎሶም ብምዕዋት ዕውት ውድድር ኣስመራ ኦፐን 226 ክኸውን በቂዑ ብድሕሪ እቲ ዝተካየደ ፀወታታት ዕውታት ተወዳደርቲ ካብ ዝተፈላለየ ስፖርት ዝተዳለወሎም ናይ መዳልያ ገንዘብ ሽልማት ተቐቢሎም ብወገና ምስ ዕውታት ሓፂር ቃለ መጠይቅ ጌርና ኣለና ናብኡ ከብለኩም
3: እቲ ኣስመራ ኦፐን ክዕውተሉ ዝገበረኒ ናተይ ስትራቴጂ ነርን ወይ መደባት ሓንፂፀ ኣትዮ ማለት እዩ ካልእ ካብኡ ቀፂለ እዚ ውድድር ማት ከም መተባብዒ ንቅድሚት ክደርኽ ዝገበረንስ ካብዚ እዚስ መጀመርታ ኣይኮነን ካብኡ ቀፂለስ ኣብ ዝለዓለ ፕሮፌሽናል ተፃታይ ኮይነ ክውድእ ዝደሊ ኣምላኽ ተፈቒድዎ ከዓ ከይድ ንኽእል ማለት እዩ እቲ ፀወታ ኮ ቀፃሊ ኣብ ትሬን ኣለና ማለት እዩ ብፍላይ ብሓፈሻ ክለብ ቤት ገርግሽ ክንብል ከለናስ ኩሉሻዕ ኣብ ትሬን ኣለና ብዝኾነ ቀፃልስ ኣብ ልምምድ ኣለና ማለት እዩ እጂ ብሓፈሻ ኣስመራ ኦፐን ከምዚኣ ትካየዳላ ምስ በሉና እታ ትሬና ኣፂቕና ሒዝኒያ ኩሉ ካታጎሪ ስለ ዝሳተፍካ ቁሩብ ክብድ ክብል ኢልና ስለ ዝሓሰብና ትሬን ካ ብኡ መጠን ዓብናዮ ማለት እዩ ብኡ ናቱ ፃዕሪ ከዓ ዓብና ብዙሓት ተፃወቲ ነይሮም እዮም ኣብቲ ካታጎሪ ኣስመራ ኦፕን ትበሃል ታይሽሙስ ብዙሓት ተፃወቲ በዳት ተፃወቲ ነይሮም እዮም ማለት ከም ናትከያ ኣተሓሳስባ ምስ ብርቱዕተ ተፃወትካ ክትበርትዕ ዝብል ኣተሓሳስባ ስለ ዘለኒ እቶም ተፃወቲ ምስኦም ብምፅዋተይ እቲ ደረጃ ናተይስ ንላዕሊ ከም ኣብ ላዕሊ ስቴፕ ከም ዘብፅሐ እንታይ ሽሙ ዝገብር ማለት እዩ እቶም ተፃወቲ ኣዝዮም ብርቱዓትን እንታይ ሽሙ ነይሮም ካብኡ ከዓ ዜና ዓይና ማለት እዩ ንቐፃልላ ከምታ ኩሉ ሰብ ዳሓስፋ ፕሮፌሽናል ተፃታይ ክኸውን ሽመይን ሽማ ገረኝ ከፀውዕ
4: ኣስመራ ኦፕን ዕውቲ ምኳኑ ብጣዕሚ ሓጎስ ይስማዓኒ ዘሎ ነዚ ውድድር ክኣት ከለኹ ሓፈሻ ከዓ ክዓወት ኢለ ስለ ዝኣተኩት ዕላማይ ስለዝገበርኩ ድማ ብጣዕሚ ይድሕጓስ ነዚ ውድድር ኢለ ቅድሚቲ ውድድር

0: ጀመርስ ሰስተ ሰሙ እንድኾን ኣብ ናተይ ክለብ ብጣዕሚ ፀዖ ድኾን ትሬን ገይራ እተን ምሳይ ካብ ምሳይ ደዓብን ድሕይሉን ገይራ ከዓ ትሬን ገይራ ምክንያቱ ካባይ ምስ ዝሕይሉ ትሬን ተገይረስ ክሕይል ምዃነ ስለ ዝተኣማምን መፃወቲ ብጣዕሚ ሓያላት እየ ነይረ በዳቲ ድኾና እየን ነይረን ግን ንዑ በዲሄ ቀዳሚት ክምውፀይ ፅቡቕ ነገር እዩ ብጣዕሚ ሓያላት እየን ካባይ ኩለን ዳዓበየ ካብዚ ንላዓለ ሓይለሲ ንሃገረይ ከፀውዕ ገይሸ ፕሮፌሽናል ተፃዋቲት ክኸውን
1: ዕላማ ናይዚ ፀወታ ቅድሚ ሕጂ በብካታጎርናቶም በብዕድሚኦም ተኸፋፊሎም እዮም ፀወት ነይሮም ኣብዛ ናይ ኣስመራ ኦፐን ግን ዝያዳ እቲ ብሉፅ ተፃዋታይ ንምፍላይ ተባሂላ ዝተሰርዐት እያ ካብ ኣንደር 16 ክሳብ ናይ ቬተራን ዕድመ ዘለዉ እዞም ልዕሊ 6 ዕድመ ዘለዉ ክፃወቱ ዝኽእሉ ተሰሪዑሎም ማለት እዩ ብሓንሳብ ትግሳይ ተሰሪዑ ማለት ተፀዊቶም ሕጂ ኣብዚ ዓመት ፍሉይ ኣታታትዋ ዘእተናዮ ራንኪን ሲስተም ዝብል ኢና እንቲና ወላ ኣብዛ ናይ ኣስመራ ኦፐን ሕጂ መጀመርታ መፃረይ ፕሌይ ኦፍስ ዝብል ብዕለት 28 ወርሒ 6 ዝኣክል ኣብ ጌርና ማለት እዩ እቶም ኣቐዲሞም ኣብ ዋንጫ ናፅነት ኣፃዊትና ነርና ኣብ ራንኪን ዝኣከቡ ከዓ ዳይረክት ናብቲ ግሩፕ ስቴጅስ ኣትዮም ተፃዊቶም ማለት እዩ ኣብ መወዳእታ ኣነ ክብሎ ደል መጀመርታ ኣብዚ ዘብፅሓና ንልዑል ፈጣሪ ክመስግን ደሊ ቀፂለ ኸ ነዘን ክልተ ክለባት ማለት ክለብ ማሕበር ቴኒስ ኣስመራ ክለብ ከምኡውን ክለብ ደንበሰንብል ኣብ ጎና ኮይነን ነዚ ውድድር ብተገዳስነት ብምሕጋዝን ኣዝየ ክመስግነን ደሊ ንብምሎም መሳርሕተይ ከዓ እንቋዓብቃዕና ክብል ፈቱ ማለት እዩ
2: ሎም ዓመት መብል 113 ግዜኡ ኣብ ምክያድ ፀንሐ ቱር ደ ፍራንስ ትማሊ ተዛዚሙ ስሎቬንያዊ ሻምፒዮን ዓለም ታደይ ፖጓቻ ንሓምሻይ ግዜኡ ብምዕዋድ ድማ ምስ ወነንቲ ክብረ ወሰን ናይዚ ውድድር ተሰሪዑ ንዝሓለፉ 3 ሳምንታት ንኣፍቀር ትቐድም ምሽክለቲ ዓለም ቃኒብ ዝቐንየ መበል 113 ውድድር ቱር ደ ፍራንስ ትማለ ሰንበል 26 ሓምለ መበል 21 መድረኹ ተዛዚሙ ኣብዛ ናይ መወዳእታ መድረኽ ተቐዳደምቲ ኣብ ውሽጢ ከተማ ፓሪስ እትካየድ 88.7 ኪሎ ሜትር ዝርሕቐታ ውድድር ከካየድ እዩ መደብ ወፂኡ ኣሎ እዛ መድረኽ ኣቐዲማ 133 ኪሎ ሜትር ክትፅወ ተሰሪዓ እኳ እንተነበረት ብሰንኪ ኣብ መበገሲ ዝተሰግአ ተኽእሎ ሓደጋ ባርዒ ጫካያ ናብ 88 ኪሎ ሜትር ተቐኒሳ ክትፅወት ኣብ ውሳነ ተበፂሑ ናብ ውድድር ምስ እንምለስ ፀወታ ንኽዛዘም ትሕቲ 700 ሜትሮ ምስ ተረፎ ዓባይ ጉጅለ ነቶም ፀወታ ንኽዛዘም 11 ኪሎ ሜትር ምስ ተረፎ ኣጥቂዖም ዝኸዱ ፖጋቻን ቫንደርፖልን ክትገብጦም ኣብ ዝተቐረበትሉ ቫንደርፖል ካብ ዓባይ ጉጅለ ብምህዳም የማናይ ፅርግያ ሒዙ ናር ወሲኹ ፖጋቻ ንመጥቃዕቲ ቫንደርፖል ክትፀወራይ ከኣልን ተሪፉ ዓባይ ጉጅለ ብሽኳ ማርስ ፔደርሰን ተመሪሓ ንቫንደርፖል ክትገብጦ ተጓያ ዘለዎ ኩሉ ዝፀንቅቐ ኣባል ኣልፔሲን ማቲ ቫንደርፖል ንውድድሩ ብሓደ ሰዓትን 58 ደቂቕን 49 ካልኦትን ብምዝዛም ቀዲሙ ሕንፃፅ ረጊፁ ቅፅበታ ውድድር ካብ ዝገበረት ዓባይ ጉጅለ ወድጋንቱ ኣባል ኣልፔሲን ያስፐር ፊሊፕሰን ካልኣይ ብምእታው ንቫንደርፖል ዝፀብኦ ንኸይመስል ናብ ቫንደርፖል እናመልከተ ንሱ ከምዝሰዓራ ክሕብር ፈቲኑ ፊሊፕሰን ኣብ ግዜ ቅፅበታ ውድድር ኢዱ ሓፋቢሉ ዓወት ቫንደርፖል ክፅምብር ምፍታኑ ካብ መቕፃዕቲ ኣይከምልጥን እዩ ዕውድ ቀጠልያ ማልያ ማርስ ፔደርሰን ሳልሳይ ተርታ ሒዙ ኣባል ኤንኤስኤን ቢንያም ግርማይ ድማ መበል 11 ተርታ ብምሓዝ ውርድሩ ብሰላም ወዲኡ ብሓፈሻ ኣብዚ ሎሚ ዓመት መብል 113 ግዜኡ ኣብ ምክያድ ፀንሐ ቱር ደ ፍራንስ ስሎቬንያዊ ሻምፒዮን ዓለም ታደይ ፖጋቻ ብ73 ሰዓትን 53 ደቂቕን 44 ካልኦትን ብምዝዛም ንሓምሻይ ግዜኡ ዕውድ ቱር ደ ፍራንስ ብምዃን ምስ በርናል ሂኖልት ሚገል ኢንድራኢን ኤዲ መርክስን ጃኩስ ኣንኮቲልን ተመዓራርዩ ሬሜኮ ኤቨኖፐል ብ6 ደቂቕን 26 ካልኦትን ዲሕሩ ካልኣይ ሜክሲካዊ ኢሳቅ ደልቶሮ ብ9 ደቂቕን 42 ካልኦትን ዲሕሩ ሳልሳይ ተርታ ብምሓዝ ኣብ ፖድየም ደይቦም ብነጥቢ ዴንማርካዊ ማድስ ፔደርሰን ብ539 ነጥቢ ዕውት ቀጠልያ ማልያ ቱር ደ ፍራንስ ኮይኑ ያስፐር ፊሊፕሰን ብ445 ነጥቢ ካልኣይ ቢንያም ግርማይ ብ301 ነጥቢ ሳልሳይ ማክስ ካንተር ብ271 ነጥቢ ራብዓይ ኦላፍ ኮጅ ብ230 ነጥቢ ሓምሻይ ታደይ ፖጓቻ ድማ ብ198 ነጥቢ ሻርሻይ ተርታሒዙ ኤኳዶራዊ ሪቻርድ ካራፓዝ ብ156 ነጥቢ ዕውት ኣንበሳ ዓቐብ ቱር ደ ፍራንስ ብምዃን ንካልኣይ ግዜኡ ነዚ ክብሪ በቂዑ ታደይ ፖጓቻ ብ100 ነጥቢ ካልኣይ ፈረንሳዊ ቫለንቲን ፓረት ፔንተር ብ99 ነጥቢ ሳልሳይ ኣሜሪካዊ ሴፕኩስ ብ55 ነጥቢ ራብዓይ

0: ريميكو إيفانوبل بأربعانات بي حمشاي ترتحيزو مكسيكاوي إساق دلترو أب بخلستافيو أبزور الدر عود بولوس من إساي بمخان تعويتو بولسيك ساس بخلت دقيقن عسر تربعة خاليتن ديحرو كالأي فرنساوي لاني مارتينز بسلست دقيقن عسر خاليتن ديحرو سالساي ترتحيزو بغانتا جرمناود غانتا ديدل تريك أدامي تخوينا تعويتا يونايتد عربيان إمريت دوما عسر سعيبا
1: ዘለና ወቕቲ ተፃወትን ኣሰልጠንትን ካብን ናብን ክለባት ዝተጋገሩሉ እዋን እዩ ካብ ዝቐፂልና ኣብዝሓለፉ መዓልትታት ካብ ዝተሰምዑ ዜናታት ምስጋር ተፃወቲ ክንቕርበልኩም ኢና ሰናይ ምክትታል
0: ሪያል ማድሪድ ንኣይቮርያዊ ናይ ክንፊ ኣጥቃዓይ ያን ዲያሞንድ ናብ መሰርዓ ንምፅምባር ምስ ክለቡ ኣርቢ ሌብዚግ ኣብ ስምምዕ ከም ዝበፅሐት ንጉስ መስርሓት ምስጋር ተፃወቲ ፋብሪዚዮ ሮማኖ ሓቢሩ ዲያሞንድ ኣቐዲሙ ምስ ፈረንሳዊት ክለብ ፒኤስጂ ውልቃዊ ስምምዓት ኣካይዱ እኳ እንተነበረ እታ ፈረንሳዊት ጋንታ ብክለብ ንክለብ ደረጃ ኣብ ዝግበር ዘተ ፅቡቕ ክትሰጉም ዘይምኽኣላ ካብቲ ዕድጊ ድሕሪ ምንሰሓባ ሪያል ማድሪድ ካብ ድሕሪ ተበጊእሳ ነዚ መስርሕ ኣመፈፀምቱ ብፂሓቶ ሪያል ማድሪድ ንዲያሞንድ ዋንነታ ንምግባር ሃስታት 120 ሚልዮን ኤሮ ወፃኢታት ከም ዝገበረ ዝሕብር ኮይኑ እቲ ኣይቮርያዊ ድማ ክሳብ 2031 ኣብ ሳንቲያጎ በርናቦ ንምፅዋት ኣቐዲሙ ኣብ ስምምዕ በፂሑ እዩ ዲያሞንድ ሕክምናዊ መርምሩ ኣካይዱ ፌርሙ ንምንባር ኣብዚ ሰሙን ናብ ከተማ ማድሪድ ከቕንዕ እዩ ከም መግለፂ ጋዜጣ ቴሌግራፍ ኣርሰናል ንምስርሕ ዕድጊ ብራዚላዊ ናይ ክንፊ ኣጥቃዓይ ሪያል ማድሪድ ቪኒሲየስ ጁኒየር ኣብ መፈፀምቱ ንምብፃሕ ኣብ ታሪክ እታ ሰሜለናዊት ጋንታ ቅድሚ ሕጂ ተበፂሑ ዘይፈለጥ ኮንትራት ክትቅርበሉ ቅርብቲ ምህላዋ ተገሊጹ ኣሰልጣን ኣርሰናል ሚካኤል ኣርቴታ ወዲ 26 ዓመት ቪኒሲየስ ጁኒየር ናብ ኤምሬትስ ክመፀሉ ብዘቕረቦ ሕቶ መሰረት እታ ጋንታ ነቲ መስርሕ ተፈፃሚ ንምግባር ምንቅስቃሳት ጀሚራ ምህላዋ ዝፍለጥ ኮይኑ ንምፍራም እውን ባንካ ክትሰበር ቅርብቲ ከም ዘላ ተገሊጹ ቪኒሲየስ ጁኒየር ኣብዚ ግዜ ኣብ ማድሪድ ሰሙናዊ ዝወስዶ መሃያ 400,000 ፓውንድ ኮይኑ ኣርሰናል በዚ ብራዚላዊ ተመራፂት ንክትከውን ክሳብ 500,000 ፓውንድ ብሰሙን ክትከፍሎ ቅርብቲ እያ እዚ ብራዚላዊ ኣብዚ ግዜ ኣብ ፕላኔት ምድሪ ካብ ዝርከቡ ውሑዳት ብሉፃት ተፃወቲ ኮይኑ ምስስጋሩ ናብ ኣርሰናል ድማ ናይ መወዳእታ መልክዕ ምዝሕዝ ኣብ ታሪክ ፕሪምየር ሊግ እንግሊዝ እቲ ዝዓበየ ፌርማ ናይ ምዃን ተኽእሎ ክህልዎ እዩ ወከልቲ ኣርሰናል ንቪኒሲየስ ንምዕዳግ ክሳብ ዝወሰዶ ርሕቐት ክጓዓዙ ድልዋት ከም ዘለውን ፋይናንስ ዝኾነ ዕንቅፋት ክኾኖም ከም ዘይኮነ ድማ ይእመት ቪኒ ዝሓለፈ ዓመተ ስፖርት ኣብ ዘካየዶም 53 ግጥማት ናይ ኩሎም ውርድራት 22 ሸቶ ከመዝግብ እንከሎ 14 ድማ ናይ ሸቶ ቀረብ ገይሩ ለሙሶኒ ኣብ ማዓስከር ሪያል ማድሪድ ቫልዴፔዳስ ክርከብ ቆፅሪ ሒዙ ዘሎ ቪኒሲየስ ጁኒየር ተሪፋቶ ንዘላ ናይ ሓደ ዓመት ውዕል ብመሰረት መትከላት ሪያል ማድሪድ ውዕሉ ክሓድስ ፍቓደኛ ምስ ዘይከውን ብረግፅ ንመሸጣ ክቐርብ እዩ ምስ ሃገራዊት ጋንታ ብራዚል ኣብ ውርድራት ዋንጫ ዓለም ኣብ ዘካየዶም 5 ግጥማት 4 ሸቶን ሓንቲ ቀረብን ዝገበረ ቪኒ ሓደ ካብቶም ብሉፃት ተፃወቲ ናይቲ ውርድር መንባሩ ዝፍለጥ እዩ ኣርሰናል ናይ ዝሓለፈ ዓመት ክብራ ንምዕቃብን ፅዋዕ ሻምፒዮንስ ሊግ ኤሮጳ ንምዕታርን ድማ ፌርማ ናይዚ ብራዚላዊ ኮኸብ ከግድሳ እዩ ቪኒሲየስ ጁኒየር ብሓፈሻ ብማልያ ማድሪድ 375 ግጥማት ከካይድ እንከሎ 128 ሸቶ ምስ 100 ናይ ሸቶ ቀረብ ዝገበረ ተፃወታ እዩ سعود عرباويت كلب آل هلال نكولومبياوي نايكنفي آتكعاي باير مونيخ لويس دياز نمفرام مس وكل توزتا كفيتا مهلاوية تغليصوم آل هلال نلويس دياز نمأكلاي مبرق نممتسو عمتاوي كساب 55 مليون إيرو كتكفلو زحزلة تقلب نوكل تولي إخا مهلاوية تغليصوم دياز بآل هلال قريبو لزولو تقلب مزقبولو آل هلال مس كلبو باير مونيخ بغنزب درجة نمسممع كساب 233 مليون إيرو كتدالو قربت مهلاوية تحبيروم زحلة فكرمتي كاب ሊቨርፑል 70 ሚሊዮን ወፃኢታት ብዝሓተተ መጠን ገንዘብ ናብ ባየር ሙኒክ ዝፈረመ ሉዊስ ዲያዝ ክሳብ 2029 ኣብ ኣልያንዝ ኣሬና ዘፅንሖ ውዕል ኣለዎ ኣብ ቀዳመይቲ ናይ ውርድር ዓመቱ ኣብ ቡንደስሊጋ ብዘይምግያሽ ሓደ ካብ ወሰን ተፃወቲ ናይታ ባቫርያዊት ጋንታ ክኸውን ዝበቕዐ ዲያዝ ኣብ 51 ግጥማት ናይ ኩሎም ውርድራት 26 ሸቶ ከመዝግብ እንከሎ 23 ናይ ሸቶ ቀረብ ድማ ኣዳልዩ ካብ ዕድጊ ያን ዲያሞንድ እግራ ዘሕፅረት ፒኤስጂ ነቲ ሓድሽ ውዕል ንምፍራም ዝሓንገደ ፈረንሳዊ ናይ ክንፊ ኣጥቃዓያ ብራድሊ ባርኮላ ንምሻጡ ተዳልያ ምህላዋን ካብ መሸጡ ድማ 120 ሚልዮን ኤሮ ኣታዊ ክትገብር ድላይ ከም ዘለዋን ኣብ ፈረንሳ ሰፊዕ ሸፈነ ዘለዋ ጋዜጣ ለኤኩፕ ሓቢራ ካብ ሊዮን ናብ ፒኤስጂ ድሕሪ ምፅምባሩ ምስታ ናይ ሊግ ሓደ ሻምፒዮን 3 ግዜ ዘውዲ ዝደፍአ ባርኮላ ኣብዝሓለፉ መዓልትታት ኣብታ ጋንታ ዝፅንሓሉ መንገዲ ንምጥጣሕ ብሓለፍቲ ናይታ ጋንታ ንዝተጀመረ ዘተ ነዊሕ ከይ ከደ ክቋረፅ ከም ዝገበረን ኣብዚ ክረምቲ ናብ ካልእ ሓድሽ ቡድሆ ክፍትነላ ዝደሊ ጋንታ ክፅምበር ከም ዝደልን ሓቢርዎም እዩ 4 ክለባት ፕሪምየር ሊግ

0: እንግሊዝ ኣገልግሎት ናይ ዝፈረንሳዊ ንምርካብ ንኹነታቱ ብቐረባ ይከታተሎ እኳ እንተለዋ ሊቨርፑል ግን እታ ብዝያዳ መዕረፊ ብራድሊ ባርኮላ ናይ ምዃን ተኽእሎ ዘለዋ ጋንታ ብምዃን ነቲ ዕድጊ ብመሪሕነታ ትቕልሶላ። ከም መግለፂ ፉት መርካቶ ሊቨርፑል ኣብ ጉዳይ መሸጥ ዋግኡ ምስ ፒኤስጂ ኣብ ስምምዕ ትበፅሕ እንተዳ ኮይና ክፅምበራ ፈቓደኛ ከም ዝኾነ ከም ዝሓበራ ተገሊጹ። ቱርካዊት ክለብ ብሽክታሽ ነቲ ዋንነታ ክኸውን ኣብ ድርክኺት ዝርከብ ግብፃዊ ኣጥቃዓይ ሙሓመድ ሳላሕ ኣብ ዝቕፅሉ መዓልትታት ናይ ስራሕ ወረቓቕቱ ዛዚማ ኣባላ ከም ዝኾነ ኣብ ዝቕፅሉ መዓልትታት ወግዓዊ ክትገብር እያ። ምስ ሊቨርፑል ድሕሪ 9 ዕውት ናይ ፀወታ ዓመታት ዝተፈላለየ ሙሓመድ ሳላሕ ምስ ቱርካዊት ክለብ ብሽክታሽ ክፃወት ኣብ ስምምዕ ከም ዝበፅሐ ዝፍለጥ እዩ። ንሓደ ዓመት ምስ ናይ ምንዋሕ ኣማራፂ ብዘለዎ ኮንትራት ምዛ ቱርካዊት ክለብ ክፃወት ዝወደአ ሳላሕ ዓመታዊ 10 ሚልዮን ዩሮ ናብ ሕሳቡ ኣታዊ ክገብር እዩ። ተፈጻምነት ናይ ዝመስርሕ ወግዓውነት ንኸይረክብ ዘደንጉዮ ቀንዲ ምኽንያት ወከልቱ ኣብ ዝተወሰነ ረብሓታት ናይ ተፃወታይ ምትዕራይ ክግበር ድሕሪ ምሕታቶም እዩ። ኣብዚ ግዜ ብሽክታሽ ነቶም ጥለባት ኣብ ምምላእ ትርከብ ብምህላዋ ኣብ ዝቕፅሉ መዓልትታት ሳላሕ ወግዓዊ ዋንነታ ከም ዝገበረት ዝሕብር ጽሑፍ ክትጥቅዕ እያ። ዝባሃገቱ ተፃዋታይ ካብ ምዕዳግ ድሕሪ ዘይትብል ቸልሲ ንስጳኛዊ ተኸላኸላይ ባርሴሎና ጀራርድ ማርቲን ኣብ ራዳራ የእትያ ንኹነታቱ ብቐረባ ትከታተሎ ከም ዘላ ተገሊጹ። ጀራርድ ማርቲን ኣብ ማእከልን ጸጋማይ መስመር ምክልኻልን ብምልኣት ናይ ምፅዋት ኣቕሚ ኣብ ጥቕሙ ንምውዓልያ ቸልሲ ድሒራ ናብ ዝመስርሓት እያ። ኣቐዲማ ተገዳስነታ ኣብ ጀራርድ ማርቲን ዝገለጸት ኣቐዲማ ዝቐረበቶ 20 ሚልዮን ዩሮ ዝተነጽጋ ብሩበን ኣሞሪም እትስልጥን ኤስ ሚላን እያ። ኤስ ሚላን ካብ ካልኦት ክለባት ንኽመጻ ዝኽእል ተዋዳርነት ብኣግቦ ንምውፃይ ኣቐዲማ ካብ ዘቕረበቶ ገንዘብ ኣዛይዳ ብምምፃእ ዳግማይ 35 ሚልዮን ዩሮ ዝሓዘለ ጠለብ ሒዛ ክትቀርብ ኣብ ድርኩኺት ኣላ። ቸልሲ ዝኾነ ጠለብ ብዘይምቕራባ ኤስ ሚላን ሻምና መሪሕነት ዕድጊ ጀራርድ ማርቲን ሒዛ ኣላ። ሃንስ ፍሊክ ላውነት ጀራርድ ማርቲን ኣብ ክለቡ ኣገዳሲ ከም ዝኾነን ኣብታ ጋንታ ክፅንሓሉ ንሓለፍቲ ዕድጊ ክለቡ ሓቢር እዩ። ብዴኮን ኳን ላፖርታን ዝምራሕ መስርሕ ዕድጊ ባርሴሎና ንፋይናንሳዊ ሕሳባቱ ንምትዕራይ ብታ ጋንታ ንዝዓበዩ ተፃወቲ ናብ መሸጣ ከውርዱ ግዱዳት እዮም። ቀጠራዊት ክለብ ኣራያን ንእንግሊዛዊ ናይ ክንፊ ኣጥቃዓይ ጃደን ሳንቾ ንምዕዳግ ነቲ እንግሊዛዊ ጠለባ ከም ዝለኣኸትሉ ተገሊጹ። ምስ ማንቸስተር ዩናይትድ ዝነበረ ውዕል ሓደ ሓምለ ድሕሪ ምብቅዑ ኣብዚ ግዜ ነፃ ተፃወታይ ኮይኑ ዝርከብ ሳንቾ ዛጊት ብዛዕባ ኣብ መጻኢ ክፃወተላ ዝኽእል ጋንታ ኣብ ውሳነ ይበፅሐን። ሓለፍቲ ኣልሮያን ንኹነታት ሳንቾ ተገንዚቦም ብዘይዝኾነ ክፍሊት ናብ መሳርዖም ንምፅምባር ዘቕረብሉ ጠለብ ካብ ተፃወታይ መልሲ ፅበዩ ምህላዎም ተሓቢሩ። ኣርሰናል ንወዲ 16 ዓመት ኣከፋፋሊ ካርዲፍ ሲቲ ኣክሰል ዳንዚው ዋንነታ ከም ዝገበረቶ ፋብሪዚዮ ሮማኖ ሓቢሩ። ኣብ ከተማ ለንደን ዕወት ሕክምናዊ ምርመራ ዘካየደ ዶንዚው ኣብዚ ሰሙን ፌርሙ ከንብር ትፅቢት ይግበር። ዶንዚው ዝሓለፈ ዓመት ወርሒ ጥቅምቲ ኣብ ግጥም ኤፍኤል ትሮፊ ማልያ ካርዲፍ ለቢሱ ኣብ ግጥም ኣንጻር ኒውፖርት ካንትሪ ድሕሪ ምስላፉ ኣብ 15 ዓመቱን 234 መዓልታቱን ብምንባሩ ኣብ ታሪክ ካርዲፍ ሲቲ ብዕድመ እቲ ዝነኣሰ ተፃወታይ ብምዃን ኣብ ታሪክ ናይታ ጋንታ ዝሰፈረ ተፃወታይ እዩ። ብሉፅ ተውህቦ ከም ዘለዎ ዝንገረሉ ዳንዚው ብቐጥታ ናብ ኣካዳሚ ኣርሰናል ተፀንቢሩ ምስ ናይ ትሕቲ ዕድመ ጋንታ ጋነርስ ፀወቱ ከካይድ እዩ። ናይ ቅድሚ ምድላዋትን ልምምዳት ጀሚረን ዝርከባ ዓበይቲ ክለባት ኤውሮጳ ኣብ ዝሓለፉ መዓልትታት ኣቕመ ንምፍታሽ ምሕዝነታዊ ገጥማት ኣካይደን።
1: ክለባት ኤውሮጳ ነቲ ድሕሪ ሒደ ሳምንታት ዝጅምር ሓድሽ ዓመተ ስፖርት መዳለዉ ዝበልዎ ናይ ምሕዝነት ፀወታታት ኣብ ምክያድ ርከባ ንገለ ካብቲ ዝተኻየደ ፀወታ ዝተረኸበ ውፅኢቱ ናባኹም ነቕርቦ። ማንቸስተር ዩናይትድ ኣንጻር ኖርዌጃዊት ክለብ ሮዘንበርግ እያ ተጻዊቶም። ኣብዛ ግጥሚ ዩናይትድ ኣብ ቅድሚ ዕረፍቲ ኣብ መበሳሰን ሓደ ን ካብ ሌሲ ብዝረኸታ ሸቶ ሓደ ባዶ መሪሓን ዕረፍቲ ትወፅእን ከላ ድሕሪ ዕረፍቲ ኣብ ዝቐጸለ ፀወታ ዩናይትድ ኣብ መበል 56 ካብ ጆሽዋ ሲርኪዚ፣ ኣብ መበል 63 ካብ ደቨኒ፣ ኣብ መበል 72 ካብ ኣማስ፣ ከምኡ ድማ ኣብ መበል 84 ካብ ዊልያምስ ብዝረኸብቶን 4 ሸቶታት ብድምር ውፅኢት ነቲ ፀወታ 5 ባዶ ተዓውታት ልወፅያ።
2: Today it's a good cross towards the back post, brilliant stretching finish, and Harry Amass converts for Manchester United to make it 4. Brilliant cross and a stretching finish from Amass
3: again.
2: Fletcher's back heel, Camerson drives into the box, good from Jaden Camerson, squeezes it across, it's 5. Ethan Williams with the finish made by the dancing feet of Jaden Camerson. Rosenborg 0,

0: ሰላምን ጥዕናን ንዓኻትኩም ይኹን። ፈነወ ኤሪ ቲቪ ኣብ ምክትሳል ትርከቡ ዝኸበርኩም ተዓዘብትና ከመይ ተምስዮም ንሎም ሶኒ 27 ሓምለ ዝተዳልወ ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ እስቴፋኖስ ግርማየ ንምክትታልኩም ብኽብሪ እንዳዓደምኩ ብቐንዲ ነጥብታት ይፍልም። ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ካብ ኩለን ዞባታት ናብ ሳዋ ወሪዶም። ሓደጋታት ተሽከርከርትን ሳዕቤናቱን ንምክልኻል ተጠቀምቲ ጽርግያ ሕግታት ትራፊክ ከኽብሩ ጻውዒት ቀሪቦም። ኣብ ንኡስ ዞባ ሓመልማሎ ትካላት ጥዕና ንምምዕባልን ዝህቦ ኣገልግሎት ንምሕያልን ተዘትዮም። ኣሜሪካ ንዲፕሎማሲ ውይርክባት ዕድል ንምፍጣር ኣብ ልዕሊ ኢራን ከተካይዶ ንዝቐንየት መጥቃዕትታት ኣወንዚፋቶም። ፕሬዚደንት ትራምፕ ንኪባ ንምግባጥ ንዘለዎ ጥሙሕ ብትሪ ከም ዝኾንኖ ፕሬዚደንት ሚግዌል ዳናስ ካነል ሓቢሮም። ፕሬዚደንት ፈረንሳ ኣብ ምግታእ ሓደጋ ኣባርዕ ዘተኮረ ህፁፅ ርክብ ምስ ሚኒስትራት ሃገሩ ኣካይዶም። ዝርዝር ዜና። ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ን12 ክፍሊ ኣካዳምያዊ ትምህርቶም ንምዝዛምን ሃገራዊ ግብኦም ንምፍጻምን ናብ ሳዋ ወሪዶም። ወኪል ኤሪና ዮናታን ዕብዮ ብዛዕባ ምብጋስ ቀዳማይ እብረ ተምሃሮ ዞባ ማእከል ንዘዳልዎ ጸብጻብ ሮቤል በረኸት ከቕርቦ እዩ።
1: ተምሃሮ 11 ክፍሊ ዞባ ማእከል ኣብ ዓመተ ትምህርቲ 2026-2027 ን12 ክፍሊ ኣካደምያዊ ትምህርቶም ንምዝዛምን ኣብ መበል 39 ዙርያ ሃገራዊ ኣገልግሎት ንግብኦም ንምፍጻምን ሎሚ ናብ ሰባ ወሪዶም። ካብዞም 56.2 ሚታዊ ደቂ ኣንስትዮ ዝርከብኦም ኣብ ክልተ እብሬ ዝተኸፍሉ ተምሃሮ 22 ናይ ካልኣይ ደረጃ ኣብያተ ትምህርቲ ናይተን 13 ድሮ ክብገሱ ከለዉ ናይተን ዝተረፋ 9 ኣብያተ ትምህርቲ ዝመፅእ ዓርቢ 31 ሓምለ ክወርድዮም። ተምሃሮ ኣብ ዝሃቦ ርእቶ ድርብ ረብሓ ንዘለዎ ዕላማ ይብገሱ ከም ዘለዉ ኣጸቢቖም ከም ዝግንዘቡ ብምጥቃስ ኣብ ትምህርቶም ንኽዕወቱ ኣብቲ ካልእ ስልጠናታት እውን ከም ዝቐደሞም ኣሕዋቶምን ኣሓቶምን ብቕዓቶም ንምድግጋጽ እኹል ምድልዋት ገይሮም ምህላዎም ኣረጋጊጾም። ወለዲ ብወገኖም ደቆም ብቑዕ ፍልጠትን ሞያን ሰኒቖም ኣብ ትምህርቶም ክዕወቱ ኩሉ ዝከኣሎም ፃዕርታት ክገብሩን እሙናት ወረስቲ ሕድሪ ሰማእታት ክኾኑ ብንቕሓት ከዳልውዎም ከም ዝጽንሑ ብምጥቃስ ብዅሉ መድያት

0: ትምባል ስለዝመረጸ
1: አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ወይ ጸበል ወይ ህክምና ያምረው ህክምና ሆስፒታል ነው ብራት የነበረበት ሰው ነው።
2: ተጨፈጨፈን አንድም ቦታ ፈቀቅ ማድረግ አልቻለም። አንድ ክፍለ ጦር ያመጣል ያስገባል ይጨፈጨፋል፣ ሌላ ክፍለ ጦር ያመጣል ያስገባል ይጨፈጨፋል።
0: ሰነዳዊት ፊልም አብኤሪ ቲቪ አብዚ መደብ መራሕቲ ስርዓት ብልጽግናን መሰልቶምን ብምስምስ ኣፍ ደገ ባሕርን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ሰንዓፈን ኣልፈን እምባሶራን ተቆጣጥረን ክሎስት መንደፈራ ነበር ውግያ ሲደረገ ነበር።
4: ኣርቃን ሲቪል ነው ስራውም ሌላ ነው። ግን ያው ኣልብሰ ኮ ይሆነ ኮ
0: ጻድቃን ሲቪል

0: ስርሑ ካልእ እዩ ፅሩራታት ስለ ዝነበሮ ብኡ ይፅዋዕ
1: ክሻብ ስመዳ ኢና ንኸድ ማለት ሻዕብያ ሰይ ነቃብፆ ኣለና ዝብል መደብ እዩ ነይሩና ግን ኣይኮነን
0: ትምባል ስለ ዝመረፀ ፅላሊ ኣባላት ብልፅግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀሙን ሰጊሩ ኣሎ
2: የኢትዮጵያ መከላከያ ሰራዊት ማስጠበቅ ኣለበት የሚባለው ዳር ድንበር
0: ሰራዊት ኢትዮጵያ ክሕልዎ ዘሎ ወደብ ካብዚ ጎቦ እዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል
2: የኢትዮጵያ ብሔራዊ ጥቅም እስካለበት ድረስ ነው ዳር ድንበር
3: አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን
0: ዓሰብ ዝበሃል ወደብ ክስራሕን ክሰኣል እንከሎ ብፍሉይ ንኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር ክሳብ ኣብዚ ንኸገልግል ተባሂሉ እዩ ተሰሪሑ
3: በጀርባ በኩል ግመልም ኣያገኘው
0: ትምብባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪቲቪ ረቡዕ 925 ምሸት ድሕር ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 1250 ቀትሪ ድሕር ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪቲቪ

0: ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቑጣታት መርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ፣ ኤርትራ ሓዲሳ፣ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራ ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ።
1: ሪፖርታጅ ምርኢት ስነ ጥበብን ስእላዊ ውርሻታት ገልን ኣብ ቀፅሪ ኤክስፖ ቀሪቡ ኣሎ። ናብቲ ኣዳራሽ ኣብ ዝኣተናሉ ፈለማ ዝተዓዘምናዮ ብኣህዱታት መራኸቢታት ሕክምና ስነ ፅሑፍ ከምኡውን ስንቅን ዝተዳለዉ ብዙሕ ነገራውን ስእላዊ ምርኢት ነይሩ። እቲ ንሰውሮ ኤርትራ ማእከል ዝገበረ ትሕዝቶ ዝነበሮ ኣዳራሽ ኣብ ዝተፈላለየ ግዜያት ካብ ሰብዓታት ክሳብ ናፅነት ከም መራኸቢ ዘገልግላ ዝነበራ ማልያ ዘይብለን ሬድዮ ርክባት ኣብ ግዜ ቃልሲ ዝነበራ ዝተፈላለያ መፅሄታት፣ መፅሓፍቲ፣ ጋዜጣታትን ብቋንቋታት ትግርኛን ዓረብን መበገሲ መሳርሕታት ሙዚቃ ኣሃዱ ስንቂ ኣብ ግዜ ቃልሲ ነተፈጥሮን ሰብ ሰርሖን ከበድቲ ፅንኩራትን እዋናት በዲሁ ስንቂ ናብቲ ወጋእቲ ኣሃዱታት ንምብፃሕ ዝኸፍሎ ዝነበረ መስዋትን ዝሓለፎ ዝነበረ መስገድልን ከምኡውን ድሕሪ ናፅነት ኣብ ልምዓትን ልእላውነት ሃገር ምውሓስን ዝተሰርሐ ቅያ ዘንፀባሪቕ ነይሩ ተጠቂሱ። ኣብ ዓምዲ ባህልን ስነ ጥበብን ብርኩት ሕትመት መፅሓፍቲ ኣብ ትሕቲ ዝብል ኣብ ዘን ዝሓለፋ መዓልትታት ብብዙሕ መፅሓፍቲ ተሓቲሙስ ናይ ምልላይ መደባት ክካየደሉ ቀኒዩ። ሓንቲ መፅሓፍ ንምልላይ ቦታ ክንሕዝ ናብ ሲነማ ሮማ ምስ ደወልና ረቡዕ፣ ሓሙስ፣ ዓርቢ ትሑዝ ምዃኑ ምስ ተነገረና ኩሉ ንምልላይ መፅሓፍቲ ድዩ ወይስ ንኻልእ ኣጋጣሚ ክንብል ሓተትና። ኩሉ ንመፅሓፍቲ ዝብል መልሲ ረኸብና። ዓርቢ ሞ ዳርጋ ንክልተ ወርሒ ዝኸይድ ትሑዝ ምዃኑን ፈለጥና። ብዝሒ ዝሕተም መፅሓፍቲ ዓብ ዛዕባ ስነ ጥበብ ካብ ዝኸውን ኣይወሓደን። ማዕረ ማዕሪኡ ዋጋ ከቢሩና ክሕሰብሉ ኣለዎ ዝብል ምሕፅንታ ይቐርብ እዩ። ከም ዕድመ መርዓ ናብ መደብ ምልላይ መፅሓፍ ኬድካ ግድን ክትገዛእ ኣለካ ዝብል መረዳእታ ስለ ዝማዕበለ ገንዘብ እንተዘይብልካ ናይ ዘይምኻድ ልምኒ እንዳተጠረየ ብምምፁ ሳሕዊ ተሳተፍቲ ከጋጥም ይረአዩ። መፅሓፍትስ ይፈርሎ ግን ነንብቦ ኣለና ዲና ባህሊ ንባብና ከመይ ዘሎ ይፍረ ጥራይ ዘንብቦ ከይስእን ወዘተ ዝብሉ ዕላላት ፈቕዱኡ ዘለዉ እዮም። ኣብዛ ዓምዲ ተጠቂሶም ካብ ዘለዎ ሓደስቲ መፅሓፋት መጋርያ ናይ ኮሎኔል ኣስረስ ኢሳቅ፣ መምህር ኣስረስ ተሰማ ታሪክ ሂወቶምን ስነ ጥበባዊ ጉዕዞኦምን 1934 ክሳብ 215 ዘርእስታ ብዘመንፈስ ሃይለ ዝተፅሓፈት ስነ ልቦና ደቅና ዘርእስታ ብመምህር ዘካርያስ ዘሚካኤል ብተመሳሳሊ ንውሽጣዊ ሕማማትን እትድህስስ ከምኡውን ስየ 333 ዝተሰሜት መፅሓፍ ምስ ኣንበብቲ ተላልየን ማሰን መልቀስን ወድ

0: ዩኒዘ ርእሳ ማሰኛ ኣልቃሳይን ገጣማይን ወዲ ወይኒ ፀሓይ ይፍኖ ዛንታ ኤርትራዊ መንነትን ፅናዓትን ዘርእስታ ብተኽለ ወልደ ስላሴ ዝተፃሕፈት ኣውሎን መልቀስን ክልተ ኣርሑ ዘርእስታ ብመሓሪ ዕዋ ሚካኤል ጠዊል ዝተዳለወት መፅሓፍ ተጠቒሰን ኣብ ዓምዲ ሸባብ ንእሱ ዓምዲ ሓሳባት ካብ ቤትና ዝረሓቐት ቤትና ኣብ ትሕቲ ዝብል ኣብ ታሪክ ናይ ሓንቲ ሃገር ንመንነት ሓድነትን ልእላውነትን ዘውሕስን ዝተፈላለየ ትካላት ክህልው ይኽእል እዩ። ኣብ ኤርትራ ልዕሊ ሳዋን ዜጋታት ብማዕረ ናይ ምህናፅን ምኽስኳስን ተራ ዝተፃወተ ትካላላ ምባል ኣፀጋሚ እዩ። ከም መርኣያና እዚ ቅድሚ ሒደት መዓልትታት መበል 38 ዙርያ ሃገራዊ ኣገልግሎት ሓደ ታሪካዊ መድረኾም ዛዚሞም ክምረቑን ከለዉ ዘስዕብ ዙርያ ድማ ድሮ ናብቲ መሰረት ሓድነት ዝኾነ ማዓስከራ ምጓዓዝ ይርከብ። እዚ ምስጋር እዚ ምስክር ቀጻልነት ወለዶታት ጥራይ ዘይኮነ ኤርትራ ንዘለዋ ናይ ምኸተን ፅንዓትን መሰረቱን ዘንፀባርቕ እዩ። መደብ ሃገራዊ ኣገልግሎት ኤርትራ ሓደ ካብቶም ቀንዲ ኣዕኑድ ሃገራዊ መንነትና እዩ። ኣብዚ ዝሓለፈ ዓመታት ብዙሕ ፈተነታትን ብድሆታትን ኣጋጢሞዎ እኳ እንተኾነ ሎሚ እውን ከም ቀደሙ ፅኑዕ ሓይሉ ኮይኑ ይቕፅል ኣሎ። ኣብዚ ውልቃውነትን ስስዓን ዝዓብለሎ ዘመናዊ ዓለም ከምዚ ዝኣምሰለ ዓብዪ ሃገራዊ መደብ ምውናን ኣብ ምህናፅ ድዱል ሃገራዊ መንነት ዘለዎ ተራ ንካልኦት ህዝብታት ዓብዪ ትምህርቲ ዘመሓላልፍ እዩ። ብዙሓት ሃገራት ናይ ገዛ ርእሰን ሓድነት ክዕቅባ ዜጋታተን ብሃገራዊ ኣተሓሳስባ ክሃንፃ ይፅገማየን። ከም ውፅኢቱ ድማ ኣደዳ ውሽጣዊ ግርጭትን ሕንፍሽፍሽን ክኾና ምርኣይ ካብ ከባቢና ከይርሓቕና እንረኽ ኣብ ተመክሮና ብመንገዲ ሳዋ ዝሃነፅናዮ ብቑዕ ውድብን ድልዱልን ትካላት ድማ ንኩሉ ኤርትራዊ ዜጋ ብፍላይ ድማ መንእስያት ኣብ ሓደ ሃገራዊ ቅኒት ክሰምር ሓበራዊ መረዳእታት ከማዕብል ንምትከላትና ዝዓበየ መሳርሒ ዝኸውን ፀጋ ሰብ ክንሃነፅ ሕዙ ዝተራ ዝነበሮን ዘለዎን እዩ። ነዚ ሃገር ናይ ምህናፅ ዕላማ ክውን ኣብ ምግባር ንዝሓለፈ 32 ዓመታት ብኣማይቲ ኣሻሒ ዝቕፀሩ መንእስያት በዚ ሃገራዊ መስመር ሓሊፎም እዮም። ኣብ ዝቕንያት ድማ ኣባላት 39 ዙርያ ናብ ሳዋ የምርሑ ኣለዉ ተጠቒሱ። ስእላዊ መግለፂ ምርኢት ፌስቲቫል 2026 ቁሸት ዞባ ደቡባዊ ቀይሕ ባሕሪ። ኣብ ዓምዲ ጥዕና ዘይንቡር ድኻም እንታይነቱን ጠንቅታቱን ተዳሲሱ ይፀንሐና። ድኻም ሰብነት ብሰንኪ ኣእምሮውን ኣካላውን ፀገማት ጥዕና ክፍጠር ይኽእል እዩ። ዘለካ ሕማም ንምክታል ዝውሰድ ስሩዕ መድሃኒት ሕዱር ቃንዛ ወዘተ እውን ገለ ካብቶም ድኻም ሰብነት ክስማዓና ዝገብሩ ጠንቅታት እዮም። ነቲ ጠንቂ ብግቡእ ምልላይ ሓደ ካብቲ ነቲ ፀገም ንምፍዋሱ ዝቐለለ ዝገብሮ መንገዲ እዩ። ክልተ ዓይነት ድኻም ሰብነት እዮም ዘለዉ፣ ኣእምራውን ኣካላውን። ክልቲኦም ዝተፈላለዩ እኳ እንትኾኑ ብዙሕ ግዜ ግና ብሓንሳብ እዮም ዝኽሰቱ። ምሕር ኣካላዊ ሃልኪ ዘለዎ ሰብ ኣእምሮ ክደክም ንቡር ስለ ዝኾነ ሓደ ሰብ ኣካላዊ ድኻም ዝህልዎ ነቲ ተደጋጋሚ ዝዓዮ ስራሕ ክፍፅሞ ዓቐብ ክኾነ ይረአዩ። ንኣብነት መዓልታዊ ናብ ስራሕሉ ክፍሉ ክበፅሕ ንውሕ ዝበለ መሳለሊ ይጥቀም ተነይሩ ንምድያቡ ክኸብዶ ወይ እናዕረፈ ክድይቦ ይረአ። ናይዚ ምልክት ኣብ ጨዋዳታቱ ዝፍጠር ድኻምን ቀንዛን እዩ። ኣእምራዊ ድኻም ዘለዎ ሰብ ኣብ ሓደ ነገር ኣተኪሩ ከድህብን ከስተብህልን ይፅገም። ምትኻስን ምፍዛዝን ናይዚ ምልክታት እዮም። ሓደ ስራሕ ንቑሕ ኮንካ ክትዓዮ ስለዘይትኽእል ክተሳልጦን ብግቡእ ክትፍፅሞን ትሽገር ይርከቦ። ሪፖርታጅ ስነ መምረቕታ ተምሃሮ ኮሌጅ ምህንድስና ቴክኖሎጂ ማይ ነፍሒ።
1: ጋዜጣ ኤርትራያል ሓዲሳ ብዘይካ ሰኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃደር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ።
0: ሪፖርታጅ መበል 19 ዙርያ ስነ ስርዓት መምረቕታት ተምሃሮ ኮሌጅ ሕርሻ ሓመልማሎ። ጸብጻብ ንጥፈታት ቁሸ ዞባ ደቡብ ኣብ ቀጽሪ ኤክስፖ ፌስቲቫል ኤርትራ ስነ ጥበብን ባህልን ተመላልዩ ዝዓበየሉ ሃና ጽባይታ ብዝብል ተገሊጹ። ኣብ ዓምዲ ሳሕያ ወኣሳር ታሪካዊ ድሕረ ባይታ ኣብ ከተማ ምጽዋዕ ዝርከቡ ኣብ ስነ ህንፃዊ ውርሻ ዝተመዝገቡ ህንጻታት ሰፊሩሎ። ኣብ ዓምዲ ማሕበራዊ ዕቤት ህፃናት ከም ጻዕዳ ወረቐት ተፈጢሮም ዝበዝሐ ክፋል ባህርያቶም ብኣተዓባቢኦም ዝጽሎ ምዃኑ ተገሊጹ ይርከብ። ስእላዊ መግለጺ ፌስቲቫል ኤርትራ 2026 ኣስመራ። ኣብ ዓምዲ ዛዕባ ሎሚ ታሪካውን ሕጋውን መሰረታት ቀይሕ ባሕሪ ቀሪቡ ይፀንሐና። ኣብዚ ዝሓለፈ ቀረባ መዓልትታት መራሒ ብልፅግና ሃገሩ ምስ ቀይሕ ባሕሪ ዘለዋ ታሪካዊ ምትእሳር ኣመልኪቱ ኣብ ዘስምዖ መደረ ኢትዮጵያ ንኣሽሓት ዘመናት ዘመሓደረቶ ቀይሕ ባሕሪ ሰኣነትሉ ቀንዲ ምክንያት ኣብ ውሽጥና ዘሎ ስንፍና እምበር ረብሓን ድሌትን ኢትዮጵያ ዶ ክብል ዝኽእል ሓይሊ ስለዘነበረ ስለዘሎ ወይ ስለዝህሉ ኣይኮነን ዝብል ክትዓ ኣቕሪቡሎ። ቅድም ቀዳድም እቲ ንኢትዮጵያ ንኣሽሓት ዘመናት ቀይሕ ባሕሪ ኣመሓደራቶ ዝብል ምስምስ ብታሪካዊ መርትዖታት ዝድገፍ ኣይኮነን። እታ ሎሚ ዘላ ዘመናዊት ሃገረ ኢትዮጵያ ብዶባታን ብፖለቲካዊ መዋቅርን ብዘመናዊ መልክዕ ክትቆም ጀመረት ኣብ መወዳእታ 19 ክፍለ ዘመን ኣብ እዋን ሃፀይ ምኒልክ እዩ። ቅድሚ እዚ እዋን እዚ ዝነበረ ታሪክ ክንርኢ ከለና እቲ ኣብ ጥንታዊ ግዜ ዝነበረ ስልጣን ኣክሱም ንቕርብ እዋን ኣብ ኣድሊስን ከባቢን ቁፅፅር ነይሩ እኳ እንተኾነ እዚ ስልጣን እዚ ምስ ናይ ሎሚ ዘመናዊት ኢትዮጵያ ቀጥታዊ ፖለቲካዊ ቀፃልነትን ምትእሳርን ዘለዎ ኣይኮነን። ስልጣን ኣክሱም ካብ ዝፈርስ ንድሓር ድማ ኣብዚ ዞባ እዚ ዝነበሩ ዝተፈላለዩ ኣካላት በዓላዊ ምሕዳርን ፖለቲካዊ ስልጣንን ክሃምፁ ፀኒሖም እዮም ተጠቂሱ። ኣብ ዓምዲ ፀጋታት ባሕሪ ንግዳዊ ምግፋፍ ዓሳ ተዳሲሱ ይርከብ። ንግዳዊ ምግፋፍ ዓሳ ናይ ማይ ፀጋታት ክፋርየሉን ክነብረሉን ዝኽእል ኣከባቢ ክዕኑ ካብ ዝኽእሉ ምግፋፍ ዓሳ ኣብ ቅድሚት ይስራዕ። ሂወታውያን ክነብሩሉን ክፈርሉን ዝኽእሉ መሳፍሮታት ይዕኑ። ካልእ ዝተፈላለየ ጎሓፋት ኣብ ማያት ውቅያኖሳትን ባሕርታትን ብምጉሓፍ ኣከባቢ ከም ዝብክል ይኸውን። ብከለ ከዓ ሂወታውያን ንክጠፉ ባይታ ይፈጥር። ነቶም ዘድልዩ ዓሳታት ንምግፋብ ብኣማይታ ሸሓቶና ዝቁፀሩ ካልእ ፀጋታት ኣከባቢ ብምጉሓፍ ዝዓበየ ዕንወት ኣከባቢ የውርድ። ንኣብነት ውድብ ምግብን ሕርሻን ከም ዝሕብሮ 25 ሚታዊት ካብቶም ዝግፈፉ ዓሳታት ብጌጋ ተገፊፎም ናብ ባሕሪ ዝጓሓፍ እዮም። እቶም ኣብ ዕዳጋ ትሑት ብቕዓ ዘለዎምን ትሑት ዓቐን ዘለዎም ተባሂሎም ዝጓሓፉ ኣብ ዝተጠቕሰ ሚእታዊ ዝተጠቓለሉ እዮም። ብተወሳኺ ቀኒ መንበሪ ምዕቆብን መፍረይን ዝኾነ ዕምባባታት ባሕሪ ስለ ዝዓኑ ኣብ ምቕያር ኣከባቢ ልዑል ኣለታዊ ፅልዋ ይፃወት። ስለዚ ንግዳዊ ምግፋፍ ዓሰ ኣብ ኣከባቢ ስነ ማሕድሮ ዘውርዶ ሃስያ ምሕር ልዑል ብምዃኑ ኣቓልቦ ክወሃቦ ዘለዎ ዓይነት ምግፋፍ ዓሳ እዩ ይርከቦ። ኣብ ዓምዲ ሪፖርታጅ ቁሸ ዞባታትና መርኣያ ክብርታትና ዝብል ዛዕባ ሰፊሩ ይርከብ። ኣብ ፌስቲቫል እቲ ዝበዝሐ ነጋርያን ዘለዎ ማለት ህዝቢ ደቂ ሒዙ ዝወር ዝብሎ ቁሸታት ዞባታትና እዩ። ኣብ ቁሸ ዞባታትና ነፍሲ ወከፍ ቁሸት ናተ ዓለም እዩ ዘለዋ። ግንካ ኩለንተን ዓለማ ተደማሚረን ሓንቲ ዓባይ ዓለም ይቕማ። ነፍሲ ወከፍ ነናተን ምስጢር ኣለወን። ሕጂ እውን ተደማሚሩ ሓደ ምስጢር እዩ ዝኸውን። ነፍሲ ወከፍ ቁሸትካ ናታ ባህልን ልምድን ትርዑን ትሕዝቶን ኣለዋ። ተደማሚሩ ድማ ሓደ ባህሊ የቕውም። እቲ ኣሃዛት ንሓደ ሕዱ ተጠማሚ ሚሮን ተዘርዚሩን ብዘይፍተኽ ፈትሊ ንሓደ ነገር ይገልጽ። ንናይ ነፍሲ ወከፍ ምስልን መንፈሳዊ ውህደት ብሄራትና የንፀባርቕ። ሽዱሽተን ዞባታትና ነናተን ቁሸታት ኣብ ሓንቲ ቐፅሪ ምድኳነን እምበር እተን ሽዱሽተ ንፅል ባህልታትን ምስጢራትን ተደሚሩ ሓደ ንምዃኑ እዩ። እቲ ቢደጋላ ቆርበት እዩ፣ እቲ ሓርቢ ቆርበት እዩ። ብብሌን ፀዋዓዮ ብኩናማ ብትግርኛ ፀዋዓዮ ብሳሆ እቲ እንታይነቱ ዝልወጥ ኣይኮነን ሓደ እዩ። ኣብ ነንበይኑ ቦታን ኩርናዕን ምስ ተቐመጠ ግና ዘይውሃድ መንነት ዘለዎ ይመስል ይኸውን። ኣብ ሓደ ቀፅሪ ምስ ተረኸበ ግን በዓል ሓደ መንነት ምስጢርን ምዃኑ ይንፅር እሞ ኣብ ሓደ ቅርዓት ምርኻቡ ዓብ ውህደት ይፈጥር። ፌስቲቫል ደቂ ሓደ ልቢ ፌስቲቫል ውህደትን ስኒትን ስለዝኾነ ተጠቂሱ። ኣብ ዓምዲ ልቦናን ፍልስፍናን መበልሻም ናይ ክፋል ፅፈት ስራሕ ዓወት ማለት ውድድር ህቡብነት ዘይምዃኑ ኣይዘንግዕ። ስራሕካ ብቐንዱ ምስኻ ዝተኣሳሰር እዩ። ክንዝኾነ ቅድም ቀዳድም ሓላፍነት ክትወስደሉ ዘለካ ንስኻ ባዕልኻ ኢኻ። ኣብ ስራሕካ ርእቶን ሃናፅን ንቐፌታ ናይ ካልኦት ሰባት ኣገዳስነቱ ኣብ ምልክት ሕቶ ዝኣት እኳ እንተዘይኮነ ኣብ ምምማይን ሚዛንን ኣብ ምሕላውን ክትሓምቕ የብልካን። ገለ ሰባት ኣነ ብስርሐይ ኣቓልቦ ሰባት ክስሕብ ኣይደሊን እየ። ኣቓልቦ እንተዳስሒበ ብእኡን ንብኡ ማልያ ዘይብሎም መወዳደርቲ ክቃፀፁ ዮም። ምእንቲ ኣነ እንታይ ከም ዝሰርሕ ዘለኹ ሰባት ከይፈልጡ ትሕቲ ራዳር ክበርየ ዝደሊ ክብሉ ይስምዑ እዮም። እዚ ሓደ ካብ መንገዲ ዓወት ክኸውን ይኽእል እዩ። የግዳስ ኣብ ትሕቲ ራዳር ንነዊሕ ግዜ ክትበርር ኣይትኽእልኒ ኢኻ። ከም ሳዕቤኑ ናብ ጠርዚ ዓወት ክትሓኩር ክግመካ እዩ። ንቐፌታ ከይዘንበካ ክተውግድ ብምፍራሕ ጥራይ ኣድቦ ሰባት ክትስሕብ እንተዘድልኻ ንገዛእ ርስኻ ከይትምዕብል ሓሊኽካ ኢኻ ትሕዛ። ኣብ ሓደ ደረጃ ተሸኺላ ከም ተርፉን ክትገብራ ኢኻ። ሓደ ሰብ ብነቐፌታ ከይጥቃ ዝርዕድ እንተኾይኑ ኣብ ክንዲ ንቅድሚት ንድሕሪትዩ ዝጥመት ይርከቦ። ስእላዊ መግለፂ ምርኢት ፌስቲቫል 2026 ቁሾ ዞባ ጋሽባርካ ቀሪቡሎ።
1: ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ እትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርያ። ዋና ሰነዳኢ መሓመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም።
0: ኣብ ዓምዲ ተቕሪር ሪፖርታጅ መኽፈቲ ፌስቲቫል ኤርትራ 2026 ኣስመራ ቀሪቡ ኣሎ። ኣብ ዓምዲ ደልኣባብ ዝኽሪ ሰንዓፈ ትማልን ናይ ሎሚ ምዕባለታትን ዝድህስስ ዛንታ ፈሊሙ ይርከብ። ኣብ ዓምዲ ዓማር ሳዋ ማእከል ትምህርትን ጅግነትን ዓቕልን ዝድህስስ ትሕሶ ይፀንሐና። ኣብ ዓምዲ ምንስጅል ፍጻሜታት ፌደሬሽን ካብ ትላ ክሳብ ኣስበሃ 1955-1956 ታሪካዊ መወከሲ ፈሊሙ ይርከብ። ስእላዊ መግለፂ ማህረጃን ኤርትራ 2026 ቀሪቡሎ። ኣብ ዓምዲ ፍሬ ካድም ዕውትን ፃዕራምን ሓረስታይ መልኣከ ቅለታ ምስ ብዙሕ ተመክሮታቱ ተላልዩ ይርከብ። ኣብ ዓምዲ ሸባብ ኣብ ቦንበር ማሕበር መንእስያትን ተምሃሮን ኤርትራ ኣቶ ሳልሕ ኣሕመድዲን ጉዕዞ ማሕበር ኣብ 35 ናይ ናፅነት ዓመታት ኣመልኪቱ ዝሃቦ መብርሂ ሰፊሩ ኣሎ። ኣብ ዓምዲ ሕብርበሮ ካብ ኣገደስቲ ዕለታት ኣብ ታሪክ ኤርትራ ልቦና ሓዘልቲ ሕሶታትን ንፍሽኽ

0: ስልጣን ቀሪቦም ንረከብ ኣብ ዓምዲ ፈን ወዓዳት መድረኻት ህይወት ካብ ደርፍታት ቀዳሞት ሰፊሮም ይጸንሑና።
1: ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረብዑን ቀዳም እንትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ ዋና ሰነዳይ ኣማኑኤል መስፈን ምክትል ኣሰናዳይ ሲራክ ሃብተ ሚካኤል ሌኣውት ኣዝመራ ብርሃነ ቤተልሄም ታደሰ ሞናሊዛ የማነ
0: ኣብ ዓምዲ ሪፖርታጅ መኽፈቲ ፌስቲቫል ኤርትራ 2026 ቀሪቡሎ ኣብ ዓምዲ ስፖትላይት ቀዋሚ መትከልን መርገፅን ኤርትራ ንሰላም ምትሕጋዝን ልእላውነትን ዝገልጽ ትሕዝቶ ይጸንሐና። ኣብ ዓምዲ ካልቸር ኤንድ ኣርትስ ካብያታዊ ምግብታት ኤርትራ ጥሕሎ ተላልዩ ይርከብ። ኣብ ዓምዲ ኦፒንዮን ፌስቲቫል ኤርትራ ውሽጣዊ ቱሪዝም ኣብ መድረኽ ዘለዎ ተራ ተዳሲሱ። ኣብ ዓምዲ ኪንኤ ጉዕዞ መንነትን መቐይሮን ዛንታ ክልተ ኣሕዋት ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት ድሌ ተስፋ ኣንድርያስን ልዋም ተስፋ ኣንድርያስን ካብ ዞባ ኤድመንተን ካናዳ ናብ ሰዋ ተላልየን ይርከባ። ኣብ ዓምዲ ርእቶ ሕማም ባሕሪ ጠንቂ ውድቀት ድሕረትን ድኽነትን ዝብል ትሕዝቶ ይጸንሐና። ሎሚ ህዝብታት ዞባና ሕሉፍ ታሪክ ዝኣክል ስለ ዝምሃሮም ንቒሖም እዮም። ብፍላይ ህዝቢ ኢትዮጵያ ድሕርቲ ኩሉ ዝኸፈሎ ከቢድ ዋጋን ዝኸሰሮ ግዜን ዕድላትን ንልቦንኡ ዝያዳ ልቦና ደሪዕሉ እዩ። በዚ ምክንያት ምኽሪ እውን ኣይድልዮን። ዕሸል ስርዓት ብልፅግና ዛዕባ ካብ ውሽጢ ናብ ግዳም ንምቕናዕ ዘሎ ጉዳይ ባሕሪ ፍሽኽ ኣቢልዎ እምበር ቁም ነገር ወሲዱ እዝነ ይሃቦን። ብዓብዩ ግን ሕርያ ህዝብታት ዞባና ኣብ ሓደ ዓውዲ እናዓሰለዩ ዝመፅእ ዘሎ ድሕር ደጊም ደም ምፍሳስ ይኣኽለና። ሰላማዊ ፅምድዩ ሕርያና ብፀቢ ፖለቲካዊ ኣይንናቆትን ብዘይከውን ባህግታት ሕልምታትን ኣይንህውትትን ንሓይልታት ግዳም ኣይንኸድምን እናበሉ ህዝብታት ቀርኒ ኣፍሪቃ ብኩሉ ሸነኻት መኸትኦም ኣተርዒኖም ኣለዉ። በዚ ድማ ሓፂር ዝዋቅቱ ምሕቋን ሰጊርካ ሕርያ ሰላም ህዝብታት ቀርኒ ኣፍሪቃ ተዓዋቲ ምዃኑ ከም ፀሓይ ቀትሪ ድሙእ ኮይኑሎ ተጠቒሱ። ኣብ ዓምዲ ቁጠባን ዋኒንን ቺፕስ ምፍራይ ኣገዳሲኡ ግና ኣይናይ ቺፕስ ዝብል ዛዕባ ተላዕልዩ ይጸንሐና። ብኣጠቓላሊ ምፍራይ ናይ ኮምፒተር ቺፕስ ዝጠለቦ ደረጃ ክእለት ብመንፀሩ ድማ ናይ ዝፈጥሮ ልዑል ደሞስ ከምኡውን እቲ ዝድመር ክብሪ ልዑል ብምዃኑ ዝርከቦ መክሰብን ዝድርኾ ናይ ስራሕ ዕድላትን ዝበለፀ ምዃኑ ምግንዘቡ ኣይጸግምን። ማዕር ማዕረዚ ቁጠባዊ ረብሓ ድማ ፖለቲካውን ድሕነታውን ረብሓ ዝርከቦ እዩ። እዚ ከዓ እስትራቴጂያዊ ጠመተ ሃገራት ናብዚ ዓውዲ ክኸውን ካብ ዝድርኽ እዩ። ነዚ ንምትግባር ድማ ምቕያሕ ወይ እውን ነቲ ካልእ ፅላት ምንናኣስ ዘይምዃኑ ምግንዛብ የድሊ። ካልእ ኣቕልቦ ዝደሊ ጉዳይ ካ እዚ ኢንዳስትሪ ኣቐዲመን ብዝተጠቕሳ ኩባንያታት ሃገራትን ዝተባሕተ ምዃኑ ቤን እሞ ክእቶ ዝብል ገታእስ ክፍታ እዩ። እንተኾነ መፈጠር ናይዚ ኢንዳስትሪ ኣሜሪካ ምዃና ዋላ እኳ እንተገለፀት ነተን ድሕርን ዝተፀንበረ ኔዘርላንድን ጃፓንን ደቡብ ኮርያን ታይዋንን ከምኡውን ነዛ ሎሚ ስጋኣት ኮይና ዘላ ቻይና ውን ምዝከር ኣገዳሲ እዩ። ነዚ ዓወትካ ብዝድርኽ ምክንያታት ብመንፅር ፅላት ክረአ እንከሎ ንመስንዕ ዝተዋህበ ኣተኩሮ ሓደ ክኾኑ እንከሎ ብመንፅር ትምህርቲ ምዝረአ ድማ ኣብ ቴክኒካውን ሞያውን ከምኡውን ኣብ ስነ ፍልጠት ቴክኖሎጂ ምህንድስናን ቁፅርን ብዝተገብረ ወፍሪ ምዃኑ ይግለጽ ተጠቒሱ። ኣብ ዓምዲ ሪፖርታጅ ቅብኣታትና መግለፂ ታሪክናን ጅግነትናን ምዃኖም ተነፂሩ። ሃገራዊ ታሪክ መግለፂ ሚዛንን ክብረትን ሓደ ህዝቢ እዩ። ብዓይኒ ታሪክ ኩሎም ህዝብታት ሓደ ዓይነት ሚዛን ዝውሃቦም ኣይኮኑን። ነዚ መዘነ ኣልቦ ቅያን ጅግነት ኤርትራውያን ዝምስክር ድንቂ ፍጻሜታት ኣብ ውሽጢ ዝሓቆፈ ታሪክ ኣብ ምዕቃቡ ናብ ዝቕፅል ወለዶታት ኣምስጋሩን ድማ ሓላፍነት ኩሉ ዜጋ እዩ። ኣብ ቀፅሪ ኤክስፖ ቀሪቡ ዘሎ ውፅኢት ዝተፈላለዩ ጥፈታት ድማ ንታሪክናን መንነትና ዘጉልሕን ሕድሪ ሰማእታትና ኣፅኒዕና ዝያዳ ክንሰርሕ ዘተባብዑ ይርከቦ። ኣብ ዓምዲ ሸባብ ሰዋ ብዓይኒ ኣጋይሽ መጽሄት መንእሰይ ኣብ ትሕቲ ዝብል ጦብላሕታ ደቂ ሰዋ ብዝበብዝሮም ኣብ ዘጥርይዎ ንህይወት ዝቕይር ተመክሮ ገሊፆም ይርከቡ። ኣብ ዓምዲ ስድራ ቤት ጠንቅታት ወልፍን ሳዕቢናቱን ተዳሲሱ ይጸንሐና። ወልፍታት ኣብ ህይወት ሰባት ቆምቲ ቅድሚ ምዃኖም ብዝተፈላለዩ ጠንቅታት ተጸልዮም ክምዕብሉ ተኽእለሎ። ካብቶም ንምምዕባል ወልፍታት ጠንቂ ዝኾኑ ምክንያታት ገለ ንምጥቃስ ፅልዋ መዛኑ፣ ፅልዋ መቕርብን፣ ስድራ ቤትን፣ ፅልዋ ፊልምታትን፣ ደርፍታትን፣ ስነ ኣእምራዊ ፀገማት ወዘተ ምጥቃስ ይከኣል። ወልፊ ካብ ቁፅፅር ወፃኢ ኣብ ዝኾነሉ እዋን ንቡር ንፅፈታት ሰባት ሓሊኹ ብምሓዝ ኣካል ዘይተለለየ ፀገማት ኣብ ምግባሮም ተራ ይፃወት። ሮበርት ኬስለር ዝተባሃለ ምሁር ስነ ሕብረተሰብ ካብ ዩኒቨርሲቲ ሚቺንጋን ነዚ ኣመልኪቱ ክዛረብን ከሎ ድሕሪ ህይወት ሰባት ኣብ ምሕማስ ዓብ ተራ ዝተፃወት ወልፍታት ሕማቅ ኣመልን ኣብ ግዜ ህፃናትን ክትትና ዝድለ መፍትሒ እንተዘይረኺቡ ሰባት ዓቕሚ ኣዳምን ሄዋን ምስኣኸሉ ካብኡ ንምልቃእ ከቢድ ዋጋ ይኸፍሉ ክብል የመልክት። ብደረጃ ዓለም ኣሸገር ተባሂሎም ካብ ዝጥቀሱ ወልፍታት ከም መትካኽ ሽጋራ፣ ልዑል ኣልከላዊ መስተ፣ ሓሸሽነት፣ ቁማር፣ ተጠቃምነት ሓሸሽ፣ ልዑል ንብር ተጠቃምነት፣ ቴክኖሎጂካዊ ፍርያት፣ ቴሌቭዥን፣ ሞባይል፣ ቪድዮ ጌም፣ ኢንተርነት፣ ኮምፒተር ተጠቀስቲ እዮም። እዞም ወልፍታት ብኣጉም መፍትሒ እንተዘይረኺቦም ከቢድ መዘዝ ብምስዓብ ኣብ ሂወት ደቂ ሰብ ከቢድ ጥፋኣት የስዕቡ፣ ክፍወሱ

ኣብ ዝድልየሉ እዋን እቶም ግዳያት ናይዞም ወልፍታት ዝኾኑ ሰባት ካብኡ ንክለቐቑ ከቢድ ዋጋ ይኸፍሉ ተጠቒሱ። ስእላዊ መግለፂ ምርኢት ፌስቲቫል 226 ቁሾ ዞብዓን ሰባ ቀሪቡሎ። ኣብ ዓምዲ ሚንሁና ወሁናክ ጉጅለ ተመራመርቲ ኣብ ኣካላት ዝእሰር ዝዕጠቕ ሮበርት ከም ዝመሃዙ ተሓቢሩ። ድሙ ቤት ፅሕፈት ቀዳማይ ሚኒስተር ብሪጣንያ ምስ ሓድሽ ቀዳማይ ሚኒስተር ምንባር ትለማመድ ከም ዘላ ተገሊጹ። ኣብ መፍረ ፋሽን ዛራ ዝፈርዩ ዘለዉ ኣብ ታሕተዋይ ክፋሎም ገፋሕቲ ዝኾኑ ብናይ ሞት ስረታት ዝፅውዑ ሓደስቲ ዲዛይን ኣዝዮም ኣካትዓትን ጠንቂ ሓደጋታትን ኮይኖም ምህላዎም ተሓቢሩ። ሓንቲ ነፍሶ ፆር ካብ ሓንቲ እንቋቕሖ 4 ምናቱ ክትወልድ ምኽኣላት ተገሊጹ። ክልተ ኣሕዋት ኣብ ዝተፈረሸ ኣባይቲ ኤርቢኤንቢ ናይ ቅድሚ 10 ዓመት ናይ ስድረን ስእሊ ተሰቂሉ ምርካበን ኣብ ማሕበራዊ መራኸቢታት ተቓሊሑ። ሪፖርታጅ ቁሾ ዞባ ዶባ ወቂሕ ባሕሪ ሃብታም ብባሕሪ ሃብታም ብምድሪ ቀሪቡሎ። ኣብ ዓምዲ ኣልቢኣ ዓለምናን ነበርታን ኣጋጢሞም ዘሎ ፀገማትን ፀዓት ክሊማዊ ለውጥን ተዳሲሱ ይርከብ። ስእላዊ መግለፂ ምርኢት ፌስቲቫል 226 ቁሾ ዞባ ዶባ ወቂሕ ባሕሪ ቀሪቡሎ። ኣብ ዓምዲ ጥዕና ማዕድናት ንኣካላትና ዝህቦ ጥቕምታት ተዳሲሱ። ኣካል ስጋ፣ ፍረታትን ኣሕምልትን ኩሎም ትሕዝቶ ማዕድን ኣለዎም። ኣብ ኣካላትና ዝርከቡ ብሚልዮና ዝቕፀሩ ንኣሽቱ ውሃዮታት ብግቡእ ከዓብን ስርሖም ከሰላስሉን ናይ ግድን መኣዛ የልዮም። መኣዛ ብመንገዲ ቫይታሚን፣ ካርቦሃይድሬት፣ ማዕድንን ስብሕን ይግለጽ። እዞም መኣዛታት ሰብነትና ባዕሉ ብዘፍርዮም ወይ ካብ ምግቢ ዝረኽቦም ክኾኑ ይኽእሉ። ኣብዚ ፅሑፍ እዚ ማዕድናት ንሰብነትና ዝህቦ ጥቕሚ ክንዝርዝር ኢና። ሰብነትና ጥዕንኡ ሓልዩ ብፅቡቅ ክቕፅል ናይ ግድን ማዕድን የድልዮ። እቶም ንሰብነትና ናይ ግድን ዘድልይዎ ዓይነት ማዕድን ኣገዳሲ ማዕድናት ኢሴንሻል ሚነራልስ ተባሂሎም ይግለጹ። እዞም ኣገደሲ ማዕድናት እዚኦምን ሰብነትና ክወስዶም ብዘለዎ ዓቕን ኣብ ክልተ ይምቀሉ፤ ግዙፍ መጠን ማዕድን ማክሮ ሚነራልስ፣ ከምኡውን ንዑስ መጠን ማዕድን ማይክሮ ሚነራልስ። ክልቲኦም ማዕድናት ንኣካላትና ኣዝዮም ኣገደሲ እኳ እንትኾኑ ክንወስዶም ብዘለና ዓቕን ግድን ይፈላለዩ። ካልሽም፣ ፖታሽም፣ ሶድዮም፣ ፎስፎረስ፣ ማግኔዚየም፣ ክሎራይድን ሳልፈርን ካብቶም ንኣካላትና ብግዙፍ ዓቐን ዘገድሱ ማዕድናት እዮም። ኣይረን፣ ዚንክ፣ ሰልዩም፣ ማንጋነስ፣ ኮፐር፣ ኣዮዲን፣ ኮባልትን ፍሎራይድን ድማ ንኣካላትና ብውሕድ ዓቐን የድልይዎ። ክልቲኦም ዓይነት ማዕድናት ግና ንኣካላትና ኣዝዮም ኣገደስቲ እዮም። በዘይብኦም ጥዕና ዘለዎ ሂወት ክንመርሕ ዝከኣል ኣይኮነን ይርከቦ። ኣብ ዓምዲ ትንተና ዜና ኩናት ኢራን ኣብ ቁጠባ ሃገራት ወሽመጥ ዓረብ ዘውረዶ ዘሎ ሃስያ ተገሊጹ ይርከብ። ከምቲ ብቐጻሊ ዝግለጽ ኢራን ኣብ ልዕልተን ንኣሜሪካ ክል ኣየረን መሬተንን ክጥቀማሉ ፍቓድ ዝሃባ ሃገራት ዓረብ ሰፊሕ ናይ መልሰ ግብሪ መጥቃዕትታት ክተካየድ ጸኒሐ እያ። እዘን ጎረባብቲ ኢራን ዝኾና ኣብ ልዕሊ ሰጣሳ ሃገራት ዓረብ ንኣሜሪካ ፍቓድ ድሕሪ ምሃብን ኣብዘን ዝሓለፈ 4 ኣዋርሕ ዋሽንግተን ብመንገዲየን ኣቢላ ኣብ ልዕሊ ኢራን መጠነ ሰፊሕ ወተሃደራዊ መጥቃዕቲ ኣካይዳ እያ። በዚ ኣንባር ኢራን ከም መልሰ ግብሪ ናይቲ ውሳነ ኣብ ልዕሊ ተናብዘን ሃገራት ዝርከብ ወተሃደራዊ መዓስከር ኣሜሪካ ፅዑቅ ናይ ድሮናት ሚሳይላት ደብዳብ ክተካይድ ፀንሐት። ከምዝዝከር ኩናት ኢራን ቅድሚ ምጅማሩ ኢራን ንጎረባብታት ተሪር መጠንቃቅቲ ኣመሓላሊፋ ነይራ እያ። ምክንያቱ ኣሜሪካን ኢራን ክተጥቃዓ እንተኮይና ንክል ኣየር መሬትን ባሕሪ ናይተን ኣብቲ ከባቢ ዝርከባ ሃገራት ዓረብ ተጠቂመያ ክተረኻኽበለን ትኽእል። ምክንያቱ ካብ ኣሜሪካ ናብ ኢራን ዘሎ ርሕቐት ኣዝዩ ነዊሕ ብምዃኑ ንልላዊ ግዝኣተን ክል ኣየር ናይዘን ሃገራት ዓረብ ከይተጠቀምካ ናይ ሚሳይላት ድሮናት መጥቃዕቲ ክተካይድ ዝከኣል ኣይኮነን ይርከቦ። ኣብ ዓምዲ ሪፖርታጅ ዓመት መፀነ ገዳም ፌስቲቫል ብህንጠይነት ዝፅበይዎ ቁሸት ፊልም ተዳሲሳት ፀንሐና። ኣብ 224 ንመጀመርያ ግዜ ዝቆመት ቁሸት ፊልም ሎሚ ዓመት እውን ሳልሳይ ግዜያ ዝተፈላለዩ ኣገደስቲ ትሕሶታት እያ ኣቕሪባ። ኣብ ቁሸት ፊልም 5 ኤግዚቢሽናት እዮም ቀሪቦም። ንሳቶም ድማ ኩርናዕ ፌስቲቫል ፊልም፣ ሲነማቶግራፊ፣ ሜኪን ፊልም፣ ኣልባሳት ሜክኣፕ ኣብ ፊልምን እዮም። ብካልእ ሸነኽ እውን ሴሚናር ፊልም ዝተካየደ ኮይኑ ኣብ ፊልም ዘተኮረ መፅናዕታዊ ፅሑፍ ምክፋል ተመክሮን ብዝተፈላለዩ ስነ ጥበባውያን ቀሪቡ። ኣብ ቁሸት ፊልም ዝተኻየደ ኤግዚቢሽናት ምስ እንምልከት ኩርናዕ ፌስቲቫል ፊልም ንፈለማ ግዜ ካብ 21 መጋቢት ክሳብ 29 መጋቢት 2026 ዝተኻየደ ፌስቲቫል ፊልም ኣስመራ ዝገልጽ እዩ። ክሳብ 50 ዝበፅሓ ፊልምታት ኣብ ዝተፈላለየ ሲነማታት ከም ዘቐረባ ድማ ኣቕራብ ናይቲ መደብ እዮም ንጉሰ ጠቒሱ። ንሴነማቶግራፊ ኣመልኪቱ ጸብጻብ ዘቕረበ ሴነማቶግራፈር ሴማዊ ኣልኣዛር ድማ ሴነማቶግራፈር ወይ ዳይሬክተር ስእሊ፣ ቪድዮ ግራፈር፣ ካሜራማን ፈሊኻ ዘይምፍላጥ ፀገም ከም ዘለዎ ይገሊጹ። ህዝቢ ንኩሎም ካሜራማን እዩ ዝፅውዖም። ይኹን እምበር ሓደ ሴነማቶግራፈር ኣብ ልዑል ባጀት ፊልም ሕጊ ተኸቲሉ ቋንቋ ከም ዝፈጥሩ ሴማዊ ዘረድ። ነቲ ስእሊ ዓለምለኻዊ ቋንቋ ብምፍጣር ዝገልጽ ሴነማቶግራፈር ወይ ዳይሬክተር ስእሊ ይበሃል። ብብርሃን ብምንቅስቃስ ካሜራን ውህደት ስእልን ኣቢሉኻ ትሕዝቱ ከም ዘንፀባርቕ ዝሕብር። ብዘይካዚ ናይ ሃገርና ዳይሬክተራት ስእሊ ብዓሎም እዮም ስርዓተ ድምፂ ዝቋፃፀሩ። ኩሉ ስራሕ ዳይሬክተር ስእሊ ብመልክዕ ስእልን ብመፅናዕቱን እዩ ዝካየድ።
ኣብ ዓምዲ ማህደር ጀጋኑ ሳልሳይን ዛዛምን ክፋል ወተሃደር ደርግን ልኡኽ

ዓብያን ቀሪባ ኣላ። መአከቢና ቤተ ክርስትያን ክኸውን ስለ ዝተሰማዕማዕና ንኣቶ ኪዳነ ኣብኡ ኣብፂሕና ንሃብቱ እዙዝ ክንሕስ ናብ ገዛ ሃብቱ ምሪሕና፣ ግን ሃብቱ ዕጡቕ ምልሻ ህዝባዊ ግንባር ምንባሩ ስለ ዝተፈልጠ ጥንቃቐ የድሊ ነይሩ። ኣብዚ እውን ተጠቋሚ ኣብ ጎንቲ ኣዛዚ ኮይኑ ናብ ገዛ ሃብቱ እናመልከተ ሓቢሩ። እቲ ኣዛዚ ድማ ንዓይ ምስ ሓበር ነታ ገዛ ተፀጊዕናያ። ሓደ ናይ ሻምበል ማዕርግ ዝነበሩ ካልኦት ወተሃደራትን ካባይ ድሕሪ ኢሎም ብረቶም ዓሚሮም ኣብ ተጠንቀቐ ነይሮም። ሃብቱ ዕጡቕ ሻዕብያ እኳ እንተኾነ ንሓጋዚ ኣቱ ስለ ዝነበረ ንፋለጥ ኢና። ንሱ እውን ወተሃደር ምዃኑ ይፈልጥ እዩ። ነብሰይ ተቆፃፂረ ኣብ ማዕፁ ሃብቱ ኳሕኳሕኩ። ሰበይቱ መን ኢኻ ኢላትኒ። ፍስሃ ሚካኤል ባሃል ክፈትኒ ኢልያ። ኮርኔልየስ ስመይ ጠቒሰ ሃብቱ እንታይነተይ ስለ ዝፈልጥ በሪሩ ምእንቲ ክጠፍእ ኮርኔልየስ ዝገበርኮ እዩ። ድሕርዚ ማዕፆ ተኸፊቱ ወተሃደራቱ ነቲ ገዛ ብጥንቃቐ ፈትሸሞ፣ ግን ሃብቱ ኣይተረኽበን። ሃብቱ ዘይመፅንሖ ብውሽጠይ ተሓጒሰ። ሽዑ ድምፀይ ሰሚዑ ብካልእ መውፂኢ ከም ዝሃደመ እዩ ዝፈልጥ። ሕጂ ምስ ሃብቱ ብዛዕባ እቲ ኩነታት ኣዕሊልና ክንዕልል ከለና ግን ሽዑ ኣብ ገዛ ከምዘይነበረ እዩ ዝገልፀለይ። ኣብ ገዛ የሓድር ኣይነበርኩን ምስታ ምውፀይኹም መፂኹም እዩ ዝብለኒ። ስእላዊ መግለፂ ምርኢት ፌስቲቫል ኤርትራ 2026 ቁሾ ዞባ ሰሜናዊ ቀይሕ ባሕሪ ቀሪቡ ኣሎ። ኣብ ዓምዲ ንቑሕ ደመና ጠባይ ሰብ ብኸመይ ክፅናዕ ይከኣል ዝብል ኣገዳሲ ዛዕባ ተዳሲሱ ይፀንዓና። ኣብ ዓምዲ ስምራ ጅህድ ኣብ ነታዊ ሓረስታይ መላእከ ቀለታ ተላልዩ ይርከብ። ሪፖርታጅ ኣዳራሽ ምርኢት ዞባ ማእከል ቀሪቡ ኣሎ። ኣብ ዓምዲ ሸባብያት ፊልም ፌስቲቫል ኤርትራ መንእሰያ ዝተፈላለዩ ርቃቲ ኣምራ ዝቐስምሉ ባይታ ምዃኑ ተገሊጹ ይርከብ። ስእላዊ መግለፂ ምርኢት ፌስቲቫል 2026 ቁሾ ዞባ ጋሽባርካ ቀሪቡ ኣሎ። ሓፂር ዝኽሪ ህይወት ሓርበኛ ተጋዳላይ ሚኒስተር ሰመረ ርእሶም ኣብ ስነ ስርዓት ቀብሩ እተነበበ ቀሪቡ ኣሎ። ሓርበኛ ተጋዳላይ ሰመረ ርእሶም ካብ ዩኒቨርስቲ ድሕሪ ምምራቑ ካብ 1970 ክሳብ 1973 ኣብ ዝነበረ ዓመታት ኣብ ዝተፈላለየ ኣብያተ ትምህርቲ ኣስመራ መምህር ከምኡውን ርእሰ መምህር ኮይኑ ሰሪሑ። ኣቦ ወንበር ማሕበር መምሃራን ክፍለ ሃገር ኤርትራ ኮይኑውን ንሓፂር ግዜ ኣገልግሉ። ብድሕሪ ዚ ብፃይ ሰመረ ስራሕ መምህርና ገዲፉ ኣብ ብሕታዊ ትካል ዕደና ኒፖን ሓላፊ ዕድጊ ኮይኑ ንሓደ ዓመት ሰሪሑ። ኣብቲ ግዜ እቲ ብስራሕ ንወፃእ ሃገር ተላኢኹ ልዕሊ 4 ኣዋርሕ ዝወሰደ ዑደት ኣብ ሃገረ ኢታልያ ከም ዝፈፀመ ኣብ መዝገብ ታሪክ ሂወቱ ሰፊሩ ኣሎ። ብፃይ ሰመረ ተምሃራይ እንከሎ ጀሚሩ ከም ኩሎም ናይቲ እዋንቲ መንእስያት ሓያል ሃገራዊ ስምዒትን ናይ ቃልስ መንፈስን ስለ ዘሕደረ ካብ 1972 ክሳብ 1974 ኣብ ዝነበረ ዓመታት ኣብ ምስጢራዊ ውደባታት ኣስመራ ንጡፍ ኣባል ኮይኑ ኣብ ምጉስጓስ መንእስያት ሓያል ስራሕ ዝሰርሕ ዝነበረ ሓርበኛ እዩ። ብፃይ ሰመረ ትምህርቲ ናይ ምቕፃል ልዑል ባህጊ ስለ ዝነበሮ ኣብ 1974 ስርሑ ገዲፉ ናብ ኣሜሪካ ብምምራሕ ኣብ ኦክላሃማ ስቴት ዩኒቨርሲቲ ተፀንቢሩ ጎኒ ጎኒ ትምህርቲ ድማ ኣባል ኤርትራውያን ናፅነት ኣብ ሰሜን ኣሜሪካ ኤናስኣ ብምዃን ሃገራዊ ቃልሲ ቀፂሉ። ትምህርቲ ጀሚሩ ሓደ ሴሚስተር ድሕሪ ምምሃሩ ግና ናብ ሜዳ ቃልሲ ክፅንበር ወሲኑ። በዚ ድማ ኣብ ለካቲ 1976 ካብ ኣሜሪካ ናብ በረኻታት ኤርትራ ብምምፃእ ኣብ ህዝባዊ ሓይልታት ሓርነት ኤርትራ ተሰሊፉ። ሓርበኛ ተጋዳላይ ሰመረ ርእሶም ግቡእ ፖለቲካውን ወተሃደራውን ትምህርቲ ድሕሪ ምቕሳሙ ኣብ ሱዳን ኣብ ቤት ፅሕፈት ህዝባዊ ሓይልታት ድሓር ህዝባዊ ግንባር ተመዲቡ። ካብ 1976 ክሳብ 1991 እዋን ናፅነት ድማ ኣብ ሱዳን ኣብ ዕማማት ህዝባዊ ምምሕዳር ዝምድ ናታት ወፃይ ከምኡውን ስራሕ ስልያን ፀጥታን ብዝተፈላለየ ፅሕፈታትን ሓላፍነትን ብልዑል ተወፋይነትን ትግሃትን ተቐሊሱ ይርከቦ። ስእላዊ መግለፂ ስነ ስርዓት ቀርቢ ሓርበኛ ሚኒስተር ሰመረ ርእሶም ኣብ ዓምዲ ሸባብ ህዝቢ ኤርትራ ተኣኪቡ ዝደምቕ በዓል ፅቡቅ ወጅሂ ምዃኑ ተገሊጹ። ሃገራዊ ፌስቲቫል ኤርትራ ናይ ስኒት መድረኺ ካብ ዝብሎ ካልእ ዝዓበየ ረቓሒ ኣብ መንጎ ወለዶታት ዝረአ ባህርያዊ ወጋ ከይተረፈ ዝሕተመሉ ምዃኑ እዩ። ህፃናት፣ ኮቴቴ መንእስያት፣ እኹላ ሽማግለታት ኩሎም ተሳንዮም ክድንቖን ክሕጎስን ይረኣዩ። ኣብ ዓበይቲ ጉዳያት ዝተረዳድኡ ሰባት ብምክንያት ናይ ዕድመ ፍልሊ በበይኖም ኣይነፍሩን እዮም። ኩሉ ከምቲ ሓደ ዘኣኽናፈን ኣዕዋፍ ሓቢረን ይነፍራ ዝበሃሉ እዩ ዝኸውን። ህፃናት መንእስያት ዓበይትን ተታሒዞም ክስዕስዑ ክዕዘቡን ክድንቑን ከለዉ እቲ ረቂቕ ናይ ምውራስ ሰንሰለት ብዘይሰዓቦ ግተቶ ብስኒት ይቕፅል ምህላው ዘርኢ ተወሳኺ ኣብነት እዩ። መንእስያት ንገመድ ባህልን ያታን ሃገራዊ ታሪክን በቲኾም ይነፍፁ ኣለዉ። ኣብ ዝበሃለሉ ዘሎ ዓለም መንእስያት ኤርትራ ንባህልን ያታን ሕብረተሰቦም ወሪሶም ኣርዒሞምን ካብ ወርስቲ ኣቐበልቲ ንምዃን ከም ዝበቕዑ ብግብሪ የርእየና ኣለዉ። ጥንታዊ ባህልታት ያታን ሕብረተሰብን ኤርትራ ብደቂ 21 ክፍለ ዘመን ከምቲ ዝነበሮ ደጊሞም ኣመሓይሾምን ስለ ዘርኣዩና ክብሪ ይሃቦም ይርከቦ። ሪፖርታጅ ቁሸት ምህዞን ሰንዓን ተስፋ ብሩህ መጻእ ሰፊሩሎ። ብሌን በረኸት ሱራፌኤል ቀላትን ፍኖት ሰሎሞን ዝተባሃሉ ሰለስተ መንእስያት ንካርታ ኤርትራ ብቱዲን ስሪድን እተላሊ ብዘይ ኢንተርነት እትሰርሕ መተግበሪ ኣፕሊኬሽን ኣማዕቢሎም። እቶም መንእስያት ነታ ካብ ኢንተርነት እኹል ሓበሬታ ብምውሳድ ዘዳለዋ ኤርትራ ንምደሳ

እትሕግዝ መተግበሪ ኣብ ሲቪላዊ ምህንድስና ዓውዲ ጂኦሎጂን ወፍርን ንዝተዋፈሩ ሰባት ብፍላይ ንኩሉ ሰብካ ብሓፈሻ ኣዝያ ጠቃሚት ምዃና ገሊፆም። ንሳቶም ወሲኾም እታ ኣብ ላፕቶፕ እትፀዓን መተግበሪ ኣብ ምስራሕ ዲጋታትን ፅርግያታትን ኣብ ምዕቃን ስፋሓት ሕርሻዊ መሬት ምፍላጥ ኣብ መንጎ ቦታታት ንዘሎ ርሕቀትን ኣብ ምልላይ ቅርፂ መሬት ድማ ኣድማዒት ከም ዝኾነት ኣርድዮም። ሻምብቆ ኣብ ዝበሃል ጉጅለ ዘማዕበሎ ናይ ትግርኛ መተግበሪታት እውን ካብቶም ኣብኣልቦ ተዓዘብቲ ዝሰሓቡ ኣካል ቁሸት ምህዞን ሰንዓንዮም። እቲ ብ4 ሰባ ዝቆመ ጉጅለ 5 ናይ ቋንቋ ትግርኛ መተግበሪ ሒዙ ይቀሪቡ። ቀንዲ ዕላሙኡ ኸ ንኤርትራዊ ቋንቋ ትግርኛ ኣብ ውሽጢን ወፃን ንዝነብሩ ኣብ ዝተፈላለዩ ደረጃታት ዕድመ ዝርከቡ ሰባት እናዘናጋዕካ ንምላይ ከም ዝኾነ የረዱ ተጠቂሱ። ኣብ ዓምዲ ተርሙማ ምንዳይ ሓቂ ሳልሳይ ክፋል ፌስቲቫል ቆልዑን ስልኢ ቆልዑን ኣብ ፌስቲቫል ኤርትራ ዝብሉ ትሕሶታት ይፀንሑና። ኣብ ዓምዲ ደቂ ኣንስትዮ ፀብለል ዝብላሉ ክእለታት ዓቅምታትን ተዳሲሶም ህዋሳት ደቂ ኣንስትዮ ጨናታት ኣብ ምሽታት ጣዕምታት ኣብ ምስትምቓር ድምፅታት ኣብ ምስማዕ ኮነ ሕብርታት ኣብ ምላይ ልዕሊ ደቂ ተባዕትዮ ዝሓሸ ብልጫ ከም ዘለዎን መፅናዕትታት ይሕብሩ። ኣብቲ ንናይ ምሽታት ህዋሳትና ዝቋፃፀር ክፋል ሓንጎልና ዝርከቡ ወሃዮታት መትና ወሃዮታትን ኣብ ደቂ ተባዕትዮ ደቂ ኣንስትዮን ብዙሖም ይፈላለዩ። ኣብቲ ናይ ደቂ ኣንስትዮ ብዙሖም ብ50 ሚእታዊት ዝለዓለዩ። እዚ ከዓ ደቂ ተባዕትዮ ክሽትትዎም ዘይክብሉ ሽታ ክሽትታን እንታይነት ዓይነትን ናይቲ ሽታ ክፈልጠን ይኽእልን። ብተወሳኺ ጣዕምታት ሽከራዊ፣ ጨዋ፣ መፂፅ፣ መሪር ወዘተ ኣብ ምስትምቓሩ ደቂ ተባዕትዮ ክወዳድሮን ዝኽእሉ ኣይኮኑን። እቶም ብደረጃ ዓለም ዝለዓለ ኣስተማቕርቲ ጣዕምታት ሱፐር ቴስተርስ ዝበሃላዊ ንሳተን እየን። ኣብ ድምፅን ሕብርታትን ከምኡ ብፍላይ ንተመሳሰልቲ ሕብርታት ፈሊኽ ኣብ ምፍላጥ ነናቶ መግለፂታት ኣብ ምሃብን ልዑል ብልጫ ኣለዎን ይርከቦ። ኣብ ዓምዲ ሚን ሁና ወሁናክ ኣብ ኣፍ ልባ ድዱዕ እናተንቀሳቐሰ ቀታዊ ፈነዋ ዘቐፀለት ኣሜሪካዊት ጋዜጠኛ ሜኒቶፍ ኣቓልቦ ማሕበራዊ ሜድያ ሲሒባ ናይ ዲኤንኤ መፈተሺ ከም ዝህያብ ዕለተ ልደስ ተዋህበ ኣሜሪካዊ ድሕሪ 38 ዓመት ቀንዲ መንነቱ ክፈልጥ ከም ዝኽኣሎ ተገሊጹ። ንናይ እግሪ መጥባሕቲ ኣብ ሕክምና ዝኣተወት ፈረንሳዊት ብቴክኒካዊ ጌጋ 4 ኣስናና ተኣልዩ ጸኒሕዋ። ወላዲቱ ንምርኣይ ናብ ካሊፎርኒያ ማይ እናሃረመ ዝተንቀሳቐሰ ኣሜሪካ ብሰንኪ ዘጋጥሞ መንከስ ተመን ናይ ልዕሊ ሚሊዮን ዶላር ሕክምና ወፃኢታት ከም ዝሓተተ ተገሊጹ። ሪፖርታጅ ኣዳራሽ ዞባ ሴሚናር ቀይሕ ባሕሪ ቀሪብሎ። ሓፂር ዝኽሪ ህይወት ሓርበኛ ተጋዳላይ ሚኒስትር ሰመረ ርእሶም ቀሪብሎ። ኣብ ዓምዲ ኣልስዋል ኣልባሕርያ መሰላትን ጉባኣትን ሃገራት ኣብ ሃገራዊ ክሊ ባሕሪ ዘነፅር ትሕዝትዎ ቀሪብሎ። ሪፖርታጅ ምርኢት ምድረ ባቡር ኤርትራ ኣብ ቀፅሪ ኤክስፖ ቀሪብሎ። ኣብ ዓምዲ ተቕሪር ኣብ ዝተፈላለዩ ጥዕና ጠቀስቲ ሕሶታት ሰፊሮም ይርከቡ። ስእላዊ መግለፂ ስነ ስርዓት ቀብሪ ሓርበኛ ሚኒስተር ሰመረ ርእሶም። ኣብ ዓምዲ ስፖትላይት ኣብ ኤርትራ ኣብ ዕድመ ፃንሑት ብጥዕና ዝመፀ እወታዊ ለውጢ ተዳሲሱ ይርከብ። ኣብ ዓምዲ ካልቸር ኤንድ ኣርትስ ንምርኢት ያታዊ ጉጅለ ባህሊ ዞባ ደቡብ ዝምልከት ትሕዝቶ ይፀንሐና። ሃገራዊ ፌስቲቫል ብመግለፂ መንእስያት ኩሎን ዞባታት ሃገርና። ኣብ ዓምዲ ኪንዴ ዶክተር ናታን የማነ ብልዑል ነጥቢ ካብ ኮሌጅ ሕርሻ ሓመልማሎ ብማዕረግ ዶክትሬት ዝተመረቐ ተላልዩ ይርከብ። ዝኸበርኩም ተዓዘብትና ንሎሚ ዝተዳለወ ትሕዝቶ መደብና ኣብ ዝተፈፂሙሎ ሰላም።

0: ኣብዚ እዋን እተን ምዝዕዳጋ ተጎዝጊዘን ዝሰርሓ ብቴንዳን ዕንፀይትን ዝተሰርሓ እንዳስዋታትን እንዳሻህታትን ንዓማዊል ብዝስሕብ ምድሪ ቤተን ማይረብሪበን ብምኩስታር ትሕዝተን ቀሪበን ብፍሕሽዋ ኣገባብ ኣጋይሸን ይፅብያ። ዓማዊል ከዓ ከከም ደስ ዝብሎም እንዳኽስቶ ንዓናይ እንዳኽስቶ ባይ ሓይሽ እናበሉ መሪፆም ናብ ዝምችኦም ገዛ ይኸዱ። ኣብዚ ኣጋጣሚ እቶም ኣፎም ከይከፈቱ ኣንጊሆም ናብዚ ዕዳጋ ዝመፁ ብቕፅበት ናብዚ ቴንዳታት ከላግሱን ከለዉ እቶም ቅድም ስራሕና ክንውድእ ዝበሉ ነጋዶ ይኹን ዓዳጎ ግን ምስ ረፈደዮም ዝመፁ።
1: ኣነ እየርታረቀ ባሃል ተቐማጢት ከተማ ማይ ድማ ብጣዕሚ ብዙሕ ህዝቢ ዘለዋ እያ። በቲምፃእ ናይ ኩሉ ጠርናፊ ዝኾነት ከተማ እያ። ብየማን ምፃእ፣ ብፀጋም ምፃእ፣ ብደንበላ ስመፅእ ዛይደኮሎም ኣብዝርከብ ኮታ የለን ነግረካ። ንሕና ድማ ቦቶም በትን ድመፁ ዓማዊል ሓንጎፋ ኢልና ተቐቢልና ከዓ ድራር ኢለትና ድራርና ሒጅና ንገዛና ንመፅእ ፅቡቕ ኣለና። መንግስትና የቑመልና ኣነ ስዋ ፀሙቕ ድሮ ወዲ ሰበራ ውስኻ ስመሩ ዘርህላሰ እግሩ ዓዱ ኳላ እንዳገርግስ ኩሉ እዚኣ ደይቲ ጥርነፍ የለን። ፅቡቕ እዩ ዋላ ሓንቲ ጎደሎ ብሉን ፅቡቕ እዩ ድሕር ቢልካ ኩሉ ቅረበና እዩ። ኩሉ ቅርብ እዩ ህዝቢ ከተማ ኩሉ ሸቃጣይ ሽጉርቲ ዝቕርብ ሽጉርቲ ቅርብ፣ እኽሊ ዝቕርብ እኽሊ ቅርብ፣ ጤለ በጊዕ ዝቕርብ ጤለ በጊዕ ቅርብ። ማሲ ብዙሕ እዩ ፅቡቕ እዩ ዝሃልኽ ፅቡቕ ካ እዩ ዝቕርብ። ብልጫ ዘለዎ ማሲ እታ ሓንቲ ሓሙስ እንዴ ዓዳጋና ነቲ ህዝቢ በትምፃእ ስለ ትእክበልኒ ሓሙስ ካብ ኩሉ ከተማታት ኤርትራ ማይ ድማ መልዕሉ ኣለዋ እየ ክብል ዝኽእል። ምክንያቱ ኣብዚ ፅፉ እዩ ዝርከብ።
2: ኣነ ተክላብ እስቴፋኖስ ዝበሃል ዓደይ ከዓ ኣብዚ ፅልማ ዓዲ ሓርቦ ሕጂ ኣነ መምፅአይ ጥሪት ገዚአ መፅአ ነጋዳይ ከ ሕጂ ጥሪት ከቢሮም ኣለው። ሕጂ ሎሚ ኣብዝ ዘለናዮ ሰዓት ከቢሮም ኣለው። ሕጂ ብዕራይ ናይ መጥረ እቲ ድፀበቐ ስጋብ

0: 14 ንበሎም ኣለና ኣዚ ስጋ 14 ማእከላይ 8 ኩን ድበለ ፅቡቕ እንድሕሪ ኮይኑ ድማ ክሳብ 12 ቀዳማይ ብዕራይ ግን ስጋ 14 ናይ መጥረ ናይ ስጋ ድማ ከከም ክብደዱ ሕጂ ከቢድ ናይ ስጋ ተኮይኑ ስጋ 16 በፂሖም ኣብዚ ሓሙስ ሓሙስ ኩል ሻያ ድመፅእ ዋላትኹም ብያ ውን ወርድ ሓደ 20 ዓመት ኣብ ገድሊ ኣላግሸ ፀኒሐ እምበር ቀደም ማይ ድማ እዚ ከይተሰርሐ ከሎ ኣብዚ ዳዕረ ከሎ ኣነ ብልነረ ኣብዚ በዚ በጊዕ ንህለት ንቡርዶ ይብላ ማይ ድማ ኩሉ ይድርከቡ በዚ ኣድግነትልካ ንቡርዶ ይብላ በዚ ኩሉ ማይ ድማ ፅቡቕ እዩ ንስራሕ ፅቡቕ ስዋዊን ብሓሙሽተ ቅርሺ ኢና ንሰትብ እዙ ኣብ ኤርትራ ሙሉእ ሓሙሽተ ቅርሺ የለን ማይ ድማ ከም ትሪኦ ዘለካ ሻይ ኣለዎ ኩሉ ኣለዎ በዚ ደንበላስ እዚ ኩሉ ደንበላስ እዚ ኩሉ ክሳብ ኩሉ ስጋብ ታሓቲ ደንበላስ በዚ መፅእ በዚ ዝኩሉ ቀሓይ ንመፅእ በዚ ስጋብ ትኾምብያ ካብቲ ኾምብያ ተገዚኡ ጥሪት ኣብዚ ዳኣቱ ካብ ሻምብቆ ካብ ኩሉ ተኣራርዩ ናብዚ ኣቱ እዚ ዓዲ እዚኣ ወደብ ትበሃል ነጊረካ ሰባት በዚ ካብቲ ኾምብያ ዘኩሉ ትመፅእ በዚ ደቀ መሓር ከይተረፈ ሸቃጣይ ትመፅእ መንደፈራ እዚ ኩሉ ስመራ ኣብዚኣ ደይመፅ ሞ የለን ካብ ሙሉእ ኤርትራ ዳርጋ ሰብ ኣብዚ መፅ እዩ
1: ዕዳጋ ማይ ድማ ኣብታ ንዞባታ ደቡብን ጋሽባርካን መራኸቢ ዝኾነት ከተማ ማይ ድማ ተደኩና ስለ እትርከብ ፍርያት ናይ ክልተ ዞባታት ዘይሰኣኖ ዕዳጋ እዩ
2: ፍራህዋ ሃብቶም ይበሃል ኣካየድ ስራሕ ምሕዳር ከባቢ ዓዲጋባ እየ ኣብዚ ናይ 78 ዓመት ትኸውን ኣብዚ ዕዳጋ 78 ዓመት ትኸውን ሰሪሐ እዎ እዚ ዕዳጋና ካብ ርሑቕ ናይ ጋሽባርካ ካብ ዞባ ደቡብ ዝደልዩን ዝህቡን ማለት ዝገዝኡን ዝሸጡን ስለ ዝመፅዎ ዕዳጋና ብልክዕ ዓብዪ ዕዳጋ እዩ ኩሉ ቆፂርካ ውን ኣይትውድን ማለት ሲ ብዛዕባ ብእኽሊ እንተኮይኑ በዛ ብዛኣነ ዘለኹዋ እንተርኢና ኩሎም ዓይነት ይእካል ናይ ውሽጢ ሃገር ኩሎም ኣብዚ ኣለዉ ናይ ቅብእ ኣሎ ጥረታት ኣሎ ይእካል ኣሎ ናይ ውሽጢ ሃገር ዝበሃል ጥረታት ብምሉእ ኣብዚ ኣሎ ሕጂ ንኣብነት ኣብዚ ከባቢና ዝፈሪ ማሸላ ዳጉሻ ጣፍ ካብ ከበሳ ናብ ዝገፁ እንደገና ክሸጡ ኢሉ ድመፅእ ሰበረ ዓተር ባሎንጓ ይመፅእ ካልእ ኩሉ ኣብዚ ዘይመፅእ ነገር የለን ስለዚ ክንዲዚ ኢልካ ክቆፅሮ ሰብ ዝበልዖ ዝኾነ ኩሉ ብዚ ዕዳጋና ኣሎ ብፍርያት ናይ ዝውሽጢ ከባቢና ናይ ንኡስ ዞባና ማሸላ ካብ 8 ክሳብ 9 ብዓይነቶም ዝፈላለዩ ፍኹስ ዝበሉ ብዓይነቶም ካብ 8 ክሳብ 9 ንኪሎ ዳጉሻ 15 በዛ ሕጂ ድገዛእ ዘለኹ ጣፍ 21 ክሳብ 22 በብዓይነቶም ስለ ዝኸዱ እዚኦም ጥረታት ካብ ላዕሊ ስለ ድመፁ ሰበረ 20 ባልደንጓ 21 ዓይኒ ዓተር 17 18 ፅቡቅ ኣጋጣሚ ብርስን እውን ኣለና ብርስን 26 ንኽኢሎ ከምዚ ይሽየጥ ስርናይ 17 16 ፈረቓን እውን ንሸይጥ ኢና ደበር ማለት በዚ ብታሕቲ ጋሽባርካ ድመፁና እኽሊ እዮም ደበር 17 16 ፈረቓን ብኺሎ ከምዚ ንሸይጥ
1: ነጋዶ ወይ ሸቃጦ ካብ ዝተፈላለየ ኣንፈት ናብ ዝዕምር ተባሂሉ ዝፍለጥ ዕዳጋ ማይ ድማ ይሳግሙ ምስቶም ክዕድጉ ኢሎም ካብ ዝተፈላለየ ቦታታት ናብዚ ዕዳጋ ዝመፁ ዓዳጎ ከዓ ብቐጥታ ይራኸቡ

ሓራይ ስመይ ሃይለ ፀሓይ ሃብተ ይበሃል። ኣብዚ ዓዲ ዓበየ ዳርጋ ብህፃነ መፅ ብዘይ ዓበየ ዕዳጋ ከተማ ማይ ድማ ከም ትሪኦ ዘለካ ምዕሩግ እዩ። ሰፊሕ ዝኾነ ዕዳጋ ኣለዎ። ኩሉ ነገር ከም ትሪኦ ብዙሕ ተገልጋላይን ኣገልጋላይን ዘለዎ ከተማ እዩ ከተማ ማይ ድማ። ስለዚ እንታይ ሞ ኣብዚ እንቋቑሖ ስጋ ብበላ ዝደለኻዮ ኣይትስእኒካ ኣሎ ብሕሱር ካብቲ ካልእ ከባቢና ወይ ከዓ በዓል ካብዚ ንላዓል ደሎስ ዝሓሰረ ዕዳጋ ኣለዎ። እንቋቑሖ ኹን ደርሆ ኹን ካብቲ ዝተሓተ ኩሉ ኣብዚ ተደሪሩ ዝሓድር ህዝቢ እዩ። ማለተይሲ እንቋቑሖ ሸጥካ ዲኻ፣ ቆሎ ሸጥካ ዲኻ፣ ጤል ሸጥካ ዲኻ ብቐጥታ ካብ ወፋራይ ወይ ካብ ዘጥረየ ጤል ትረክብ፣ ደርሆ ትረክብ። ከም ማንጎስ ዘይትቡን ዳኣመ

0: መሰለ ኣብዚ ከባቢ ኣሎ ማለት ዘይቲ ቡን ፈርዩ ኣሎ ዘይቲ ቡን ፈርዩ ኣሎ እዚ ማንጎስ ኣይፈረየን እምበር ካልእ እዚ ቁስጣ ሰላጣ ጉዕ በርበረ ኩማዳረ ብሰፊሕ ኣብዚ ብዙሕ ኣይኮነን ግን ካብ ከበሳ እዩ ድመፅእ ካብ በዓል መንደፈራን ከባቢኡ እዩ ድመፅእ ካልእ ጠለበጊዕ ግን እዚ ብምሉእ ቆላሰረ ጓላ ናይ ኣፈልባ ከይተረፈ ናይ ደንበላስ ዘይደኮሎም ምድሪ ወዲ ሰበራ ብምልኡ ገለ ብከፊል ናይ በዓል ማይ ምነ ማለት ማይ ኩዖ ንዕበል ደረ ማርያም ምልኡ ካብ መረብ ወይ ከዓ ፋዱል ንብሎ ክሳብ ካብ በዓል ከባቢ ሓጋዝ ከይተረፈ ነጆ ዕዳጉ እዩ ብዙ ካብኡ እንዳኣራረዩ ሸቃጦ ናብሮኦም ንክዕብዩ እንዳኣራረዩ መፅኦም ኣብዚ ሰፊሕ ዕዳጋ እዩ ዘለዎ ተላይ ንእዞባ መልቂ ዝሰፍሐ ኣብዚ መፅእ ካብ ዝተፈላለየ መፅእ ካብ ፀሮና ዋላ እንኳ ካብ በዓል ፀሮና ሕጂ ካብ ዓዲ ቀይሕ ሓደሓደ ግዜ ሲ ንመስባሕቲ ዝኾኑ ጥሪት ክገዝኡስ ካብዚ ካብ ዓዲ ቀይሕ ናብዚ መፅኦም በዓል ደቀ ምሓረ ይመፅኦም ኣብዚ ዋላ እዱ ክገዝኡ ጥሪት ክገዝኡ ከስብሑ በዓል ደቀ ምሓረ በዓል ዓዲ ኋላ መን ኣስመራ ኣብዚኣ ትውዕል
1: ኣዝዮ ፍቃዱ ይበሃል ኣብዚ ካብ ዝሰርሕ 2ልተ ዓመተይ ኮይኑ ዳጋ ፅቡቕ እዩ ዘሎ ክመደረ ሽጉርቲ ኣካውሎ ከምኡ ኩሉ ደቂቕ ኣራንሺ ባናና ኩሉ ሒዝና ኢና ንውዕል ኣብዚ ዋ ንገዝኡ ደኣ ካብኡ ካብ መንደፈራ የምፃልና ዓማዊል ኣለዋና ካብ መንደፈራ የምፃልና ንሕና ካብዚኣተን ካብኣተን ተቐቢልና ካብዚ ንሕና ንሰርሕ ንውዕል እወ ፅቡቕ እዩ ተሓጉሸን በቃ ተሓጓስና ምሸ ስራሕ ውዒልና ንዓተን ንብን ፅቡቕ ሓደ ቅሩብ ዳዓና ተፋቢልና ፅቡቕ እዩ ከም እንዳገብርና ደቅና ንዕንግል ኣለና ፅቡቕ እዩ ሳላተን ኣታው እዩ ፅቡቕ እዩ ፅቡቕ እዩ
2: ኣነ ዓንዶም ግብሪ ሂወት ይበሃል ዓንዶም ግብሪ ሂወት ገብረስላሰ ይበሃል ኣብዚ ከተማ እዚ ወይ ኣብዚ ዕዳጋ እዚ ድካየድ ንጥፈታት ናይ ዝተፈላለየ ብእኽሊ ይኹን ብዝተፈላለየ ቐንጠመንጢ ብብዙሕ ነገራት ኣዚ ዕዳጋ ነካይድ ማለት እዩ ብጋሽ ዳኣቱ እኽሊ ይካየድ ኣብዚ መሸላ ዳጉሻ ዳጉሻ እኳ ድሓን ኣብዚ ከባቢ እውን ኣሎ ብብዝሒ ባ ካብዚ ከባቢ እውን ይመፅእ እቲ ካልእ ግን መብዛሕትኡ ብጋሽ ድመፅእ ኮይኑ ኣብዚ ድማ ንሕና ብኡ መጠን ታሽ ዳበልና ንኸይድ ጥረምሬ ባልደንጓ ኣሎ ሰበሪ ኣሎ ሰበሪ ኣሎ ዓይነ ዓተር ኣሎ እዚኢታት ዝመስል ብዙሕ መካየደ ንጥፈታት
3: ኣብ ዕዳጋ ማይ ድማ ዘየለ ንብረት ዳርጋ የለን ብምልኦም ጥረታት ፍረታት ኣሕምልቲ ጠለበጊዕ ከብቲ ካብ ዝተፈላለዩ ኣንፈት መፂኦም ኣብዚ ዕዳጋ ይዓርፉ ንዓዳጊኦም ብዝዕግብ መዳይ በብዓይነቶም ተቐሪቦም ከዓ ንመሸጣ ድልዋት ይኾኑ
4: ኣነ ገብሪወት ቀሺ ኣስራት ይበሃል ኣድራሻ ይዓድወሎ ንዞብ ዓረዛ ምሕዳር ምላድ ማንታ ናብዚ ከዓ ጤለበጊዕ ሒዘ መፅ ክሸይጥ ጤለበጊዕ ሒዘ መፅ ኣባጊዕ ሒዘ መፅ ክሸይጥ ጤለበጊዕ ፅቡቕ ኣሎ ከም ኩነታት እዩ ጤለበጊዕ እቲ ዝለዓለ በጊዕ ፅቡቕ በጊዕ እተ ኮይኑ 220 ተሚኢትን ማለት እዩ እንተ ደኣ ከከም ኩነታት ኮይኑ ካ ፅቡቕ በጊዕ 68 77 ሽየጥ ጤል 77 ፅቡቕቲ ጤል ትሽየጥ ክሳብ 2,000 ትሽየጥ ፅቡቕቲ ላም 11 ትሽየጥ ዕዳጋ ማይ ድማ ናይ ብሓቂ ፅቡቕ እዩ ንዝሸይጥን ንዝገዝእን ፅቡቕ ዕዳጋ እዩ ሙች እዩ ዘድለየካ ክትረኽበሉ ትኽእል ዕዳጋ እዩ ነጋዶ እተ ደኣ ኮይኖም ካብ ሻምቆ ካብ ዕበል ዓዲ ዓዲ ክሳብ ውንጃሓይ ከይተረፈ ናብ ዕዳጋ ማይ ድማ ይቕርብዎ ሙችይ ዕዳጋ ማይ ድማ ኣብ መስመር ስለ ዘሎ እቲ ዝለዓለ ዕዳጋልና ኢና ንግምቶ ንሕና ኣብ ማይ ድማ መፅኻ ዝደለካዮ ከም ትረክብ ኣይጠራጠርን ኢኻ ኣብዚ ዕዳጋ ወላ ሓንቲ ኣብዚ ዕዳጋ መፅኻ ኣብ እንስሳታት ዝኾነ ይኹን ኣይትስእኒ ኢኻ ገመል ኣሎ ብዕራይ ኣሎ ጤል ኣላ ላም ኣላ ኣድግላ ዝኾነ ይኹን ኣብዚ ኣሎ
5: ኣነ ፀጋ ንጉሰ ሃብተ ይበሃል ኣባል ከዓኒ ምስራሕ ርሻ እየ ኣነ ግን ኣብዚ መምፅኤ ከዓኒ ብዕራይ ክሸይጥ ኢለ መፅ ማለት እዩ ኣብዚ ከዓኒ ናይ ባዓቂ ምስ ዘሎ ዕዳጋ ኣብቲ ዝዋዕለ ዕዳጋ ሸይጥና ድሓን እዩ በዚ ዘሎ ዕዳጋ ድሓን ፅቡቅ ሸይጠ ማለት እየ እወ ፍሉይነት ዳ ብጣዕሚ እቲ ናይ ንግዲ ናይ እንስሳ ዚ ብጣዕሚ ብዝተፈላለየ ኩርናዓት ስለ ዝመፅእ ኣብዚ እቲ ህዝቢ እዩ ኣብዚ ክሸይጥን ኣብዚ ክገዝእን ናይ ብሓቂ እዛ ዕዳጋ ናይ ማይ ድማስ ብጣዕሚ ፅቡቕቲ ዕዳጋ እወ እዚኦም መምፅኦም ካብ ጋሽባርካ ኮይኑ ካብ በዓል ኣንተሮ ካብ በዓል ተኾምብያ ካብ ሻምቆ ከምኡ ካብ መልቂ ካብ ጋሽባርካ መብዛሕትኦም ዝመፁ በዚ ካብ ጋሽባር

0: ዕዳጋ ማይ ድማ ካብቲ ብብዝሒ ኣብ መዓልቲ ቀዳም ዝካየድ ዕዳጋ ወፂኡ ኣብ መዓልቲ ሓሙስ ዝካየድ ብምዃኑ ካልእ ብልጫ ናይዚ ዕዳጋ እዩ።
1: እዚ ሕጂ ቀደም እንታይ ብሉ ዓበይቲ ብዙ ዓበይቲ ክብልዎ ንሰምዕ ማለት እዩ ሓሙስ ኣይተዘረበትን ዕዳጋ ሓሙስ ሲ ኣብ ከባቢና የለን ቀዳም ረቡዕ እውን የለን ሕጂ ድርብ ኣይኮነትን ሓሙስ ዝበሃል ዕዳጋስ ኣብ ማሽግሊ ትበሃል ቦታ ኣብ ንእስ ዘባል ዓላይጋሽ ኣብ ጓሮ ሓሙስ ኣላ። ስለዚ ኣብዚ ከም ንግደት እዩ ዝኸባብ ድፍለጥ ሓሙስ ከም ንግደት ሓሙስ ክትከብር ከም ደበለዋ ቀሽ ድሜጥሮስ ነብሪኢድ ቀሽ ድሜጥሮስ ገብረ ማርያም ሲ ሓሙስ ልክዕ ከም ንግደት ክትረአ ከም ደለዋ ተዛሪቡ ገለ ብሉና በዕል ቢባሻ ሃፍተይ ሃፍተ ደሱ ዓደይ በዕላ ብላ በዕላ ይብላ ስቅያስ ከብተ ናውተ ዝበሃል ዓበይቲ ወለድና ብሓጎታትና ኣበይ ስቅያስ እዚ ዓዲ ሃብታም ዓዱ ምዃኑ ብትንቢት እውን ብቀደም ብዓበይቲ ሃብታም ምዃኑ ይግለጽ እዩ። ስለዚ ሲ ሓሙስ ብምዃና ሓሙስ ጠቕላላ ኣይውኩርኒ ተኸባቢት ህዝቢ ልሙድ ቀዳም ወይ ሰንበት ተትኸውን ነራ ምመፀ ዶ ኣይምመፀን ንሓሙስ ኢሎም ድዋ ቀደም ብሓሙስ እዩ ኣብ ሓጎታትና መሪቖም ማፀኒሖም ብኡ ከዓ ንቕፅል ኣለና።
2: ብልጩ መዓልቲ ዕዳጋና ሓሙስ ምዃኑ ሶሉስ ኣብ ዕዳጋ ዕበል ድዋዓለ ኣብ መልቁ ድዋዓለ ቀዳም ኣብ ሻምቆ ድዋዓለ ባሮንቱ ድዋዓለ ክድ ክሳብ ኒኔው ታሕቲ ክሳብ ኣንተረ ዝዋዓለ ቀዳም ናብውዕ ኢሉ ሓሙስ ናብዚ ዕዳጋና ይርክብ እዩ። እስቲል ካብዚ ተገዚኡ ከዓ ዕዳጋ ቀዳም ንመንደፈራ ንእስመራ ንድባርዋ ተር ኢሎም ከዓ ንቀዳም ክርክቡ ካብዚ ዝተገዝኡ ንቀዳም ክርክቡ ውን ዕድል ይረኽቡ እዮም። ስለዚ ንሕና ዕዳጋና ሓሙስ ምዃኑ ብጣዕሚ ፅቡቅ ብልጫ ኣለዎ ይብል ኣለ።
0: ዕዳጋ ማይ ድማ ነቲ ከተማ እውን ከም ዝንቀሳቐስ ስለ ዝገብሮ ኩለን ውሃብቲ ኣገልግሎት እታ ከተማ ኣብ ንጡፍ ስራሕን ዝፅመዳ
2: ናይ ስራሕ ዕድል ንኩሉ ሰብ ክኸፍተሉ ይኽእል እዩ። ዕዳጋ እንተልዩ ውሃብቲ ኣገልግሎት ቤት ቁርሲ ቤት መግቢ ሕክምና ናይ ውልቀ ሰባት ናይ ፋርማሲ ይኹን ናይ መንግስቲ ዕዳጋ እንተልዩ ንዓዲ ዓብ ለውጢ እዩ ደምፅ ኣላ። ምክንያቱ ኩሉ እቲ ናብቲ ዕዳጋ ዝመፅእ ብውሃብቲ ኣገልግሎት ብቁርሲ ብቤት መግቢ ብመደቀሰ ሆቴላት ኩሉ ዝተገልጋሉ ስለ ዝኸውን ነዞም ከምዚኣቶም ንኣመሰሉ ትካላት እውን ዕድል ይፈጥር እዩ። ምክንያቱ እቲ ዝገዝእ ንሎም መዓልቲ ዕዳጋ ትማሊ መፅኡ ሓዲሩ ኣሎ ሎሚ መሰስለጠ ደይከደ እውን ንፅባሕ ክኸይድ ኢሉ ክሓድር እዩ። ስለዚ ውሃብቲ ኣገልግሎት ኩለን ትካላት ክንቀሳቐሳ ክሰርሓ ይኽእላ እዩ እዚ ዕዳጋ እዚ ብምህላው። ስለዚ እዚ ይብል
1: እዚ ምዕባለ ናይ እዚ ምናልባት ሕጂ ከምቲ ቅድሚ ሕጂ ዝነበሮ ኣይኮነን ዘሎ ፆም ስለ ዝኾነ ፆም ረመዳን እዩ ፆም ረብዓ እዩ ከምኡ ስለ ዝኾነ ምእኹት ኮይኑ እዩ ኣይተረኣየንን ኣነ እዚ ዕዳጋ። ምክንያቱ ዝርአ ዘለና ዓለቕልቕሲ ፍርቂ እዩ ንዓይ ሕጂ እቲ ዕዳጋ ምዕሩግ ምዃኑ ካልእ ዕዳጋ ከብቲ እዚ ትሪኦ ዘለካ ዕዳጋ ናይ ዕዳጋ እኽልን ኩዳርን ፅቡቕ እዩ ዘለዎ ማለት እየ። ዕዳጋ ከብቲ ኣብ ማእኸል ናይ ህዝቢ እዩ ዘሎ ዕዱል እዩ መሬት ዝተራገፈ እምኒ ኣለዎ እቲ ዕዳጋ ሲ ዋላ እቲ ኣታዊታት መንግስቲ ክረክብ ተደ ኮይኑ ሓደ ምዕሩግ ዕዳጋ ናይ ከብቲ እንድሕር ረአ ጌርና ኣታዊታትና መንግስትና ይኹን ኩሉ ምዕሩግን እኩብን ይኮነልና።
2: እዚ ተረኪቡ ዘሎ ፀጋ ኣብ ውሽጢ ዓድኻ ካብን ናብን ሰሪሕካ ትነብረሉ ፀጋ ቀሊል ፀጋ ክሳብ ዘይኮነ ተገልጋሊ ኣስተውዒሉ ኣየነይተ ንዕኡ ተገድሶ ክገዝእ ይላቦ እቲ ኣገልጋሊ ወይ ትሸቃጢ ንብሎ ከዓ ብልክዕ ነቲ ህዝቢ መጠነኛ ዝኾነ መክሰብ እንዳረኸበ ነፍሱን ከይጎድአ ስርሑን ከይጎድአ ንህዝቢ እዚ ኣገልግሎት ህዝቢ ዝህብ ትካል ክሳብ ዝኾነ ኣገልግሎት ህዝቢ ክንህብ ካብ ነፍሰይ ጀሚርና በዚ መዓልቲ እዚ ፅቡቅ ኣጋጣሚ እዩ ደጊምና መፅባዕ ክንኣቱ ንደሊ።

0: ትምባል ስለዝመረጸ
1: አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ወይ ጸበል ወይ ህክምና ያምረው ህክምና ሆስፒታል ነው ብራት የነበረበት ሰው ነው።
2: ተጨፈጨፈን አንድም ቦታ ፈቀቅ ማድረግ አልቻለም። አንድ ክፍለ ጦር ያመጣል ያስገባል ይጨፈጨፋል፣ ሌላ ክፍለ ጦር ያመጣል ያስገባል ይጨፈጨፋል።
0: ሰነዳዊት ፊልም አብኤሪ ቲቪ አብዚ መደብ መራሕቲ ስርዓት ብልጽግናን መሰልቶምን ብምስምስ ኣፍ ደገ ባሕርን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ሰንዓፈን ኣልፈን ባሶራን ተቆጣጥረን ክሎስት መንደፈራ ነበር ውግያ ሲደረገ ነበር።
4: ኣርቃን ሲቪል ነው ስራውም ሌላ ነው። ግን ያው ኣልብሰ ኮ የሆነ ኮ
0: ጻድቃን ሲቪል ስርሑ ካል እዩ ፅሩራታት ስለ ዝነበሮ ብኡ ይፅዋዕ።
5: ክሻብ ስመራ ኢና ንኸድ ማለት ሻዕብያ ሰይ ነቃብፆ ኣለና ዝብል መደብ ይኑ ነይሩና ግን ኣይኮነን
0: ትምባል ስለ ዝመረፀ ፅላሊ ኣባላት ብልፅግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀሙን ሰጊሩ ኣሎ።
6: የኢትዮጵያ መከላከያ ሰራዊት ማስጠበቅ ኣለበት የሚባለው ዳር ድንበር
0: ሰራዊት ኢትዮጵያ ክሕልዎ ዘሎ ወደብ ካብዚ ጎቦዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን። ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል።
6: የኢትዮጵያ ብሔራዊ ጥቅም እስካለበት ድረስ ነው ዳር ድንበር።
7: አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን
0: ዓሰብ ዝበሃል ወደብ ክስራሕን ክሰኣልን ከሎ ብፍሉይ ንኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር ክሳብ ኣብዚ ንኸገልግል ተባሂሉ እዩ ተሰሪሑ።
7: ብጀርባ በኩል ግመልም ኣያገኘው
0: ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብኤሪ ቲቪ ረቡዕ 9:25 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብኤሪ ቲቪ።

ዓውዲ ቅብኣ ብዝተፈላለዩ መንገድታት ይዳለዩ። ቅድሚ ናብ ሕብሪ ምልካይ ምብፅሕ እውን ብርሳስ ተጠቂምካ ሓሳብካ ምስፋር ሓደ ካብቲ ልሙድን ዝውትርን ኣገባብ እዩ። ብተወሳኺ ካንቫስ ዘርጊሕካ ካብ ምድላው ሓሊፉ ኣብ ዝተፈላለዩ መፅሓፍትን ሓበርቲ ታቤላታትን እውን ብቕብኣ ተሰኒዩ ክቐርብ ንዕዘብ ኢና። ንሎም ሰሙን እምበኣር ንቕብኣ ኣብ ዝተፈላለዩ ኣጋጣሚታት ምስ ግጥማ ሰኒኮይተረፈ ንዘቐርብ መምህርቲ ኣደሰ ዘሪሁን ዘላሊና ክነቕርበልኩም ሰናይ ምክትታል።

0: መምህር ታደሰ ኣብ ኣስመራ በቢደረጃ ትምህርቲ ድሕሪ ምዝዛምዩ ኣብ 1984-85 ዓ.ም መምህር ኮይኑ ስርሑ ዝፈለመ ንኣስታት 41 ዓመት እውን ኣብ ዓውዲ መምህርና ዝነጥፍ ዘሎ ኮይኑ ካብቶም ኣብ ከባቢኡ ዝዕዘቦም ዝነበረ ቀባእቲ ድማ ንሞያ ቅብኣ ክላልዮ ከም ዝፈለመ እዩ ኣዕሊሉና። መምህር ታደሰ ከምዚ ንዕዘቦ ዘለና ብርክት ዝበሉ ቅብኣታት ክቐብእን ነቲ ካብ ክቱር ድሌትን ኣነቆትን ዝፈልሞ ሙያ እውን በቢግዜኡ ክዕብዮ ከም ዝኽኣለ እዩ ገሊጹልና። ኣብቲ ግዜ ዝስርሖም ዝነበረ ቀብኣታት እውን ብከምዚ ይገልጾም።
1: እዋ ሕጂ ኣብዚ ሕጂ እዋናት እዩ እቲ ኣስማት ጥልቕ ኢሉ ኣብስትራክት ኣርት ገለገለ ኣርት ዝበሃል ነበረ። ሽዑ ንሕና ከምኡ ዝበሃል ነገር የለን። ኩሉ ዝረኸብካዮ፣ ኩሉ ተድንቆ፣ ኩሉ መንእሰይ ዝሰርሖ ማእዳው ከዓ ክሳብ ዘለካ ከምትናቱ ክንዲናቱ ዋላ ኣይፀብቕ ንኩሉ እየ ድፍትን ነይረ ኣነ ሽዑ። እቲ መጀመርያ ስእሎ ከምቲ ኣቐዲመ ዝበልኮ ኣብ ትምህርቲ ናይ ተምሃሮ መምሃራ እናዳሃቡና ካብ መፅሓፍ እናቀዳዕ ኩን ኣብ ጥራዝ ምሕላፍ ነይሩ። ሕጂ ኣብቲ ናይ መጀመርያ ከም ዝብሎ ዘለኹ ብርሳስ እየ ዝጅምር ነረ ድዓር ካብቲ ርሳስ ብላክ ኤንድ ዋይት ወይ ከዓ ፀሊም ርሳስ ናብ ሕብራዊ ርሳስ ጀሚረ ማለት እዩ። ሽዑ እውን ከምዚ ዝብለክ ዘለኹ እቲ ዓቕሚ ነይሩ እቲ ዓቕሚ የለን ወተር ከለር ዝበሃል መፅዩ። ሕጂ እቶም ዓበይቲ ዝስእልዎ ከይድካ ናርእኻ ካትስእል ወተር ከለር ዝበሃል ጀሚረ። ሕጂ እቲ ናይ ማይ ሕብሪ ኣብዚ መምህር ኣብ ዝኾንኩሉ እዋን እዩ ጀሚረ። ቅድሚኡ ዝነበረ ግን በተን ሕብራዊ ርሳስን ብርሳስን ጥራያ ድስእል ነረ። ኣብ ኣዕዋፍ ጥራያ ድበፅ ሕጂ ናይ መጀመርያ ስእል እናተይ ዝነበረ ንሓደ ቃል ናብ ስእሊ ይቕይሮ ነረ። ዕዋፍ ደቀን ናቀለባ ከለዋ ወይ ድረእኹ ሕጂ ስእሊ ክትበሃል ከለዎ ብሓሳብ ዝበሃል እውን ኣነ ቁርተይ ካብ ውፅእ ክብል እንዴ ኣቀዲሙ ዝነበረ ሓሳብካ ከ ናብ ስእሊ ትቕይሮ እምበር ዝረእኻ እዮ ካ ትስእል ዘይነበረ ብስእሊ ዝብል ከሎ እንዲ ኣነ ሕጂ ምናልባስ ትንቢታውያን ክህልው ክእሉ ኮኑ ግን ኣነ እንታይ ልምዲ ነርኒ ዓዋፍ ረጋቢት ገለ ንዕቢ ጎረባብቲ ኮይና ድሓር ክቐልበአን ከለዋ ነተ ረጋቢት ስእል ከልቢ ክተጥቡብ ክእላ ሕጂ ናይ ምስ እንስሳታት ተተሓዘ ድስእል ነረ ካብኡ ሕልፍ ኢለ ግን ናይ መላእኽቲ ከዓ ሽዑዋናት ንመላለ ስለ ዝነበርና ንናይ መላእኽቲ እንታይ ሞ ከም ሓመድ ስኢለዮም ብዝሒ ንክትገልፅ ሽዑ ከም ሓመድ እንዲ ዝበሃል ነይሩ ከምሓመድ እየ ስኢለዮ ናይ መላእኽቲ ሽዑ እቲ ስእሊ ንገንዘብ ኣይኮንካ ንትስእሎ ኣብ ሓደ ገዛ ተጠቂዓ ምስ ረኣየ ሓደ ዝፈትወካ ወይ ሓደ ከምዚ ኣባ ግብረልና ብለካ ትገብረሉ እቲ ሽዑ እንታይ እዩ ከምዚ ይስእል ይኹ ንክብልካ ወይ ስእልካ ኣካል ቦታ ከይዱ ክፀንሓካ ንከምኡ ጥራይ ኢና ንስእሎ ነርና እቲ ናይ ስእሊ ዝበሃል ምስ ግዜ እዩ ምስ ግዜ ናተደለውካ ምስከትካ ነገራት ምስልዎ መቕሸሽ ክቡካዮም ወይ ንክሸጦ ኢለ ዝሰርሖ ዝነበርኩ እዋናት ኣይነበረን።

0: መምህር ታደሰ ካብዞም ንዕዘቦም ዘለና ቅብኣታት ሓሊፉ ኣብ ናይ ገበርን ውሽጢ መፅሓፍትን ዘለዉ ቅብኣታት ኣብ ምድላው እውን ይነጥፍ እዩ። እዚ ማለት ከዓ ምስ ደረስቲ ብምርድዳእ ገላፂ ዝኾነ ምስላዊ ሓሳብ ዝስፍር እዩ። ብተወሳኺ ኣብ ናይ ኣካዳማዊ ትምህርቲ ዝዳለዉ መፅሓፍቲ ዘለዉ ገልፅቲ ቅብኣታት ከከም ደረጃ ትምህርቶም ተሰኒዮም ካብ ዘዳለዉ ሓደ ከም ዝኾነ ይዓሊሉና።
1: ምናልባሻ ምሁራት ዝብልዎ ኣሎ ካብ ሽሕ ቃላት ሓንቲ ስእሊ ዝብልዎ ኣሎ ሕጂ ቶም ደረስቲ ናይቲ መፅሓፍቲ ንዓይ ዝብሉኒ ኣቐዲመ ከምዚ ሕጂ ዝበልኩ ኣብ ትምህርቲ ድም ዝፈልጡኒ ወይ ባህል ዕላል ድም ዝፈልጡኒ ሰኣላይ ከም ዝኾንኩ ምስ ፈለጡ ታቐንዲ ምክንያት ግን ኣብ ክፍሊ ሓፈሻዊ ትምህርቲ ኣብ ተወሰነ እዋን ኣብ ተወሰነ ዓመታት ኮርቲም ከም ኮርቲም ወይ ከዓ ከም ሓደ ኣባል ናይ መፅሓፍቲ ተኣሽሙ ኮይነ ኢላስትሬተር ኮይነ ምስቶም ዓበይቲ ሰኣልቲ ኣስማቶም ንምጥቃስ ምናልባት ኣርካናት ዓበይቲ ሰኣልቲ ኣፈወርቂ ወልዱ፣ ሚካኤል ኣዶናይ፣ ብርሃነ ኣዶናይ፣ ዳልምባ ፀሓየ፣ ነብሳይ መሓራ፣ ትርሓሲ እያሱ፣ ኤልሳ ኪዳነ ካልኦት ምናት ብብዙሓት እነዚኣቶም ኣብኡ መመፂና እተዝውሃበና ዓይነት ናይ ብሄራት ብምሉነት መፅሓፍቲ ኣብ ተወሰነ እዋን ንስእል ነርና። ቅድሜና ዝስእሉ ኣይነበሩ ማለት እዩ ወይ ብድሕሪና እውን ዝስእሉ ኣይነበሩ ማለት እዩ ኣይኮኑ ግን እዚኣቶም ሰባት እዚኣቶም ብሓንሳብ ኮይና ንሰርሕ ነር ሕጂ ኣብኡ ሰርሕ ከም ይፈልጡ እቶም ሰባት ካልእ እውን ብተፈላለየ ምክንያት ዕላል ነይርዎም ክኸውን ከምዚ ከምዚ ኣለና እሞ ትስእልልና ዲኻ ብ ሕጂ ኣብዚ ኩሉ ሰብ ክርድኦ ዘሎ ናይ መፅሓፍ ወይ ናይ ገለ ክስእል ከለካ ኣርቲ ብሪፍ ወይ ከዓ መግለፂ ኣሎ ብፅሑፍ እዮም ዝቡኻ ከምዚ ከምዝግበሮ ሞ ድሓር ከምዚ ከምዝብሉካ ናብ ክፍሊ ሓፈሻዊ ትምህርቲ ከይድ ከለኹ እቲ ዝሰኣልናያ ቅድም ብርሳስ ምሰኣልናያ ኳሊቲ ኮንትሮል ወይ ከዓ ፅባቐ ዝቋፃፀሩ ምስ ረኣዩ ወይና ነድምቆ ሕጂ ኣብ ብከምኡ ዝረኣዮም ሰባት ዝብልኒ ሕጂ እቶም ሰባት ኣብቲ መፅሓፍ ሰኣልና ዝብሉ እቲ ሽሕ ቃላት ወይ ሓንቲ ምዕራፍ ዝገብርዋስ ብሓንቲ ስእሊ ክገልፅዋ ደልዮም እዮም ንከምኡ እየ ሕጂ ኣነ ካእስእለሎም ተፈላለየ ደረሲ ተፈላለየ ስእልታት ስኢለሎም ኣለኹ።

0: ሓደ መጽሓፍ ቃላት ጥራይ ዘይኮነ ዝተፈላለዩ ገለጻ ሳኣል ምስፋር ናቱ ጥቕሚ ኣለዎ። እዚ ማለት ከዓ ካብ ሽሕ ቃላት ሓንቲ ስእሊ ጌርካ ምግላጽ ክበልጽ ከም ዝኽእል ይገሊጹልና። ንኣንበብቲ እውን ኣገዳስነት ኣለዎ።
1: ኣዎ ፅሑፍን ሕጂ ፊልሚ ኮይኑ ንርኣዮም ከም ንዓይ ከም ዝርዳእኒ እቲ ፅሑፍ ብፊልሚ ከም ዝረኣየ ምኾኖ ማለት ስእሊ ምስ ረኣዩ ንዓይ እውን ሓንቲ ካብታ ሰኣላይ ክኸውን ዝገበረ ና መፅሓፍቲ ዝስእሉ ዝነብሩ ሰባት እዮም። ሕጂ ኩላህና ክንርድኦ ዘለና ኩሉ ሰብ ኣብ ውሽጡ ኩሉ ተኽእሎታት ኣለዎ። እንታ ደ ኣይትፍልሊ ሸልፍታት እንተ ደ ሃሉ ኣብ ሓንጎልና ናይ ዝተፈላለዩ ዓይነት ክእለት ዓይነይቲ ፋይል ኣውፂኻ ካ ትጥቀመላ እዩ። ኣነ ንበይነ ፍሉይ ኮይነ ወይ ተኻልእ ብንበይኑ ፍሉይ ኣይኮነን። ሕጂ ብብዙሕ ነገር ክትምነ ትኽእል ትኽእል፣ ግን እተን ፋይላት ኣውፂኻ ንዓኣተን ትጥቀመለን። ከምዚ ላይብረሪ ከይድካስ ብምሉፍቲ ላይብረሪ ዘሎ መፅሓፍ ኣይኮንካ ተንብቦ። እንታይ ደኣ ካ ትገብር ታተድልየካ መፅሓፍ ትወስድ። ሕጂ ካብቲ ኣብ ውሽጥና ዘሎ ተኽእሎ ሓንቲ ምስ ሰሓበትና እንታይ ይብል ኣነ ቆልዕት ክኸዱ ከለዉ ሲ ገለ ታተን ኣበልከያም ከለካ ገዲፎም ኻ ንድሕሪ ይጥወ ኢለዎ። ካብዚኣ ሲ ንሕና ኣይነፅንዖ ንኸውን እምበር እቲ ሰብ ምናልባሽ እቲ ቆልዓ ዕብሉ ዝበለ ማእከላይ ነይሩ እተኮይኑ ድምፂ ደርፊ ደፍእ ቲ ቆልዓ ሲ ናይ ሙዚቃ ተኣሽሙ ኣሎ ኣነ ምበልኩ ንዓይ ካ ሕጂ ዓበይቲ ሰኣልት እየ ዝርኢ ነይረ ስራሐይ እናኸትኩ ቅድሚ ከቀባብለኩም እየ። ሕጂ ሓንቲ ነገር ክትሰርሕ እንተ ደኣ ዘሎ ኮንካ ነቶም ዝሰርሑ ብትሕት ኢልካ ቀሪብካ ኣብ ትሕቲኦም ኮንካ እስካላ ደይቦም ክስእሉ ከለዉ ተቐብሎም ኮፍ ኢልካ ትርኢ እዚኣ ብኣቕብለና ብሉካ ብኸም ኢኻ ኣታሽ ትገብር። ሕጂ እቲ ነቲ ስእልታት ንዛርበሉ ዘለና ከምዚ ኣቐዲመ ዝበልኮ እዩ ኣነስ

ጥቕሙ ናይቲ ስእሊ ነቲ ፅሑፍ ኣብ መንጎ ፅሑፍ ክኣቱ ከሎ ነቲ ኣቐዲምካ ኣቢብካያ ዘለካ ፅሑፍ ኣብ ምዕራፍ ክትመፅእ ከለካ ስእሊ ተሰኒዮ ሞ ብስእላዊ ይርአዮም ኣሎ ከም ተንቀሳቐሲ ፅሑፍ ይገብረሎ ነቲ ፅሑፍ ኢለ ዝሓስብ

ብቐባእቲ ዝዳለዉ ቅብኣታት ሓንሳብ ምስ ተዳለዉ ዘይድጎሙ ብምዃኖም ካብ ሓደ ሰብ ንላዕሊ ንሓንቲ ቅብኣ ክውንን ዘሎ ተኽእሎ ጸቢብ እዩ። ነዛ ኣብ ግምት ብምእታው እውን መምህር ታደሰ ዝተፈላለዩ ፖስት ካርድ ብምድላው እዩ ስራሓቱ ናብ ብዙሓት ከም ዝበፅሕ ገይሩ ከዳሉ ዝጀመረ። እዚ እውን ሓንቲ ቅብኣ ናብ ብዙሓት ክትበፅሕ ዘኽእል ምዃን እዩ ዝገልጽ። ብተወሳኺ ካብ ሃገርና ወፃኢ ብብዝሒ ናብ ብዙሓት ሃገራት ክባፃሕ ዘለዎ ተኽእሎ ልዑል ምዃን እዩ ኣዕሊሉና።

0: መምህር ታደሰ ካብዚ ክግለፅ ፀንሐ ናይ ቅብኣ ስራሓት ብተወሳኺ ንቕብኣ ብቕርፃ ሰኒኻ ሓሳባትካ ምንፅብራ እውን ይሰርሓሉ እዩ። እዚ ከዓ ኣብ ዝተፈላለዩ ካርኒቫላትን ሃገራዊ በዓላትን ብብዝሒ ምስ መሳርሕቱ ብምዃን ይነጥፈሉ ከም ዝነበረ ይዕሊሉና።
1: ከምቲ ኣቐዲሞ ዝበልኩ እዩ ሓደ ኣድናቕ እንድሕር ኮንካ ወይ ሓደ ንሓንቲ ተኣሽሙ ንሕላ ኣለካ ስእልን እዚ ቀዲምና ንብሎ ፀንሕና ናይ ስካላፕቸርን ማዕረ እዩ ዝኸይድ ክልቲኦም ሲ ፈላለዩካ ነፃፂልካ ትሪኦም ኣይኮነን። ኣቐዲምካ ነቲ ምናልባሽ እዞም ነደፍቲ ገለ ክንሪኦ ከላስ ነዲፎም እዮም ንህንፃ ኢንጂነራት ኣብ ወረቀት ምስ ገበርዎ ዳሓር ናብ ህንፃ ዝቕይርዎ ሕጂ ስእሊ ከዓ እቲ ንብሎ ዝፀናሕና ከዓ እቲ ናይ ካርኒቫል ስራሓት ከምቲ ኣቐዲሞ ዝበል ክነበርኩ ኣብቲ መምሕዳር ኣብ መምሕዳር ኣባሻውል ኣብኡ ናተይ ገዛይ ኣብ መምሕዳር ኣባሻውል እቶም ሰኣልቲና ንበሃል ሰባት ተፀውዒና ከምዚ ከምዚ ክሰሪሑኹም ሕጂ ኣብዚ ናይ ካርኒቫል ሰብ ክርድኦ ዘለዎ ኣቐዲምካ እንታይ ትሰርሕ ትበሃል ወይ ነቲ እዋኑ ዝነበረ ጥቕሲ ይሕበረካ እሞ ስኢልካ ምስ ኣቕረብካ ምስ ሓለፈት ኢኻ ትስእላ ስቕኢልና ኣይኮነን ሕጂ ኣብ ካርኒቫል ንከይዱ ሰብ ሲ እቲ ብድሌቱ ቀይኑ ይኮነን ስእል ምስ ኣቕረብካ እቲ ንድፊ ኣብ ማዘጋጃ ቤት ከይድካ ተቕርቦ እንታይ እንታይ መሳርሒ ድልየካ ተቕርቦ ቤናይ ይጥመት ቤናይ ዓይነት ይጥመት ነቲ እዋን ዘሎ ናይቲ ካርኒቫል ናይቲ ዓመት ምረት ይሰርሕ ድዩ ኣይሰርሕን ነዚ ምስ ሓለፍካ ትሰርሖ ሕጂ ሰኣልቲ ተባሂልና ኢና ፀውዕና ሕጂ ኣነ ዝከረኒ ኣብ ኣባሻውል ምሕዳር ኣባሻውል ኣብ 3-4 ኣመሓደር ትኸሎ እዩ እቲ ሓደ መሓዳሪ ስራሕካ ምስ ርአየ ነቲ ሓደ ንመሓላለፈካ እዩ ሕጂ ኣብቲ ናይ ኣባሻውል ንሰርሑ ነበርና ሰለስቴና ኣጋጣሚ መምሃራ ኢና ነር መምህር ቤነ ዝበሃል ምሳይ ነይሩ እንደገና ሃመር ሙሴ ተኽለ ዝበሃሉ ነሮም እዚኦም ሰለስተና ኮይና ብሓንሳብ ንሰርሕ ነርና ኣብዚ ግን ክርድኦ ዘለዎ ሰብ ነቲ ካርኒቫል ንሕና ክንሰርሑ ከለና ንሕና ዳ ኢና ሰኣልቲ ንበሃለሉ ነርና እምበር ኣፋግሮ ነይሩ ሓደ ናይ ሙሴ ዝበሃል ኣብ ሽማቦ ቅሬታ ኣብ መደበር ዘሎ ነቲ ንሕና ዝብሎ ዘለና ብሓፂን እዩ ደውፅ ኣለና ቀዲሙ ብርሳስ ስኢልና ሳሃብናዮ ብሓፂን ነውፅኦ ንሕና ሽዑ ነቲ ቅርፃ ብስብኞ ንገብረሉ ወይ ኣበ ጀዲድ ንሸፈኖ ዳሓርቲ ድለ መልክዕ ከዓ ንረኽዮ ሕጂ ተፈላለዩ ኢና ነውፅኦ ነዛ ምናልባሽ ትሪኦ ትኾኒ ነዛ ጨርሒ ኣሎ ሓርገፃት ነይሮም ኣግማል ኣሎ ብብዙሕ ዓይነት ናይቲ እዋን ዓመተ ምህረት ዘድለ ዝነበረ ተወዳዲርካ ንዑኢና ንሰርሕ ነር ሕጂ እቲ ጥቕሚ እንታይ እዩ ቅርፃ እንትሕልክኢልካ ተቐሪፁ ጥራይ ጠጠ ከይብል ቅብኣ የድልዮ እዩ ኣና ይቅድም እዩ ትሕቶ ኣና ይትቅድም ኩሉ ነገር ኮ ከምቲ ኣቐዲመ ዝበልኩ እዩ ኣብ ሓንቲ ጠጠው ኢልካ ነቲ ሓንቲ ጥራይ ክትዕብያ ትኽእል ትኸውን ግን ምስኡ ዝኸይድ ጨናፍር እንተደ ኣሎ ነቲ ጨናፍሩ ከዓ እናገፈፍካ ብሓንሳብ ናሓወስካያ ተኸትካ ይዳሓሽ ሕጂ ቅርፃት ጀሚርና ካብቲ ዝብሎ ነበርኩ ምስ ቀረፅናዮ ግን ሓደ ውድእ ነገር ብስምኞ ጥራይ ምሸፈንካ ነቲ ዓስከረ እንታይ ይኹመስል ትሪእዎ ትኾኑ ፍቲ ስእሊ ዳሓር ግን ውድእ ኣሎ ውድእ ኣብ ከተማ እናዘሮ ከሎቶ ትሪዮ ሕጂ ዝበዝሐ እዋን እቲ ቅርፃን ቅብኣን ብሓንሳብ እዩ ዝኸይድ መን ቅድም ከከምቲ ኣሽሙ ቅብኣ ጥራይ ቀዲምካ ንቅርፃት ዝወዝ

መምህር ታደሰ ነዞም ተሳንዮም ዝኸዱ ሙያታት ኣጣሚሩ ዝኸይድ ብምዃኑ ክሳብ ሕጂ ብርክት ዝበሉ ዕዮታት ከበርክት ክኢል እዩ። ኣብ ናይ ታቤላታት ዘድልዩ ቅብኣታትን ጽባቐ ጽሕፈትን ዝተሰነዩ ስራሓት እውን ኣይገድፎምን። ከምዚ ንዕዘቦ ዘለና ብርክት ዝበሉ ናይ ትካላትን ኣብያተ ትምህርቲ ታቤላታትን ከዳሉ ክኢል እዩ። ነዞም ታቤላታት ምድላው ጻዕሪ ምስ ዓቕሊ ኣሳኒኻ ዝስራሕ ከም ዝኾነ ይገሊጹልና። ምክንያቱ ዝበዝሐ ግዜ ኣብ ዝለዕለ ቦታ ዝስቀሉ ብምዃኖም ተንጠልጢልካ ትስርሓሉ ኩነት ዝበዝሕ ብምዃን እዩ። በዚ መዳይ ጥንቃቐ ሰኒኻ ክትዓይ ዘገድድ ምዃን እዩ ካብ ተመክሩ ዘካፈለም።

0: መምህር ክንብል እንከለና መራሕን ኣማእዛንን ጥራይ ዘይኮነ ንመፃእ ወለዶ ዝሃንፅ መሃንድስ እዩ እንተበልና እውን ምግናን ኣይኮነን። በዚ መዳይ መምህር ታደሰ ነዚ ናይ ቅብኣ ክእለቱ ንተምሃሮ ብዝስሕብ መንገዲ ተጠቂሙ ኣማእዛንን ሓባርን ኮይኑ ኣብ ዝተፈላለዩ ዛዕባታት ኣተኪሩ እዩ ቦለንቱኡ ዘዳሉ። ኣብዞም ደዳልዎም ቅብኣታት ዝተፈላለየ ገላፂ ግጥምን ካልእን ፅሑፋት ኣሰኒዩ ብምስሊ ንሓሳቡ ዝገልፅ ብምዃኑ ፍሉይነት ዝህቦ እዩ።
1: እንታይ ድብል ሕጂ ኣነ መምሃራን ኢና ከም መምሃራን ንዛርብ ኢና ገለ ንብሎም ኢና እጂ ትተዓባብያካ እዩ። ኣነ ኣብ ሓደ ገዛውቲ ሓንቲ ፀርፊ ሒዘ ተዓብየ ምሳይ ስለ ዝዓብየት ክገድፋ ይክእል እ ገለ ኢሎም ተፀሪፎም መምሃራን ሽዑን ሽዑን ከይደ ነቲ መምህር ከምዚ ከም ዝብሉ ካለዎ ተምሃሮ እኳ እንተ ዘይበልክዎ ብስእሊ ገይረ እቲ መምህር ነቲ ተምሃራይ ዝበሎ እቲ ተምሃራይ ዝሓርቆ ይጥቃዓ። ከም ኣብነት ሓደ እዋን ናብ ሽሙቲ ቦታ ከይገደፍና ሓደ መምህርሲ እዱግ ኣድጊ ናበለ ኩላህና ኢና ንብላ ንዑ ጥራይ ዕጀብሎ ክኮንኩን ኣብ እዋን ድሓር ጌጋ ምስ ዝኾነ ኢና ንገድፋ ነርና ከምኡ እናበለ ሞ ከም ሰበሎም ሓደ ቆልዓሲ ኣድጊ ኢልኒ ገለ ናበለ ክዛርብ ምሰማዕ ክዎ ኣብታ ትመፅእ ዘላ ሰሙን ሓደ ኣድጊ ናብ ኦፊስ እናኸደ ሰኢለስ ዳይረክተር ኣሕዋት ኣለዉ ካኢሎ ምንም ኣላለየኒ ትብል ገይር እየ ነቲ ተምሃራይ ፀውዐ እዚኣታ ሓደ መዓልቲ ዝበልካ እያ ካኢል እየ እቲ መምህር ሽሙ ካብ ምግላፅ ሽዑን ሽዑን ገዲፍዋ እቲ መምህር ተምሃሮ እውን ከምኡ ገበር ተምሃሮ ዕጂ ዚ ተምሃሮ እንታይ ዝበሃል ቀደም ንሕና ክንምሃር ከለና ነበረ ዲቢዛ ተሰፊዩ ምስ መፀ ኣይተፅውቦን ኢኻ ወይ ሰልዲ ዘይነበረና ድ ኮይኑ ወይ ሕጂ ንብሎ ዘላ ፋሽና ደ መፀ ድ ኮይኑ ብሙሉእ ኢኻ ትገብሮ ሕጂ ግን ምስ መፁ ነቲ ስረ ሳብ እግሮም ዘፅብብዎ ከተውፅኦ ሕጂ ክሰሓበለ ኢኻ ትብሎ ንከምኡ ዝኣመሰለ ሕጂ እቲሶም ዝገብርዎ ኣብቲ መታን ክጋገይቦስ ካብ ኣብ ገዛ ከትኩም ኣምልቕ ተብልዎስ ንከምዚ ዝብል ኣብ ግዜ ኣብ እዋን ፈተና እታ ክላስ ገዲፎማ ድወፁ ድሓር መዓልቲ ዋጋ ከም ተኽፍሎም ክላስ ገዲፎማ ድወፁ እንተለዉ ዋጋ ከም ተኽፍሎም ብስእልን ብፅሑፉን ከምኡ እውን ኣብ ገለገለ መፅሓፍቲ ዝረከብክዎ ንሓንጎሎም ዘዛኒ ነዚ መስርሕዎ ሽልማት ክበኩም እየ ዝብል ዝተፈላለዩ ዓይነት ሕቶታት ኣብኡ ጥቃዕ። ብተወሳኺ እቶም ተምሃሮ ናባይ ይመፁ እዮም ሕጂ ሰብ ካብ ሰብ ፈላለኸውን ኣነ ድሰኣልክዎ ዝነቐፈኒ እንዳ ሓዲገ ንፅባሕ ደቋርፃ ኮይነ ተጋጊ ማለት እዩ ከምቲ ኣቀዲሞ ዝበልክዎ ኣነ ብሰራሕ ክዎ ሰብ ክርእየለ የደሊ

0: ኣብ መወዳእታ እምበኣር መምህር ታደሰ ነዞም ክንገልፆም ዝፀናሕና ስራሓት ብተወሳኺ ናይ መምህርና ስርሑ ዘዳለዎም ብምዃኑ ሞያታት ምብዛሕ ዘለዎ ጥቕሚ ብከምዚ ዝስዕብ ይገልፅ።
1: ኣብ ቤላቤሎ ኣይቲ ኣብቱን ኢካ ንሕብ ሞያ ንዓይሲ ግዜ ዝበሃል መጥፊኢ ግዜ ጠፊእኒ ከም ዝበሃል ኢሎሞ ኢላታ ንክብል ናልባሽ ኣብዚ ዛረብሞ እቶም ዝሰምዑኒ ተኣሽሙ ገብሮ ክእል ንዓይ ግዜ ኣዝዩ ወርቂ ንዓይ ነይሩ። እቲ ሓንቲ ናተይ ንተምሃረይ ዋላ ድሎም ዕረፍቲ ማለት ስራሕ ምልዋጥ ዳኣ እምበር ኣብ ዓለት ኬትካ ምድሪ ቀርሳ ኣይኮነን ነ ምናልባሽ ተምሃረይ ሰምዖ ተሎ ረስቲ ሚኒስ ቸንጅ ኦፍ ወርክ ጥራይ ድሎም ነር ራስቲ ክትዕርፍ ኮንካ ኮፍትብል ትኮንካ ትምህርት ኣለካ ኢለየ ድዛርቡ ኣነ ክዕርፍቲ ኮይነ ከንብብቲ ኮይነ ስእል ክስእል ተፀኒሐ ካልእ ነገር ናይ ኢደ ጥበባ ትሰርሕ ናይ ዕረፍቲ እንታይ እዩ ካብቲ ዝነበሩ ኮ ናብ ካልእ ሽፍቲ ለዊጥካ እታ ንዓኻ ኣትክም ደበለትካ ወይ ትገዛ ትክም ደበለካ ውፅኢ ኢልካ ናብ ካልእ ቦታ ከድካ ምስራሕ ሕጂ እተተፈላለየ ሞያ ምስራሕ ሲ ንዓኻ ፍሱሕ ኮንካ ንክትነብር ሕጉስ ኮንካ ንክትነብር እንደገና ኣብ ዝኾነ ቦታ ከ ኣይትጋየሽን ኢኻ ማለት እዩ ብዝተፈላለየ ሞያ ስለ ዝፈጡካቶም ሰባት ዝበዝሕ ኣብ ቦታታት ንዓይ ታ ሽም ታሒዝያ ዘለኹ ሽም ታ መምህር ፅበቕት እያ ኣብ ተፈላለየ ቦታ ኣብ ዝምህረሉ ዝነበርኩ እዋን ግን ከም መምህር ኣይፈልጡን እዮም ሓካይ ምስ ሓካይ ከይድ ምስ ከፍሊ ዕርሻ ዝነበሩ ከይድ ምስ ገለ ከይድ ኣቀድማ ኣቢለ ድረሳዕክዋ ኣብ ገጠራት ክምህር ከለኹ ተምሃሮ ናይ መሸማዕ እዋን ነሩ ኣብ መሸማዕ ሲ ስእላ ሕጂ ኣነቲ ሕንፃፃ ጥራይ ስእ እቲ ውሽጢ ድርከምኦ ግን ኣነ ሕጂ እንተትኸውን ምስ ዘለኹ ፍልጦ እንተትኸውን ተና ሰባት ኣበይ ህልዋ የ ድብ ነረ ኣብ ከባቢ ዓላ ሰሳሕ ዝበሃል ቤት ትምህርቲ ምህር ነረ ሕብሪ ስለ ዘይነበረና ቆፅሊ ተፈላለየ ሕብሪ ጀፊዕኹም ኣምፅኦ ዝብሎ ብኢና ንለኽዮ ኣብ ንግደተን ከይተረፈየ ናብቲ ናይቲ ህድሞታት ተኣሽሙ ዝስእላ ነ ሕጂ እንታይ እዩ ተምሃራይ ዝኾነ ሰብ በዚኣ ክላወዱ ክልስ ተበገስ ጥራይ እምበር ተበገስ ጥራይ ድልየ ተሃልዎ እምበር ዝኾነ ነገር ዘይከኣል ነገር የለን ዝኾነ ነገር ዘይከኣል ነገር ከተፀብቕ ኣይትኽእል ትኸውን ክንቶም ክኢላታት ዓመታት ወሲድካ ክትገብሮ ትኽእል ትኽበም ግን ንስኻ እንታ ክትገብር ኣለካ ክትብገስ ተበግሶ ጥራይ ኩሉ ሃና ትፈለየና እምበር ኩሉ ኣብ ውሽጥና ኣሎ ሙዚቀኛ ውሽጥና ኣሎ ሰኣላይ ውሽጥና ኣሎ ደረሳይ ውሽጥና ኣሎ ኩሉ ነገር ግን ነነይቲ ውፅኢና ነነይቲ ኸንዕብያ ከመይ ንግበር እንደገና ኩሉ ግዜ እንታይ ተፀመምቲ ከዓ ክንከውን ኣለና ኩሉ ግዜ እንታ ክትገብር እንዳሕር ኮፍ ኢልካ ናይ ኮፍ ትብል ትኽእሎ ኣለካ ኮይኑ ኣብ ኩሉ ዕውት ክትከውን ትኽእል ኢኻ እንተዘይኮነ ግን ናይ ኮለል ትብል ትኸውን ኣብ ኮለል እውን ዘይርከብ ነገር የለን ማለት ኣይኮንኩን ግን ተፀመም ሓንቲ ነገር ኣብ ድሌት ካ ተብፃሕ ትኾንካ ንነዊሕ እዋን ኮፍ ኢልካ መፅናዕቲ ክትገብረላ ኣብ ውሽጣ ክትሰርሕ ክትዋሳእ እንተለካ ዓውት ክትከውን ኢኻ ብሎ

እዙ ሰላምታና ተቐበሉ ፈኖን ኣብ ምክትታል እትርከቡ ዝኸበርኩምን ዝኸበርክንን ተኸታተልትና ከመይ ትውዕሎም ፍርቂ መዓልትን ፈረቓን ኣኺሉ ንሎሚ 28 ሓምለ ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ኤፍረም ግደ ንምክትታልኩም ብኽብሪ ንዓደምኩ ኸዓ ብቐንዲ ኣርእስተ ዜና ፍልም ፈስቲቫል ኤርትራን ነበርቲ ሃገራ ስካንዲኔቪያ ብከተማ ስቶክሆልም ብልዑል ማዕርግ ተዛዚሙ ኣብ ንዞባ ሓመልማሎ ትካላት ጥዕና ንምምዕባልን ዝህቦ ኣገልግሎት ንምሕያልን ተዘትዩ ሓደጋታት ተሽከርከርትን ሳዕቤናቱን ንምክልኻል ተጠቀምቲ ጽርግያ ሕጋጋት ትራከፊ ከኽብሩ ጻውዒት ቀሪቦም ብሪጣንያ ንዩክሬይን እትገብሮ ወተሃድራዊ ደገፍ ብዝለዓለ ከም እትቕጽሎ ኣፍሊጣ ሶርያ ምስ እስራኤል ጸጥታዊ ስምምዕ ክትፈራረም ድሌት ከም ዘለዋ ሓቢራ ኣብ ፓኪስታንን ኣፍጋኒስታንን

0: ብዝጥቕስ ሓደጋታት ዕለቕለቕ ሰብኣውን ንዋታውን ክሳራ ወሪዶም ጽንዓትና ዋሕስና ብዝብል ቴማ ንኣርባዕተ መዓልትታት ብውዕዉእ ሃገራዊ ወኒ ክካየድ ዝቐነየ መበል 28 ፈስቲቫል ኤርትራውያን ነበርቲ ሃገራት እስካንዲኔቭያ ብሰንበት 26 ሓምለ ኣብ ከተማ ስቶክሆልም ተዛዚሞም ናይ ሎም ዓመት ፈስቲቫል ሙያዊ ኣስተምሮታት ስእላዊ ምርኢት ባህላውን ስነ ጥበባውን መሰናድኦታት ሰሚናር ኣብ ህሉ ኩነታት ቁሸት ማሕበረኮማት ከምኡውን ካልእ ኣዘናጋዕን መሃርን ትሕዝቶታት ዘጠቓለለ ነይሮም ኣብቲ ካብ መላእ ሃገራት ስካንዲኔቭያን ካልኦት ሃገራት ኣውሮጳን ዝመፁ ዜጋታትን ዕድመ ዝተገብረሎም ኣጋይሽን ዝተረኽብሉ መዛዝም ስነ ስርዓት ጸሓፊት ኣዋሃዲት ሃገራዊ ሽማግለ በዓላት ወይዘሮ ጽገረዳ በርሀ እቲ ሃገራዊ ምትእኻብ ብዕዙዝ ተወፋይነትን ተሳታፍነትን ኩላተን ውዳቤታት ማሕበረኩማትን ከተማታትን ዕውት ክኸውን ከም ዝኽኣለ ብምጥቃስ ምስጋና ኣቕሪባ ኣምባሳደር ኤርትራ ብሪፓብሊክ ኢጣልያን ተንቀሳቓሲ ኣምባሳደር ራብ ሽወደንን ኣቶ ፍስሓፅን ጴጥሮስ ንተሳተፍቲ ኣብ ህሉ ኩነታት ሃገር ዞባናን ዓለምን ከምኡውን መንግስቲ ኤርትራ ማሕበራዊ ፍትሒ ንምንጋስ ሒዝዎ ዘሎ መደባትን ገስጋሱን ብዝምልከት ህዝባዊ ሰሚናር ኣካይዶም ሓላፊ ቆንስላዊ ጉዳያት ኣቶ የማነ ገብረ ኺዳን ብወገኑ ንስሉጥነት ቆንስላዊ ጉዳያት ህዝቢ ክኽተሎም ኣብ ዘሎም መምርሒታትን ኣገባባትን ዘተኮረ መብርሂ ሂቦም ኣብ መወዳእታ ፈስቲቫል ንምዕዋት ኣበርክቶ ንዝገበራ ውዳቤታት ማሕበረኮማትን ካልኦት ኣካላትን ናይ ምስጋናን ኣፍልጦን ወረቐት ምስክር ተዓዲሎም መበል 28 ፈስቲቫል ኤርትራ ንበርቲ ሃገራት ስካንዲኔቭያ ካብ ኤርትራ ዝኸደት ጉጅለ ባህሊ ብዘቕርበቶ መደብ ደሚቑ ነይሩ ኣብ ንኡዞባ ሓመል ማሎ ትካላት ጥዕና መደባተን በድማዕነት ንኸተግብራን ብውጥን ክሰርሓን ዝዓለመ ወከልቲ ህዝቢ ዘተሳተፍዎ ዘተተወዲቦም ኣብቲ ብ25 ሓምለ ዝተኻየደ ርክብ ሓላፊ ትካላት ጥዕና ኣብቲ ንኡዞባ ነርስ ኤልያስ የማነ ህዝብን ትካላት ጥዕናን ዘይነጻጸሉ ኣካላት ብምዃኖም ተራናበርክቶን ህዝቢ ክዓዝዝ ኣዘኻኺሮም ምስራሕ 3 ክፍልታት ዘለዎ ሓድሽ ህንፃ ኣብ መደበር ጥዕና ግዝግዛ ከምኡውን ኣብ ማእከል ጥዕና ሓመል ማሎ ዝተገብረ ህንፃዊ ምትዕርራይ ገለ ካብቲ ህዝቢ ብገንዘቡን ጉልበቱን ዝተሳተፎ ንጥፈታት ከም ዝኾነ ብምጥቃስ ተመሳሳሊ ተበግሶታት ክሕይል ፀዊዖም ኣብቲ ኣጋጣሚ እናበረኸ ሳላ ዝመፀ ንቕሓትን ኣፍልጦን መልከፍቲ ሕማም ዓሶ ናብ ትሕቲ 2 ካብ 1,000 ርኽበት ሕማም ቲቪ ድማ ብኣስታት 26 ሚእታዊት ከም ዝጎደለ ከምኡውን ሕርሲ ኣብ ትካላት ጥዕና 89 ሚእታዊት ከም ዝበፅሐ በሪሆም ተሳተፍቲ ኣብ መወዳእታ ኣብ መደበር ጥዕና ግዝግዛ ፀዓቂ ተገልገልቲ ስለ ዘሎ ናይ ሞያውያንን ቀረብ መድሃኒትን ወሰኽ ክግበር ኣብ ገዛ ናይ ምሕራስ ተሪዮ ንምውጋድ ተራ ማሓደርትን መሻርክትን ክብክብል ቀፅሪ ዘይብለን ትካላት ጥዕና ክስርሓለን ከምኡውን ኣገልግሎት ፀዓት ዘይብለን ክማልኣለን ተላብዮም ሓላፊ ጨንፈር ሚኒስትር ጥዕና ዞባዓን ሰባ ዶክተር ሄኖክ ፀሃየብ ዝሃቦ መዛዝም ቃል ኣገልግሎት ጥዕና ንምስፋሕ ብዝካየድ ዘሎ ፃዕሪ ኣብ ደረጃ ምምሕዳራት ከባብን ዓድታትን ወሪዶም ዝሰርሑ ኣጋር ሓኻይም ናይ ምስልጣን መደባት ክሳብ ዓመተ 2030 ብስፍሓት ክስርሓሉ ምዃኑ ገሊፆም ሓደጋታት ተሽከርከርትን ሳዕቤናቱን ንምክልኻል ተጠቀምቲ ፅርግያ ሕጋጋት ትራፊክ ከኽብሩ ፃውዒት ቀሪቦም ወኪል ኤሪና ዮናታን የዕብዮ ዘዳለዎ ፀብፀባ ኣሎ ኣርሴማ ስሞሮም ከተቕርበልናዮም
1: ሓደጋታት ተሽከርከርትን ሳዕቤናቱን ንምክልኻል ተጠቀምቲ ፅርግያ ሕግታት ትራፊክን መምርሒ በዓል መዚ መጓዓዝያ ምድርን ከኽብሩ ፃውዒት ቀሪቦም ኣዛዝ ፖሊስ ትራፊክ ዞባ ማእከል ሜጀር ሃብ ተገብሩ ነቲ ፃውዒት ዘቕረበ ኣብ ቀዳማይ መንፈቕ 2026 ንዝተመዝገበ ጥሕሰትን ሓደጋታት ተሽከርከርትን ኣመልኪቱ ንኣገልግሎት ዜና ኤርትራ ኣብ ዝሃቦ ሓበሬታ እዩ ካብ ወርሒ ጥሪ ክሳብ ወርሒ ሰነ ናይዚ ዓመት 41,463 ተሽከርከርቲ ብምጥሓስ ሕጊ ከም እተኻሰሳን ከከም ዝፈፀሞ ጥሕሰት ብጠቕላላ ልዕሊ 7.5 ሚልዮን ናቕፋ ገንዘባዊ መቕፃዕቲ ከም እተበየነለን ገሊፆም ንሓደጋታትን ሳዕቤኑን ብዝምልከት ብዘጋጠመ 1327 ሓደጋታት ተሽከርከርቲ 28 ሰባት ክሞቱን ከለዉ 356 ቀሊልን ከቢድን ጉድኣት ከም ዝወረዶም ኣብ ንብረት ድማ ኣስታት 10 ሚልዮን ናቕፋ ዕንወት ከም ዝሰዓበ ሓቢሮም ቀንዲ ጠንቂ ሓደጋታት ተሽከርከርቲ መስተሰቲኻ ምምራሕ ኩትር ናህሪ ርሕቀትካ ዘይምሕላው ከምኡውን ምልክታት ትራፊክ ዘይምኽባር ከም ዘጠቓልል ዝጠቐሰ ሜጀር ሃብተ ብሽክለታታት ናብ ቻርጀር ዝቕይሩ ዘለዉ ከምኡውን ኣብ ዘይተፈቕደሎም ንጥፈት ዝተዋፈሩ ወነንቲ ኮድ ሓደ መካይን ካብ ዘይሕጋዊ ስራሕ ክቕጠቡ ኣተሓሳሲቡ
0: ኣብ ንኡዞባ ዓዲ ቀያሓብ ሰለስተ ነቕጣታት ዝተመደቡ ተሳተፍቲ ወፍሪ ተምሃሮን ልምዓት ሰፊሕ መደባት ምዕቃብ ማይን ሓመድን የሰላስሉ ኣለዎም። እዞም ኣብ ጎቦ ጨፋ ሩባ ገዳን ጥቓ ኣብ ንኣረጋውን ዝተዋፈሩ 700 ተምሃሮ ኣብ ሰሙን 6 መዓልትታት እናወፈሩ ኣብ ምስራሕ ቅናታዊ ዛላታት ውፅኢታዊ ስራሕ ይዓሙ ከም ዘለዉ ሓላፊ ኣብያተ ትምህርቲ ንኡዞባ ዓዲ ቀይሕ መምህር ብየነ ተስፋ ይሓቢሮም። ነቲ ስራሕ ዝመርሕ ዘሎ ክኢላ ምዕቃብ ማይን ሓመድን ኢንጂነር ዳዊት ክፍሎም ብወገኑ ካብ 6 ሓምለ ጀሚሮም ኣስታት 54,000 ሜትር ቅናታዊ ዛላታት ከም ዝሰርሑ ብምጥቃስ ምኹዓት ጎዳጉድን ምትካል ፈልስታት ገረብን ክቕፅል ምዃኑ ኣብሪሆም። ካብ ኣለይቲ መምህር መሓርና ፍሳየ ብግድዩ ተምሃሮን ዘርእይዎ ዘለዉ ልዑል ናይ ስራሕ መንፈስን ስነ ምግባርን ሞጊሶም። ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብ ንኡዞባ ጎልጅ ብምምሕዳራት ከባቢ ንዝተፀንዓ 30 ፅጉማት ደቂ ኣንስትዮ ዓይነታዊ ደገፍ ገይሮም። እቲ ንፅጉማት ደቂ ኣንስትዮን ደቂ ኣንስትዮን ዝእለያ ስድራ ቤታትን ዝተገብረ ሓገዝ ንሓሙሽተ ንነፍሲ ወከፈን ዋጋ 10,000 ናቕፋ ናውቲ ገዛ ን25 ድማ ነፍሲ ወከፈን ዋጋ 10,000 ናቕፋ ጠለበጊዕን ናውቲ ሸቐጥን ከም ዘጠቓልል ሓላፍቲ ቤት ፅሕፈት ኣቶ ተስፋ ኣለም ዮሃንስ ኣረድዮም። ኣብ መምሕዳር ንኡዞባ ጎልጅ ሓላፊ ኣሃዱ ማሕበራዊ ኣገልግሎት ኣቶ ገብረ ሚካኤል መንግስቲ ኣቦወገኑ ሓገዝ ዝረኸባ ስድራ ቤታት መነባብሮኦን ንምምሕያሽ ክፅዕራ ኣዘኻኺሮም። ዝስዕብ ዜና ሃገራት ወፃኢ ንምክትታልኩም ከዓ ደጊመ ብክብሪ ዕድመኩም። ብሪጣንያ ንዩክሬን እትገብሮ ወተሃደራዊ ደገፍ ብዝለዓለ ከም እትቕፅሎ ኣፍሊጣ። እዚ ዝተገልጸ ሓድሽ ቀዳማይ ሚኒስተር ብሪጣንያ ኣንዲ በርንሃም ትማል 27 ሓምለ ምስ ፕሬዚደንት ዩክሬን ቮሎዲሚር ዘለንስኪ ኣብ ከተማ ፖርስማዝ ኣብ ዘካየዶ ዝርርብ እዮም። ብሪጣንያ ወትሩ ኣብ ጎኒ ዩክሬን ከም ዘላ ዝገለጸ ቀዳማይ ሚኒስተር ኣንዲ በርንሃም ክትገብረላ ንፀንሐት ደገፍ ብዓይነትን መጠንን ክብ ከም እተብሎ ሓቢሩሎም። ከም ኣካል እቲ መደብ ካ ብሪጣንያን ሰራዊት ዩክሬን ክትህቦ ፀንሐት ስልጠና ከም እተስፍሖ ኣነፂሮም። ብሪጣንያ ካብ ዓመት 2022 ዳሓር ጥራይ ንዩክሬን ልዕሊ 25 ቢልዮን ዶላር ዝግመት ወታድራዊ ደገፍ ከም ዝገበረትላ ጸብጸባት የረድኦም። ሃገራት ኣውሮጳ ኣብ ልዕሊ ሩስያ ጸቕጢ ንምፍጣር ንዩክሬን ዝገብሮ ደገፍ ክብ ኣቢሎኖኦ ምህላውን እዩ ዝግለጽ። ኣብ መንጎ ሩስያን ዩክሬንን ዝካየድ ምልውዋጥ መጥቃዕትታት ኣብ ዓመት 2026 ብዝኸፍአ መልክዑ ይቕፅል ከም ዘሎ ዝፍለጥ እዩ። ሶርያ ምስ እስራኤል ፀጥታዊ ስምምዕ ክትፈራርም ድሌት ከም ዘሎ ሓቢራ። ፕሬዚደንት ሶርያ ኣሕመድ ኣልሻራዕ ብ26 ሓምለ ምስ ማዕከን ዜና ኣልጀዚራ ኣብ ዘካየዶ ቃል ምሕትት ሃገሩ ነቲ ውዕል ንልኡላውነታ ኣብ ሓደጋ ኣብዚ እቲ መገዲ ክትፍርሞ ድልውነት ከም ዘሎ ኣረጋጊፆም። ክፍረም ዝኽእል ፀጥታዊ ውዕል ኣብ መንጎ ክልቲኣተን ሃገራት ኣጠቓላለ ስምምዓት ንምኽታም ባይታ ከጣጥሕ ከም ዝኽእል ፕሬዚደንት ኣሕመድ ኣልሻራ ኣሚቱ ዘሎም። ይኹን እምበር እስራኤል ኣብ ሶርያ እትኽተሎ ዘላ ናይ ምስፍሕፋሕ ፖሊሲ ክልቲኣተን ሃገራት ፀጥታዊ ውዕል ክትፈራርማ ዘሎ ተኽእሎ ጸቢብ ምዃኑ ናይ ቀረባ ተዓዘብቲ ይጠቕሱም። ኣብ ሶርያ ወተሃደራዊ ህላውያ ተስፍሕ ዘላ እስራኤል ነቲ ናይ ምስፍሕፋሕ ኣጀንዳኣ ንምስማር ተደጋጋሚ መጥቃዕትታት ተካይድ ምህላዋ ጸብጸባት የረድኦም። ሃገር ኣብ ዓመት 2024 ኣብ ሶርያን ዝተፈጥረ ናይ ስልጣን ሃጓፍ ተጠቒማ ወተሃደራዊ ህላውያ ከም ዘስፍሐት እዩ ዝጥቀስ። እስራኤል ሰራዊት ኣብ ሶርያ ሊባኖስን ወሽመጥ ቃዛን ንዘይተወሰነ እዋን ከም ዝዕስክር ክትሕብር ምጽንሓ ኣይርሳዕን። ኣብ ዝሓለፈ ሳልስቲ ኣብ ጎረባብቲ ሃገራት ፓኪስታንን ኣፍጋኒስታንን ዝወቕዐ ብርቱዕ ዝናብ ዘስዓቦ ሓደጋታት ዕልቕልቕ ሰብኣውን ንዋታውን ክሳራታት ወሪዶም። በቲ ተፈጥሮዊ ሓደጋ ፓኪስታን ልዕሊ 100 ኣብ ኣፍጋኒስታን ድማ ልዕሊ 120 ሰባት ከም ዝሞቱ ተገሊፆም። ብዘይካዚ ብሰንኪቲ ምህማም መሬት ዘስዓቦ ዕልቕልቕ ብጠቕላላ ልዕሊ 200 ሰባት ከም ዝቆሰሉን ኣሸሓት ከም ተመዛበሉን ጸብጻባት ብተወሳኺ ዓቢሮም። መንግስቲ ኣፍጋኒስታን ኣብቲ ብከቢ ዝተሃሰየ ከባቢታት ህፁፅ ናይ እዋን ሓደጋ ድንጋገ ብምእዋጅ ስርሒት ምድሓን ህይወት ክሰፍሕ ኣዚዙሎም። ኣፍጋኒስታንን ፓኪስታንን ብሳዕቤናት ክሊማዊ ነውፂ ብቐዳምነት ተጸልየን ካብ ዘለዋ ሃገራት ምዃንን እዮም ጸብጻባት ዝጠቕሱም። ኣሜሪካ ንዲፕሎማስያዊ ርክባ ዝያዳ ዕድል ምፍጠር ኣብ ልዕሊ ኢራን ከተካይዶ ንዝቐነት መጥቃዕትታት ከም ዝወንዘፈቶ ኣፍሊጣ። ኢራን ብወገና ንተመሳሳሊ ምኽንያት ኣብ ልዕሊ ዕላማታት ኣሜሪካ ከተካይዶ ዝፀንሐት ናይ መልሰ ግብሪ መጥቃዕትታት ደው ከም ዘበለቶ ሓቢራላ። በዚ መሰረት እዚ ንክልተ ሳምንታት ዝቐጸለ

ፅዑቕ ምልውዋጥ መጥቃዕትታት ካብ ብቕድምቲ ማል 26 ሓምለ ጀሚሩ ሃዲኡ ከም ዘሎ ጸብጻባት ዞባ ማእከላይ ምብራቕ ሓቢሮም። ኢራን ነቲ ወጥሪ ንምህዳእ ብመገዲ መንጎኛታት እወታዊ ገስጋስ ከም ዘለዎ ዝተቐሰቶ ዲፕሎማስያዊ ርክባት ይካየድ ከም ዘሎ ሓቢራ። ከም ኣካል ናይቲ ዲፕሎማስያዊ ምንቅስቓሳት ድማ ላዕለዎት ሰመዝ ኢራንን ዑማንን ኣብ ከተማ ጣህራን ተራኺቦም ክዝትዩ ከም ዝቐነዩ ተፈሊጡሎም። ፕሬዚደንት ዶናልድ ትራምፕ ኢራን ብመጻብ ሆርሙዝ ንዝሓልፋ መራክብ ተጠቂዕ ከም ዘላ ብምውቃስ ብ13 ሓምለ ብልዕልያ ሓድሽ መጥቃዕትታት ድሕሪ ምብጋሱ ሓለዋ ሰውራ ኢራን ኣብ ዞባ ማእከላይ ምብራቕ ኣብ ልዕሊ ዝርከብ ረብሓታት ኣሜሪካ ናይ መልሰ ግብሪ መጥቃዕትታት ከም ዘካየደ ዝፍለጥ እዮም። እዚ ሓድሽ ምልውዋጥ መጥቃዕትታት እዚ ኣብ ክልቲኡ ወገን ሰብኣውን ንዋታውን ክሳራታት ከውርድ እንከሎ ኣብቲ ከባቢ ንዝፀንሐ ወጥሪ ከዓ መሊሱ ኣጋዲድዎ ቀኒ ኢሎም። ፕሬዚደንት ዶናልድ ትራምፕ ንኩባ ንምጉባጥ ንዘለዎ ጥሙሕ ብትሪ ከም ዝኽንኖ ፕሬዚደንት ኩባ ሚጉዌል ዲያዝ ካነል ሓቢሮም። ተደጋጋሚ እገዳታት ኣሜሪካ ብልዕሊ ህዝቢ ኩባ ፀቕጢ ብምፍጣር ናይ ጎበጣ ዓላማ ንምውቃዕ ዝዓለመ ምዃኑ ፕሬዚደንት ዲያዝ ካነል ወቒሱ ዘሎም። ኣሜሪካ ነቲ ኣብ ፈለማ ዓመት 2026 ኣብ ልዕሊ ቬንዙዌላ ዘካየደቶ ወተሃደራዊ ወፍሪ ኣብ ልዕሊ ኩባ እውን ክደግሞ ከም እትኽእል ከተጠንቀቕ ምፅናሓ ዝፍለጥ እዮም። ካብ 1960ታት ጀሚሩ ኣብ ልዕሊ ኩባ ቁጠባ እገዳ ወሲና ዘላ ኣሜሪካ ተወሳኺ ፀቕጢ ንምፍጣር ካብ ዝሓለፈ ቀረባ ዋርሕ ናብቲ ሃገር ንዝላኽ ዝነበረ ነዳዲ ከም ዝዓገቶቶ ዝፍለጥ እዮም። እቲ በይናዊ ዘይሕጋዊ ስጉምቲ ንማሕበረ ቁጠባዊ ፀገማት ህዝቢ ኩባ መሊሱ ከም ዘኽረሮካ ፀብጻባት ይረድኡም። ሓያሎ ሃገራት ኣብ ልዕሊ ኩባ ፀኒዑ ዘሎ በይናዊ ቁጠባዊ እገዳ ኣሜሪካ ክለዓል ተደጋጋሚ ፃውዒት ካቕርባ ምፅንሐን ዝፍለጥ እዮም። ፕሬዚደንት ፈረንሳይ ኢማኑኤል ማክሮን ናብ ምግታዕ ሓደጋታት ባርዕ ዘተኮረ ህፁፅ ርክብ ትማል 27 ሓምለ ምስ ሚኒስትራት ሃገሩ ኣካይዶም። ትርክብ ነቲ ኣብ ታሪክ ፈረንሳ ካብ ዘጋጠመ ተመሳሳሊ ሓደጋታት ዝሓየለ ምዃኑ ዝተጠቕሰ ባርዕ ንምቁፃር ክግበር ብዛዕባ ዘለዎ ሰብኣውን ንዋታውን ወፍሪ ዘተኮረ ምዃኑ ካ ተገሊፆም። ፕሬዚደንት ማክሮን ክሳራታት ናይቲ ሓደጋ ንምንካይ ዝካየድ ዘሎ ስርሒታት ክሰፍሕን ሰራዊት ኣበርክትኡ ክዕዝዝን ኣብ ትርክብ ፀዊዖም። በቲ ባርዕ ዛጊታ ብፈረንሳ ልዕሊ 45,000 ሄክታር ጫካ ክህመኹ እንከሎ ኣስታት ርብዒ ሚልዮን ሰባት ከም እተመዛበሉ ፀብጻባት ሓቢሮም። ኣብ ሰፊሕ ክፋል እስጳኛ ተኸሲቱ ብዘሎ ተመሳሳሊ ሓደጋ እውን ልዕሊ 40,000 ሄክታር ጫካ ከም እተሃመኾን ማይታ ሸሓት ካብ ኣባይቶም ከም እተመዛበሉን ተገሊፆም። ክልቲያተን ሃገራት በቲ ባርዕ ቅድሚ ሳልስቲ ህፁፅ ናይ እዋን ሓደጋ ድንጋገ ከም ዝኣወጃ ኣይርሳዕን። ዜናታት ንምዛሙ ኣርስተ ዜና ክድግመልኩም። ፌስቲቫል ኤርትራ ነበርቲ ሃገራት ስካንዲኔቪያ ብከተማ ስቶክሆልም ብልዕሉ ማዕርግ ተዛዚሞም። ኣብ ንእዞባ ሓመል ማሎት ካላት ጥዕና ንምምዕባልን ዝህቡ ኣገልግሎት ንምሕያልን ተዘትዮም። ሓደጋታት ተሽከርከርትን ሳዕቤናትን ንምክልኻል ተጠቀምቲ ፅርግያ ሕጋጋት ትራፊክ ከኽብሩ ፀውዒት ቀሪቦም። ብሪጣንያ ንዩክሬን እትገብሮ ወተሃደራዊ ደገፍ ብዝለዓለ ከም እትቕፅሎ ኣፍሊጣ። ሶርያ ምስ እስራኤል ፀጥታዊ ስምምዕ ክትፈራርም ድሌት ከም ዘለዋ ሓቢራ። ኣብ ፓኪስታንን ኣፍጋኒስታንን ብዝተኸስተ ሓደጋታት ዕልቕልቕ ሰብኣውን ንዋታውን ክሳራታት ወሪዱ። ክቡራትን ክቡራንን ነሳዕቲ ዝተዳለወ ዜናታትና ኣብዚ ተዛዚሙሎም ዝተረፉ መድባትና ንሓድጎኩም ብወገነይ ብሩኽ መዓልቲ።

ግዜ ለዝንገረሉ እንግሊዛዊ ሓላዊ ልህዳት ማንቸስተር ሲቲ ዝኾነ ጀምስ ትራፎርድ ንምፍራሙ ተቓሪባ ከም ዘላ ይንገር ኣሎ። ሊድስ ምዚ ወዲ 23 ዓመት ተጻወታይ ዝበጽሐቶ ስምዑ እኳ ተዘየለ ካብታ ክለብ ዝፍኖ ዘሎ ሓበሬታ ከም ዘነጽሮ ግን ምስ ክለቡ ሲቲ ኣፈናዊ ስምዕ ተበጺሑ ከም ዘሎም ብ4 ሚልዮን ፓውንድ ንምስጋሩ እውን ተቓሪባ ከም ዘላን ይግለጽ ኣሎ። ጀምስ ኣብ ሲቲ ከጽንሖ ዝኽእል ውዕል እናሃለዎ እዩ። ዝያዳ ናይ ምጽዋት ዕድል ንክረክብን ኣብ ሃገራዊት ጋንታ እንግሊዝ ድማ ከም ቀዳማይ ምርጫ ኣሰልጣኒ ቶማስ ቱኸል ንክኸውን ብምድላዩ ካብታ እኹል ናይ ጸወታ ግዜ ዘይሃበቶ ክለቡ ሲቲ ክፋኖ ዝደሊ ዘሎ። ኣብ ኣካዳሚ ሲቲ ዝዓብየን ምስ ክለባት ቦልቶን ዋንደረርስን ኣግሪንግተን ስቴንልን ብለቓሕ ድሕሪ ምጽዋቱ ኣብ 2023 ናብ ክለብ በርንሌይ ተሸይጡ። ነታ ክለብ ድማ ኣብ ውድዳት ሻምፒዮንሽፕ ካልእ ውድዳትን ኣብ 73 ጾታታት ብምስላፍ ከገልግላ እንከሎ ኣብ 30 ጾታታት ልዳቱ ሸቶ ንከይሓልፎ ኣጽኒዑ ብምዕጋቱ እውን ካብ ብሉጻት ሓለውቲ ልዳት ናይ ሻምፒዮንሽፕ ንክኸውን ክኢሉ እዩ። በርንሌይ እውን ተወዳዳሪት ብምዃን ደረጃ ብምዕባይ ናብ ውድዳት ፕሪምየር ሊግ እንግሊዝ ደጊማ ንኽትምለስ እውን ልዑል ተራ ካብ ዝነበሮም ተጻወቲ ሓደ ዝነበረ እዚ እንግሊዛዊ ብብቕዓቱ ዝተመሰጠት ማንቸስተር ሲቲ ዒንታ ናብዚ ተጻውታይ ብምግባር ደጊማ ንኽተፈርሞ ንማዕጾ በርንሌይ ብምኹሕኳሕ ናብ ሕቑፋ ደጊማ መሊሳቶ። ምስጋር ናይ ዝሓላው ልዳት ኣብ ሲቲ ከም ቀዳማይ ምርጫ ናይ ቅድም ኣሰልጣን ፔፕ ጋርዲዮላ ክኸውን እናተባህለ ግን ሲቲ ንኢጣልያዊ ሓላው ልዳት ፈረንሳይቲ ክለብ ፒኤጂ ዝነበረ ዶናሩማ ብምፍራማ መጻኢ ጀምስ ከሎ ጌና ክድብዝዝ ጀምረ። ኣብ ናይ ዝሓለፈ ዓመተ ስፖርት እንግሊዛዊ ጀምስ ትራፎርድ ኣብ ዝሓለፈ ዓመተ ስፖርት ኣብ ኩሉ ውድዳት ምዃን እዩ ዝበዝሐ ካብ ጸዋታታት ግን ኣብ ውድዳት ኤፍኤ ካብን ካራቦን ዝተሰለፎ ብምዃኑ ማልያ ክለቡ ወዲዩ ጸወቱ ኣካይዱ እዩ። ኣብ ክልቴን ውድዳት እዚ ተጻዋታይ ንክለቡ ተዓዋቲት ንኽትከውን መሪሕ ተራ ተጻዊት እዩ። መስርሕ ምስጋሩ ናብ ሊድስ ክውን ምስ ዝኸውን ሊድስ ብተወሳኺ 5 ሚልዮን ፓውንድ እውን ከተስዕብ ኣብቲ ናይ መፈጸምታ በጺሑ ዘሎ ውዕል ተገሊጹ ኣሎ። ሊድስ ዩናይትድ ኣብዚ ክራማት መሳርዓ ንምድላል ቀዳማይ ምርጫ ጌራ ከተሃድኖ ንጸንሐ ትራፎርድ ንቦታ ናይቲ ናብ ማንቸስተር ዩናይትድ ግዒዙ ዘሎ ናይ ቅድም ሓላዊ ልዳታ ካርል ዳርሎው ብምትካ ኣብዚ ንክጅምር ሒደ ሳምንታት ተሪፎ ዘሎ ሓድሽ ዓመተ ስፖርት ዓመት 2026-27 ተወዳዳሪ ንኽትከውን እዩ መደባ። ብዘካዚ እዛ ክለብ ንተጻወቲ ታሪክ ሙሃርሞቪች ካብ ኢጣልያዊቲ ክለብ ሳሱሎ ከምኡ ድማ ንሃሪ ዊልሰን ካብ ክለብ ፉልሃም ብነፃ መስርሕ ምስጋር ኣሰጋጊራቶም ከም ዘላ ይፍለጥ።

ተፃወቲ ክለብ ማንቸስተር ዩናይትድ ንሆላንዳዊ ኣጥቃዒ ጆሽዋ ዚርኪዚ ዝመፅእ ዓመተ ስፖርት ብለቓሕ ንኽፃወት ንኸተፋንዎ ኣብ ዝርርብ ከም ዘላ ካብታ ክለብ ዝተፈኖ ሓበሬታ ረድዩ። ዩናይትድ ነዚ ስጉምቲ ወሲላ ዘላ እዚ ሆላንዳዊ ተፃወታይ ንልብዓላሚኣ ማይክል ካሪክ ክምስጥ ብዘይ ምኻል እዩ። ዚርኪዚ ዝሓለፈ ዓመተ ስፖርት ኣብ ትሕቲ ናይ ቅድም ኣሰልጣኒ ሩበን ኣሞሪም ማይክል ካሪክን ሓሙሽተ ግዜ ክስለፍ እንከሎ ዩናይትድ ዝመፅእ ዓመተ ስፖርት ነዝተፃወታይ ካብ መሳርዓ ንምእላይ ውሳነ ብምውሳድ ነቲ ካብ ክለብ ጁቨንቱስ ቀሪብላ ዘሎ ጠለብ ብምቕባል ነዚ ወዲ 25 ዓመታት ቃዒ ካብ ሜዳ ኦልትራፎርድ ከተፋንዎ ይመደባ። ኢጣልያዊቱ ጁቨንቱስ ቀዲማ ቓልባ ነቲ ኣብ እንግሊዝ ምስ ክለብ ቶተንሃም ሕማቕ ወቕቲ ዘሕለፈን ትሕቲ ብቕዓት ብምዃን ድማ ናብ ፈረንሳዊቲ ክለቡ ፒኤጅ ዝተመልሰን ከሎ ምዋኒ ንኽትዕዶ ኮኳ ሓሳብ ተቕረበት። ምስ ፈረንሳዊቲ ክለቡ ግን ክትሰማማዕ ስለ ዘይከኣለት እያ ኣቓልቧ ናብ ጆሽዋ ሲርኪዚ ገይራ። ኣሰልጣኒ ክለብ ጁቨንቱስ ሉቻኖ ስፓሌቲ ክለቡ ንዚርኪዚ ብዝቐልጠፈ ብምስጋር ንመስመር መጥቃዕቲ ክለቡ ክድርዕ ክሰርሕ ድሕር ምትሕሳብ እያ ጁቨንቱስ ናብ እንግሊዛዊቲ ዩናይትድ ጠለብ ኣቕሪባ። ኢጣልያዊቲ ክለብ ሮማ እቲ ካልእ ነዚ ተፃወታይ ንምውናኑ ካብ ንዊሕ ግዜያት ሒዛ ክትከታተሎ ፀንሐት ክለብ እኳ ትኾነት ኣብዚ ክራማት ግን ልኡም ግብረ መልሲ ብምህባ ዩናይትድ ምስ ጁቨንቱስ ናብ ዝርርባት እያ ዘላ። ጁቨንቱስ ንጆሽዋ ንዓመት ሙሉእ ብልቓሕ ከተፃወቶ ዝመፅእ ክረምቲ ግን ብ30 ሚልዮን ፓውንድ ክትዕድጎ ዝብል ነጥብ እያ ምስ ዩናይትድ ኣብ ምዝርራብ ዘላ። ጆሽዋ ዚርኪዚ ምስ ዩናይትድ ካብ ዘካየዶም ጠቕላላ 75 ፀወታታት 9 ሸቶታት ጥራይ ከምዝግብ ምኻሉ ነቲ በታ ክለብ ዝተነብረሉ ትፅኢት ክምልስ ስለ ዘይከኣለ ኣብ ርእሰ ምትእማን ናይ ዝጥቃዒ ኣሉታዊ ተራ ክፃወት እንከሎ ኣብ ሃገራዊት ጋንታ ሆላንድ ዝነበሮ ተራ እውን ብምስኣን ካብ ዓበይቲ ኣህጉራውን ዓለማዊ ፀወታታት ክእለ ተቐሲቡ እዩ። ኣብ ክለብ ዩናይትድ ኣብ በቱ ብማይክል ካሪክ ቀዳሞ ተመረፅቲ ዝኾኑ ከም ቤንጃሚን ሸሽኮን ማቴዎስ ኩንሃን ብምህላውን ድማ ጆሽዋ ሳልሳይ ምርጫ ኮይኑ ወንበር ተቐይርቲ ከማምቑን ሒደት ናይ ፀወታ ግዜያት ክረክብን እዩ ተገዲዱ።

ዝኾነ ግን እዚ ሆላንዳዊ ኣብ ውድዳ ሴርያ ካብቶም ብሉፃት ኣትካዕቲ ዝነበረ ብምዃኑ ጁቨንቱስ ነዚ ተፃወታዊ ምስ ተሰጋገሮ ብቐሊሉ ክትረብሓሉ ከም እትኽእል እዩ ዝንገር። ኣብ 224365 ሚልዮን ፓውንድ ናብ ኦልትራፎርድ ዝሰገረ ጆሽዋ ነዚ መስርሕ ምስጋር እውን ተቐቢልዎ ብምህላው ምውፃእ ናይ ተፃወታይ ርጉፅ ይመስል። ጁቨንቱስ ኣብዚ ክረምቲ ንቐዳማይ ኣጥቃዓ ዱሳን ቭላቪች ምስ ክለቡ ዘለ ውዕል ብምብቅዑ ምስ ክትፈላለን ከላ ንዕኡ ብምትካ ድማ ክደምቕ ዝተገመተ ጆናታን ዴቪድ ከምቲ ዝድለ ብዘይምድማቑ ጁቨንቱስ ኣቓልባ ናብ ጆሽዋ ዚድኪዚ ብምቕንዓ ትጓየ ዘላ።

ሻምፒዮን ክለባት ኤውሮጳ ዝኾነት ፈረንሳይቲ ክለብ ፓሪስ ሳን ጀርማን ስጳኛዊ ኣከፋፋሊ እንግሊዛዊቲ ክለብ ማንቸስተር ሲቲ ሮድሪ ናብ መሳርዓ ንምፅምባር ተገዳስነት ከምዘይብላ ኣፍሊጣ ክትብል ስካይ ስፖርት ዝተባህለት ማዕከን ዜና ስፖርት ገሊጻ። ንሳነ ዝገለፀት ካብ ዝሓለፈ ሰሙናት ሒዙ ስማ ምዝ እስጳኛዊ ተታሒዙ ብቐጻል ክፅዋዕ ብምቕናዩ እዩ። እዛ ክለብ ኣብ መስመር ምክፋላ ብተፃወታ ቪትና ፋቢያን ሩዝን ጃኦ ነቨዝን እናተቐለሰ ንፅዋ ዋንጫ ሻምፒዮንስ ሊግ ኤውሮጳን ከምኡ ድማ ናይ ሃገራ ውድዳትን ዝሓለፈ ዓመት ስፖርት ንካልኣይ ዓመት ኣከታቲላ ክትወስዳ ክኢላ ዝነበረት ኮይና ዝመፅእ ዓመት ስፖርት ብእዞም ተፃወቲ እናተቐለሰት ክትጓዓዝ ብምምራፅ እያ ነዚ ሓበሬታ ብምሃብ ኣፍሊጣ ዘላ። እንግሊዛዊቲ ክለብ ሲቲ ነዚ ተፃወታይ ካብ ሜዳ ኢትሓድ ከተፋንዎ ከምዘይደልን ብቐጻሊ ንምእማኑ ድማ ትሰርሕ ከም ዘላኒ ይንገር። ኣብዚ እዋን መጉዳእ ተፅዒሩ ዘሎ ሮድሪ ንሒደት ፆታታት ካብ ፆታ ክዕርፍ ከምዝኽእል ይንገር። እስጳኛዊቲ ክለብ ሪያል ማድሪድ ነዚ ወዲ 30 ዓመት ኣከፋፋል ብቐረባ ትከታተሎ ከም ዘላን ስማ እውን ተደጋጋሚ ይፅዋዕ ከም ዘለዎን ይፍለጥ።

0: ኣብ መወዳእታ ሻምፒዮን ሴሪኣ ናይ ዝሓለፈ ዓመት ስፖርት ዝኾነት ኢጣልያት ክለብ ኢንተር ሚላን እንግሊዛዊ ተኸላኻሊ ማንቸስተር ሲቲ ጆን ስቶንስ ንምፍራም ተቓሪባ ከም ዘላ ካብ ኢጣልያ ዝፍኖ ዘሎ ሓበሬታ ረድዩ። ብመሰረት መርበብ ሓበሬታ ቢቢሲ ኢንተር ሚላን ነዚ ኣብ ክረምቲ ካብ ማንቸስተር ሲቲ ተፋንዩ ዘሎ እንግሊዛዊ ብነፃ መስርሕ ምስጋር ክትረኽቦ ብምዃና ክትከስቦ ምዃና እዩ ዝንገር። ወዲ 32 ዓመት ስቶንስ ኣብ 2016 ካብ ክለብ ኤቨርተን ኣብ ማንቸስተር ሲቲ ብ47.5 ሚልዮን ፓውንድ ብምስጋር ን10 ዓመታት ዝተፃወተ ኮይኑ ኣብ ኩሉ ውድዳት ኣብ 295 ፆታታት ብምስላፍ ንዋንጫ ፕሪምየር ሊግ እንግሊዝ 6 ግዜ፣ ዋንጫ ሻምፒዮንስ ሊግ ኤሮጳ ሓንቲ ግዜ፣ 2 ግዜ ድማ ዋንጫ ኤፍኤ፣ ከምኡ ድማ 3 ግዜ ዋንጫ ካራቦኦ፣ ዋንጫ ኮሚኒቲ ሺልድን እንተላይ ንፅዋት ዋንጫ ክለባት ዓለምን ዩኤፋ ሱፐር ካፕን ከልዕለን በቂዑ እዩ። ኣብ ኣግራዊ ውድዳትን ስቶንስ 93 ግዜ ማልያ ሃገራዊት ጋንታ እንግሊዝ ወዲዩ ዝተሰለፈ ኮይኑ ኣብዚ ቅድሚ ሓደ ሰሙን ዝተዛዝመ ውድድር ዋንጫ ዓለም እውን እንግሊዝ ሳልሳይ ደረጃ ሒዛ ንኽዛዝም መሪሕ ተራ ካብ ዝተፃወቱ ተኸላኸልቲ ሓደ ምንባሩ ናይ ቀረባ ተዘክሮ እዩ። ኢንተር ሚላን ነዚ ምኩር ተኸላኻሊ ኣብ መሳርዓ ብምፅምባር ንዝመፅእ ዓመተ ስፖርት ንኽትደላደልያ እትዘራረብ ዘላ ዛጊዲ ዝፍኖ ዘሎ ሓበሬታ ከም ዘነፅሮ እዛ ክለብ ምዝ እንግሊዛዊ ኣብ ኣፈናዊ ስምዕ በፂሓ ከም ዘላን ብናይ 2 ዓመታት ውዕሊ ናይ ስራሕ ዕድል ቀሪባትሉ ከም ዘላን ቢቢሲ ካብ ሚላኖ ንዝናፈ ዘሎ ሓበሬታ ምርኩስ ብምግባር ኣረዲኣ።
1: ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት ኣብዚ ይፍፀም። ስለምክታልኩም ኣዘየመስግን ምስ ተረፉ መርባቶ ኤርቲቪ ሓድገኩም ብወገነይ ግን ሰላም።

0: ትምባል ስለ ዝመረጸ
1: አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ወይ ጸበል ወይ ህክምና ያምረው ህክምና ሆስፒታል ነው ብራቴ ነበረበት ሰው
2: ተጨፈጨፈን። አንድም ቦታ ፈቀቅ ማድረግ አልቻለም። አንድ ክፍለ ጦር ያመጣል ያስገባል ይጨፈጨፋል፣ ሌላ ክፍለ ጦር ያመጣል ያስገባል ይጨፈጨፋል።
0: ሰነዳዊት ፊልም

0: ኣብ ኤርቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍ ደገ ባሕሪን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
1: ሰንዓፈን ኣልፈን እምባሶራን ተቆጣጥረን ክሎስ መንደፈራ ነበር ውግያ ሲደረገ ነበር።
2: ኣርቃን ሲቪል ኖ ስራኦም ሌላ ነው ግን ያው ኣልብሰኮ የሆነ ኮ
0: ጻድቃን ሲቪል እዩ ስርሑ ካል እዩ ፅሩራታት ስለ ዝነበሮ ብኡ ይፅዋዕ
3: ክሻብ ስመዳ ኢና ንኸድ ማለት ሻዕብያ ሰይ ነቃብፆ ኣለና ዝብል መደብ እዩኑ ነይሩና ግን ኣይኮነን
0: ትም ምባል ስለ ዝመረፀ ፅላሊ ኣባላት ብልፅግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀሙን ሰጊሩ ኣሎ።
4: የኢትዮጵያ መከላከያ ሰራዊት ማስጠበቅ ኣለበት የሚባለው ዳር ድንበር
0: ሰራዊት ኢትዮጵያ ክሕልዎ ዘለዎ ወደብ ካብዚ ጎቦዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን። ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል።
4: የኢትዮጵያ ብሔራዊ ጥቅም እስካለበት ድረስ ነው ዳር ድንበር።
5: አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን
0: ዓሰብ ዝበሃል ወደብ ክስራሕን ክሰኣልን ከሎ ብፍሉይ ንኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር ክሳብ ኣብዚ ንኸገልግል ተባሂሉ እዩ ተሰሪሑ።
5: በጀርባዊ በኩል ግመልማ ኣገኘው
0: ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ ረቡዕ 9:25 ምሸት ድሕር ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 12:50 ቀትሪ ድሕር ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ።

ጓሓፍ ብዓይነቱ ኣብ ደረቕ ፈሳስን ጋዝን ዝበሃሉ ጉጅለታት ይከፋፈል። ደረቕ ጓሓፋት እንብሎም መብዛሕትኦም ኣብ ዘይቤታዊ ኢንዱስትርያውን ንግዳውን ንጥፈታት ንእለቱ ወይ ድሕሪ ገለ መስርሓት ካብ ተጠቃምነት ዘይኣድላይቲ ተባሂሎም ዝእለዩ ነገራት እዮም። ከም ቀሊል ኣብነታት ፕላስቲካዊ መዐሸጊ፣ ዝተፈላለየ ዓይነት ወረቐት፣ ጎማ መኪና፣ ዕንጨይቲ፣ ጣውላ፣ ሓፂን፣ ዝተፈላለዩ መትሓዚታት፣ ብረቑሒታት ብቕዓት ዝተማሕደጉ ፍርያት፣ ኣብ መስርሕ መፍረ ተረፍ ዝኾኑ ነገራት የጠቓለል። ብሓፈሽኡ ደረቕ ጓሓፋት ባህሪ ደረቕ ነገራት ማለት ካብ ፈሳስን ጋዝን ወፃኢ ዝኾኑ ዘጠቓለል መለክዒ ጓሓፍነት ዘማሉ እዮም። ደረቕ ጓሓፋት ዘይኣድለይቲ ተባሂሎም ዝውገኑ ዝእለዩ ከም ስሞም ዝጓሓፉ ነገራት እዮም። ኣብ ካልእ ኣገልግሎት ወይ ከም ንጥረ ነገር ካልእ ፍርያት ኣብ ዝጥመትሉን ብግቡእ መስርሕ ኣብ ዝሓልፍሉን ድማ ብርቅን ኣገደስትን ፍርያት እዮም ዝቕየሩ። በዚ መንፅር ድማ እዮም ጓሓፋት ኣብ ልዕሊ መሬት ዝርከቡ ዕድና ዘየድልዮም ብርቂ ፀጋታት ተባሂሎም ዘፀውዑ። ጓሓፋት ናብ መዓላ ንምውዓሎም ኣብ ቀረባ ዋግኦም ሕሱር ዝፈጥርዎ መኽሰብ ድማ ተዓፃፃፊ ክንዲ ዝኾነ ገለ ሃገራት ዓለምና ጓሓፈን ኣፃፊፈን ብመልክዕ እታው ካብ ካልኦት ክጠልባ ክዳናዳና ምርኣየን ኣብነት ጥቕሚ ጓሓፍ ዘጉልሕ እዩ። ስለዚ ደረቕ ጓሓፍ እንብሎ ብኣብርኡ ንሓደ መለክዒታት ደረቕ ነገር ዘማልእ ኣብ ግቡእ መዓላ ንኽውዕል መስርሓት ጥራይ ዝተርፍዎ ጥረ ነገር ካልኦት ፍርያት ምዃኑ ኢና ክንግንዘብ ንኽእል። ነዚ ረቑሒ ጓሓፍ ኣብ ባይታ ጋህዲ ንምግባር ግን እቲ ፃዕሪ ፈለማ እቲ ጓሓፍ ቅድሚ ምፍራዩ ብርእሰ ግጥኣት ካብ ኣህላኽነት ብምቁጣብ ኣብ ምፍጣሩ ድማ በብዓይነቱ ዝምሽምሽ ዘይምሽምሽ ዝተፈለየ ተባሂሉ ክምመ ይግባእ። ኣብ መዓላ ክውዕል ዝኽእል ከም ኮምፖስቲ ባዮጋዝ ኣብ ምፍራይ ብደረጃ ጥረ ነገርነት ከገልግል፣ እቲ ኣብ መዓላ ዘይውዕል ድማ ንኻልእ ኣገባብ ምሕደራ ብፅፉፍ ተመሚዩ ብዓይነቱ ተፈልዩ ካብ ቤት ንግዳዊ ትካልን ኢንዱስትሪን ብግቡእ መስርሕ ኣብ እዋኑ ከም ፀጋ ተቆፂሩ ዝቕመጠሉ ጎልጎል፣ ጉድጓድ ወዘተ ክበፅሕ ይግባእ። ንቕሓት ተገዳስነትን ተበግሶን ቀንዲ ርቑሒ መስርሕ ምሕደራ ጓሓፍን ብግቡእ እስትራቴጂ ዝበዝሐ ክፋሉን ኣብ ቁጠባዊ ዕቤትን መስርሕ ምዕባልን ንምውዓሉ ዝግበር ፃዕሪ እዩ። ምሕደራ ጓሓፍ ካብ ምፍጣር ጓሓፍ ክሳብ ናይ መወዳእታ መዕለቢኡ ዘሎ መስርሓት ይሓቁፍ። ግቡእ ምሕደራ ጓሓፍ ብግቡእ ኣተኣላልያ ኣብ መዓላ ምውዓሉ ጥረ ነገር ካልኦት ፍርያት ምግባሩ ኣብ መስርሕ ዳግመ ተጠቃምነት ምእታው የጠቓለል። ኣብዚ ግዜ እዚ ቴክኖሎጂካዊ ምዕባለ ማዕረ ማዕሪኡ ተዓፃፂፉ ንዝበዝሐ ክፋል ጓሓፍ ዝበሃል ናብ ጥረ ነገርነትን ዳግመ ተጠቃምነትን ንምውዓል በቂዑ ይርከብ። ጓሓፋት ብዘይግቡእ ኣልያ ተሓዋዊሶም ኣብ ዝጓሓፍሉ ጠንቂ ብከላታትን መፍረይ ዝተፈላለዩ ጥዕና ወዲ ሰብ ዝገድኡ ተሃዋስያንን ብከላማይን ኣየርን እዩ። ቀንዲ ዕላማ ምሕደራ ጓሓፍ ዓለምና ንምንባራ ዝመችአት ንኽትከውንን ካብ ኣትያቶ እትርከብ ዓዘቕቲ ከባብያዊ ፀገማት ሓራ ንኽትወፅእ ዘኽእልን እዩ።

ወናንን ኣመሓዳሪ ናሽናል ማኒፋክቸሪንግ ኢንተርፕራይዝ ኣቶ ተመስገን ፀጋይ ንብድሆ ፕላስቲካዊ ኩምራ ጓሓፋትን ኣሉታዊ ከባብያዊ ኣመታቱን ናብ ጉልቡት ፀጋ ክቕይሩ ካብ ዝተበገሱ ኣፈርቲ እዩ። ንሱ ካብ ዓመተ 2007 ናት ሒዙ ኣብየ ከባቢኡ ዝርከብ ፕላስቲካዊ ጓሓፋት ናይ ሽቕለት ዕድል ፈጢሩ

0: ክትገብሩ ብምእካብ ኣብ ትካሉ ዳግም ብምምስራሕ ዝተፈላለዩ ኣቕሑ ኣፍርዩ ንዕዳጋ ውሽጢ ሃገር ክቕርብ ፀኒሑ ይርከብ።
1: እዚ ትካል እዚ ክትከል ከሎ መጨረሻ 26 ላይሰንስ ኣውፅን 27 ነበር ጀሚርና ስራሕ ፕሮፐር ስራሕ ክንጅምሮ ከለና ሃዋን ብሪሳይክሊን ናቱ ስሚዒ ስለ ዝነበረኒ ስለ ዝርኢ ዝነበርኩ ቅድሚኡ ኣብ ካልእ ስራሕ ንሰርሕ ነርና ናይ ፌራሜንታ ነገር ንሱ ንግዜኡ ሽዑ ኢምፖርት ዶ ምስ በለ ናብዘይ ማለት ፎካስ ገይረ ነዚ ብሪሳይክል ክሰርሖ ጀሚረ ማለት እዩ። መጀመርያ ክንጅምሮ ከለና ሓንቲ ሎካል መሽን ካብ ዝገዚእና ብኣ ተበጊስና ርእነ ክንሪኦ ከለና ግን እቲ ውፅኢቱ እንዳፀበቀ ኮይዱ ኣብዚ ዓዲስ ዳርጋ ንሓና ኢና ጀሚርናዮ ሪሳይክሊን መጀመርያ ተሰውል ተኾኑ ቀደም ፈቐዱ እዩ ነይሩ ዳሓር እዞም ሪሳይክል ዝኣርዩ ዘብሉ ካብ ስካሪኮ ምስኣቶም ተሰማሚዕና ካብኣቶም ንገዝእ ማለት እዩ ገዚእና ከምዚ ዝረአኹሞ ኣኪብና ማሽናት ካ ወሲኽና ንሓና ኣብ ሃውስ ወልድ ምእታው ጀሚርና ናይ ኮንስትራክሽን ምእታው ጀሚርና ናይ ሕርሻ ብዙሕ ነገር ክነፍሪ ጀሚርና ማለት እዩ።
0: ኣብ መፍረ ፕላስቲካዊ ኣቑሑት በብእዋኑ ሓድሽ ጥረ ነገር ፕላስቲክ ኣምፂካ ብዝድለ ሓፂር መስርሕ ምምካኽን ቅርፂ ምትሓዝን ኣፍሪኻ ናብ ዕዳጋ ምቕራብ ዝቐለለ መስርሕ እዩ። ፕላስቲካዊ ኣቕሓ ካብ ሓድሽ ንጥረ ነገር ተፍሪ እቲ ፍርያት ይጓሓፍ። ዝኾነ ናይ ዳግመ ምምስራሕ ስራሕ ከይተሰላሰለ ከባቢ እናባላሸኻ ሃብቲ ምክዕባት ሓፂር መንገዲ እዩ። እቲ ካልኣይ ብደረጃ ዓለም ልዑል ደገፍ ዘለዎ ናይ ድሕነት መንገዲ ኣብ ኣከባቢ ተጓሒፉ ዝርከብ ፕላስቲክ ብመስርሕ ካበይ ከባቢኡ ብሰራሕተኛታት ብምእካብ ነቶም ጓሓፋት ብግቡእ መምያ ኣሕሊፍካ ቆራሪፅካ ጢሒንካ ናብ ሓድሽ ኣቕሓ ቀይርካ ኣብ ዕዳጋ ምቕራብ እዩ።

ዝበሃል ከመይ ዝኣመሰልዎ እዩ። ምሕደራ ጉሓፍ ብዘይምኹኑይ ኣህላኽነት ዝፍጠር ጉሓፍ ብምንካዩ ዝፍለም። ምሕሳም ጉሓፍ ዝፈጥሩ ዘይኣድለይቲ ነገራት፣ ምጉዳል ተጠቃምነት ጉሓፍ ዝፈጥሩ ነገራት ቀዳሞት ዓንድታት ምሕደራ ጉሓፍ እዮም። ድሕሪ እዚ ዝስዕብ ዳግመ ተጠቃምነትን ጽገናን ዘካተተ ኣገባብ ተጠቃምነት ኣብ ፍርያት እዩ። ንሓደ ንጥፈት ዝተሰርሐ ንብረት ደጋጊምካ ኣብ ኣገልግሎት ንዝሰናሕወ እዋን ከም ዝጸንሕ ምግባር፣ ኣብዚ ዝተጠቕሰ መስርሕ ንዘጋጥም ምብልሻዋት እውን እንተኾነ ጽገና ብምክያድ ናይ ኣገልግሎት ጸንሐቱ ምንዋሕ የጠቓልል። እቲ ሳልሳይ መስርሕ ዝተፈላለየ ንብረት ንኻልእ መዓላታት ዝውዕልሉ ኣገባብ ምድህሳስ ኣብ ዳግመ መስርሕ ብምእታው ናብ ሓድሽ ንብረት ምቕያር ዝምልከት እዩ። ኣብ መወዳእታ ድማ ነቲ ዝተረፈ ብምሕዱር ኣገባብ ብምቅጻል ማለት ቃጸሎ ንዝምንጩ ጸዓት ዓቂብካ ኣብ ጥቕሚ ምውዓሉ የካተት። ዝኾነ ንብረት መጠን ጉሓፍ የዛይድ ወይስ ኣብ ተጠቃምነት ንነዊሕ ዝጸንሕ ኣብ ቅድመ መፍረ ዘሎ መድረኽ ዲዛይን እዩ ዝውሰን። ኣብ ዲዛይን ዝኾነ ንብረት ጠንቂ ምኽዕባት ጉሓፍ ከምዘይከውን ንብከላ ኣከባብን ጥዕና ወዲ ሰብን ዘይጸባእ ኣብ ቆጠባ እውን እንተኾነ ርትዓዊ ኣገልግሎት ንወዲ ሰብ ዝህብ ኮይኑ ክህንደስ ይግባእ። ድሕሪ ዲዛይን ዝስዕብ ተጠቃምነት ኮይኑ ኣብዚ መስርሕ እዚ እውን ንቑሕ ዘያባኻኒ ተጠቃምነት፣ ዳግመ ተጠቃምነትን ዳግመ መስርሕን ናብ ናይ መወዳእታ ገጻት ምሕደራ ጉሓፍ ምስጋር እዩ ዝስዕቡ። እዚ መስርሕ ካብ ፈለማ ዲዛይን ኣብ ዘሎ መስርሕ ብዕቱብን ብትውፊትን ዝግባእ ስጉምታት ምስ ዝውሰዱ ኣብቲ ናይ መወዳእታ መስርሕ ውሳነ ናይ ዝተርፍ ውሑድ መጠን ጉሓፍ እንታይ ይኹን ንቴክኖሎጂን ቴክኖሎጂያዊ ኣማራጺታትን ግዜን ዝግደፍ እዩ።

ባንዴራ ጉሓፍ ኣብቲ ዕማም ብቐጥታ ዝዋፈሩ ሰራሕተኛታት ኣብ ኣከባቢኡ ንምእረራ ዝዋፈሩ ግቡእ መከላኸሊ ዘይዓጠቑ ሰባት ዓባይ ሰዓልን ኣዝማን ዝርከብዎም ፀገማት ስርዓተ ስትንፋስ ከም ዘስዕብ እዩ ዝግለጽ። ጉሓፍ ኣብ ምንጩ ብግቡእ መምያ ምዝካየደሉ ንዕማም ኣብ ኣህላኺ ስራሕ ምሕደራ ጉሓፍ ዓብ ሓገዝ ንጥዕና ኣብቲ ስራሕ ዝተዋፈሩ ይኹኑ ካልኦት ኣብ ከባቢ ጉሓፍ ዝነጥፉ ኣብ ምውሓስ ዕዙዝ ስራ ኣለዎም።

ብምሕደረ ጉሓፍ መስርሕ ምቕባር ጉሓፍን ምቅፃልን ከም ናይ መወዳእታ ኣማራፂ ዝውሰዱ ምዃኖም እዩ ዝግለጽ። መቕበር ጉሓፋት ኣብ ተጠቃምነት መሬት ንኻልኦት መዓላታት ዘለዎ ጽልዋ ኣብ ግምት ክኣቱ የድሊ። ንመቕበሪ ዝምረፅ መሬት እውን ማዕሪኡ ብመንፅር ካልኦት መዓላታት ዝጥመትን ንባዕሉ ምቕባር ጉሓፍ እቶም ጉሓፋት ኣብ ትሕቲ መሬት ምሕደራ ከይተገብረሎም ምቕባሮም ዘስዕብዎ ጉድኣታት ክስትብሃለሉ ይግባእ። ዳግመ ምምስራሕ ጉሓፋት ንዝተፈላለዩ ማዕድናት፣ ፕላስቲካት፣ ኣፅርቕቲ ጠዋሉ ዝተመስርሑ ጉሓፋት ኣብ ዳግመ መስርሕ ኣእቲኻ ዳግም ሓድሽቲ ፍርያት ኣብ ምፍጣር ዝሰላሰል ዕማም እዩ። ፍርያት ኣሉሚንየም መትሓዝ ዝተፈላለዩ ዕሹግ መስተታት፣ ፍርያት ፕላስቲክ ዝኾኑ ከረፂታትን ዝተፈላለዩ መትሓዝታትን መዐቀቢታትን ፕላስቲካዊ ነገራት ጠዋሉ ሓፃዊን ኣጭርቕትን ዝኣመሰሉን ንዕኦም ዝተሰርሐ ቴክኖሎጂካዊ መመስርሒታት ኣብ ዳግመ መዓላ ከም ሓደሽቲ ፍርያት ኮይኖም ንኽወፁ ወይ ድማ ከም ንጥረ ነገር ንጥሙር ንኽምስርሑ ዝቐለለ ኮይኑ ይርከብ። እዚ መስርሕ ንኣከባብን ቁጠባን ብማዕረ እወታዊ ፅልዋ ዝገብር ዓበይቲ ዕላማታት ዝሃርም መስርሕ ኮይኑ ይርከብ። ኣብዚ መስርሕ ዝኣትዉ ዝውቱራት ንጥረ ነገራት ኣሉሚንየም፣ ሓፂን፣ ኮፐር፣ ራበር፣ ፖሊታይልን፣ ጥርሙዝ፣ ካርቶናት፣ መጽሔታት፣ ጋዜጣታት፣ ፎኪስ፣ ወረቓቕቲ ናይ ፋይበር ፍርያት ብኣብነት ምጥቃስ ይከኣል።

ቁጠባዊ ማህበራዊ ከባቢያውን አመንጎ ህልውን መጻአት ወለዶታት ርታዓው ተጠቃምነት ጸጋታት ዘረጋግጽ ዕላማታት ዘወቅዑ ሽቅለታ ምፍጣር ንገለ አካላት ሕብረተሰብ ካብ መስመር ትሕቲ ድኽነት ኣምብራኽ ሓደሽቲ ንጥፈታት ቁጠባ ኣምፍጣር ድሕነት ኣከባቢ ኣምውሓስ ልዑል ግደ ዘለዎ እዩ። እዞም ዕላማታት ከምቲ ዝድለ ንኽውቅዑ እቲ ብቕድመ ቀዳምነት ክሰርጽ ዝግብኦ ረቋሒ ምሕደራ ጐሓፍ ቅድሚ ምፍጣሩ ብንቕሓት ኣህላኽነት ብምጉዳልን ናይ ዳግመ ተጠቃምነትን ዳግመ ምምስራሕን ኣገባባት ኩሉ ሰብ ተረድእዎም እታ ብዓቕሙ ክገብራ ዝኽእል መምያ ዓይነታት ጐሓፍ ማለት በብዓይነቶም ዝምሽምሹ ዳግም ዝምስርሑ ዘይምስራሕ ኣብ ዝብል ምቓን ፈላለኻ ምጉሓፍ እዩ።

0: ትምባል ስለ ዝመረጸ
1: አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ወይ ጸበል ወይ ህክምና ያምረው ህክምና ሆስፒታል ነው ብራት የነበረበት ሰው
2: ተጨፈጨፈኝ። አንድም ቦታ ፈቀቅ ማድረግ አልቻለም። አንድ ክፍለ ጦር ያመጣል ያስገባል ይጨፈጨፋል፣ ሌላ ክፍለ ጦር ያመጣል ያስገባል ይጨፈጨፋል።
0: ሰነዳዊት ፊልም አብኤሪ ቲቪ አብዚ መደብ መራሕቲ ስርዓት ብልጽግናን መሰልቶምን ብምስምስ ኣፍ ደገ ባሕርን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ሰንዓፈን ኣልፈን እምባሶራን ተቆጣጥረን ክሎስት መንደፈራ ነበር ውግያ ሲደረገ ነበር።
4: ኣርቃን ሲቪል ኖ ስራኦም ሌላ ነው፣ ግን ያው ኣልብሰህ ኮ ይሆነ ኮ
0: ጻድቃን ሲቪል እዩ ስርሑ ካል እዩ ፅሩራታት ስለ ዝነበሮ ብኡ ይፅዋዕ።
5: ክሻብ ስመራ ኢና ንኸድ ማለት ንሻዕብያ ሰይ ነቃብሶ ኣለና ዝብል መደብ ግን ነይሩና ግን ኣይኮነን።
0: ትምባል ስለ ዝመረፀ ፅላሊ ኣባላት ብልፅግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀም ውን ሰጊሩ ኣሎ።
6: የኢትዮጵያ መከላከያ ሰራዊት ማስጠበቅ ኣለበት የሚባለው ዳር ድንበር
0: ሰራዊት ኢትዮጵያ ክሕልዎ ዘሎ ወደብ ካብዚ ጎቦዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን። ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል።
6: የኢትዮጵያ ብሔራዊ ጥቅም እስካለበት ድረስ ነው ዳር ድንበር።
7: አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን
0: ዓሰብ ዝበሃል ወደብ ክስራሕን ክሰኣልን ከሎ ብፍሉይ ንኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር ክሳብ ኣብዚ ንኸገልግል ተባሂሉ እዩ ተሰሪሑ።
7: ብጀርባው በኩል ግመልም ኣያገኘው
0: ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብኤሪ ቲቪ ረቡዕ 9:25 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብኤሪ ቲቪ።

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መረባት ኤርቲቪ ብሓፈሻ ተኸታተልቲ መደብ ለሰ ስፖርት ድማ ብፍላይ መደብ ለሰ ስፖርት ንሎሚ ቀዳም እውን ዝተፈላለዩ ስፖርታዊ ትሕዝቶታት ሒዛ በሰዓት ዝናባኹም ቀሪባ ኣላ ንምክታልኩም ብኸርቡ ንዕድም ፈለማ ግን መደብና ብደርፊ ክንፍልም

ምሕደራ ግዜ ኣብ ሰዋ ካብ ወጋሕታ ይፍልም ካብ ሶኒ ክሳብ ሰንበት ኣብ ዘሎ ግዜ ድማ ብምሕደራ ግዜ ተማእኪሉ ኩሉ ንጥፈታት ኣብ ግዜኡን ሰዓቱን ይወሃብ። ሓደ ካብ ሰሙናዊ መደባት ሰዋ ስፖርታዊ ንጥፈታት እዩ። ካብ ቅድሚ ብራቕ ፀሓይ ኩሉ ተምሃራይ ኣብ ኣሃድኡ ይተኻኸብ። ሰዓታት ኣኽቢሩ ብዲስፕሊን ተመሪሑ መስርዑ ሓልዩ ናብ ዝተወጠነ መደባት ይምርሽ። ምስ መሳጢ ውሃበ ደገፍ ኣሰኒዩ ናብ መፃወት ሜዳ ብዘብዘብ ይግስግዝ። ኣብ ማእከልቲ ዝካየደሉ ስፖርታዊ ንጥፈታት ምስ ብዙሕ ምትእኻብ ስሙር ድምፂ ተምሃሮ ብዓውታ ይስማዕ። ምስ ጥዑም ቅሪት ህርመት ከበሮ ድምቀት ጠቕዒትን ፊስካን ተዋሂዱ ን

0: ጥርዓት መጻወት ሚራ ሳዋ ናብ ዕሙር ፌስቲቫል ይቕይራ። ስፖርት ብሳዋ ፍሉይ መቕረት ኣለዎ። ኩሉ ኣባልን ተማሃራይን ብዓባ ሃንቆውታ እዩ ዝፅበዮ። ኣብቲ ማእከል ምትእኽኻብን ስፖርታዊ ንጥፈታትን ዝካየደሉ ቦታ ስፖርታውያን ተፃወቲ ስፖርት ዝህቦ ጥዕናዊ ረብሓ ተገንዚቦም ብወኒ ይፃወቱ። ደገፍቲ እንተኾነ ንተፈጥሮኣዊ ኩነታት ፀሓይን ንፋስን ድል ከይገበሩ ንምዱብ ናይ ፀወታ ግዜ ማዕረ ምንቅስቓስ ተፃወቲ ካብ ምፍላም ክሳብ ምዝዛም ሞራሎም ኣይቋርፁን። ኣብ ውፅኢት ሓንቲ ጋንታ ተዓዊታ ሓጎሳ ክትፅምብል ዝተሰዓረት ኣብ ተወሳኺ ዓይነት ስፖርት ሓይላ ክባቢላ ክትድበስ ንቡር ተርእዮታት ናይ ትዕሙር መደባት ስፖርት እዮም።
1: ሲዕርና ወላ ኣይሰዓርና ማለተይስ ናይ ስዕረትን ወላ ሰዓር ኣይትሰዓር ዶይኮነስ እቲ ደለካ ናይ ስምዒት ነገር ናይ ባስኬት ክተውፅኦ ወላ ክሱ ኢሉ ዓብ ነገር
2: እቲ ሒዞሞ ድመፁ ብቕዓት እቲ ኣገዳስነት ኣብ ሰባ እቲ ሒዞሞ ድመፁ ብቕዓት ኣቂሞሞ ንክወፅ ኢና ንሕና ንሕግዞም። ምናልባሽ ኣብዚ ምስ መፁ ሕጂ ሳቶም ከብደ ኢቶ ድብዎም እንታይ ለውጡ ሎ ገለ ክትብሎም ከለካ ፊዚካሊ ሜንታል ለውጢ ጌርና ገለ ብሉ እዮም። እሱ ቦትኡ ከሎ ንሕና ከዓ እታ ሒዞማ ድመፁ ብቓት ኣቂቦማ ንቕወፁ ንሕግዞም ማለት እዩ። እዚ ሕጂታ ኣገዳስነት ኣብ ሰባ ዝረኣያካ ስፖርታዊ ንጥፈታት ማለት
3: እዩ። ዋሕት ሃገር ብየማን ዘሎ ብፀጋም ዘሎ ኣብ ቅድሚት ዘሎ

0: ስፖርታዊ ንጥፈታት ቤት ትምህርቲ ወርሳይ ከኣሉ ሳዋ ድሕሪ ናይ 6 ወርሒ ስሩዕ ንጥፈታት ዝሓለፈ ሰንበት ብውዕውዕ መንፈስ ከም እተዛዘመ ይዝከር። እቲ ምስ ማእከል ስልጠናን ትምህርትን ተዋሂዱ ንኣባላት 38 ዙርያ ዘሳተፈ ውድድር ኣብ 2 ሰሚስተር ንኽልቲኡ ፆታ ኣሳቲፉ ዝተኻየደ ኮይኑ ንዓውድታት ኩዕሶ ሰኪዔት፣ ኩዕሶ መርበብ፣ ኩዕሶ እግርን ከምኡውን ዝተፈላለየ ርሕቐት ዝሽፍን ጉያ እግርን ኣጠቓሊሉ እዩ ተኻይዱ። ብመንፅር ተሳታፍነት ሓለፍቲ ኣባላት መምህራንን ተምሃሮን ከዓ ንድምቀት መደባት ስፖርት ካብ ምፍላማት ሒዞም ክሳብ ምዝዛም ዝለዓለ ምንባር ይግለጽ።
1: ልክ ወርሒ 8 ምስኣተዉ ንሳቶም ድሕሪ መመረቕታ ኣብ ወርሒ 9 ዕለት 15 ጋ ዕለት 20 ዘሎ ንሕና ውድድር ስሩዕ ዝኾነ ውድድር ንጅምር ማለት እዩ። ሕጊዛ ውድድር እዚኣ ን6 ወርሒ ትኸይድ ውድድር እያ። 6 ወርሒ ኣብ ወርሒ 2 ዕለት 20 ገለቢልና ከዓ ንዓፅዋ ኣብ መንጎ ከዓ ኣለዎ 8 መጋቢት ኣለዎ እቲ ሃገራዊ በዓል ዝበሃል ገለ ከዓ ስታት ከዓ እንዳካየድና ጎኒጎኒ እቲ ኣካዳማዊ ዝካየድ ትምህርቲ እዩ ዝካየድ ስፖርታዊ ንጥፈታት እተን ዝካየዳለ እተን ስፖርት ከዓኒ ቀዳምን ሰንበትን እየን። ቀዳም ካብ ሰዓት 4 ስጋ ሰዓት 6 ትካየድ፣ ሰንበት ከዓ 6 ፈርዓን ስጋ ሰዓት 10 ወዲዮም ኣብ መፅናዕቶም እዮም ዝኸዱ ማለት እዩ።
2: ስፖርት ኣብ ሳዋ ልክዕ ከምቲ ኣብ ስመራ ዝነበርናዮ ብዕጥፊ እዩ ኣብዚ ጥቕሙ ዝረአ ማለተይ ካብ ኩለን ዞባታት ናይ ኤርትራ ምሃ 9 ብሄራት ዝጥርነፈ ክሳብ ዝኾነ ሃገራዊ ፀወታ እዩ። ስለዚ ዓብ ስምዒት ኣለዎ። ካልኣይ ብመንፅር ምዝንጋዕ ተርእንያ ድማ ምስቲ ዝተፈላለዩ ኣክቲቪቲ ሳብሳዋ ንገብሮም ነገራት ብዓብየቲ ትምህርቲ ትስራሕ ድማ ትትገለ ምስ ኩሉ ኣዛሚትካ ከዓኒ ኢንጆይ ንክትገብሮ ዓብዪ ክስተይ ኣለዎ። እወ ብዓብኡ ሞራል ክግበር ከሎ በቢ ሰንበት ሰንበት ወፂኢካ ዝካየድ ፀወታት ካዓኒ ብጣዕሚ ስምዒት ፈጢሩ ተወዳዳርነት ከም ዝዓቢ ኣብ መንጎካ ይገብር። ኣብ ትምህርትካ ኮማት እዩ ዝያዳ ኣብ ትምህርቲ ትጉፍ ኮንካ ክትሰርሕ ነቲ ትምህርቲ እውን ብመንፅሩ ኢንጆይ ክትገብሩካ ብጣዕሚ ዓብ ኣስተዋፅኦ ኣለዎ ማለት እዩ።
3: ስፖርት ኣብዚ ዓባ በርክቶ ይደሎ ኣብ ሳ ማዚስ ክዕግዘካ ድኽእል ምስቲ ናይ ትምህርቲ ንጥፈታት ምስ ኩሉ ከዓቲ ማእቶት ኩሉ ፅቡቅ ክሰይደሎ ማቴስ ንኣናስ ፅቡቅ ሓገዝ ኮይኑና እዩ ማቴስ ነቲ ፊያቶ ድ ወላ ኣብ ኣስመራ ለሚንያ ንመፃን ኣብ ከረን ባረንቱ ኩሉ ኣብ ተፈላለየ ዓይነት ቦታታት ተላሚንያ ንመፃና ባስኬት ከይጠፍኣና ምእንታን ኣብዚ ንቅፅሎ ኣለና። ዝተፈላለዩ ስፖርተኛታት ከምኡ እቲ ቴኒስ ከይተረፈ ጀሚሩ ኣሎ። ሕጂ ሓደ ዓብ ነገር እዩ ኣብ ዙር 38 ዙርያ ከዓ ሓደ ዓብ ነገር ሰሪሖም ኣለዎ።
1: ብነፍሶ ከፍ ጋንታ 60 ጋንታ ኣለዋ ኢለካ 60 ሰልጠንቲ ኣለው 15 ኩዕሶ እግሪ ሰልጠንቲ ኣለው 15

ኩዕሶ መድበብ ኣለዉ፣ ብሰኪዒት ከምኡ ኣብ ኣትሌቲክስ ከምኡ እዚኦም ስሰ ኮይኖም ኣለዉ። እቶም ኣሰልጠንቲ እዮም ዲያኑ ከ 48 ዲያን ኣለዉ። ስለዚ ኣብዚ ስፖርታዊ ንጥፈታት ክካየድ ከሎ 108 ሰብ እዩ ዝሳተፍ። ኣብዚ ዲያኑ ከዓ ኣብ ኩዕሶ እግሪ ኮሚሽነር ኣለዉ፣ ዲያኑ 15 ኣለዉ። ኣብ ኩዕሶ መድበብ ኮሚሽነር ኣለዋ፣ ዲያኑ ኣለዉ፣ ሓኪም ኣለዎ፣ ሃለዋን ፀጥታ ዝበሃሉ ኣለዉ። ኣብ ኩዕሶ ሰኪዒት ከምኡ ብኣትሌቲክስ ከምኡ። ስለዚ ኣብዚ ዝካየደሉ ስፖርታዊ ንጥፈታት 108 ሰባት ኣለዉ ማለት እዩ።

ስፖርት ኣብ ሳዋ ኣብ ሰለስተ መድረኻት ከፋፊልካ ክረአ ይከኣል። ካብ ምምስራት ሳዋ ክሳብ ምኽባር ልዑላውነት፣ ስሩዕ ኣካደምያዊ ትምህርቲ ድሕሪ ምፍላም፣ ከምኡውን ምስ ብዙሒ ምውራት ተምሃሮ ክሳብዚ በፂሑ ዘሎ ዙርያ ተኸታታሊ ሰረት ምዕባለ ስፖርት ኣብ ሳዋ ክረጋገፅ ክኢሉ እዩ። ኣብ ነፍሲ ወከፍ ዙርያ ድማ ጭውነት ዝመልኦ ልዑል ናይ ተወዳዳርነት መንፈስ ዝዓሰሎ ብሓያል እውንን ስምዒትን ክካየድ ፀኒሑን ኣሎን። ከም ኣካል ናይዚ ድማ ተራ ደገፍቲ ጋንታታት ኣብ ነፍሲ ወከፍ ፀወታታት ንጀሪካን ከም ከበሮ እናደሰቑ፣ ንደርፍታት ብፊስካን ጣቕዒትን እናሰነዩ ንፀወታ ህይወት ክዘርእሉ ከማምቕዎ ተወዳዳርነት ክፈጥሩን ሞራል ከስንቑን ከለዉ ምድብ ግዜ ከይትረዳእካ ይኣክል።

0: ኣብታ መኣዲ ጥበብ መሶብ ፍልጠት ብሉፅ ክብርታትን ጐሊሖም ዝደምቁላ መዓስከር ሳዋ ካብ ዝለዕለ ሓላፊ ክሳብ ተራ ዘለውን ተምሃሮን ብዓባ ሃንቀውታን ኣተኩሮን ይከታተልዎ። ተሳታፍነት ናይ ነፍሲ ወከፍ ጋንታታት ብመንፅር ብቕዓቶም ተለልዮም ኣብ ነፍሲ ወከፍ ሓይሊ በጦሎኒ ብርጌድን ክፍለ ሰራዊትን ዝውክልን ዝጸሉን ብምዃኑ ልዑል ናይ ተወዳዳርነት መንፈስ ይፈጥር። ኣብቲ ውዕውዕ ስፖርታዊ ህሞት ከዓ ተዘከርቲ ደርፍታት ንሞራል ክብ ናብ ዘብል ግጥሚ ተለዊጦም ደሚቖም ይቐርቡ፣ ሰሓብነት ይፈጥሩ፣ ፍናን ተፃወቲ የበርኹ።
1: ኣብዚ ሞራል ሲ ንሕና ፍርቂ ሓይሊ ሞራል ና ፍርቂ ፀወታ ሲ ወይ ስዕረት ፍርቂ ሓይሊ ሞራል እዩ። ሕጂ ኣብዚ ክንፃወት ከለና ዝኾነ ጌጋ ፍፀም ከሎ ወይ ዝኾነ ዓወት ክርከብ ከሎ ብሓፈሻኻ ኣብ ኩሉ ፀወታ ጀሚራ ክሳብ ትውዳእ ሞራል ክገብራልና ከለዎ ዓብ ስምዒት ናና ዝፈጠርና። ስለዚ ናተን ሞራል ተገሲፅና ድማ ዝያዳ ስምዒት ብስምዒት ንማልያና ከም ንፃወት ገብራና እዮም። ብዓብይ ኻኒ ነታ ብርጌድ ቲኣ ወይ ነታ መፂኻላ ዘለካ ብርጌድ ሓይልካ ከም ትፃወት ናተን ቲፎዞ ርኢኻ ከም ትሕየል ነቲ ፀወታ ከም ትደምቕ ኣድሚቕካ ከም ትፃወቶም ዓብ ዝተዋፅኦ ይገብራልና እዮም። በዚ ጋጣሚ እዚ ከመስግን ይፈቱ ሞራል ንዝህባ ጋንታ ማለት እዩ።
2: ወላቲኦም ኣባላት ከይተረፉ ዓበይቲ ኣባላት እሶም መራ ስምዒት ዘለዎም ኣብ ስፖርት እዮም። ወላቲ ካልእስ ኣይገድሶም እዩ። ስፖርት ክበሃል ከሎ ግን ሓፍ ኢሎም ንመፁ ኩላቶም ምሳና እዮም። ክንፃት ወለና ንሰዓርናይ ንሰዓር ከዓ ሞራ እንዳገበሩ እዮም ዝሰዱና ዘሎ። ምሸት ምሸት ከዓ ኣብቲ ተፃናሉ ግብጃ ገብሩልና
0: ኣብ ተኸታታሊ ዙርያታት ከም ተወሳኺ ንጥፈታት ተምሃሮ ዝካየድ ስፖርታዊ ውድድራት ኣብ መራይ ጥዕና ኣብ ጥንከረ ኣካላት ምዝናይን ምንቕቕሕን ልዑል ፅልዋ ኣለዎ። ኣብ ሰራዊት እንተኾነ ከም ኣካል ልምዓታውን ማእተታውን ንጥፈታት ተራእዩ ብዝተፈላለየን ብዝተወድበን መልክዑ ይካየድ። ኣብ ቤት ትምህርቲ ዋርሳይ ከኣሎ ሳዋ እውን ከም ኣካል ትምህርታዊ መደባትን ወታደራዊ ስልጠናታትን ዓመታዊ ኣብ ነፍሲ ወከፍ ዙርያታት ብስሩዑን ብዝበለፀ ቅርፅን ምሕደራን ተሰኒዩ ይካየድ። ኣብ ተምሃሮን ኣባላትን ሓድሕዳዊ ሌላ ፍሉይ ዝኽርን ተምሳጥን ዘይሃስስ ትዝታን ይፈጥር።
3: ስምዒት ስፖርት ብሰባ ብዙሕ ታሪክ ዘለዉ ሰባ እንጂ ገሊኦም ሓደሽ ኣጋሽ ገለ ክመፁ ከሉ ደሰም ብደካ ኣሎ። ኣብ ገለገለ እዋን ሕጂ ልዕሊ ዓቕምካ ከይድ ገለ ፀውታ ዝተቋረፀሉ ግዜ ኣሎ። ሰኣና ፍለጦቶም ነቲ ስፖርት ድመርሕዎ ነበሩ ማለት እዩ። ጀሪካናት ኣብ ሰዋ ዳርጋ ይተረኽቦን ኢኻ ቀዳሚ ሰንበት ኩሉ ተቐዲዱ ይድምለስ ሰዋ ሲ ኣነ ኣብ ስፖርት እንዲ ዓብየ ብዞባ ማእከል ቲ ሰዓታት ንፃወተሉ ነበርና ከመይ ነርቲፎዞ

0: ገለ እሱ ይታደዘ ኸኽደኒ
1: ሓደ ሙሉእ ጥዕና ክህልወካ ይሕግዝ። ኣብዚ ምስቲ ካብ ስመራ ሒዝከዮ ዝመፀካ ዓብዪ ኣእምራዊ ኣካላውን ብጣዕሚ ዓብ ለውጥ ኣለዎ። ማለተይ ኣብ ሰባ ኩሉ ታይም ማናጅመንት ዝዓበየ ታይም ማናጅመንት ኣሎ። ስለዚ ኩሉ ምሕደራ ግዜ ኣብ ኩሉ ኣሎ ማለት እዩ። ስለዚ እቲ ትሬን ትገብረሉ ግዜ ውስን እዩ። እቲ ንስፖርት ትወፀሉ፣ ንትምህርቲ ትወፀሉ፣ ንማእቱ ትወፀሉ ኩሉ ውስን እዩ። ሕጂ ሓደ ኣብቲ ኣካላዊ ህንፀት ዓብ ተራ ኣለዎ። ካልኣይ ድማ ኣብቲ ኣእምራዊ ህንፀት እውን ዓብ ግደ ይፃወት እዩ። ቀሲምካ ወይ ሙሉእ ምስ ሙሉእ ፃዕሪ ወይ ምስ ሙሉእ ሪስፖንሲቢሊቲ ኮንካ ንክትሰርሕ ዓብ ግደ ኣለዎ ማለት እዩ።
2: እዚ ናይ ውሓቂ መሰረት እዩ ማለት እዩ። ሳብቲ መጀመርታ ትፈልጦ ዮም ዋላስም ቀዳሚት ፀወታ ተፃትከን ዓሰሪት ፀወታ ተፃትከን ካልእ ዓይነት ስምዒት ዘሎ ስምዒት ጥራይ ደሆነ ከዓ ኮንፊደንስ ኮንፊደንስ ኣብዚ ሰብ ፈጢርና ከዓ ምስከና ምስቲ ብዙሕ ሰብ ኮንፊደንስ ምስ ገበርካ ኣብ ኮሌጅ ወርሓንቲ ንዓኻ ማለት ከም ድሌትካ ክትፃወት ትኽእል ኢኻ። እቲ ናይ ሓንጎልካ ሜንታሊቲ ከዓ ይሕግዘካ እዩ ማለት እዩ። መሰረት ሕጂ በዚ ዓርከይ ዘሎ ኣራ ወድጋ እንታይ ማለት እዩ ከምዚ ብዙሕ ወላድ ይኮነስ ኣብዚ ምስ መፀ ግን ከምዚ ትብሎ ዘለካ መሰረት ካብ ንእሽተ ጀሚሩ ስጋዕ ኣብ ምንታይ መፅሕሉ ሕጂ በዓልና ንሪኢ ኣለና ኩላና ሕጂ ከምኡ እናገበሩ ማተይስ ተፃይቶም ዋላ ደይፈልጡ መፂኦም ኣብዚ ነቲያ ስፖርት ኣላ ምስ ተባሃለት ክወፁ ዝደልዩላ ናብኣ ምስ ኣተዉ ሓደ ዓብ ነገር ዝሰርሑ ኣሎ ማለት እዩ። እሶም ከዓ እቲ ስኪልስ ዋላ እቲ ኮንፊደንስ ከምትልወልክኻ እሱ ይሕግዞም ማለት እዩ።

0: ከምቲ ልዕል ኢሉ ዝተገልጸ ብምውሃድ ቤት ትምህርቲ ዋርሳ ይከኣሉን ማእከል ስልጠና ሃገራዊ ኣገልግሎትን ዝካየድ ስፖርታዊ ንጥፈታት ብምትሕባር መሻርክቲ ኣካላት ዝኾና ሃገራውያን ፌደሬሽናት ስፖርት እውን ኣብ ዓውደን ኣብ ናይ ኣሰልጠንትን ዳንነትን ዘተኮረ ሓፂር መደብ ስልጠና ንዓለምቲ ኣባላትን ጉዱሳትን ይወሃብ እዩ። እዚ ኣብ ዝተፈላለየ እዋናት ዝወሃብ ስልጠናታት ንፀወታታት ብኣፍልጦን ብሕግን ተማእዚዝካ ኣብ ምምራሕ ንስፖርታውያን ተምሃሮ ብዝግባእ ኣብ ምእላይን ብሓፈሻ ኣብ ምህብታም ተዓውዲ ስፖርት ዘይንዓቕ ኣበርክቶ ዝፈጥር እዩ።
1: ዓበየ ምስጋና ንዕኦም ይግብኦም እዩ። ምክንያቱ ብዙሕ ፃዕሪ እዮም ዝፈጥሩ። ካብ ኣስመራ ክመፅእ ከለና ኣብዚ ጠርኒፎም ኣብ ዓቅምታትና ኣላለዮም ኣብ ሓደ ጠርኒፎም ኩሉ ትሬና ምግብና ናገለ ኩሉ ካብቲ ብሓፈሻ ካብ ሰባ ፍልይ ዝበለ ሂወት ከም ነብር እዮም ዝገብሩና። ማለተይ ብጣዕሚ እዮም ዝቃለስልና። ካብ ኣሰልጠንና ጀሚርካ መራሒ ብርጌድ መራሒ ክፍል ስራት ብዓብዩ ካ ትመዓስከር ማለት እዩ። ዝተፈላለየ ኣስተዋፅኦ ከማልያናት ሒዝካ ኩሉ ዝግበረልና ምግብናና ማይና ኩሉ ኣብ ብዙ ኩሉ ነገራትና ንዓና ንስፖርታን ዘሊ ነገራት ዝቕልስልና ዓበይቲ ተቓለስቲ እዮም። ስለዚ ክብሪን መስጋና ንዕም ይኹንን ኣቐፂለ ድማ ኣሰልጣኝና ድማ ቴድሮስ ይበሃል። ናይ ካልኣይ ብርጌድ ኣሰልጣን ናይ ንደራዓ ክፍለ ስራት ብጣዕሚ ሓያል ኣሰልጣን እዩ። ኒሕ ገይሩ ንዓና ንምዕባይ ንማልያ ወይ ንብርጌድ ዘይኮነ ፀወታ ንዓና ካብ ስመራሒ ዝነ ነበርና ፀወታ ስቶታል ተቐይሩ እዙ ንዓና ንምዕባይ ወይ ንሕና ካብዚ ወፂና ናይ ሃገራዊት ጋንታ ተፃወቲ ንክንከውን ብጣዕሚ እዩ ዝፅዕረልና። በዚ ጋጣሚ እዚ ከዓኒ ምስጋና ክንሞ ንፈቱ ማለት እዩ።
2: ሕልፊ ምሳና ደሎስ ዓብ ሰብ እዩ ናይ ሓቂ ተወፋይነት ናይ ሓቂ ኣብቲ ወላ ማእቶት ክወስዶም ውዕሉ ትምህርቲ ክወስዶም ውዕሉ ኩሉ ግዜ ምሳና እዩ። እቲ ፍቕሪ ከዓ ካብ በጀመርታ ወላ ፋሕፋሕ ተበልና ኣምፅኡ ዝጠርነፈና ሱ እዩ። ስኒትን ፍቕርን ድምሃርና ሱ እዩ። ኤስሮ ምባል ዓብ ሰብ ማለት ዋላ ሶም ትፈልጦ ይኹም ንገሩ።

ኣብ ሳዋ እተን እታ ሓንቲ ጋንታ ካብታ ብርጌድ ምሉእ ተዋፅያ ትሰልጣኒ ናይ ኩዕሶ እግሪ መኣምነት ክመርፅ ከለዉ ምስኣተዉ ካብ ሙሉእ ብርጌድ እየን ዝዋፅዓ ዘለዋ እተን ብርጌድ ዝዋፅዓ ዘለዋ ተፃወት ከዓ ኣብ ነፍሲ ወከፍ ጋንታ ኣብ ነፍሲ ወከፍ ሓይሊ ኣለዋ። ስለዚ ካብአን ሓፊለን እየን ዝኸዳ ዘለዋ ካብተን ተምሃሮ ወይ ካብቶም ተምሃሮ ደቂ ተባዕትዮ ደቂ ክርስትዮ ንበሎ ማለት እዩ ሕጂ እዚ ሓደ እቲ

0: ናይ ስምዒት መበገሲ ማለት እዩ። ኣብ ሓንቲ ጋንታ እንተ ጓል ሓይልኻ ወዲ ሓይልኻ ሃልዩሲ ባህርያዊ ቲፎዞ ክትከውን። ስለዚ እታ ብርጌድ ምልእቲ ትወፅእ ዘላ ጋንታ እታ ብርጌድ ምልእቲ ከዓ ተንቲፎዞ ኣለዋ ማለት እዩ። እጂ ሓደ ነቲ ስምዒት ዝንቀሳቀስ ማለት እዩ። ብዓብዩ ከዓ ኣንፃር ጋንታ ካ ትፀወት ዘለካ ንኣብነት ቢሻ ትበሃል እንዳ ቀዳማይ ሰላም ትበሃል እንዳ ሓምሻይ ክፃታ ከልዋስ እንዳ ሓምሻይ እንዳ ቀዳማይ ንካ ትብል ዘለካ ብኣዩ ሕጂ ግልጠ ጫፍ ማለት እዩ ብኩሉ ነገር ዘይራኸባ እጂ ተክፍለ ሰራዊት ከዓ ግልብጥ ኢሉ 53 እዛ ሰላም ትበሃል ምስ ቀዳማይ ክፍለ ሰራዊት ቀዳማይ ብርጌድ ቢሻ ትበሃል ፃውታ ስለ ዘለዋ ምስ ተባሃለ እዚ ሕጂ እቲ ስምዒት ማለት እዩ ኣንፃር ጋንታ እጂ ከምኡታት ኣሎ ትናዋልካ ዘሴም ከምኡ ማለት እዩ። ካልኣይ ክፍለ ሰራዊት ቤሉል ትበሃል ኣብ ሳልሳይ ክፍለ ሰራዊት ዘራ ትበሃል ትፀዋታላ ምስ ተባሃለ ከማን ግደፎ ናይ ኣንፃር ኣሃዱ ብለካሎ ኣብ ውሽጢ ኣሃዱ ቀዳማይ ብርጌድ ካልኣይ ብርጌድ ወይ ከዓ ቤሉል ምስ ዛራ ክትፀዋት ከላ ኣብ ውሽጢ ኣሃዱ ሲ ሳተን ክትፀዋታ ከለዋ ዘሎ ስምዒት ክነግረካ ይክእልኒ
1: ኣብ ሰዋ ስፖርት ክቕፅል ኣሎ ናይ ባዓቂ እቲ ስምዒትካ ደላዓዓል ስፖርት ጥራይ ክኸውን ንኽእል ኣነ ንፈልጦ እሱ ከዓ ድሕርቲ ሳተ ገዲፋ ስንደ ስፖርት ክቕፅል ጥራይ ዘሎ ኣብ ሰዋ
2: ባይታ ናይ ስፖርተኛ ከዓ ክርከብ ይኽእል ማለት እዩ ኣብ ካልእ ዕድላት ዘይክረኽቡ ዝኽእሉ ተፃትለው ወይ ኣብ ካልእ ኣብ ቦታታት ኣብ ዝኾነ ነገራት ክኣት ዘይክእሉ ተፃትለው ወይ ዝኾነ ከምዚ ዕድል ኣሎም ጆ ኣብቲ ዕድል ክረኽቦ ዘይክእሉ ተፃትለው ኣብዚ መፅኦም ግን ሓደ ዓብ ዕድል ኣለኹም ማለት እዩ። ምክንያቱ ሰባ ንክትምረፅ ከለካ ተካይዶ ነገራት ኣሎ ቀዲምካ ክትምረፅ ከለካ ተካይድ ፀወታት ኣሎ ሕጂ እሱ ድማ እቲ ናቶም ዝሓለፍዎ ብኡ ተመርኪሶም ዘይኮነስ በቲ ኣብኡ ዝተረፍዎ ዘይኮነስ በዚ ሕጂ ዝቕፅልዎ ዘሎ ሰባ መፅኦም እንታይ ዓይነት ሰባት እዮም ምክንያቱ ሕሉፍ ሂወትካ ኮንካ ትርኢ ሕጂ ኢካ ትርኢ ሕጂ በቲ ዝሓለፍዎ ዘይኮነ ኣብዚ ሕጂ መፅኦዎ ዘለው ድቕፅልዎ ዘለውን እንታይ ምዃኑ ይርድኡ ወይከዓ ይቕፅሉ ማለት እዩ ወይከዓ እቲ ብቕዓት እቲ ናቶም ይረአ ሞ ኣብ ዝለዓል ደረጃ ይወፅ

ኣብታ ቅርዓት ርእሰ ከተማ መንእሰያት ዋልታ ሃገርን ሓድነት ብሄራትናን ዝኾነት ሳዋ ብምኽንያት ዓመታዊ ውጥንን ኣብ ፍሉይ ኣጋጣሚታትን ዝካየድ ስፖርታዊ ውድድራት ካብቲ ብዘይምቁራፅ ዝኸይድ ስሩዕ ንጥፈታት እዮም። በዚ መሰረት ኣብ ሳዋ ተመልሚሎም ተብህቦም ኣለልዮም ተሳታፍ ነቶም ኣብ ስፖርት ዘይነዓቕ ኣበርክቶ ዘርእዩ ዘለዉ ተምሃሮ ድሕሪ ምዝዛም ትምህርትን መመረቕታን ኣብ ዝተመደብሉ ትካላት ላዕለዋይ ትምህርቲ ሚኒስትርታት ሃገራውያን ማሕበራት ኣብ ዝተፈላለየ ኣህዱን ከም መገብቲ ጋንታታት ብምዃን ስሞምን ስም ክለቦምን ሃገሮምን ዘፀውዑ ኣትሌታት ውሑዳት ኣይኮኑን።

0: ኣብዚ ካብ ወላ ሰሙ ኣሰልጠንቲ እውን ካብ ዝብሎ ካብ ኩለን ዙርያታት ፍለይ ዝበለ ዙርያ ብላ ብስፖርትን ዝያዳ ተወዳዳርነት ዘለዎ ዓመት እዩ ሎሚ ዓመት ኣይውሽ ኣብ ዝመፅእ ድማ ብትምህርትን ብስፖርትን ማዕር ክልቲኡ ገስጋስ ነካይዶ ኣልና ስለዚ ኣብ ክልቲኡ ወከብ ኢልና ክንወፅእ ከዓኒ ተስፋ ናይ ኩላህና እዩ ብዓብዩ ከዓ ካብዚ ኩሉ ሰብ ድወፅእ ካብ ሰብይ ኩሉ ሰብ ድወፅእ ስለዚ ንሃገርና ብትምህርትን ብስፖርትን ኮይና ፀብለል ክንብል በዓልቲ ሙሉእ ተስፋ እያ
1: ኣብ ዝለዕለ ደረጃ ክንበፅሕ ከምዚ ገይሮም እኳ ነይሮም ቅድሚ ሕጂ ወፅያ እኳ ነራ ቀዳይ ብናይ ሃገራዊት ጋንታ ወፅኦም ነይሮም ኣብ ገለ ዓወት ተጓናፂፎም እቲ ሃገርካ ትፅውዖ ዘላ ዓብ ነገር ይድረ ምክንያቱ እዚ ሃገር ትፍለጥ ኣይነበረት ብቃልሳ ተፈሊጣ ገለገለ ብዙሕ ነገር ሓሊፈ እያ ሕጂ እውን ኣብዚ ዓበየ ሃገራት ክትፅሕ ከላክን ብቃልሲ ጥራይ ደይኮነት ብናይ ካልእ ትምህርታዊ ድዩ ስፖርታዊ መድያ ድማ ሓንቲ ዓባይ ሃገር መዓልተን ዓበይቲ ሃገራት ከምዝበፅሐት የመስክር ማለት እዩ
2: ኣድላይነት ኣብ ሰብዋ ስፖርት ሲ ንሃገር እዩ ኢና ክንብል ንክእል ማለት እዩ እተን ክለባት ናይ ኤርትራ ተደ ኣለዋ ሲ ናሽናል ቲም የለናን ኣካይ እተን ክለባት ናይ ኤርትራ ከዓ ብከመይን ክመልኣ ዘለዎን በዝሓለፉ እቶም ተፃዋቲ እንዳመልኡ እንዳመልኡ ብዓብዩ ከዓ ከምዚ ዝብለካ ዘለኹ ጋንታ ሰዋኢሎም ንከዳ ንክእሉ ካብኡ ከዓ እተን ጋንታታት ብኳን ካብኣቶም እናሸፈና ስጋብ ሕጂ ወሚና ክንሰርሕ ፀኒሕና ማለት እዩ ቀፀሊ ከዓ ብዝሓየለ መልክዑ ንሰርሓሉ ኢና

ኮሚተ ስፖርት ምምሕዳር ንዑዘብ 4 ስመራ ገምጋም ስፖርት ናይ 3 ዓመታት ብምክያድ ኣብ መፃእ መደብ ዘተ ርክብ ኣካይዳ እዚ ብ11 ሓምለ ኣብ ሜዳ ቦቼ ፊልያ ዝተኻይደ ርክብ ዕድመ ዝተገብረ

0: ጋላ 230 ኣብ ግራስሩት ኩዕሶ እግሪ ዝሳተፉ ክሳብ 445 ዝበፅሑ ስፖርተኛታት ኣብ ትሕቲ ምምሕዳር ንኡ ዞባ ብምጥርናፍ ኣብ ስፖርት ሃገርና ዘይነዓቕ ኣበርክቶ ትገብር ከም ዘላ ገሊጹ። ክለብ ስፖርት ንኡዞብ 4 ስመራ ኣብ ዝሓለፈ ዓመታት ዝተጓናፀፎ ተዓወታትን ዝረኸበቶ ብልጫታትን ኣመልኪቱ መምህር ሳምሶም ጋንታ ኩዕሶ ሰኪዕት ቀዳማይ ዲቪዥን ኣብ ዝሓለፈ ዓመት ሻምፒዮን ቅድሚኡ ዓመት ዋንጫ ናፅነትን ኣብ 224 ዋንጫ ናፅነት ኣብ 223 ድማ ዋንጫ ዲያስፖራ ክትዓትርን ከላ ኣብ ካልኣይ ዲቪዥን ብተመሳሳሊ ኣብ ኩዕሶ ሰኪዕት ኣብ ዝሓለፈ ዓመት ዋንጫ ከም ዝሰፍሰፈ ተሓቢሩ። ጋንታ ኩዕሶ እግሪ ዕድመ 16-17 ኣብ 224-25 ዓመተ ፀወታ ክልተ ዋናጩ ኣብ ክሊ ዕድመ 14-15 ብደቂ ተባዕትዮ ዋንጫ ኣብ ክሊ ዕድመ 12-13 ብደቂ ኣንስትዮ ሳልሳይ ደረጃ ብኣትለቲክስ ኣብ ክሊ ዕድመ 14-15 ተሸላሚት 5 ወርቂ መዳልያን 1 ብሩርን 3 ነሓስን ብምዃን ብዞባ ደረጃ ጎብለል ናይ ክሊ ዕድመ 14-15 ብምዃን ዋንጫ ሰማእታት ክጭብጥ ከም ዝኽኣለት ሓቢሩ። ኣብ መደምደምታ ኣብ ማሓዳሪት ንኡዞብ 4 ስመራ ወይዘሮ ኣልጋነሽ ትኩ ነቲ ዝቐረበ ፀብፃብ ምርኩስ ብምግባር ንኹሎም ኣብቲ ንኡዞባ መንእስያት ኣብ ምምልማል ዝሰርሑ ኮሚቴ ስፖርት ኣመስጊና ኣብቲ ዕለት ንኣሰልጠንትን ኣካየትን ስፖርት ዝተዳለወ ምስክር ወረቐት ተዓዲሉ። ዝኸበርኩም ተኸታተልትና ምስ ኣቦ ወንበርን ዋና ፀሓፍን ምምሕዳር 4 ስመራ ዘካየድና ዕላል ቀፂሉ ይስዕብ።
1: ናይ ሎም መዓልቲ ርክብና ኮሚቴ ስፖርት ንኡዞብ 4 ስመራ ካብ ትምረፅ 3 ዓመት ኣጌራ ኣላ። ኣብ ውሽጢ 3 ዓመት ድማ ዝተፈላለዩ ንጥፈታት ከተካይድ ፀኒሓ ኩሉ ግዜ ንትገብሮም ንጥፈታት ድማ ክትግምግሞም ኣዝዩ ኣገዳሲ እዩ። ምክንያቱ እንታይ ሓያል ጎኒ ነርና፣ እንታይ ድኹም ጎኒ ነርና፣ ናይ መፃእ መደብና፣ እቲ ሒዝናዮ ዝተበገስና ዕላማታት ከብዝግባእ ሃሪምናዮ ዶ? ንሶም ደቅና፣ ንሶም ስፖርተኛታት፣ ኣሰልጠንቲ፣ ማሕበረሰብ ናይ ንኡዞብ 4 ስመራ ተኣኻኺብና ኢና ክንግምግም ውዒልና። ስለዚ እቲ ናይ ሎም መዓልቲ ቀንዲ ወይ ሕመረት መራኸቢ ኢና ነጥቢ እንታይ ከም ዝሰራሕና፣ እንታይ ከዓ ይተርፈና ከም ዘሎ፣ እንታይ ሓያልን ድኹምን ጎኒ ነርና ንምግምጋም። ምስጢር ዓወት እቲ ቀዳማይ ውዳቤ እዩ። ሓደ ካብቲ ናሕና ብልጫታ ይተልና ተናቢብና ኢና ንኸይድ ኮሚቴ ምስ ምምሕዳር ንኡዞብ 4 ስመራ ኮሚኒቲ ብዓብዪ ከዓ ምስቶም ኣሰልጠንትን ተፃወትን ማለት እዩ። ስለዚ ንሕና ብመሰረቱ ናብ ናይ ባስኬትቦል ውድድራት ይግበር ከም ዝነበረን ኣብ እቲ ዝግበር ንጥፈታት ናይ ስፖርት ድማ ኣብ ኩዕሶ እግሪ ዝተሓፅረ እዩ። ንሕና ግን ኣብ ክንዲ ኩዕሶ እግሪ ዝተሓፅረ ጥራይ ዝኸውን ኣብቲ ካልኦት ስፖርትታት እውን እቲ ኣድማስና ብምስፋሕ ማለት እዩ። ስለዚ ኣብ ባስኬት እውን ሓደ ኣበርክቶ ክንገብር ኣለና ከም ንኡዞባ ኢልና ናይ ቀዳማይ ዲቪዥንን ካልኣይ ዲቪዥንን ሒዝና እዚ ከዓ ብሓያል ፃዕሪ ናይ ኣሰልጠንትን ስፖርተኛታትን ተዓወት ክውን ኮይኑ ማለት እዩ። ብክልቲኡ ኢና ቻምፒዮን ናይ ዞባ ማእከል ናይ ዓመት 2025 ፕላስ ድማ ናይ ዝተፈላለዩ ዋናጮ ድማ 4 ዋናጮ ኣብ ክልቲኡ ደረጃታት ወሲድና ዘለና።
2: 4 ስመራ ዳርጋ እቲ ንኡ ዞባ ካብተን ዓወት ዘይፍለየ ንኡሳን ዞባታት እዩ። ነዊሕ ዓመታት ሒዙ እቲ ከባቢና ጌና እውን ዘይተጠቐምናሉ ዕቑር ናይ ስፖርታውያን ሃፍቲ ኣሎ። ካብ ኣማሓደርቲ ናብ ኣማሓደርቲ ብዓወት እናተቐባበሉ እዮም ድመፁ። ምሕ ዝነበሩ ማሓደርቲ ነቲ ሓደ ብዓወት ተቐብሎ ነቲ ሓደ ብዓወት ተቐብሎ ወይዘሮ ኣልጋነሽኮ ከዓ ዝያዳ ነቲ ኩሉ ዝቐበሉ ኣብ ዝያዳ ከዓኒ ብዕፅፊ ሰሪሓት ልዕሊ ኩሉ ግን ምውሃድ ናይ ኣሰልጠንቲ ናይ ኩዕሶ ሰኬት ኣሰልጣኒ ምስ ናይ ኩዕሶ እግሪ ናይ ኩዕሶ ምስ ናይ ብሽክለታ ናይ ብሽክለታ ምስ ናይ ኣትለቲክስ ስጥመት ኣለዎን። እቲን ውድድር ባስኬት ኩዕሶ ስክዕት ንሕር ኣሎ እቶም ካልኦት ኣሰልጠንቲ መፅኦም ሳፖርት ገብሮ ኣብቲ ከደሎ ሳፖርት ኩላ ካ ኣሰልጠንቲ ንድሕር ቲምወርክ ፈጢርካ ናብ ዓወት ትበፅሐ። እቲ ኮሚቴ ናይ ስፖርት ንኡዞባ ኤገይን ኣሰልጠንቲ ሓደ ስጥመት ገይሮም ብሓደ ትርግታ ልቢ ስለ ዝኸይድ እዩ እቲ ዓወታት ዝመፅእ ዘሎ ማለት እዩ።

0: ስፖርት ኩሉ ግዜ ብምምሕዳራት ክኸውን ዝድለየሉ ዋናታት ህዝቢ ተኮይኑ ዋና እቲ ዓወት ድመፅእ። ስለዚ ንኡሳን ዞባታ ህዝቢ የዋፅእ እኮ ገንዘብ ንዝተፈላለዩ ንጥፈታት ናይ ስፖርት ኢሉ የውፅእ። እቲ ክነፍዕ ዘለዎ ወይ ድማ ክሰርሑ ዘለዎ መን እዮም እንተይልና ምምሕዳራት ኣውራ ብኡ መጠን ድማ እቲ ኮሚቴ እዩ ማለት እዩ። ስለዚ ሓደ ጎስጓስ የድሊ፣ ተበግሶ የድሊ፣ ኣብ መወዳእታ ድማ እንድሕር ኣብ ምምሕዳራት ደሒዞንኦ ነዚ ስፖርት እዚ መን እዩ ክሕዞ። ንኡሳን ዞባታት ነዚ ብዕቱብነት ርእን ክሰርሓሉ ክሕዞኦ፣ እቲ ውድድራት ድማ ኣብ መንጎ ንኡሳን ዞባታት ክኸውን ዘሎ እዩ መቕረት ዘለዎ። ምክንያቱ ንኡሳን ዞባታት ተሒዞንኦ ህዝቢ ሒዝዎ ኣሎ ማለት እዩ። ህዝቢ ተሒዝዎ ድማ ውድድር ኣሎ ማለት እዩ። ንኩሉ ነገር ድማ እቲ ህዝቢ ስለ ዝመርሖ በዛ ኣጋጣሚ ለበዋይ ከመሓላልፍ ዝደሊ ኩለ ንኡሳን ዞባታት ኣብ ኩሉ ዓይነት ዓውደይ ስፖርት ማለት እዩ ከም ዝነጥፋ ክኾና ንሕና ኣብ ኣርባዕተ ዓይነት ስፖርት ኢና ነጥፍ ዘለና። ኣብ ዝመፅእ ግን ኣብ ዝተፈላለዩ ካልእ ዓይነት ስፖርት እውን ክንነጥፍ ከም መደብ ሒዝና ኣለና።
1: ብምሕዳራት በቲ ካብቲ ህዝቢ ዝመፀን ፋይናንሻል ንዕኡ ቆጢበን ንዕኡ ገይረን ዝከኣለን እየን ዝገብራ ዘለዋ። ብወገን ኮሚሽን ግን ንኣብነት 212 ዝጀመረ ግራሱት ኣሎ። እዚ ግራሱት እዚ ካብኡ እውን ታለንት ወፂኦም ኣለዉ። እዞም ታለንት እዚኦም ስለምንታይ እንተንጋልኦት ኣስመራ ቢራ ታለንት ንእሸ ትሕዝ፣ ቀይ ባሕር ትሕዝ፣ ደንደን ትሕዝ፣ ሽዑተን ጋንታታት እናተተካ ይኸዳ ማለት እዩ። ኣይኮነን ግን ካብ ቢራ ድወፀ ናብ ቀይ ባሕሪ፣ ካብ ቀይ ባሕሪ ድወፀ ናብ ደንደን፣ ካብ ደንደን ድወፀ ናብ ሕጅስ እቶም ድኸሉ ዘለዉስ ፍሉጣት ተፃወቲ እዮም። ኣድሉስ ካብቲ ተመጋቢት ዝነበረቶ እያ ነራ። ካብ 17 ቀበሌ ኣድሉስ ወሲዳ ካብ ኣድሉስ ካ ቀይ ባሕሪ ወስዱ ኤሌክትሪክ ማለት እዩ ቺፖይል ንወስዱ ከምኡ እንዳበላ ካዳ ነራ። ሕጂ ከዓ እንታይ እዩ እተን ንኡሳን ዞባታት ወይ ሓንቲ ንኡስ ዞባ ምስ ሓንቲ ክለብ ትጣመር ሽዑዘ ዘፍሬት ትብ እታ ክለብ ድማ ነታ ንኡስ ዞባ ናብቲ ስፖርት ድያ ትፈትሓላ ካልእ ካልእ ድያ ትፈትሓላ ካልይቲ ኮይና ትኸይድ ማለት እዩ። ንኡስ ከፍ ዓባይ ጋንታስ ሓንቲ ቢ ጋንታ ትሓዘሲ ወላ ሓንቲ ሽግራ ይህልዎን እዩ። ተካእቲ እንድሕር ዘይብለን ጋንታታት ግን ንሪኦም ኣለና። ካብቲ ዝነብረ ፃታይ ናብዚ ይመፅእ ኣሎ ከምቲ ዝበልካዮ ምምሕዳራት ዓቕሞም ጥራይ ደይኮነስ ልዕሊ ዓቕሞም እዮም ዝገብሩ ዘሎ ኩሎ ንኡሳን ዞባታት ብሙሉ ንኡሳን ዞባታት ስፔሻል ኩሎም ኣመሓደርቲ ተወሳኺ ኣብቲ ናይቲ ህዝቢ ስራሕ እዮም። ነቲ ስፖርት ኣብ መንጎ ስርሖም ትኸዶም ትርብሾም እጂ ኣመሓደርቲ ንኡሳን ዞባታት ዞባ ማእከል ብሙሉኦም ክምስጎኑ ይግብኦም እዩ። ምክንያቱ ኣብ ኩሉ ዓይነት ስፖርት ኢዶም የትዮም ኣሎ ኣርባዕ ኣስመራ ምኻ ልዕሊ ኩሎ ንኡሳን ዞባታት ዝበዝሐ ሒዛስ ኤጌን ከማን ሕጂ ከማን ሓዳሽ ካልኣይ ዲቪዥን ኩዕሶ ሰኪዐት ከማን ሒዛ ኣላ።
0: ሕጂ ሓደ ትብዕቱብነት ሰርሓሉ ዘለና ኩዕሶ እግሪ እዩ። ኩዕሶ እግሪ ድማ ክሳብ ካልኣይ ዲቪዥን ፀኒሕና ሕጂ ናብ ቀዳማይ ዲቪዥን ሓሊፍና ኣለና። ልክዕ ቀዳማይ ዲቪዥን ስራሕ ክትሰርሕ ሓያል ፃዕሪ ዝሓትት እዩ። ምክንያቱ ቀዳማይ ዲቪዥን ከም ሽሙ ዝሕብሮ ቀዳማይ እዩ። ልክዕ ናብቲ ሊግ እውን ዝኣትዋ ምምሕዳራት ኣለዋ። ናብኡ ቀሰይልና እውን ክንከይድ ኢና። ብመሰረቱ እዚኦም ስፖርተኛታትና ቀዳምነት እንታይ ኣብ ግምት ክእትውዎ ኣለዎም? ንሕና ክንዕወት ንኽእል ኢና። ከምቲ ታሪክ ዝስራሕ ዘሎ ኣብ ብሽክለታ፣ ታሪክ ዝስራሕ ዘሎ ኣብ ኣትለቲክስ፣ ኣብ ኩዕሶ እግሪ እውን ታሪክ ክንሰርሕ ንኽእል ኢና። እዚ ዝስራሕ ግን ስፖርተኛታት ወንም ዝህልዎም ኣሰልጠንቲ ብዕቱብነት ምስ ዝሰርሑ እቲ ንሰርሖ ስራሕ ዝተወደበ ምስ ዝኸውን ህዝቢ ዝተሓወሶ ምስ ዝኸውን ክንዕወት ንኽእል ኢና። ስለዚ ቀዳማይ ዲቪዥን ኣቲና ኣለና። ኣብ ቀዳማይ ዲቪዥን ከዓ ብሉፅ ስራሕ ክንሰርሕ ኩሉ ምድላዋት ንገብር ኣለና። ብኣና ብኮሚቴ ደረጃ እቲ ዘድሊ ዘበለ ምድላዋት ኣፃፊፍና ኣለና ክንዕወት ኢና።
1: ተዳሪናዮ ናይ ማውንቴን ክጅምር ከሎ ድሕሪ ናፅነት ናይ ክረምቲ መጀመርያ ማውንቴን ክተኣተ ከሎ ንኡስ ዞባ ኣርባዕ ኣስመራን ንኡስ ዞባ ጎዳይፍን እየን መስሪቶንኦ ብዙሕ ዓወታት ካ ክልትየን ወሲደን ኣብነት እንድሕር መፂና ናይ ደቂ ኣንስትዮ ናና ኣድያም ተስፋ ኣለም ትበሃል ኣብ ኣርባዕ ኣስመራ ብማውንቴን ሻምፒዮን ኮይና ሽልማት ወሲዳ እያ ናብ በዓል ጋላ ነፍሕን ናብ በዓል ካልእ ጋንታን ከይዳ ኸ ስጋብ ሃገራዊት ጋንታ ንኤርትራ ኸ ወኪላ ተወዳዲራ ማለት እዩ። ንኣብነት እዚ ሕጂ ኣብ ዩሳ እዩ ዘሎ ወዲ ጎንጨ እሱ ሕጂ ግራስሩት ካብ ወዲ 10 ዓመት ስጋ ወዲ 13 ኣብ ግራስሩት ነይሩ ካብኡ ናብ ብሽክለታ ናብ ብሽክለታ ክጅምር ከሎ ንእዞ ኣርባዕ ኣስመራ ማውንቴን ይባቶ በታ ማውንቴን ገይሩ ኣብ ኣርባዕ ኣስመራ ናብ ደንደን ኣትዩ ካብ ደንደን ካ ሕጂ ንዩሲኣይ ከይዱ ኣብ ዩሲኣይ እውን ዝድለ ትምህርቲ ወሲዱ ስልጠና ወሲዱ ሕጂ ካብተን ዝዓብያ ጋንታታት ኣሎ ካብቶም ዝሓይሉ ኣባላት ናይ ዝገታስ ሓደሱ እዩ ማለት እዩ። ስለዚ ግን ኤፍሬም እንታይ ስማዓና ነ ብሽክለታ እንተልናስ ማዕሪ ማዕሪ እዩ ዝመፅስ ፋይናንሻል እዩ። ሓንቲ ብሽክለታስ ክንደይ ዋጋ ሕጂ እቲ ወላዲ ኮሎ ጌና ይስንብድ ሕራይ ሕጂ ምምሕዳር ኣበገስኩማ ማውንቴን ጌርኩም ወይ ምምሕዳር ኣበገስኩማ ዳሓር ምስ ከደትከ ኣብቲ ላዕሊ ምስ በፅሐ ሲ ካበይና ክንምፅእ ብሽክለታ ናይ ፋይናንሻል ሕቶ ዩ እምበር ናይ ደቂ ኣንስትዮ ፀገም ኣብ ዞባና ዘሎ ኣይመስለንን። ግን ኩሉ እቲ ብሽክለታ ግን ምስ ፋይናንሻል ተታሒዙ ኩዕሶ ክጅምር ባስኬት ክጅምር ዘድልያካ ፍሉጣት እየን ማልያን ኩዕሶን እየ ብሽክለታ ክጅምር ግን ማውንቴን ዋላ ጀሚርካስ ድሓር ጥሪልካ ዋጋ ሚትን ገለን ሽሕ ብሽክለታ ኢኻ ክትገዝእ ሕጂ ስድራ ቤታት ትቁጠባ እዩ ኣሻቂልዎ እምበር ነቲ ስፖርት ፀሊእዎ ኣይኮነ። እዚ መፂእ ዘሎ ዓወታት ከዛኒየና የብሉን ዝተርፈና ብዙሕ ስራሕ ኣሎ። ብወገን እቲ ናውቲ ስፖርት ዝበሃል ተፈቲሑ እዩ ሕጂ ዝተርፈና ዘሎ ሕጂ ናይ ክረምቲ እናሃለ ይመፂእ ኣሎ። ድሮ ንውድድር ድልዋት ድኾና ጋንታታት ብደቂ ኣንስትዮን ብደቂ ተባዕትዮን ተቐሪበን ኣለዋ ማለት እዩ። ከምቲ ዝበልካዮ ከዓ ንኡሳን ዞባታት ሕጂ ንኣብነት ሚትን ልዕሊ ሚት እያ ሓንቲ ምንኡስ ዞባ ተሳትፍ ዘላ ብምግብና ብዕጥቂ ኣሰልጠንቲ ድኻም ሓደ ኣሰልጣኒ 25 ቆልዑት ሒዙ እዩ ዝመላለስ ናብቲ ናይ ክረምቲ ኣሰልጣኒ ኣብ ክረምቲ ዝሰርሕ ዘሎ ብጣዕሚ ኣዝዩ ኣሸጋሪ ኣሸጋሪ ኣሸጋሪ እዩ። ኣብቲ ካልእ እዋን ፍልጥ እያ እታ ፀወታኻ ተፃዊትካ ክትበዝሕ ናይ ክረምቲ ግን ሶኒ ተፃዊትካ ረውዕ ትደግም ሰልጣንኻ 20-30 ቆልዑት እዩ ሒዙ ዝኸይድ ሕጂ ኣብዚ ኻ ትንዞባ ደይኮነ እቲ ጨንፈር ኮሚሽን ድዩ እቲ ባህልን ስፖርትን ነቲ ድኻም ናይ ኣሰልጠንቲ ከዓኒ ተገንዚቡ ሓደ ፍልይ ዝበለ ነገር መታብዒ እንተዝገብር ሰልጣንኻ ዝያዳ ኣክነቲ ንእሳን ዞባታት ዝግደፍ መታብዒ እተን ዞባ ማእከል እውን መታብዒ እንተዝገብር ነቲ ሰልጣን እውን ዝያዳ ክሰርሕ ይኽእል።
0: ናይቲ ኩሉ ውፅኢት ናይ ብደረጃ ሃገር ብደረጃ ዓለም ነምፅኦ ዘለና እቲ ሰረት መምሕዳራት እየ ኣብያተ ትምህርትን መምሕዳራትን እየ። ሕጂ ንሕና ኣብ መንጎናን ኣብ መንጎ ፌደሬሽናትን ኣብ መንጎናን ኣብ መንጎ ጨንፈር ስፖርት ዞባ ማእከል ጥቡቕ ድኾነ ዝምድናታት ብዝተኻለ መጠን ድማ ምርድዳእት ክህልወና ክኽእል ኣሎ ዘለና ፀገማት ይህን ምህን ኢልና ንፈትሓሉ ብሓንሳብ ኮይንና መደባትና ንቕይሰሉ ባይታ ክፍጠር ክኽእል ኣሎ ኣሎ ብሓቂ ዘረባ ኣሎ ግን ክዓቢ ክኽእል ኣሎ ኢና ንብል። ሕጂ እቲ ክንሓስብ ከለና ኩሉ ግዜ ሓደ ራእይ ክህልወካ ኣሎ እቲ ራእይቲ ኢኻ ኢድ ትግበር ራእይና ፀቢብ ክኸውን የብሉን ኣብ ውሽጢ ሃገር ጥራይ ተፃዊትና ዕውታት ስለ ዝኾንና ብሉፃት ኢና ማለት ኣይኮነን። ድሕሪ 5 ዓመት ብደረጃ ቀርኒ ኣፍሪካ ድሕሪ 10 ዓመት ብደረጃ ኣፍሪካ ድሕሪ 15 ዓመት ብደረጃ ዓለም ኢልናሲ ክንቅይስ ክንክእል ኣለና። ነዚ ከዓ እንታይ እንታይ የድሊ እንታይ ተገርና ኢና ከዓ ንዕወት ንኽእል እዚ መፅናዕትታት ክኢላታት ተሓዊሶሞ ንሕና ከዓ ኣብቲ ታሕቲ ስለ ዘለና ካብ ታሕቲ ከይኮስኮስካ ኣብ ላዕሊ ክትዕወት ስለ ዘይትኽእል ነዚ ተናቢብና ክንሰርሕ በዛ ኣጋጣሚ መልእኽተይ ከመሓላልፍ ይደሊ።

0: Álvarez. Die lassen sich nicht abweisen. Die Weltmeister mit einem Weltklasse-Tor.
1: ዋንጫ ዓለም 2026 ብዓወት ስጳኛ ምውድኡ ዝዝክር እዩ። እዚ ን39 መዓልታት ኣብ ሰለስተ ሃገራት ዝተኻየደ ፀወታ ካብ ዝኾነ ቅድሚ ሕጂ ዝተኻየዱ ውርድራት ብዕብቱ ኣብ ቅድሚት ዝስራዕ እዩ። ዝያዳ ሃገራት ክሳተፋ ምኽኣልንን ዝያዳ ግጥማት ምክያዶምን ኣብቶም ዝውሰዱ ስጉምትታት ዝያዳ ትኩረት ይረክብ፣ ከምኡ ውን ዝያዳ ዕድላት ገንዘብ ይህሉ ማለት እዩ። ከዋኽብቲ ኩዕሶ እግሪ ዓለምና ኣብ ሜዳ ታሪካዊ ህሞታት ኣብ ዝፈጥሩሉ ዝነበሩ እዋን ካብኡ ብቢልዮናት ዝቁፅር ገንዘብ ፈርዩ። ኩሉ ሰብ ግን ብዙሕ ዶላራት ኣኪቡ ኣሎ ማለት ኣይኮ ኣይኮነን። ስለዚ ገለ ብዙሕ ገንዘብ ብምርካብ ክኸስብ እንከሎ ገለ ፋይናንሳዊ ክሳራታት ድማ ኣጋጢምዎም
2: እዩ። Und jetzt werden die Aussichten für Senegal immer besser.

0: ማሕበር ኩዕሶ እግሪ ዓለም ፊፋ ሓደ ካብቶም ዝኸሰቡ ኣካላት ናይዚ ውድድር እዮም። ኣመሓዳሪ ኣካል ኩዕሶ እግሪ ዓለም ፊፋ ካብ ዋንጫ ዓለም ዝረኸቦ መጠን ገንዘብ ማልያ የብሉን። ኣብ 2022 ኣብ ቀጠራብ ዝተኻየደ ውድድራት ዋንጫ ዓለም 7.6 ቢልዮን ዶላር ብምርካብ ክብረ ወሰን ዝሓዘ መኽሰብ ክረክብ ከሎ ኣብ 2026 ኣብ ኣሜሪካ፣ ካናዳን ሜክሲኮን ኣብ ዝተኻየደ 48 ሃገራት ዝተሳተፈ ውድድር ዝረኸቦ ኣታዊ ክዓቢ ትፅቢት ይግበር። ላዕለወይቲ ስትራቴጂስት ዶች ባንክ ሰርች ማሪዮን ላቦር ፊፋ ኣብ ውሽጢ 4 ዓመት ዝረኸቦ ኣታዊታት ኣስታት 13 ቢልዮን ዶላር ብምርካብ ብዘይሕቶ ቀንዲ ተዓዋቲ እዚ ውድድር ምዃኑ ትዛረበ። ኣታዊ ፊፋ ካብ መሸጣ ፈነወ ፍቓድን መሰል ኣጋይሽ ምቕባልን ውዕላት ምወላ ስፖንሰርሽፕን መሸጣ ቲኬትን ዝመጽ እዩ። ኣብ ዝመጽ ውድድራት ፊፋ ካብ ዝሎም ዓመት ኣመዝጊቦ ዘሎ ኣታዊ ዝያዳ ክንፅበ ይግባ። ምኽንያቱ ፊፋ ነቲ ውድድር ዳግማይ ናብ 24 ሃገራት ንኽሳተፍዎ ዕድላት ይፈጥር ምህላው። እዚ ድማ ንከም በዓል ቻይናን ህንድን ከምኡ ውን ምስኡ ዝመፁ ቢልዮናት ተወሳኺ ተዓዛቢ ከጠቓልል ይኽእል።
1: Watch Mbappe's run around, holds the defender. Dembele, first time on his right foot, this time inside of the left, into the far corner. Nothing Selvik can do. Two goals for that man and 2-0 to France.
2: Freeman, Weah, Freeman, Gio Reyna.

0: This might be one of the best back-to-front team goals this country and this team has ever put together. This was a 20-plus pass sequence from back to front, side to side. And you think, are they just going to see the...
1: ደገፍቲ እቶም ዝኸሰርዎም ደገፍቲ ናይ ሙሉእ ዕምሮም ሕልምታት ኣጊዶም ክኾኑ ይኽእል እዮም። ብወፃኢታት ገንዘብ ግን እዚ ውርድር ኣዝዩ ከቢድ ነይሩ። ንቲኬት ጥራይ ዝወፅእ ገንዘብ ኣዝዩ ልዑል ኣብ ዝኾነሉ እዋን ፊፋ ዝተኸተሎ እስትራቴጂያዊ ምውፃእ ዋጋታት ነቐፌታ ገጢሞ እዩ። ፕሬዚደንት ኣሜሪካ ዶናልድ ትራምፕ ከይተረፈ ሃገሩ ኣንጻር ፓራጓይ ኣብ ዝካየድ መኽፈት ውርድር $1,000 ዋጋ ቲኬት ምስ ተሓተተ ኣይከፍልን ከም ዝበለ ተኣሚኑ። ኣብ ኒው ጀርሲ ኣብ ስታድየም ሜት ላይፍ ንዝተኸየደ ናይ ፍጻመ ጸወታ ዝሽየጥ ቲኬት ብወግዒ $32,970 ክቐርብ እንከሎ ገለ ናይ ዳግሚ መሸጣ ቲኬታት ድማ ብልዕሊ $2,000,000 ተዘርዚሩ እዩ። ፕሬዚደንት ፊፋ ጂያኒ ኢንፋንቲኖ ወፃኢታት ቲኬት ምስ ካልኦት ስፖርታዊ ውርድራት ኣሜሪካ ዝሰማማዕ ምዃኑ ብምምጓት ነዚ ነቐፌታ ከለኸለሉ ተሰሚዑ። ካብ ቲኬት ወፃኢ ደገፍቲ ብበረራታት መግብን መዕረፊ ቦታን ብዘውፅዎ ወፃኢታት እውን ጅቡኦም ተነጊፍ እዩ። ሓደ ካብቲ ኣዘረብቲ ዜናታት ዝኾኑ ወሰኽ ቲኬት ባቡር ኒው ጀርሲ ትራንዚት እዩ። ናብ ስታድየም ሜት ላይፍ ናይ 30 ደቃየ ጉዕዞ ባቡር ካብቲ ልሙድ ናይ ምምላስ ክፍሊት $12.90 ና $150 ወሲኽ እዩ።
2: ደምበሌ ቱ ምባፔ ስቴፕ ኦቨር ፍሮም ምባፔ ስቲል ምባፔ 1-0 ፍራንስ ኤንድ ምባፔ becomes the all-time leading goal scorer in knockout matches in the World Cup final and French score in New Jersey. Absolutely brilliant from Kylian Mbappe. 17 goals in the World Cup, 5 in this competition, individual brilliance.
3: Wow, I mean, he's just too good, Fledge. Short and sharp, the boys combining for the short corner. Quick little 1-2, that step over shifts.
1: ነቶም ግጥማ ዘመሓላለፉን ዝመወሉን ከሲቦም ነዞም ግጥማ ዘመሓላለፉን ነቲ ውርድር ብቴሌቭዥን ንምቕራብ ብዙሕ ገንዘብ ከውፁ ክግደዱን ከለዉ እቶም ተዓዘብቲ ኣሃዛት መወልቲ ምልክት ንግዶም ክረኣይ ብምግባር መሸጥኦም ሓፍ ክብል ተኽእለሎም። ፊፋ ነዚ ዋንጫ ዓለም ብዙሕ ዝረበሉ ናይ ምዝሓል ሃይድሬሽን ዕረፍቲ ኣምፅኡ። እዚ ስጉምቲ ኢንፋንቲኖ ውፁእ ስፖርታዊ ጉዳዩ ዝበለ ኮይኑ ፊፋ ካብዚ ተወሳኺ ኣታዊ የብሉን። ይኹን እምበር ተፃወቲ ናይ 3 ደቃይ ዕረፍቲ ኣብ ዝኽድሉ እዋን ነቶም ግጥማ ዘመሓላለፉን መወልትን ሓድሽ ንግዳዊ ዕድል ፈጢሩሎም እዩ። ንመሰል ፈነወ ኣሜሪካ $485,000,000 ከም ዝኽፍል ዝንገረሉ ፎክስ ስፖርት ነቲ ናይ ዕረፍቲ ሰዓት ዝመዋላት ትካል ንግዳዊ ስራሕትን ከርእያ ይገብር ነይሩ። ብመሰረት ክኢላታት ኣብ ፎክስ ብማእከላይ ገምጋም ናይ 30 ካልኢት መዋዓውዒ ዋንጫ ዓለም ካብ 200,000 ክሳብ $300,000 ይሽየጥ ነይሩ። ኣብ ናይ መወዳእታ መድረኻት ኣብ ዝተኻየዱ ግጥማ ኣሜሪካ ድማ ክሳብ $750,000 በፂሑ። ኣብ ዓዲ እንግሊዝ ብቢቢሲ ወይ ኣይቲቪ ግጥማ ዝዕዘቡ ደገፍቲ ኣብ ቢቢሲ ዝኾነ መዋዓውዒ ብዘይምጥቃም ኣይቲቪ ድማ ኣብ ውሽጢ 60 ደቂቕ ዝጥቀመሉ መጠን መዋዓውዒታት ብዝምልከት ብሕግታት ተቆፃፀርቲ ስለ ዝተገደቡ ካብ ናይ ሃይድሬሽን ዕረፍቲ መዋዓውዒታት ተኸልኪሎም እዮም። ወግዓውያን መወልቲ ዋንጫ ዓለም ንብራንድታት ምስቲ ውርድር ንምትእሳር ማእለያ ዘይብሉ ገንዘብ ይኸፍሉ እንተኾነ ኣብ መወዳእታ ብገንዘብ ከም ዝጥቀሙ ዘጠራጥር ኣይኮነን። ከም በዓል ኣዲዳስን ኮካኮላን ዝኣመሰሉ ትካላት ኣብ ኩሉ ቦታታት መዋዓውዒታቶም ተጠቂዑ እዩ። ኣዲዳስ ምስቲ ቀንዲ መወዳድርቱ ናይክ ኣብ ከቢድ ውርድር ኣትዩሎም። ላሚን ያማል፣ ጁድ ቤሊንግሃምን ሊዮኔል ሜስን ዝሳተፎ ሓደ መዋዓውዒኦም ኣስታት $50,000,000 ኣውፅኡ። ይኹን እምበር ገለ ዘይወግዓውያን ትካላት ምልክት ፊፋ ደገፍቲ ውሑድ ከም ዝርእዎም ንምርግጋዝ ብምፍታኑ እውን ተጠቀምቲ ኮይኖም እዮም። ኣብነት ኣብ ሳን ፍራንሲስኮ ኣብ ዝርከብ ስታድዩም ሌቪ ወፃእ ዝነበረ ኣርማ ሌቪ ተሸፊኑ ነይሩ።
4: Shelderup's been brilliant since he came on. Haaland, he wants another one. He's got another one. How about that? Extraordinary. Just phenomenal.
5: It is such a joy to watch this man work in. Takes the touch. Gets it out of his feet.
1: ዴቪድ ቤካም እቲ ዝኸሰበ ኣብቲ ቐንዲ መዋዓውዒ ኣዲዳስ ብተወሳኺ ናይ ቢኤኣይ ዝተሰርሐ ሰር ዴቪድ ቤካም ብርግጽ ብኣካል ንኽሰኣል ግዜ ዘይረኸበ ክኸውን ይኽእል ነይሩ። ናይ መጀመርያ ቢልዮነር ስፖርተኛ ብሪጣንያ ዝኾነ ዴቪድ ቤካም ካብ ሆም ዲፕ ክሳብ ባንክ ኣሜሪካ ኣብ ብዙሕ መዋዓውዒታት ተሳቲፉ። ቅድሚ ሓደ ዕቑድ ጫማኡ እኳ እንተሰቐለ ቤካም ገጽ ኩዕሶ እግሪ ኣሜሪካ ኮይኑ ይቕጽል ኣሎ። እታ ብሓባር ዝውንና ኣሜሪካዊት ክለብ ኢንተር ሚያሚ 1.45 ቢልዮን ዶላር ዝዋጋ ፍራንቻይዝ ሜጀር ሊግ ኩዕሶ እግሪ ክትከውን ምዃና ይእመት። ዴቪድ ቤካም ኣብ ዋንጫ ዓለም ክዕወት ኣይከኣለን ክኸውን ይኽእል እዩ። እንተኾነ ካብ ወፃኢ ኣብ ንግዳዊ ፀወታ ከም ዝተዓወተሉ ዘየካትዕ ኣይኮነን።
0: So much comfortability in that, and the structure breaks down just on that turn.
1: የንገት ከተማታት እተን ዝኸሰራየን አምላ አሜሪካ ካናዳን ሜክሲኮን ዝርከባ 16 የንገት ከተማታት ናቀባብላ አጋይሽ ሆቴላትን ተካላት ንግዲ ውሽጥ ዓድን ዘዕብዩ ወሐዚ አድንቅትን በጻሕትን ክቅበላ ጸኒሐንን ካብ ዝረኸቦ ቁጠባዊ ረብሓ ውሑድ ምዃኑ ኪላታት ይዛረቡ። ፊፋ ኣስታት 41 ቢልዮን ዶላር ኣብ ቁጠባ ዓለም ክውስኽ ምዃኑ ገሚቱ። ካብዚ እቲ 17 ቢልዮን ዶላር ንቁጠባ ኣሜሪካ ጥራይ ክዕብዮ ምዃኑን 185,000 ስራሕ ክፈጥሩን መብዛሕትኡ ድማ ኣብ ምእንጋድን መዕረፊ ኣጋይሽን እዩ። ብርግጽ ብዙሓት ምስቲ ውርድራት ካብ ዝመጽእ ዕግርግር ርሕቕ ክብሉ ስለ ዝደለዩ የእንገቲ ከተማታት ቁፅሪ በጻሕተን ምንቁልቋልዩ ዘርኢ ዘሎ ኣብ ምቁፃር ሰራሕተኛታት ምውሳኽ ክህሉ ይኽእል እዩ። እዚ ግን ኣብ ኣጋሽ ምቕባል ንስተሓተ ደሞዝ ዘለዎም ዕዮታት ጥራይ ከም ዝኸውን ይምጉት። ወግዓዊ ኣሃዛት ከም ዘመልክትዎ ኣብ ኣሜሪካ ኣባራትን ቤት ምግብታትን ምቁፃር ስራሕ ቅድሚ እቲ ኣብ ግንቦ ዝተካየደ ውርድር ከም ዝወስኸ እኳ እንተገለጸ እቲ ዕቤት ግን ንሓፂር እዋን ዝተረኣዩ። እቲ እንኮ ዋጋ ዘለዎ ቁጠባዊ ረብሓ እቲ ክግበር ዝኽእል ፕሮጀክትታት ምሕዳስ ምዃኑ ይምግቱ። እዚ ድማ ድሕሪ ውርድር ኦሎምፒክ 2012 ኣብ ለንደን ኣብ ዝርከብ ስትራትፎር ዝተሃንፀ ህንፃ ምስራሕ ክኸውን ይኽእል። መብዛሕትኡ ነዚ ዋንጫ ዓለም ከእንግሉ ዝፀንሑ ስታዲማት፣ ሆቴላት፣ ልምምድ ዘካየደሎም ቦታታትን ትሕተ ቅርፂ መጓዓዝያን ስለ ዝተጠቕመ ካብ ልምዓት ዝኾነ ቁጠባዊ ረብሓ ኣይክህሉን እዩ።
6: And look at the green space he was able to run into. Julian Quiñones. And oh, that's how to do it! Mexican magnificence! For his third goal at this World Cup.
7: Well, it's to perfection. The timing of the run is perfect, and the finish is to match. And it is over the right fullback, Franco. He's pressed in, he's left that space. Just the weight of the pass, the measure. His teammates are asking for it. There is no chance. He's seen this before. He's done this.
1: እቲ ትፅቢት ዝግበረሉ ጠለብ ክፍልታት ሆቴላት ኣይተረጋገፀን። ኣካላት ኢንዱስትሪ ኣብዚ ዓመት ኣብ የእንገቲ ከተማታት ካብ ዝሓለፈ ዓመት ዝወሓደ ምዝገባ ከም ዝተራየ ጸንፂቦም። ማሕበር ሆቴላት ብሪትሽ ኮሎምቢያ

0: መወዳእቲ ኣሃዛት ምዝገባ ገና ክረጋገጽ እንኳ እንተዘይከኣለም ሰነን ሓምለን ግን ካብ ዝሓለፉ ዓመታት ኣጸቢቖም ዝወሓደ ምንባሮም ይገልጽ። እቲ ውርድራት ንኣርባዕ ተኸታተልቲ መዓልትታት ሆቴላት ስራሕ ዝረኽባሉ ዕድል ኣይፈጥሩን ይብል። ኣብ ክንዱ ኣብ ፍሉይ ዕለታት ልዑል ጠለብ ከም ዘስዕብ ይገልጽ። ንኣሜሪካውያን ሰብ ሆቴላት እቲ ቅድሚ ውርድር ዝነበረ ሆይሆይታ እውን ኣይሓገዞምን። ማሕበር ሆቴላትን መንበሪ ኣባይትን ኣሜሪካ ፊፋ ንበዕሉ ዝጥቀመሉ ብዙሕ ክፍልታት ብምሓዝ ናይ ሓሶት ጠለብ ፈጢሩ ክብል ከሲሱ። ፊፋ ነቲ ክሲ ኣፍልጦ ከም ዘሂቦ ድማ ይምጎት። ክሳብ መያዝያ 80ታዊት ሰብ ሆቴላት ኣሜሪካ ካብቲ ናይ መጀመርያ ትንቢቶም ንእታሕቲ ቡ ከም ዝተገብረ ገሊጹ። ክልተ ሲሶ ካብ ሰብ ሆቴላት ኒውዮርክ ኣብ ዝተጸበይዎን ላዕሊ ዝተሓተ ምዝገባ ከም ዝገበሩን ኣብ ሲያትል ድማ ዳርጋ 80ታዊት ብዙሓት ነቲ ውርድር ዘይፍጻመ ኢሎም ጸዊዑ።
1: Samedo trying to reset quickly and trying to catch Argentina napping. McAllister can't make the play. Lopez Cabral! It's incredible! It's remarkable! It's almost unbelievable! It's Cape Verde for a second time tonight, tying the game!
2: When the ball comes back to him, you're going to see everybody's converging now centrally. Has one thing in his mind, takes it on the right foot. He has so much to do from there. Oh my gosh! As soon as that leaves his foot, he knows it. It's perfect. Truly perfect. That's top corner.
0: ኩባንያ ምውርራድ ቤቲንግ እቶም ዝኸእሶብዮም ዋንጫ ዓለም 2026 እቲ ዝዓበየ ውርድር ጠላዕ ክኸውን ዝተርፈየሎን ብገምጋም 50 ሚልዮን ዶላር ኣብ ጠላዕ ትሕጃ ከም ዝተገብረን ኣብ ነፍስ ወከፍ ፀወታ ኣስታት 500 ሚልዮን ዶላር ከም ዝተወራረደን ኣብ ኢንዱስትሪ ጠላዕ ተገዳስነት ዘለዎ ትካል ፋይናንሳዊ ኣገልግሎት ማክዋሪ ይሕብር። እዚ ብቐንዱ ብሰንኪ ምዕባይ ጋንታታት ዝመፀ ምዃኑን እዚ ፀወታ ካብቲ ኣብ 2022 ዝነበረ 24 ግጥማት ወሲኹ ልዕሊ 100 ግጥማት ከም ዝተኻየደን ይጠቅስ። ዋና ፓዲ ፓወር፣ ቤትፌር፣ ስካይ ቤት፣ ፍሉተር ኢንተርቴይንመንት ኣብ ኣሜሪካ ከምኡ ውን ብራዚል ብዘሎ ዕብየት ኣብ ውርርድ ዝኣቱ መጠን ገንዘብ ካብቲ ዝሓለፈ ውርድር ብዕፅፊ ክኸውን ምዃኑ ኣተንቢሁ። ተንታኒ ማክዋሪ ቻድ ቤኖን ኣብ እዋን ፀወታ ዝግበር ምውርራድ ጠላዕ ካብቲ ዝያዳ ባህላዊ ዝኾነ ቅድሚ ፀወታ ዝነበረ ጠላዕ ከም ዝዘያየደ ገሊጹ። ጠላዕ ስፖርት ኣብ ኣሜሪካ ገና ብተዛማዲ ሓድሽ ኢንዱስትሪ እዩ። ክሳብ 2018 ንስፖርት ተባሂሉ ዝእቶ ጠላዕ ኣብ ላስ ቬጋስ ኔቫዳ ጥራዩ ሕጋዊ ነይሩ። እንተኾነ ውሳነ ላዕለዋይ ቤት ፍርዲ ንብዙሓት ግዝኣታት ሕጋዊ ንምግባር መንገዲ ጸሪጉ። ኣብ ካሊፎርኒያን ቴክሳስን ሓዊሱ ብዙሓት ግዝኣታት ኣሜሪካ ግን ሕጂ እውን ሕጋዊ ኣይገበርኦን። ኣብዘን ከባቢታት ኣብ ቅድመ ትንበያ ዓብ ወሰኽ ተራእዩ። እዚ ብቕልጡፍ ዝዓቢ ዘሎ ብመንእስያ ደቂ ተባዕትዮ ዝፍቶ ብቢልዮናት ዝቁፀር ኢንዱስትሪ ከም ጠላዕ ኣይውሰድን። እዚ ማለት ሓደ ሰብ ኣብ ኣያናይ ግዝኣት ይሃሉ ብዘይገድስ ኣብ ስፖርት ሕጃ ገይሮም ክጻልዑ ይኽእሉ።
1: Four teams making their bow at the tournament, and that's a good try. Oh, it's sensational!
3: They've got to make it more intricate, how they did before, to try and get in the back.
2: Oh, it's a good run, a really good run. Surely it's equaliser! And it's there! Wang in
3: to the back of net. I said they need to make a run in behind, but look at the technique, look at the awareness. Bodies have gone down. He's not going to take another touch. He doesn't need to. And that little delightful chip just over the top.
4: What a moment, what a goal.

ከም እንደገና ተኸሊሱ እዚ ፀወታ ክለሳ ንገብር ኢና። ክለሳ ጌርና ካብ መጀመርያ ቦክሰር ክደልየካ ኣሎ ክደልየና ከመይ ጌርና ኢና ምክንያት ንቕርቦም ነዚታት ሕጂ ንሕና ኣብ ግምት እቲና ተዘራሪብና ምስታ ፌደሬሽን ኣብ ሓደ መዕለቢ ክነብፅሖ ኣብ ስራሕ ኣለና። ብዙሕ ከዓ ፃዕሪ ክድልዮ እዩ። ፃዕሪ እንድሕር ተወሲኹ እንድ ማቶ ጉስቲ ብዝላዕለ ደረጃ ብለፃሕ ይጠራጠርኒ

0: ጠበቃ ተጓሰቲ ምስቲ ናይ ቀደም ከተወዳደር ኣይትክን። ምክንያቱም ቀድሚ ሕጂ ኣብ ውድድር ስጋ ዝነበሩ ቀፃሊ ድማ ኣብ ግምምድ ስጋ ዝነበሩ ምስ ፅቡቅ ኣቋም ነይሮም፣ ብዓብዩ ፊዚካል ፊትነሶም ፅቡቅ ነይሩ። ሕጂ ግን ሓደ ሓደ ነገር ይጉኖም መጀመሩ ብዓብዩ ፅቡቅ ነገር ስጋ ዝኮነ ብሕጂ ግን ብዙ ነገር ክሰርሑ ከም ዘለዉ ግን ይረአየካ እዩ። ምክንያቱም ቅድሚ ሕጂ ዝነበረ ፀዋታ ኣዝዩ ፅቡቅ ቴክኒክ ትርኢ ነርካ። ሎም ኣርቲ ግን ቁርብቲ ቴክኒክ ድክም ዝበሩ ነይሮም፣ ገገም ገና ሓደሽቲ እውን ይመስሉ ነይሮም።
1: ተፃወቲ ኣለና ብዙሓት ኣለና፣ ግን ምስ ተቐልና ሕጂ ብሓንሳብ ምጥፉት ስፖርቲ ቁርብቲ ሰብካ ኣይበለን ሞራል ኣይገበረን እምበር ኣለዉ ተፃወቲ ክመፁ ንክእል እየን። ሕጂ እውን ገና ክንውስኮሎ ተዘይኮይና እንዳሕርትንለሉ ነገራት የለን ማለት እዩ።

0: ምስቲ ናይ ቅድም ክትሪኦን ሎሚ ጀመርቲ ስለ ዝኮና ውሕዳት እዮም ምስቲ ዳርጋ ርብዒ ከማ ናይ በፅሑን እዮም ግን ውሕዳት ኢልካ ከይበልካ ናብቲ ብዙሓት ንምብፃሕ ኣብፃዕሪ ኣለና ሕጂ ሂልና ንምገፅ ኣለና ብኩሉ መዳይ ካብ ምሕደራ ጀሚርካ ስከዓ ትላዕለ ኣካል ብፅቡቅ ጀሚርና ኣለና ኣብ ጎኒ ጎና ከዓ እዞም ጨንፈር ኮሚሽን ስፖርትን ገለመለን ስለ ተስፋ ዳሃቡና ንኣነውን ተስፋ ኮይኑና ንስራሕ እዚ ክንሰርሖ ኢልና ኣለና ማለት እዩ
1: መከተ ጉስጢስ ኣብ ምጅማር ተፀዋታይ ኮንካ ናብቲ ንስልጣን ንሕራእቲኻ እቲ ዝበለፀ እዩ ዝኾነ ግን ብዙሓትካ በቲ ፀዋታ ተመኪሮም እዮም ናብ ምስልጣን ዝኣት ጁሲ ሓጋዚ ይኸውን ማለት እዩ ተፀዋታይ ነርካስ ናብ ኣሰልጣን እዩ ክትመፅእ ዝበለፀ እዩ
2: ፀወታታት ክስርዕ ኣለና ኣለዎ ተፃወቲ ኣለና ውሕዳት ኣይኮና ብዙሓት ኢና ፀወታታት ተሰሪዑ ከምቲ ኣብ ክልተ ወራሒ ከምቲ ካልኦት ናይ ብሽለታ ናይ ጉያ ከም ኩሉ ስታፍየና ንሕና ከዓ ድልዋ ስለ ዘለና ክነቕርብ ኢና ጥራይ ፀወታታት ምድባት ይግበረልና ማለት እዩ ካልእ ድልዋት ኣለና ብወገና ማለት እዩ
1: ፌደሬሽን መከተ ጉስጢ በዚ ሒዝቦ ይጅምር ይቋረፅ ይጅምር ይቋረፅ ሕጂ ግን በዚያ ጀሚርናዮ ዘለና ኩሉ ነገር ሓላፍነት ተሰኪምና ነዚያ ቦክስ ታሪካዊት ዝኮነት ነዊሕ ዕድሜ ዘለዋ ቦክሲን ዝሓሸ ዝበለፀ ደረጃ ክነብፅሓስ ኩላና በብ ወገና ክንፀር ኣነ እቲ ፌደሬሽን ነዚያ እጂ ኣርእና ዘለካ እቲ ምትህባሩ ቀፃሊ ገብረልና ዘለዎ
3: መጀመርታ ነዚ ኣውዲ እዚ ከኣቢ እንተዳ ኮይኑ ኣባላት ፌደሬሽን ነናቶም ስራሕ ክፈልጡ ነዳያኑ ዝምልከት ንቴክኒክ ዝምልከት ንምሕደራ ዝምልከት ሰብ ነናቱ ፖዚሽን ሒዙ ነናቱ ፊልድ ዛማራ እንተዳ ኮይኑ ኩሉ ነገር ክማርአከ ሓደ ሰብ ኩሉ ነገር ወይ ዝተወሰኑ ሰባት እንተዳ ሒዞሞ ተሪፎም ብዙ ነገር ጎደሮ ነገር ካጋጥም ይክእል ሕጂ ግን ትምህርቲ እዩ ናይ ሮማርቲ መጀመርታ ብሕጂ ፅቡቅ ካማሓሹ መቼም ተስፋ ገብ ምክንያቱም ክኢራታት ኣሎ ካብቶም ኣሰልጠንቲ ዮናስ ኣረፋይነ ቴፊሮስ ዮናስ ርሶም ኣሎ ሎሚ እቶም ቀንዲ ቀንዲ ማሃሪንጎ ብጣዕሚ ዲቮትድ እዩ ንስፖርት ስፔሻሊ ንቦክስ

0: ስለዚ እዚኦም ሰባት ፀሮም ተዳ ሰርሖም እንደገና ደሞ ፍረፃማውን ዝረክቡ እንተዳ ኮይኖም ክመሃይሽ ይክብ
1: ማቶ ጉስቲ ዝኾነ ኣብ ምክልኻል ከነእቶ እቲ መደብና ኩሉ መዓልቲ መኸቶ ጉስቲ ኣብ ምክልኻል ተሎ ዳሓየለ ተፀዋታይን ብርቱዕ ተፀዋት ካብ ምክልኻል ኢካ ተወፅእ ኩሉ ሰብካ ኣብ ምክልኻል ዳርጋ ዝበዝሐ ኣሎ እቲ ዓቕሙ ናብ ምክልኻል ዘሎ እና ብጣዕሚ ኢና ነዚ ንሓስፈል ዘለና ምክልኻል ንድሕር ምስ ምክልኻል ተሓባቢርና መሻርክቲ ንድሕር ኮይና ምክልኻል ደረጃ ክንዕወት ምዃና ስታይ ንገብርኒ ተዓዘብቲ በዝነበረ ብጣዕሚ የመስግኖም ብኩሉ ነገሮም ካብ ሄይልካ ስጋዕ መጨረሽታ ድራይና ብዲስፕሊን ስፖርታዊ ስነ ምግባር ብጣዕሚ ፖሊስ ሃየልየ ካብ ፖሊስ ኣምፂና ፖሊስ ድዮ ድዮ ስነ ምግባር ዘለዎም ናይ ቲፎዞ ናይ ስፖርቲ ክስታይ ዘለዎ ብጣዕሚ ደሐጉስ እዩ እዚ ንድኸዛ የመስግኖም።

ምዕዱን ንዕደም ነርና ኢና ብቐፀልታ ናይ ቅድሚ ሕጂ ኢና ከዓ ንምድማቅ ነቲ መደብ መፂና ማለት እዩ።

ባለት ዓይነት ሳዕሲዒት ኮይኑ ኣካል ትያትር ብድራማ ጌርካ ዝደለኻዮ መልእኽቲ ናብ ህዝቢ ንምብፃሕ ትጥቀመሉ ዓይነት ሳዕሲዒት እዩ። ባለት ኣብ ፍራንስ ተጀሚሩ ቅድሚ 300 ዓመት ንሶም ከዓ ከም መንገዲ ዛንታን ከም መተሓላለፊ መልእኽትን ይጥቀምሉ ነይሮም። ኣብ ኤርትራ ተመፂና ድማ ኣብ 2016 ኣብ ኣውሊዕ መሰልጠን ማእኸል ተጀሚሩ ኣነ ጀሚሩ እዮም ማለት እየ።

ሕጂ መኸተብ ውስጥ ከብል ከሎስ ንስፖርት ዘጠቃለለ እዩ። ስፖርት ክንብል ከለና ድማ ሕብረተሰብ ብምሉእ ከዘውትሮ ካብቲ ዘለዎ ነገር እዩ። ሕጂ ኩሉ ግዜ ከዓ ካብ ብህፃናት ተመልሚሉ ዝዓበየ እዩ ኣብ ዝለዓለ ደረጃ በፅሕ ማለት እዩ። ሕጂ እቲ ስፖርት ካብ ብናኣሽቱ ካብተን ቆልዑት ካብተን ጀመርቲ ኣትሒዝናስ ኩሉ ዓይነት ስፖርት ከነፀባርቕ ብምባል በቶም ፌደሬሽን በቶም ኮሚቴ ተሓሲቡ ከም ዕድመ ከዓ ተዓዲምና ምፅና ማለት እዩ።

ከም ዝበልኩ ካ ባለት ዛንታ ንምንጋር ኢካ ትጥቀመሉ እቲ ናይ ህዝቢ ኤርትራ ናይ 30 ዓመት ገድሊ ዝሓለፎ ብምሉኡ እቲ ናትና ብዓይነት ዛንታ ገይርና ንህዝቢ ዓለም ክነዳሪ እምበርከ ናቱ ዝኽኣል ኣድማሳዊ ቋንቋ ስለ ዘለዎ ልክዕ ከም ብዘይ ምዝራብ ብምልክት ስለ ዝስራሕ ማንም ሰብ ከዓ ህዝቢ ዓለም ምሉእ ከዓ ክርድኦ ስለ ዝኽእል ብኡ ገይርና ናይ ህዝቢ ኤርትራ ክነላልን ኣብ ዝለዕለ ደረጃ ክንበፅሕ መደብና።

ብናተይ ወገን ተርእካ እተን ካብተን ተምሃሮይ ዳርጋ ብምልእን ናይ ቶፕቴን እየ ዝበዝሓ ከዓ ናይ ዩኒት ኣብ ዝተፈላለዩ ቤት ትምህርቲ ዝሽለማ እዩ። ሕጂ ሳዕሲዒት ተልና ባሌ ተልና ዝኩሉ ምንቅስቃስ ኣካላት እዩ። ረብሓታት ናይ ምንቅስቃስ ኣካላት ከዓ ፍሉጥ ነገር እዩ። ኣእምሮን ኣካልን ብሓባርተ ተዋሂዶ ከም ዝዓቢ እዩ ዝገብር። ስለዚ ዞም ቆልዑት ከም ዝረእካዮም ካብ ብንእሽቶም ኣብ መድረክ ወፂኦም ከርእዩ ከለዉ ሓደ ነፍሰ ምትእማን ይገብሩ ኣለዎ። ዳሕራይ ብቐሊሉ እዮም ከዓ ኮንፊደንስ ዘለዎ ቆልዓ ድማ ኣብ ዝኾነ ነገር ኣይሽግሮን እዩ። ኣብ ትምህርቲ ከዓ ኣዝየን ተወዳድርቲ እን ዝኾና ካብ ሕጅቲ ወፂኻ ምርኣይ ገለ ስለ ዝለምዶኦ ዝኾነ ነገር ተቐቢለን ናይ ምሃብ ክእለት ኣለዎን። እምበር ከተማሂረን ካብ ብንእሽተ ንህዝቢ ናይ ምርኣይ ናይ ምልላይ ዓቕሚ ስለ ዘጥረያ ኣብ ዝኾነ ነገር ከዓ ብቕልጡፍ ተቐቢለን ከምዚ መልሰ ተግባር ናይ ምሃብ ክእለት ኣለዎን። ስለዚ ኣብ ትምህርተን ብጣዕሚ በላሕቲ ርእሰ ተኣማምነት ዘለዎን ተዓፃፅፍቲ ኣክቲቫት እዩ ዝገብረን።

ቁርብ ዓመታት ኢና ጌርና ዘለና ኣብ ምድላ ኢና ከዓ ንርከብ ዘለና ኣብ ፃዕሪ ኢና ንርከብ ዘለና ሕጂ ልክዕ እቲ ንሰን ዝሓቶኦ ክዳውንቲ ኣብዚ ዓዲ ኣይስራሕን እዩ ልኢኽካ እዩ ዝምፃእ ቁርብ ምስቲ ባጀትናና ድማ ክብርብል እዩ ስለዚ ክሕግዙና ክተሓባበሩና ንሕብረተሰብ ቆልዑት ትዕብኻ ሕብረተሰብ ትዕቢ ስለ ዝኾንካ ኩላህና ናይ ኩላህና ስራሒ ኢደ ኢደ ኢልካስ ንክተሓጋገዝና በዚ ጋጣሚ እዚ ይምሕፀኖ

ዝኸበርኩም ተዓዘብቲ ናይ ሎሚ ሰሙን መደብ ለሰ ስፖርት ኣብዚ ፍፀም ስለምክታልኩም ኣዚና ነመስግን። እዛ መደብ እዚኣ ብኩሉ ነገራ እናወስኸት እናደመቐት ክትከይድናትኩም ተሳትፎ የድልየና እዩ። ከምቲ ኩሉ ሳዕ ንብሎ ድማ እዛ መደብ ካባኹም ብኣኹም ንዓኹም ስለ ዝኾነት ምስ ኩላቶም ኣባላት ስቱድዮ ብሓባር ብምዃን ዝመዘሎ ሰሙን ኢና ክንራኸብ። ሰላም።

0: ወይ የአእምሮ ሕክምና ሆስፒታል መግባት የነበረበት ሰው ነው።
1: ተጨፈጨፍን። አንድም ቦታ ፈቀቅ ማድረግ አልቻለም። አንድ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል። ሌላ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል።
2: ሰነዳዊት ፊልም ኣብ ኤር ቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍ ደገ ባሕርን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ሰንዓፈን ኣልፈን ባሶራን ተቆጣጥረን ክሎስት መንደፈራ ነበር ውግያ ሲደረገ ነበር።
4: ፃድቃን ሲቪል ነው፣ ስራውም ሌላ ነው። ግን ያው ኣልብሰ ኮ ይሆነ ኮ
2: ፃድቃን ሲቪል እዩ፣ ስርሑ ካል እዩ። ፅሩራታት ስለ ዝነበሮ ብኡ ይፅዋዕ።
5: ክሻብ ስመዳ ኢና ንኸድ ማለት ሻዕብያ ሰይ ነቃብፆ ኣለና ዝብል መደብ እዩ ነይሩና፣ ግን ኣይኮነን
2: ትም ምባል ስለ ዝመረፀ ፅላሊ ኣባላት ብልፅግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀሙን ሰጊሩ ኣሎ።
6: የኢትዮጵያ መከላከያ ሰራዊት ማስጠበቅ ኣለበት የሚባለው ዳር ድንበር
2: ሰራዊት ኢትዮጵያ ክሕልዎ ዘሎ ወደብ ካብዚ ጎቦዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን። ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል።
6: የኢትዮጵያ ብሔራዊ ጥቅም እስካለበት ድረስ ነው ዳር ድንበር።
7: አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን
2: ዓሰብ ዝበሃል ወደብ ክስራሕን ክሰኣል እንከሎ ብፍሉይ ንኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር ክሳብ ኣብዚ ንኸገልግል ተባሂሉ እዩ ተሰሪሑ።
7: በጀርባው በኩል ግመልም ኣያገኘ
2: ትምብባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤር ቲቪ ረቡዕ 9:25 ምሸት ድሕር ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 12:50 ቀትሪ ድሕር ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤር ቲቪ።

0: ሰላም ከመይ ፀኒሖም ዝኽርኩም ተኸታተልቲ እዚ መደብ ምክሪ ሞያወያኒ ኣብዚ ናይ ሎሚ ሒዝናዮ ዘለና ዛዕባ ድማ ንባሕራዊ ሂወታዊ ብዙሕነት ዘተኮረ ክኸውን እዩ። ነዘልዒልናዮ ዘለና ኣርእስቲ ሞያዊ ምክሪ ክበና ኣብ ስቱድዮና ዓዲምናዮ ዘለና ኣቶ ተክለ ሃይማኖት በራኺ ግዜያዊ ዳይረክተር ምርምር ኣብ ሚኒስትሪ ሃብቲ ባሕሪ እዩ። ኣቶ ተክለ ሃይማኖት ዕድሜና ክቢርካ ካብ ከተማ ባፅዕ መፅኻን ትብልና ሓበሬታ ቀዲመ ብስመይ ምስ ምተዓዘብትን የመስግነካ። እስኪ ብዛዕባ ባሕራዊ ብዙሕነት ኢና ክንዛረብሎም እሞ ባሕራዊ ብዙሕነት ክንብል ከለና እንታይ ማለት እዩ? ኤርትራ ሃገርና ድማ ብባሕራዊ ብዙሕነት ብከመይ ክንጥምታ ንኽእል? እንታይ ዓይነት ሃብቲ ከ ኣለዋ?
1: ብመጀመርታ ኣነ እውን ነዚ ዕድል እዚ ብዝሃብኩም ኣጋጣሚ ሂወታዊ ብዙሕነት ባሕሪ ክገልፅ ኣመስግን። ሂወታዊ እዚ ባሕራዊ ሂወታዊ ብዙሕነት ክንብል ከለና ዝተፈላለዩ ዓሌታት ሂወታዊ ባሕሪ ካብቲ ዝደቐቀ ብዓይንና ክንሪኦ ዘይንኽእል ባክተርያ ክሳብ እቲ ዝዓበየ ሂወታዊ ናይ ባሕሪ ዓሳናባር ኢልና ንፅውዖ ምስ ኣከባቢኦምን ምስቲ ስነ መሓድሮኦምን ዝተኣሳሰርን ዘለዎም ፅልዋን ዘጠቓልል ሂወታዊ ባሕራዊ ሂወታዊ ብዙሕነት ኢልና ክንገልፆ ንኽእል። ብሓፈሻ ኣብ ኤርትራ ምስ ንመፅእ ብዛዕባ ዘለና ባሕራዊ ሂወታዊ ብዙሕነት ኤርትራ ኣብቲ ቅናታዊ ናይ መሬት እያ ዘላ። ኣብዚ ከዓ እቲ ብዙሕነት ናይ ሂወታዊ ዝበዝሐ እዩ። ከምኡ ብምዃን ከ ኣብ ናይ ባሕርና ከዓ ዝበዝሑ ሂወታውያን ባሕሪ ንረክብ። ዝተፈላለዩ ደቀቕቲ ብዓይንና ክንሪኦም ዘይንኽእል ካብ ባክተርያ ብብዝሒ ዓሌታት ኣለዉ። ብዓይንና ንሪኦም ስልካ ኣዝዮም ብዙሓት ዓሌታት ሂወታዊ ባሕሪ ኣለውና። ገለ ክንጠቅስ ንኽእል ኢና፣ ዝተፈላለዩ ዓሌታት ዓሳታት ኣለውና። እዚ ባሕሪ ቀይሕ ባሕሪ ክንብል ከለና ልዕሊ 200 ዓሌታት ዓሳ ኣለው ንብል። ኣብ ናይ ኤርትራ ክንመፅእ ከለና ክሳብ ሕጂ መዝጊብናዮ ዘላ ልዕሊ 500 ዓ

ሓስ ኣለውና። እዚ ግን ናይ መወዳእታ ማለት ኣይኮነን፣ እቲ ናይ ምልላይ ኣብ መስርሕ ስለ ዘሎ ምስ ግዜ ዝውስኺ ማለት ምስ ናይ ቀይ ባሕሪ ኣሎ ዝበሃል ዳርጋ ልዕሊ ሽሕ ናዊታት ገፁ ክኸይድ እቲ ኣሃዝ ማለት እዩ። ካልእ ናይ ጎቤ ባሕሪ ንብሎ ኣለና፣ ዝተፈላለዩ ዓይነታት ጎቤ ባሕሪ ክሳብ ሓሙሽተ ዝኾኑ ኣለውና። የዕዋፍ ባሕሪ ንብለና ኣለና፣ ብዙሓት ኣዕዋፍ ባሕሪ ኣብ ደሴታትን ኣብ ገማግምን ገሊአን ዘዕርፋ ገሊአን ኣብኡ ዝነብራ ገሊአን

0: ባሕሪ ሃብታም እዩ። እቲ ብዙሕነት ኣብቲ ሰሜናዊ ዝበዝሕ ክኸውን ከሎ ብብዝሒ ግን ዳርጋ ኣብቲ ደቡባዊ ክፋል ናይ ባሕርና ኢና ንረኽቦ። ካብዚ ማእኸላይ ጀሚርካ ማለት ካብዚ ከባቢ ዳህላክ ደሴታት ጀሚርካ ክሳብ ዓሰብ ዘሎ እዚ ብብዝሒ ህወታዊ ባሕሪ ዘለዎ ኣካል ባሕርና እዩ። ምክንያቱ እቲ ንህወታዊ ባሕሪ ዘድልዮም መግቢ ብብዝሒ ኣብዚ ደቡባዊ ናይ ባሕርና እዩ ዝርከብ። እቲ ርክብ ምስ ህንዳ ውቅያኖስ ስለ ዘሎ ምቅያር ናይ ማይ ከዓ ስለ ዘሎ ምስኡ ከዓ ማዓድናት ሒዙ ስለ ዝመፅእ እዚ ዋላ ካብ ቀይሕ ባሕሪ ተሪና እዚ ናትና ደቡባዊ ክፋል ቀይሕ ባሕሪ እቲ ዝሃብተመ ማለት እዩ። ብኡ መንፅር ከዓ ዝሃብተመ ህወታዊ ብዙሕነት ከዓ ኣለዎ ማለት እዩ። ዝተፈላለዩ ዓሌታት ክንረክብ ንኽእል ብዝሒ ዘለዎም እንስሳታት ወይ ህወታውያን ባሕሪ ከዓ ክንረክብ ንኽእል ማለት እዩ። ብከምዚ ክንገልፆ ንኽእል እቲ ናይ ኤርትራ
1: ሕራይ እስኪ እዚ ንጠቕሶ ዘለና ብዛዕባ ባሕራዊ ህወታዊ ብዙሕነት እዩ እሞ እስኪ ኣገዳስነት ናይ ባሕራዊ ህወታዊ ብዙሕነት እንታይ እዩ?
0: ሕጂ ኣገዳስነት ህወታዊ ናይ ባሕሪ ወይ ከዓ ባሕራውያን ህወታውያን ክንሪኦ ከለና ኣዝዩ ኣገዳሲ እዩ። ካብ መግቢ ጀሚርካ ዳርጋ ወዲ ሰብ ካብ ጥንቲ ጀሚርካ ምስ ምግፋፍ ዓሳ እዩ ጀሚሩ። ምክንያቱ እቲ ባሕሪ መግቢ ዓሳ ኣሎ፣ ካልእ ዓይነት ዓሌታት ኣለውና ከም መግቢ ዘገልግሉ። ኣብ ፋብሪካ ተመስሪሖም እውን ናቶም ዓይነት ቀይሮም እውን ዝተፈላለየ መዓላ ዝውዕል ኣሎ። ዝተፈላለዩ ህወታውያን ባሕሪ ከም መድሃኒት ንክስርሑ ዘገልግሉ እውን ኣለውና። ካልእ ኣብዚ ሕጂ እዋን ምስ ናይ ቱሪዝም ዝተኣሳሰር እውን ዳርጋ ምንጪ እቶት እዮም ዝኾኑ ዘለዉ ህወታውያን ባሕሪ ምንጪ እቶት ናይ ሓንቲ ሃገር ይኮኑ ምስቲ ምዕባለ ናይ ቱሪዝም ዝካየ ዘሎ ንጥፈታት። ካልእ ነቲ ስነመሓድሮ ናይ ኣከባቢ እውን ነቲ ናቱ ሚዛን እውን ኣብ ምሕላው ኣገደስቲ እዮም። ካልእ ዝተፈላለየ ጥረ ነገር መስርሕ እውን ኮኑ እዮም ንፈሳሲ ድኾነ ኣብነት ኣብዚ ሕጂ ዝጥቀመሎም ዘለና ከም ፀሓይ ባሕሪ ካብ ዓሳ ንድኩዕ የገልግሉ። ካልእ ንመግቢ እንስሳ ከዓ የገልግሉ ማለት እዩ። ብፍላይ እዞም ናእሽቶ ዓሳ ወይ ዚ ተረፍ መረፍ ናይ ዓሳ ጢሒንካ ኣብ መስርሕካ እውን እቲ ቀንዲ መግቢ ናይ እንስሳ ንደህሮን ከብትን ኮይኑ ዘሎ እዩ። ብድሕሪ እዚ ኸ ንወዲ ሰብ ከዓ የገልግል ብተዘዋዋሪ ማለት እዩ። ሕጂ እቲ ኣገዳስነት ናይ ህወታዊ ባሕሪ ኣዝዩ ሰፊሕ እዚ ኣሕፅር ኣቢል እየ ብሓፈሻ ዝገልፆ ዘለኹ ማለት እዩ።
1: ኣገዳሲ እዩ ባሕራዊ ህወታዊ ብዙሕነት ክንሪኦ ከለና ምስ ህወትና እውን ዝተኣሳሰር ስለ ዝኾነ ስጋኣታት ክንታይ ኣለዎ? ምናልባት ከም ስጋኣታት ዝጥመት እንታይ እዩ?
0: ሕጂ ኣብዚ ግዜ እዚ ዋላ ብዓለም ደረጃ እንተርእናዮ እቲ ስጋኣታት ንህወታውያን ባሕሪ ኣዝዩ እንዳዘየደ እንዳላዓለን ዝኸይድ ዘሎ እዩ። እቶም ስጋኣታት ከዓ ብተፈጥሮ ዝመፅእ ኣሎ፣ ብናይ ወዲ ሰብ ዘስዕቦ ከዓ ዝመፅእ ኣሎ። ኣብቲ ናይ ተፈጥሮ ተሪእና ሕጂ እቲ ዝዓበየ ከም ስጋኣት ዝረአ ዘሎን ህወታውያን ባሕሪ እቲ ክሊማዊ ለውጢ ዓለምና ዳርጋ እንዳወዓየት ትኸይድ ኣላ። እቲ ማይ ባሕርካ እንዳወዓየ ኸይድ ኣሎ። ብኡ መንፅርካ ዝተፈላለዩ ህወታውያን ባሕሪ እንዳሞቱን እንዳፀነቱን ይኸዱ ኣለዉ ማለት እዩ። ብፍላይ ኣብዚ ሓለፈ 2020 ንሪኢና ሓደ ማዕበላዊ ዋዕ መፂ ነይሩ ናዓና እውን ፀሊምናይ ብፍላይ እዚ ናይ ዕምባባ ባሕሪ ኢልና ንፅውዖም ኣዝዮም ተሃስዮም እዮም ማለት በዚ ዋዕ እዚ። እቶም ካልእ እንስሳታት እውን በብመጠኑ እንዳተሃሰዩ ይኽእሉ ኣለዉ ማለት እዚ እቲ ናይ ተፈጥሮ ዝዓበየ ስጋኣት ኮይኑ ዘሎ እዩ ህወታውያን ባሕሪ። እቲ ናይ ወዲ ሰብ ዘሎ ስጋኣታት ከዓ ዝተፈላለየ ፅልዋ ኣብ ዝተፈላለየ ህወታውያን ባሕሪ የስዕብ ማለት እዩ። ገለ ክንጠቅስ ንኽእልና ዝብከላ ባሕሪ ዝብከላ ባሕሪ ዝበሃል ብፕላስቲክ ይኹን ካልእ ዓይነት ብከላ ምንጭታት ይኹን ነዚ ንህወታዊ ባሕሪ ኣዝዩ ኣብ ስጋኣ ተእቲዎም ዘሎ እዩ ማለት እዩ። ዋላ ኣብ ናይ ሕርሻ ቦታ ዝተገብረ ፀረ ፀሓይ ድዩ ንድኩዕ እዚ ሰብ ዝሰርሖ ድኩዕ ድዩ እዚ እውን ተሓፃፂቡ ንባሕሪ ስለዝኣቱ ብከላ የስዕብ። ካልእ ከምዚ ቀድመ ዝቆፅኮ እዚ ናይ ፕላስቲክ ፈቅዶ ዝድርበ እውን ንባሕሪ ኣቱ እዚ ኩሉ እዚ ናይ ብከላ ባሕሪ ንበት ቀንዲ ስጋኣት ኮይኑ ዘሎ ማለት እዩ። ካልእ ከም ስጋኣት ዝረአ ከዓ እዚ ብፍላይ ኣብ ዓሳታት ክንሪኦ ከለና ልዕሊ መጠን ምምዝማዝ ንዓሳታት ወይ ኣዕነውቲ ገፈፍቲ መግፈፊ ብምጥቃም ናብ ዝተፈላለዩ

0: ስነ ምሓድሮ ናይ ሂወታውያን ባሕሪ ዝመፅእ ሳዕብናት ኣሎ ማለት እዩ። እዚ እውን ክጥቀስ ክከኣል ካልእ ንባዕሉ ምስ ናይ ገረብ ሾራ ዝተኣሳሰር እውን ብዝተፈለአ ብከብትን በግማልን ዝብላዕ ገረብ ሾራ ኣሎ፣ ደቂ ሰባት ዝቁረፅ ገረብ ሾራ ኣሎ። እዚ እውን ዝዓበየ ስጋኣት እዩ ክንሪኦ ንክእል። ካልእ ኣብ ናይ ተርትር እዚ ጎብየ ባሕሪ ተርእና እውን ኣብዚ ግዜ ዳርጋ እንዳፅዕነት እዮም ዝክ ዘለዉ ቀንዲ ስጋኣት ካ እቲ ናይ ወዲሰብ ምትእትታው እዩ ማለት እዩ። እቲ ናይ ወዲሰብ ምትእትታዊ ክንብል ከለና ኣብ ገለ ንስጋ ንእንቃቁሖ ጎቢ ባሕሪ ኢሎም ይሃድንዎም ማለት እዩ። ኣብ ገለ ከዓ በዚ መግፈፊ ንዕኦም ዝሕሰኪ ዕድዩ ካልእ መጃሓፍ ዝብልዎም ብኡ ክገፉ ከለዉ ኢልኮም ስለ ዘለዉ እዚ ከዓ ከም ስጋኣታት ኣብ በዓል ጎብየ ባሕሪ ንሪኦ። ኣብ ዕዋፍን ከምኡ ስጋኣታት ኣሎ። ብሓፈሻ ብቶም ዝተፈላለየ ሂወታውያን ባሕሪ ዝተፈላለየ ዓይነት ስጋኣታት ብናይ ወዲ ሰብ እቲ ዝያዳ ዘሎ እዩ ማለት እዩ።
1: ሕራይ እዚ ናይ ወዲ ሰብ ከምዚ ዝጠቀስካዮ ሓደጋታት ይውርዳ ኣሎ ማለት እዩ። ብኡ መንጠን ከዓ እቲ ዕንወት ኣብ ባሕራዊ ብዙሕነት ዘምፅኦ ሽግራት ኣሎ እሞ ስለዚ ንቕሓት ሕብረተሰብ ኣብ ምዕባይ ዚ ባሕራዊ ሂወታዊ ብዙሕነት ከ እንታይ እንታይ ትገብሩ ወይ እንታይ እንታይ ተሰርሐ ኣሎ እንታይ እንታይ ለውጢ ኸ ዝረኣኹምሉ?
0: ሕጂ ነቲ ዘሎ ስጋኣታት ንምውጋድን ነቲ ዘሎ ሂወታዊ ፀጋታት ንምዕቃቡን ዝተፈላለየ ስራሓት ይካየድ እዩ። ገለ ካብቲ ዝካየድ ምርምራዊ ንጥፈታት ዝካየድ ኣሎ። ምክትታል ነቶም ሂወታውያን ባሕሪ ኣብ ከመይ ኩነታት ኣለው፣ እንድሕር እቲ ኩነታቶም ድሓን ተልዩ እንታይ እዩ ድሓን ዝገብሮ ዘሎ፣ ነቲ ድሓን ዝገብሮ ዘሎ ረዋሒ ክዕቀብ ስለ ዘለዎ፣ እንድሕር እቲ ኩነታቶም ናብ በስጋይ ዝኸይተልዩ ከዓ እንታይ እምቶም ረቑሕታት ናብ ከምኡ ዝገብሮም ዘለዎ ኣለሊኻ ኣብ ምፍዋሶም ዝስራሕ ማለት እዩ። ገለ ናይ ምሕደራ ኣገባብ እውን ይግበር እዩ ካብቲ ውፅኢት ማለት እዩ። ብዓብኡ ከዓ ነቲ ህዝቢ ምንቃሕ ማለት እዩ። ድሕርቲ ምሕደራ ዝግበር ክሰርሕ ተኮይኑ እቲ ህዝቢ ከዓ ዝያዳ ክነቅሕ ኣለዎ ማለት እዩ። ብፍላይ እቲ ሕብረተሰብ ምስቲ ባሕሪ ብቐጥታ ዝራኸብ ኣብኡ ሰሜናት ብምካየድ እዩ ገለ ሓበሬታት ብምዝርጋሕ ድዩ ኣፍልጡ ዝዓብየሉ መንገዲ ንፈጥር ማለት እዩ። ኣብ ገለ ካ ምቁፅፃር ከ ኣሎ ማለት እቲ ክግበር ዘለዎን ዘይብሉን እንዳረኣኻ ቀፃሊ ምቁፅፃር ከዓ ይግበር ማለት እዩ። ብከምዚ መንገዲ ነቲ ህዝቢ ኣፍልጡ ንክዓቢ እቶም ሂወታውያን ካ ዝዕቀብሉ ይስራሕ ማለት እዩ። ሕጂ እቲ ህዝቢ እውን ገለ ኣፍልጦ ተዘይብሉስ እንዳልዓለ ክኸይድ ይኽእል። ንኣብነት እዚ ዕንቁ ባሕሪ ሕጂ ኖርማል ከም መጋየፂ ክመስሉ ይኽእል እዩ። ንዝኾነ ሰብ ኣብ ባሕሪ ክሕምብስ ወሪዱ ድዩ ወይ ክዘናጋዕ ወሪዱ ማለት እዩ። ተሪእና እቲ ዕንቁ ባሕሪ ግን ሂወታዊ ሂወት ዘለዎ እዩ። ስለዚ ህዝቢ ኣብዚ ክነቅሕ ዘለዎ ሂወታዊ ከም ምዃኑ ኣሚኑ ሲ ከልዕለብሉን ዋላ ኣብ ደሴታት ክዘናጉዕ ተኸይዶም ኣብ ገማግን ባሕሪ ተኸይዶም እውን ዝተፈላለየ መግቢ ድዩ ናይ መስተዲ ሒዞም ዝኽድውን ኣብኡ ድርብ እዮም። እዚ እውን ክውገድ ኣሎ። ነቲ ጓሓፍካ ቆፂርካ ሒዝከ መፅኢኻ ኣብ ዝጓሓፎ ቦታ ክተብፅሖ ክትኽእል ኣለካ። ካልእ እውን ብፍላጥ ኹን ዘይፍላጥ እውን ንእንስሳታት ባሕሪ ወይ ሂወታውያን ባሕሪ እውን ዝሃድኑ እውን ኣለው። እዚ እውን ክውገድ ዘለዎ እዩ ማለት እዩ። ህዝቢ ኣፍልጡ ዓብሲ ክንዲ ዝሃድኖም ክከላኸለሎምን ክዕቅቦምን እዩ ዝግባእ። ንኣብነት ጎብየ ባሕሪ ዝሃድኑ ኣለው፣ እንቋቁሖም ዝጥቀሙ ኣለው፣ እንቃቁሖ ናይ ዕዋፍ ዝወስዱ ኣለው። ሕጂ እዚኢታት እዩ ክውገድ ዝግብኦ ማለት እዩ። ዋላ ከም ቱሪስት ኮይኖም ክዘናግዕ ከይዶም እውን ሰብ ጀላቡ እትናቶም መልሕቕ ክድርብዮ ከለዉ ኣበዩ ድርብዩ ክፈልጡ ክኽእሉ ኣለዎም። ምክንያቱ ኣብ ልዕሊ ናይ ዕምባባ ባሕሪ እተደርቢካዮ ነቲ ዕምባባ ባሕሪ ካተውዕኑ። ሕጂ ነዚኢታት ዝምልከት ዝተፈላለየ ሓበሬታት ንውፅእ ኢና። ህዝቢ ከዓ ነዚ ክፈልጦ ክእል ኣለዎ። ኣብ መወዳእቱ ከዓ ኣብቲ ምዕቃብ ናይቲ ሂወታዊ ብሕስሕነት ከዓ ይተሓጋገዝ ማለት እዩ።
1: ሕራይ ከም ጨንፈር ናይ ምርምር ናይ ኣብቲ ባሕሪ ምናልባት ኣብ ከመይ ኩነታት ኣለና ሕጂ ብፍላይ ኣብዚ ናይ ባሕራዊ ሂወታዊ ብዙሕነት ዘፅንዕናዮ ከምዚ ዝጠቀስካዮ ገለገለ ምርምራ ትካየድ እዩ ገለገለ ኢልካ ና ነርካ ሞ እንታይ ኣሎ ገለ ኣብ ከመይ ኩነታት ኣሎ ብፍላይ ኣብዚ ናህና
0: ወማቲ ጨንፈር ምርምር ኣለና። ክልተ ኣህዱታት ኣለዎ። ተቐንዲ ስርዑ ከዓ እቲ ሓደ ኣህዱ ኣብቲ ሂወታዊ ብዙሕነት ክነጥፍ ከሎ እቲ ሓደ ኣህዱ ከዓ ኣብቲ ስራሕት ናይ ዓሳ እዩ ዝነጥፍ ማለት እዩ። ሕጂ ኣብቲ ናይ ስራሕቲ ዓሳ ተርእና መብዛሕትኡ ግዜ እቲ ባዮሎጂካዊ ናይቶም ዓሳታት ኢና ነፅንዕ

0: እቲ ናቶም ዝርግሐን ብዝሐን እቲ ክዝደን በዓስ ዘሎ ተፅንዕ ድሕሪ ርኢኻ ከዓ እቲ ዓቐን ምስ መእሳ ከመይ ኣሎ ከመይ ክኸውን ኣለዎ እንታይ ዓይነት ናውቲ መግፈፊ ኣሎ እሱ ሃስ ድዩ ሃስን ኣብዚታት መፅናዕቲ ዘተኮረ ማለት እዩ። መንፅርቲ ዝካየድ መፅናዕቲ ከዓ ዝኾነ ምትዕርራይ ክግበር ተልኡ ከዓ ብግዜ ምትዕርራይ ይግበር ማለት እዩ። ሕጂቲ ናይ ሂወታዊ ብዙሕነት ኣከባቢ ዘፅንዑ ዘለዉን ኣህርታት ከዓ መብዛሕትኡ ግዜ ምዞም ዝተፈላለዩ ካብ ዓሳ ዘይኮን ሂወታውያን ብዙሕነት ዝተፈላለዩ ሂወታውያን ባሕሪ ዘለዉ ብዛዕባ እሶም ይከታተልዎም ብዛዕባ ናቶም ዝርግሐ ናቶም ብዝሒ ናቶም ኩነታት ከመይ ኣሎ ዝተፈላለዩ ግዜ ዝተፈላለዩ መፅናዕቲ ግበር ማለት እዩ። መፅርቲ ናይቲ ውፅኢት ከዓ ዝተፈላለየ ውሳነ ይውሰን ማለት እዩ ወይ ዝተፈላለየ ናይ ምሕደራ ኣገባብ ይተኣታቶ ማለት እዩ።
1: ሕራይ ብኡ መንፅር ሕጂ ምናልባት እዞም ስነ ሂወታዊ ብዙሕነት ንብሎም ዘለና ባሕሪ ዝርከቡ ኣዝዮም ኣገደስቲ እዮም፣ ሂወትና ምትእሳር ዘለዎም እዩ። ስለዚ ነዚኦም ንምዕቃቦም ንምክልኻሎም ከ እንታይ እንታይ ትወስድዎ ስጉምታት ኣሎ? መቕፃዕት ኣሎ ድዩ? ገለ ዘዕንዎሲ መቕፃዕት ኣለኩም ድዩ? ጥራይ ኣብ ጎስጓስ እዩ እቲ ሓይልኹም ምናልባት
0: ደረጃታት ኣለዎ ድሕር ኣዝዩ ዘዕነወ ኣዝዩ ዝሃሲ ንኣከባብን ሂወታውያንን ንጥፈታት ተኻይዱ ክሳብ መቕፃዕቲ ድመፅእ ኢና ክሳብ ንሕር ዋላ ሓንቲ መርከብ ድሕር ኣዝያ ዘይቲ ብብዝሒ ፍሲሳ ነቲ ዘሎ ሂወታዊ ባሕሪ ዝሃስቲ ኮይኑ መንፅርቲ ሃስያ ዘውርዶ ትቕፃዕ ማለት እዩ። ዋላ ገፋፍ ዓሳ እውን እኹን ድሕር ካብቲ ዝበልካዮ መምርሒ እንተወፂ እውን እቕፃዕ እዩ ማለት እዩ። ሕጂ ኣዝዩ ቀፃዒ ዝኾነ ሕጋጋትን ኣካይዳን ኣይኮነን፣ ግን መጠኑ ዝሓለወ ከዓ ሚዛኑ ዝሓለወ ነቲ ህዝቢ ጎስጓስ ናካየድካ ካብቲ መጠኑ ዝሓለፈ ጉድኣት ዘውርድ ግን መጠኑ መቕፃዕትካ እግበሮ እዩ። ምክንያቱ መረምታ እዩ፣ መረምታስ እግበሮ እዩ።
1: ሓድራይ ኣቶ ተክለ ሃይማኖት፣ ምናልባት እስኪ ከም ናይ መወዳእታ ከም መልእኽቲ ብፍላይ እዚ ስነ ሂወታዊ ብዙሕነት ባሕሪ ቀሊል ነገር ኣይኮነን ምስ ሂወትና ተኣሳስር ከም ምዃኑ መጠን ብፍላይ እስኪ ነቶም ኣብ ገማግም ዝርከቡ ሕብረተሰብ ንኩሉ ካልእ እውን መልእኽቲ ከምተመሓላልፎ ተለካ ክበካ ዕድል።
0: በዚ ኣጋጣሚ እዚ ከመሓላልፎ ዘለኒ መልእኽቲ እቲ ሕብረተሰብ ኣብቲ ገማግም ባሕሪ ወይ ኣብ ደሴታት ዘለዎ ፅቡቕ ኣፍልጦ ዘለዎ እዩ ምስቲ ኣከባቢ እዩ። ዳርጋ መብዛሕትኡ እውን ኣብቲ ምዕቃቡን ምምሕዳሩን ናይቲ ፀጋታት ባሕሪ ይዋሳ እዩ። ኣብ ገለገለ ቦታታት እውን ናቶም ከምዚ ዓዳዊ ሕጊ እውን ኣለዎም። ኣብ ገለ ከዓ ብዘያፍልጦ ነቲ ሂወታዊ ባሕሪ ወይ ፀጋታት ባሕሪ ብዝሃስ መንገዲ ክጥቀምሉ እውን ትርኢኻ። ስለዚ ብፍላይ እዞም ኣብ ገማግም ባሕሪ ዘለዎ ሕብረተሰብ ብቐጥታ መነባብሮም ሂወቶምን ምስቲ ባሕሪ ስለ ዝተኣሳሰር ዝያዳ ኩሉ ከዓ ነቲ ናይ ባሕሪ ሓለዋ ክገብሉ ፀጋታት ባሕሪ ዝዕቅብሉ መንገዲ ብውሕሉል ኣጠቃቅማ ክጥቀምሉ ከም ዘለዎም እየ ዝላቦ። ካልእ እውን ካብ ከበሳታት ወሪዶም ክዘናጉዕ ድዮም ብካልእ እውን ኣብዚ ናይ ደሴታትና ወይ ከዓ ባሕርታትና ዘናጉዕ እዮም። ኣብኡ ከዓ ሂወታዊ ባሕሪ የጋጥሞም እዩ። ስለዚ ኣብኡ ከዓ ዝኾነ ጉድኣት ንከየውርዱ ጥንቃቐ ክገብሩ ከምዚ ኣቐዲመ ዝገለፅክዎ እውን ኩሉ እቲ ጓሓፎም ድዩ እቲ ዝተፈላለየ ነገራት ዘየድሊ ዝተጠቕምሉ እውን ኣብ ዝግብኦ ቦታ ክጉሕፍዎ ይላቦ። ብሓፈሻ ግን እቲ ባሕሪ ከምዚ ክትብሎ ዝፀንሓኻ ሂወት ወዲ ሰብ እዩ። ብቐጥታ ምስ ሂወትና እዩ ዝተኣሳሰር እቲ ባሕሪ እንተልኢና ንህሉ ምክንያቱ ኣብኡ ስለ ንምርኮስ ብዝተፈላለየ መንገዲ ካብታ ንምገባ ጀሚርና። ስለዚ እቲ ፀጋታት ባሕሪ ወይ እቲ ሂወታዊ ባሕሪ ክዕቀብን ውሉድ ወለዶን ክሰጋገር እንተኮይኑ ኣብ መዕቃቡ ናይ ኩሉ ዜጋ ሓላፍነት እዩ ክብል ደሊ ማለት እዩ። ኩላትና በብወገና ክንዕቀቦ ይላቦ።
1: ኣቶ ተክለ ሃይማኖት በራኺ ግዜያዊ ዳይሬክተር ጨንፈር ምርምር ኣብ ሚኒስትሪ ሃፍቲ ባሕሪ፣ ስለቲ ስቱድዮና መፅኢኻ ዝሃብካና ሙያዊ ምክሪ ብስመይ ምስ ተዓዘብቲ ንደቂመ የመስግነካ
0: ይቀኒለይ ዝሃብኩም ንዕድል ኣነ እውን ደጊመ የመስግን ብሩክ መዓልቲ
1: ማርከ ዝክርኩም ተዓዘብቲ ንሎም ዘዳለናዮ መደብ ምክሪ ሙያውያን ኣብ ስዛዝ ይምሎ

0: ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ስሙን ኣብ መዘርግሒ ንቕጠታት መርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራት ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉእ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሃየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ።
1: ሪፖርታጅ ምርኢት ስነ ጥበብን ስእላዊ ውርሻታት ገልን ኣብ ቀፅሪ ኤክስፖ ቀሪቡ ኣሎ። ናብቲ ኣዳራሽ ኣብ ዝኣተናሉ ፈለማ ዝተዓዘምናዮ ብኣህዱታት መራኸቢታት ሕክምና ስነ ፅሑፍ ከምኡውን ስንቅን ዝተዳለዉ ብዙሕ ነገራውን ስእላዊ ምርኢት ነይሩ። እቲ ንሰውሮ ኤርትራ ማእከል ዝገበረ ትሕዝቶ ዝነበሮ ኣዳራሽ ኣብ ዝተፈላለየ ግዜያት ካብ ሰብዓታት ክሳብ ናፅነት ከም መራኸቢ ዘገልግላ ዝነበራ ማልያ ዘይብለን ሬድዮ ርክባት ኣብ ግዜ ቃልሲ ዝነበራ ዝተፈላለያ መፅሄታት፣ መፅሓፍቲ፣ ጋዜጣታትን ብቋንቋታት ትግርኛን ዓረብን መበገሲ መሳርሕታት ሙዚቃ ኣሃዱ ስንቂ ኣብ ግዜ ቃልሲ ነተፈጥራውን ሰብ ዝሰርሖን ከበድቲ ፅንኩራትን እዋናት በዲሁ ስንቂ ናብቲ ወጋእቲ ኣህዱታት ንምብፃሕ ዝኸፍሎ ዝነበረ መስዋትን ዝሓለፎ ዝነበረ መስገድልን ከምኡውን ድሕርና ፅነት ኣብ ልምዓትን ልእላውነት ሃገር ምውሓስን ዝተሰርሐ ቅያ ዘንፀባሪቕ ነይሩ ተጠቒሱ። ኣብ ዓምዲ ባህልን ስነ ጥበብን ብርኩት ሕትመት መፅሓፍቲ ኣብ ትሕቲ ዝብል ኣብ ዘን ዝሓለፋ መዓልትታት ብብዙሕ መፅሓፍቲ ተሓቲሙስ ናይ ምልላይ መደባት ክካየደሉ ቀኒዩ። ሓንቲ መፅሓፍ ንምልላይ ቦታ ክንሕዝ ናብ ሲነማ ሮማ ምስ ደወልና ረቡዕ፣ ሓሙስ፣ ዓርቢ ትሑዝ ምዃኑ ምስ ተነገረና ኩሉ ንምልላይ መፅሓፍቲ ድዩ ወይስ ንኻልእ ኣጋጣሚ ክንብል ሓተትና ኩሉ ንመፅሓፍቲ ዝብል መልሲ ረኸብና። ዓርቢ ሞ ዳርጋ ንኽልተ ወርሒ ዝኸይድ ትሑዝ ምዃኑን ፈለጥና። ብዝሒ ዝሕተም መፅሓፍቲ ዓብ ዛዕባ ስነ ጥበብ ካብ ዝኸውን ኣይወሓደን። ማዕረ ማዕሪኡ ዋጋ ከቢሩና ክሕሰብሉ ኣለዎ ዝብል ምሕፅንታ ይቐርብ እዩ። ከም ዕድመ መርዓ ናብ መደብ ምልላይ መፅሓፍ ኬድካ ግድን ክትገዛእ ኣለካ ዝብል መረዳእታ ስለ ዝማዕበለ ገንዘብ እንተዘይብልካ ናይ ዘይምኻድ ልምኒ እንዳተጠረየ ብምምፁ ሳሕዊ ተሳተፍቲ ከጋጥም ይረአዩ። መፅሓፍትስ ይፈርሎ ግን ነንብቦ ኣለና ዲና ባህሊ ንባብና ከመይ ዘሎ ይፍረ ጥራይ ዘንብቦ ከይስእን ወዘተ ዝብሉ ዕላላት ፈቕዱኡ ዘለዉ እዮም። ኣብዛ ዓምዲ ተጠቒሶም ካብ ዘለዎ ሓደስቲ መፅሓፋት መጋርያ ናይ ኮሎኔል ኣስረስ ኢሳቅ፣ መምህር ኣስረስ ተሰማ ታሪክ ሂወቶምን ስነ ጥበባዊ ጉዕዞኦምን 1934 ክሳብ 215 ዘርእስታ፣ ብዘመንፈስ ሃይለ ዝተፅሓፈት ስነ ልቦና ደቅና ዘርእስታ፣ ብመምህር ዘካርያስ ዘሚካኤል ብተመሳሳሊ ንውሽጣዊ ሕማማትን እትድህስስ ከምኡውን ስየ 333 ዝተሰሜት መፅሓፍ ምስ ኣንበብቲ ተላልየን ማሰን መልቀስን ወዲ ወይኒ ዘርእስታ

0: ሰኛ ኣልቃሳይን ገጣማይን ወዲ ወይኒ ፀሓይ ይፍኖ ዛንታ ኤርትራዊ መንነትን ፅናዓትን ዘርእስታ ብተኽለ ወልደ ስላሴ ዝተፃሕፈት ኣውሎን መልቀስን ክልተ ኣርሑ ዘርእስታ ብመሓሪ ዕዋ ሚካኤል ጠዊል ዝተዳለወት መፅሓፍ ተጠቒሰን ኣብ ዓምዲ ሸባብ ንእሱ ዓምዲ ሓሳባት ካብ ቤትና ዝረሓቐት ቤትና ኣብ ትሕቲ ዝብል ኣብ ታሪክ ናይ ሓንቲ ሃገር ንመንነት ሓድነትን ልእላውነትን ዘውሕስን ዝተፈላለየ ትካላት ክህልው ይኽእል እዩ። ኣብ ኤርትራ ልዕሊ ሳዋን ዜጋታት ብማዕረ ናይ ምህናፅን ምኽስኳስን ተራ ዝተፃወተ ትካላላ ምባል ኣፀጋሚ እዩ። ከም መርኣያና እዚ ቅድሚ ሕደት መዓልትታት መበል 38 ዙርያ ሃገራዊ ኣገልግሎት ሓደ ታሪካዊ መድረኾም ዛዚሞም ክምረቑን ከለዉ ዘስዕብ ዙርያ ድማ ድሮ ናብቲ መሰረት ሓድነት ዝኾነ ማዓስከራ ምጓዓዝ ይርከብ። እዚ ምስጋር እዚ ምስክር ቀጻልነት ወለዶታት ጥራይ ዘይኮነ ኤርትራ ንዘለዋ ናይ ምኸተን ፅንዓትን መሰረቱን ዘንፀባርቕ እዩ። መደብ ሃገራዊ ኣገልግሎት ኤርትራ ሓደ ካብቶም ቀንዲ ኣዕኑድ ሃገራዊ መንነትና እዩ። ኣብዚ ዝሓለፈ ዓመታት ብዙሕ ፈተነታትን ብድሆታትን ኣጋጢሞዎ እኳ እንተኾነ ሎሚ እውን ከም ቀደሙ ፅኑዕ ሓይሉ ኮይኑ ይቕፅል ኣሎ። ኣብዚ ውልቃውነትን ስስዓን ዝዓብለሎ ዘመናዊ ዓለም ከምዚ ዝኣምሰለ ዓብዪ ሃገራዊ መደብ ምውናን ኣብ ምህናፅ ድዱል ሃገራዊ መንነት ዘለዎ ተራ ንካልኦት ህዝብታት ዓብዪ ትምህርቲ ዘመሓላልፍ እዩ። ብዙሓት ሃገራት ናይ ገዛ ርእሰን ሓድነት ክዕቅባ ዜጋታተን ብሃገራዊ ኣተሓሳስባ ክሃንፃ ይፅገማየን። ከም ውፅኢቱ ድማ ኣደዳ ውሽጣዊ ግርጭትን ሕንፍሽፍሽን ክኾና ምርኣይ ካብ ከባቢና ከይረሓቕና እንረኽ ኣብ ተመክሮና ብመንገዲ ሳዋ ዝሃነፅናዮ ብቑዕ ውድብን ድልዱልን ትካላት ድማ ንኩሉ ኤርትራዊ ዜጋ ብፍላይ ድማ መንእስያት ኣብ ሓደ ሃገራዊ ቅኒት ክሰምር ሓበራዊ መረዳእታት ከማዕብል ንምትከላትና ዝዓበየ መሳርሒ ዝኸውን ፀጋ ሰብ ክንሃነፅ ሕዙ ዝተራ ዝነበሮን ዘለዎን እዩ። ነዚ ሃገር ናይ ምህናፅ ዕላማ ክውን ኣብ ምግባር ንዝሓለፈ 32 ዓመታት ብኣማይቲ ኣሻሒ ዝቕፀሩ መንእስያት በዚ ሃገራዊ መስመር ሓሊፎም እዮም። ኣብ ዝቕንያት ድማ ኣባላት 39 ዙርያ ናብ ሳዋ የምርሑ ኣለዉ ተጠቒሱ። ስእላዊ መግለፂ ምርኢት ፌስቲቫል 2026 ቁሸ ዞባ ደቡባዊ ቀይሕ ባሕሪ። ኣብ ዓምዲ ጥዕና ዘይንቡር ድኻም እንታይነቱን ጠንቅታቱን ተዳሲሱ ይፀንሐና። ድኻም ሰብነት ብሰንኪ ኣእምሮውን ኣካላውን ፀገማት ጥዕና ክፍጠር ይኽእል እዩ። ዘለካ ሕማም ንምክታል ዝውሰድ ስሩዕ መድሃኒት፣ ሕዱር ቃንዛ ወዘተ እውን ገለ ካብቶም ድኻም ሰብነት ክስማዓና ዝገብሩ ጠንቅታት እዮም። ነቲ ጠንቂ ብግቡእ ምልላይ ሓደ ካብቲ ነቲ ፀገም ንምፍዋሱ ዝቐለለ ዝገብሮ መንገዲ እዩ። ክልተ ዓይነት ድኻም ሰብነት እዮም ዘለዉ፣ ኣእምራውን ኣካላውን። ክልቲኦም ዝተፈላለዩ እኳ እንትኾኑ ብዙሕ ግዜ ግና ብሓንሳብ እዮም ዝኽሰቱ። ምሕር ኣካላዊ ሃልኪ ዘለዎ ሰብ ኣእምሮ ክደክም ንቡር ስለ ዝኾነ ሓደ ሰብ ኣካላዊ ድኻም ዝህልዎ ነቲ ተደጋጋሚ ዝዓዩ ስራሕ ክፍፅሞ ዓቐብ ክኾነ ይረአዩ። ንኣብነት መዓልታዊ ናብ ስራሓሉ ክፍሉ ክበፅሕ ንውሕ ዝበለ መሳለሊ ይጥቀም እንተነይሩ ንምድያቡ ክኸብዶ ወይ እናዕረፈ ክድይቦ ይረአ። ናይዚ ምልክት ኣብ ጨዋዳታቱ ዝፍጠር ድኻምን ቀንዛን እዩ። ኣእምራዊ ድኻም ዘለዎ ሰብ ኣብ ሓደ ነገር ኣተኪሩ ከድህብን ከስተብህልን ይፅገም። ምትኻስን ምፍዛዝን ናይዚ ምልክታት እዮም። ሓደ ስራሕ ንቑሕ ኮንካ ክትዓዮ ስለ ዘይትኽእል ክተሳልጦን ብግቡእ ክትፍፅሞን ትሽገር ይርከቦ። ሪፖርታጅ ስነ መመረቕታ ተምሃሮ ኮሌጅ ምህንድስና ቴክኖሎጂ ማይ ነፍሒ።
1: ጋዜጣ ኤርትራ ሓዲሳ ብዘይካ ሶኒን ረቡዕን መዓልታዊ ትሕትም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃድር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ።
0: ሪፖርታጅ መበል 19 ዙርያ ስነ ስርዓት መምረቕታት ተምሃሮ ኮሌጅ ሕርሻ ሓመልማሎ። ጸብጻብ ንጥፈታት ቁሸ ዞባ ደቡብ ኣብ ቀጽሪ ኤክስፖ ፌስቲቫል ኤርትራ ስነ ጥበብን ባህልን ተመላልዩ ዝዓበየሉ ሃና ጽባይታ ብዝብል ተገሊጹ። ኣብ ዓምዲ ሳሓያ ወኣሳር ታሪኻዊ ድሕረ ባይታ ኣብ ከተማ ምጽዋዕ ዝርከቡ ኣብ ስነ ህንፃዊ ውርሻ ዝተመዝገቡ ህንጻታት ሰፊሩሎ። ኣብ ዓምዲ ማሕበራዊ ዕቤት ህፃናት ከም ጻዕዳ ወረቐት ተፈጢሮም ዝበዝሐ ክፋል ባህርያቶም ብኣተዓባቢኦም ዝጽሎ ምዃኑ ተገሊጹ ይርከብ። ስእላዊ መግለጺ ፌስቲቫል ኤርትራ 2026 ኣስመራ። ኣብ ዓምዲ ዛዕባ ሎሚ ታሪኻውን ሕጋውን መሰረታት ቀይሕ ባሕሪ ቀሪቡ ይጸንሐና። ኣብዚ ዝሓለፈ ቀረባ መዓልትታት መራሒ ብልጽና ሃገሩ ምስ ቀይሕ ባሕሪ ዘለዋ ታሪኻዊ ምትእሳር ኣመልኪቱ ኣብ ዘስምዖ መደረ ኢትዮጵያ ንኣሽሓት ዘመናት ዘመሓደረቶ ቀይሕ ባሕሪ ሰኣነትሉ ቀንዲ ምኽንያት ኣብ ውሽጥና ዘሎ ስንፍና መረብ ሓንድሌትን ኢትዮጵያ ዶ ክብል ዝኽእል ሓይሊ ስለ ዘነበረ ስለ ዘሎ ወይ ስለ ዝህሉ ኣይኮነን ዝብል ክትዕ ኣቕሪብሎ። ቅድም ቀዳድም እቲ ንኢትዮጵያ ንኣሽሓት ዘመናት ቀይሕ ባሕሪ ኣመሓሪራቶ ዝብል ምስ ብታሪኻዊ መርትዖታት ዝድገፍ ኣይኮነ ኣይኮነን እታሎሚ ዘላ ዘመናዊት ሃገረ ኢትዮጵያ ብደባታን ብፖለቲካዊ መዋቕርን ብዘመናዊ መልክዕ ክትቆም ጀመረት ኣብ መወዳእታ 19 ክፍለ ዘመን ኣብ እዋን ሃፀይ ምኒልክ ካልኣዩ ቅድሚ ዚ እዋን እዚ ዝነበረ ታሪክ ክንርአን ከለና እቲ ኣብ ጥንታዊ ግዜ ዝነበረ ስልጣን ኣክሱም ንቕርብ እዋን ኣብ ኣድሊስን ከባቢን ቁፅፅር ነይርዎ እኳ እንተኾነ እዚ ስልጣን እዚ ምስ ናይ ሎሚ ዘመናዊት ኢትዮጵያ ቀጥታዊ ፖለቲካዊ ቀፃልነትን ምትእሳርን ዘለዎ ኣይኮነን ስልጣን ኣክሱም ካብ ዝፈርስ ንድሓር ድማ ኣብዚ ዞባ እዚ ዝነበሩ ዝተፈላለዩ ኣካላት በዓላዊ ምሕዳርን ፖለቲካዊ ስልጣንን ክሃምጡ ፀኒሖም እዮም ተጠቂሱ ኣብ ዓምዲ ፀጋታት ባሕሪ ንግዳዊ ምግፋፍ ዓሳ ተዳሲሱ ይርከብ ንግዳዊ ምግፋፍ ዓሳ ናይ ማይ ፀጋታት ክፋርየሉን ክነብረሉን ዝኽእል ኣከባቢ ክዕኑ ካብ ዝኽእሉ ምግፋፍ ዓሳ ኣብ ቅድሚት ይስራዕ ሂወታውያን ክነብሩሉን ክፈሪሉን ዝኽእሉ መሳፍሮታት ይዕኑ ካልእ ዝተፈላለየ ጎሓፋት ኣብ ማያት ውቅያኖሳትን ባሕርታትን ብምጉሓፍ ኣከባቢ ከም ዝብክል ይኸውን ብከላ ከዓ ሂወታውያን ንክጠፉ ባይታ ይፈጥር ነቶም ዘድልዩ ዓሳታት ንምግፋፍ ብኣማይታ ሻሓቶና ዝቕፀሩ ካልእ ፀጋታት ኣከባቢ ብምጉሓፍ ዝዓበየ ዕንወት ኣከባቢ የውርድ ንኣብነት ውድብ ምግብን ሕርሻን ከም ዝሕብሮ 25 ሚታዊት ካብቶም ዝግፈፉ ዓሳታት ብጌጋ ተገፊፎም ናብ ባሕሪ ዝጓሓፍ እዮም እቶም ኣብ ዕዳጋ ትሑት ብቕዓት ዘለዎምን ትሑት ዓቐን ዘለዎም ተባሂሎም ዝጓሓፉ ኣብ ዝተጠቕሰ ሚእታዊ ዝተጠቓለሉ እዮም ብተወሳኺ ቀኒ መንበሪ ምዕቆብን መፍረይን ዝኾነ ዕምባባታት ባሕሪ ስለ ዝዓኑ ኣብ ምቕያር ኣከባቢ ልዑል ኣልታዊ ፅልዋ ይፃወት ስለዚ ንግዳዊ ምግፋፍ ዓሰ ኣብ ኣከባቢ ስነማሕድሮ ዘውርዶ ሃስያ ምሕር ልዑል ብምዃኑ ኣቐልቦ ክወሃቦ ዘለዎ ዓይነት ምግፋፍ ዓሳ እዩ ይርከቦ ኣብ ዓምዲ ሪፖርታጅ ቁሸ ዘቦታትና መርኣያ ክብርታትና ዝብል ዛዕባ ሰፊሩ ይርከብ ኣብ ፌስቲቫል እቲ ዝበዝሐ ነጋርያን ዘለዎ ማለት ህዝቢ ደቂ ሒዙ ዝወር ዝብሎ ቁሸታት ዘቦታትና እዩ ኣብ ቁሸ ዘቦታትና ነፍሲ ወከፍ ቁሸት ናተ ዓለም እዩ ዘለዋ ግን ከዓ ኩለንተን ዓለማ ተደማሚረን ሓንቲ ዓለም ሓንቲ ዓባይ ዓለም ይቕማ ነፍሲ ወከፍ ነናተን ምስጢር ኣለወን ሕጂ እውን ተደማሚሩ ሓደ ምስጢር እዩ ዝኸውን ነፍሲ ወከፍ ቁሸትካ ናታ ባህልን ልምድን ትርዑን ትሕዝቶን ኣለዋ ተደማሚሩ ድማ ሓደ ባህሊ የቕውም እቲ ኣሃዛት ንሓደ ሕዱ ተጠማሚ ሚሩን ተዘርዚሩን ብዘይፍተኽ ፈትሊ ንሓደ ነገር ይገልጽ ንናይ ነፍሲ ወከፍ ምስልን መንፈሳዊ ውህደት ብሄራትና የንፀባርቕ ሽዱሽተን ዞባታትና ነናተን ቁሸታት ኣብ ሓንቲ ቐፅሪ ምድኳነን እምበኣር እተን ሽዱሽተ ንፅል ባህልታትን ምስጢራትን ተደሚሩ ሓደ ንምዃኑ እዩ እቲ ቢደጋላ ቆርበት እዩ እቲ ሓርቢ ቆርበት እዩ ብብሌን ፀዋዓዮ ብኩናማ ብትግርኛ ፀዋዓዮ ብሳሆ እቲ እንታይነቱ ዝልወጥ ኣይኮነን ሓደ እዩ ኣብ ነንበይኑ ቦታን ኩርናዕን ምስ ተቐመጠ ግና ዘይውሃድ መንነት ዘለዎ ይመስል ይኸውን ኣብ ሓደ ቀፅሪ ምስ ተረኸበ ግን በዓል ሓደ መንነት ምስጢርን ምዃኑ ይንፅር እሞ ኣብ ሓደ ቅርዓት ምርኻቡ ዓብ ውህደት ይፈጥር ፌስቲቫል ደቂ ሓደ ልቢ ፌስቲቫል ውህደትን ስኒትን ስለ ዝኾነ ተጠቂሱ ኣብ ዓምዲ ልቦናን ፍልስፍናን መበልሻም ናይ ክፋል ፅፈት ስራሕ ዓወት ማለት ውድድር ህቡብነት ዘይምዃኑ ኣይዘንግዕ ስራሕ ካ ብቐንዱ ምስኻ ዝተኣሳሰር እዩ ክንዝኾነ ቅድም ቀዳድም ሓላፍነት ክትወስደሉ ዘለካ ንስኻ ባዕልኻ ኢኻ ኣብ ስራሕ ካ ርእቶን ሃናፅን ንቐፌታ ናይ ካልኦት ሰባት ኣገዳስነቱ ኣብ ምልክት ሕቶ ዝኣት እኳ እንተዘይኮነ ኣብ ምምማይን ሚዛንን ኣብ ምሕላውን ክትሓምቕ የብልካን ገለ ሰባት ኣነ ብስርሐይ ኣቓልቦ ሰባት ክስሕብ ኣይደልን እየ ኣቓልቦ እንተዳስሒበ ብኡ ንብኡ ማልያ ዘይብሎም መወዳደርቲ ክቃፀፁን እዮም ምእንቲ ኣነ እንታይ ከም ዝሰርሕ ዘለኹ ሰባት ከይፈልጡ ትሕቲ ራዳር ክበርየ ዝደሊ ክብሉ ይስምዑ እዮም እዚ ሓደ ካብ መንገዲ ዓወት ክኸውን ይኽእል እዩ የግዳስ ኣብ ትሕቲ ራዳር ንነዊሕ ግዜ ክትበርር ኣይትኽእልኒ ኢኻ ከም ሳዕቤኑ ናብ ጠርዚ ዓወት ክትሓኩር ክግመካ እዩ ንቐፌታ ከይዘንበካ ክተወግድ ብምፍራሕ ጥራይ ኣድቦ ሰባት ክስሕብ እንተይዘድልኻ ንገዛ ርእስኻ ከይትምዕብል ሓሊኽካ ኢኻ ትሕዛ ኣብ ሓደ ደረጃ ተሸኺላ ከም ትተርፉን ክትገብራ ኢኻ ሓደ ሰብ ብነቐፌታ ከይጥቃ ዝርዕድ እንተኮይኑ ኣብ ክንዲ ንቅድሚት ንድሕርትዩ ዝጥመት ይርከቦ ስእላዊ መግለፂ ምርኢት ፌስቲቫል 226 ቁሾ ዞባ ጋሽባርካ ቀሪቡሎ
1: ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግሪ እያ ዋና ሰነዳኢ መሓመድ እድሪስ ሌኣውት ዛህራ ዓሊ ፋጥና ኣደም
0: ኣብ ዓምዲ ተቕሪር ሪፖርታጅ መኽፈቲ ፌስቲቫል ኤርትራ 226 ኣስመራ ቀሪቡሎ ኣብ ዓምዲ ደልኣባ ዝኽሪ ሰንዓፈ ትማልን ናይ ሎሚ ምዕባለታትን ዝድህስስ ዛንታ ፈሊሙ ይርከብ ኣብ ዓምዲ ዓማር ሳዋ ማእከል ትምህርትን ጅግነትን ዓቕልን ዝድህስስ ትሕሶ ይፀንሐና ኣብ ዓምዲ ምንስጅል ፍጻሜታት ፌደሬሽን ካብ ትድላ ክሳብ ኣስበሃ 955956 ታሪካዊ መወከሲ ፈሊሙ ይርከብ ስእላዊ መግለፂ ማህረጃን ኤርትራ 226 ቀሪቡሎ ኣብ ዓምዲ ፍሬ ካድም ዕውትን ፃዕራምን ሓረስታይ መልኣከ ቅለታ ምስ ብዙሕ ተመክሮታቱ ተላልዩ ይርከብ ኣብ ዓምዲ ሸባብ ኣብ ቦንበር ማሕበር መንእስያትን ተምሃሮን ኤርትራ ኣቶ ሳልሕ ኣሕመድዲን ጉዕዞም ማሕበር ኣብ 35 ናይ ናፅነት ዓመታት ኣመልኪቱ ዝሃቦ መብርሂ ሰፊሩ ኣሎ። ኣብ ዓምዲ ሕብሪ በሮ ካብ ኣገደስቲ ዕለታት ኣብ ታሪክ ኤርትራ ልቦና ሓዘልቲ ሕሶታትን ንፍሽኽታን ቀሪቦም ንረ

0: ርከብ ኣብ ዓምዲ ፈንዋዓዳት መድረኻት ህይወት ካብ ደርፍታት ቀዳሞት ሰፊሮም ይጸንሑና።
1: ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረብዑን ቀዳምነት እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ እያ። ዋና ኣሰናዳኢ ኣማኑኤል መስፈን፣ ምክትል ኣሰናዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ።
0: ኣብ ዓምዲ ሪፖርታጅ መኽፈቲ ፌስቲቫል ኤርትራ 2026 ቀሪቡ ኣሎ። ኣብ ዓምዲ ስፖትላይት ቀዋሚ መትከልን መርገፅን ኤርትራ ንሰላምን ምትሕጋዝን ልእላውነትን ዝገልጽ ትሕዝቶ ይጸንሐና። ኣብ ዓምዲ ካልቸር ኤንድ ኣርትስ ካብያታዊ ምግብታት ኤርትራ ጥሕሎ ተላልዩ ይርከብ። ኣብ ዓምዲ ኦፒንዮን ፌስቲቫል ኤርትራ ውሽጣዊ ቱሪዝም ኣብ መድረኽ ዘለዎ ተራ ተዳሲሱ። ኣብ ዓምዲ ኪንኤ ጉዕዞ መንነትን መቐይሮን ዛንታ ክልተ ኣሕዋት ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት ድሌ ተስፋ ኣንድርያስን ልዋም ተስፋ ኣንድርያስን ካብ ዞባ ኤድመንተን ካናዳ ናብ ሰዋ ተላልየን ይርከባ። ኣብ ዓምዲ ርእቶ ሕማም ባሕሪ ጠንቂ ውድቀት ድሕረትን ድኽነትን ዝብል ትሕዝቶ ይጸንሐና። ሎሚ ህዝብታት ዞባና ሕሉፍ ታሪክ ዝኣክል ስለ ዝምሃሮም ንቒሖም እዮም። ብፍላይ ህዝቢ ኢትዮጵያ ድሕሪቲ ኩሉ ዝኸፈሎ ከቢድ ዋጋን ዝኸሰሮ ግዜን ዕድላትን ንልቦንኡ ዝያዳ ልቦና ደሪዕሉ እዩ። በዚ ምክንያት ምኽሪ እውን ኣይድልዮን። ዕሸል ስርዓት ብልጽግና ዛዕባ ካብ ውሽጢ ናብ ግዳም ንምቕናዕ ዘሎ ጉዳይ ባሕሪ ፍሽኽ ኣቢልዎ እምበር ቁም ነገር ወሲዱ እዝነ ይሃቦን። ብዓብዩ ግን ሕርያ ህዝብታት ዞባና ኣብ ሓደ ዓውዲ እናዓሰለዩ ዝመጽእ ዘሎ ድሕር ደጊም ደም ምፍሳስ ይኣኽለና። ሰላማዊ ጽምድዩ ሕርያና ብጸቢ ፖለቲካዊ ኣይንናቖትን ብዘይከውን ባህግታት ሕልምታትን ኣይንህውትትን ንሓይልታት ግዳም ኣይንኸድምን እናበሉ ህዝብታት ቀርኒ ኣፍሪቃ ብኩሉ ሸነኻት መኸትኦም ኣተርዒኖም ኣለዉ። በዚ ድማ ሓጺር ዝወቕቱ ምሕቋን ሰጊርካ ሕርያ ሰላም ህዝብታት ቀርኒ ኣፍሪቃ ተዓዋቲ ምዃኑ ከም ፀሓይ ቀትሪ ድሙቕ ኮይኑሎ ተጠቒሱ። ኣብ ዓምዲ ቁጠባን ዋኒንን ቺፕስ ምፍራይ ኣገዳሲ ግና ኣይናይ ቺፕስ ዝብል ዛዕባ ተላዕልዩ ይጸንሐና። ብኣጠቓላሊ ምፍራይ ናይ ኮምፒተር ቺፕስ ዝጠለቦ ደረጃ ክእለት ብመንጸሩ ድማ ናይ ዝፈጥሮ ልዑል ደሞስ ከምኡውን እቲ ዝድመር ክብሪ ልዑል ብምዃኑ ዝርከቦ መክሰብን ዝድርኾ ናይ ስራሕ ዕድላትን ዝበለፀ ምዃኑ ምግንዛቡ ኣይጸግምን። ማዕር ማዕረዚ ቁጠባዊ ረብሓ ድማ ፖለቲካውን ድሕነታውን ረብሓ ዝርከቦ እዩ። እዚ ከዓ እስትራቴጂያዊ ጠመተ ሃገራት ናብዚ ዓውዲ ክኸውን ካብ ዝድርኽ እዩ። ነዚ ንምትግባር ድማ ምቕያሕ ወይ እውን ነቲ ካልእ ፅላት ምንናኣስ ዘይምዃኑ ምግንዛብ የድሊ። ካልእ ኣቓልቦ ዝደሊ ጉዳይ ካ እዚ ኢንዳስትሪ ኣቐዲመን ብዝተጠቕሳ ኩባንያታት ሃገራትን ዝተባሕተ ምዃኑ ቤን እሞ ክእቶ ዝብል ገታ ኣስክፍታ እዩ። እንተኾነ መፈጠር ናይዚ ኢንዳስትሪ ኣሜሪካ ምዃና ዋላ እኳ እንተገለጸት ነተን ድሕረን ዝተጸንበረኣ ኔዘርላንድን፣ ጃፓንን፣ ደቡብ ኮርያን፣ ታይዋንን ከምኡውን ነዛ ሎሚ ስጋኣት ኮይና ዘላ ቻይና እውን ምዝከር ኣገዳሲ እዩ። ነዚ ዓወትካ ብዝድርኽ ምክንያታት ብመንፅር ጽላት ክረአ እንከሎ ንመስንዕ ዝተዋህበ ኣተኩረ ሓደ ክኾኑ እንከሎ ብመንፅር ትምህርቲ ምዝረአ ድማ ኣብ ቴክኒካውን ሞያውን ከምኡውን ኣብ ስነ ፍልጠት ቴክኖሎጂ ምህንድስናን ቁፅርን ብዝተገብረ ወፍሪ ምዃኑ ይግለጽ ተጠቒሱ። ኣብ ዓምዲ ሪፖርታጅ ቅብኣታትና መግለፂ ታሪክናን ጅግነትናን ምዃኖም ተነፂሩ። ሃገራዊ ታሪክ መግለፂ ሚዛንን ክብረትን ሓደ ህዝቢ እዩ። ብዓይኒ ታሪክ ኩሎም ህዝብታት ሓደ ዓይነት ሚዛን ዝውሃቦም ኣይኮኑን። ነዚ መዘና ኣልቦ ቅያን ጅግነት ኤርትራውያን ዝምስክር ድንቂ ፍጻሜታት ኣብ ውሽጢ ዝሓቆፈ ታሪክ ኣብ ምዕቃቡ ናብ ዝቕፅል ወለዶታት ኣምስጋሩን ድማ ሓላፍነት ኩሉ ዜጋ እዩ። ኣብ ቀፅሪ ኤክስፖ ቀሪቡ ዘሎ ውፅኢት ዝተፈላለዩ ጥፈታት ድማ ንታሪክናን መንነትና ዘጉልሕን ሕድሪ ሰማእታትና ኣፅኒዕና ዝያዳ ክንሰርሕ ዘተባብዑ ይርከቦ። ኣብ ዓምዲ ሸባብ ሰዋ ብዓይኒ ኣጋይሽ መጽሄት መንእሰይ ኣብ ትሕቲ ዝብል ጦብላሕታ ደቂ ሰዋ ብዝበብዝሮም ኣብ ዘጥረይዎ ንህይወት ዝቕይር ተመክሮ ገሊፆም ይርከቡ። ኣብ ዓምዲ ስድራ ቤት ጠንቅታት ወልፍን ሳዕቢናቶም ተዳሲሱ ይጸንሐና። ወልፍታት ኣብ ህይወት ሰባት ቆም ትቕድሚ ምዃኖም ብዝተፈላለዩ ጠንቅታት ተጸልዮም ክምዕብሉ ተኽእለሎ። ካብቶም ንምምዕባል ወልፍታት ጠንቂ ዝኾኑ ምክንያታት ገለ ንምጥቃስ ፅልዋ መዛኑ፣ ፅልዋ መቕርብን፣ ስድራ ቤትን፣ ፅልዋ ፊልምታትን፣ ደርፍታትን፣ ስነ ኣእምራዊ ፀገማት ወዘተ ምጥቃስ ይከኣል። ወልፊ ካብ ቁፅፅር ወፃኢ ኣብ ዝኾነሉ እዋን ንቡር ንጥፈታት ሰባት ሓሊኹ ብምሓዝ ኣካል ዘይተለለየ ፀገማት ኣብ ምግባሮም ተራ ይፃወት። ሮበርት ኬስለር ዝተባሃለ ምሁር ስነ ሕብረተሰብ ካብ ዩኒቨርሲቲ ሚቺንጋን ነዚ ኣመልኪቱ ክዛረብን ከሎ ድሕሪ ህይወት ሰባት ኣብ ምሕማስ ዓብ ተራ ዝተፃወት ወልፍታት ሕማቅ ኣመልን ኣብ ግዜ ህፃናትን ክትትና ዝድለ መፍትሒ እንተዘይረኺቡ ሰባት ዓቕሚ ኣዳምን ሄዋን ምስ ኣኸሉ ካብኡ ንምልቃእ ከቢድ ዋጋ ይኸፍሉ ክብል የመልክት። بدرجة عالم أشجر تبهيلم كابزت قوس ولفتات كمت كحشجارة لعل الكلام مستح حاشش النت كومار تتك أمنت حاشش لعل نبر تتك أمنت تكنولوجيا وفريا تلفزيون موبايل فيديو جيم إنترنت كمبيوتر تتك أستيوم أزام ولفتات باعوم مفتح تزير رخيبهم كبير مزاز بمصعب عبي ودك سب كبير تفعت يصعبوك فوسو أبز زدليل

እዋን እቶም ግዳያት ናይዞም ወልፍታት ዝኾኑ ሰባት ካብኡን ክለኣቑ ከቢድ ዋጋ ይኸፍሉ ተጠቒሱ። ስእላዊ መግለፂ ምርኢት ፌስቲቫል 226 ቁሾ ዞብዓን ሰባ ቀሪቡ ኣሎ። ኣብ ዓምዲ ሚን ሁና ወሁናክ ጉጅለ ተመራመርቲ ኣብ ኣካላት ዘእሰር ዝዕጠቕ ሮበርት ከም ዝመሃዙ ተሓቢሩ። ድሙ ቤት ፅሕፈት ቀዳማይ ሚኒስተር ብሪጣንያ ምስ ሓድሽ ቀዳማይ ሚኒስተር ምንባር ትለማመድ ከም ዘላ ተገሊጹ። ኣብ መፍረ ፋሽን ዛራ ዝፈርዩ ዘለዉ ኣብ ታሕተዋይ ክፋሎም ገፋሕቲ ዝኾኑ ብናይ ሞት ስረታት ዝፅውዑ ሓደስቲ ዲዛይን ኣዝዮም ኣካታዕትን ጠንቂ ሓደጋታትን ኮይኖም ምህላዎም ተሓቢሩ። ሓንቲ ነፍሶ ፆር ካብ ሓንቲ እንቋቑሖ 4 መናቱ ክትወልድ ምኽኣላት ተገሊጹ። ክልተ ኣሕዋት ኣብ ዝተፈረሸ ኣባይቲ ኤርቢኤንቢ ናይ ቅድሚ 10 ዓመት ናይ ስድረን ስእሊ ተሰቂሉ ምርካበን ኣብ ማሕበራዊ መራኸቢታት ተቓሊሑ። ሪፖርታጅ ቁሾ ዞባ ዶባ ወቂሕ ባሕሪ ሃብታም ብባሕሪ ሃብታም ብምድሪ ቀሪቡሎ። ኣብ ዓምዲ ኣልቢኣ ዓለምናን ነበርታን ኣጋጢሞም ዘሎ ፀገማትን ፀዓት ክሊማዊ ለውጥን ተዳሲሱ ይርከብ። ስእላዊ መግለፂ ምርኢት ፌስቲቫል 226 ቁሾ ዞባ ዶባ ወቂሕ ባሕሪ ቀሪቡሎ። ኣብ ዓምዲ ጥዕና ማዕድናት ንኣካላትና ዝህቦ ጥቕምታት ተዳሲሱ። ኣካል ስጋ፣ ፍረታትን ኣሕምልትን ኩሎም ትሕዝቶ ማዕድን ኣለዎም። ኣብ ኣካላትና ዝርከቡ ብሚልዮና ዝቕፀሩ ንኣሽቱ ውሃዮታት ብግቡእ ከዓብን ስርሖም ከሰላስሉን ናይ ግድን መኣዛ የልዮም። መኣዛ ብመንገዲ ቫይታሚን፣ ካርቦሃይድሬት፣ ማዕድንን ስብሕን ይግለጽ። እዞም መኣዛታት ሰብነትና ባዕሉ ብዘፍርዮም ወይ ካብ ምግቢ ዝረኽቦም ክኾኑ ይኽእሉ። ኣብዚ ጽሑፍ እዚ ማዕድናት ንሰብነትና ዝህቦ ጥቕሚ ክንዝርዝር ኢና። ሰብነትና ጥዕኑ ሓሊ ብፅቡቅ ክቕፅል ናይ ግድን ማዕድን የድልዮ። እቶም ንሰብነትና ናይ ግድን ዘድልይዎ ዓይነት ማዕድን ኣገዳሲ ማዕድናት ኢሴንሻል ሚነራልስ ተባሂሎም ይግለጹ። እዞም ኣገደሲ ማዕድናት እዚኦምን ሰብነትና ክወስዶም ብዘለዎ ዓቕን ኣብ ክልተ ይምቀሉ። ግዙፍ መጠን ማዕድን ማክሮ ሚነራልስ ከምኡውን ንዑስ መጠን ማዕድን ማይክሮ ሚነራልስ ክልቲኦም ማዕድናት ንኣካላትና ኣዝዮም ኣገደሲ እኳ እንትኾኑ ክንወስዶም ብዘለና ዓቕን ግድን ይፈላለዩ። ካልሽም፣ ፖታሽም፣ ሶድዮም፣ ፎስፎረስ፣ ማግኔዚየም፣ ክሎራይድን ሳልፈርን ካብቶም ንኣካላትና ብግዙፍ ዓቐን ዘገድሱ ማዕድናት እዮም። ኣይረን፣ ዚንክ፣ ሰልዩም፣ ማንጋነስ፣ ኮፐር፣ ኣዮዲን፣ ኮባልትን ፍሎራይድን ድማ ንኣካላትና ብውሕድ ዓቐን የድልይዎ። ክልቲኦም ዓይነት ማዕድናት ግና ንኣካላትና ኣዝዮም ኣገደስቲ እዮም። በዘይብኦም ጥዕና ዘለዎ ሂወት ክንመርሕ ዝከኣል ኣይኮነን ይርከቦ። ኣብ ዓምዲ ትንተና ዜና ኩናት ኢራን ኣብ ቁጠባ ሃገራት ወሽመጥ ዓረብ ዘውርዶ ዘሎ ሃስያ ተገሊጹ ይርከብ። ከምቲ ብቐጻሊ ዝግለጽ ኢራን ኣብ ልዕልተን ንኣሜሪካ ክለ ኣየረን መሬተንን ክጥቀማሉ ፍቓድ ዝሃባ ሃገራት ዓረብ ሰፊሕ ናይ መልሰ ግብሪ መጥቃዕትታት ክተካየድ ጸኒሐያ። እዘን ጎረባብቲ ኢራን ዝኾና ኣብ ልዕሊ ዝተጠቕሰ ሃገራት ዓረብ ንኣሜሪካ ፍቓድ ድሕሪ ምሃብን ኣብዘን ዝሓለፈ 4 ኣዋርሕ ዋሽንተን ብመንገዲየን ኣቢላ ኣብ ልዕሊ ኢራን መጠነ ሰፊሕ ወተሃደራዊ መጥቃዕቲ ኣካይዳያ። በዚ ኣምባር ኢራን ከም መልሰ ግብሪ ናይቲ ውሳነ ኣብ ልዕሊ ተን ኣብዘን ሃገራት ዝርከብ ወተሃደራዊ መዓስከር ኣሜሪካ ፅዑቕ ናይ ድሮናት ሚሳይላት ደብዳብ ክተካይድ ፀንሐት። ከምዝዝከር ኩናት ኢራን ቅድሚ ምጅማሩ ኢራን ንጎረባብታት ተሪር መጠንቀቕቲ ኣመሓላሊፋ ነይረያ። ምክንያቱ ኣሜሪካን ኢራን ክተጥቃዓ እንተኮይና ንክሊ ኣየር መሬትን ባሕሪ ናይተን ኣብቲ ከባቢ ዝርከባ ሃገራት ዓረብ ተጠቂመያ ክተረኻኽበለን ትኽእል። ምክንያቱ ካብ ኣሜሪካ ናብ ኢራን ዘሎ ርሕቐት ኣዝዩ ነዊሕ ብምዃኑ ንልላዊ ግዝኣተን ክሊ ኣየር ናይዘን ሃገራት ዓረብ ከይተጠቀምካ ናይ ሚሳይላት ድሮናት መጥቃዕቲ ክተካይድ ዝከኣል ኣይኮነን ይርከቦ። ኣብ ዓምዲ ሪፖርታጅ ዓመት መፀነ ገዳም ፌስቲቫል ብህንጠይነት ዝፅበይዎ ቁሸት ፊልም ተዳሲሳት ፀንሐና። ኣብ 2024 ንመጀመርያ ግዜ ዝቆመት ቁሸት ፊልም ሎሚ ዓመት እውን ሳልሳይ ግዜያ ዝተፈላለዩ ኣገደስቲ ትሕሶታት እያ ኣቕሪባ። ኣብ ቁሸት ፊልም 5 ኤግዚቢሽናት እዮም ቀሪቦም። ንሳቶም ድማ ኩርናዕ ፌስቲቫል ፊልም፣ ሲነማቶግራፊ፣ ሜኪን ፊልም፣ ኣልባሳት ሜክኣፕ ኣብ ፊልምን እዮም። ብካልእ ሸነኽ እውን ሴሚናር ፊልም ዝተካይደ ኮይኑ ኣብ ፊልም ዘተኮረ መፅናዕታዊ ፅሑፍ ምክፋል ተመክሮን ብዝተፈላለዩ ስነ ጥበባውያን ቀሪቡ። ኣብ ቁሸት ፊልም ዝተኻየደ ኤግዚቢሽናት ምስ እንምልከት ኩርናዕ ፌስቲቫል ፊልም ንፈለማ ግዜ ካብ 21 መጋቢት ክሳብ 29 መጋቢት 2026 ዝተኻየደ ፌስቲቫል ፊልም ኣስመራ ዝገልጽ እዩ። ክሳብ 50 ዝበፅሓ ፊልምታት ኣብ ዝተፈላለዩ ሲነማታት ከም ዘቕረባ ድማ ኣቕራብ ናይቲ መደብ እዮም ንጉሰ ጠቒሱ። ንሴነማቶግራፊ ኣመልኪቱ ጸብጻብ ዘቕረበ ሴነማቶግራፈር ሴማዊ ኣልኣዛር ድማ ሴነማቶግራፈር ወይ ዳይሬክተር ስእሊ፣ ቪድዮ ግራፈር፣ ካሜራማን ፈሊኻ ዘይምፍላጥ ፀገም ከም ዘለዎ ይገሊጹ። ህዝቢ ንኩሎም ካሜራማን እዩ ዝፅውዖም። ይኹን እምበር ሓደ ሴነማቶግራፈር ኣብ ልዑል ባጀት ፊልም ሕጊ ተኸቲሉ ቋንቋ ከም ዝፈጥሩ ሴማዊ ዘረድ። ነቲ ስእሊ ዓለምለኻዊ ቋንቋ ብምፍጣር ዝገልጽ ሴነማቶግራፈር ወይ ዳይሬክተር ስእሊ ይበሃል። ብብርሃን ብምንቅስቃስ ካሜራን ውህደት ስእልን ኣቢሉኻ ትሕዝቱ ከም ዘንፀባርቂ ዝሕብር። ብዘይካዚ ናይ ሃገርና ዳይሬክተራት ስእሊ በዓሎም እዮም ስርዓ ሰዓተ ድምፂ ዝቋፃፀሩ። ኩሉ ስራሕ ዳይሬክተር ስእሊ ብመልክዕ ስእልን መፅናዕቱን እዩ ዝካየድ።
ኣብ ዓምዲ ማህደር ጀጋኑ ሳልሳይን ዛዛ ምንክፋል ወተሃደር ደርግን ልኡኽ ሻዕብያን ቀሪባ ኣላ መከቢና ቤተ ክርስትያን ክኸውን ስለዝተሰማዕማዕና ንኣቶ ኪዳነ ኣብኡ ኣብፂሕና ንሃብቱ እዙዝ ክንሕስ ናብ ገዛ ሃብቱ ምሪሕና ግን ሃብቱ ዕጡቕ ምልሻ ህዝባዊ ግንባር ምንባሩ ስለዝተፈልጠ ጥንቃቐ የድሊ ነይሩ ኣብዚ እውን ተጠቋሚ ኣብ ጎንቲ ኣዛዚ ኮይኑ ናብ ገዛ ሃብቱ እናመልከተ ሓቢሩ እቲ ኣዛዚ ድማ ንዓይ ምስ ሓበር ነታ ገዛ ተፀጊዕናያ ሓደ ናይ ሻምበል ማዕርግ ዝነበሩ ካልኦት ወተሃደራትን ካባይ ድሕሪ ኢሎም ብረቶም ዓሚሮም ኣብ ተጠንቀቐ ነይሮም ሃብቱ ዕጡቕ ሻዕብያ እኳ እንትኾነ ንሓጋዚ ኣቱ ስለ ዝነበረ ንፋለጥ ኢና ንሱ ንወተሃደር ምዃኑ ይፈልጥ እዩ ነብሰይ ተቆፃፂረ ኣብ ማዕፁ ሃብቱ ኳሕኳሕኩ ሰበይቱ መን ኢኻ ኢላትኒ ፍስሃ ሚካል ባሃል ክፈትኒ ኢልያ ኮኔልየ ስመይ ጠቒሰ ሃብቱ እንታይነተይ ስለ ዝፈልጥ በሪሩ ምእንቲ ክጠፍእ ኮኔልየ ዝገበርኮ እዩ ድሕርዚ ማዕፆ ተኸፊቱ ወተሃደራቱ ነቲ ገዛ ብጥንቃቕ ፈትሸሞ ግን ሃብቱ ኣይተረኽበን ሃብቱ ዘይመፅንሖ ብውሽጠይ ተሓጒሰ ሽዑ ድምፀይ ሰሚዑ ብካልእ መውፂኢ ከም ዝሃደመየ ዝፈልጥ ሕጂ ምስ ሃብቱ ብዛዕባ እቲ ኩነታት ኣዕሊልና ክንዕልል ከለና ግን ሽዑ ኣብ ገዛ ከምዘይነበረ እዩ ዝገልፀለይ ኣብ ገዛ የሓድር ኣይነበርኩን ምስታ ምውፀይኹም መፂኹም እዩ ዝብለኒ ስእላዊ መግለፂ ምርኢት ፌስቲቫል ኤርትራ 226 ቁሾ ዘዋ ሴሚና ቀሕ ባሕሪ ቀሪብሎ ኣብ ዓምዲ ንቑሕ ደመና ጠባይ ሰብ ብኸመይ ክፅናዕ ይከኣል ዝብል ኣገዳሲ ዛዕባ ተዳሲሱ ይፀንዓና ኣብ ዓምዲ ስምራ ጅህድ ኣብነታዊ ሓረስታይ መላእከ ቀለታ ተላልዩ ይርከብ ሪፖርታጅ ኣዳራሽ ምርኢት ዘዋ ማእከል ቀሪብሎ ኣብ ዓምዲ ሸባብያት ፊልም ፌስቲቫል ኤርትራ መንእሰያ ዝተፈላለዩ ርቃቲ ኣምራ ዝቐስምሉ ባይታ ምዃኑ ተገሊጹ ይርከብ ስእላዊ መግለፂ ምርኢት ፌስቲቫል 226 ቁሾ ዞባ ጋሽባርካ ቀሪብሎ ሓፂር ዝኽሪ ሂወት ሓርበኛ ተጋዳላይ ሚኒስተር ሰመረ ርእሶም ኣብ ስነ ስርዓት ቀብሩ እተነበበ ቀሪብሎ ሓርበኛ ተጋዳላይ ሰመረ ርእሶም ካብ ዩኒቨርስቲ ድሕሪ ምምራቑ ካብ 1970 ክሳብ 1973 ኣብ ዝነበረ ዓመታት ኣብ ዝተፈላለየ ኣብያተ ትምህርቲ ኣስመራ መምህር ከምኡውን ርእሰ መምህር ኮይኑ ሰሪሑ ኣብ ቦንበር ማሕበር መምሃራን ክፍለ ሃገር ኤርትራ ኮይኑውን ንሓፂር ግዜ ኣገልግሉ ብድሕሪ ዚ ብፃይ ሰመረ ስራሕ መምህርና ገዲፉ ኣብ ብሕታዊ ትካል ዕደና ኒፖን ሓላፊ ዕድጊ ኮይኑ ንሓደ ዓመት ሰሪሑ ኣብቲ ግዜ እቲ ብስራሕ ንወፃኢ ሃገር ተላኢኹ ልዕሊ 4 ኣዋርሕ ዝወሰደ ዑደት ኣብ ሃገረ ኢታልያ ከም ዝፈፀመ ኣብ መዝገብ ታሪክ ሂወቱ ሰፊሩሎ ብፃይ ሰመረ ተምሃራይን ኮሎ ጀሚሩ ከም ኩሎም ናይቲ እዋንቲ መንእስያት ሓያል ሃገራዊ ስምዒትን ናይ ቃልስ መንፈስን ስለ ዘሕደረ ካብ 1972 ክሳብ 1974 ኣብ ዝነበረ ዓመታት ኣብ ምስጢራዊ ውደባታት ኣስመራ ንጡፍ ኣባል ኮይኑ ኣብ ምጉስጓስ መንእስያት ሓያል ስራሕ ዝሰርሕ ዝነበረ ሓርበኛ እዩ ብፃይ ሰመረ ትምህርቲ ናይ ምቕፃል ልዑል ባህጊ ስለዝነበሮ ኣብ 1974 ስርሑ ገዲፉ ናብ ኣሜሪካ ብምምራሕ ኣብ ኦክላሃማ ስቴት ዩኒቨርሲቲ ተፀንቢሩ ጎኒ ጎኒ ትምህርቲ ድማ ኣባል ኤርትራውያን ናፅነት ኣብ ሰሜን ኣሜሪካ ኤናስኣ ብምዃን ሃገራዊ ቃልሲ ቀፂሉ ትምህርቲ ጀሚሩ ሓደ ሴሚስተር ድሕሪ ምምሃሩ ግና ናብ ሜዳ ቃልሲ ክፅንበር ወሲኑ በዚ ድማ ኣብ ለካቲ 1976 ካብ ኣሜሪካ ናብ በረኻታት ኤርትራ ብምምፃእ ኣብ ህዝባዊ ሓይልታት ሓርነት ኤርትራ ተሰሊፉ ሓርበኛ ተጋዳላይ ሰመረ ርእሶም ግቡእ ፖለቲካውን ወተሃደራውን ትምህርቲ ድሕሪ ምቕሳሙ ኣብ ሱዳን ኣብ ቤት ፅሕፈት ህዝባዊ ሓይልታት ድሓር ህዝባዊ ግንባር ተመዲቡ ካብ 1976 ክሳብ 1991 እዋን ናፅነት ድማ ኣብ ሱዳን ኣብ ዕማማት ህዝባዊ ምምሕዳር ዝምድ ናታት ወፃይ ከምኡውን ስራሕ ስለያን ፀጥታን ብዝተፈላለየ ፅሕፈታትን ሓላፍነትን ብልዑል ተወፋይነትን ትግሃትን ተቐሊሱ ይርከቦ ስእላዊ መግለፂ ስነ ስርዓት ቀርቢ ሓርበኛ ሚኒስተር ሰመረ ርእሶም ኣብ ዓምዲ ሸባብ ህዝቢ ኤርትራ ተኣኪቡ ዝደምቕ በዓል ፅቡቕ ወጅሂ ምዃኑ ተገሊጹ ሃገራዊ ፌስቲቫል ኤርትራ ናይ ስኒት መድረኺ ካብ ዝብሎ ካልእ ዝዓበየ ረቓሒ ኣብ መንጎ ወለዶታት ዝረአ ባህርያዊ ወጋ ከይተረፈ ዝሕተመሉ ምዃኑ እዩ ህፃናት ኮቴቴ መንእስያት እኹላ ሽማግለታት ኩሎም ተሳንዮም ክድንቖን ክሕጎስን ይረኣዩ ኣብ ዓበይቲ ጉዳያት ዝተረዳድኡ ሰባት ብምኽንያት ናይ ዕድመ ፍልሊ በበይኖም ኣይነፍሩን እዮም ኩሉ ከምቲ ሓደ ዘኣኽናፈን ዓዋፍ ሓቢረን ይነፍራ ዝበሃሉ እዩ ዝኸውን ህፃናት መንእስያት ዓበይትን ተታሒዞም ክስዕስዑ ክዕዘቡን ክድንቑን ከለዉ እቲ ረቂቕ ናይ ምውራስ ሰንሰለት ብዘይሰዓቦ ግተቶ ብስኒት ይቕፅል ምህላው ዘርኢ ተወሳኺ ኣብነት እዩ መንእስያት ንገመድ ባህልን ያታን ሃገራዊ ታሪክን በቲኾም ይነፍፁ ኣለዉ ኣብ ዝበሃለሉ ዘሎ ዓለም መንእስያት ኤርትራ ንባህልን ያታን ሕብረተሰቦም ወሪሶም ኣርዒሞምን ካብ ወርስቲ ኣቐበልቲ ንምዃን ከም ዝበቕዑ ብግብሪ የርእየና ኣለዉ ጥንታዊ ባህልታት ያታን ሕብረተሰብን ኤርትራ ብደቂ 21 ክፍለ ዘመን ከምቲ ዝነበሮ ደጊሞም ኣመሓይሾምን ስለ ዘርኣዩና ክብሪ ይሃቦም ይርከቦ ሪፖርታጅ ቁሸት ምህዞን ሰንዓን ተስፋ ብሩህ መጻእ ሰፊሩሎ
ብሌን በረኻት ሱራፌኤል ቃላትን ፍኖት ሰሎሞን ዝተባሃሉ ሰለስተ መንእስያት ንካርታ ኤርትራ ብቱዲን ስሪድ እተላሊ ብዘይ ኢንተርነት እትሰርሕ መተግበሪ ኣፕሊኬሽን ኣማዕቢሎም እቶም መንእስያት ነታ ካብ ኢንተርነት እኹል ሓበሬታ ብምውሳድ ዘዳለዋ ኤርትራ ንምደሳስ እትሕግዝ መተግበሪ ኣብ ሲቪላዊ ምህንድስና ዓውዲ ጂኦሎጂን ወፍርን ንዝተዋፈሩ ሰባት ብፍላይ ንኩሉ ሰብካ ብሓፈሻ ኣዝያ ጠቃሚት ምዃና ገሊፆም ንሳቶም ወሲኾም እታ ኣብ ላፕቶፕ እትፀዓን መተግበሪ ኣብ ምስራሕ ዲጋታትን ፅርግያታትን ኣብ ምዕቃን ስፋሓት ሕርሻዊ መሬት ምፍላጥ ኣብ መንጎ ቦታታት ንዘሎ ርሕቀትን ኣብ ምልላይ ቅርፂ መሬት ድማ ኣድማዒት ከም ዝኾነት ኣርድዮም ሻምቡቆ ኣብ ዝበሃል ጉጅለ ዘማዕበሎ ናይ ትግርኛ መተግበሪታት እውን ካብቶም ኣቃልቦ ተዓዘብቲ ዝሰሓቡ ኣካል ቁሸት ምህዞን ሰንዓንዮም እቲ ብ4 ሰባ ዝቆመ ጉጅለ 5 ናይ ቋንቋ ትግርኛ መተግበሪ ሒዙ ይቀሪቡ ቀንዲ ዕላሙኡ ከዓ ንኤርትራዊ ቋንቋ ትግርኛ ኣብ ውሽጢን ወፃን ንዝነብሩ ኣብ ዝተፈላለዩ ደረጃታት ዕድመ ዝርከቡ ሰባት እናዘናጋዕካ ንምላይ ከም ዝኾነ የረዱ ተጠቂሱ ኣብ ዓምዲ ተርሙማ ምንዳይ ሓቂ ሳልሳይ ክፋል ፌስቲቫል ቆልዑን ስልኢ ቆልዑን ኣብ ፌስቲቫል ኤርትራ ዝብሉ ትሕሶታት ይፀንሑና ኣብ ዓምዲ ደቂ ኣንስትዮ ፀብለል ዝብላሉ ክእለታት ዓቅምታትን ተዳሲሶም ህዋሳት ደቂ ኣንስትዮ ጨናታት ኣብ ምሽታት ጣዕምታት ኣብ ምስትምቓር ድምፅታት ኣብ ምስማዕ ኮነ ሕብርታት ኣብ ምላይ ልዕሊ ደቂ ተባዕትዮ ዝሓሸ ብልጫ ከም ዘለዎን መፅናዕትታት ይሕብሩ ኣብቲ ንናይ ምሽታት ህዋሳትና ዝቋፃፀር ክፋል ሓንጎልና ዝርከቡ ወሃዮታት መትና ወሃዮታትን ኣብ ደቂ ተባዕትዮ ደቂ ኣንስትዮን ብዙሖም ይፈላለዩ ኣብቲ ናይ ደቂ ኣንስትዮ ብዙሖም ብ50 ሚእታዊት ዝለዓለዩ እዚ ከዓ ደቂ ተባዕትዮ ክሽትትዎም ዘይክብሉ ሽታ ክሽትታን እንታይነት ዓይነትን ናይቲ ሽታ ክፈልጠን ይኽእልን ብተወሳኺ ጣዕምታት ሽከራዊ ጨዋ መፂፅ መሪር ወዘተ ኣብ ምስትምቓሩ ደቂ ተባዕትዮ ክወዳድሮን ዝኽእሉ ኣይኮኑን እቶም ብደረጃ ዓለም ዝለዓለ ኣስተማቕርቲ ጣዕምታት ሱፐር ቴስተርስ ዝበሃላዊ ንሳተን እየን ኣብ ድምፅን ሕብርታትን ከምኡ ብፍላይ ንተመሳሰልቲ ሕብርታት ፈሊኸ ኣብ ምፍላጥ ነናቶ መግለፂታት ኣብ ምሃብን ልዑል ብልጫ ኣለዎን ይርከቦ ኣብ ዓምዲ ሚን ሁና ወሁና ኣብ ኣፍ ልባ ድዱዕ እናተንቀሳቐሰ ቀታዊ ፈነዋ ዘቐፀለት ኣሜሪካዊት ጋዜጠኛ ሜኒቶፍ ኣቓልቦ ማሕበራዊ ሜድያ ሲሒባ ናይ ዲኤንኤ መፈተሺ ከምዝህያብ ዕለተ ልደስ ተዋህበ ኣሜሪካዊ ድሕሪ 38 ዓመት ቀንዲ መንነቱ ክፈልጥ ከም ዝኽኣሎ ተገሊጹ ንናይ እግሪ መጥባሕቲ ኣብ ሕክምና ዝኣተወት ፈረንሳዊት ብቴክኒካዊ ጌጋ 4 ኣስናና ተኣልዩ ጸኒሕዋ ወላዲቱ ንምርኣይ ናብ ካሊፎርኒያ ማይ እናሃረመ ዝተንቀሳቐሰ ኣሜሪካ ብሰንኪ ዘጋጠሙ ኣሜሪካዊ ብሰንኪ ዘጋጥሞ መንከስ ተመን ናይ ልዕሊ ሚልዮን ዶላር ሕክምና ወፃኢታት ከም ዝሓተተ ተገሊጹ ሪፖርታጅ ኣዳራሽ ዞባ ሰሜን ወቂሕ ባሕሪ ቀሪብሎ ሓፂር ዝኽሪ ህወት ሓርበኛ ተገዳላይ ሚኒስትር ሰመረ ርእሶም ቀሪብሎ ኣብ ዓምዲ ኣልስዋል ኣልባሕርያ መሰላትን ጉባኣትን ሃገራት ኣብ ሃገራዊ ክሊ ባሕሪ ዘነፅር ትሕዝትዎ ቀሪብሎ ሪፖርታጅ ምርኢት ምድረ ባቡር ኤርትራ ኣብ ቀፅሪ ኤክስፖ ቀሪብሎ ኣብ ዓምዲ ተቕሪር ኣብ ዝተፈላለዩ ጥዕና ጠቀስቲ ሕሶታት ሰፊሮም ይርከቡ ስእለዎ መግለፂ ስነ ስርዓት ቀብሪ ሓርበኛ ሚኒስተር ሰመረ ርእሶም ኣብ ዓምዲ ስፖትላይት ኣብ ኤርትራ ኣብ ዕድመ ፃንሑት ብጥዕና ዝመፀ እወታዊ ለውጢ ተዳሲሱ ይርከብ ኣብ ዓምዲ ካልቸር ኤንድ ኣርትስ ንምርኢት ያታዊ ጉጅለ ባህሊ ዞባ ደቡብ ዝምልከት ትሕዝቶ ይፀንሐና ሃገራዊ ፌስቲቫል ብመግለፂ መንእስያት ኩሎን ዞባታት ሃገርና ኣብ ዓምዲ ኪንዴ ዶክተር ናታን የማነ ብልዑል ነጥቢ ካብ ኮሌጅ ሕርሻ ሓመልማሎ ብማዕረግ ዶክትሬት ዝተመረቐ ተላልዩ ይርከብ ዝኸበርኩም ተዓዘብትና ንሎሚ ዝተዳለወ ትሕዝቶ መደብና ኣብ ዝተፈፂሙሉ ሰላም

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሉና ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓሌ ሰናይ ምክትታል ዝመፅ ወርሒ ኣብ ከተማ ክረን ንዝካየድ ሻምፒዮን ክለባት ኤርትራ ንምስታፍ ትማሊ ሰንበት ኣብ ከተማታት ግንዳዕን ክረንን መጻረይ ግጥማት ክለባት ተኻይዱ ትማሊ ሰንበት ኣብ መጻረይ ግጥማት ሻምፒዮን ክለባት ኩዕሶ እግሪ ኤርትራ ከተማ ግንዳዕ ንፀወታ ኣድልዩስ ኣንጻር ማያድ ከሞምያ የንጊዳ ኣብ ሜድኣን ኣብ ቅድሚ ደገፍታን ኣብ ምፅዋ ዝነበረት ማያድ ከሞም ኣብ መበል 15 ደቂቃ ሚልክያስ ጀማል ብዝረኸበታ እንኮሸቶ ኣብ ልዕሊ ኣድልዩስ ሓደ

0: ብምዕዋት ሓደ እግራ ናብ ዝውርድ ራስ ጊራ ኣብ ከተማ ክረን ኣብ ዝተኸየዱ ግጥማት ቀዳማይ ፀወታ ከካይዳ መደብ ሒዘን ዝነበራ ጋንታታት ላሳለ ናይ ዞብዓን ሰባ ምስ ጋንታ ደቂ ምሓረ ናይ ደቡብ ክኾናን ከለዋ ጋንታ ደቂ ምሓረ ክትርከብ ስለዘይከኣለት ጋንታ ላሳለ ብፎርፌት ተዓዊታ ካልኣይ ግጥም ኣብ መንጎ ኣልሂላል ናይ ዓንሰባ ምስ ጋንታ ኣልተሕሪር ናይ ማእከል እዩ ተኸይዱ። ጋንታ ኣልተሕሪር ካብ ዘርኢት የማነ መሪሕነት ክትሕዝ ከላ ኣልሂላል ድማ ካብ ረዳ ወልደ ሚካኤል ብዝረኸበታ ሸቶ ተማዓርያ ንዕረፍቲ ወፅያ። ንድሕሪ ዕረፍቲ ኣልተሕሪር ኣብ መበሶን 4 እንደቕ ብዝረኸበታ ፍጹም ቅላዕ መሪሕነት ክትሕዝ ከላ ካብ ካልድ ዓብደላ ፀወታ ንክዛዘም 5 ደቂቕ ምስተረፎ ብዝረኸበታ ሸቶ 3-1 ብዝኾነ ውፅኢት ተዓዊታ። ካልኣይ እግሪ መጻረይ ግጥማት ኣውዴካ ምሕላፍ ዝመፅእ ሰንበት 2 ሓሰ ክካየድ ምዃኑ ህዝባዊ ርክባት ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ሓቢሩ። ዝመፅእ ወርሒ ኣብ ከተማ ከረን ዝካየድ እዚ ሃገራዊ ውድድር 12 ክለባት ጠርኒፎ ዝካየድ ኮይኑ ካብ 6 ዞባታት ሻምፒዮን ዝኾና ጋንታታት ቀይሕ ባሕሪ ካብ ዞባ ማእከል፣ ዓንሰባ ካብ ዞባ ዓንሰባ፣ ሰንዓፈ ካብ ዞባ ደቡብ፣ ሰሜንቶ ካብ ዞባ ሰሜናዊ ቀይሕ ባሕሪ፣ ደንካልያ ካብ ደቡባዊ ቀይሕ ባሕሪ፣ ኣቑርደት ካብ ጋሽባርካ ኣቐዲመን ህላውነተን ኣብቲ ውድድር ርጉፅ ዝገበራ የን። ኣብ ምፃሬ ተፀሚደን ካብ ዘለዋ ክለባት እተን 3 ብቐጥታ ናብቲ ውድድር ሰግራ ኮይነን ሓንቲ ድማ ብዕጫ ክትሕወሰን እያ። ሻምፒዮን ኩዕሶ እግሪ ክለባት ኤርትራ ካብ 16 ሓሰ ክሳብ 6 መስከረም ክካየድ መደብ ወፂሉሎ። ብፌደሬሽን ኩዕሶ መርበብ ዞባ ማእከል ተወዲቡ ኣብ ምክያድ ፀንሐ ሻምፒዮን ኩዕሶ መርበብ ትማል ሰንበት ኣብ ሜዳ ፖቾፊልያ ብወግዒ ተዓፂዩ።
1: ሻምፒዮን ኩዕሶ መርበብ ዞባ ማእከል ዓመተ 2025-2026 ናይ ካልኣይን ሳልሳይ ዲቪዥን ዝተኻየደ ናይ ደቂ ኣንስትዮን ደቂ ተባዕትዮን ብወግዒ መጋርጆ ዓፂዩ። ሻምፒዮን ኩዕሶ መርበብ ዞባ ማእከል ብቐደም ኣብ ሰዓታት ንግሆ ብርክት ዝበሉ ኣፍቀርቲ ኩዕሶ መርበብ ኣብ ዝተረኽብሉ ኣብ ሜዳ ፖቾፊልያ ብናይ ደቂ ኣንስትዮን ደቂ ተባዕትዮን ግጥማት መጋርጆ ዓፂዩ። ቀዳመይቲ ግጥም ዝተሰርዐ ናይ ደቂ ኣንስትዮ ካልኣይ ዲቪዥን ሳሊና ኣንጻር እታ ኣብዚ ውድድር ስዕረ ዘይጥ ዓመት ክብራ ንምሕላው ዝኣተወት ፌስቲቫል እየን ገጢመን። እዘን ጋንታታት ቀዲመን ኣብዚ ዓመት ብምኾና 8 መጋቢት መዓልቲ ደቂ ኣንስትዮን ዋንጫና ፅነትን ዝተዳለወ ውድድር ተረኺበን ብምንባረን ጋንታ ሳሊና ከም ዝተዓወተት ዝዝከር ኮይኑ ነቲ ናይ ዋንጫ ውድድር ዝያዳ መቐረት ኮይንዎ ቀሪቡ። በዚ መሰረት ዝተረኽበ ውፅኢት ምስ እንሰግር ኣብ ቀዳማይ እብረ ጋንታ ሳሊና 25 ብ23 ብፀቢብ ስዕራ ክትወፅእን ከላ ኣብ ካልኣይ እብረ ድማ 25 ብ13 ብገፊሕ ዝኾነ ፍልልይ ስዕራ ወፅያ። ኣብ ሳልሳይን ዛዛምን እብረ ጋንታ ሳሊና ብኣዝዩ ምትልላኽ ቃልሲ ዝተረአዮ 25 ብ23 ስዕራ ብምውፃእ ብሓፈሻ ኣብ 3ቲኡ እብረ 3 ባዶ ብምስዓር ዓባይ ዋንጫ ክተልዕልን ከላ ካልአይቲ ፌስቲቫል ሳልሰይቲ ዕዳጋ ሓሙስ ተሸለምቲ ኮይነን ዛዚመን። ቀፂሉ ናይ ደቂ ተባዕትዮ ካልኣይ ዲቪዥን ባሕቲ መስከረም ኣንጻር ነታ ዝሓለፈ ዓመት ሻምፒዮን ዝኾነት ደንበ ሰንበት ስዕራ ዝመፀት ዓድጓዕዳድ እያ ገጢማ። ባሕቲ መስከረም ኣብዚ ዓመት ኣብ ናይ ምድብ ፀወታ ንዓድጓዕዳት ስዕራታ ብምንባራ ዝያዳ ሞራል ሒዛ እያ ቀሪባ። እንተኾነ ዓድጓዕዳት ካብ ናይ ዝሓለፈ ግጥማታ ዝያዳ ተማሂራ ብምምፃእ ኣብ ቀዳማይ እብረ 25 ብ16 ብገፊሕ ስዕራ ክትወፅእን ከላ ካልኣይ እብረ 25 ብ13 ኣብ ሳልሳይ እብረ 25 ብ23 ስዕራ ብምውፃእ ብሓፈሻ ብድምር ውፅኢት 3 ባዶ ስዕራ ሻምፒዮን ኣቢላ ተሸላሚት ዓባይ ዋንጫ ክትከውን በቂዓ። ካልአይቲ ዕዳጋ ሓሙስ ሳልሰይቲ ሕውነት ኮይነን ድማ ዛዚመን። እዚ ከምዚ ኢሉ እንከሎ ሳልሳይ ዲቪዥን ብናይ ደቂ ኣንስትዮን ደቂ ተባዕትዮ ዝሓለፈ ሰሙን ከምዝዛዘመ ዝፍለጥ ኮይኑ ኣብቲ መዓልቲ ንዕውታት ሽልማት ተዓዲሉ ነይሩ። ኣብቲ ዝተረኽበ ውፅኢት ምስ እንሰግር ኣብ ናይ ደቂ ተባዕትዮ ቀዳመይቲ ዕዳጋ ሓሙስ ካልአይቲ ደንበ ሰንበል ሳልሰይቲ ዓዲ ጓዕዳድ፣ ኣብ ናይ ደቂ ኣንስትዮ ቀዳመይቲ ኣድሉሽ ካልአይቲ ደንበ ሰንበል ሳልሰይቲ ዕዳጋ ሓሙስ ብምውፃእ ተሸለምቲ ኮይነን ዛዚመን። ክቡራት ተዓዘብትና ኣብ መወዳእታ ምስ ኣካየትን ኣሰልጠንትን ዝገበርናዮ ሓፂር ዕላል ኣሎ ናብኡ ኸብለኩም።
2: እዚ ውድድር ኣብ መንጎ ካልኣይን ሳልሳይን ዲቪዥን እዩ ክግበር ዝዓመት ወርሑ ማለት እዩ። ናይዚ ዓመት ውድድር 2025-26 ማለት እዩ። ስለዚ ተሳትፎ ጋንታታት ካብ ናብ ዓመት ካብ ዓመት ለውጢ ይረአየ ኣሎ። ብመንፅሩ ከዓ ፀወታ ከዓ እንዳበርታ እንዳሓየለ ከይዳ ኣሎ። እዚ ሎም ዓመት ቀዳይ ዲቪዥን ዝበሃል ኣይተሰርዐን። ስለዚ በዘን ክልተ ዲቪዥን ጥራሕ ኢና ንኸይድ ዘለና ማለት እዩ። መዛዘም እዩ ከዓ ንሆሎም መዓልቲ በፂሑ ማለት እዩ። ተሳትፎ ደቂ ኣንስትዮ ብሓቂ ካብቲ ዝነበረ ዓመታት ብፍሉይ ዋላ ንሕና ውን ፀቐይጥና ክተባብዓሉ እንተዓውዲ እውን ናይ ክልቲኡ ፆታ ስለ ድኾነ ዝያዳ ደቂ ኣንስትዮ ዝያዳ ካብ ደቂ ተባዕትዮ ውፅኢት እንዳረኣናለን ንኸይዳልና ፍሪኡ እውን ከምዚ ትርእይዎ ዘለኹም ኣዝየን ንፉዓት ተወፃወቲ ተወዳደርቲ ድኾነ መፃ ኣለዋ ማለት እዩ። ኣብዚ ዓመት ከዓ ዝያዳ ብብዝሑ እውን ፈረይና ኣለዋ ቆልዑ ማለት እዩ። ኩሉ ሻዕ ንሕና ከም ፌደሬሽን ፀወታ ክበዝሕ ኣለዎ ኢና ትሒዝናዮ ተበጊስናዮ ደና። ስለዚ ኣብዚ ዓመት ደይተካየደ ዓይነት ፀወታ ኣይነበረን ብደቂ ኣንስትዮ መዓልቲ ደቂ ኣንስትዮ ድሕሪኡ ክቡር በዓል ናፅነት ድሕሪኡ ከዓ እዚ ናይ 20 ሰነ ውድድሩን ኣካይድና ኢና ብዓብኡ ከዓ እዚ ሻምፒዮን። ስለዚ ብብዝሒ ውድድር ኣካይድና ኢና።

0: ዝብል ዝዓመት ማለት እዩ። ስለዚ ነቲ ሃሲሱ ዝነበረ ፀወታ እዚ ኩዕሾ መርበብ ብብዙሒ ፀወታ ጌርናስ ናብቲ ዝለዓለ ደረጅ ክነብፅሖስ ተበጊስና ኣለና ኢና ንብል ዘለና። እዚ ብዙሕ ውድድር ነይሩ ብዙ ዓመት ኣብ መወዳእታ ክብሎ ዝደሊ ብሓፈሽኡ እዚ ውድድር ከምዚ ኢሉ ንክቅፅል ዓብ ተራ ደለዎ ብዓብዩ ዞባ ማእኸል ኣሎ። ከምኡ ውን ኣሰልጠንቲ ደያኑ ሃገራዊ ፌደሬሽን ሚኒስትር ትምህርቲ ዞባ ማእኸል እዚኦም ከየመስገንክዎም ክሓልፍ ኣይደሊ ኢነ ብምሉእ እውን እዚ ተዓዛቢ ከም ዝትርዮ ደለካ ኣትዩን ፅቡቅ ምድጋፍ ድህብ ደሎ ከየመስገንክዎ ሓልፍን ይቀኒየለ።
1: እዚ ዘካየድናዮ ውድድር ብጣዕሚ ፅቡቅ እዩ ነይሩ። ብፍላይ ኣብ ጋንታና ንሕና ካብ ዞባ ጋሽባርካ ካብ ሊባን ቤት ትምህርቲ ፌስቲቫል እናመፃና ኢና ንፃወት። እዚ ዝገበርናሉ ምክንያት ከዓ ቅድሚ ሕጂ ብዙሓት ተፃወት ኣፍሪና ኢና ኣብ ምክልኻል ኣብ ናይ ግንባራት ይፃወት ኣለዋ። ኣባል ሃገራዊት ጋንታ ዘላ ኣርሴማ እውን ናትና ተፃዋቲት እያ ማለት እዩ። ሕጂ ካብኡ ተበጊስና ካብ ግራስሩት ናይ ግራስሩት ምደብቃት የብልናን ግን ካብ ሻድሻይ ክፍሊ ትሒዝና ነተን ተፃወቲ እንዳመልመልና ኢና ነምፀን። ፅቡቅ ምልከት ናይ ኩዕሶ ኣለውን ትዘሎ ፀገምና ናይ ትራንስፖርት ፀገም እዩ እምበር ብዘናብ ፀናሕና 3-4 ዓመት ተፃወታ ኣብ ናይ 8 መጋቢት ተፃዋቲትና ኢና ኣብ ናይ 20 ሰነ ተፃዋቲትና ክልተ ግዜ ንዋንጫ በፂሕና። ኣብዚ ዝሓለፈ ከዓ ብዘይተሳዓርነት ቀዳመይቲ ኮይና ወፂና ሕጂ እውን ምስዝነበረን ቁሩብ ናይ ትራንስፖርት ፀገም ናይ ፀቕጢ ናይ ቲፎዞ ሜዳ ዘይምልማድ እዩ ተሳዒርና ኣለና። ፅቡቅ ፀወታ እዩ ነይሩ። ስለዚ ነዚ ፀወታ እዚ ክንገብር ብዙሕ መሰናክላት ሓሊፍና ኢና ንመፅእ። ለይቲ ሰዓት 5 ሲኤንኤን መኪና ዝመፃ ስለዚ ንፉዓት ተፃወቲ ኣብነታውያን ተፃወቲ ስለ ዝኾና ንመፃኢ ከዓ ገለ ደገፍ ክግበር ኣለና ኣለዎ ኢሉ ይሓስብ ማለት እዩ። ሃገራዊ ፌደሬሽን ከዓ ነቲ ዝገበሩልና ናይ ሱሳፌ ብጣዕሚ ዚና ነመስግኖ ማለት እዩ። ዎ ነዛ ጋንታ ኣብ ዝሓለፈ ውድድር ረኺብና ከይተሰዓርና ኣንቢትን ኮይና ኢና ክሳብ ኣብዚ መፂና ነርና። ሕጂ ናይ ሎም ዓንቲ ፀገም ናይ ኮንዲሽኒንግ ፀገም እዩ። ምክንያቱ ሰዓት 4 ለይቲ ምስተሰኣየን ንትራንስፖርት ናይ ትራንስፖርት ፀገም ስለ ዘለና እቲ ምሕዳር በዝጋጣሚ ውን ገለ ሓገዝ ገብረልና ውፍያት ደቂ ዓድሎ ሓገዝ ዝገብሩልና ግን ኣካል ይኮነን ከም ጋንታ ኮንካ ንዓብዪ ሃገራዊ መደብ ተሓስብ ተደኣ ኮንካ ፅቡቅ ክሳይ ክግበር ኣለና ኣለዎ ናይ ግራስሩት ዝግበረን። ሕጂ እዚ ናይ ሎም ዓንቲ ድኻሚ እዩ ካልእ ዋላ ሓደ ኣይኮነን። ሰዓት 3 ለይቲ ሰዓት 4 ለይቲ ፋሕፋሕ ኢለን እየ ንመፅአን። ስለዚ ካብኡ ትሒዝካ ክሳብ ዝሕጂ ዘሎ ፀቕጢ ናይ ቲፎዞ ብሉዓት ቲፎዞ ነይሮም። ስለዚ ነቲ ፀቕጢ ሜዳ ዘይምልማድ እዩ እምበር ፅቡቅ ፀወታ ኢና ርአን። ኣብ ዝመፅእ ግን ቻምፒዮን ከም ንኸውን ርግፀኛታት ኢና። ዕግበት የለን እንዲዩ በቲ ሓደ ወገን ዕጉቤ በቲ ሓደ ወገን ከዓ ይዓገብኩን። ምክንያቱ ኣብ ሓደ ዓመት መፂና ኣብ 3 ውድድራት ኣዋንጫ ኢና በፂሕና ነተን ዋናጭ ክንዕወተለን ይግባአና ነይሩ። ብደቀቕቲ ዝኾነ ጌጋታት ኢና ከም ዝበልኩካ ፀቕጢ ናይ ቲፎ ዘሎ ሜዳ ዘይምልማድ ኣለዎ ኣብ ሓመደን ፀወታ ዋሕዲ ትሬኒንግ ከምቲ ንደልዩ ዓይነት ትሬኒንግ እቲ ሜዳና እውን ቁሩብ ከምዚ ኮንፈርታብል ኣይኮነን እሾካሎ ገለመለ ኣሎ። እቲ ዳይሬክተር ናይቲ ቤት ትምህርቲ ኣዝዩ ስለ ዝተሓባበረና ናብቲ ምፅራይ ናብዚ ምንፅዋት እውን ሎማዓንቲ ጋጣማ ኣይተረኸበን ክሳይ ኮይኑ እዩ እምበር በዚ ዘካየድናያ ፀወታ ዋንጫ ክንወስድ ይግባአና እዩ ነይሩ። ስለዚ ኣይ ዓገብ ኩሉ ነየ ዝብላኒ ኣብ መወዳእታ ክብሎ ዝደሊ ፌደሬሽን መጀመርያ የመስግኖም ካብኡ ቅፂለ ንኩሎም ኣብዚ ምሳይ ዝነበሩ ስታፋት መምህርናዎም መምህርሃብቶም ብዓብኡን ርእሰ መምህር ቤት ትምህርቲ ፌስቲቫል ንኩሉ ወፃኢታት እንዳሓገዘ እንዳሸፈነ ኣተባቢዑ ኣብዚ ዘብፅሓና ከመስግኖ ይደሊ። ካብኡ ውን ንቤተሰበይ ንግዜና ቆጢብና ውፊና ኩሉ ነገራት ገይርና ክንሰርሕ ስለ ዝሓገዙና ከዓ ዘየመስግኖም። ንዓኹም ነዚ ዕድል እዚ ምፍጣርኩምን ነዘን ጋንታ ቆላሕታ ሂብኩም ከምዚ ምግባርኩምን የመስግነኩም። ብዛዕበ ጠመተን ሸፈነን ሂብኩም ከዓ ክሰርሕሉ ናይ ግራስሩት መደባት ግን ብዞባና ተዝዋሃበና ፅቡቅ ዕድል ምረኸብና ነርና። ስለዚ ስለቲ ዝገበርኩምልና ኩሉ ኣዝየ የመስግን ብጣዕሚ ይቀኒየለይ።
2: እዘን ቆልዑ እዚአን መጀመርታ ካብ ሻድሻይ ክፍሊ ና ተቐቢልና ናብ ቤት ትምህርቲ ኣዲስ ካብኡ 3 ዓመት ምሳና ከይደን ሕጂ ኣብ ኩሉ ኢና ንከባተለን ኩዕሶ እግሪ ተፃዊተን ምስ ወዳ ዕድሜን ስለተሓልፍ ናብ ኩዕሶ መርበብ እየን ዝሰግራ ኩዕሶ መርበብ ስለ ዝሰገራ ኣብኣ ድማ ንከባተለን ትምህርተን ኩሉ ነገረን ዛስዋይት ስድራ ኣሚንነቶም ቆልዑ ሰደልና ማለት እዩ። 3 ዓመት ምሳ ክገብር ቆልዓ ፀጋ እዩ ውዘዛት እዮም ብጣዕሚ ኣብ ዲስፕሊንን ዋላ ካልእ ነገረን ኩሉ ማለት እዩ። ካብቲ ኩዕሶ ወዲና ናብ ኩዕሶ መርበብ እቲናየን ዓሚየን ጀሚረን ዘን ቆልዑ እዚአን ኣብ ግራስሮት ኢሉ ዝተጀመረ ማለት እዩ። ነተን ኣብ ወደ ፀናሓ ገዳይም ክንብለን ንኽእል ንዓን ብምስዓር ድማ ቀዳሞት ኮይኑ ተዓዊተን ኣብ ናይ ግራስሮት ዝነበረ ግራስሮት ምስተዓወታ ናብዚ ሎም ዓመት ዝጀመረ ድማ ሳልሳይ ዲቪዥን ይንል ብሓድሽ

ሚረን ማለት እዩ ብሓፈሻ ዳርጋ ስሳ ዝኾኑ ቁልዕት እዮም ዘለውና ከመይ ማለት ኣብ ዋልድ ክልተ ጋንታ ኣብ ወዳት ከዓ ክልተ ጋንታ ማለት ሕጂ ተና ዋልድ ክሳብ 25 ዝኾና ሒዝና ተበጊስና ኣብ ወዳት ከዓ ከምኡ ዳርጋ 25 ክሳብ 30 ዝበፅሑ ሒዝና ተበጊስና ማለት እዩ ሕጂ ብኡ ከድና ተን ካልኦት ጋንታ ኣጋጣሚ ክስታይ ኮይኑ እዚአን ግን ካብአን ፀብለል ዝበላ ዋላ ብክስታየን ፍሉያት እየን እዚአን ሰለስተ ዓመት ብሓንሳብ ስለ ዝገበራ ከዓ ኣብ ኩሉ ነገርን ዝናበብኦ ይበዝሕ ማለት እዩ ካብ ዝጋጨውኦ

0: ማዕረ ስድረአን እየን ዝርአያኒ ማለት እየ ዝኾነ ክጋፅም ከሎ ቅድሚ ስድረአን ምሳ እየን ዝመኸራ እዚ ምስጢረን ንስ ኮይኑ ስማዓን ኣነ ብጣዕሚ ስኒት ዘለዎን ማለት እዩ ኣነ ከምዚ ምሻሎ ብግሩፕ ኢና ንሰርሕ ብቲም ኢድ ስራሕ ብቲም ኢድ ስራሕ ቲም ንስራሕ ክብለካ ከለኹ ኣብ ብዙሓት ቤት ትምህርትታት እናኸድና ኢና ንሰርሕ ኣድልዩ ሰትል ከለና ምናልባት ምቅያር ናይ ቤት ትምህርቲ ስለ ዘጋጠመ ናይ ቤት ትምህርቲ ምባህራ ምስ ቀይርኩ እዞም ቆልዑ ቆልብ ፅላል ስኢነን ነይረን ኣብኡ ኣጋጣሚ ንፉዓት መሳርሒት ስለ ዘለውኒ ኣብኡ ከለኹ ነገረ መንገዲ ከዓ እንዳመስገንኩዎም ክኸይድ በዓል መምህር በረኸት መምህር ኣክሊሉ መምህር ሚርያም እዚኦም ፅቡቅ ሓገዝ ገይሮም ለ ቶም ቆልዑ ፅላል ኮይኖም ናፍቲ ቤት ትምህርቲ ማለት እዩ ሜዳ ሲኢና የልና ዝተሸገርናሉ እዋን ድማ ብመምህር ዓወት ቤት ትምህርቲ ልምዓት ምስ መሳርሕቲ ኮይኑ ማለት እዩ ዕድል ናይ ሜዳ ሂብና ነይት ገዲፍና ኩሉ ዘለየናስ ሓገዝ ክሳብ ክንዱ ኣበርኪትልና እዩ ክሳብ ማልያ ክበኩም ኢሉ እውን ማልያ ቀሪብልና እዩ ማለት እዩ ኣምባሃራ ምስ ከድኩ ከዓ እሶም ከዓ ኣብኡ መሳርሕቲ ቁንዓት ሰባት ካብኡ ረኪብና ኣጋጣሚ መምህር ቢንያም መምህር ፍፁም ምስቶም ናይ ምሕዳር ኣካላት ማለት እዩ ወዲ ስቤኻ ብማልያ ሂብና ካብቲ ናይ ባህር ኣውፅኡ ማለት እዩ ካብቲ ስቶር ኣውፅኦም ተጠቀምሉ ድሓን ደይ ንቆልዑት እዮም ንዓአን ምህነፂ ክኾነን ከዓ ተባሂሉ ሂቦቡና ካብቲ ስቶር ማለት እዩ ጅት ማልያ ከምኡ እንዳለመና ገሊአን ዝኽዳ ፃምአን ከዓ ረኪበን ይብላኣነ ማለት እየ ቲ ዝፃዕሮ ቲ ዝሃለኹ ርአ
1: ትመዲብንያ ድመፀና ፀወታ ቀልጢፎም ዘንበብዎ ኮይኑ ድስምዕና ኣንፃር ጋንታ ኣብ ዝሓለፈ ክንስዕሮም ከለና ሒዝኒያ ዝመፀና ታክቲካዊ መዳይ ንዑ ክነተገብሪኢልና ኢና ሓሲብና መፂእና ኣሎ ማዓንቲ ምክንያቱ ዝያዳ ኣብ ጉድለት ዝረኣናሉ ውድድር ስለ ዝነበረ ንሱ እሶም ከዓ ብንፃሩ ከዓ በሊፆሙና ሃጓፋቶም ስለ ዝዕርዩ ነዚ ዓወት ክበቕዑ ኢሎም ኣለዎ ማለት እዩ ኣብዚ ናይ ዳንነት ኮን እዩ ብዙሕ ርእቶ የብለይን ምክንያቱ ደያኑ ናከ ዓብዩ ንድሕር ኮይኖም ውድድራት ድሕር ተደጋጋሙ ለጥ እዮም ከዓብ ኢልና ዝኽእሉ ኣብ መወዳእታ እውን ሕጂ ናብታ ነቐፌታ ዓይነት እንያ ክትቅየር ደያኑናስ ዝያዳ ክሰርሑ ከም ዘለዎም እያ ነዝሕብር
2: ብፌደሬሽን ባይታ ቴንስ ዞባ ማእከል ተወዲቡ ንፋልማ ኢዋን ክካየድ ዝቐነየ ኣስመራ ኦፐን ዝተሰመየ ውድድር ትማሊ ሰንበት 26 ሓምለ ኣብ ሜዳ ቤት ገርግሽ ብወግዒ ተዛዚሙ እቲ ካብ ኩሉ ክሊ ዕድመ ማለት ካብ 15 ክሳብ 60 ዝዕድሚኦም ዝተሳተፈ ውድድር ኩሉ ብምዕረ ኣብ ባይታ ቴንስ ንዝነጥፍ ኣትለት ብፀወትኦም ተፈልዮም ኣብ ሓንቲ ካታጎሪ ዝፃወቱ ብምንባሮም ሌላ ንምፍጣር ተባሂሉ ዝተካየደ ምስ ምዃኑ ዓብዪ ናይ ምልዋጥ ተመክሮ ከም ዝተረየ እውን ይግለጽ ካብ ክልተ ክለባት ክለብ እንዳ ኮርያን ክለብ ቤት ገርግሽ ዝተዋፅኡ 96 ኣትለታት ዝተሳተፉ እንከለዉ ካብዚኣቶም 46 ደቂ ተባዕትዮ ዝተረፋ 23 ደቂ ኣንስትዮ እየን ብጠቕላላ ድማ 93 ውድድራት ክሳላሰል ክኢሉ ኣብ መዛዘሚ ፀወታ ዝተረኸባ ደቂ ኣንስትዮ ተወዳደርቲ ሮዳ ኢንድርያስን ሜላት ሃብተንን ኣብቲ ሓያል ተወዳዳርነት ዝተረኣየሉ ግጥም ድማ ሮዳ ኢንድርያስ ኣብ ልዕሊ ሜላት ሃብተ ክትዕወት ብምኽኣላ ዕውቲ ኣስመራ ኦፐን 226 ኮይና ቀፂሎም ፀወቶኦም ዘካየዱ ኣፍቀርቲ ስፖርት ባይታ ቴንስ ብዓብዪ ሃንቀውታ ዝተፀበይዎ ግጥም ደቂ ተባዕቲ እዩ ነይሩ እቲ ኣብ መንጎ ኤስሮም ኣንጎሶምን እፎይታ ግርማይን ዝተመደበ ፀወታ ሓያል ተወዳዳርነት ክረኣዮ ትፅብት ዝገበረ እዩ ነይሩ ኤስሮም ኣንጎሶም ውድድር ካብ ዝጅምር ኣትሒዙ ብዘይ ስዕረት ናብ መዛዘሚ ክበፅሕ እንከሎ እፎይታ ግርማይ ብወገኑ ኣብ ናይ ትሕቲ 16 ዓመት ናይ ኢስት ኣፍሪቃ ዝተካየደ ውድድር ልዑል ተሳታፍነት ከርኢ ዝኽኣለ ኣትለት እዩ ነይሩ እቲ ሰሓቢ ምንቅስቓስ ተፃወቲ ዝተረኣየሉ ግጥም ድማ እፎይታ ግርማይ ኣብ ልዕሊ ኤስሮም ኣንጎሶም ብምዕዋት ዕውት ውድድር ኣስመራ ኦፐን 226 ክኸውን በቂዑ ብድሕሪ እቲ ዝተካየደ ፀወታታት ዕውታት ተወዳደርቲ ካብ ዝተፈላለየ ስፖርት ዝተዳለወሎም ናይ መዳልያ ገንዘብ ሽልማት ተቐቢሎም ብወገና ምስ ዕውታት ሓፂር ቃለምጠቅ ጌርና ኣለና ናብኡ ከብለኩም
3: እቲ ኣስመራ ኦፐን ክዕውተሉ ዝገበረኒ ናተይ ስትራቴጂ ነርኒ ወይ መደባት ሓንፂ ፀያት እዮ ማለት እዩ ካልእ ካብኡ ቀፂለ እዚ ውድድር ማት ከም መተባብዒ ንቅድሚት ክደርኽ ዝገበረንስ ካብዚ እዚስ መጀመርታ ኣይኮነን ካብኡ ቀፂለስ ኣብ ዝለዓለ ፕሮፌሽናል ተፃዋት ኣይኮይነ ክውድእ ዝደሊ ኣምላኽ ተፈቂድዎ ከዓ ከይድ ንኽእል ማለት እዩ እቲ ፀወታ ኮ ቀፃሊ ኣብ ትሬን ኣለና ማለት እዩ ብፍላይ ብሓፈሻ ክለብ ቤት ገርግሽ ክንብል ከለናስ ኩሉሻ ኣብ ትሬን ኣለና ብዝኾነ ቀፃልስ ኣብ ልምምድ ኣለና ማለት እዩ እጂ ብሓፈሻ ኣስመራ ኦፐን ከምዚኣ ትካየዳላ ምስበሉና እታ ትሬን ኣፂቕና ሒዝኒያ ኩሉ ካታጎሪ ስለ ዝሳተፍካ ቅሩብ ክብድ ክብል ኢልና ስለ ዝሓሰብና እቲ ትሬን ካ ብኡ መጠን ዓብናዮ ማለት እዩ ብኡ ናቲ ፃዕሪ ከዓ ዓብና ብዙሓት ተፃወቲ ነይሮም እዮም ኣብቲ ካታጎሪ ኣስመራ ኦፕን ትበሃል ታይሽሙስ ብዙሓት ተፃወቲ በዳት ተፃወቲ ነይሮም እዮም ማለት ከም ናትከ ኣተሓሳስባ ምስ ብርቱዕተ ተፃወትካ ክትበርትዕ ዝብል ኣተሓሳስባ ስለ ዘለኒ እቶም ተፃወቲ ምስኦም ብምፅዋተይ እቲ ደረጃ ናተይስ ንላዕሊ ከም ኣብ ላዕሊ ስቴፕ ከም ዘብፅሐ እንታይ ሽሙ ዝገብር ማለት እዩ እቶም ተፃወቲ ኣዝዮም ብርቱዓትን እንታይ ሽሙ ነይሮም ካብኡ ከዓ

0: ነፍሕና ማለት እዩ። ንቐፃል ከምታ ኩሉ ሰብ ዳሓስፋ ፕሮፌሽናል ተፃታይ ክኸውን ሽመይን ሽማገረይን ከፀውዕ
1: ኣስመራ ኦፕን ዕውት ምኳኑ ብጣዕሚ ሓጎስ ይስማዓኒ ዘሎ። ነዚ ውድድር ክኣቱ ከለኹ ሓፈሻ ከዓ ክዕወት ኢለ ስለ ዝኣተኩት ዕላማይ ስለዝገበርኩ ድማ ብጣዕሚ እዩ ዳሕጓስ። ነዚ ውድድር ኢለ ቅድሚቲ ውድድር ምጀማርስ ሰለስተ ሰሙ እንድኸውን ኣብ ናተይ ክለብ ብጣዕሚ ፀዑ ድኾውን ትሬን ገይራ እተን ምሳይ ካብ ምሳይ ደዓብን ድሕዩን ገይራ ከዓ ትሬን ገይራ ምክንያቱ ካባይ ምስ ዝሕይሉ ትሬን ተገይረስ ክሕይል ምዃነ ስለዝተኣማም መፃወቲ ብጣዕሚ ሓያላት እየ ነረ በዳቲ ድኾና እየን ነረን ግን ንዑ በዲሀ ቀዳሚት ክምውፀይ ፅቡቕ ነገር እዩ። ብጣዕሚ ሓያላት እየን ካባይ ኩለን ዳዓበየ ካብዚ ንላዓለ ሓይለሲ ንሃገረ ከፀውዕ ገይሸ ፕሮፌሽናል ተፃዋቲት ክኸውን
2: ዕላማ ናይዚ ፀወታ ቅድሚ ሕጂ በብካታጎሪናቶም በብዕድሚኦም ተኸፋፊሎም እዮም ፀወቱ ነይሮም። ኣብዛ ናይ ኣስመራ ኦፐን ግን ዝያዳ እቲ ብሉፅ ተፃዋታይ ንምፍላይ ተባሂላ ዝተሰርዐት እያ። ካብ ኣንደር 16 ክሳብ ናይ ቬተራን ዕድመ ዘለዉ እዞም ልዕሊ 60 ዕድመ ዘለዉ ክፃወቱ ዝኽእሉ ተሰሪዑሎም ማለት እዩ። ብሓንሳብ ትግሳይ ተሰሪዑ ማለት ተፀዊቶም ሕጂ ኣብዛ ዓመት ፍሉይ ኣታታትዋ ዘእተናዮ ራንኪን ሲስተም ዝብል ኢና እንቲና ወላ ኣብዛ ናይ ኣስመራ ኦፐን ሕጂ መጀመርታ መፃሪ ፕሌይ ኦፍስ ዝብል ብዕለት 28 ወርሒ 6 ዝኣክል ኣብ ጌርና ማለት እዩ። እቶም ኣቐዲሞም ኣብ ዋንጫ ናፅነት ኣፃዊትና ነርና ኣብ ራንኪን ዝኣከቡ ከዓ ዳይሬክት ናብቲ ግሩፕ ስቴጅስ ኣትዮም ተፃዊቶም ማለት እዩ። ኣብ መወዳእታ ኣነ ክብሎ ደል መጀመርታ ኣብዚ ዘብፅሓና ንልዑል ፈጣሪ ክመስግን ደሊ ቀፂለ ከዓ ነዘን ክልተ ክለባት ማለት ክለብ ማሕበር ቴኒስ ኣስመራ ክለብ ከምኡውን ክለብ ደንበ ሰንብል ኣብ ጎና ኮይነን ነዚ ውድድር ብተገዳስነት ብምሕጋዝን ኣዝየ ክመስግነን ደሊ ንብሙሎም መሳርሕተይ ከዓ እንቋዕ ኣብቃዕና ክብል ፈቱ ማለት እዩ።
3: ሎሚ ዓመት መብል 113 ግዜኡ ኣብ ምክያድ ፀንሐ ቱር ደ ፍራንስ ትማሊ ተዛዚሙ ስሎቬንያዊ ሻምፒዮን ዓለም ታደይ ፖጓቻ ንሓምሻይ ግዜኡ ብምዕዋድ ድማ ምስ ወነንቲ ክብረ ወሰን ናይዚ ውድድር ተሰሪዑ።
4: ንዝሓለፉ 3 ሳምንታት ንኣፍቀር ትቕድም ምሽክለቲ ዓለም ቃኒብ ዝቐንየ መበል 113 ውድድር ቱር ደ ፍራንስ ትማለ ሰንበል 26 ሓምለ መበል 21 መድረኹ ተዛዚሙ ኣብዛ ናይ መወዳእታ መድረኽ ተቐዳምቲ ኣብ ውሽጢ ከተማ ፓሪስ እትካየድ 88.7 ኪሎ ሜትር ዝርሕቐታ ውድድር ከካየድ እዩ መደብ ወፂኡሎ። እዛ መድረኽ ኣቐዲማ 133 ኪሎ ሜትር ክትፅወ ተሰሪዓ እኳ እንተነበረት ብሰንኪ ኣብ መበገሲ ዝተሰግአ ተኽእሎ ሓደጋ ባርዒ ጫካያ ናብ 88 ኪሎ ሜትር ተቐኒሳ ክትፅወት ኣብ ውሳነ ተበፂሑ። ናብ ውድድር ምስ እንምለስ ፀወታ ንኽዛዘም ትሕቲ 700 ሜትሮ ምስ ተረፎ ዓባይ ጉጅለ ነቶም ፀወታ ንኽዛዘም 11 ኪሎ ሜትር ምስ ተረፎ ኣጥቂዖም ዝኸዱ ፖጋቻን ቫንደርፖልን ክትገብጦም ኣብ ዝተቐረበትሉ ቫንደርፖል ካብ ዓባይ ጉጅለ ብምህዳም የማናይ ፅርግያ ሒዙ ናር ወሲኹ ፖጋቻ ንመጥቃዕቲ ቫንደርፖል ክትፀወራይ ከኣልን ተሪፉ። ዓባይ ጉጅለ ብሽኳ ማርስ ፔደርሰን ተመሪሓ ንቫንደርፖል ክትገብጦ ተጓያ ዘለዎ ኩሉ ዝፀንቅቐ ኣባል ኣልፔሲን ማቲ ቫንደርፖል ንውድድሩ ብሓደ ሰዓትን 58 ደቂቕን 49 ካልኦትን ብምዛም ቀዲሙ ሕንፃፅ ረጊፁ። ቅፅበታ ውድድር ካብ ዝገበረት ዓባይ ጉጅለ ወድጋንቱ ኣባል ኣልፔሲን ያስፐር ፊሊፕሰን ካልኣይ ብምእታው ንቫንደርፖል ዝፀብኦ ንኸይመስል ናብ ቫንደርፖል እናመልከተ ንሱ ከምዝሰዓራ ክሕብር ፈቲኑ። ፊሊፕሰን ኣብ ግዜ ቅፅበታ ውድድር ኢዱ ሓፋቢሉ ዓወት ቫንደርፖል ክፅምብር ምፍታኑ ካብ መቕፃዕቲ ኣይከምልጥን እዩ። ዕውት ቀጠልያ ማልያ ማርስ ፔደርሰን ሳልሳይ ተርታ ሒዙ ኣባል ኤንኤስኤን ቢንያም ግርማይ ድማ መበል 11 ተርታ ብምሓዝ ውርድሩ ብሰላም ወዲኡ። ብሓፈሻ ኣብዚ ሎሚ ዓመት መብል 113 ግዜኡ ኣብ ምክያድ ፀንሐ ቱር ደ ፍራንስ ስሎቬንያዊ ሻምፒዮን ዓለም ታደይ ፖጋቻ ብ73 ሰዓትን 53 ደቂቕን 44 ካልኦትን ብምዛም ንሓምሻይ ግዜኡ ዕውት ቱር ደ ፍራንስ ብምዃን ምስ በርናል ሂኖልት ሚገል ኢንድራኢን ኤዲ መርክስን ጃኩስ ኣንኮቲልን ተመዓራርዩ። ሬሜኮ ኤቨኖፐል ብ6 ደቂቕን 26 ካልኦትን ዲሕሩ ካልኣይ ሜክሲካዊ ኢሳቅ ደልቶሮ ብ9 ደቂቕን 42 ካልኦትን ዲሕሩ ሳልሳይ ተርታ ብምሓዝ ኣብ ፖድየም ደይቦም። ብነጥቢ ዴንማርካዊ ማድስ ፔደርሰን ብ539 ነጥቢ ዕውት ቀጠልያ ማልያ ቱር ደ ፍራንስ ኮይኑ ያስፐር ፊሊፕሰን ብ445 ነጥቢ ካልኣይ ቢንያም ግርማይ ብ301 ነጥቢ ሳልሳይ ማክስ ካንተር ብ271 ነጥቢ ራብዓይ ኦላፍ ኮጅ ብ230 ነጥቢ ሓምሻይ ታደይ ፖጓቻ ድማ

0: 198 ነጥቢ ሻርቻይ ተርታሒዙ። ኤኳዶራዊ ሪቻርድ ካራፓ 156 ነጥቢ ዕውት ኣንበሳ ዓቐብ ቱር ደ ፍራንስ ብምዃን ንካልኣይ ግዜኡ ነዚ ክብሪ በቂዑ። ታደይ ፖጓቻ ብ100 ነጥቢ ካልኣይ፣ ፈረንሳዊ ቫለንቲን ፓረት ፔንተር ብ99 ነጥቢ ሳልሳይ፣ ኣሜሪካዊ ሴፕኩስ ብ55 ነጥቢ ራብዓይ፣ ረሜኮ ኤቨኖፐል ብ4 ነጥቢ ሓምሻይ ተርታሒዙ። ሜክሲካዊ ኢሳቅ ደልቶሮ ኣብ ብኹሪ ስታፊዩ ኣብ ዝውርድር ዕውት ብሉፅ መንእሰይ ብምዃን ተዓዊቱ። ፖል ሴክሳስ ብ2 ደቂቕን 14 ካሊትን ድሕሩ ካልኣይ፣ ፈረንሳዊ ለኒ ማርቲነዝ ብ3 ደቂቕን 20 ካሊትን ድሕሩ ሳልሳይ ተርታሒዙ። ብጋንታ ጀርመናዊት ጋንታ ሊድልትሬክ ቀዳሚት ኮይና ተዓዊታ። ዩናይትድ ኣራብያን ኤምሬት ድማ ኣሰራሲዒባ።
1: ዘለናይ ወቅቲ ተፃወትን ኣሰልጥንትን ካብን ናብን ክለባት ዝተጋገርሉ እዋን እዩ። ካብዚ ቀፂልና ኣብ ዝሓለፉ መዓልትታት ካብ ዝተሰምዑ ዜናታት ምስጋር ተፃወቲ ክንቅርበልኩም ኢና። ሰናይ ምክትታል።
0: ሪያል ማድሪድ ንኣይቮርያዊ ናይ ክንፊ ኣጥቃዓይ ያን ዲያሞንደ ናብ መሰርዓ ንምፅምባር ምስ ክለቡ ኣርቢ ሌፕዚግ ኣብ ስምምዕ ከም ዝበፅሐት ንጉስ መስርሓት ምስጋር ተፃወቲ ፋብሪዚዮ ሮማኖ ሓቢሩ። ዲያሞንደ ኣቐዲሙ ምስ ፈረንሳዊት ክለብ ፒኤስጂ ውልቃዊ ስምምዓት ኣካይዱ እኳ እንተነበረ እታ ፈረንሳዊት ጋንታ ብክለብ ንክለብ ደረጃ ኣብ ዝግበር ዘተ ፅቡቅ ክትሰጉም ዘይምኽኣላ ካብቲ ዕድጊ ድሕሪ ምንስሓባ ሪያል ማድሪድ ካብ ድሕሪ ተበጊእሳ ነዚ መስርሕ ኣብ መፈፀምቱ ብፂሓቶ። ሪያል ማድሪድ ንዲያሞንደ ዋንነታ ንምግባር ሃስታት 120 ሚልዮን ኤሮ ወፃኢታት ከም ዝገበረ ዝሕብር ኮይኑ እቲ ኣይቮርያዊ ድማ ክሳብ 2031 ኣብ ሳንቲያጎ በርናቦ ንምፅዋት ኣቐዲሙ ኣብ ስምምዕ በፂሑ እዩ። ዲያሞንደ ሕክምናዊ መርምሩ ኣካይዱ ፌርሙ ንምንባር ኣብዚ ሰሙን ናብ ከተማ ማድሪድ ከቕንዕ እዩ። ከም መግለጺ ጋዜጣ ቴሌግራፍ ኣርሰናል ንምስርሕ ዕድጊ ብራዚላዊ ናይ ክንፊ ኣጥቃዓይ ሪያል ማድሪድ ቪኒሲየስ ጁኒየር ኣብ መፈፀምቱ ንምብፃሕ ኣብ ታሪክ እታ ሰሜንለንዳዊት ጋንታ ቅድሚ ሕጂ ተበፂሑ ዘይፈለጥ ኮንትራት ክትቅርበሉ ቅርብቲ ምህላዋ ተገሊጹ። ኣሰልጣን ኣርሰናል ሚካኤል ኣርቴታ ወዲ 26 ዓመት ቪኒሲየስ ጁኒየር ናብ ኤምሬትስ ክመፀሉ ብዘቕረቦ ሕቶ መሰረት እታ ጋንታ ነቲ መስርሕ ተፈጻሚ ንምግባር ምንቅስቃሳት ጀሚራ ምህላዋ ዝፍለጥ ኮይኑ ንምፍራም እውን ባንካ ክትሰበር ቅርብቲ ከም ዘላ ተገሊጹ። ቪኒሲየስ ጁኒየር ኣብዚ ግዜ ኣብ ማድሪድ ሰሙናዊ ዝወስዶ መሃያ 400,000 ፓውንድ ኮይኑ ኣርሰናል በዚ ብራዚላዊ ተመራፂት ንክትከውን ክሳብ 500,000 ፓውንድ ብሰሙን ክትከፍሎ ቅርብቲ እያ። እዚ ብራዚላዊ ኣብዚ ግዜ ኣብ ፕላኔት ምድሪ ካብ ዝርከቡ ውሑዳት ብሉፃት ተፃወቲ ኮይኑ ምስ ዝጋሩ ናብ ኣርሰናል ድማ ናይ መወዳእታ መልክዕ ምዝሕዝ ኣብ ታሪክ ፕሪምየር ሊግ እንግሊዝ እቲ ዝዓበየ ፌርማ ናይ ምዃን ተኽእሎ ክህልዎ እዩ። ወከልቲ ኣርሰናል ንቪኒሲየስ ንምዕዳግ ክሳብ ዝወሰዶ ርሕቀት ክጓዓዙ ድልዋት ከም ዘለውን ፋይናንስ ዝኾነ ዕንቅፋት ክኾኖም ከም ዘይኮነ ድማ ይእመት። ቪኒ ዝሓለፈ ዓመተ ስፖርት ኣብ ዘካየዶም 53 ግጥማት ናይ ኩሎም ውድድራት 22 ሸቶ ከመዝግብ እንከሎ 14 ድማ ናይ ሸቶ ቀረብ ገይሩ። ለሙሶኒ ኣብ ማዓስከር ሪያል ማድሪድ ቫልዴፔዳስ ክርከብ ቆፅራ ሒዙ ዘሎ ቪኒሲየስ ጁኒየር ተሪፋቶ ንዘላ ናይ ሓደ ዓመት ውዕል ብመሰረት መትከላት ሪያል ማድሪድ ውዕሉ ክሕድስ ፍቓደኛ ምስ ዘይከውን ብረግፅ ንመሸጣ ክቐርብ እዩ። ምስ ሃገራዊት ጋንታ ብራዚል ኣብ ውድድራት ዋንጫ ዓለም ኣብ ዘካየዶም 5 ግጥማት 4 ሸቶን ሓንቲ ቀረብን ዝገበረ ቪኒ ሓደ ካብቶም ብሉፃት ተፃወቲ ናይቲ ውድድር ምንባሩ ዝፍለጥ እዩ። ኣርሰናል ናይ ዝሓለፈ ዓመት ክብራ ንምዕቃብን ፅዋዕ ሻምፒዮንስ ሊግ ኤሮጳ ንምዕታርን ድማ ፌርማ ናይዚ ብራዚላዊ ኮኸብ ከግድሳ እዩ። ቪኒሲየስ ጁኒየር ብሓፈሻ ብማልያ ማድሪድ 375 ግጥማት ከካሂድ እንከሎ 128 ሸቶ ምስ 100 ናይ ሸቶ ቀረብ ዝገበረ ተፃወታ እዩ። ስዑድ ዓረባዊት ክለብ ኣልሂላል ንኮሎምቢያዊ ናይ ክንፊ ኣጥቃዓይ ባየር ሙኒክ ሉዊስ ዲያዝ ንምፍራም ምስ ወከልቱ ዘተ ከፊታ ምህላዋ ተገሊጹ። ኣልሂላል ንሉዊስ ዲያዝ ናብ ማእከላይ ምብራቅ ንምምፅኡ ዓመታዊ ክሳብ 25 ሚልዮን ኤሮ ክትከፍሎ ዝሓዘለ ጠለብ ናብ ወከልቱ ልኢኻ ምህላዋ ተገሊጹ። ዲያዝ ብኣልሂላል ቀሪብሉ ዘሎ ጠለብ ምስ ዝቕበሎ ኣልሂላል ምስ ክለቡ ባየር ሙኒክ ብገንዘብ ደረጃ ንምስምማዕ ክሳብ 132 ሚልዮን ኤሮ ከተዳሉ ቅርብቲ ምህላዋ ተሓቢሩ። ዝሓለፈ ክረምቲ ካብ ሊቨርፑል 70 ሚሊዮን ወፃኢታት ብዝሓተተ መጠን ገንዘብ ናብ ባየር ሙኒክ ዝፈረመ ሉዊስ ዲያዝ ክሳብ 2029 ኣብ ኣልያንዝ ኣሬና ዘፅንሖ ውዕል ኣለዎ። ኣብ ቀዳመይቲ ናይ ውድድር ዓመቱ ኣብ ቡንደስሊጋ ብዘይምግያሽ ሓደ ካብ ወሰን ተፃወቲ ናይታ ባቫርያዊት ጋንታ ክኸውን ዝበቕዐ ዲያዝ ኣብ 51 ግጥማት ናይ ኩሎም ውድድራት 26 ሸቶ ከመዝግብ እንከሎ 23 ናይ ሸቶ ቀረብ ድማ ኣዳልዩ። ካብ ዕድጊ ያን ዲያሞንደ እግራ ዘሕፅረት ፒኤስጂ ነቲ ሓድሽ ውዕል ንምፍራም ዝሓንገደ ፈረንሳዊ ናይ ክንፊ ኣጥቃዓያ ብራድሊ ባርኮላ ንምሻጡ ተዳልያ ምህላዋን ካብ መሸጡ ድማ 120 ሚሊዮን ኤሮ ኣታዊ ክትገብር ድላይ ከም ዘለዋን ኣብ ፈረንሳ ሰፊሕ ሸፈነ ዘለዋ ጋዜጣ ለኤኩፕ ሓቢራ።

0: ካብ ሊዮን ናብ ፒኤጅ ድሕሪ ምፅምባሩ ምስታ ናይ ሊግ ሓደ ሻምፒዮን ሰለስተ ግዜ ዘውዲ ዝደፍአ ባርኮላ ኣብዝሓለፉ መዓልትታት ኣብታ ጋንታ ዝፅናሓሉ መንገዲ ንምፅጣሕ ብሓለፍቲ ናይታ ጋንታ ንዝተጀመረ ዘተ ነዊሕ ከይከደ ክቋረፅ ከም ዝገበረን ኣብዚ ክረምቲ ናብ ካልእ ሓድሽ ቡድሆ ክፍትነላ ዝደሊ ጋንታ ክፅምበር ከም ዝደልን ሓቢርዎም እዩ። ኣርባዕተ ክለባት ፕሪምየር ሊግ እንግሊዝ ኣገልግሎት ናይ ዝፈረንሳዊ ንምርካብ ንኩነታቱ ብቐረባ ይከታተሎ እኳ እንተለዋ ሊቨርፑል ግን እታ ብዝያዳ መዕረፊ ብራድሊ ባርኮላ ናይ ምዃን ተኽእሎ ዘለዋ ጋንታ ብምዃን ነቲ ዕድጊ ብመሪሕነታ ትቕልሶላ። ከም መግለፂ ፉት መርካቶ ሊቨርፑል ኣብ ጉዳይ መሸጥ ዋግኡ ምስ ፒኤስጂ ኣብ ስምምዕ ትበፅሕ እንተዳ ኮይና ክፅምበራ ፈቓደኛ ከም ዝኾነ ከም ዝሓበራ ተገሊጹ። ቱርካዊት ክለብ ብሽክታሽ ነቲ ዋንነታ ክኸውን ኣብ ድርክኺት ዝርከብ ግብፃዊ ኣጥቃዓይ ሙሓመድ ሳላሕ ኣብ ዝቕፅሉ መዓልትታት ናይ ስራሕ ወረቓቕብቱ ዛዚማ ኣባላ ከም ዝኾነ ኣብ ዝቕፅሉ መዓልትታት ወግዓዊ ክትገብር እያ። ምስ ሊቨርፑል ድሕሪ 9 ዕውት ናይ ፀወታ ዓመታት ዝተፈላለየ ሙሓመድ ሳላሕ ምስ ቱርካዊት ክለብ ብሽክታሽ ክፃወት ኣብ ስምምዕ ከም ዝበፅሐ ዝፍለጥ እዩ። ንሓደ ዓመት ምስ ናይ ምንዋሕ ኣማራፂ ብዘለዎ ኮንትራት ምዛ ቱርካዊት ክለብ ክፃወት ዝወደአ ሳላሕ ዓመታዊ 10 ሚልዮን ኤሮ ናብ ሕሳቡ ኣታዊ ክገብር እዩ። ተፈጻምነት ናይ ዝመስርሕ ወግዓውነት ንኸይረክብ ዘደንጉዮ ቀንዲ ምኽንያት ወከልቱ ኣብ ዝተወሰነ ረብሓታት ናይ ተፃወታይ ምትዕራይ ክግበር ድሕሪ ምሕታቶም እዩ። ኣብዚ ግዜ ብሽክታሽ ነቶም ጥለባት ኣብ ምምላእ ትርከብ ብምህላዋ ኣብ ዝቕፅሉ መዓልትታት ሳላሕ ወግዓዊ ዋንነታ ከም ዝገብረት ዝሕብር ጽሑፍ ክትጥቅዕ እያ። ዝባሃገቱ ተፃዋታይ ካብ ምዕዳግ ድሕሪ ዘይትብል ቸልሲ ንስጳኛዊ ተኸላኸላይ ባርሴሎና ጀራርድ ማርቲን ኣብ ራዳራ የእትያ ንኩነታቱ ብቐረባ ትከታተሎ ከም ዘላ ተገሊጹ። ጀራርድ ማርቲን ኣብ ማእከልን ጸጋማይ መስመር ምክልኻልን ብምልኣት ናይ ምፅዋት ኣቕሚ ኣብ ጥቕሙ ንምውዓልያ ቸልሲ ድሒራ ናብ ዝመስርሓት እያ። ኣቐዲማ ተገዳስነታ ኣብ ጀራርድ ማርቲን ዝገለጸት ኣቐዲማ ዝቐረበቶ 20 ሚልዮን ኤሮ ዝተነጽጋ ብሩበን ኣሞሪም እትስልጥን ኤስ ሚላን እያ። ኤስ ሚላን ካብ ካልኦት ክለባት ንክመጻ ዝኽእል ተወዳዳርነት ብኣግቦ ንምውፃይ ኣቐዲማ ካብ ዘቕረበቶ ገንዘብ ኣዛይዳ ብምምፃእ ዳግማይ 35 ሚልዮን ኤሮ ዝሓዘለ ጠለብ ሒዛ ክትቀርብ ኣብ ድርኩኺት ኣላ። ቸልሲ ዝኾነ ጠለብ ብዘይምቕራባ ኤስ ሚላን ሻምና መሪሕነት ዕድጊ ጀራርድ ማርቲን ሒዛ ኣላ። ሃንስ ፍሊክ ላውነት ጀራርድ ማርቲን ኣብ ክለቡ ኣገዳሲ ከም ዝኾነን ኣብ ተጋንታ ክፅንሓሉ ንሓለፍቲ ዕድጊ ክለቡ ሓቢር እዩ። ብዴኮን ኳን ላፖርታን ዝምራሕ መስርሕ ዕድጊ ባርሴሎና ንፋይናንሳዊ ሕሳባቱ ንምትዕራይ ብተጋንታ ንዝዓበዩ ተፃወቲ ናብ መሸጣ ከውርዱ ግድዳት እዮም። ቀጠራዊት ክለብ ኣረያን ንእንግሊዛዊ ናይ ክንፊ ኣጥቃዓይ ጃደን ሳንቾ ንምዕዳግ ነቲ እንግሊዛዊ ጠለባ ከም ዝለኣኸትሉ ተገሊጹ። ምስ ማንቸስተር ዩናይትድ ዝነበረ ውዕል ሓደ ሓምለ ድሕሪ ምብቅዑ ኣብዚ ግዜ ነፃ ተፃወታይ ኮይኑ ዝርከብ ሳንቾ ዛጊድ ብዛዕባ ኣብ መጻኢ ክፃወተላ ዝኽእል ጋንታ ኣብ ውሳነ ይበፅሐን። ሓለፍቲ ኣረያን ንኹነታት ሳንቾ ተገንዚቦም ብዘይ ዝኾነ ክፍሊት ናብ መሳርዖም ንምፅምባር ዘቕረብሉ ጠለብ ካብ ተፃወታይ መልሲ ፅበዩ ምህላዎም ተሓቢሩ። ኣርሰናል ንወዲ 16 ዓመት ኣከፋፋሊ ካርዲፍ ሲቲ ኣክሰል ዳንዚው ዋንነታ ከም ዝገበረቶ ፋብሪዚዮ ሮማኖ ሓቢሩ። ኣብ ከተማ ለንደን ዕወት ሕክምናዊ ምርመራ ዘካየደ ዶንዚው ኣብዚ ሰሙን ፌርሙ ክንብር ትፅቢት ይግበር። ዶንዚው ዝሓለፈ ዓመት ወርሒ ጥቅምቲ ኣብ ግጥም ኤፍኤል ትሮፊ ማልያ ካርዲፍ ለቢሱ ኣብ ግጥም ኣንጻር ኒውፖርት ካንትሪ ድሕሪ ምስላፉ ኣብ 15 ዓመቱን 234 መዓልታቱን ብምንባሩ ኣብ ታሪክ ካርዲፍ ሲቲ ብዕድመ እቲ ዝነኣ ተፃወታይ ብምዃን ኣብ ታሪክ ናይታ ጋንታ ዝሰፈረ ተፃወታ እዩ። ብሉፅ ዝተውህቦ ከም ዘለዎ ዝንገረሉ ዳንዚው ብቐጥታ ናብ ኣካዳሚ ኣርሰናል ተፀንቢሩ ምስ ናይ ትሕቲ ዕድመ ጋንታ ጋነርስ ፀወቱ ከካይድ እዩ። ናይ ቅድሚ ምድላዋትን ልምምዳት ጀሚረን ዝርከባ ዓበይቲ ክለባት ኤሮጳ ኣብ ዝሓለፉ መዓልትታት ዓቕመ ንምፍታሽ ምሕዝነታዊ ገጥማት ኣካይደን።
1: ክለባት ኤሮጳ ነቲ ድሕሪ ሒደ ሳምንታት ዝጅምር ሓድሽ ዓመተ ስፖርት መዳለዉ ዝበልኦ ናይ ምሕዝነት ፀወታታት ኣብ ምክያድ ርከባ ንገለ ካብቲ ዝተኻየደ ፀወታ ዝተረኸበ ውፅኢቱ ናባኹም ነቕርቦ። ማንቸስተር ዩናይትድ ኣንጻር ኖርዌጃዊት ክለብ ሮዘንበርግ እያ ተጻዊቶም። ኣብዛ ግጥሚ ዩናይትድ ኣብ ቅድሚ ዕረፍቲ ኣብ መበሳሰን ሓደን ካብ ሌሲ ብዝረኸታ ሸቶ ሓደ ባዶ መሪሓን ዕረፍቲ ትወፅን ከላ ድሕሪ ዕረፍቲ ኣብ ዝቐጸለ ፀወታ ዩናይትድ ኣብ መበል 56 ካብ ጆሽዋ ሲርኪዚ፣ ኣብ መበል 66 ካብ ደቨኒ፣ ኣብ መበል 72 ካብ ኣማስ፣ ከምኡ ድማ ኣብ መበል 84 ካብ ዊልያምስ ብዝረኸብቶን 4 ሸቶታት ብድምር ውፅኢት ነቲ ፀወታ 5 ባዶ ተዓዊታትሉ ወፅያ።
2: Today it's a good cross towards the back post, brilliant stretching finish, and Harry Amass converts for Manchester United to make it 4. Brilliant cross and a stretching

0: ዳይሬክተር ምንቅጥቃጥ ምድሪ ከም ተኸስተ ተቓሊሑ። ብ523 ሓምለ ተኸፊቱ ብልዑል ሃገራዊ ውንን ድምቀትን ክካየድ ዝቐነየ ፌስቲቫል ኤርትራውያን ነበርቲ ሃገራት እስካንዲኔቪያ ብሰንበት 26 ሓምለ ተዛዚሙ። ብመልክዕ ጸብጻብ ንዝተዳለወ ትሕዝቶ ኤፍሬም ግደ ክቕርቦ እዩ።
1: ጽንዓትና ዋሕስና ብዝብል ቴማ ንርባዕተ መዓልታት ብውዕውዕ ሃገራዊ ወኒ ክካየድ ዝቐነየ መበል 28 ፈስቲቫል ኤርትራውያን ነበርቲ ሃገራት ስካንዲኔቪያ ብሰንበት 26 ሓምለ ኣብ ከተማ ስቶክሆልም ተዛዚሞም። ናይ ሎም ዓመት ፈስቲቫል ሙያዊ ኣስተምህሮታት፣ ስእላዊ ምርኢት፣ ባህላውን ስነ ጥበባውን መሰናድኦታት፣ ሰሚናር ኣብ ህሉ ኩነታት፣ ቁሸት ማሕበረኮማት፣ ከምኡውን ካልእ ኣዘናጋዕን ማሃርን ትሕዝቶታት ዘጠቓልለ ነይሮም። ኣብቲ ካብ መላእ ሃገራት ስካንዲኔቪያን ካልኦት ሃገራት ኣውሮጳን ዝመፁ ዜጋታትን ዕድመ ዝተገብረሎም ኣጋይሽን ዝተረኽብሉ መዛዘሚ ስነ ስርዓት ጸሓፊት ኣዋሃዲት ሃገራዊ ሽማግለ በዓላት ወይዘሮ ጽገረዳ በርሀ እቲ ሃገራዊ ምትእኽኻብ ብዕዙዝ ተወፋይነትን ተሳታፍነትን ኩላትን ውዳቤታት ማሕበረ ኮማትን ከተማታትን ዕውት ክኸውን ከም ዝኽኣለ ብምጥቃስ ምስጋና ኣቕሪባ። ኣምባሳደር ኤርትራ ኣብ ሪፓብሊክ ኢጣልያን ተንቀሳቓሲ ኣምባሳደር ኣብ ሽወደንን ኣቶ ፍስሓፂን ጴጥሮስ ንተሳተፍቲ ኣብ ሁሉ ኩነታት ሃገር ዞባናን ዓለምን ከምኡውን መንግስቲ ኤርትራ ማሕበራዊ ፍትሕን ምንጋስ ሒዝዎ ዘሎ መድባትን ገስጋሱን ብዝምልከት ህዝባዊ ሰሚናር ኣካይዶም። ሓላፊ ቆንስላዊ ጉዳያት ኣቶ የማነ ገብረ ኺዳን ብወገኑ ንስሉጥነት ቆንስላዊ ጉዳያት ህዝቢ ክኽተሎም ኣብ ዘሎም መምርሒታትን ኣገባባትን ዘተኮረ መብሪህ ሂቦም። ኣብ መወዳእታ ፈስቲቫል ንምዕዋት ኣበርክቶ ንዝገበራ ውዳቤታት ማሕበረ ኮማትን ካልኦት ኣካላትን ናይ ምስጋናን ኣፍልጦን ወረቐት ምስክር ተዓዲሎም። መበል 28 ፈስቲቫል ኤርትራውያን ንብርቲ ሃገራት ስካንዲኔቪያ ካብ ኤርትራ ዝኸደት ጉጅለ ባህሊ ብዘቕረበቶ መደብ ደሚቑ ነይሩ።
0: ጨንፈር ሓማደ ዞባዶብ ኣብ ንዞባድ ዋርዋ ዝርከብ ኣባላቱ ብማሕበር ተጠርኒፈን ኣብ ምርባሕ ንህቢ ክዋፈራን ምንጪ ቁጠባዊ እተተን ካብ ሕሳን ዝሕግዘን ባይታ ንምፍጣር 20 ዘመናዊ ቆፎታት ሓገዝ ኣበርኪቱለን። ብ26 ሓምለ ኣብ ዝተኻየደ ናይ ምርኽኻብ ስነ ስርዓት ሓላፊት ሓማደ ኣብቲ ንዞባ ወይዘሮ ትርሓሳ ኣድሮሶም ኣብ ዝሃበቶ ቃል እተን ኣብ ማሕበር ዝተጠርነፋ ብምምሕዳር ከባቢ ዝተለለያ ምዃንን ብምጥቃስ ንልዕሊ ሓደ ዓመት ብምርባሕ ንህቢ ምስራሕ ጋብላዊ ቆፎ ክንክን ንህብን ምብርባር ይቕሬታ ምብርባር መዓርን ከም ዝሰልጠና ገሊፃ። ሓላፊት ጨንፈር ሓማደ ዞባ ደቡብ ወይዘሮ ሰናይት ኣፈወርቂ ብወገና ካብ ብተናፀል ኣብ ማሕበር ተጠርኒፈን ምስ ሰርሓ ዝበለፀ ረብሓ ከም ዝረኽባ ብምጥቃስ ኣፍረይቲ ንክኾና በርቲዕን ክሰርሓ ተላብያ። ኣካየድ ስራሕ ንኡዞባ ድባርባ ኣቶ ተክለ ማርያም ገብረ የሱስ ድማ እቲ ንኡዞባ ብዘለዎ ተፈጥራዊ ፀጋታት ንምርባሕ ንህቢ ምቹው ከም ዝኾነ ብምጥቃስ እቲ ማሕበር ኣድማዕ ስራሕ ንክሰላስል ደገፍ ምምሕዳር ንኡዞባ ከም ዘይፍለዩ ኣረጋጊፁ። እቲ ብደገፍ ሓማደ ኣብ ንኡዞባ ድባርባ ቆይሙ ዘሎ ማሕበር ምርባሕ ንህቢ ብ20 ዘመናዊ ቆፎታትን 10 ገብላዊ ቆፎታትን እዩ ተበጊሱ ዘሎ። ኣብ ንዞባ ዓዲ ቀይሕ ኣብ 3 ነቕጣታት ዝተመደቡ ተሳተፍቲ ወፍሪ ተምሃሮ ንልምዓት ሰፊሕ መደባት ምዕቃብ ማይን ሓመድን የሰላስሉ ኣለዉ። እዞም ኣብ ጎቦ ጨፋ ሩባ ገዳን ጥቓ ኣቡነ ኣረጋውን ዝተዋፈሩ 700 ተምሃሮ ኣብ ሰሙን 6 መዓልታት እናወፈሩ ኣብ ምስራሕ ቅናታዊ ዛላታት ውፅኢታዊ ስራሕ ይዓሙ ከም ዘለዉ ሓላፊ ኣብያተ ትምህርቲ ንዞባ ዓዲ ቀይሕ መምህር በየነ ተስፋ ይሓቢሩ። ነቲ ስራሕ ዝመርሕ ዘሎ ክኢላ ምዕቃብ ማይን ሓመድን ኢንጂነር ዳዊት ክፍሎም ብወገኑ ካብ 26 ሓምለ ጀሚሮም ኣስታት 54,000 ሜትሮ ቀናታዊ ዛላታት ከም ዝሰርሑ ብምጥቃስ ምኳዕቲ ጎዳጉድን ምትካል ፈልስታት ገረብን ክቕፅል ምዃኑ ብርሁ። ካብ ኣለይቲ መምህር መሓረና ፍሳሐ ብግድዩ ተምሃሮ ንዘርእይዎ ዘለዉ ልዑል ናይ ስራሕ መንፈስን ስነ ምግባርን መጊሱ። ሓደጋታት ተሽከርከርትን ሳዕቤናትን ንምክልኻል ተጠቀምቲ ፅርግያ ሕግታት ትራፊክ ከኽብሩ ፃውዒት ቀሪቡ። ወኪል ኢሬና ዮናታን ዕብዮ ዘዳለዎ ፀብጻባሎ ኣርሴማ ስመሮም ክተቕርቦ እያ።
2: ሓደጋታት ተሽከርከርትን ሳዕቤናቱን ንምክልኻል ተጠቀምቲ ፅርግያ ሕግታት ትራፊክን መምርሒ በዓል መዚ መጓዓዝያ ምድርን ክኽብሩ ፃውዒት ቀሪቦም። ኣዛዝ ፖሊስ ትራፊክ ዞባ ማእከል ሜጀር ሃብ ተገብሩ ነቲ ፃውዒት ዘቕረበ ኣብ ቀዳማይ መንፋቅ 2026 ንዝተመዝገበ ጥሕሰትን ሓደጋታት ተሽከርከርትን ኣመልኪቱ ንኣገልግሎት ዜና ኤርትራ ኣብ ዝሃቦ ሓበሬታ እዩ። ካብ ወርሒ ጥሪ ክሳብ ወርሒ ሰነ ናይዚ ዓመት 41,460

0: 63 ተሽከርከርቲ ብምጥሓስ ሕጊ ከም እተኻሰሳን ከከም ዝፈፀሞ ጥሕሰት ብጠቕላላ ልዕሊ 7.5 ሚልዮን ናቕፋ ገንዘባዊ መቕፃዕቲ ከም እተበየነለን ገሊፆም። ንሓደጋታትን ሳዕቤኑን ብዝምልከት ብዘጋጠመ 1327 ሓደጋታት ተሽከርከርቲ 28 ሰባት ክሞቱን ከለዉ 356 ቀሊልን ከቢድን ጉድኣት ከም ዝወረዶም ኣብ ንብረት ድማ ኣስታት 10 ሚልዮን ናቕፋ ዕንወት ከም ዝሰዓበ ሓቢሮም። ቀንዲ ጠንቂ ሓደጋታት ተሽከርከርቲ መስተሰቲኻ ምምራሕ፣ ቁጥር ናህሪ፣ ርሕቀትካ ዘይምሕላው ከምኡውን ምልክታት ትራፊክ ዘይምኽባር ከም ዘጠቓልል ዝጠቐሰ ሜጀር ሃብተ ብሽክለታታት ናብ ቻርጀር ዝቕይሩ ዘለዉ ከምኡውን ኣብ ዘይተፈቕደሎም ንጥፈት ዝተዋፈሩ ወነንቲ ኮድ ሓደ መካይን ካብ ዘይሕጋዊ ስራሕ ክቕጠቡ ኣተሓሳሲቡ።
1: ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ናብ ንዞባ ጎልጅ ብምምሕዳራት ከባቢ ንዝተፀንዓ 30 ፅጉማ ደቂ ኣንስትዮ ዓይነታዊ ደገፍ ገይሩ። እቲ ንፅጉማ ደቂ ኣንስትዮን ብደቂ ኣንስትዮን ዝእለያ ስድራ ቤታትን ዝተገብረ ሓገዝ ን5 ንነፍሲ ወከፈን ዋጋ 10,000 ናቕፋ ናውቲ ገዛ ን25 ድማ ንነፍሲ ወከፈን ዋጋ 10,000 ናቕፋ ጠለ በጊዕን ናውቲ መሻቐጥን ከም ዘጠቓልል ሓላፍቲ ቤት ፅሕፈት ኣቶ ተስፋ ኣለም ዮሃንስ ኣረድዩ። ኣብ ምምሕዳር ንዞባ ጎልጅ ሓላፊ ኣሃዱ ማሕበራዊ ኣገልግሎት ኣቶ ገብረ ሚካኤል መንግስቲ ኣብወገኑ ሓገዝ ዝረኸባ ስድራ ቤታት መነባብሮኦን ንምምሕያሽ ክፅዕራ ኣዘኻኺሩ። ዝኸበርኩም ተኸታተልቲ ስዕብ ብሃገራዊ ዜናታት ኣሜሪካ ኣብ እታዊ ፍርያት ሓያሎ ሃገራት እትውስኖ ዘላ ወሳኺ ቀረፅ ንኣህጉራዊ ርጋት ንግዲ የመዛብሎ ከም ዘሎ ክኢላታት ናይ ተዓውዲ ሓቢሮም። ምምሕዳር ፕሬዚደንት ዶናልድ ትራምፕ ኣብ ዝሓለፈ ቀረባ መዓልትታት ኣብ እታዊ ፍርያት ሱሳ ሃገራት ካብ 10 ክሳብ 12.5 ሚታዊ ዝርጋሕ ወሳኺ ቀረፅ ከም ዝገበረ ዝፍለጥ ኮይኑ እቲ ስጉምቲ ድሮ ኣብ ኣህጉራዊ ንግዳዊ ንጥፈታት ኣሉታዊ ሳዕብን ከኽትል ጀሚሩ ከም ዘሎ ይጥቀስ። ወሳኺ ቀረፅ ምስተገብረለን ኣባላት ኤውሮጳዊ ሕብረት፣ ቻይና፣ ሩስያን ብሪጣንያን ዝርከበን ሃገራት መልሰ ግብሪ ከም ዝህባሉ ይገልፃ ስለ ዘለዋ ሳዕቤናቱ መሊሱ ክዛይድ ከም ዝኽእል ይእመት። ሓያሉ ሃገራት ኣሜሪካ ንወሳኺ ቀረፅ ከም መሳርሒ ፖለቲካዊ ኣጀንዳ ትጥቀመሉ ከም ዘላ ክወቕሳ ፀኒሕና ኣለዋ። ልዑል መጠን ቀረፅ በይናዊ ቁጠባዊ እገዳን ዝርከቦም ንግዳዊ ማሕንቆታት ካብ ቀንዲ ጠንቅታት ዓለማዊ ቁጠባዊ ምንቁልቋል ኮይኖም ምህላዎም ይጥቀስ። ኣብ ናይጀርያ ክፍለ ሃገር ካዱና መንነቶም ዘይተፈልጠ ዕጡቃት ትማሊ 27 ሓምለ ብዘካየድዎ መጥካዕቲ ብውሕዱ 30 ሰላማውያን ሰባት ከም ተቐትሉ መዓከና ዜና ኣቃሊሐን። በቲ መጥካዕቲ ልዕሊ ሱሳ ከም ዝቐሰሉን 10ታት ኣባይቲ ከም ተቓፀለን ሰብ መዝ ፀጥታ ናይጀርያ ሓቢሮም። እቲ ፍጻመ ቀቢላዊ ምትፍናን ዘበገሶ ክኸውን ከም ዝኽእል ዝእምትቶም ሰብ መዚ ምርመራ ይካየደሉ ከም ዘሎ ኣረድዮም። ዝሰፍሐ ሰሜናዊ ክፋል ናይጀርያ ካብ ቁፅፅር መንግስቲ ወፃኢ ኮይኑ ብምህላው ገበነኛታት ንምህዳን ዝግበር ስርሒታት ዝጥቀስ ውፅኢት ከም ዘይርከቦ ፀብጻባት ይረዱ። ኣብ ናይጀርያ ካብ 2009 ክካየድ ብዝፀንሐ ሽበራዊ መጥቃዕትታትን ግጭታትን ልዕሊ 40,000 ሰባት ከም ተቐትሉን ሚልዮናት ከም ተመዛበሉን ይግለጽ። ኣብ ሰሜናዊ ገማግም ጃፓን ሎሚ 28 ሓምለ 7.1 ሬክተር ምንቅጥቃጥ ምድሪ ከም ተኸስተ ካብቲ ከባቢ ዝተፈንዎ ዜና ሓቢሩ። በቲ ኣብ ደሴታዊት ከተማ ኩማማቶን ከባቢያን ዝተኸስተ ተፈጥሮዊ ሓደጋ ብውሕዱ 50 ከም ዝቐሰሉ ዝጠቐሱ ሰብ መዚ ስርሒት ምድሓን ሂወት ጃፓን ብፍርስራስ ህንፃታት ዝተደብዩ ወገና ስለ ዘለዉ ሰብኣዊ ክሳራ ክስዕብ ከም ዝኽእል ኣሚቶም። ብዘይካዚ በቲ ባርዕ ዝኸተለ ሓደጋታት ምንቅጥቃጥ ምድሪ ከቢድ ንዋታውን ትሕተ ቅርፃውን ዕንወት ከም ዝሰዓበ ተገሊጹ። እዚ ከምዚ ኢሉ እንከሎ መንግስቲ ጃፓን እቲ ምንቅጥቃጥ ሓደጋ ሱናሚ ከስዕብ ከም ዝኽእል ብምእማት ንነበርቲ ከተማ ኩማሞቶን ከባቢኣን ዝለዓለ መጠንቀቕታ ኣመሓላሊፉሎ። ድሕርቲ ቀዳማይ ሓደጋ ዝሰዕበ ድሕረ ምንቅጥቃጣት ነቲ ዕንወት መሊሱ ከም ዘዕበዮ ዝፍለጥ ኮይኑ ደሴታዊት ከተማ ኩማሞቶ ብሓደጋ ምንቅጥቃጥ ክትቃዕ እዚ ናይ ፈለማ ከም ዘይኮነ ዝጠቐሱ ጸብጻባት ኣብ 2016 ኣብታ ከተማ ብዘጋጠመ ተመሳሳሊ ሓደጋ ልዕሊ 50 ሰባት ከም ዝሞቱን ኣስታት 1800 ከም ዝቐሰሉን ይረዱ። ኣውስትራልያ ኣብ ካልኦት ሃገራት ዝፀንሓ ተመርኳስነት ንምጉዳል ድሕሪ 6 ዓመታት ንፈለማ እዋን መጻረዪ ነዳዲ ክትሃንፅ ከም ዝወሰነት ሓቢራ። እቲ ፕሮጀክት ምስተዛዘመ ሃገሩ ውሕስነት ፀዓት ንምርግጋፅ ክሕግዛን ወፃኢታት ከጉድለላን ምዃኑ ቀዳማይ ሚኒስትር ኣንቶኒ ኣልባነዝ ኣሚቱ። ይኹን እምበር እቲ ትካል ክንደይ ዝኣክል ባጀት ከም ዝሓትትን ማስ ክዛዘም ከም ዝኽእልን ዛጊታ ይተሓበረን ዘሎ። ኣውስትራልያ ካብ 80 ክሳብ 90 ሚታዊት ጠለባት ነዳድያ ካብ ሃገራት ማእከላይ ምብራቅ ከተማል ከም ዝፀንሐ ዝጠቐሱ ፀብፃባት ኣብቲ ዞባ ተፈጢሩ ብዘለዉ ቅልውላው ሕፅረት ኣጋጢሞዋ ከም ዘሎ ይረዱ።

ዶን ኣውስትራልያ ነቲ ሕፅረት ንምቅላል ኣብ ሸመተ ነዳዲ ዘተኮረ ሓያሎ ስምምዓት ክትፍርም ፀኒሓ ኣላ። ብሪጣንያ ንዩክሬን እትገብሮ ወታደራዊ ደገፍ ብዝለዓለ ከም እትቕፅሎ ኣፍሊጣ። ዝተገልፀ ሓድሽ ቀዳማይ ሚኒስተር ብሪጣንያ ኣንዲ በርናሃም 27 ሓምለ ምስ ፕሬዚደንት ቮሎዲሚር ዘለንስኪ ኣብ ከተማ ፖርትማውዝ ኣብ ዘካየዶ ዝርርብ እዩ። ብሪጣንያ ወትሩ ኣብ ጎኒ ዩክሬን ከም ዘላ ዝገለፀ ቀዳማይ ሚኒስተር ኣንዲ በርናሃም ክትገብረላ ንዝፀንሐ ደገፍ ብዓይነትን መጠንን ክብ ከም ተብሎ ኣረድዩ። ከም ኣካልቲ መደብ ብሪጣንያ ንሰራዊት ዩክሬን ክትህቦ ዝፀንሐት ስልጠና ከም ተስፍሖ ነፂሩ። ብሪጣንያ ካብ 222 ንድሓር ጥራይ ንዩክሬን ልዕሊ 25 ቢልዮን ዶላር ዝግመት ወታደራዊ ረገፍ ከም ዝገበረትላ ፀብጻባት ይረድ። ሃገራት ኤሮጳ ኣብ ልዕሊ ሩስያ ፀቕጢ ንምፍጣር ንዩክሬን ዝገብርዎ ደገፍ ክባቢሎኖ ምህላውን እዩ ዝግለጽ። ኣብ መንጎ ሩስያን ዩክሬንን ዝካየድ ምልውዋጥ መጥካዕትታት ኣብ 226 ብዝኸፈ መልክዑ ይቕፅል ከም ዘሎ ዝፍለጥ እዩ። ሶርያ ምስ እስራኤል ፀጥታዊ ስምምዕ ክትፈራርም ድሌት ከም ዘለዋ ሓቢራ። ፕሬዚደንት ሶርያ ኣሕመድ ኣልሻራዕ ብ26 ሓምለ ምስ ማዕከን ዜና ኣልጀዚራ ኣብ ዘካየዶ ቃል ምሕትት ሃገሩ ነቲ ውዕል ንሎላውነታ ኣብ ሓደጋ ብዘየእቱ መንገዲ ክትፍርሞ ድልውነት ከም ዘለዎ ኣረጋጊፁ። ክፍረም ዝኽእል ፀጥታዊ ውዕል ኣብ መንጎ ክልቴን ሃገራት ኣጠቃላሊ ስምምዓት ንምኽታም ባይታ ከጣትሕ ከም ዝኽእል ፕሬዚደንት ኣሕመድ ኣልሻራዕ ኣሚቱ ዘሎ። ይኹን እምበር እስራኤል ኣብ ሶርያ እትኽተሎ ዘላ ናይ ምስፍሕፋሕ ፖሊሲ ክልቴን ሃገራት ፀጥታዊ ውዕል ክፈራርማ ዘሎ ተኽእሎ ፀቢብ ምዃኑ ናይ ቀረባ ተዓዘብቲ ይጠቕሱ። ኣብ ሶርያ ወታደራዊ ህልውኣ ተሰፊሕ ዘላ እስራኤል ነቲ ናይ ምስፍሕፋሕ ኣጀንዳ ንምስማር ተደጋጋሚ መጥካዕትታት ተካይድ ምህላዋ ፀብጻባት የረዱ። እቲ ሃገር ኣብ 224 ኣብ ሶርያ ብዝተፈጥረ ናይ ስልጣን ሓውጋፍ ተጠቒማ ወታደራዊ ህላውኣ ከም ዘስፍሐት እዩ ዝጥቀስ። እስራኤል ሰራዊታ ኣብ ሶርያ ሊባኖስን ወሽመጥ ቃዛን ዘይተወሰነ ግዜ ከም ዝዕስክር ክትሕብር ምፅንሓ ይዝከር። ኣብ ዝሓለፈ ሳልሲ ኣብ ጉራውቲ ሃገራት ፓኪስታንን ኣፍጋኒስታንን ዝወቅዐ ብርቱዕ ዝናብ ዘሰዓቡ ሓደጋታት ዕለቕለቕ ሰብኣውን ንዋታውን ክሳራታት ኣውሪዱ። በቲ ተፈጥራዊ ሓደጋ ኣብ ፓኪስታን ልዕሊ 100 ኣብ ኣፍጋኒስታን ድማ ልዕሊ 120 ሰባት ከም ዝሞቱ ተገሊጹ። ብዘካዚ ብሰንኪቲ ምህማም መሬት ዘሰዓበ ዕለቕለቕ ብጠቕላላ ልዕሊ 200 ሰባት ከም ዝቆሰሉን ኣሸሓት ከም ተመዛበሉን ፀብጻባት ሓቢሮም። መንግስቲ ኣፍጋኒስታን ኣብቲ ብከቢድ ዝተሃሰየ ከባቢታት ህፁፅ ናይ እዋን ሓደጋ ድንጋገ ብምእዋጅ ስርሒት ምድሓን ሂወት ክሰፍሕ ኣዚዙ ኣሎ። ኣፍጋኒስታንን ፓኪስታንን ብሳዕቤናት ክሊማዊ ነውፂ ብቐዳምነት ተፀሊን ካብ ዘለዋ ሃገራት ምዃንን እዮም ፀብጻባት ዝጠቕሱ። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታት ፌስቲቫል ኤርትራውያን ነበርቲ ሃገራት ስካንዲኔቪያ ኣብ ከተማ ስቶክሆልም ብልዑል ማዕርግ ተዛዚሙ። ጨንፈር ሃማደ ዞባ ደቡብ ኣብ ንዞባ ድባ ሩባ ዝርከባ ኣባላቱ ኣብ ምርባሕ ንህቢ ንቁዋ ፈራ ኣተባቢዑ። ኣብ ንዞባ ዓዲ ቀይሕ ብወፍሪ ተምሃሮ ንልምዓት ሰፊሕ መደባት ምዕቃብ ማይን ሓመድን ይሰላሰል ኣሎ። ኣሜሪካ ኣብ እታዊ ፍርያት ሃገራት እትውስኖ ዘላ ወሳኺ ቀረጥ ጠንቂ ምምዝባል ንግዳዊ ንጥፈታት ይኸውን ከም ዘሎ ተገሊጹ። ኣብ ናይጀርያ ብዝተካየደ መጥካዕቲ ብውሕዱ 30 ሰላማውያን ሰባት ተቐቲሎም። ኣብ ሰሜናዊ ገማግም ጃፓን 7.1 ሬክተር ምንቅጥቃጥ ምድሪ ከም ተኸስተ ተቓሊሑ። ዝኸበርኩም ተኸታተልቲ ዜና ተፈፂሙ። ምስ ተረፉ መደባትና ሰላም።

こでーす。

0: ትምባል ስለዝመረጸ
1: አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ወይ ጸበል ወይ ህክምና ያምረው ህክምና ሆስፒታል ነው ብራቴ ነበረበት ሰው
2: ተጨፈጨፈ። አንድም ቦታ ፈቀቅ ማድረግ አልቻለም። አንድ ክፍለ ጦር ያመጣል ያስገባል ይጨፈጨፋል፣ ሌላ ክፍለ ጦር ያመጣል ያስገባል ይጨፈጨፋል።
0: ሰነዳዊት ፊልም አብኤሪ ቲቪ አብዚ መደብ መራሕቲ ስርዓት ብልጽግናን መሰልቶምን ብምስምስ ኣፍ ደገ ባሕርን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ሰንዓፈን ኣልፈን እምባሶራን ተቆጣጥረን ክሎስት መንደፈራ ነበር ውግያ ሲደረግ ነበር።
4: ኣርቃን ሲቪል ነው ስራኦም ሌላ ነው። ግን ያው ኣልብሰ ኮ ይሆነ ኮ
0: ጻድቃን ሲቪል ስርሑ ካል እዩ ፅሩራታት ስለ ዝነበሮ ብኡ ይፅዋዕ።
5: ክሻብ ስመራ ኢና ንኸድ ማለት ሻዕብያ ሰይ ነቃብፆ ኣለና ዝብል መደብ ይኑ ነይሩና ግን ኣይኮነን
0: ትምባል ስለ ዝመረፀ ፅላሊ ኣባላት ብልፅግና ኣብቶም ዓበይቲ ጥራይ ከይተሓፅረ

0: ካብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀሙን ሰጊሩ ኣሎ።
1: የኢትዮጵያ መከላከያ ሰራዊት ማስጠበቅ ኣለበት የሚባለው ዳር ድንበር
0: ሰራዊት ኢትዮጵያ ክሕልዎ ዘሎ ወደብ ካብዚ ጎቦዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን። ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል።
1: የኢትዮጵያ ብሔራዊ ጥቅም እስካለበት ድረስ ነው ዳር ድንበር።
2: አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን
0: ዓሰብ ዝበሃል ወደብ ክስራሕን ክሰኣልን ከሎ ብፍሉይ ንኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር ክሳብ ኣብዚ ንኸገልግል ተባሂሉ እዩ ተሰሪሑ።
2: ብጀርባዊ በኩል ግመልም ኣያገኘው
0: ክምብባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪቲቪ ረቡዕ 925 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 1250 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪቲቪ

0: ሰላም ከመይ ከምኩም ዝኸበርኩም ተኸታተልቲ ዶክተራት ኣብ ስቱድዮ ኣብ ናይ ሎሚ መደብና ንቃፀሎ ዝምልከት ሕዝቶ ኢና ቀሪብናልኩም ዘለና ብዝተፈላለየ ክፋል ናይ ኣካላትና ብዝተፈላለየ ምክንያት ቃፀሎ የጋጥም እዩ። እዚ ምክንያታት እንታይ እዩ? ብከመይ መንገዲ እዩ ቃፀሎ ዘጋጥመና? እንታይ ዓይነት ጥንቃቐ ክንገብር ኣለና? ብብዝሒ ዝረአ ቃፀሎ እንታይ እዩ? ኣብ ኣካላትና ዘውርዶ ሃስያኸ እንታይ እዩ? እንተዳ ከምኡ ዓይነት ሓደጋ ኣጋጢሙና ቀልጢፍና ኣብ ገዛና ክንገብሮ ዘለና ነገራት እንታይ እዩ? ክንገብሮ ዘይግባአና ነገራት ከ እንታይ እዩ? ኣብ ሕክምና ምስ ከድና እንታይ ዓይነት ክንክን እዩ ዝግበር ኣለና? ንሓዋሩ ኸ ንክንሓዊ ወይ ካብቲ በሰላ ንሓዊ ድና ኣይንሓውን ክንድህስስ ክንፍትን ኢና። ናይ ሎሚ ዕድምትና ዶክተር ፍናን ገብሪ ህይወት ሓላፊት ክፍሊ ቃፀሎ ኣብ ሆስፒታል ሓሊበት እያ። ዶክተር ዕድመና ክቢር ክምምፃእካ ኣዝየ ኣመስግነኪ። ብሳይንሳዊ መንገዲ ቃፀሎ ቅድም እንታይ እዩ? ብኸመይ ኹም ትገልፅዎ ቃፀሎ ክንብል ከለና?
1: ታንክዩ ጴጥሮስ። ሎማዓንቲ ዛዕባና ቃፀሎ እዩ ክኸውን። ቃፀሎ ክበሃል ከሎ ሓደ ሓደጋ ዘስዕቦ ማህሰይቲ ኣብ ቆርበት ኮይኑ ካብኡ እውን ካብ ቆርበት ሓሊፉ ድማ ናብ ካልኦት ኣካሊታት ዝኸይድ ኮይኑ ብሰንኪ ቅፅበታዊ ምቅላዕ ናብ ዘይንቡር መጠን ምዋት ዘለዎ ኩነት እዩ። ሕጂ እዚ ሰለስተ ነጥቢ ጠቂስና ኣለና። ሓደ ሓደጋ እዩ ቃፀሎ ሕማም ደይኮነ ሓደጋ እዩ። ሓደጋ ወዝቢ እዩ። ሓደጋ ከጋጥም ከሎ ድማ ኣብ ቆርበት ጥራሕ ደይኮነ ድቃፀል ከዓ ካልኦት ክፋላት ናይ ኣካላትና እውን ቃፀሎ ከጋጥሞም ይኽእል እዩ። ሳሳይ ነገር ቅፅበታዊ ዝኾነ እዩ ማለት ኣኪዩት ንብሎ ብካልእ ኣዘራርባ ቅፅበታዊ ምስ ዘይንቡር ሙቐት ምስ ነብስና ምስ ዘራኸር ቃፀሎ የጋጥም። ሕጂ ንድሕርዳት ዓዚብና ቅፅበታዊ ኩነት መንደቲ የጋጥም። እዚ ድማ ዋህዮታት ናይ ቆርበትን ናይ ካልኦት ኣካሊታት ናትና ሞት የጋጥሞም እሞ ነዚ ነብስና ንክትክእ ሓደ ንውሕ ዝበለ መገዲ ወይ ፕሮሰስ የካይድ ኣብ ዝተናወሐ ከዓ ናይ ምሕዋይ መስርሕ የካይድ ማለት እዩ። እዚ ብሕፅር ዝበለ ቃፀሎ ክንሰምዖ ንኽእል ማለት እዩ።
0: ከመይ ዘጋጥም ከም ዝበልከ ሓደጋታት ዝተፈላለየ ዓይነት ኣለዎ ማለት እዩ። ክትገልፅዎን ከለኹም ስኹም ክፋላት ኣለዎ።
1: ቃፀሎ ዘስዕቡ ኩነታት ብዙሓት እዮም። ቀዳማይ እቲ ሙቐታዊ ቃፀሎ ወይ እቲ ተርማል በርን ዝበሃል እዩ። እዚ ሙቐታዊ ቃፀሎ ልዑል ዓቐን ሙቐት ዘለዎ ነገር ናብ ነብስና ክፅጋዕ እንከሎ፣ ንኣብነት ሕጂ ሓልሓልታ ናይ ሓዊ ክኸውን ይኽእል፣ ውዕያት ፈሰስቲ ኩሎም፣ ሻሂ፣ ቡን፣ ፀባ፣ ፀብሒ፣ ካልኦት ከዓ ልዑል ሙቐት ዘለዎም ድሩዓት ነገራት ንኣብነት ፋርኔሎ በሎ ዝኾነ ናይ መሳርሒ ሓፂን በሎ ናብ ነብስና ክቐርብ እንከሎ ሙቐታዊ ወይ ተርማል በርን የጋጥም ማለት እዩ። ሕጂ ዕምቆት ናይቲ መንደቲ ኣብ ኣካላትና ዘጋጥም ድምርማር ናይቲ መጠን ናይቲ ሙቐት ናይቲ ዘጋጥሞ ነገርን ክንደይ ግዜ ኸ ናብ ነብስና ጠቢዑ ንኣብነት ሻሂ ተቐሪባ ኣብዚኣ ንድሕዳ ዝሕል ኢላ ፀኒሓ እሳ ተምፃን ውዑይ ሻሂ ዝፀንሐን በበይኑ እዩ ዝፍሉጥ እዩ። እዛ ሻሂ እዚኣ ኣብ ኢድና ክስዓ ክንደይ ፀኒሓ ካልኣይ ኣሎ እቲ ግዜ ማለት እዩ። እዚ ሕጂ ተደማሚሩ ክንዲምንታይ ዕምቀት ናይ መንደቲ የጋጥመና ይውስን። ካልኣይ ዓይነት ኩነት እቲ ኬሚካላዊ

0: ቃጸሎ ዝበሃል እዩ። ኬሚካላዊ ቃጸሎ ዝኾነ ቀመም ማለት ቃጸሎ ከስዕብ ዝኽእል ቀመም ናብ ቆርበትና ወይ ናብ ኣካላትና ክቐርብ ከሎ እቲ ብኡድ ስራሕ ኬሚካላዊ ሪኣክሽን ኣብ ነብስና ዘጋጥሞ ቃጸሎ ማለት እዩ። ዝተፈላለየ ዓይነት ኬሚካላዊ ወይ ቀመማት ኣለዎ ነዚ ዘቃልዑና። ንኣብነት ሕጂ ኣሲድ ናይ ባትሪ ናይ ማኪና፣ ኣሲድ መፅረይ ናይ ዘቤታዊ ዕዮታት ንገብረሉ፣ ናይ ዓይኒ ምድሪ በሎ፣ መናድቕ በሎ መፅረይ ንጥቀመሉ፣ ኣብ ስራሕ መፅረይ ወርቅን ካልእን ዝጥቀምሉ ኣሲድ ኣሎ። እዚ ናብ ኣካላት ክቐርብ ከሎ ቃፀሎ የስዕብ። ቁርብ ፍልይነት ናይ ኬሚካላዊ ቃፀሎ ሓንሳ ሓንሳ እቲ ቃፀሎ ሽዑን ሽዑን ኣብቲ እዋን እቲ ዘይክትሪዮ ትኽእል ማለት ይፈሰካ ኣብ ኢድካ እሞ ወይ ኣብ ነብስካ ፈሰካ እሞ ሽዑን ሽዑን ምልክት ዘይክህበካ ክእል እዩ። ፀኒሑ ድሕሪ ሓደ መዓልቲ ድዮ ክልተ መዓልቲ ግን እቲ ኬሚካል ቀስ ኢሉ ነቲ ቆርበትና ነቶም ኣብኡ ደለዉ ዋህዮታት ክቐትል ምስ ጀመረ ምልክታት ናይ ቃፀሎ ክረአ ይጅምር ማለት እዩ። እንደዚ ኣፀቢቕና ፈሊጥና ክንጥቀቀሉ ዝግባአና ዓይነት ቃፀሎ ማለት እዩ። ብሳልሳይ ደረጃ ኤሌክትሪካዊ ቃፀሎ ወይ ናይ በርቂ ቃፀሎ ኣለና። ኤሌክትሪካዊ ፀዓት ኣብ ሰምነትና ምስ ኣተወ ናብ ሙቐት ይድቕየር፣ ልዑል ዝኾነ ሙቐት የምፅእ። እዚ ሙቐት እዚ ከዓ ካብ ኤሌክትሪክ ናብ ተርማልበን ይቕየር እሞ ቃፀሎ ኣብ ሰብነትና የጋጥም ማለት እዩ። ብተወሳኺ ናይ ዝብ ቆርበትና ዘጋጥም ቃፀሎ ኣብ ውሽጢ ሰብነትና ካልእ ዓይነት ሕማም የምፅ እዩ። ንኣብነት ሕጂ ከም በዓል ልቢ ዝኣመሰሉ በዓል ኣእምሮ ዝኣመሰሉ ክፋል ናይ ኣካላትና ብመልኣት ናይ ኤሌክትሪክ ዘለዎም ዋህዮታት ዝተሸፈኑ እዮም ወይ ኣክሽን ፖቴንሻል መምብሬን ዝበሃል ኣለዎም ማለት እዩ። ሕጂ እዚ ኤሌክትሪክ ናብ ነፍስና ምስ ኣተወ ነዚ መልኣቲ ኤሌክትሪክ ናይ ነፍስና ፋሕ የብሎ ሞኒ ነቲ ስሩዕ ሕርመት ዝነበረ ንዕኡ ፋሕ ብሎ እዚ ሕጂ ሕማም ናይ ልቢ የምፅእ ማለት እዩ።
1: እቲ ህርመት ናይ ልብስ
0: ይቕይሮ ይቐልጥፎ። ሕጂ ዝበዝሕ እዋን ኣሪዝሚያ ልና ብሕክምናዊ ቋንቋ ንፅውዖ ከምዚ ዓይነት ሳዕቤን የምፅእ። ተወሳኺ ናይዚ ኤሌክትሪክ ምስኣተወ ኣብ ነፍስና ከም በዓል ጅማት ጭዋዳ ይሃስ እሞ ካብኦም ዝመንጨው ዘየድልዩ ነገራት ናብ ኩሊት ይኸዱ እሞ ንኩሊት ማዕበስቲ የጋጥማ። ሕጂ ቃፀሎ ጥራሕ ዘይኮነ ዝተፈላለዩ ነገራት ናይ ኣካላትና እዩ ዝትንክፍ። ኤሌክትሪካዊ ቃፀሎ ዋላ እውን ኣብ ቆርበትና ዝመፅእ ቃፀሎ ዝበዝሕ ግዜ ብኤሌክትሪክ እንድሕር ኮይኑ ዓሚቕ ዝኾነ ቃፀሎ እዩ ዘሎ። ሕጂ እዚ ብጣዕሚ ኣስተውዒልና ምናዳ ቆልዑት ብጣዕሚ ክንጥንቀቀሉ ዝግባአና ኩነት እዩ ማለት እዩ።
1: ቅዲም ክትገልፅየን ከለ ቃፀሎ ኣካሊት ኢልክ ዝነበርኪ በዚ ምክንያት እዩ ማለት እዩ። ኣብ ኣካሊት እውን ደጋጥሞ እቲ ኦርጋንስ ንብሎ ናብ እውን ክኸይድ ይኽእል እዩ ማለት እዩ።
0: እዋ ቆርበት ጥራሕ ደይኮነ እቶም ካልኦት ውሽጣዊ ኣካላትና እውን ክትንከፉ ይኽእል እዮም። ቆርበትና ተተንኪፉ ጥራሕ ኣይኮናን ክስታይ ንገበር። ናይ በርቂ እውን ከምኡ በርቂ ልዑል ዝኾነ ኤሌክትሪካዊ ቮልቴጅ ዘለዎ እዩ። እሱ በርቂ ከጋጥም ከሉካ ልክዕ ከምዚ ናይ ኤሌክትሪካዊ ፀዓት ዘጋጥም ከምኡ ዓይነት ማሰይቲ ኣብ ነብስና የምፅእ ማለት እዩ። ድሕሪ እዚ እንታይ ኣለና ጨረርታዊ ቃፀሎ ወይ ራዲሽን ማለት እዩ። ራዲሽን ሕጂ እቲ ጨረርታ ክመፅእ ከሎ ኣብ ነብስና ዘስዕቦ ሃሰያ ኢና ንብል ዘለና። ካብዚ እቲ ዝበዝሒ ግዜ ዘጋጥም እቲ ብልዑል ፀሓያዊ ፀዓት ዝመፅእ ዓይነት ቃፀሎ ወይ እቲ ብኡልትራቫዮሌት ሬይስ ዝመፅእ ብሓፈሻ እቲ ሳንበርን ኢልና ንፅውዖ ማለት እዩ። ኣብ ልዑል ሙቐት ዘለዎ ሃገራት ቀፃሊ እዩ ዘጋጥም። ኣብ ሃገርና እውን የጋጥም እዩ። ኣብ ከመይ ኩነት? ንኣብነት ዓበይቲ ፀሓይ ክፅለው ኢሎም ደገ ይወፁ እሞ እቲ ዝመፅእ ዘሎ ጨረርታ ብዙሕ ኣስተውዕሉሉን ወይ ዝንጉዑ ወይ ርስዑ ሕጂ ከምዚ ዓይነት ቃፀሎ የጋጥሞ ማለት
1: ካብቲ ዝግባእ ንላዕለ ግዜ ይወስዱፀሓይ ኮፍ ብሎ
0: ነዊሕ ግዜ ይወስዱ። ሕጂ ዳይረክት ጥራሕ ካብኡ ጥራሕ ዘይኮነ እውን ምድሪ ረሲኑ ይፀንሕ እሞ ዝኾነ ሰንሴሽን ዘይብሎም ፀንሑ እግሮም ሽኮር ድዩ ገለ ድዩ ፀንሖም ኣየስተውዕሉሉን ሕጂ እሱኻ ካልኣይ ተወሳኺ ቃፀሎ ይኸውን ማለት እዩ። እዚ ናይ ፀሓይ ኮይኑ ካልእ እቲ ጨረርታ ወይ እቲ ኤክስሬያዊ ወይ ራዲሽን ቃፀሎ ማለት እዩ። ኤክስሬይ ኩሉ ሻዕ ጨረርታ ኣለዎ። እዚ ጨረርታ እውን እንድሕዳ ልዕሊ ዓቐን ኮይኑ ቃፀሎ ክምፅእ ይኽእል። ካልእ ንካንሰር ተባሂሉ ዝወሃብ መድሃኒት ኣለና ዚ ራዲሽን ቴራ

0: ኣርቲ ዝበሃል እዚ ጨረር እዩ ንባዕሉ። ጨረር ናብ ቆርበትና ክቐርብ ከለካ ሓንሳ ሓንሳካ ከምዚ ዓይነት ቃፀሎ የስዕብ ማለት እዩ፣ ከም ሳይድ ኤፌክት እዚ ይመፅእ ማለት እዩ። እዚአን ተንቀንዲ ብልዑል ሙቐት ዝመፅእ ዓይነት ቃፀሎ እንደን ካብ ኣፍለይ ድበሌትካ እታ ኣሳሓታዊ መጉዳእቲ ወይ እቲ ፍሮስት ባይት ዝበሃል ኣሎ ማለት እዩ። እዚ ከዓ ብኮቱር ዛሕሊ ዝመፅእ ዓይነት ቃፀሎ ምስ ኮቱር ዛሕሊ ዘለዎ ነገር ኮንታክት እንድሕር ኣለካ ዝመፅእ ቃፀሎ እዩ። ኣብ ሃገርና ሉምላ ኣይኮነን ኦፍኮርስ፣ ኣብ ካልኦት ሃገራት ኩቱር ዛሕሊ ዘለዎን ግን ሃሓሊፉ ድረአ ማለት እዩ። እዚአን ብኩነት ክንመቕለን ከለና ቃፀሎ ናብ ከምዚአን ንመቃቐለን
1: በብደረጃኡ ክንሪኢ እቲ ብክሊ ዕድመ ክንሪኦም ከለና ዘጋጥም ዓይነት ቃፀሎ ኣብ ናእሽቱ ከመይ ዓይነት እዩ ደጋጥም ከምዚ ዝጠቐስክዮ ብሓደጋ ስለ ዝኾነ እውን መብዛሕትኡ ግዜ ከዓ ሓደጋ ምስ ሸለልትነት ምትእሳር ኣለዋ። ገሊእ ስኻ ትገብሮ ሸለልትነት እዩ፣ ገሊእ ከዓ ኣብ ነፍስኻ ወርዲ ማለት እዩ፣ ገሊእ ከዓ ስኻ ብዝገበርካዮ ኣብ ደቅኻ ኣብ ቆልዑ እውን ከጋጥም ይኽእል። ናብ ዓበይቲ ከምዚ ክንገልፆ ፀናሕና ናብ ሽማግለታት በብዕድሚ ክንሪዮ ሸመ ይመስል።
0: እሺ ቃፀሎ ብክሊ ዕድመ ክንሪኦ ከለና ናብ ዝተፈላለየ ዕድመታት ክንማቐሎ ንኽእል ኢና። ቀዳሚት ትመፅእ ትሕቲ ሓደ ዓመት ማለት እዩ። ትሕቲ ሓደ ዓመት ክንሓስቦ ከለና ዝሕቆፍ ህፃን እዩ ንብል ኣለና ማለት እዩ። ሕጂ ኣብ ከምዚ ክሊ ዕድመ ዝረአ ቃፀሎታት ዝበዝሕ ብሰንኪ ውዕያት ፈሰስቲ እዩ። ሻሂ፣ ቡን፣ ፀባ ቆልዓ ተሓቂፉ ከሎ ኣብ ትሕቲ ድዩ ኣሎ ወይ ኣሕዋቱ ክፃወቱ ክብሉ ይደፍእሉ እሞ ተቓፂሉ ይመፅእ። እዚ ንቡር ብዙሕ ግዜ ዝረአ ዓይነት ቃፀሎ እዩ። ብቐሊሉ ድማ ክትገጥኦ ወይ ፕሬቨንት ክትገብሮ ትኽእል ኢኻ። ምክንያቱ እቲ ነቲ ቆልዓ ዝኣሊ ዘሎ ኣደ በሎ ኣሕዋት በሎ ኣብ ግዜ ውዒ ፈሳሲ ንቕርበሉ እዋን ቆልዓ ኣቦቱ ኣቐሚጥና እቲ ዘድለየና ነገር ክንገብር ከም ዘለና ክላቦ ይፈቱ። ካልኣይ ተወሳኺ ንሰዓል ተባሂሩ ዝግበር ሃፋ ወይ ስቲም ኣሎ። ቆልዓ ሰዓል ሓመም እሞ ወይ ዓፈፍ ዓፈፍ ብል እሞ ስቲም ግበረሉ ይበሃል። ስቲም ከዓ ማይ ውዕያ ንፂኻጡ ጠቓፍንጭኡ ተቕርበሉ። ቆልዓ ብባህሪ ክንቀሳቐስ እዩ፣ ይንቀሳቐስ ይደፍኣ ናብ ነፍሲ ይኮ። እዚ ዓይነት ቃፀሎ እዚ ክውገድ እዩ ዘለዎ። ምክንያቱ ነቲ ቆልዓ ዘምፅኦ ሓስያ ብጣዕሚ ዓብ እዩ። ዝኾነ ውዑይ ፈሳሲ ሓፋ በሎ ስቲም በሎ ጥቓ ቆልዓ ክቐርብ የብሉን። ስቲም ክግበር እንድሕር ኮይኑ ብውሑስ ኣገባብ ቆልዓ ቦቱ ኣቐሚጥካ ነቲ ደድሊ ሓፋ ነቲ ገዛ ኢኻ ተዓጥኖ። እቲ ዘሎ ሓዊ ከዓ ትኪ ኣብ ጥቓ ቆልዓ እቲ ትኪ ናይ ሓዊ ማለት እየ ኣብ ጥቓ ቆልዓ ክቐርብ የብሉን። እዚ ውሑስ ኣብ ገባብ ናይ ሓፋ ኣገባበራ እዩ። እንድሕር ዳ ማይ ውዑይ ጥቓ ቆልዓ ኣቕሪብና ግን ባዓለና
1: ንፈልጠሎ።
0: ካልኣይ ነገር ኣብ ሕብረተሰብና ደረአ ሰዓል ወይ ውግኣት ኣለዎ ቆልዓ ተባሂሉ ላምባ ለኺኻ ጋዜጣ ይሽበጥ። ላምባ ሓደ ኬሚካል እዩ። ኬሚካል ስለ ዝኾነ ነቲ ቆልዓ እንታይ ትገብሮ ኬሚካላዊ ቃፀሎ እዩ ዘጋጥሞ። ይበልዖ ነቲ ቆርበቱ ናይ ቆልዓ ቆርበት ረቂቕ እዩ። ነቲ ቆርበት ይበልዖ ሞ ጋህ ድበለ ቁስሊ ገይሩ ቆልዓ ይመፅእ ማለት እዩ። ሕጂ እዚአን ክጥቀቐለን ዝግበአና ማለት እዩ። ደን ካብ ክሊ ዕድመ ሓደ ስጋዕ 10 ዘሎ ከምቲ ዝበልኮ ዝበዝሕ ውዕያት ፈሰስቲ ማይ ውዑይ ሻሂ፣ ቡን፣ ፀባ እዚኦም እዮም እቶም ዓንደቲ። ተወሳኺ ናይዚ ጓህሪ ወይ ፍሓም፣ ፀብሒ ዝፈልሐ ሳምና ንክዳን ተባሂሉ ዝፈልሕ ሳምና እዚኦም እውን ከም ተወሳኽቲ ዓንደቲ እዮም። ከምዚኦም ዓይነት ኩነት እንድሕዳሎ ወይ ነቲ ቆልዓ ክንኣል ኣለና ወይ ድማ እቲ ውዒ ነገር ክንኣል ኣለና። ቆልዓ ብባህርኡ ተመራማራ እዩ። ዝኾነ ተቐመጥናዮ ነገር ክመራመረሉ ይደሊ። ማይ ድያ ሻሂ ድያ ንዑ ይፈልጥኒ እዩ ክሕዛ እዩ ክከዓወ እዩ ነዲዱ እውን ክመፅ እዩ። ተወሳኺ ናይዚ እቲ ኤሌክትሪኬሽን ንብሎ ወይ ሓፂናዊ ነገር ናብ ናይ ኤሌክትሪክ ሶኬት ምእታው። መፍትሕ እንድሕሪ ሒዙ ቆልዓ ጎይ ኸይዱ ኣብያ ላ ሶኬት ኢሉ እዩ ድደሊ ናብ ኣየእትዋ። ሕጂ ብዝተኻለና መጠን ነቲ ኣብ ገዛና ደሎ ናይ ኤሌክትሪክ ሶኬት በሎ ናይ ሞባይል እቲ ዋየር ቻርጅ መግበሪ በሎ ኣብ ውሑስ ቦታ ክነቐምጦ፣ ሶኬትና ድማ ብውሑስ ወይ ኣቑሑት ደፊእና ዲና ክንዓፅቦ ወይ ድማ ኣብ ላዕሊ ክኸውን ይላቦ ማለት እዩ።
1: ኣብዚ ዕድመ እዚ ቆልዑ ካብ ሓደ ስጋ ዓሰርተት ገና ገሊኦም እግሪ ተክልዶ ኣለዎ ወይን ምንቅስቃስ ብብዝሒ ዘለዎም ከምዚ ዝበልክዮ እውን ህንፅኢነት ኣለዎም ብዙሕ ነገር ናይ ምፍላጥ ህንፅኢነት ዘለዎም እዩ። ስለዚ ናይ ካልኢታት ጉዳይ እያ እታ ጌጋ ከተጋጥም ትኽእል ናይ ኳሕ ሰምያ እዚ ሓደገኛ ክኸውን ይኽእል እዩ ማለት እዩ።
0: እጂ ኣብዚኣ ንሕና ኢና እንታይ ከም ዝገብር እቲ ቆልዓ ሓሲብና ወይ ክገብር ይኽእል እዩ ኢልና ክንጥንቀቕድ ኣለና። ቆልዓ ባህሪ እዩ፣ ከምኡ ክገብር ባህሪ እዩ። ንሕና ግን ቆልዓ ከምዚኣ ክገብር ይኽእል እዩ ኢልና ነቲ ክንቀርቦ ዝሓሰብናዮ ድዩ ወይ ኣብ ከባቢና ዘሎ ድዩ ግን ኣልዮ ወይ ድማ ነቲ ቆልዓ ከዓ ሒዝናዮ ክንወፅእ ዘለና ማለት እዩ።
1: እታ ገዛስ ነቲ ቆልዓ ብትምቺ መንገዲ ኢኻ ከተማሓድራ ዘለና
0: ብሓፈሻ ሕጂ እዚኣ እታ ቻይልድ ፕሩፊንግ ንብላ
1: ነቲ ቆልዓስ ካብ ሓደጋት ድከላኸለሉ ኩነታት ምፍጣር
0: ማለት እዩ። ብድሕሪኡ ካብዚ ገለ ፍልይ ዝበለ ተርእዮ ናይ ቃፀሎ ዘጋጥመሉ እዋን ወይ ሃዋህው ኣሎ። ንኣብነት ግዜ ሆየሆየን ግዜ ዳሜራን። ኣብዚኦም ሕጂ ዝበዝሕ ዘጋጥም ቃፀሎ ኣብቶም ኣብ ኮተቴ ዕድሜ ዘለዉ እዩ ዘጋጥም። ቀንቀናይ እዚ ድማ ዘይውሕስ ወይ ዘይሓላፍነታዊ ኣጠቃቅማ ናይዚ ማለት እዩ። ኣብ ዝበዝሕ ባህሊ ሆየሆየ ወይ ዳሜራ ኣሎ። ዳሜራ ንክሰርሑ ወይ ድማ ክባራ ኣሎም ብዙሕ ሓልሃልታ ንክገብር ተባሂሉ ፍሉይ ድዩ ጎማ ጣዕጣዕ ክብል ጎማ ድዩ ይውስኽሉ ሞኒ እዚ ናብ ነብሶም ይምለስ ነብሶም ተቃፂሎም ይመፁ ማለት እዩ። ኣብ ግዜ ዳሜራ ድማ ኣኽበርቲ ፀጥታ ኩሉ ኣለዉ ኩሉ ሻዕ ኢንፎርሜሽን ይሓልፍ እዩ። ነዚ ጢሒሶም ዝኸዱ ግን ቃፀሎ ኣጋጢሞም ይመፁ እጂ በዚ መገዲ እዚ ድማ ተቃፂሎም ናብ ብዙሕ ዘይተደለየ ማሰይቲ ይወርዱ ማለት እዩ። እዚኦም ከምዚኦም ክጥንቀቕሉ ከም ዘለዎ ክመክር ደሊ ማለት እዩ። ካብዚ ቀፂልና ቃፀሎ ኣብ ዓበይቲ ክንርኢ ኢና። ከምቲ ዝበልኮ እቲ ፈሳሲ ወይ ውዕያት ነገራት ዘቃፅል ኣብ ኩሉ ክለ ዕድመ ኣሎ። ፍሉይ ፍሉይ ኣብ ዓበይቲ ዝረአ ግን ፍሉያት ቃፀሎታት ኣለዉ። ሕጂ እዚኦም ናብ ክልተ መቒሎ እዮም ኣለዉ። ዘቤታዊ ቃፀሎ ወይ ኣብ ስራሕ ዘጋጥም ቃፀሎ ኢለ ናብ ክልተ መቒሎ እዮም ኣለዉ። እቶም ዘቤታዊ ቃፀሎ ቀዳማይን ቀንድን ዘይውሕስ ኣጠቃቅማ ስልንደራዊ ጋዝ እዩ። ስልንደር ጋዝ ዳርጋ ኣብ ናይ ኩሉ ሰብ ገዛ ኣሎ። ግን ብሰንኪ ገለገለ ነጥብታት ቃፀሎ ይጋጥም። ንኣብነት ጥዕንኡ ዘይተሓለወ ስሊንደር ስሊንደር ኣብ ገዛ ከልና እንዳጨነወትካ ስቁኢልካ ትጥቀመልና እንድሕር ኮንካ እዚ ጉጉይ ኣገባብ እዩ። ወይ እታ ስሊንደር ናብ ዝምልኮቶ ኣካል ወሲድካ ክትዕረድያ ደይትኸውን እንተኮይና ከዓ ክትቁመጥ ክትውሰድ ከም ደለዋ ክንገብር ኣለና። እንተደይ ኮይኑ ግን ናብ ቃፀሎ ከስዕብ ማለት እዩ። ካልኣይ ኣብ ዘይምቹእ ቦታ ዝኽዘን ስሊንደር ስሊንደር ኣብ ገዛ ናምፂና እንድሕር ዳ ኣብ ፀሓይ ዘለዎ ፈቐድኡ ንፋስ ኣብ ደገ ቆልዑት ኤክስፖዝ ድኾኑሉ ወይ ድማ ጥቓ ሓዊ ዘይንጥቀመላ ስሊንደር ብመልአት ማለት እዩ ኣብ ጥቓ ሓዊ ድሕርዳ ጌርናይ ኣለና ንነብስና ናብ ሓደጋ ንቃልዕ ኣለና። ሳሳይ ግቡእ መስርሕ ናይ ምግጣም ዘይተገብረላ ብግቡእ ዘይተተኽለት ስሊንደር ስሊንደር ምስታጋዝ ክትላገብ ከላ ብስርዓት ሰጢማ ከምዘይተንፍስ ቸኬና ክንጥቀመላ ኣለና። እንድሕዳ ዝኾነ ሊ ካብቲ ከባቢ ኣሎ ግን እዚ ባዕለና ናብ ሓደጋ
1: ኣብያት ኒኢልካ ምእሳር ምፅቃጥ ገለ ሓደገኛ እዩ
0: ሓደገኛ እዚ ሕጂ ወይ እቲ ጋዝን እቲ ስሊንደርን ኣይሰማማዕ ኣሎ ወይ ከዓኒ ንዑኡ ዝፈልጦ ጥዑ ገይሩ ተመክሮ ዘለዎ ሰብ ከግጥሞ ኣለዎ። እንተደይ ኮይኑ ግን እዛ ስሊንደር እዚ ኣይተልየን ኢና ኢልካ ምቁማጣ ማለት እዩ።
1: ተሳዕበ ንኸብድ
0: ኩሉ ነብስኻ እሞኻ ጋዝ ክትኮስ ከለካ ነብስኻ ጥራሕ ዘይኮነ ንብረትካ ከባቢኻ ኩሉ ይድልክመልካ። ሕጂ እዚ ሓሲብካ ቅድመ ኩነት ክትከላኸሉ ኣለካ ማለት እዩ። መወዳእታ ድማ እታ ቀንዲ ብዙሕ ግዜ ሰብ ሸለል ኢሉ ድሓልፋ ተጠቂምና ምስ ወዳእና ዘይምዕፃ ክንጅምር ከለና ድማ ክንጥቀመላ ክንጅምር ከለና ድማ ውሕስቲ ምዃና ኩለን ጠፊአን መላወን ጨና ኣብቲ ከባቢ ከምዘየለ ኣስተብሂልና ክንጀምር ኣለና። ቅድሚታ ቀዳሜት ክድቢት ምሽጣጥና ማለት እዩ። ብሞመንት ክድቢት ክንሽርጠጥ ከለና ግን ድሕር ዳኣ ነፋስ ፀኒሑ ኩሉ ናባና መፅእ እሞ ገፅና፣ ሰብነትና፣ ንብረትና፣ ገዛና ኩሉ ይዓኑ ማለት እዩ።
1: እቶም ክኢላታት ክገልፁ ከለዉ ነቲ ናይ ስሊንደር ዝሰርሑ ሰባት ክገልፁ ከለዉ እውን ኣብ ሚድያ እውን ብዙሕ ግዜ ደምፀናዮ ጥራይ ዝተወደ እውን ከም ሓደ ዘለዎ ጌርካ ክትሓስቦ ኣለካ። ምክንያቱ ቆርብ ተረፍ ኣብ ክህሉ ስለ ዝኽእል ሸለሊልካ የብሉን ኢልካ ትገብሮ ነገራት ሓደገኛ እዩ። ናይ ምንፋሕ ምልክት ናይ ቅርፂ ምቅያር ምልክት እንተ ኣለዎ እቲ ሲሊንደር እውን ሓደገኛ ምዃኑ ይነግርዮም። ስለዚ ከምዚ ዝገለፅከዮ እቲ ሳዕቤን ከቢድ ስለ ዝኾነ ሓደ መዓልቲ ኩሉ መዓልቲ ድሓን ሓደ መዓልቲ ዘይድሓን ስለ ዝኾነ ኩሉ ግዜ ጥንቃቐስ የድልዮ ማለት እዩ።
0: ድሕሪ ሲሊንዳራዊ ጋዝ ትመፅእ ዘይውሑስ ኣጠቃቅማ ዳፎር ማለት እዩ። ዳፎር ናይ ላምባ እሳ እውን ብዙሕ ስቅያት ተምፅእ ዘላ ግን ከዓ ኣገዳሴት መሳርሒት እያ። እተን ቀንዲ ነጥብታት ኣብ ዳፎር ድማ ዳፎር ከይጠፈአት ከላ ምስ ሓዋ ካብ ሓደ ገዛ ናብ ሓደ ገዛ ክትወስድ ክትፍትን፣ ሓፍ ከተብላ ከለካ ሃሊ ድብል ባልባልታ እዩ ትገብር እቲ ላምባ ው ስለ ደሎ ሕጂ እዚ ነብሲ ነቲ ክዳን ናይ ታሕቲ ይሕዝ ሞ እንዳተቃፀለ ይመፅእ ብከምኡ ከዓ ብዙሕ ሓሰያ ተምፅእ። ካልኣይ ተወሊዓ ከላ ላምባ ምእታ ጌና ከይጠፍአት ከላ እታ ዳፎር ክሰልጠካ ብምባል እዩ ተሓሳብ ዝኸውን። ተወሊዓ ከላ ሓፋ ቢልካ ላምባ ትገብረላ ሞ ልክም ተብለካ ሳኻ። ሳሳይ ካልእ ዓይነት ነዳዲ ትጥቀም ኣብ ክንዲ ላምባ በንዚን ትጥቀም ዝያዳ ተቃፃሊ እዩ ዝያዳ ተቃፃሊ እዩ ይልክመካ። ካልእ እውን እሳ ኣብዚ እንዳሰርሐት ከላ ብጎና ኣብዚ ነዳዲ ተቐምጥ፣ ላምባ ተቐምጥ፣ በንዚን ተቐምጥ እንጂ እዚ ባዕልኻ ንነብስኻ ትፈርዳ ኣለካ ማለት እዩ።
1: እዚአን ብንብረት እየን። እዚ ከምዚ ዓይነት ቃፀሎ ብብዝሒ ዶ ይረአ ኣብ ሃገርና ዝኽሉ ክተቕሲ የፀናሕ ካብ ህፃናት ጀሚርካ ክሳብ እዚ ናይ ዓበይቲ ዘጋጥም ከመይ እዩ ብብዝሒ ዘሎ ሸለልትነት እንዲያ መወዳት
0: እዎ ኢልካ ኢልካ ቃፀሎ ዝበዝሕ ክፋልናቱ ሸለልትነት እንዲዩ ብብዝሒ እውን ይረአዩ መናዳ ኣብ ህፃናት ብግምት ክንዛረብ ኣስታት 20 ክሳብ 30 ሓደሽቲ ቃፀሎታት ኣብ ሶሙን ንሕክም። ሕጂ ሓሰያ ኣብቲ ቆልዓ ሓሰያ ኣብ ስድራ ቤት ዋላ ኣብቲ ሄልስኬር ሲስተም ኣብቲ ሕክምና እውን ከቢድ ዝኾነ ሓሰያ እዩ።
1: ብዙሕ ተቆፅሪ ኣብ ንብረት ክንቅፅል ጠቂስኬና ኣለኹ በዓል ፕሬር ኩከር
0: እዚኣ ብዙሓት ደቂ ኣንስትዮ ተባላሽለላ ንብረት እያ። ፕሬር ኩከር መግቢ ቀልጢፋ ከተብስል ብመገዲ ናይቲ ውሽጣ ዝፍጠር ፕሬር ወይ ስቲም እያ ማለት እዩ። ኣሓ ዝኾነ ኣሓ ክግዛእ ከሎ ምስኡ ዝመፅእ ማንዋል ኣሎ ኢንስትራክሽን ኣሎ። እዚ ሓበሬታ እዚ ብግቡእ እንድሕር ዘይነንብቦ ኮይና ኣንቢብና ድማ ብግቡእ እንድሕር ዘይነተግብሮ ኮይና እቲ ኣቕሓ ካብ ናቱ ፅቡቅ ነገር እቲ ጉድኣቱ ይኸፍእ። ናይዛ ፕሬር ኩከር ድማ ልክዕ ከምኣ ምስኣ ዝመፅእ ማንዋል ኣሎ ክነግረና ከሎ ቀዳማይ ነገር ፕሬር ኩከር ተሃዊካ ዘይምኽፋት ረስኒ እንድሕር ኣለዋ እዛ ክስታይ ክትከፍታ ከምዘይብልካ ንፁህ ዝኾነ ሓበሬታ እዩ ዘሎ። ካልኣይ እቲ ኣብ ኣነእትዎ መጠን መግቢ ብዓይነት መግቢ ይፈላለ እዩ። ንኣብነት ፈሳሲ ከተእቱ እንትኾንካ ክሳዕ ክንዲምንታይ ትመልኣ፣ ድሩቕ መግቢ እንድሕር ተብስል ኣለካ ክሳዕ ክንዲምንታይ ትመልኣ፣ ዓፍራ ዝገብር መግቢ ኸ እንተኮይኑኸ ክሳዕ ክንዲ ትመልኣ መምርሒታት ኣሎ። ሕጂ እዚ መምርሒታት እዚ እንድሕር ደይ ተኸተልናዮ እታ ፕሬር ኩከር ወይ ልዕሊ ዓቐን ፕሬር መለያ ፀኒሓ ብሓይሊ ክንከፍታ ከለና ሒዛቶ ዝነበረት መግብን ስቲምን ኩሉ ናብ ነብስና ይኸይድ። ወይ ድማኒ እቲ መግቢ ድሕዳ ልዕሊ ዓቐን ኮይኑ ነቲ ስቲም ከውፅእ ዝግብኦ ክፋል ናይታ ፕሬር ኩከር ይዓብሶ፣ ምስ ዓበሶ ምልእታታ ፕሬር ኩከር እያ ትትኮስ። ምኽፋት ጥራሕ ደይኮነ በዓላ እውን ተዓፅያ ከላ እውን ፕሬር በዚሕዋ ክትኮስ ትኽእል እያ። ሕጂ እዚ እንድሕዳ ዘይግበርና እቲ ናታ ተምፅኦ ክፉእ ነገር ካብቲ ፅቡቃ ይበዝሕ ኣሎ ማለት እዩ።
1: ልዑል ፀቕጢ ዩ ዘሎ ኣብ ምእንቲ ቀልጢፍ ክበስል ምእንቲ ቀልጢፍ ክረስን ተባሂሉ ሓቀይ ምክንያት ዮም ፕሬር ኩከር ኢሎም ፕሬር ፀቕጢ ስለዘለዋ
0: ፀቕጢ ኣለዋ
1: ናይ ምትኳስ ተኽሉስ
0: ሰፊ ቦምብ ትኸውን ኣላ ማለት እዩ። ኣብ ክንዲ ኩከር ትኸውን ፕሬር ቦምብ ከም ዓይነ ሓቂ እውን ከም መሳርሒ ናይ ሕማቕ ነገራት እውን ዝተጠቀምሉዋ እዋናት ነይሩ ከም ቦምብ ማለት እዩ። ሕጂ እዚ ተረዲእና ኣብ ኢድና ቦምብ ከም ድሓዝና ኢና እዚ ተረዲእና ብጣዕሚ ጥንቃቐ ክንገብረላ ኣለና። ዘይንኽእላ እንተኮይና ኸ ናፍታ ንቦርና ድስቲ ክነብስል ከም ደለና ክምህፀን ንደሊ። ብድሕሪ እዚ ሕማም ምንፍፋር ወይ ናይ ኣእምራዊ ፀገም ዘለዎም ክፋላት ሕብረት

0: ሰብና ኣለዉ። እዚኦም ሕጂ ዝተፈላለየ ኣብ ብዙሕ እዋናት ነዲዶም ይመፁና እዮም። ካብቲ ቀንዲ ጠንቂ ሓደ ሕማም ከለዎም ናብ በዓል ሞያ ዘይምቕራብ። ንኣብነት ሕማም መንፍፋር እንድሕር ኣለካ ኩሉ ሻዕ ኣብ ዝኾነ እዋን ክትወድቕ ትኽእል ኢኻ። ኣብ ጥቓኻ ሰብ ዝረዳእ እንድሕር ደየለ ድማ ትወድቀሉ ቦታ ዘይምቹ እንድሕር ኮይኑ ክሓሰየካ እዩ ማለት እዩ። ሕጂ ኣጋጣሚ ሰብ እንዳሰርሐ እንድሕር ሓዊ እንዳገበረ እንድሕር ወዲቑ ኣብ ምስ ወደቐ ንነዊሕ እዋን ይፀንሕ ክእል። እቲ ደምፁ ዓይነት ቃፀሎ ሕጂ ብጣዕሚ ከቢድ ይኸውን ማለት እዩ። ካልኣይ ዝተዋህበካ መድሓኒት ብግቡእ ዘይምውሳድ ከይዶም ይረኣዩ እሞ ከምዚ ሕማም ኣለኩም ይበሃሉ ወይ ብሰንኪ ነቲ ሕማም ዘይምቕባል ክኸውን ይኽእል ወይ ድማ ብካልእ እምነታት እዚ የለኩም ዩ ተባሂሉ ድዩ ዋላ ገለ ተባሂሉ ድዩ እቲ መድሓኒት ኣይወስድዎን። እቲ ናቶም ፀገምካ ኣብ ቁፅፅር ኣይኣቱን እሞ ናብ ቃፀሎን ካልእን ይኸይድ ማለት እዩ። ሳሳይ ከምዚኦም ዓይነት ሰባት እንድሕዳ ኣብ ጥቓና ኣለው ኩሉ ሻዕ ምስኦም ክንህሉ ኣለና። ዝተኻለና መጠን ካልኣይ ክንገብረሉ ኣለና፣ ክንሪኦም ክንሕልዎም ኣለና። ዋላ ወዲኦም እቲ ዘልዕሎም ተደይ ረኺቦም ከም ዝበልክዎ ንነዊሕ እዋና ኣብ ፀንሑ ሞ ቃፀሎ የጋጥም ማለት እዩ። ኦኬ፣ ብድሕሪኡ እቲ ኣከዛዝና ናይ ነዳዲ ኣብ መንበሪ ገዛ እዩ። እዘይ ውሑስ ኣከዛዝና እንድሕር ኣለና ጥቓ ሓዊ ንቐምጦ እንተኮይና ወይ ጥቓ ቆልዑት ኬሚካል እንድሕር ኮይኑ ጥቓ ቆልዑት ከም ዝበልናዮ ናይ ላምባ እዚ መንደቲ ኣብ ቆልዑት ወይ ኣብ ገዛ ከጋጥም ይኽእል። መወዳእታ ድማ ብዘይ ኣፍልጦን ግቡእ ኣገባብን ኣሲዳዊ ቀመም ንመፅረይ መንበሪ ገዛ ምጥቃም ንሻቅ ንኣብነት ኮመን ኣያዝያ ንሸቃቅ መፅረይ ተባሂሉ ዝመፅእ ኣሲድ ተጠቂምና ምስ ወዳእና ኣፍታ ሸቃቅ ትቕመጥ ካልእ ሰብ ብድሕነይና መፅኡ ማይ መሲልዎ ብኣሕፀር እዚ ሕጂ ቃፀሎ ይካጥም። ወይ እውን ኣብ ዘይግቡእ መትሓዚ ይቕመጥ እሞኒ ንዕኡ በሊዑ ይወፅእ ሽዑኡ ናብ ኣእዳውና ድዩ ናብ ነፍስና ድዩ ይከኣሞ ከምዚ ዓይነት ቃፀሎ የምፅእ ማለት እዩ። ነን ብድሕሪኡ ቃፀሎ ብበርቂ ቃፀሎ ብበርቂ እዚ ወዝቢ እዩ። እቲ ክንገብሮ ንኽእል ንሕና ጥንቃቐታት ማይ ኣብ ዝሃርመሉ ወይ ብርቱዕ በርቂ ኣብ ደለዎ መፅለሊ ዘለዎ ቦታ ክንረክብ ዝበለፀ እዩ። ካልእ ካልእ እውን ከምዚ ናይ በርቂ ተባሂሉ ዝትከል ኣብ ገዛ ኣሎ ግራውንዲንግ ዘለዎ ኮሚታት ኣብ ንኽእለሉ እዋን ከዓ ከምኡ ክንገብር ኣብቲ ብርቱዕ በርቂ ዘጋጠሞ ከባቢታት ማለት እዩ። እዚኦም ዘቤታዊ ዝበዝሕ እዚኦም ዘቤታዊ ቃፀሎ ኣብ ገዛ ዘጋጥሙ ቃፀሎ እዮም። ብድሕሪኡ ቃፀሎ ኣብ ናይ ስራሕ ቦታ እዞም ዘቤታዊ ኢልና ጠቃስናዮም እውን ኣብ ናይ ስራሕ ከጋጥሙ ይኽእሉ እዮም። ብፍሉይ ግን ኣብ ስራሕ ዘጋጥም ቃፀሎ ብሰንኪቲ ባህሪ ናይቲ ስራሕ እዩ። ንኣብነት ሕጂ ምስ ኦክሲጅን ዝውዕል ሰብ እንድሕር ኮይኑ ቃፀሎ ናይ ኦክሲጅን ከየጋጥም ክጥንቀቕ ይግብኦ። ከመይ ገይሩ ይሰርሕ፣ ከመይ ገይሩ ጥንቃቐታት ይገብር፣ ከመይ ገይሩ ይኸፍት ይዓፁ ከስተውዕሉ ይግብኦ። ምስ ወርቂ ምፅራይ ዝሰርሕ ሰብ ኣሲድ ናይ ወርቂ ኣሎ ንዕኡ ተባሂሉ ዝግበር ሓዊ ኣሎ ሕጂ እዚ እውን ብግቡእ ኣገባብ በቲ ዝተዋህበና መምርሕን ማንዋለን ብኡ ተጠቂምና ክንከይድ ከምና
1: ማለትእዩ
0: እሳ እንዳያ ፋሕ ተብል
1: ናብተን ደረጃታት ዕምቀት ቃፀሎ ክንከይድ ኢና እታ ግዜ እውን ተኸደና ስለ ዘሎ 10 ደቂቃ ተሪፋትና ኣለ ዶክተር ነዚአን ትንክፋ ኣቢልናን ነተን ክንገብሮ ዘለና ከነድህበለን ምእንቲ
0: ብሓፈሻ ቆርበት ክንብል ከለና ሰለስተ ክፋል እዩ ደለዎ። እዚ ድማ እቲ ላዕለዋይ ኤፒደርሚስ ንብሎ ብድሕሪኡ ደርሚስ ትበሃል ሳሳይ ከዓ እቲ ሰብኩቶኒስ ቲሹ ዝበዝሕ ፋት ዘለዎ ማለት እዩ። ሕጂ ደረጃታት ዕምቀት ናይ ቃፀሎ ናብ 4 ደረጃ እዩ ዝምቀል። ቀዳማይ ደረጃ እቲ ሱፐርፊሻል በርን ዝበሃል ላዕለዋይ ሽፋን ናይ ቆርበት ጥራሕ ዝነድድ እዩ። ኣብዚ ቀይሕ ከምዚ ነዛኢ ሕብሪ ዘለዎ እዩ ዝኸውን። ኣዝዩ ኣቐንዛዊ እዩ፣ ግን ኣብ ውሽጢ 3-6 መዓልቲ ይሓዊ በሰላ እውን ኣይገድፍን። እዚ ቀዳማይ ደረጃ እዩ። ብድሕሪኡ ካልኣይ ደረጃ ኣለና። ካልኣይ ደረጃ ናብ ክልተና ንመቕሎ ሱፐርፊሻል ወይ ላዕለዋይ እቲ ቀዳማይን ፍርቂ ናይቲ ካልኣይን ቀፀላ ዝነደሉ ኣሎ። እቲ ዲፕ ንብሎ ከዓ እቲ ውሽጢ ዝኣቱ ክልቲኡ ክፋል ናይ ቆርበት ይቃፀል ማለት እዩ። ዕሙቕ ድበለ እዩ ማለት እዩ። ሕጂ ከምዛ ንዕዘቦ ደለና እታ ሱፐርፊሻል ንብላ ተቀዳሜይቲ ደላ ስእሊ ቅይሕ ዝበለት

0: ክልተ ዓይነት ደላታ ንእሽተይ ኣዝያ
1: ኣብርክ ደላ ቀይሕ ክፋል ዘለዋ ንሪኣ ደለና እታ ብድሕሪኣ ትመፅእ ግን ኣፍታ ማእከል ከምዚ ቺዝ ዝመስል ፃዕዳ ክፋል ይሰርሕ እዚ ሕጂ እቲ ዕምቆት ዘለዎ ካልኣይ ደረጃ ይበሃል ማለት እዩ ብድሕሪኡ ድመፅእ እቲ
0: ዕዱ ተይሉስ ዝያዳ ተቓፂሉ ኣሎ ማለት
1: እዩ እወ እሳ ሕጂ ከም ነጥቢ ክንወስዳ ደለና ዝበዝሒ ሕብረተሰብና ፅዕዱ እንተይሉ ድሓና ኣሎ ኢሉ ዩ ድሓስብ ፅዕዱ እንተይሉ ግን እቲ ቃፀሎ ዓሙቕ እዩ ደሎ ዕምቆት እዩ ድወስኽ ደሎ ሕጂ ንኣብነት ኣብዛ ሳሳይ ደረጃ ቃፀሎ እንድሕር ኢና እቲ ቆርበት ከም ሌዘር ዘይምጠጥ ተሪር ዓይነት ቆርበት ሰሪሑ ኣሎ ሕብሪ ሓምኩሽታይ ቀይሩ ኣሎ ንምሕዋይ ድማ በሰላ ይገድፍ በሰላ ይገድፍ ጥራሕ ደይኮነ ዝበዝሐ እዋን መጥባሕቲ የድልዮ ማለት እዩ ናይ መወዳእታ እቲ ራብዓይ ደረጃ ቃፀሎ ዝበሃል ዝዓበየ ማለት እዩ ካብ ቆርበት ሓሊፉ ጅማውቲ በፂሑ ናብ ዓፅምን ካልኦት ኣካሊታትን ዝኣቱ ናብ መቕረፅትን ካልእ ምጉዳእትን ዘብፅሕ ዓይነት ቃፀሎ እዩ ማለት እዩ
0: እዚኣ ናይ ብመንፅር ስፍሓት ክንሰግራኢና ነብዚኣ ክንከይድ ቃፀሎ ዘጋጥመና ክንሪያ ሞ ግዜ ተረኪብና ናብቲ ኣንምለስ
1: ዶክተር ቃፀሎ ምስ ዘጋጥመና ክንገብሮ ዝግበኣና ነጥብ ኣሎ ተቐላጢፍና ነቲ ሰብ ካብቲ ምጉዳእቲ ዘለዎ ቦታ ተሓዊ ማለት እዩ ካብኡን ኣልዮ ናብቲ ዝነደደ ክፋል ኣካላት ድማ ማይ ንገብረሉ ወይ ማይ ነፍስሰሉ ማይ ክብል ከለኹ በረዳ ይኮንኩ ንብል ኣለኹ ዝሑል ብጣዕሚ ክኸውን የብሉ ናይ ፌስቶ ማይ እታ ማይ ፀሓይ ንብላ ከምኣ ንገብረሉ ማለት እዩ ማይ በረድ እንድሕር ኮይኑ ካብቲ ንገብሮ ዘለና እቲ ምጉዳእትኡ ይበዝሕ ብልሙድ ዝግበር ከነወግዶ ዝግበኣና ነገራት ግን ኣሎ ንኣብነት ኮልጌት ላምባ ተምሪ ሽኮር ቆፅለ መፅሊ ቡን እዚኦም ሕጂ ብልሙድ ሕብረተሰብና ሰብ ነዲዱ ኢሎም ይገብርሉ ነቲ ቁስሊ ድማ ናብ ድገደደ እዮም ዝገብርዎ ምክንያቱ ምስኦም ዝመፅእ ረክስታትን ኢንፌክሽን ኣሎ ገሊኦም ንባዕሎም ኬሚካላት እዮም ኬሚካል ከዓ መልሹ ናቶ ሓሰያ እዩ ዘምፅእ ሕጂቲ ሕብረተሰብና ነዚ ኣወጊዱ ነቲ ሰብ ካብታ ዝነደደላ ኣልዩ ማይ ክገብረሉ ይግባእ ማለት እዩ ማይ ብምግባርና ነቲ ዘለዎ ሙቆት ናይ ቆርበት የጉድል ኣሎ ሙቆት ንምጉዳእልያታ ቀንዲ ነጥብ ማለት እዩ
0: ድሕሪ ናብ ሕክምና ምጉያ እዩ
1: ብድሕሪ ኣሽዑ ናብ ሕክምና ንመፅእ ሕጂ መን ናብ ሕክምና ክመፅእ ዘለዎ እንተይልና ኩሉ መንደቲ ዘጋጠሞ ሰብ ናብ ሕክምና ክመፅእ ኣለዎ ደረጅኡ ብዘይገድስ ኣይ እዚኣስ ቀላልያ እዚኣስ በዕላት ሓዊኣ ብለና ሕብረተሰብ ግን ብዙሕ ከምኡ ዝተባሃለ ሞ ከምኡ ዘይኮነ ንረክብ ስለ ድኾና ኩሉ መንደቲ ዘጋጠሞ ሰብ ናብ ሕክምና ክመፅእ ኣለዎ ማለት እዩ ሓኪም ርእዎ ፍኹስ ዝበለ ደረጃ እዩ እንድሕር ተባሂሉ እንዳተመላለሰ ከም ዝሕከም ይግበር ወይ ኣውት ፔሽንት ንብሎ ማለት እዩ እንድሕዳ ከቢድ መንደቲ ኮይኑ ግን ኣብ ሕክምና ደቂሱ ይሕከም እንጂ ከቢድ መንደቲ ንብሎ እቲ ልዕሊ 25 ስፍሓት ናይ ሰብነት ኣብ ዓበይቲ ወይ ልዕሊ 20 ስፋት ሰብነት ኣብ ቆልዑት እንድሕዳ ኣሎ ወይ ድማ ከምቲ ሳሳይ ደረጃ ዝበልናዮ ልዕሊ 10% ስፍሓት ዘለዎ እንድሕዳ ኮይኑ ካልእ ቃፀሎ ኣብ ገፅ ኣብ ኣእዳው ኣብ ኣጋር ዘጋጥም ዝኾነ ኤሌክትሪካዊ ቃፀሎ ወይ በርቂ ቃፀሎ ምስ ዘጋጥም ወይ ከዓ ካልእ ተወሳኺ ማህሰይቲ ቃፀሎ ኣጋጢሞ ክወድቕ ይኽእል እዚ ሰብዚ መስበርቲ ክህልዎ ይኽእል ከምዚ ዓይነት ማህሰይቲ ዘለዎ እዚ ኣብ ትሕቲ ሕክምና ደቂሱ ይሕከም ማለት እዩ
0: ትሳዕብየን ክንትልበልክ እቲ ናይ ኤሌክትሪክ ተኮይኑ ኣብ ውሽጢ ኣካላት
1: ካልእ ነገራት ተንኪፉ ስለ ድኸውን ግድን ኣብ ሕክምና ክመፅእ ኣለዎ እጂ ብሓፈሻ ዝኾነ ሰብ ቃፀሎ እንተጋጢሞ ክመፅእ ይግብኦ ማለት እዩ
0: ሕክምና እንታይ እዩ ዝግበረሉ ድሕሪ
1: ሕክምና ምስ ቀረበ እቲ መጀመርታ ዝግበረሉ ቀዳማይ ረድኤት እዩ ዓብ ቃፀሎት ኮይኑ ምስ ትንፋሱ ክዕበስ ይኽእል ኦክሲጅን ክውሕዶ ይኽእል ደም ታሪሙ ደም ፈሶ ክህሉ ይኽእል ብዝተፈላለየ መገዲ እቲ ቃፀሎ ንባዕሉ እውን ብዙሕ ፈሳሲ ስለ ዘህልኽ ፈሳሲ ብመገዲ ኢንፊዥን ይትከኣሉ ማለት እዩ እዚኦም ነጥብታት እዚኦም ዝተገበሩ ሽዑ እቲ ናይ ቁስሊ ምሕካም ወይ ድማ እቲ ውን ድረሲንግ ዝበሃል ይግበረሉ ቁስሊ ናይ ቃፀሎ ሕከም ከሎ በቢዓይነቱ በቢደረጅኡ ዝተፈላለየ ዓይነት ማተርያል እንዳተጠቀምካ ነቲ ቁስሊ ትሕክሞ ዝበዝሕ ቁስሊ ናይ ቃፀሎ ይሽፈን እዩ ሕብረተሰብና ከምኡ ዝብል ባህል ኣለዎ ቃፀሎ ኣይሽፈንን እዩ ይብለካ ቃፀሎ ግን ክሽፈን ኣለዎ ምክንያቱ ቁስሊ እንድሕዳ ጋሃቢልና ከፊትናዮ ናብ እቲ ከባቢና ንፍንዎ ደለና ረክሲ ክገብር እዩ ክረስሕ እዩ መሊሹ ካብቲ ድነበሮ ደረጃ

0: ጃ ክጋደድ እዩ ሕጂ ናይ ቃፀሎ ቁስሊ ተሓኪሙ ይሽፈን ማለት እዩ።
1: ኣብ ገዛ ክትገብሮ ዘለካ ነገራት ኣሎ ማለት እዩ። ካብ ሕክምና ስመፅኻ እቲ ሓኪም ዝበለካ ሰሚዕኻ ባ መሰረት ክትከይድ ኣለካ ማለት እዩ። ብ ምክንያት ኢና ክትገልፅ የፀናሕ ግን ኣብ ሕክምና ንክደሉ ምክንያት ከዓ እዚ ኮይኑ ስማዓኒ እቲ ኣብ ገዛካ ጥራሕ ትገብሮ እኹል ስለደይኮነ
0: እኹል ስለደይኮነ ኣብ ሕክምና መፅኻ እውን ሓሳብ ቁስሊ ምስተሓከምካ ብድሕሪኡ ትነግሮ ነገራት ኣለዎ። ንኣብነት እግሪ ሓፍ ክብል ተለዎ ሓፍ ተብሎ እቲ ዝሸፈንካሉ ማተርያል ከይረስሕ ማይ ከይሕዝ ተጠንቀቆ እቲ ትኸፍተሉ እዋን ከዓ ከም ካልእ ቁስሊ ኣይኮነን። ኣብ ሳለስቲ ይበሃል ካልእ ቁስሊ ናይ ቃፀሎ ግን ከምኡ ኣይኮነን። ንውሕ ዝበለ እዋን እይተሸፊኑ ፀንሕ። ምክንያቱ ሓድሽ ቆርበት ክሰርሕ ስለ ዘለዎ እቲ ነብስና ባዕሉ ቆርበት ክሰርሕ ስለ ዘለዎ ፀፀኒሕና ከፊድና ኣይንሪኦን ኢና። ቁሩብ ግዜ ካብቲ ካልኦት ውስድ የብል ማለት እዩ። ሕጂ ስጋዕታ ካልአይቲ ምሕከሙ ትመፅእ ኣብ ገዝኦምካ ፅዑቅ ዝኾነ ምክንኻን ክገብረሉ ይግባእ ማለት እዩ።
1: መጥባሕቲ ዘድልዮ ነገራት ኣሎ ማለት ብመጥባሕቲ ደረጃ በፂሕካ ክመሓይሽ ዝኽእል ነገራት
0: ሓኪምና ኣብ ሓደ ደረጃ ምስ በፅሐ እቲ ኮማስ እቲ ላዕለዋይ ድሞተ ኣካል ምስ ከደ እቲ ታሕተዋይ ፅቡቅ ምስ መፀ ቆርበት እንድሕዳ ክሽፍን ደክኢሉ ነብስና እቲ ናይ መጥባሕቲ ናይ ቃፀሎ ይመፅእ ማለት ቆርበት ንምሽፋን ተባሂሉ ዝግበር ካብ ካልእ ክፋል ሰብነት ረቂቅ ቆርበት ተወሲዱ ተመፂጡ ናብቲ ዘድልዮ ክፋል ይግበር ማለት እዩ። ስኪን ግራፍቲንግ ንብሎ እዚ ማለት እዩ።
1: ፅቡቅ ንምንታይ ና ዝንፀቕጠሉ ዘለና እቲ ኣገዳስነት ሕክምና ንምፍላጥ እዩ። እንተ ብግቡእ ዘይተሓክምናዮ እንተ ናብ ሕክምና ኣብ ግዜና ዘይከድና ከጋጥም ዝኽእል ሳዕብን እንታይ እዩ?
0: ቃፀሎ ሓንሳ እንድሕዳ ኣጋጢሙ ኣብ ሰብነትና ከቢድ ዝኾነ በሰላ እዩ ዝገድፍ። ሕጂ እዚኦም ምስ ሓልክታት ናይ ቃፀሎ ንቆፅሮም ማለት እዩ። ቀንዲ እቲ በሰላ በሰላ ናይ ቃፀሎ ሳሕ ኣለዎ፣ ቃንዛ ኣለዎ፣ ምድራቕ ኣለዎ። ከምቲ ካልእ ቆርበት ኣይኮነን። ቀፃሊ ክትለኽዮ ኣለካ ከሳሕየካ እዩ። ሕጂ እቲ በሰላ ከም ካልእ በሰላ ብቐሊሉ ሸፈፊልካ ተሓልፎ በሰላ ኣይኮነን። ካልእ ሕብሪ ሰብነት ይባላሾ ወይ ይሃሰስ፣ ሃሳስ ይኸውን ካብቲ ካልእ ወይ ድማ ልዕሊ ዓቐን ይደምቕ። ሃይፐር ፒግመንቴሽን ንብሎ ልዕሊ ዓቐን ይደምቕ። ሳሳይ ልዕሊ ዓቐን ይሓዊ። ልዕሊ ዓቐን ማለት ይድራዕ። ሓዊሎ ፅቡቅ ቁስሊ ኣይትርእን ኢኻ፣ ትቆርበት ግን ይድራዕ። እዚ እቲ ሃይፐርትሮፊክ ስካር ንብሎ ኣዝዩ ኣሳሓያዊ ዝኾነ ሓልክ ናይ ቃፀሎ ማለት እዩ። ብድሕሪኡ ምኹምታርን ብጭባጥን ናይ ኣፃብዕቲ ወይ ናይ ካልእ ኣካላት ይመፅእ። ኢድ ይጭበጥ እሞ ምንቅስቃስ ይስእል። ንኣብነት ሕጅፍታ ሓንቲ ስእሊ ክንርኢ ንኽእል ኢና። ቃፀሎ ኣጋጢሞ ቆርበት ተገይሩሉ ብድሕሪኡ ዘጋጠመ ግን እቲ ምኹምታር ምጭባጥ ናይቲ ኣዳው መፅኡ፣ እዚ ድማ ዳሕራይ ቀሲሉ ብመጥባሕቲ ተፈትሑ ማለት እዩ። ዳሕራይ መወዳእታ መቁረፅትን ሞትን እውን ከስዕብ
1: ይኽእል ማለት እዩ። ዶክተር ኣዚና ንመስግነኪ። ክሳብ ክንደይ ሓደገኛ ምዃኑ ክትገልፅና ፀኒሕኪ። ከም መጠቃለሊ እቲ ንገብሮ ዘለና ጥንቃቐ ኣብ መወዳእቱ ሓደጋ ስለዝኾነ መብዝሕቱ ከዓ ተፈጥራዊ ደይኮነ ሰብ ዝሰርሖ ሓደጋ ስለዝኾነ መልእኽቲ ከተሕልፍ ሞ ክንዛዝም እንታይ ዓይነት ጥንቃቐ ኢና ካብቲ መዓልታዊ እውን ስራሕ ክትርእየ ዘለኹ
0: ሓደጋ እዩ። ሓደጋ ከምቲ ካልእ ወዝ ብኳ እንተበልካ ኣብዚ ናይ ቃፀሎ ግን ዝበዝሕ ሸለልትነት እዩ። ነዚ ድማ ንሕና ክንገብሮ ዘለና እታ ንገብራ ዘለና እንታይ ሳዕብን ከም ተምፅእ ተረዲእና ብኣግኡ ክንገጥዓ ክንፍትና ኣለና። ምናዳ ኣብ ህፃናት ዘጋጥም ቃፀሎ እዚ ቶታሊ ክንኣልዮ ክነወግዶ ንኽእል ስለ ዝኾነ እቲ ኣላይ ኣደ ይኹን ኣቦ ይኹን ኣላይ ዘሎ ኣብታ ገዛ ነዞም ህፃናት እዚኦም ሓልዩ እንታይ ክገብሩ ከም ድኽእሉ ምስትናቶም ዋዒ ምስትናቶም ሓሳባት ኣስተብሂሉ ውዕያት ነገራት ካብ ከባቢኦም ከርሕቕ ወይ እውን ቆልዓ ንባዕሉ ካብቲ ቦታ ከኣሊ ይምህፀን ማለት እዩ። እቲ ኣብ ካልእ ዝግበር ድማ ፅቡቅ ዝኾነ ናይ ኢንስትራክሽን ወይ ናይ ትማንዋል ምንባብ ከም ዘድሊ ክሕብር ይደሊ ማለት እዩ።
1: ዶክተር ፍናን ኣዚና ንመስግነኪ ቀኒልና። ዝኸበርኩም ተኸታተልቲ ናይ ሕጂ ዶክተራት ኣብ ስቱድዮ ኣብዚ ዛዚምና ኣለና። ዕድምትና ዶክተር ፍናን ገብሪ ህይወት ሓላፊት ክፍሊ ቃፀሎ ኣብ ሆስፒታል ሓሊበት እያ። ስለ ምክትታልኩም ኣዚና ንመስግን። ዝመፅእ ሰሙን ኢና ክንራኸብ ድሓንቀኒ። ቴንክዩ ዶክተር።

0: ትምባል ስለዝመረጸ
1: አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ወይ ጸበል ወይ ህክምና፣ ያምሮ ህክምና ሆስፒታል ነው ብራት የነበረበት ሰው
2: ተጨፈጨፈኝ።

0: ስርሑ ካልእ እዩ ፅሩራታት ስለ ዝነበሮ ብኡ ይፅዋዕ
1: ክሻብ ስመዳ ኢና ንኸድ ማለት ሻዕብያ ሰይ ነቃብፆ ኣለና ዝብል መደብ ይኑ ነይሩና ግን ኣይኮነን
0: ትምባል ስለ ዝመረፀ ፅላሊ ኣባላት ብልፅግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀም ውን ሰጊሩ ኣሎ
2: የኢትዮጵያ መከላከያ ሰራዊት ማስጠበቅ ኣለበት የሚባለው ዳር ድንበር
0: ሰራዊት ኢትዮጵያ ክሕልዎ ዘሎ ወደብ ካብዚ ጎቦዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል
2: የኢትዮጵያ ብሔራዊ ጥቅም እስካለበት ድረስ ነው ዳር ድንበር
3: አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን
0: ዓሰብ ዝበሃል ወደብ ክስራሕን ክሰኣልን ከሎ ብፍሉይ ንኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር ክሳብ ኣብዚ ንኸገልግል ተባሂሉ እዩ ተሰሪሑ
3: በጀርባዊ በኩል ግመለም ኣያገኘው
0: ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪቲቪ ረቡዕ 925 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 1250 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪቲቪ
4: ዓመት መፀ ፅባቑ ዘርጊሑ እናተሓደሰን እናደመቐን ዝኸይድ ዘሎ ሃገራዊ ንግደት ፌስቲቫል ኤርትራ መሶብ ፍቕሪ ልቢ ዝማእከሉ መሶብ ወግዒ ልቦና ፅላሉ መሶብ ፅባቐ ብሕብርታትና ዝደመቐ መሶብ ሓድነት ስጡም ቀለቤት መሶብ ሃገራውነት ውደደምን ልብን ዝጠናነግ ከም ስሩን ኣካልን ስለዚ ድማዩ ፌስቲቫልና ሰብ ርሑቕን ቀረባን ኣብ ሓደ ቐፅሪ ኣብ ሓደ ልቢ ዘስመረን ዘዕሰለን እንሆ ሎሚ ድማ መጋረጁ ይዓፅዋሎ ሰላም ከመይ ትኾኑ
5: ባዕደ 9 ኣያም في هذه الساحة ها قد وصلنا إلى ختام هذا الحدث الذي يمثل ثقافة وتاريخ وتقاليد وكل عادات الشعب الإرتري وصلنا إلى ختام هذا الحدث وها نحن في هذا المناسبة أو هذه المناسبة سنقدم مجموعة من البرامج نتمنى أن تنال إعجابكم
4: سعيبو درفي بوغانقوا تقرن يايخوون ነዊሕ ዘርስታ ድምፃዊ ረዘነ ዓለም ገጥሚ ገብሪሂወት ፀሓዬ ዜማ ረዘነ ዓለም ሰናይ ምክትታል
5: ወቅተን ጠይባ ወሸይቀ ንርጅሁ ለኩም ማዓ ፍቅራት ሃዘ ልበርናመጅ

0: አቦ ወንበር ሀገራዊ አዋሃድ ሽማግለ በዓላት ክቡር አምባሳደር ዘመደ ተክለ بخبري عم مدرخ نعدم
1: الآن سيقدم لنا رئيس اللجنة الوطنية لتنسيق الاحتفالات كلمة بهذه المناسبة فليتفضل مشكورا
2: خبركم عم حضرت زباطات أكلات منقستي لعلوت حلفتي أقروين محبرات كبرانن كبراتن وكلت زباطات زخبر كنن ዝኸበርኩምን ደጋጊምና ከምንብሎ ሕጂ እውን ዓመት መፀ ባህላዊ ልምዲ ህዝቢ ኤርትራን ሃገርናን ኮይኑ እዋኑ ብዘፍቅዶ ልዑል ምድላዋት ምግባር እቲ ብምዕሩግ ኣገባብ ብወግዒ ብዕለት 18 ሓምለ ብክቡር ፕረዚደንት ሃገር ኤርትራ ኣቶ ኢሳያስ ኣፈወርቂ ዝተኸፍተ ፌስቲቫል 2026 ሎሚ ናይ መዛዘም መደብ ንገብር ኣብዚ ተኣኪብና ኣለና። እንኳዕ ብድሓን መጻእኩም። ሃገራዊ መደብ ፌስቲቫል ኤርትራ ንትሽዓተ መዓልታት ካብ ንግሆ ጀሚሩ ክሳብ ምሸት ብቐጻሊ ንህዝቢ እናዘናግዐ ሃገራዊ ሃብቲ ስነ ጥበባዊ ትሕዝቶታት ምርኢት መጻሕፍትታት ሰሚናራት ሞህዞታት ወዘተ ከርእን ከሳስን ዝቐነየ ትርጉምን ቁም ነገሩን ኣብ ወግዓዊ መኽፈቲኡን ኣብ ወግዓዊ መደምደሚ ሰዓቱን ንኽትስዕቦን ንኹሉ ንጥፈታቱ ኣብ ኣእምሮኻ ዝኸዘንካዮ ነባሪ ክትገብሮን ዘኽእል ህሞት እዩ። ናይ ኩሉ ኣብዚ ብኮሚቴታትን ንኡሳን ኮሚቴታትን ዝተሳተፈ ውፅኢት ናይ ድኻሙ ክሳብ ክንደይ ዝዝከር ኣሰር ገዲፉ ከም ዘለዉ ንምንፅብራቅ እቲ እወታዊ ወገኑ ከም ኣገዳሲ ተመክሮ ከም ትምህርቲ ተወሲዱ ኣብ ስራሕ ንዘሎ ንዕብየት ንጥፈቱ ክሓስብ ወይ ክሰርሕ እቲ ንኡ ዘሎ ከዓ ካብዚ ተመክሮ ዝተማሂሩ ንዘለዎ ደረጃ ንምዕባለ ከበርኾ እቲ ተቕሎ ዓብ ምዃኑ ኣይማትእን። ፌስቲቫል ኤርትራ ዓመት ዓመት ንመደባቱ ዝምልከት በቲ ካብ ድሕሪ ናፅነት ዝጀመረ ኣገባብ ይኸይድ ከም ዘለዎ ብሩህ እዩ። ዝተቐስመ ተመክሮ ግን ዓብይ ምዃኑ ዓብይ ትምህርቲ ምዃኑ ከይተዘንግዐ ንንገብሮ

0: መጻኢ መደባትና ዝያዳ ክጽብቕን ዝያዳ ውፅኢታዊ ክኸውንን ተወሳኺ ሓሳባትን ተወሰኽቲ መደባትን ክህልው ከም ቅኑዕ ኣማራፂ ዓብ ፀዓት ክሓትት እዩ። ካብቲ ንፅዕረሉ ዘለና ኣገዳሲ ጉዳይ ምዃኑ እናኣመና ሃናፂ ርእይቶታት ናይ ቅዱሳት ሰባትን ትካላትን ኣብ እዋኑ ክርከብ ከዓ ትፅቢት ንገብር። ናይዚ ዓመ እዚ ብኣካል ዝተሳተፉ ብብዝሒ ነጋድያን ክሳብ 500,000 ከም ዝበፅሐ እናጠቐስኩ እቲ ኣብ ውሽጢ ሃገርን ኣብ ወፃእን ዘሎ ሓፋሽ ህዝብና ብኤርቲቭን ብማሕበራዊ ሚድያታትን ዝተኸታተሎ ሓዊስካ ናብ ሙሉእ ህዝቢ ኤርትራ ዝበፅሐ መደብ ከም ዝነበረ ምድምዳም ይከኣል። ኣገዳስነት ፌስቲቫል ኤርትራ እምበኣር ነቲ ብተደጋጋሚ ዝበሃልን ብግብሪ ዝተመስከረን ኣብ ሓድነትናን ክብሪ ልዕልናው ልኡልናውነትናን ዘጉልሕ ዓብዪ ሃገራዊ ጉዳይ ምዃኑ እናተሓደሰ ዝነብር እዩ። ክቡራንን ክቡራትን፣ ኣብ መደምደምታ ጽሑፈይ ንኹሎም ኣካላት ግንባርን መንግስትን ንኣመሓደርትን ኣባላት ዞባታትን ነቶም ነዚ መደዚ ካብ ነዊሕ ኣዋርሒ ጀሚሮም ኣብ ምድላው ተጸሚቶም ዝወርሑ ኣባላት ላዕለዋይ ኮሚቴን ንኡሳን ኮሚቴታትን ንቴክኒሽያናት ንስነ ጥበባውያን ንመሃዝቲ ንጸሓፍቲ ንኹሎም ወሃብቲ ኣገልግሎት ልዑል ምስጋናይ የቕርብ። ቀረብ ማይን መብራህትን ምሉእ ንኽኸውን ኩሉ ሓገዝ ዝወፈይልና ኣካላት ፍሉይ ምስጋና ይብፅሓዮ። ሚኒስትሪ ዜና ምስ ሙሉኣት ኣባላትን ዕጥቆምን ክሳብዚ ሰዓት እዚ ብዘረኣይዎ ንጥፈት ክብረት ይሃበልና ይብል የቐንየለይ ዓወትን ሓፋሽ።
1: ስዒባ መርገዲ እዚ ብልምዲ ወረድ ሸዳድ ከምኡ ውን ብመርገዲ ትፅዋዕ ያታዊ ትልሂት ብሔረ ትግራይ ኮይና ቀንዲ ስማ መርገዲ እዩ። ወረድቶም ተፃወቲ ኮይኖም ሸዳድ ድማ እታ ጣሸት ወይ ከዓ ከበሮ እትህረመሉ ዕንጨት እያ። ኣብ መርዓን ካልእ ናይ ሓጎስ ኣጋጣሚታት እትፅወት ናይ ደቂ ተባዕትዮ ፀወታ እያ። ደቂ ኣንስትዮ ብደገ ብዕለታ ጥራይ የሰኒኦ እምበር ኣብ ደርፊ ምቕባል ይኹን ትልሂት ኣይሕወሳን እየን። መርገዲ ብሰለስተ ኣገባብ ትፅወት፣ ንሳቶም ድማ ደውር፣ ሓምበልሲን ቀባላን ይበሃሉ። መርገዲ ብኩሉ ሕብረተሰብ ፍቱት ፀወታ ስለ ዝኾነት ክሳብ ዓበይቲ ዓዲ ከይተረፉ ይሕወስዋ። ቆልዑዎም ክመሃሩ ምስ ዓበይቲ ኣሕዋቶም ወለዶም እንተሓዊሶም ይፃወቱ። መርገዲ ብቋንቋ ትግራይት ዞባ ሰሜናዊ ቀይሕ ባሕሪ ዓሊ ባበ። ዓሊ ባበ ሓደ ካብቶም ባህላዊ ኣቀማቕማ ብሔረሰብ ኮይኑ ካብ መንእሰያት ክሳብ ማእከላይ ዕድመ ዘለዉ ደቂ ተባዕትዮ ዘዘውትሮ ኣቀማቕማ እዩ። እዚኦም ኣብ ሕብረተሰብ ሳሆ ዓብ ተራ ዘለዎም ሰባት ኮይኖም ኩሉ ነገር ክሰርሑን ከስርሑን ዓቕሚ ዘለዎም ሰባት እዮም። ነዚኦም ከዓ ዓሊ ባበ ዝበሃል ኣቀማቕማ ስለ ዘራኽቦም ብሓንቲ ስም ብዓሊ ባበ ይፅውዑ። ዝኾነ ዝጠቅም ይኹን ዝጎድእ ሓደ ነገር ኣብ ውሽጢ ሕብረተሰብ እንተ ደኣ ሃሊ ድማ ብግጥሚ ወይ ከዓ ብደርፊ ላለ ብምስቁርቃር እኒንዮ ኣብ ዝተፈላለዩ ኣጋጣሚታት ከም መርዓ፣ ሓዘን፣ ካልእ ብብዙሕ ሰብ ዝእከብሉ ቦታታት ኣቦታት ብሔረ ሳሆ ዓሊ ባበ ዓሊ ባበ ኮኮዮም ልየኩ ታህካበ ዓሊ ባበ ዝነገረካ ኣለኒ ቀረበኒ እናበሉ መልእኽቶም የመሓላለፉ ነበሩ። እዚ ንሕብረተሰብ ምኽርን ማዕዳን ንምሃብ ዝጥቀምሉ ወግዒ ብሙዚቃን ተሌትን ላለን ሳሪ ገብለን ተሰኒዩ ክቐርብ እዩ ብዞባ ደቡብ ሰናይ ምክትል

ስዒባ ምጋዕ ኤትሮ ኣብዚ ደርፊ ዝፅወት ኬኬ ኣብ እዋን ሓጎስን ፅምብላትን ዝፅወት ኮይኑ ኣብ ማእከል ደንከልን ኣራዕታን ደቡብ ደንካልያን ዓሰብን ዝፅወት ኮይኑ ከምኡውን ጋዜሌቶይ ኣብ እዋን ክተት ወኒ ንምስናቕን ንምላዓልን ዝፅወት ፀወታ እዩ። ምጋዕ ኤትሮ ብቋንቋ ዓፈር ዞባ ደቡባዊ ቀይሕ ባሕሪ። ስዒቦ ኩምቢ ራዛ። ኩምቢ ራዛ እትበሃል ወግዒ ፀወታ ኣብ እዋን ሆዬ ዓብ መስቀል ልክዕ ጸሎት ገይሮም ዓበይቲ ናብ መመደቀሲኦም ምስ ኮዱ ጎራዝትን ኣባፅሕን መንስያት ሙሉእ ክረምትን ሓጋይን ብማዕዶ ኣብ ስርሖም መምስስድሮም ይረኣዩ ነይሮም። ዛሓርያ ተሓርዮ ብዕምበባ ካብ መሮር ሒዞም ምስ መፁ

ብሕቡ ስድሮኦም ከይፈለጡ መንእሰያት ባህግታቶም ዘስምሩሉ ፀወታ ኮይኑ ብመንገዲ ዓርኮም ገይሮም ዕምባባ ገልገለ መስቀለ ሓቢኦም ፀኒሖም ዝወሃብሉ ሕራ እንተይላ መሓረ ይበሃል። እንተ ኣብያኻ ብሕርቃን ጓይላ ገዲፎም ዝኸድሉ ፍልይ ዝበለ ወግዕ እዩ። ኣመራርፃ ፀወታ ንናብራን ሓዳርን ኮይኑ ብሳሊለ ዓይነት ፀወታ ይፅወት። ኩምቢራዛ ኣብ ከባቢ ሕምብርትን ሊባን ዝፅወት ከም ዝነበረ መፅናዕቲ ይሕብር።

الثاني إقليم عنسبة. زوبا عنسبة. زوبا عنسبة.

تاليا الإقليم الجنوبي. زوبا دوبو، زوبا دوبو.

واخيرا اقليم القاش بركة. زوبا قاش بركة. زوبا

ከሸለምቲ ዞባታት ክብረት ሃበልና ከምኡውን ክቡር ኣምባሳደር ዘመነ ተኽለ ክብረት ይሃበልና። ድምቕ ዝበለ ጣቂዒት፣ ድምቕ ዝበለ ጣቂዒት።

ሰላም ሰላም ሰላም ሰላም ኩልኹም ኣብ ውሽጥን ኣብ ወፃእን ትርከቡ ህዝቢ ኤርትራ ከምኡ ውን ኩልኹም ዕምባባታት ደቅና ከመይ ኣለኹም? ከመይ ኣሎ ኩሉ ህወት? ከመይ ኣሎ እዞም ደቀይ ትምህርቲ? ከመይ ኣሎ ትምህርቲ? ከመይ ተዛዚሙ ብፍላይ ኣብ ኤርትራ? ተዓዊትኩም ዶ? ተዓዊትኩም ሓቀይ? ናይ ብሓቂ ኣብ ዝተፈላለያ ቤት ትምህርትታት እናኸድና ተዓዚብናዮ ፅቡቅ ዓወታት ተመዝጊቡ ኢለ የ ብናተይ ድግምት። ብዝያዳ ከዓ እቲ ውፅኢት ከዓ ባዕሉ ሚኒስትሪ ትምህርቲ ከዓ ከመይ ከም ዝነበርና ገምጋም ባዕሉ ስለ ዝነግረና ናብኦም ነብሎ። ዝኾነ ኮይኑ ግና እዞም ደቀይ ሕጂ እውን እቲ ትምህርቲ ተቋሪፁ ማለት ኣይኮነን፣ ዕረፍቲ ጥራይኩም ወሲድኩም ዘለኹም። ከምቲ ብቐዳማይ ዝበልኩኹም ኩሉ ግዜ ካብ መፅሓፍኩም ኣይትነፀሉ፣ ካብ ሓሳባት ክላስኩም ኩሉ ሻዕ ክዝክርዎ ኣለኩም። ፀወታ ብጣዕሚ ፅቡቅ እኳ እንተኾነ ኣብ ግዜ ዕረፍቲ ዓቂንኩም ትፃወቱ። ኩሉ ግዜ ከዓ ሕጂ ክራማ ትመፅእ ስለ ዘሎ ገለገለ ከዓ እሰምዕ ስለ ዘለኹ ኩሉኹም ጓሶት ኣብ ኩሉ ጎቦታት ኣብ ኩሉ ቦታታት ዘለኹም ጥሪትኩም ሒዝኩም ከዓ ካብ ማይ ክራማት ጥንቅቕ በሉ። ኩልኹም ገየሽቲ ከዓ እዞም ደቀይ በዚ ኣጋጣሚ ዕረፍቲ ናይ ትምህርቲ ከማን ናብ ገጠራት ማለት እዩ ክትከዱ ስለ ትኽእሉ ናብ ዓዲ ኩሉ ግዜ ብፍላይ ከዓ ኣጋምሸት ክትገሹ ከለኹም ምጥንቃቅ ድሊ። መብዛሕትኡ ግዜ ናይ ንጉሆ ደይኮነ ናይ ምሸት እንዲ መብዛሕትኡ ዝሃርም ደበና ማያት ገለ ሰሪቡ ተሪኢኹም እዞም ደቀይ ኩሉ ግዜ ሩባሩባ ምኻድ ጌጋ ምዃኑ ጋሻ ውሕጅ ካብ ርሑቕ መፅኡ ኣርኪቡ ክወስደካ ስለ ዝኽእል እዞም ደቀይ ኩሉ ግዜ ካብ ክራማት ካብ ባህሪ ባዕልና ነፍስና ንሓልዋ እንዳበልኩ ናብታ ምጭውቲ መደብና መደብ ሃለው ቆልዑ ክትልምያ ሕጂ ደስ ክብለኩም ከዓ ሓንቲ ሙዚቃ ክጋብዘኩም እየ። እዚኣ ንዓኹም እዞም ደቀይ

ሕራይ ዞም ደቀይ ከመይ ፀኒሓ ሙዚቃ ተበሪህኩም ዶ ቁሩብ ዶ ፍትሕቲ ሓቢልኩም ሕራይ እምበኣር ኣብታ ዲሞይ ዳ ዲሞይ ማለት ሲ ኣባሊቆ መፀና ነይሩ ኣባሓጎይ መፀና ነይሩ ሎሚ መምህር ብጫ ኣብ ዲሞይ ዳ ዲሞይ ሓደ ዛንታ ቀዳማይን ካልኣይን ክፋል ሒዙ ክመፀና እዩ መጀመርታ ቀዳማይ ክፋል ኣብዛ ዲሞይ ዳ ዲሞይ ክትኣትያ ዝመፅእ ዘሎ ሰሙን ከዓ ተካልእቲ ክፋል ክትመፅእ እንድያ እስከ ብዛዕባ እንታይ ከዘንቱ እዩ ከም ገፀ በረኸት ኣባኩዕፅ ዋቢለ እንኩመ ንዓኹም ብድሕሪኡ ክንዛረበሉ ኢና

0: ሲማፎሮ ማርሻ ቤድን ኣጋር ዝጓዕዝሉ ዝተማልአ ጎደናታት ፅርግያታትን ነበራ። ተቐማጦ እታ ከተማ ቆልዓ ይኹን ዓቢ ብኣጋር ክጓዓዙ ከለዉ ፅርግያ ፅርግያ ዘይኮነ ማርሻ ቤድ ሒዞም ይጓዓዙ ነበሩ። ብኣጋር ክጓዓዙ ከለዉ ከዓ ፅርግያ ቆሪፆም ክሳገሩ ተደልዮም ብዜብራ ወይ ብሲማፎሮ ይሳገሩ ነበሩ። ንኣብነት ብሲማፎሮ ክሳገር ዝደለየ ሰብ ቀይሕ ሰብኣይ ተወሊዑ ኣብ ደረት መገዲ ደው ይብል ነበረ። ቀይሕ ሰብኣይ ጠፊኡ ቀጠልያ ሰብኣይ ምስ ተወልዐ ፅርግያ ይሰግሩ ነበሩ። ብዜብራ ክሰግሩ ዝደልዩ ድማ ኣብ ደረት ፅርግያ ደው ብምባል ንየማንን ፀጋምን ጠሚቶም ምንቅስቃስ መካይን ኣረጋጊፆም ተጠንቂቆም ይሳገሩ ነበሩ። ፅርግያ ምስ ሰገሩ ድማ ፀግዒ ፀግዒ ደረት ደረት መገዲ ብማርሻ ቤዲ እናተጓዓዙ ብሰላም ናብ ድላዮም ይበፅሑ ነበሩ። ተቐማጦ እታ ዓዲ ንብሽክለቶኦም ዝተማልአ ንብረት ይገብሩላ ነበሩ። ከም መብራህቲ፣ ኣንፀባራቂ፣ ክልተ ሙሉእ ፍሬኖ፣ ኣብ ርእሶም ድማ ቆቡዕ መከላኸሊ ሓደጋ ይወድዩ ነበሩ። ንብሽክለቶኦም ድማ ብመንገዲ ብሽክለታ ይመርሕዋ ነበሩ። እቶም ተቐማጦ እታ ምጭውቲ ከተማ ሓደጋ ወዝቢ እዩ ዝብል ኣዘራርባ ዘይድግፉ ጥንቁቋት ብሰላም ወፊሮም ብሰላም ናብ ቤቶም ከም ዝኣትዉ ዝኣምኑ ንቑሓትን በላሕትን ነበሩ። ኣብ ኩሉ ጉዕዞኦም ድማ ማካይን ካሃርሞኦም ዕድል ኣይነበረንን። ስለዝኾነ ድማ ብሰላም ይወፍሩ ብሰላም ይኣትዉ ነበሩ። ብፍላይ ንቆልዑ ኣብ ገዝኦም ኣብ ቤት ትምህርትን ብዛዕባ ጎደና ማካይን ምልክታት ትራፊክን ጉቡእ ምዕዶን ምኽርን ይህብዎም ስለ ዝነበሩ ፀገም ከየጋጠሞም ካብ ገዝኦም ናብ ቤት ትምህርቶም ብሰላም ወፊሮም ብሰላም ይኣትዉ ነበሩ። እተን ዓያሹ ቀናፍዝን ለባማት ኣናፁን ከ ኣብታ ከተማ እንታይ የጋጥመን ከም ዝነበረ ኣብ ካልኣይን ናይ መወዳእታ ክፋልን ክዕልለኩም እዩ።
1: ቦኣቦኣቦኣቦ መምህር ብጫሪኢኹም ዶ እንታይ ምፅ ኢልና ዛንታ ብጣዕሚ ኣገዳሲ ዛንታ እዩ። እቲ ዛንታ ከዓኒ ዓያሹ ቀናፍዝን ለባማት ኣናፁን እንዲኢሉ ደሎ ከምኡ ድማ ሰባት ከ ኣብታ ምጭውቲ ከተማ ቁመጡ እዮም ግና ከዓ ዝተፈላለየ ማለት ናይ ሕጊ ተራፊክ ምልክታት ምሻ ኣሎ ብምሉኡ እቲ ከተማ ዝወቀበ ኢልዎ ዜብራ ንዓና ሕጂ ተገድሰና። ብፍላይ ነዞም ኣጋር ዜብራ ተገድሰና፣ ሲማፎሮ ከዓ ተገድሰና፣ ማርሻ ቤደ ከዓ ተገድሰና። ዝኾነ ቆልዓ ዝያዳ ደኣ ኣብቲ ዛንታ ፅቡቅ ክንመሃሮ ኢና እምበሪ ከም ርኢተይ ብዝኾነ ፅርግያ ኣይትሳገሩ። ሕጂ ዕረፍቲ ስለዝኾነ ከተማ ክትመፁ ኢኹም። ብዝኾነ ፅርግያ ስቕልካ ቁርፅ ኣቢልካ እንተመፂኻ ማኪና መፅያ ክትሃርመካ ስለትኽእል ኩሉ ግዜ ብዜብራን ብሲማፎሮን ትቀይሕ ሰብኣይ ሓደገኛ ተቀጠልያ ሰብኣይ ከዓ ይሕሸና ተወዲኣያ ኢልኩም ክልተ ቁፅሪ ወይከዓ ክልተ ነጥቢ ተሪፈልኩም ሽ ምባል ከዓ ጌጋ ብሽክለታ መፅያ ፅፍዕ ተብለካ እንታይ ኣላታ ሰከንድታት እየን። እዛ ጡፍጣፍሲ ከምዚኣ ገርካ ቀደም ክንላኣኽ ከለና እንታይ ንበሃል ነርና መሲልኩም ንዓመ ዝወደይ ንዓ ዝወደይ መቆሸሽ ክበካ እየ እዛ ጡፍ ትበልኩዋ ጥፍጣፍ ከይነቐፀት ካብታ ድኳን ጎየ ከተላኣኽ እብሎ ከምኡ ሽዑ እታ ጡፍጣፍ ኮይትነክፅ ሽው እንዳበልካ ትኸይድ። እዛ ሲማፎራ ከማ እያ ነዛ ጡፍጣፍ ጡፍ ትበልና ከይነቐፀት እያ ትምለስ። ስለዚ እዞም ደቀይ ኩሉ ግዜ ብቀጠልያ ሰብኣይ ተሳገሩ፣ ብቀይሕ ሰብኣይ ከዓ ደው በሉ። እዚኣ ንዓኹም ሕራይ ሕጂ ከዓ ናበይ ከብለኩም እየ መስለኩም? ናበይ ከብለኩም እየ? ናብ መን ዝያዳ ዘከረ። መን ዝያዳ ዘከረ ናይ ሎም መዓልቲ ትጅምር መን ዝያዳ ዘከረ ካብ ዳዕሪ ቀውሎስ ማለት ካብ ቤት ትምህርቲ ዳዕሪ ቀውሎስ እዮም ቶም ተምሃሮ ካብኡ መምሃራን ባዕሎም መዚዞም ዝሃቡና። ኣብ ዳዕሪ ቃውሎስ ከድና ከዓኒ ኣወዳዲርናዮም ብጣዕሚ ኦም ንፉዓት ነይሮም። ሕጂ ተቐዳማይ መጀመርያ ማለት ምትላም ናይቲ መን ዝያዳ ዘከረ ክጅምር እዩ ዝወደይ ናብዙይ

ናብ ዝፅቀመል እዛ ጓለይ ናብዚ ዓበይቲ ከዓ ተወዳደሩ ምክንያቱ ሕጂ ዕረፍቲ ስለ ዘሎ እንዳተወዳደርኩም እንዳተዘናጋዕኩም ገለ ነገር ተማሃሩ እዚኣ ንዓኹም ናብ መን ዝያዳ ዘከረ

0: ሙሉእ ሽምክ መን መጀመርያ?
1: ሙሉእ ስመይ ዶክተር ኣርሴማ ሃይላ ኣበሃል ኣመሓዳሪት ከተማ ኣፍዓበት።
0: ኣመሓዳሪት ከተማ ኣፍዓበት ዶክተር ኢኸ ከዓ? ኣፍዓበት ብሓንቲ ንፍዕቲ ዶክተር ትመሓደር ኣላ ማለት እንዲ። ዝኾነ ሕንቅል ሕንቅሊተ ገለለክ መኽፈት ሸውሃት ትኸውን እንታይ ኣለ
1: ሕንቅል ሕንቅሊተይ?
0: ሰናብ ሰናብ ኢተይ
1: ቀያሐ ግን ሓዊ ኮንኩን ማይ ኣለኒ ግን ቀላይ ኣይኮንኩን ከባቤ ግን ከዓ ዓለም ኣይኮንኩን።
0: ቆቆ ኣይኮነትን ተደረር ይብል
1: ኮሚደረ
0: ከመይ ማለት ደስከ ገለፅ እያ
1: ኮሚደረ ሕብራ ቀይሕ ግን ሓዊ ኮነትን ማይ ኣለዋ ግን ከዓ ቀላይ ኣይኮነትን ከባብያ ግን ከዓ ዓለም ኣይኮነትን።
0: ብራዎ እዛ ጓሊ ትገምና
1: ሕንቅል ሕንቅሊተይ
0: ሰናብ ሰናብተይ
1: ክትኣቱ ከላ ፀጊባ ትኣቱ ትወፅእ ከላ ከዓ ጠሚያ ትወፅእ
0: ኣንጭዋ ኣይኮነትን ተደረሪ
1: ጅርባ
0: ጅርባ ጅርባ ብኸመይ እዩ ኣብ ምንታይ ይስቀል?
1: ኣብ ኣድጊ
0: ኣብ ኣድጊ ይስቀል። ሕጂ እስከ ነገር እያ ከመይ ማለትኪ?
1: ከምኡ ማለተይ ሲ ምክንያቱ ጅርባ ንገዛና ከነእትዎ ከለና ወይ ከዓ ናብ ዝኾነ ቦታ ክንወስዳ ከለና ማይ መሊና ኢና ንወስዳ። ናብቲ ዝነበርናዮ ቦታ ክንመልሰ ከለና ግን እቲ ማይ ስለንቆድሖ ማይ የብልና። ስለዚ ጠሚያ ትወፅእ።
0: ብራዎ እዛ ጓል ንፍዕቲ ብራዎ ብራዎ ብራዎ። ኣብ ቁፅሪ ሓደ ቤት ትምህርቲ ሰውራ ቤት ትምህርቲ ሰውራ መበል 50 ዓመት ክበዓል እዩ። ኣብ ቁፅሪ ክልተ ስርዓተ ሞስኖ ራእይ ሓዚ ስርዓተ ሞስኖ። ኣብ ቁፅሪ ሰለስተ ሓወልቲ ታንክታት ኣባፅዕ ደለዋ ሓዚ። ኣብ ቁፅሪ ኣርባዕተ መቃብር ሓርበኛታት ኣብ ሻምብቆ ማለት እዩ። ኣብ ቁፅሪ ሓሙሽተ መጓዓዝያ ኣግማል ከዓ መጓዓዝያና እየ ሄራይ። ኣብ ቁፅሪ ሽዱሽተ ሪፈረንደም ሪፈረንደም ክምረፅ ከሎ ማለት እዩ ኤርትራ ዶ ትደልዩ ካልእ። ቁፅሪ ሸውዓተ ናይ ፀባ ከብቲ እነባለ እዚአን ናይ ፀባ ከብቲ ርኢኽየን። ኣብ ቁፅሪ ሸሞንተ ተጋደልቲ ኣለዋ ደብሪ እስኺ ሒዝ ከለኺ 20 ሰከንድ ለክ መረፂ ቁፅሪ ኣይነይቲ ሸሞንተ ሸሞንተ ሕራይ ቁፅሪ ሸሞንተ ምስ መፀት ክትመልሲ ስኺ ካዕ ኢላ ክትመፅያ እንታይ ነይራ?
1: ተጋደልቲ
0: ተጋደልቲ ነራ ትኸውን ትኽእል እያ። እንታይ ነራ ኣይፈለጥኩን። ትምልለኽ ዶቶረ ዶክተር ከዓኒ ትኸውን ከዓ ትኽእል እያ። ተጋደልቲ ብድሕሪቲ ክመፅእ ክደለኺ ተጋደልቲ ተነራ 20 ኣለኪ ነጥብታት 20 ነጥቢ ረኪብ ክለኽ ማለት እዩ። ሽዱሽተ ተመሊስኪ ሱሳ ክኾነልክ ተቃጭላ ተጋደልቲ ፈሊጥክ እያ። ብጣዕሚ ንፍዕቲ ፈሊጥክ እያ። ሕራይ ቀፅሊ
1: ቁፅሪ ሓደ
0: ሓደ ቁፅሪ ሓደ ቁፅሪ ሓደ እንታይ ነበረት?
1: ቤት ትምህርቲ ሰውራ
0: ቤት ትምህርቲ ሰውራ። ኣብ ቁፅሪ ሓደ ቤት ትምህርቲ ሰውራ ቤት ትምህርቲ ሰውራ ኣበይ እዩ ነይሩ? ቀደም ኣብ ሳሕል ኣብ ሳሕል ነይሩ። ዜሮ ድበሃል ክትፈልጥዎ ምእንቲ ቤት ትምህርቲ ሰውራ ኣብ ዜሮ ኣብ ሳሕል ነይሩ። እዛ ጓል ተደኣ ነይረ ከዓ 20 ነይሩኪ 20 ተደሚርና ኣሉ 40 ኮነልኪ ቤት ትምህርቲ ሰውራ ቤት ትምህርቲ ሰውራ ከይትርስዒ ኣበይ ከም ዝነበረ ኣብ ሳሕል ኣብ ዜሮ ትበሃል ቦታ። ሕራይ ቀፅሊ ቁፅሪ ያካይዳ ሕራይ
1: ስርዓተ መስኖ ስርዓተ መስኖ
0: ስርዓተ መስኖ ሕራይ ስርዓተ መስኖ ተነይረ ከማ ድያ እንዲዒ ተወዳደሩ ከዓ ምሳና ምሳና ተወዳደሩ ዶቶረ ትርእዋ

0: ለኹም ሓያል እያ ትመስል ደላ ተወዳደሩ ምሳና ን ስርዓተ መስኖ ሕረ ስርዓተ መስኖ ሓዚ እንደገና
1: ቁፅሪ
0: ሸውዓተ ቁፅሪ ሸውዓተ ኢላ ኣላ እንታይ ነይራ ናይ ፀባ ከብቲ ናብኡ ክትርኢ ናይ ፀባ ከብቲ ል ናይ ፀባ ከብቲ ናይ ፀባ ከብቲ ተነራ መሊስኪ ኣለኹ ድኢ ኣነይፈለጥኩን ተነራ ክትቃጨልያ ናይ ፀባ ከብቲ ተነራ ክንሪኣ ኢና ናይ ፀባ ከብቲ ናይ ፀባ ከብቲ ልክዕ ሕጂ ሳዕቢ ኣለክ ገና ክልተ ኣለክ ብሕጂ ሽዱሽተ ኢልክለኸ ሽዱሽተ ኢላ ኣላ ሓዚ ንስኻትኩም ከዓ ተወዳደሩ ምሳና ታያ ነራ ሽዱሽተ
1: ሓወልቲ ታንክታት
0: ሓወልቲ ታንክታት ሓወልቲ ታንክታት ሕሰብ ኣይኮነትን ኣጆኸዩ ካዕ ኣብለኺ ከደት ከላ ኣጆኸዩ ሓወልቲ ታንክታት ኣይኮነትን ተቐፂላ ተቐፂላ እንታይ ኣነ ራስከ ሪፈረንደም ሪፈረንደም ድሕሪ ናፅነት እዚ ምርጫ ነይሩ ኣብ 93 ድሓን ሓንቲ መወዳእታ ተሪፋት ክላ ግን ፅቡቅ መፅ ክለኸ ናይ መወዳእታ 5-3-4 ኣለኪ 5-3-4 መረፂ ደስ ዝበለኪ ሓሲብኪ ናይ መወዳእታ ምስ መረፀት ምሳና ክትወዳደሩ ኢኹም ጆኺ 5-3-4 ሓሙሽተ እንታይ ነራ
1: መጓዓዝያ
0: መጓዓዝያ እቶም መጓዓዝያ ማኸይን ድዮም እንታይ ደኣ
1: ኣግማል
0: ደ ክሪኣ ኢና ድሕሪ መጓዓዝያ እንደ ክንደ ሓምሳ ለክ ማለት ይሽዑ ብጣዕሚ ንፍዕቲ ዶቶረ ተምፂ ክያ መጓዓዝያ ሓምሳ መጓዓዝያ ገመል ሕጂ እንታይ እዩ ኣብ ሰውራ ኣበርክትኡ ነይሩ ዓብ እንታይ ና እዩ ሕጂ ግደሎ ገመል ኣርማና ኣርማና ኮይኑ ኣበይ ኣበይ ይርከብ ንኣብነት ክላ ከብ ድራክዮ ኣብዚኣ ኣላ ዶ ኣብ ቲቪ ኤራሓቀ ኣላ ካልእ ከ ኣበየላ ክትብል ከለካ ሽዑ ነፋሪቱ ትከይድ ከለካ ሽዑ እንታይ እዮም ዝሓትኻ ኣብቲ ኣየርፖርት ታሴራ
1: ሓ
0: ካልእ ኸ ዘካ ታሴራ ፓስፖርት ትርስዕ እያ ፓስፖርት ድሕረ ይብልካ ናብ ዝኾነ ዓዲ ትኸይድኒ ሓራይ ኣብታ ገመልካ ኣሎ ሓራይ ዶ ብራቦ ዘጓለ

0: ሕራይ እንኳዕ ድሓን መፅእ ክዛ ጓል
1: እንኳዕ ድሓን
0: ፅናሕኩም መደባሃለ ቆልዑ ትፈት እያ ዶ ኳዕ ፈተኽያ ንሕና ከዓ ስለንፈትዎኪ ፀዊዕናኪ ሕጂ ሙሉእ ሽምኪ
1: ኣነ ዶክተር ሪም ሳሙኤል ይበሃል ዞባ ደባ ቅሕ ይበሃል
0: እንታይ ይኽብኡ
1: ይሰርሕ
0: ኣብ ማሕዳሪት ኣብ ማሕዳሪት
1: ዞባ ደባ ቅሕ ይበሃል
0: ማዓሳ ዳ ክሰድልና ኢኸ ማለት ዓሳ ትፈቱ ኢኸዓቀ ፀቡቅ ኣብ ዳዕሮ ኣውሎሲ ኢኻ ትመሃሪ ክንደይ ክፍሊ ሓምሻይ ንፍዕቲ ደኸ መበል ክንደይ ወፂኸ ሻብዒት ብራዎ ዘጓለ ሕጂ ኣብዚ ከሪአ ክንደ ትፈልጥ ያ ንክዚኣ ናይ ያሃለው ቆልዑ ግን ቅድሚኡ ሲ እንታይ ኣለክ ዕንቅል ሕንቅሊተ ወይ ገለ ሰናብ ሰናዊት
1: ኣጋር ዘይብላ ሽሕ እያ ንታ
0: ኣጋር ደብላ ሽሕ እንታ ኣጋር ደብላ እዚ ድ ተደረሪ መልስ እያ
1: እንጀራ
0: ኣጋር የብላን ብዙሕ ዩ ብዓይኒ ሓቀኸ ዋርስዕ ካልአይት ላ ትክደ
1: ሕርስ ውዒላ ፀብሪ ዘይትፅያ
0: ሕርስ ውዒላ ሳኒ ወፅያቅ በእሳኒ እንታይ
1: መርፍእ
0: መርፍእ ኣላ ሓቀኸ ብራ ሕጂ ክንጀመር

0: ራይ በለ እንጀምር ይና ሐጅ ተቀራይ ተባለ ራይ አብ ቁጥር 1 ቤት ትምርት ሰውራ ራይ ቤት ትምርት ሰውራ አብ ቁጥር 1 ሐዚያ አብ ቁጥር 2 ስርዓተ ሞስኖ እዚ ኮርፖሬሽን ጥሪትን ዘራአትን ደበልዎ ቁጥር 3 ሐወልቲ ታንክታት አባጥ ድርከባ ይባል ጃጓር እንዴን አብ ቁጥሪ 4 መቃብር ሐርበኛታት ሐዚ 4 አብ ቁጥሪ 5 መጓዓዝያ አግማል እንዴን ግን መጓዓዝያ ቃ አብ ርእስኸ አብ ቁጥሪ 6 ሪፈረንደም ድሕርና ጽነት ብሪፈረንደም ኤርትራ ነዛ ባንዴራ ንበልቢላታ ዘጓለ ኣራይ ኣብ ቁጥሪ 7 ረአ ናይ ፀባ ከብቲ ኣራይ ኣብ ቁጥሪ 8 ተጋደልቲ ሕስክያ ኣሎ ኣብ ርእስሎ ደረም ምረፂ ቁፅሪ ሕጂ 8 ኣብዚ ግበርያ ንቅድሚተ ክትገብርያ 8 ከይ ትሕወሰና 8 እንታይ ነይራ
1: ተጋደልቲ
0: ድዮም ቅድም ነይሮም ዋርሳይ ዳሕራይ እዮም ዋርሳይ ወሪሶም ምውራስ እኳ እዩ ኣራይ ስከ ተጋደልተ ነይራ መስለኒ ከማዲ ሓቀ ክትከውን ትኽእል እያ ተኣማሚን እያ ወረሳያስከ ተጋደልቲ እያ ነ ተጋደልቲ ብራዎ ዘጓለ ብቁጥሪ 8 ኣትዩ ከለኸ ሸጥ ብለካ እንደገና ሕጂ ሓንቲ ሰዲ ሓደ እንታይ ነይራ ኣብ ቁፅሪ 1 ምስ መፀት ትመልሲ እንታይ ነይራ
1: ቤት ትምህርቲ ሰውራ
0: ኣብ ቁፅሪ 1 ቤት ትምህርቲ ሰውራ ኣበይ ድርከብ ቤት ትምህርቲ ሰውራ ቀደም ኣብ ሳሕል ዜሮ ኣብ ዜሮ እዩ ትበሃል ስ ትፈልጥ ኒ ክዛጓለይ ትፈልጥ እያ ሕጂ ቤት ትምህርቲ ሰውራ ቀደም ተምሃሮ ቤት ትምህርቲ ሰውራ ኣብ ሳሕል ኣብ ዜሮ ነይሮም ራይ ቤት ትምህርቲ ሰውራ ራየ 50 ዓመት ከዓ ክብዕል እዩ በዓል ናይ ቤት ትምህርቲ ሰውራ ሃራይ ቀፅሊ ሕጂ ከ እንደገና ቀፅሊ ሓሙሽተ ዒል ከለካ ሓሙሽተ
1: ተጋደልቲ
0: ሓሙሽተ ዝኸው
1: መጓዓዝያ
0: ናይ መን ነረ እንተን መጓዓዝያ ኣግማል ድ መን ዝውረን ነይሩ መን ውጥጠን ነይሩ ቀደም መን ውጥጠን ነይሩ
1: ደቂ
0: ሰባትን ተጋደልትን ብራዎ ፅቡቅ ይክዘለኽ ደቂ ሰባት ይብልጎቶም ገባር ክኾኑ ክእሉ ተጋደልቲ ክኾኑ ክእሉ ደቂ ሰባት ኣብ ኮማ ደቂ ሰባት ነውለ ብጣዕሚ ንፍዕቲ ዛጓለይ ደቂ ሰባት እዮም ፅቡቅ ኣለኽ ሓራይ ሰዕብ እንደከና ራብዒቲ 30 ነጥቢ ምፅ ክለኸ ሕጂ ስጋዕ ሕጂ ሱሳ ምበራ ምፅ ኸ ሕጂ ራብዒቲ እንታያ ነይራ ኣብ 7 ቁፅሪ 7 ታይ ነራ ኣብ ቁፅሪ 7 ቀልጥፍ እዩ ኣጆኸ እምቦ
1: ናይ ፀባ ከብቲ ናይ ፀባ ከብቲ
0: ናይ ፀባ ከብቲ ቦ እወይ ናይ ፀባ ከብቲ ብራዎ ዛጓ ብጣዕሚ ርኢኸ ሕራይ ሰሓቢ ሕጂ ከ ሓንሸይቲ ቁጥሪ 6 ንገርካ ቁፅሪ ሕራይ 6 ክስሕብ ክደላ ቁፅሪ 6 እንታይ ነራ ቀልጥፍ ቁፅሪ 6 ሪፈረንደም እንታይ ማለት ሪፈረንደም ዛጓለ
1: ድሕና ፅነት ኤርትራ ዝበፅት ባንዴራ ኤርትራ ከተንበልብ
0: ምንቲ ከተንበልብ ሪፈረንደም ብራዎ ምክንያቱ ስ ተጋደልቲ ባሓይ ቡምቡምቦም ኣቢሎም ሰውፅዎም ስኒ ስቅ ኢሎም ክሳይ ገበርኑ ንና ንፈትዋ ኢና ዓድና ምርፅ ሽዑ ሪፈረንደም ናፅነት ኮይነ ሪፈረንደም ብጣዕሚ ንፍዕቲ ዘጓለ ሕጂ ናይ መወዳእታ ሓንቲ ላትኪ ሓስቢ 2-3-4 ኣለክ 2-3-4 ኣለክ ሓንቲ ካብዘን 3 ሕሰብ ቅድም ናይ መወዳእታ ሳ ተምፂኢኸ እያ ሙሉእ ንስኹም ከዓ ምሳ ሙሉእ ኣምፂኹም ዶ ከምኣ ቀሪብ ከለኹ ሙሉእ ከተምፅሕ ራይ ምረፂ 2-3-4 ኣለክ ኣርባዕተ እንታይ ኔራ መፅሕ ኣጆኸ ፋኖስ ብርክሊሎ

መቃብር ሓርበኛታት ፋኖስ ብሩክሊኖ ትብል ናይ ሰማዕታት ደርፊ ላሻቀ ናይ ተፈውኖ ደርፊ ፈሊጥ ኢኻ ንዓይነት ዜማ ገይረ ፋኖስ ፍርቅል ቆብ ተቢልክያ ኢለ ሓጊዘክ ነረ ግንታሓን ኣምፅኺ ሓምሳ ኣምፅኽ ኣለኸ ኣረይ ሓምሳ ነጥብታት ኣምፅኽ ብራዕ ዛጓር ንፈጥ

ከመይ ፀኒሑ ግርም መቸም እንዳፈተናኩም ደስ እንዳበለና ክንፋንወኩም ኢና ክንፋኖ ኢና እንተበልና ከዓ ዝመፅእ ዘሎ ሰሙን ከዓ ብካልእ መደብ ክንመፀኩም ኢና እዞም ደቀይ ስጋዕ ዝመፅእ ዘሎ መደብ ኣይትሕመቑ ማለት መደብ ሃለው ቆልዑ ይኹን ካልእ ዝተፈላለየ ኣብ ቲቪ ኤረይ ዝመፅእ መደባት ተኸታተልዎ እሞ ሕጂ ኣነ ክፋንወኩም እየ ክፋንወኩም እየ ክብለኩም ከለኹ እቲ ኩሉ ኣብዛ ሎም መዓልቲ ዝበልናዮ ኣብዛ መደብ ሃለው ቆልዑ ኣብ ልብኹም ሕድሮ እንዳበልና እሶም ደቀይቶም ኩለን ዝበልኩም ከይትርስዑ ሕጂ ከዓ ደጊመ ክብለኩም ክራማት ስለ ዝኾነ ኣብ መገሻኹም ካብ ጋሻ ውሕጅ ማለት እዩ ተጠንቋቁ እዞም ደቀይ እንዳበልኩ ሓንቲ መፋነዊት ቅሐ ፅልሚ እታ መሶብ ሰሪሕናያ ዲና መዛዘሚ ቅሐ ፅልሚ ሓንቲ ሙዚቃ ክጋብዘኩም እየ ኣይትሕመቁ እዞም ደቀይ ብስድራኹም ተማእዘዙ ቻው ቻው ቻው ቻው ቻው ስጋዕ ዝመፅእ ዘሎ ቀዳም እዚኣ ንዓኹም

0: እዚ ምና ርስ ኣኽባር እተፋሲል ኣኽባር ግልነት እቲ ስብዳልየት ከርን እግል እዝያድ 400 መዋጥና ዓመልየት ቅርሓት ዕን ገብአ ሓሽም ሓካይ ምዕንታት ኣልበሰር ምስል ኤርትሪን ሰብ ምነት እንተተሳደ ምንዮም 20 እስክዕ 36 ጁላይ ዲብ ስብዳልየት ከርን እግል እዝያድ 400 መዋጥና ዓመልየት ቅርሓት ዋዳ እቲ ለመደት ላ ትለሳምን ለእተላለየት ፊራሮ ፍሑስ ዕንታት ምና ገብአ ግሎም 3000 መዋጥን ላሓደ 4 ምትወስስ ዓመልየት ክምሰል ገብአ ግሎም ገለ ናይ ህየ ናይ ናዙር ክምሰል ተሃየቦ ዲብ ወዛረት ዓፍየት መስኡል በርናመጅ ዳፍዖት ሕማማት ወመራቀበት ዓወር ኣሰይድ ኣለም ዘካርያስ ሻርሐ ንፊራሮ ክፋል ናይለ እግል ዳፍዖት ዓወር እብ ደረጃት ወጠን ለገቢ ጅህት ክምሰልተ እንተሓበረ እሊ ምስላ ሓሽም ሓከም ኣልበሰር ለገቢ ዓመልያት ክፋሉ ክምሰልቱ ኣፍሃማ ሕማማት ዕንታት ብዓመት ቅርሓት ትራኮማ ወመቕርር ዕንታት ፍንቲት ኣብ ሕክምና ግልሳር ክምሰል ቃድር ስራይ ዋጅብ ዲብ ወክድ ሓቁ ኢራክ በላኪን ዓወር ክምሰል ሰብብ እንተሓበረ መሻክል ዕንታት ለቦም መዋጥኒን ዲብ ሰብ መቕደረት እንደገሰው ፍሓስ ግሊዶ ዓመልየት ለገብ እግልዎም ሂ ሓካይም ለለህይቦ ምክር ወደዋ እብ ዋጅብ ግልትነፍዖ ብትፋና ሜዲካል ዳይረክተር ስብዳልየት ማርጅዐት ከረን ዶክተር ያፌት ሃይለ ሚካኤል ብጃቱ ለብ ማዕወነት ሓሽም ሓካይም ኣልበሰር ለገብ ዓመልየት ኣተላላይ ናይላ ዲብ ስብዳልየት ለገቢ ወላታት ክምሰልቱ እንተሓበረ ሓሽም ሓካይም ኣልበሰር ሓመደ ሓሽም ሓካይም ኣልበሰር ዲባ ሓልፋ ሰኖታት ማ ዲብ ኩሉ ኣቃሊም ዓድና ፍሑሳት ዓመልያት ወደ ክምሰል ዓላ ዲብ ልትእምር ዲብ ኣቅሊም ዓንሰባ ዮም ዓመት እግል 15 ኢነቱ ክድመት ሃባ ሰባትና ደማነትና እበትብል ስቕራት መደት 4 መዕል ኣተላልእ ማሃረጃን ኤርትሪን ስከን ስካንዲኔቪያ ዲብዮም 26 ጁላይ እቲ መዲነት ስቶክሆልም ታማ ተቃሪር ምን ሓሊ ሓሰን ሓሊ
1: ሰባትና ደማነትና ኣባትብል ሰቕራት መደት 4 ምዕላ ተላላ ማህረጃን ኤረትሪህን ስካንት ስካንዲኔቪያ ዲብዮም 26 ጁላይ እቲ መዲነት ስቶክሆልም ተማ ናዮም ዓመት ማህረጃን መሓደራት ዕፈስወር ናይ ዓዳት ወፈን በራምጃት ሰሜናራት ዲባ ሓድረት ሓለት ቅሾት ጃልያት ውብዕደላ ድርስ ወለውቕ በርናምጅ ለከምክም ዓላ ዲባ ምክለን ድወል ስካንዲኔቪያ ወድወል ኤውሮባ ብዕዳት ለመፀው መዋጥኒን ወዓዙመት ለገበት ግሎም ጋሻ ለሓደረ ዋዓለት ካቲማ ካትበት ልጅነት ዓያድ ወጠና ሰይዳ ጽገሬዳ በርሄ ለማህረጃን መሻርከት ወመተሰባል ኩሉ ተናዚም ወጃልያት መዳይን ዕውት እግል ልግበክም ቀጥራ እንዳሓበረት ሓምደይሃ ቐደመት ሰፊር ኤርትርያ ዲብ ጅምሁሬት ኢጣልያ ወልትሓርክ ሰፊር ዲብ ሽወደና ሰይድ ፍስሐ ጽዮን ጴጥሮስ እግል ምሻርከት ሓደረት ሓለት ወጠን መንጠቐትና ወዓለም እታ ክምሰልዎማ ሕኩመት ኤርትርያ ዓዳለት እጅትማዒት እግል ትትመደድ ጻብጠቱ ለህሌት በራምጃት ወሄራሩ እባ ከስስ ሰሚናር ወዳ መስኡል ሽኡን ቆንስሌት ኣሰይድ የማነ ገብረ ኪዳን እብጅህቱ ዓውተ ሽኡን ቆንስሌት ሸዓብ እግል እተበዑ ለወጅብ መምርሕ ወኣግቡ ኢለከስስ ተውዲሓባ እድንጎባ ማህረጃን እግል እትዓወድ ዶር ለቐደመው ተናዚም ጃልያቶ ማእሰሳት ብዕድ ሸሃደት ታየበው ዕስራዊ ሰምናይ ማህረጃን ኤርትሪን ስካን ስካንዲኔቪያ ምን ኤርትርያ ለገየሰት ፍርቀት እባቐደመቱ በራምጅ ጋምል ዓላ
0: ማሕበር ኣወለድ ኣንሳት ፈልዒ ኣቕሊም ግብለት ዲብ ሚዴሬት ድባርባ ለህለያ ንፋሩ እማሕበር እንዳትከምከማያ ዲብ ተዋብ ንህብ እግል ሽቀያ ወዒን እተይ እግል ኣድምና ለሰደ በክት እግል ርከባ ዕስራ ቀፎ ጥውር እብሰዳየት ሃባ ዲብዮም 13 ጁላይ ዲባ ገበት ዓደት ሰለሞት መስኡለት ማሕበር ዲባ ሚዴሬት ኣሰይዳ ትርሓስ ኣድረሶም እተቀደመተ ክሊመት ለት ማሕበር ለትከምከመያ እብ እዳለት ለትፈረጋያ ክምሰልተን እንዳሓበረት እግል ዝያ ሰነት ተዋብ ደወሪ ሸቕየት ሸክል ሰሙይ ለቡ ቃፎ ማርዒት ንህብ ወመሸንከል ዓማር ኣማዓር ለደርሰያ ክምሰልተን ሻርሓት መስኡለት ፈርዕ ማሕበር ኣቕሊም ግብለት ኣሰይዳ ሰናይት ኣፍወርቅ ብጃህተ ምን እብ በንበን ዲብ ማሕበር እንዳትከምከማያ ሓቆ ሸቀያ ዝያድ ክምሰል እትናፍዓ እንዳሓበረት መፍርየት እግል ግብአ እግል ጃህዳ ትፋኔት መመቕልሓ ሸቕል ምድሬት ድባርባ ኣሰይድ ተክለ ማርያም ገብረ የሱስ ሄ ለምድሬት እግል ተዋብ ንህብ ውጢት ክምሰልታ እንዳሻርሓት ለማሕበር ዲብ ሽቕሉ እግል ተዓወት ሰዳየት እዳለት ክምሰል ኢት ትፈንተዩ ኣከደ ለብ ሰዳየት ማሕበር ወጠና ወልደ እንስሳት ሚዴሬት ድባርባ እሱስ ላለ ማሕበር ተዋብ ንህብ ኣብ 20 ቀፎ ጥውር ወ10 ሸክል ሰሙይ ለቡ ቀፎ ብጉስላ እቲ ሚዴሬት ዲብ 3 በረት ዲብ 3 ንቕጣት ተሸቁል ኣለው ደረሳ ፊራሮ ዓማር በርናመጅ ሕብዘት ማይ ወትርበት ሰርጉል ኣለው እሎም ዲብ ደብር ጫፋ ሕሊል ገደባ ካት ኣቡነ ኣረጋዊ ፍሩራም ለለው 700 ደረሳይ ዲብ ሳምን ስሰምዕል ዲብ ልትፈረሮ እቲ ሸቅየት ኣክረት ሸቕል ሰኒሻቁ ወዱም ክምሰለለው መስኡል መዳርስ ምድሬት ዓዲ ቀይሕ መምህር በየነ ተስፋይ ኣፍሃማም

ሰላም ከመይ ትኾኑ ክቡራት ተኸታተልቲ ፈኖ ዋልታ ቲቪ ሚኒስትሪ ምክልኻል። ሎሚ እውን ትሕዝቶታት መደብና ኣዳሊና ኣብ ሰዓትና ተረኺብና ኣለና። መደብና ፈሊሙ ክሳብ ዛዝም ምሳና ሓቢርኩም ክትፀንሑ ብክብሪ ንዕድም። ፈለማ ኣዳሊናዮ ዘለና ትሕዝቶ መደብና ሌላ ምስ ካልኣይ ደረጃ ኣሕዳሪት ቤት ትምህርቲ እዚ መብረቒ ክኸውን ሰናይ ምክትታል።

0: ሓይልታት ምክልኻል ኤርትራ ንዘላቒ ሃገራዊ ውሕስነት ኣብ ንጡፍ ናይ ሓለዋን ልምዓትን ንጥፈታት ለይትን ቀትርን ዝነቕሐ ኣሃዱ እዩ። እዚ ኣሃዱ ሃገር እቲ ጠልቦ ኩሉ እናማልአ ኸኣ ኣብ ትሕቲ ዝኾነ ይኹን ቦታን ኩነታትን ንዂለንትናዊ ውሕስነታ ብተወፋይነት ኩለንትናዊ መስዋእቲ ኣብ ምኽፋል ይርከብ። ይኹን እምበር እዚ ሰራዊት ምስ ዘለዎ ከቢድ ሃገራዊ ተልእኾ ንዝረኸባ ናይ ዕረፍቲ ግዜኡ ኣብ ትምህርትን ፍልጠት ኣብ ምምሕልላፍን ክሕልፋ እዩ ዝረአ። እቲ ምንታይ ሲ መሰረት ምዕባለ ሓንቲ ሃገር ምፍራይ ምሁርን ስልጡንን ዜጋ ስለ ዝኾነ
1: እቲ ትምህርታዊ ንጥፈታት ብሰለስተ ደረጃ ኢና ነካይዶ። እቲ መባእታ ኣብ ታሕተዋት ኣሃዱታት ካብ ብሪጌድ

0: ክቅጥሉኒ ዘሎ ንፅፈታቶም እንዳካየዱ ዘካይድዎ እዩ። እቲ ካልኣይ ደረጃ ከዓ ብክፍለ ሰራዊት ምክታል እንዳተገብረሉ ብኣሕዳር ቤት ትምህርቲ ደረጃ ካብ ሻዱሻይ ክሳብ ሻሙናይ ክፍሊ ናይ ማእከላይ ደረጃ ዝካየድ ንጥፈታት እዩ። ሳልሳይ ደረጃ ከዓ ካልኣይ ደረጃ ኮይኑ እዚ ካልኣይ ደረጃ እዚ ከዓ ካብ ታሽዓይ ክሳብ 12 ዝምህር ኮይኑ ብእዚ ደረጃ ምክትታል ዝግበረሉ እዩ ማለት እዩ።
1: ኣብዚ ሕጂ ንሕና ነዞም ኣብ ዝተፈላለዩ ናይ ምንቅስቃሳት ናብ ሰራዊት ዝፀንሑ ብዝተፈላለየ መንገዲ ናይ ትምህርቲ ዕድላት ዘይተዛተፉ ዘለዉ ናትና ተምሃሮ ኣብዚ መፂኦም እቲ ዘቋረፅዎ ናይ ትምህርቲ ዕድላት ኣብዚ መፂኦም ንክቅፅሉ ኢና ንገብር ዘለና። ኣብዚ መፂኦም ምስቲ ናይ ፍልሊ ናይ ግዜ ካብ ተቐዲሞም ተማሂሮሞ ዝነበሩ ዝመፅኦም ነበረ ናይ ፍልሊ ናይ ግዜ ገለ መለ ኩሉ ተፃዊሮም ከመይ ገይሮም ነዚ ናቶም ትምህርቲ የማዕብልዎ ኢና ንገብር ዘለና። ካብኡ እቲ ኣሎ እቲ ፀገማት ይመፅ እዩ ምስቲ ናይ ምንዋሕ ግዜ ዝበልኩካ ካልእ ኣብ ዝተፈላለየ ቦታ ብካልእ ግዜ ብካልእ ትምህርቲ ብካልእ ተመክሮ ሒዞምዎ ስለ ዝፀንሑ ሕጂ ኣብዚ መፂኦም ናብ ሓደ ትምህርቲ ክትእትዎም ከላ ቁርብ ክስታ ይመፅ እዩ። ልዕሊ ኩሉ ግን ተጋዳስነት ስለ ዘለዎም ተገዳስነቶም ርኢኻ ንስኻ ዝያዳ ትፅዕረሎም ዝያዳ ከዓ ክሳብ ትገብረሎም ክስታ ይቀብል ማለት እዩ።
2: ሕጂ ብሓፈሻ እዚ ትምህርቲ ክርዲኦ እንድሕር ኮይና እዚ ግንባር ናይ ብሓቂ ንትምህርቲ ሓደ ፍሉይ ተውህቦ ወይ ከዓ ፍሉይ ኣቕዋሉ ቦሂቡ ይነጥፈሉ ኣሎ ማለት እዩ። ብዙሓት ግንባራት ኣላ ግን ብፍላይ ኣብዚ እዚ ምምራቅ ዘሎ ግንባር ኣብ ትምህርቲ ዝያዳ ፀቆይጡ ይሰርሕ ኣሎ ማለት እዩ። ስለዚ እዚ እንፈተልና ኣገልግሎት ወይ ከዓ እዚ ድሃበና ዓድል ከዓ ንሕና ተጠቀምቲ ኮይና ከዓ ኣብዚ ንምሃር ኣለና ማለት እዩ። ትምህርቲ ከዓ ከም ኩሉ ሰብ ዝፈልጦ ወይ ከዓ ከም ኩሉ ሰብ ዝርድኦ ከዓ ትምህርቲ ወይ ከዓ ፍልጠት ከዓ ሓይሊ እንድሕር ኮይኑ ከዓ ኩሉ ግዜ ፍልጠት ክትዓጥቕ ኣለካ ፍልጠት ክትዓጥቕ እንድሕር ኮን ከዓ ክትምሃር ኣለካ ማለት እዩ። ስለዚ እዚ ስለ ዝኾነቲ ጉዳይ ነዚ ፈሊጡ ወይ ከዓ ነዚ ተረድኡ ከዓ ብፍሉይ ነገር ከዓ ኣብዚ ንምሃር ኣለና ማለት እዩ።
3: ቤት ትምህርትና ብሓፈሻ ንኩሉ ፆታ ዘማእከለ ብሄራት ኩሉ ዓይነት ሰራዊት ካብ ተራ ኣባል ጀሚሩ ክሳብ ዝለዕለ ሓላፊ ሞያውያን ነቲ ዘለዎም ብቕዓት ናይ ወታደራዊ ብቕዓት ንምድራዕ ወይ ከዓ ንምሕያል ተባሂሉ ብኣካዳሚ ክስነ ስለ ዘለዎ ነዚ ንጥፈታት እዚ ኣካዳሚና ንገብሮ ሱጥራይ ካይተደረ ከዓኒ ናብቲ ዝለዕለ ደረጃ ናብ ኮሌጃት ንምስጋሮም ከዓኒ እኹል ምድላዋት ገይርና ናብ ኮሌጅ ከምዝሳተፉ ንገብር ማትሪክ ነሳተፎም ካብኡ ከዓ ዝሓለፉ ከዓኒ ንሰዶም ንኣብነት ኣብ ናይ ዝሓለፈ ንጥፈታትና ናይ ዝሓለፈ 225 ናይ 4 ተምሃሮ ዝኾኑ ኣሳቲፍና ነርና ካብኣቶም 26 ሚእታዊት ናብ ኮሌጅ ሓሊፎም ድሮ ኮሌጅ ክምሃሩ ከይዶም ኣለዎ ማለት እዩ።
4: ግንባር እዚ ምብራቕ ከም መምርሒ ሚኒስትሪ ምክልኻል ዘይተማሃረ ይምሃር ዝተማሃረ ከዓ ይምሃር ብዝብል መሪሕ ጭርሖ ነቶም ንባህርያዊ ተፃብኦ ደንካልያ በዲሆም ኣብ ከቢድ ናይ ሓለዋን ልምዓትን ዕማም ዝነጥፉ ዘለዉ ኣባላቱ ዓቕሞምን ፍልጠቶምን ክም ንምባልን ኣብ ዝለዓለ ናይ ፍልጠት ደረጃ ንምስቃልን ሓደ ናይ ካልኣይ ደረጃ ኣሕዳር ቤት ትምህርቲ ብምኽፋት ኣብ ቀጻሊ ጻዕርን ዕብየትን ይርከብ። ከም ውፅኢቱ ከዓ ካብ 2016 ጀሚሩ ንተኸታተልቲ ዓመታት ኣገልግሎት ሂቡን ኣመሃብን ይርከብ።
5: ኣነ ሕጂ ቅሩብ እቲ ስታስቲካዊ ሓስክዎን እምበር እቲ ኣታሓዝኦም ናይ ባሓቂ ንኩዓት እዮም። ሕጂ ብፍላይ ኣብ ታሪክ ዘለዎም ተገዳስነት ኣብ ታሪክ ዘለዎም ኣረኣያ ኣብ ታሪክ ዘለዎም ኣታሓዛ ፍሉይ ይበቃ ምሻ ኣለካ። ሕጂ ንምግናን ዘይኮነስ ብትክክለኛ መንገዲ እየ ዝነግረካ ዘለዎ ሕማቕ ሰብሲ ዳርጋ የብሎምን እንተበልና ይሓይሽ ማለት እዩ። ብጣዕሚ ንፉዓት በቃ ኣብ ኩሉ ነገር በዳሃት እዮም ማለት እዩ። ሓርካ ብሱላት እዮም ብዕል ዝኾነካ ብስለት ኣለዎ ኣይደኖ ኣነ እንትዒ ሓለፍቲ እዮም ዋላ ተራእዮም ከተለልዮም እውን ኣይትኽእል ኢኒኻ። ምክንያቱም ሓለፍቶምን ክስታዮም ክል ኣርጋቲ መዝነቶም ዋላ ይፈላለ ዳኣ እምበር ክስታዮም ክትፈልይ ትኽእል ኢኒኻ ኣዲ። ምክንያቱ ኩሎም ሓደ ዓይነት ኣካይዳ ኣለዎም፣ ሓደ ዓይነት ኣተሓሳስበ ኣለዎም፣ ሓደ ዓይነት ክስታይ ኣለዎም ማለት እዩ። ብምሉእ ነገራቶም ሲ ሓበራዊ እምበር ኣነ ሓላፊ ኣነ ከምዚ እየ ዝብል ዋላ ኣብቲ ስቴታስ ናይቲ ሓላፍነቶም ሲ ኣይፈላለዩ እዮም። ብጣዕሚ ክስታይ እዮም በቃ ከምዚ ክትኸዱ ብሓሳብ ክኸዱ ትሪኦም ክሰርሑ ግሩፕ ወርክ ክሰርሑ ብሓደ ትሪኦም ኩሉ ነገራቶም ሲ ኣነ ከምዚ እየ ምስ ከምዚ ኣይከውን እዚ ደረጃ ኣይኮነን ዝበሃል ሰብኦም እዚ ዓይነት መፀብራቕ እዚ ኣይትርኢን ኢኻ። ናይ ባሓቂቲ ዝሕጉሰካ ከዓ ናይ ኤርትራዊ ነገር እዚኣ እያ። ምክንያቱ ብማዕርግ ሲ ፀብለል ዝብል ሰብ ሲ ኣይትርኢን ኢኻ ማለት እዩ። ኩሉ ሓደ እዩ።

0: ቤት ትምህርቲ ካልኣይ ደረጃ እዚ ምብራቕ ነዞም ካብ ነፍሲ ወከፍ ኣህዱ ዝተዋፅኡ ተምሃሮ ኣባላት ኩሉ ዘድሊ ቀረባት ብምምላእ ሙሉእ ኣድህቦኦም ኣብ ትምህርቲ ገይሮም ንዝበለፀ ብራኸ ንምሕኳር ኩሉ ዝከኣሉ ፃዕሪ ኣብ ምግባር ይርከብ። ፍረፃማ ናይዚ ቤት ትምህርቲ ከዓ ንዘመኑ ብዝግባእ ዝተረድአ ብኩለንትንኡ ብቑዕ ኣባል ምፍራይ እዩ። ነዚ ዕላማ ንምትግባር ከዓ ከይተሓለለ ሰሪሑን ይሰርሓሎን።
1: ፍልጠትና ኣብ ምዕባይ ኣነ እንድሕርዳ ደይፈልጣ ንድሕር ኮይነ ካብቲ ብፃይ ክፈልጥ እየ ዝስዕራ ደይፈልጣ ንድሕር ኮይነ ወይ ደይ ትርዳእ ንድሕር ኮይነኻ እዛ ከምዚኣ ዝመሰለስ ከመያ ኣረዳእኒ እንዳተባሃልና ስለ ንኸይድ እቶም ኣብዚ ዘለዉ ዝፈልጡ ወይ ከዓ ድሕሹ ዝበሃሉካ ብደይ ዝኾነ ይኹን ነገር ከዓ ብቕንዕናኻ ነቲ ሰብ ከፍልጡኻ ዋላ ሓንቲ ፀገም ዘለዎም ኣይኹን። ስለዚ ኣብ ከምዚ እቲ ዓብዪ መረዳእታና ኣብ ከምዚ ስለዚ እቶም መምሃራ እውን ከምቲ ዓንተ ወይ ዝበልኩካ ዋላ ሓንቲ ብደይ ተረፍ ነዚ ብዘሎ ቆቕስሙ ነዚ ብዘሎ ከፍልጡኻ ዋላ ሓንቲ ሳቶም ዝበቁ ምክንያት የበሎምን
2: እየ ካብ ክተምሃሮ ሓደሉ ሜትኪ ወባርቴን እቲ መንጎት ነተን ክፍሪ ሰራዊታት ንሄይ ግንባር ሓድሎ መንጎት ነተን ምክንክት ሰብታ ንሙይሲ ኣድብለ ንሙይሲ ባህርያትለ ኣኸዋ ሓዶ ለለተ ተክኪ ድንቲማ ሓዶ ኣራሕነ ክንክከይ በሪትና ሓዶ ክንክከይ ኣዋይ ዎ ማንጎት ንታ ሃዱ ሓዶ ክንሜት ካታከምያ ይትርኒፋይን ህንኪ ሃዱሉ ንኪ ባህሪከ ንኪ ትትንገይከ ትያልገይትናሃይ ዎ ክላስ ኣዳህትየ ተክኪ ኣሃዱ ህንሙይ ኣሃዱ ህንሙይ ኣርሐካሃይ ንኪ ተኒተ እቲ ሓዶ ንኪ ተኒተ ኣሃዱ ሓዶ ኣቆምኩ ፍሉለይኒ ሓዶ ከ ኣቕለታኩ ወቅቲ ርብስስታኩ ምታላዓት ሙዛክራ ሓዱታኩ ማሻላ ፍሉልኩ ኣሃዱ ያሃዱ ያሃዱ ርሕካ ሓባር ህወትሊ ምዕና ርሕትል ህገይትና
3: ሂወት ብሓደ ክጠርኒፍና ኢና ነብርቶም ተምሃሮ ብሓደ ንምገብ ብሓደ ዲስካስ ንገብር ንጎን ምሸትን ከዓ ትምህርቲ ንምሃር ማለት እዩ። ብኩሉ ነገር ኣሎ ቀረባት እኩል ቀረባት ኣለና ራውስትና ድዩ መፅሓፍትና ኣመጋግባና ኩሉ ነገር

0: ብኡኹል ቀርብ ዘለና
1: ተምሃሮ ኣባላት እዚ ምብራቕ ኣሃዶኦም ዝፈጠረሎም ዕድል ረብሕኡ ብግቡእ ብምርዳእ ኪንዮቲ ኣብ ክፍሊ ዝቐስምዎ ትምህርቲ ባዕላዊ ተበግሶ ብምውሳድ ሓድሕድ ኣብ ምርድዳእን ፍልጠት ኣብ ምምሕላፍን ለይትን ቀትርን ኣብ ፃዕሪ ይርከቡ።
2: ሕጂ እዚ ዘይተርፍ

0: ፅሕና ሰኣኽለና ዝበሃል ነገር የለን። ስለዚ ብራእና ከም ተዓንትዎ ዝበልኩኻ ሓደ ብሞያን ብቴክኒክን ዝበሰለ ዝነቐሐ ስነ ጥበባውን ስነ ፍልጠታውን ኣረኣያ ዘለዎን ንኩሉ ነገር ከዓ ብስነ ፍልጠታዊ ድትንትን ሰራዊት ከም ዝህሉ ምግባር፣ ብቴክኖሎጂ ዝዓጠቐን ዝማዕበለን ሰራዊት ከም ዝህሉ ምግባር እዩ። እዚ ንሕና ንእሽቶ እጃም ከነበርክት ንኽእል ንኸውን፣ ግን ብከምኡ ተዋሂዱ እንተደኣ ኸይዱ እቲ ሃገር ኤርትራ ኣብ ባሕራ ኣብ ኣየራ ኣብ መሬታ ዝከላኸለላ ሰራዊት ክትፈጥር ትኽእል ማለት እዩ። ከምኡ እንተኮይኑ ጥራይኻ ክትፈጥር ትኽእል።
1: ወላሂ ተማራ ከንጌግያን ኢና ከድሓኑ ማዕናሁ መድረሳ ደረት መለ መንገድ ኣይክዕምርያን ንፋኒ ማዕናሁ መድረሳ ኦህም መለ ላኪን ኣማግን ኣለ ተሓሳስበለ መሪ ናሁ ተለ ተሓሳስባ የይማዑን ኣለተኒ ማዕናሁ ኣይሚ ካፋ ማዕናሁ ተዕድል ካፍ ገይትሚያን ምገይትማ ማዕናሁ መንገዳ ማዕናሁ ተግና ልዕድል ምገይትማ ዶላልል ማዕናሁ እሸክኒ ነይ ድርሲተንን እንኪም ሓቢልንሓ ማዕናሁ ቢሮ ምራምና ኣለም ምራምና እንኮ ዶላ ሸክኒ ንሃባተን ኣማገዳ ተግና ልዕድል ምገይትማ ምሰበታለ ተግና ኣተሓሳስበለ መሪ ማዕናሁ ማዕናሁ ስነት ተሓሳስበ የይማዑን ኣለተነድሕማ
2: ሕጂ እዚ ዓለምና ትኸሮ ዘላ ምዕባለስ ኩሉ ብትምህርቲ ዝተሰነየ እዩ ዝኸይድ ዘሎ። ስለዚ ኩሉ ነገር ዋላ እቲ ውትድርና ብምሉእ ንጥፈታት ኣብ ዓለም ዝካየድ ዘሎ ኩሉ ትምህርቲ ዝተሰነየ እዩ ስለ ዝኸይድ ዘሎ። ኣብ ውትድርና ዘሎ ሰብ ከዓ እቲ ዓቕሚ ነብሱ ብፍላይ ከዓ ክፅሕፍን ከንብብ ዝኽእል ሰብ ዝያደ ዓቕሙ እንዳማዕበልካ ክትከይድ ከለኻ እቲ ናትካ ውትድርና ከማን ዝያዳ እንታይ እንተኾነ ኸይድ እንዳደርዐ ይኸይድ ማለት እዩ።
3: ትምህርቲ ኣድላይነቱ ኣነ ሕጂ ከየበላሽዎ እምበር እቲ ኣድላይነቱ ልዕልማ ንም ነገር ክድፋኣሉ ዘለዎ ኣብ ሰራዊት እዩ። ከማ ሰራዊት ብኩሉ ነገራቱ ብትምህርቲ ብቁዕ ክኸውና ልክዕ ከምቲ ፊዚካላዊ ፊትነስ ዘጥርዮ ኣብ ትምህርቲ እውን ብቁዕ ኮይኑ ነቲ ዝዋህበ ወታደራዊ ትምህርቲ ይኹን ነቲ ኣካዳሚያዊ ትምህርቲ ይኹን ብብቅዓት ዝምክት ሓይሊ ክኸውን ኣለዎ። ስለዚ ኣድላይነት ትምህርቲ ብብዙሕ መንገዲ ፀላዊ እዩ ማለት ንዕ
4: መሰረቱ እውን እቲ ቤት ትምህርቲ ክስረት ከሎ ነቲ ዓቕሚ ሓይልታት ምክልኻል ኤርትራ ንምዕባይ እዩ። ንኣብነት ቤት ትምህርትና ዝበዝሕ ግዜ ኣብ ደረጃ ሓላፍነት ደሎ ተምሃሮ ኢና ንቕበል። ምክንያቱ እዞም ደረጃ ሓላፍነት ደሎ ተምሃሮ መጀመርታ ነቲ ሞዮኦም ዝያዳ ብሓይሊ ብንጥፈት ክምሃሩ ክምህሩሉ ክሰርሕሉ እንተ ኮይኖም ብደረጃ ኣካዳሚ ክዓው ስለ ዘለዎም በዚ ኢና ንሕልፎም። ስለዚ ኣብዚ ብደረጃ ኣካዳሚ እዚ ብሉፅ ኮይኖም ተራውፂኦም ከዓኒ ነቲ ኣብ ትሕቲ ታሕቲ ኮይኖም ዝገብሮ ንጥፈታት ናይ ምክልኻል ከዓኒ ዝያዳ ሓይሊ ስለ ዝኾኖም ዝያዳ ኣብ ኣካዳሚ ሓይሎም ክሰርሑ ከም ዘለዉ ኢና ንገብር። እቲ ዕድላት ከዓኒ መጀመርታ ነቶም ኣካየድቲ ወይ ከዓ ኣመሓደርቲ ወይ ከዓ ኣዘዝቲ ሰራዊት ኢና ንህቦ። ተዛማዲ ከዓ ካብቶም ንስዕቡ ናብ ሓላፍነት ዝመፁ ኣባላት ሰራዊት ወይን ንዓቶም ከዓ እንዳሓወስና ብሓፈሻ ንኩሉ ዘማእከል ኢና ንገብር። እዚ ውፃዊታዊ ኣብ ስራሕ ከዓ ውፅኢታዊ ስራሕ ኢና ንረክበሉ። ብፍላይ ኣብቶም ኣዘዝቲ ኣብ ምሕደሮኦም ዝምልከት ኣብ ብቕዓት ሰራዊት ኣብ ምምፃእ ዝምልከት ውፅኢት ፅቡቅ ኢና ንረክበሉ።
5: ኣብዚ ዓለም ብቴክኖሎጂ ትረቃቀሉ ዘላ ዘበን ምሁር ሰራዊት ምህናፅ ግዜ ዝጠልቦ መድረኽ እዩ። ስለዝኾነ እዩ ከዓ ኣብ ኩሉ ኣሃዱታት ሚኒስትሪ ምክልኻል ዝተረኽበት ግዜ ኣብ መምሃርን ምስትምሃርን ከም ትሓልፍ ኣብ ምግባር ከም ባህሊ ተታሒዙ ዝስራሓሉ ዘሎ። እቲ ምንታይ ሲ ፍልጠት ሓይሊ ስለ ዝኾነ

እወ ንሕና ኣነ ኩሉ ግዜ ብሓይልታት ምክልኻል ኤርትራ ስለ ዝመፃኹ ብጣዕሚ እቲ ደለዎ ደረጃ ደስ እዩ ዝብለኒ ብጣዕሚ እየ ሳይ ትገብር እዚ ቤት ትምህርቲ እዚ ነቲ ብዝተፈላለየ ኣጋጣሚ ናይ ትምህርቲ ዕድሉ ተኸሊፉ ዝፀንሐ ናብዚ ንምምፃእ ይፅዕር ስለ ዘሎ እዚ ቤት ትምህርቲ እዚ ክቕፅልን ንቕፃል ውን ብሓይሊ ናብ ዝለዓለ ደረጃ ናብ ኮሌጃት ብብዝሒ ቁፅሪ ከም ዘእትወሉ ንክንገብር ሚኒስትሪ ምክልኻል ጉዳዩ ግቡኡ ክፍፅም ሓደራ ኳ ኣየድልየን እዩ ግን

0: በዚ ኣጋጣሚ እዚ ክንላወ ንደሊ
1: እቲ ዘሎ ሕፅረታት እንዳመላእና ማተርያላዊ ድዩ ሰባዊ ድዩ ሕፅረታት እንዳመላእና ኣብ ዝለዕለ ደረጃ ንክነብፅሕ እቲ መደብና ማለት እዩ። ነዚ ግን ድሌት ጥራይ ደይኮነ መደብ ብመደብ ውጥን ብውጥን እንዳ ክስታይ እንዳገበርና ንክንከይድ እዩ እቲ ክስታይ ኣበናይ ደረጃ እንታይ እንታይ ክንዓምም ኣለና እንዳተረዳዳእና ኢና ክንከይድ ዘለና ማለት እዩ። ብከምኡ ኢና ንህ
2: ኣነ ብዓብኡ ነቲ ሚኒስትሪ ምክልኻል እየ ዘመስግኖ። ምክንያቱ ኣብ ካልእ ሃገራት ወይ እንተዳሪእኻ ዝዕድል እዚ ንወተሃደር ኣይክፈትን እዩ። ከምዚ ዓይነት ኢንተርናሽናል እንተርእንዮ እቲ ወተሃደር ኩሉ ምልኡ ተመልሚሉ ወይ ድማ ካብቲ መሰልጠኒ ማእከል ተመልሚሉ ምስ ወፀ ወተሃደር እዩ። ከምዚ ዓይነት ኣካደሚያዊ ዕብት ወይ ከምዚ ዓይነት ኣካደሚያዊ ትምህርቲ ዝጎደሎ ሰብ ኣይምልእን እዩ። ኣብዚ ናይ ኤርትራዊ ሰራዊት ግን እንታይ እዩ ትርእካ እቲ ሚኒስትሪ ምክልኻል ኣድህቦ ሂቡ ንመምሃራኑ መውሉ ንመምሃራኑ መዲቡ ንኩሉ ነገራት ንመምሃራኑ ሰሪዑ ከምዚ ዓይነት ሰራዊት ዕድል ምክፋቱ ሓደ ብጣዕሚ ፅቡቅ ነገር እዩ። ኣነ ከመስግኖ ደሊ ማለት እዩ። ብሕጂ ከዓ ንኸየቋርፅ ዝያዳ ክደፍኣሉ እምበር ንኸየቋርፆ ከዓ እዚ መደብ እዚ ብለባዊ የመሓላልፍ ማለት እዩ። ምክንያቱ ሃገር ኩሉ ግዜ ዝወሓስ ሰራዊት እዩ ማለት እዩ። ሰራዊት እንተዘይተማሂሩ ሰራዊት እንተዘይነቂሑ እቲ ማእከል ወይቲ ዓንዲ ናይቲ ንቕሓት ሰራዊት እዩ ማለት እዩ። ሰራዊት እንተዘይነቂሑ ዝኾነ ነገር ካልእ ሰብ ክልውጥ ኣይክእልኒ እቲ ክልውጥ ዝኽእል ሓይሊ ሓይሊ ናይ ሰራዊት ጥራይ እዩ ማለት እዩ።
3: ኣራይ ፅቡቅ ኣነ መጀመርያ ንሚኒስትሪ ምክልኻል ብድሕሪኡ ነዚ እዚ ምብራቕ ብድሕሪኡ እውን ነቶም ክፍለ ሰራዊታት ማለት ነዚ ብዚ ክምሃር ነዚ ብዚ ክፈልጥ ነዚ ብዚ ፍልጠት ዓጢቑ ንፅባሕ ንግሆ ንዝኾነ ይኹን ነገር ምክንያቱ ዓለም ናበይ ገፃ ትኸይድ ዘላ ድሕሪና ዝሕጂ እዋን ኣፍ ዝለዓለ ደረጃ ናይ ቴክኖሎጂ በፂሓ ኣላ መማዕርያ ወይ ከዓ ምስ ክትጓዓዝ ድሕር ኮን ከዓ እንታይ የድልየካ እንታይ ክትዓጥቕ ኣለካ ንድሕሪ ኢልና ፍልጠት። ስለዚ ነዚ ፍልጠት ዝክዕጥቁ ለይትን ቀትርን ኮይደቀሱ ኣበ ንዓና ኣብ ምቕሳም ሂር ዝብሉ ዘለዉ ከዓ ኣነ እዚኦም የመስግኖም ማለት
4: እዩ። ኣነ መጀመርታ ንዓኹም ከመስግነኩም ደሊ ብዓብዪ ከዓ ነዚ ዕድላት ዝፈጥሩሎም ዘለዎ ናይ ዝግንባር ዘሎ ናይ ትምህርቲ ሕለፍትነት ከዓኒ ከመስግኖም ደሊ ካልእ ንሚኒስትሪ ምክልኻል ማለት እዩ። ነዚ ዕድላት ኣብ ዝተፈላለየ ቦታታት ኣብ ዝተፈላለየ እዚታት ከምዚኢታት ከፊቱ ናይ ትምህርቲ ዕድላት ንዝተፈላለየ ሰራዊት ክትብ ዘለካ ከመስግኖ ደሊ ማለት
5: መሰረት ምዕባለ ሓንቲ ሃገር ምፍራይ ስልጡን ዜጋ ምዃኑ ዘማተ ኣይኮነን። ናብ ዝበረኸ ናይ ምዕባለ መሳልል ንምሕኳር ትምህርቲ ወሳኒ ግደ እዩ ዘለዎ። ንኩላቶም ኣብ ማኣዲ ትምህርቲ ዝርከቡ ኣባላት ሓይልታት ምክልኻል ኤርትራ ጽቡቕ ናይ ትምህርቲ ግዜ እናተመነና ብመሰረት ጭርሖ ሚኒስትር ምክልኻል ኩሉ ዘይተማሃረ ይምሃር ዝተማሃረ ኸዓ ይምሃር እናበልና ናይ ሎሚ መደብና ኣብ ዝነዓጹ

ስዒቡ ዝቐርብ ትሕዝቶ መደብና ኣብ 1983 ኣብ ግሎብ ኣብ ልዕሊ ቦጠሎን 2 ናይ ብርጌት 70 ዘጋጠመ ሃንደበታዊ መጥቃዕትን ንምምካቱ ዝተረኣየ ተወፋይነትን ዝደህስስ ትሕዝቶ እዩ ክኸውን ሓቢርና ንከታተሎ።

ቃልሲ ህዝቢ ኤርትራ ብኣላፍ ፅንኩራት ፍጻሜታትን ቅያታትን ዝመልአ እዩ። ኣብቲ ዝተሓልፈ ፅንኩርን መሪርን ዕጥቃዊ ቃልሲ ንናፅነት ጥራይ ነፍሲ ወከፍ ደቂቕ ናይ ገዛእ ርእሳ ታሪክ ሰኒ ኢላ ሓሊፋ። ስለዝኾነ ከዓ ውዕሎ ገድሊ ንኽትኣምኖ ብዘጸግም ኣብ ነፍሲ ወከፍ ስድሪ ናይ ግዜ ብዝምርሽ ኣእላፍ ታሪኽ ዝተመዝገበ መቓን ይውንን። እንሆ ድማ ሎሚ ካብ ከብሒ ዝኽሪ ናይቶም ንገድልን ገደሉን መሊኾም ታሪኽ ዝሰነዱ ኣርካናት ገድልን ተጋድሎን ንውዕሎኦም ዝገልጽ ዕላል ንወለዶታት ይመሓላለፍ ኣሎ። ንሎሚ ካብ ባሕሪ ብጭልፋ ናይ ሓንቲ ኣብ ግንባር ናቕፋ ካብ ዝዓረዳ ኣሃዱታት ማለት ካልኣይቲ ቦጠሎኒ ናይ ብርጌድ 70 ኣብ ታባ ጉሎብ ዘጋጠመ ሃንደበታዊ መጥቃዕትን

0: ንምፍሻሉ ዝተወስደ ስጉምትን ዝተረኣየ ናይ ምምካቱ ጅግንነትን ብዋዓልቱ ብከምዚ ዝስዕብ ይዝንቶ።
1: ኣራይ ሕጂ እዚ ውዕሉ ናይ 72 ዝበሃል ዘሎ እቲ ቦታ ብጉሎብ ዝተባሃለ ቦታ እዩ ነይሩ። ሓደ ጉሎብ ናብ ፀላኢ ዝቐረበ ምናልባት ከይጋኖ ካብ 100 ሜትሮ ብዕፍ በረል ካብ 100 ሜትሮ ስጋ 150 ሜትሮ እዩ ተቐንዲ ድፋዕ ጉሎብ ዝበሃል። ጉሎብ ዝበሃል ሕጂ እንታይ እዩ? ብየማን ኣቲኻ ብፀጋም ኢኻ ትወፅእ ተዓጥቀ እዩ ማለት እዩ። እንደገና ብፀጋም ተኣቲኻ ከዓ ብየማን ኢኻ ድፋዕስ ዝተዓጠቐ እዩ።
2: ንሕና ከም ሰባት እቲ ንምረ ቦታታት ካብትን ናብቲ ኢና ንቀየር ኩሉ ግዜ ደንደን የና ካብ ደንደን ሪጎሎ ከድና ካብ ሪጎሎ ጉሎብ ጉሎብ ከድና ከመቀወማ ጉሎብ ተኣሳሲሩ ዝኸይድ ናይ ናቕፋ ድፋዕሲ ተኣሳሲሩ ካብ ጫፍ ናብ ጫፍ ምፍንታት ደይብሉ ተኣሳሲሩ ዝኸይድ ነይሩ። ስጋብ ፈርኔሎ ዝበሃል ቦታ ቤት ሕመት ስገር ሮዳ ኸድ እዚ ከቢድ ዝኾነ ዕርዲ ተገይሩ ዝነበረ እዩ። እዚ ዕርዲ እዚ ንፀላእቲ መታን ንቦታና ንኸይነድፍር ፀላእቲ መፂኦም ሃይለ ማርኦም ንዓና ከይድ ምስሱና እዚ ደይ ባህል ኣግራብ ካብ ኣግራዕ ከይገደፍና ኢና ምፅና ሰሪሕና ያድፋዕ ኣብ ኣግራዕ እዚ ንድረአኻ ዘለዋ ማለት ምሳይ ዘለዋ ሕዚ እዮም ኣብዚ ልዕሊ ሰብኣይ ዝሰርሓ ዝነበረ እያ ኣነ መሰላ ዝበሃል ኩሉ ኣነ ጥምር ነይረ ከም ሰብ ጎበዝ እየ ነይረ ሽዑ ዝጠምረሎም እስከም ማዕርና ከዓ ዘን ዝስከማ ነይረን ነዚ ኩሉ ድፋዕ እዚ ካብ 82 ድሕሪ ሻርሻ ወራር ድሕሪኡ ተሰሪሑ ድፋዕ ቅድም ድፋዕ ይነበሩን ውሕድ እዩ። ሻርሻ ወራር ምስ ተወድአ ግን ቀዋሙ ድፋዕ ስለ ዝኾነሱ ከየድ ፈርነዮ እዚ ኩሉ ኩናት ክካየድ ፈርኔሎስ ከም ሽሙ እዩ ኣብ ሓዊ ተቐይሩ ዝነበረ እዋን ተጋደልቲ ናብቲ እዋንቲ ግን ከም ሓፂን ዓረብ ክተሪሮም ሚሕ ነኺሾም ነቲ ቦታት ከየድ ፈርናዮም ሙሉእ ማቕልና ኣብኣ ነርና ያድ ፈርናዮም ካስካ መወዳእታ
3: ኣብዚ ኣቋወማናትና ክንቆም ከለና ኣብቲ እዋንቲ ኣብ ፅባሕ ሻቸውራር እዩ ነይሩ። ፅባሕ ሻቸውራር ስለዝነበረ እዛ ሃቶትና ኣዝዩ ምስቲ ዝነበረ ኩነታት ተሃሲ እዩ ኣብ ምፅጋን ደረጃ እዩ ነይሩ። ስለዚ ካብ ሕክምና ዝመፁና ብፆት እናተከኣናን ካልኦት ሓደሽቲ እናመፁና ኢና እንታይ ሽሙ ንገብር ነርና ማለት እዩ። ስለዚ ኣብ ዳግመ ምውዳብ ከለና ምናልባት ኣብቲ ዝነበረሉ ናይ ዳግመ ምውዳብ ግዜ ሓደሓደ ናይ ባህላዊ ንጥፈታት ድዩ ናይ ስፖርታዊ ንጥፈታት ድዩ ድፋዕ ናይ ምትዕራይን ናይ ምስራሕን ድዩ ካልእ ሽዑ ነፍስኻ ምኽኣል ዝብል ጭርሖ መፂኡ ስለዝነበረ ጀራዲን ናይ ምስራሕ ተኽእሎታት እውን ነይሩ ፈተነታት ነይሩ ጀራዲን እውን ንሰርሕ ነርና ኢና ማለት። ስለዚ ኣብቲ እዋንቲ ፖለቲካዊ ትምህርቲ ንባዕሉ ፖርታዊ ንጥፈታት ብፍላይ እዚ ፖለቲካዊ ትምህርቲ ሕጂ ኣብቲ እዋንቲ ኣዝዩ ፅዑቅ ፖለቲካዊ ትምህርቲ እዩ ነርና ብጀካቲ ማእቶት ማለት እዩ ማእቶት ቀጻሊ እዩ ቀትርን ለይትን እውን ኣይቋርፅን እዩ። እቲ ባህላዊ ንጥፈታት እውን ብፍላይ ተሓይልና ኣዝያ ናይ ባህሊ ብባህላዊ እንታይ ሽሙ ፍልጥ እያ ነይራ ዋጋብር ከዓ ኣብቲ ሓይልና ስለነበርና ፍሉይ ፀጋ እዩ ነርና። ምክንያቱ ዋጋብር ብስነ ጥበቡ ጥራይ ዘይኮነ ብወታደራዊ ክእለት እውን ፅልወና ከዓ ስለነበረ ኣዝዩ ሓያል ፅልዋ እውን ይሕዲርና ነይሩ እዩ።
4: ነዚ ኩሉ ዝሓለፈ ነዚ ኩሉ ተተግቢር ኢሎም ተዛረቡ ዝፀንሑ ንኩሉ መሰረቱ እንታይ እዩ? ፍቕሪ ሓድነት ብሓባር ምስራሕ። እንድሕር ፍቕሪ ኣሎ ነቲ ዘይከኣል ትኽእል ነቲ ኣይከውን ትብሎ ይኸውን ኖርማል ኮይኑ እዩ ንዓና ዝስምዓና ኣብቲ ግዜቲ ሕጂ ክትሪኦ ከለካ ክብዶት ግን ኣዝዩ ከቢድ እዩ። ብንኣሽቲ እናተሰሊፍና ኣብቲ ኸናለታት ኢና ዓብና ኣነ ብንእሽተይ ምዝላቕ ተሰሊፈ ክሳዕ መጨረሻ ኣብ ሓይልታት ሂወተይ ብዙሓት ኣያታት ነይሮምና ኣቦታት ተበልኮውን ነይሮምና ምሂሮምና እዮም ኮስኪሶምና እዮም እቲ ገድሊ ካኣሱ እዩ እንዳተተኻኸእኻ እንዳተመሃርካ እንዳበልካ ኢኻ ትኸይድ። ኣብዚ ዛ ናይ ጉሎብ ኩነታት ንድሕር ክንጠቀስ ኮይና ሕጂ እዚኣቶም ትሪኦም ኣለካ እዚኦም ዝገለፅዎም ሳይ ዘለዉ ገሹ ከምዚ ሕጂ ዶይኮነ ጎበዝ እዩ ነይሩ ነታ ብሬን ከም ክንቲት ይሒዝዋ ዝኸይድ እዝጎም ንባዕላ እሳ ነዊሕ ስረ ትባህላይ ትፈልጦን እያ ቁምጣ ስሪኣን ጎተነኣን ጉልበታን ካላሽን ኣብ ሕቋኣም ዝተሓንገጠተ ዋላ ሓንቲ ኩሉ ክትገልፆ ከለካ ዋላ ካብቲ መነባብሮ ጀሚርካ ናይ ኩናት ሞፅንሓልና ኣብቲ ሂወት መዓልታዊ ሂወት ከመይ ምክብለካ እየ ከም ገዛኻ ኣብ ገዛኻ ንሕራለካ እንታይ ይፀግመካ ስኻ

0: ከምኡ እዩ ኣብ በዓል ጉሎብሪግ ወለ ደንደን ብምሉእ እቲ ቦታታት ንዝኾነ ስርሒት ባርካ ትኸይድ ኣብ ካልእ ትኸይድ ኣብ ኣኻ ትምለስ ከምዚ እንዳዓለቦኻ ከምኡ ኮይኑ እዩ ዝስምዓና። ኣብቲ ካናለታት ሲ ኩሉ ንጥፈታት ካ ትገብር፣ ምክንያቱ ሪጎሎ ጉሎብሲ ምስ ፀላእስ ኣብ ፍንጫኻኖ ሽምና ሰምዕዎ ሽሞም ንሰምዖም ጉሎብን ሪጎሎን ሕጂ ብደብዳብ ሞርታር እዩ ዝፍለጥ። ስለምንታይ ድምፅና ስለ ዝስማዕ ኩሉ ነገራትና ብከምዚ እቲ ደብዳብ ከም መዓልታዊ ሂወትካ ትሪኦ ነቲ ደብዳብ ከመይ ጌርካ ትከላኸሎ ከዓ ስለዝለመድካዮ መዓስቲ መፅእ መዓስቲ ዝርበይ መዓስቲ ትትኮስ ገም ክትብል ኮላ እንታይ ክትገብር ኣለካ ኩሉ እዚ ብሜላ እዩ ዝኸየድ ነይሩ ማለት እዩ።
1: እ ከም ሰብ ኩለን ዘድንቐን መርሓባ ኢለን ዝተቐበላኒ ነቲ ገድሊ ገድሊ ንክኸውን እቲ ምቁር ዝበሃል ገድሊ ምቁር ምዃኑ ዝነገራኒ ንሰኒን መሪር ምዃኑ ከዓ ትኮይናት ነገርኒ ማለት እዩ። ሕጂ እዚአን ከም ሰብ ተቐቢለናኒ ኣጋጣሚ ብሩር ገባር ጓልጋ እንታይ ጓል መስርዕ እያ ጓል መስርዕ ኮይና ነቲ ገድሊ ብፅቡቅ ሓረጉ ከዓ ኣብቲ ሓንቲ መስርዕ እያ ሓረጉ ልክዕ ከምዚ ምሻ ኣለካ ብሰሌዳ ዝምህረካ መምህር ጌራ እያ ተቐቢላትን ኣቐቢላህኒ ነቲ ገድሊ ብኡ መጠን ንዓኣ ኣዝየ ድንቓ ኣዝየ ካብተን ኣብቲ ገድሊ ንክነብር ዝሓገዛኒ ደቂ ኣንስትዮን ዝተባባዓንን ምዃነን ዝኣምነለን ደቂ ኣንስትዮን ኣብቲ ቃልሲ ምስገን ዝተጓዓዝና ንብሩር እየ ዘለለ ብሩር ወዲ ወዶ እያ መራሒት መስርዕ እያ መግቢ ትበልዕን እያ ብማንካ ከምዚ ጌራ እያ ትሕልፋ ከምዚ እያ። ሕጂ ኩሉ ግዜ እዛ መደብ እዚኣ ክሪያ ከለኹ ሰባት ክገልፁ ከለዉ ሲ ንብሩር ዝፈልጥ ሲ የለን ድየ ዝብል ንማዓስኮን ትግለፅ ትኸውን ብሩር ሲ ምክንያቱ ባህራ ውፉይ ብሉፅ ሓበራዊ ዝኾነ መንገዲ ምእንቲ ትቓልሲ እንታይ ክትገብር ከም ዘለካ ንፁር ጥሜታይ ግድሳ ፅጋባይ ግድሳ ኩሉ ንዓ ሓደ እዩ። ሕጂ ከምዚ ዓይነት ሂወት ኣብ ስራሕ ምስ መፃእኩ ከዓ እቲ ገድላዊ ሂወት ብስራሕ ኢና ጀሚርና እዮ ምክንያቱ እቲ ኩናት ከም ዝብለካ ዝሕሊሉ ስለ ዝፀንዓና። ሕጂ እዚ ምስ መፃና ካብ ደንደን ማይ ብነፀላ ይሽከማ ፀኒሕና ንጋንታናስ እዛ ነፀላ ፀሊእ እያ ኣነ ናብ ርሃፅን ትበሃል ኢና ከይድና ኣብ ርሃፅን ካባይ ትቕሙት መቕማት ግን ኣነ ንኻ ነፀላ ኣብእያ ኣብዚኣ ክሳደይ ትሸኪመ ዓቕበ ደንደን ከዓ ንወሓ ተሸኪምና ወፂና ባ ጌርና ኩሉና ከማን ከምኡ እቲ ነፀላስ ግዲፍነ
2: 23 ጉንበት 1983 እቲ ኣብታባ ኮሚንታን ግን ከባቢኡን ዓሪዱ ዝነበረ ጸላኢ ሃንደበትነት ፈጢሩ ነቲ ኣብታባ ግሎብ ዝዓረደ ተጋላላይ ህዝባዊ ሰራዊት ደምሲሱ ንእስትራተጂካዊት ናቕፋ ናይ ምቁፅጻር መደብ ሒዙ እዩ ኣንቂሉ ንዕኡ ዘድልዮም ድላዋታ ጻፊፉ ከዓ ኣብታ ናይ 0 ሰዓት ንመጥቃዕቲ ተዳለወ። ኣቐዲሙ ንዓሰርተታት ታንክታት መታኾሲ ዝከውን ዝኽእል ድልዱል ድፋዓት ሃኒፁ ብምፅንሑ ኣብ ኣድማዕነት ናይቲ ውጥን ሙሉእ ምእትምማን ዝነበሮ ይመስል
3: እቲ ቅድሚ ምድላው ክንመፅእ ቅድሚ ምድላው እጂ ሰላኢ ይተሓልበ ዝበሃል ቦታ ኣላ ፊትና ኣብዚ ይተሓልበ ዝበሃል ቦታ ሕጂ ድምፂ ናይ ዘዘር ስማዕ ነይሩ ምሸትምሸትምሸትምሸትምሸት ስማዕ ጀቐፃሊ ንማእክልነት በጠሎኒ ንሕብሮም ነርና ብሓንቲ ኸታተሉና ምናልባት ነታይ ኣረኣየ ሕጂ ክሪኦ ከለኹ ሽዑስ ብዙሕ ግምት ኣይሃብዎን እየ ዝብላ ንማእክልነት በጠሎኒ እዚ መወዳእታ ግን ንኸይድ እቲ ድምፂ ቅንዩ ኣጋጣሚ ነ ስራሕ ነይሩ ተክልታት ወጠለ ንኸይደ ነረ ምስ መፀኩ እቲ ካልኣይ ማእገነት ሓይሊ መድሃኒ ፀጋይ ብራ ብሃል ፈሽቲ ምስ መፀኩ ዶዘርሲ ተቐልቂላ ዝስራሕ ምስ ኣላ ብለኒ ፅልሚት እዩ ተቐልቂላ ቁርብ ና ተቐልቅለ ዝስራሕ ምስ ሕጂ እቲ መታኮስ እዚ መጨረሻ መፅ ኢሎ ማለት እዩ ስራሕ ምስ ዘለኒ ካብኣ መልእኽቲ ጌራ ንወፀለኒ ዛ ዶዘር ተቐልቂላ ኣላ ተቐልቂላ ክስራሕ ምስ ኣላ ኢልና ንሕብሮም ሓንቲ ካታቶ ዝሕረብና ካብ ሪሕና ንሰራዊትና ኣጠንቂቕና ማለት እዩ።
4: ሕጂ ኣብቲ እዋን እቲ ሰዓት ሓደ ክኾን ከሎ ድምፂ ንሰምዕ እንታይ ዳሉ እዚ ድምፂ ገለ ኢልና ሕጂ ኣቶ ኮይና ንፅምዕ ሕጂ እታ ቅድሚት እንዳሮንዳ ንብላ ብ11 ሰባት እያ ትእል ኩሉ ግዜ ትሕሎ እቶም 5 ሰባት ይድቅሱ ፍርቂ ግዜ ናይ 4 ሰዓት ሕሉ እቶም ፍርቂ ከዓ 4 ሰዓት ሕሉ እቲ ሓደ መራሒ ምስሊ ኮይኑ ንኩሎም ዝቀፅሮም ነዚ ብ11 ሰባት እያ ትሕሎ ነራ ማለት ሕጂ ኣብታ ናይ በዓል ዋጋ ብርተርታ ድሕሪ ፍርቂ ለይቲ ስለ ዝበፅሐ ሕጂ ደቂሶም ነሮም ሽዑ ሕጂ እቲ ኩነታት ብል ዘሎ እቲ ድምፂ ይስማዕ እሞ እንዳቐረበ ከዓ ከይዱ ሕጂ እቲ እንዳቐረበ ምስከዲ ስቃጥላ ይሃርማ እሞ እቲ ስቃጥላ ድምፂ ገብር መሊሱ ከዓ እንታሽ ንፋስ ከዓ ነይሩ ሓደ እንዳቐረባ ምስ መፅ ሕጂ ምስ ረኣናየን ፈንጂ ናተን ከውፃ እዩ ጅምራ ፈንጂ ወፃ የውፃ ከም ዘለዋ

0: ንርዳእ ሽዑ ማለት እዩ ልክ ሰዓት ሓሙሽተ ምስኮነት ቀጥያ ገንበልቲ ትኮስ ሞ ናይ ጀምር ምልክት እዩ ወንታይ ናይ እናበልና ኮና ሕጂ ብሙሉእ ኣብቲ ድፋዕ ኣብቲ ግንባር ዘሎ ማለት ኣብቲ ከባቢና ዘሎ ካብ 60 ሚሜ ስጋ 160 ሚሜ ዘሎ መዳፍዕ ብሙሉእ ብሓንሳብ ትኮስ እዘን ዝበልናየ ድፋዓት ናይ ካብ 13 ካብ 15 ዝረኣየና ድፋዓት ከዓ ታንክታት ኮይነ ንፀንሓ ሞ ብሙሉእን ካብተን ታንክታት ከዓ ናብ ጉሎብ ገፀንካኒ
1: ንሕና ዕለት 23 ምሸት ናይ ተጠንቀቕ ለይተይ ሓዲራ የማነ ምልክት ነይሩ ፈልጦ ነይሩ ትኩነታት ንሕና ከዓ ተራ ኣባላት ኮይድና ኣነ መጥፋዕ ፒከየ ፀገማይ ጎኒ ነርና የማናይ ሱ ነይሩ ካብኡ የማናይ ከዓኒ ተሳሴት ጋንታ ነይራ ለይቲ ተጠንቀቕ ተመሓላሊፍና ብሙሉእ ናብ ኮፍ ኢልና ኢና ሓዲርና ወጋሕታ ከም ዝክልዎ ፀንሑ ታንክታት ግን ሓዲረን እየን ካብ ርባ ትሕቲ ኮሚታንግ ዘሎ ሕጀን ንኮሚታንግ ንምድያብ ርርር ክብላ ሓዲረን እየን ቲቦታታት ዝሓዩ ልክዕ ከማይ ዘኒቡ ሽዑንጎ እቲ ሓሙሽተን ገለና ኣቢሉ ከማይ ዘኒቡ እንታይ እየ ዝብለና ከመጋላልፃተ ሽዑ ዝነበረ ኮይነታት ፀልማት ቅነ ወይ ፀልማት ድለይቲ ሰለስተ ለይትን ሰለስተ መዓልትን ብዘይ ዕርፍቲ ማይ ንጌራን ከይ ጣዕምና ብዘይ ዕርፍቲ ደብዳብን ብዘይ ዕርፍቲ ህጁምኒ ነይሩ እዞም ውሕዳት ሰባት እኣቶም መጀብ ገፆም ከለኩ ተማሓል ኣድነበርና ጋንታን መሳርዕ ነበርና ውሕዳት ኢና ዕላማ ስለ ዝነበረና ድሌ ስለ ዝነበረና ድፋዕና ንከይድፈር ከኣኒ ዋላ ኣብዚኣ ክንትርፋልና ስለ ዝብልና መድሕነት ሓለፍትና ነይሮም ኣዝዮም ብቑዓት ኣዝዮም ብስላት ንዚኦም ተኣሳሲርና ነዚ ድፋዕ እዚ ክነፍሎ ኣይከኣልናን
2: ቅድሚ 3-4 መዓልቲ እቲ ዕለት ግልጠምጠም ጀሚረን ኣብታሕቲ ካብ ርባ መዖስ ንኮሚታንግ ግን ንኮሚታንግ ይመሰለና ከመረዳዳእና ተይሽዑ ማለት እዩ ወላቶም ደቂ መስርዒ ድምፂ ይቐርብ ይርሕቕ ዋዕዋዕ ኸውን እትሕት ኣብታ መወዳእታ ኣብ መበል 22 ግ እንታይ ይብለኒ ምሕረት ኣብ ስውእ ምሕረት ኣብ ተስፋ ክዕል እዝጎም ይብለኒ እየ ሎሙ ለይቲ ሲ እዛ ናይ ባኒ ኣብያተን እያ መስለን እስክደፍኣ ሓዲረን ይብለኒ ለከንሰን ኮሚታንግ ደይበንሲ ናብቲ ድኩዓተኦ ጉድጓድየን ደማ ዓራርእየን ዘለዋ ከምኡ ድኾና ምሕርየ ይብሎ ሕጂ ኣነ እዎ ይብለኒ በልድሓን ክኸውን ንኽእል እዩ ክድብድባ የኒ ገለ ኢልና እታ ክስታይ ናይ ምድብዳብ ባህሪ ከምዚ ፅፅ ክብሎ ዝፀንሐ ምናልባት በቲ ውሽጢ ዝስማዕ ነገር ወይ ዝርድኦም ነገር ነይሩ ኸውን ንኽእል ንሕና ግን ናብ ደብዳብ ጥርሓት ሂብና ኣላ ቁርብ ዝሕል ኢሉ ስለዝነበረቲ ቅድሚኡ ግዜታት ሕጂ ከምኣ ኢልና ውዒልና 23 ናይ ምሸት ባህታ ፍሉይ ተኳሲ እዩ ፍሉይ ሰብ እዩ ብኩሉ ነገሩ ሙሉእ ዝኾነ ሰብ እዩ ምሸት ሕጂ ኣነ ንፀጋም እየ ንፅርግያ ወገን እያ ናና መስርዕና እሱ ከዓ ማእከል እዩ ዘሎ ንላዕሊ ድይብ ሞ ስማዕ ንዶ ባህታ እብሎ እዎ ገለስ ክገብረ እያነ ይብሎ እዎ ክገብረ እያነ ምግባር ደኣ ይብለኒ ከዓ እሱ በል እዚኦም ደቅኻ ኣብኡ በቃ ጎተት ክብሉ ቡምባ ክድብድብ ከይርክቦም ረኣዮም ንግሆ ኣተሱ እዮም ገለ መለ ኢለስ ይጨርቀሉ ኣተሶምስ ዞም ጎታታት እዚኦም ገለ ኢልና ስቕ ንብል ኣነና ከምዚ ሒቆ ይህብ ከብሎም ከለኹ ናብ መስርዒ ገፀ ኸይድ እታ ተጠንቀቕ ተመሓላለፋ ተጠንቀቕ ተመሓላለፋ ከምዚ ኢልና ሓዲርና ኣጋጣሚ ኣነ ኣይ ሓደርኩ ንቅድሚት ኣብ ምስርዕ ምስ መስርዒ እየ ሓዲረ ከናለ ካኣቱን ልክዕ እዚ ደብዳብ ጥራሕ ሽሙ ጥራሕ እዩ ደብዳብ ክነግረካ ይክእል እኒ ልክዕ ብሓንሳብ ሕጂ ምሕር እየ እቲ ድምፂ እውን ክሰምዖ ይክእል እኒ ግን ዓቕሉ ምፀበቦ እንታይ ይገብር እዝጎም እዝጎም ይብል ኣትየ ኣለኹ ኢለ ዮ ውነሽ ትበሃል ቆልዓ ነራ ምስ እወይ ተሰዋእ ክንዲ መሲልና ኢለ ኣለኹ ኣትየ ኣለኹ እተው ጥራሕ ኣብዛ ሰዓ እዚኣ ምስኣቶና ክሳብታ ትኽሱ ትድምር እታ ከላሽና ከምዚኣ ጌርና እየ ንሪአና ብሃሲስታንት ደይኮናስ ብኢድና ንረክባ ብዓይናስ እየ ንረክበና ኩሉ ከናለ ተሓዊሱ
3: ቀዳሜይቲ እታ ለይቲ ትጀመረ ህላ እታ ፀልማት ጉሎብ ማለት እዩ ሸዓ ጥረያ ነረ ኣነ እቲ ኩሉ ስራሕ ተዋሂዱ ከምዝኸይድ እንዲ ክነግረካ ኣነ ዝበለ ኮይናት ተጀሚሩ እቲ ለይቲ ኣብቲ ለይቲ ትሽዑኡ ገሹ ብሬን ሒዙ ነይሩ እዚኣ ብኒው ነራ ከላሽን ሒዛ ደቂ ጋንታ ኢና ባህታ መራሕ መስርዕና ነይሩ ከምዚኣ ክንብል ሓዲርና ንገሹ ህላውነቱ ሕጂ ብከመይ ኢኻ ትከታተሎ እታ ብሬን ተቋሪፃ ጥረያ ፍሉጥ እዩ ናይ ገሹ ብሬን ሕጂ ናይ ባህታ ከይገለፅኳ ክሓልፈ ይድል ኣዝዩ ንፉዕ ተዋጋ እዩ እንታይ ይገብር ነይሩ ኣብ በዓል እዚአን ከይዱ ክልተ ቡምባ ድርብበት ጅባ ኣብቲ ሓንቲ ጅባ ከይዱ ክልተ ካዝና ተኩስ በቲ ሓንቲ እንታይ ገይርዎ ነዚ ድፋዕ ሚእቲ ሰብ ከም ዘለዎ ገይርዎ ታክቲክ እዩ እዚ ፀዓቀ ሰብ ከም ዘለዎ ኣምሲልዎ ነቲ ድፋዕ በቃ ድሓር ሰዓት ሓደ ዶ ሰዓት ክልተ ኸውን ለይቲ ተፀዊዕና ምስ ካልአይተይ ፋሽቲ ፅዋዕና

0: ይሄ ደኣ ንብሎ ደብዳብ መዓት እዩ ንሕክምና ኣጋር ክትምሃር ክትካደኸ ከምዚ ኢሉ ከሎ ኩነታት ሽዑ ባህታ ቃወሞ ዋ ንዓባ ሰባይ ተወሰደ ልታ ሕጂ እብሎ እሞ እንታይ ክንገብር ካልኦት ከዓ ነይሮም ካብቲ ሓንቲ ሓይሊ ዝመፁ ኣወዳት ገለ መለ ምስኡ ዝኸይድ እንዲዩ ዝሞ ምትኽኻእ ስለ ዘሎ ናይ ሓፂር ፈርስቲ ኤት ተምሃርኩም ክትምለሱ ኢኹም ቀልጢፍኩም ግድን ምትኽኻእ ሲ ምስቲ ኩናት እዩ ዝኸይድ ይብለና በቃ ከይተዋሕጥ እህልና ንኸይድ ማለት እዩ ሕጂ ሕቆና ሂብናዮ ንኸይድ ኣለና ንባዕሪ ጎለ ንነቕፋ ኣብ መንገዲ ክትሰምዖ ከለካ ሰብ ሲ ዝወፅ ኮይኑ ኣይስማዓካን ኦሮማ ኢልና በቃ
1: እቲ ክንዲ ዝመፅእ ዓይነት መጥቃዕቲ ይምፃእ ናይ ምምካት መትከል ጥራይ ዝውንን ተጋዳላይ ግን ኣብ ግምትን ጥርጣርን ናይ ዝውጥን ሓሊፉ ዝፈልጦ ይነበረን እታ መራር ለይቲ ናይ ሃንደበትነት ግን እቲ ፈርዶ ውዕሉ ሒዛ ደበኽ በለት
2: ልክ4 ድብዳብ ጅመር ፀልማት ዝኾነ ድብዳብ ታንክታት ብትሕዘ እዩ መዳፍዕ ብኤማት ኩሉ ሃልሃልታ ኸው መሬት ቀጣ ዳተኽሱ ቁርቅ ዘብልን ቡምባኢት ክጅምር ዝፀላ ሓንቲ ኸውን እያ ኣብታ ቅድሚ ግንባር ትበሃል ድፋዕ እታ ቅድሚት ኩን ርእሶ ኮናት እያ ዝበልኳ ሓንቲ ሓሙሽተ ሰብ ገለ ትሕዝ ሽዱሽተ ሰብ እያ ትሕዝ ልዕሊ ክትሕዝ ኣይትኽእል እሶምን ምዕቆብ የብሎምን ብቐታ ግን ንዓ ፀላኢ ርጉልዕት ናይ 50 ሜትር እያ ብዕበርር ጥቕጥቕ ኢሉ ስቀላ ንዓ ንሒዛ እሶም ካብኣ ተሳሒቦም እንዳሪ ትመፁ ኣብቲ ቐንዲ ድፋዕና ንሕዝ ማለት እዩ ኣብቲ ቐንዲ ድፋዕና ንሒዝና ሕጂ ንኸሳብ ዘለካ ኮይኑ ቡምባኢት ቡምባኢት ቡምባኢት ቡምባኢት ቡምባኢት ቡምባኢት ቡምባኢት ስጋብ ምድሪ ዝወግሓልና ማለት እዩ
3: ኣብቲ እዋንቲ ድፋዕ ብምሉእ ትድምሲቲ ብምሉእ እቲ ግራብ ዝነበረ ከቢድ ብረት እዚ ኣግራብ ጌርና ነበርና ትደምሲሱ እቲ ላዕለዋይ ድፋዕ እዚ ቦታን እቲ ድፋዕናን መከናለዲ ይብሉ እዩ ኮይኑ ልዕሊ ዝኸናኒና ክንከይድ ቀኒና ምናልባት እዞም 11 ዝብሎ ንፀና ሕጂ ኣነ ኳ ትሽዓተ ሰባት እየ ዝፈልጣ ነርካ ቦታ 11 ኢልዋ ኣሎ የማነ ንጎሆ ሃጂመን እቲ ቦታ ኣልቂቀኖኦም ዓራ ነብ ፀጋማይ ወገን እየ ዝትኩስ ዘለኹ ባታ ዝበሃል ነብራ ሓመስመራ ሓመስርዕና እታ ፊኒስትራ ናይ ክልቴና ሓንቲየን እሱ ወደዳ ነ ትኩስ ከምኡ እዳልና ናርፊድናዮ ብጎኒናዮም ሓዳ ዝረአያካ ብሳንጠ ተሰኪመን ክደግፋ ጥያካ ትርኢ ዲባ ብላዕሊ ድርቢሎን ቦምባ ንሕና ካ ብጎኒ ኮይና ናሃር መወዳእታ ከም ዝብሎ ፀንሐ ንዕአን ቀልጢፍኩም ኣባረርዎን ስለተባህለ ቆልጡፉ ቆልጡፉ ተባሂሉ ሰባት ድሓን ዝኾኑ ሰባት ቆልጡፍ ተባሂልና ኣነ ንባዕለይ ካብቶም ብሬን ሕየ ብሬን ናይ ቀዳናይ ተጋንታ ቀልጡፍ ሒዝኩማ ጥወይዋ ስለተባህለ ኣብኡ ከይደ ጠጠው ኢለ የተኩሸ ከም ድፋዕ ሕጅናማ ይተኩስና ኣዕልቋቃብር ቅድመይ ኮይኖም ማዕሉት ተክሊ ሓንስ ነታ እንዳ ዋርድያ ትበሃል ደይቦማ ከለዉ ኣነ ካ ብጎኒ ብክልተ ጎኒ ኮይኑ ሃርብ ነይረ ደቂቀ ናሓናየኒ ኣውፅእናየን ሃጅማ ነረን መልሸን እቲ ሓላፊ ድመልሰን ነበረ ካባና ሃጅማ ሞ ድመልሰን ነበረ እንታሃደማ እሱ መንጢልናያ ሽ ምክንያቱ ኣንረአና ሃሪመ እውና የብልን ብፀጋሚ የማ ነረ እዮም ካልእ ሃሪሞም ክኾኑ ክእሉ ግን ብለን ስለምስኮነ ዋላ ኣጋብርኩም ብለኒ ነይሩ ንዕኡ ዘቢጥናዮ ዘፍ ኢላ ሽታ ኮነት ሳልሰይቲ መዓልቲ ማለት እዩ
2: ሓሙሽተ ሰባት ኣገዲምና ሕጂብና ንሕዛ ሓደ ሞታ ኣለቃ ምሽጉጡ ኣብታ ርእሲ ድፋዕ ወድቕ ርእሲ ድፋዕ ኣብታ ቅድሚ ደላ ድፋዕ ኣብ ርእሳ ኮይኑ ስሕብ ኣቢሎም ንዑ ሽጉጡ ገለና ኣውፅኦም ሬሱ ገይሮም ርጥዎ ንቋፀረ ማለት እዩ ምድሪ ምስ በረስ ተዋፂርና ምክንያቱ ነዛ ቅድሚ ግንባር ሕጂ ብፀጋምኒ ብየማኒ ናሃር መላ ኢና ንብቅድሚት ናሃር መላ ኢና ፀልማት ኮይ ዘንጋዕና ነተ ናብቲ ቀንዲ ድፋዕ ተፀጊዐ ነብረካ ኩላተን መስቀላ ዊርና ብምሉእ ንኣነ ርግፍን ማለት እዩ ኣብ መጨረሻ ትውዕሎና እንታይ ይኸውን ማለት እዩ ንፀላኢ ንሕና ኣብ ምክልኻል ኢና ፀላእካ ምትካዕ እዩ ኣብ ምክልኻል ዘሎ ሰራዊት ከዓ ንኩሉ ግዜ ዝሓየለ እዩ ምክንያቱ ንቡር ድፋዕ ኣለዎ ቋሚ ድፋዕ ኣለዎ ትከላኸል ከዓ ዝመሽእ እዩ ምክንያቱ ድመፀካ ዘሎ ፀላኢ ከጥቀዒ ድመፅ ዘለዎ ፈንጂ ኣሎ ሞርታር ኣሎ ባኢድ ኣሎ ኩሉ ነገር ኣሎ ዝቐለለ ንዓና ዝቐለለ ና መወዳእታ ግን ንፀላኢ ንስዕሮ ፀላእኻ ኣውድእ ማለት እዩ
1: በጠሎ ንክልተ ንሃንደበትነት መጥቃዕቲ ፀላኢ ንምምካት መሬታ ኣሕሊፋ ንኸይትህብ ኣብ ከቢድ መረበራብያት እያ ፀዓቅ ናይ ተዕረፍቲ ዘይነበሮ ደብዳብ ግን ብቐሊል ዝፅወር ኣይነበረን ይኹን እምበር ተጋዳላይ ነታ ዝባኑ ሂብዋ ዝነበረ እስትራተጂካዊት ናቕፋ ኣብ ኢድ ፀላኢ ንኸየእትዋ ኣይሂ ደብዳብ ኣብ ዝባኑ እናፀሓየ ብዝተኻእሎ ተቓለሰ
4: ነዛ ኣነ ኣብታዋንቲ ኣልሓንቲ ክገብራ ዝኽእል ነገር በጢለ በቃ በጢለ ልክ ከምዛ እንታሽሙ ኣብኣተ ሴተ ማለት እዚ ሞርታራት ኣብ የማን ፀጋም የማን ፀጋም ፀጋም ቤነ የደ ኣለኹ ዝረኣየኒ ሰብ እውን የለን ክሸኒ ወላ ካልእ ነይሩ ተትኾኑ እውን ዝርኤኒ ሰብ እውን ኣይመሃለዉ ማለት እዩ ስለዚ ኣብ መወዳእታ

0: እዛ ፃዕዳ እግረይ ይህረሙ ሞ ድሕሪኡ ክገብሮ ዝኽእል ነገር ስለዘይብኒ ክወፅእ ኣሎኒ ኢለ ሕጂ እቲ ባሩድ እውን በርቲዕኒ ዝኽእል ስለነበረ እቲ ባሩድ እቲ የማን ፀጋም ዝዓልም ዝነበረ እውን ኣዝዩ በርቲዕኒ ኸ ስለነበረ ክወፅእ ከዓ ነይሩ ንፍቲ ዋንቲ ስለዚ ክወፅእ ኢለ ምስ ተበገዝኩ ንድሕሪ ትገፀ ይወፅ ሕጂ ብልዕሊ ካና ነገር እናእተኩ ከሎ ሕጂ እቲ በዛ ናይ ጎነይ ናይ ኩሊተይ ሕጂ ሸቕተ ብለኒ ገለ ነገር ኣይተፈለጠንን ትኽልየ ኣቱ ንፋሂስ እየ ዘለዎ ታረድዩ ኣጋጣሚ ፋሂስ ኣብታ ማእኸል ፀናሓኒ ሳልሰይቲ ጋንታ ነበረታ ንፋሂስ ሃር ኦይ የማን እንታይ ደም ብድሕሪኻ ገለ ብለኒ ሞ ኣይተፈለጠን ከም ዝሸቕ ኣቢላትኒ ርኢ ተበልኮ ደም ተፀይቕ ስጋብ ታሕቲ እውን ውፅሒ ማለት እዩ በል ሕጂ ኣለም ምብላኒ ኢራም ነራ ብታ ጠቃና ሓክሞ ኹን ግርምታት ገለ ብለ
1: ከምዚ ኢልና ከለና ሰዓት ሽዱሽተ ኮይኑ ገባር ተታሒዛ ተባሂሉ ኣዝያ ከምዝብለካ ፀንሐኮ እያ ገባር ኣዝያ ውፊት ገባር ተማሪኻ ምስ ተባህለ ዋ ቀልጡፍ ብሉና እዚ መድፋዕ እጅነ ኣነ ከላሽንያን ኣለኒ ክልተ ሰብ ካብ ጋንታና ከከም ተወሲኽና ንኣቱ እቲ ምስ በልና ኣነ ልክዕ እታ ቀዳመይቲ ወርድያን ቦታና ከምዚ ዓይነት ቅርፂ እዩ ዘሎ ወተክላሓንስን ዕቋጋብርኒ ልክዕ ኣብዚያ ነይሮም ኣነ ካብዚያ ነይረ ብጎኖም እየ ዝሕልዎ ኣሎ ሕጂ ኣቲና ተኽለ ብንድናዓይ ብደቡበይ ወገን እዩ ነይሩ ኣይርእየን እየ ኣነ ግን ዕዋ ጋብር ንወዲ ተክሊ ሓንስ ንሪኦም ኣሎ ዕዋ ጋብር ደው ኢሉ ትኩስ ከም ባህር እዩ ደው ኢሉ እንዳተኮሰ ከሊ ሕጂ ኣነ ንዑ እንታይ ብለለኹ ዕዋ ጋብር ኮፈል ዕዋ ጋብር ኣብርኽ እቲ ቅድሚቲ ገለ ነገር ምርኣየስ ደም ናይ ወዲ ተክሊ ሓንስ ኣብቲ እምኒ ነጢሩ ርኢ መን ይታሃሪሙ እናበልኩ ከለኩ ሕጂ ሰማይ ዓሪ ወድ ተክሊ ሓንስ ናብ መሬት ወደ ዕቁቤት ወተክሊ ሓንስ ታሃሪሙ ኢል ዓብ ኢለ በቃ መለስ ኢሉ ኣለ ኢልዎ ሕጂ ገባር ተማሪኻ ኢና ንፈልጥ ዘለና ገባር ግን ኣይተማርኸት ኣብዛ ነ ዝነበርኩ ኣኩርና እያ ነራ ልክዓ ዚያ እቲ መሓራይ እሶም ምስ ወፁ ብፆትና እቲ መሓራይ ምስኣትወ የእንቲ ቆንጅት ኢልዋ ምፅ ኢሉ ብድሕሪ እያ ግልፂ ኢላ ምስ ረኣያቶ ገባር ወላ ሓንቲ ውሳነ ክትውስን ኣይከኣለት ትቀትሎ ምክኣለት ግን ኣይ ጥዕማን እያ ፍልጥ እያ ንቅድሚት በታ ፈኒስትራ ምስ ዕድቃ ወፅ እንዳተኮሳላ ናብ ብፆትኣት እያ
2: ደብዳብ ከተቋርፅን ፀላኣይ ሆ ኢሉ ክኣቱን ሓንቲ ዝኸውን ኢድ ብኢድ ኸውን ማለት ብምንባኢድ ማለት እዩ ኣነ ጅብ ፀጋም ነረ ብየማን ብምንባኢ ስለዝፀዓኸ ጎየ መፃእኒ ናን ጎይ ክንዝፃ ኮጂ የማን እዚ ይህረም ብምንባኢድ ይህረም ከናለ ስለዝኾነ ግን እቲ ብምንባኢድ ኣብ ወዲኹ ኣብቲ ጫፍ ናይ ከናለ ብላዕሊ ወዲኹ ጫፍ ላዕሊ ወዲኹ ኣብዚ ምስ ወደኸ ብምሉእ ገፁ ይህርም እዮኒ ኣብዛ ሰዓት እንታይ ሒዙ ኣሎ ብምንባኢድ ፈትሒ ሒዙ ኣሎ ኣነ ብፀጋም መፅእ ኣጆኹምኣጆኹምኣጆኹምኣጆኹምኣጆኹምኣጆኹም ኣልኩ መፅ ሕዚ ስኻ በዚያ ተኩስ ናልኩ መፅእ ተልኩ ዳብ ኣዲ ጀበሱ ኣብቲ ኸናለ እዩ እንተፈኒዋ ብምሉእ ሰብ ክልምመፅ ደብኡ ዘሎ ሰብ ዋላ ነብሱን ክልከብ እዩ ኣበይ ከም ድርያኻ ገፁ ምሉእ ተንመፅ እዩ እዝንሽዑ ፀሚሙ

ክቡራት ተኸታተልቲ ፈነወ ዋልታ ቲቪ ሚኒስትሪ ምክልኻል ንሎሚ ዘዳለናዮም ትሕዝቶታት መደብና እዞም ክትከታተልዎም ፀናሕ ኮይኖም ነይሮም። ኣብ ዝመፅእ ብኻልእ መደብ ክሳብ ንራኸብ ሰሰናይ ንኽሉና ድሓንቀኒዩ።

0: ጨንፈር ሃማደ ዞባ ደቡብ ኣብ ንኡስ ዞባ ድባርዋ ዝርከባ ኣባላቱ ኣብ ምርባሕ ንህቢ ንኽዋፈራ ኣተባቢሩ ፌስቲቫል ኤርትራውያን ነበርቲ ሃገራት ስካንዲኔቪያ ኣብ ከተማ ስቶክሆልም ብልዑል ማዕርግ ተዛዚሙ ኣብ ዜናታት ወፃኢ ኣሜሪካ ብእታዊ ፍርያት ሃገራት ትውስኖ ዘላ ወሰኺ ቀረፂ ጠንቂ ንምዝባል ንግዳዊ ንጥፈታት ይኸውን ከም ዘሎ ተገሊጹ ኣብ ናይጀርያ ብዝተኻየደ መጥቃዕቲ ይብዕዱ 30 ሰላማዊ ሰባት ተቐቲሎም ኣብ ሰሜናዊ ገማግም ጃፓን 7.1 ሬክተር ምንቅጥቃጥ ምድሪ ከም እተኸስተ ተቓሊሑ ዝርዝር ዜና ኣብ ሆስፒታል ከርን ልዕሊ 400 ዜጋታት ዕዉት መጥባሕቲ ሓበላ ዓይኒ ተኻይዱ ወኪል ሪና ኣልማዝ ወልደ ገብርኤል መልክዕ ፀብጻብ ዘዳለቶ ትሕዝተሉ ኣርሴማ ስመሮም ከተቕርብያ
1: ጉጅለ ሓካዮም ዓይኒ ኣልበሰር ምስ ኤርትራውያን ሞያውያን ብምትሕብባር ካብ 20 ክሳብ 26 ሓምለ ኣብ ሆስፒታል ከረን ንልዕሊ 400 ዜጋታት ዕውት መጥባሕቲ ሓበላ ኣካይዶም ኣብዚ ንሰሙን ዝቐፀለ ወፍሪ መርመራታት ዓይኒ ካብ ዝተኻየደሎም ማስታት 3,000 ዜጋታት እቶም 406 መጥባሕቲ ከም እተገብረሎም ገለ ድማ መነፀር ዓይኒ ከም እተዓደሎም ኣብ ሚኒስትሪ ጥዕና ሓላፊ ሃገራዊ መደብ ምክልኻልን ምቁፅፃርን ዑረት ኣቶ ኣለም ዘካርያስ ገሊፆም እቲ ወፍሪ ኣካል ናይቲ ዑረት ንምክልኻል ብደረጃ ሃገር ዝካየድ ፃዕሪ ከም ዝኾነ ብምሕባር እዚ ምስ ጉጅለ ሓካይም ኣልበሰር ብምትሕባር ዝግበር ሕክምናዊ መጥባሕቲ ኣካልናቱ ከም ዝኾነ ሓቢሮም ሕማማት ዓይኒ ብሓፈሻ ሓበላ ትራኮማን ነድሪ ዓይኒ ድማ ብፍላይ ብሕክምና ብቐሊሉ ክፍወስ ከም ዝኽእል ግቡእ ሕክምና ኣብ እዋኑ እንተዘይረኺቡ ግና ዑረት ከም ዘስዕብ ብምጥቃስ ናይ ዓይኒ ፀገም ዘለዎ ዜጋ ናብ በዓል ሞያ ቀሪቡ ክምርመር መጥባሕቲ ዝተገብረሉ ድማ ብሓካይም ንዝተዋህቦ ምኽርን መድሃኒትን ብግቡእ ክጥቀመሉ ተላብዮም ሜዲካል ዳይረክተር ዞባ መወከስ ሆስፒታል ከረን ዶክተር ያፌት ሃይለ ሚካኤል ብግድዩ እቲ ብምውሃድ ምስ ጉጅለ ሓካይም ኣልበሰር ዝተገብረ መጥባሕቲ መቐፀልታ ናይቲ ኣብቲ ሆስፒታል ክካየድ ፀንሐ ንጥፈታት ከም ዝኾነ ብምሕባር ንጉጅለ ሓካይም ዓይኒ ኣልበሰር ኣመስጊኖም ጉጅለ ሓካይም ዓይኒ ኣልበሰር ኣብ ዝሓለፈ ዓመታት ኣብ ኩሎን ዞባታት ሃገርና መርመራታት ንፀርታን መጥባሕትን ከካይድ ምፅንሑ ዝፍለጥ ኮይኑ ኣብ ዞባ ዓንሰባ ሕክምናዊ ኣገልግሎት ዝሃበ ሎሚ ዓመት ንመበል 15 ግዜ እዩ
0: ናብ ካል ዜና ምስንሰግር ጨንፈር ሃማደ ዞባ ደቡብ ኣብ ንኡስ ዞባ ድባርዋ ዝርከባ ኣባላቱ ብማሕበር ተጠርኒፈን ኣብ ምርባሕ ንህቢ ክዋፈራን ምንጭ ቁጠባዊ ቶተን ንኸውሕሳን ዝሕግዘን ባይታ ብምፍጣር 20 ዘመናዊ ቆፎታት ሓገዛ በርኪቱለን ብ26 ሓምላ ብዝተኻየደ ናይ ምርኻብ ስነስርዓት ሓላፊት ሃማደ ኣብቲ ንኡስ ዞባ ወይዘሮ ትርሓስ ኣድረሶም ኣብ ዝሃበቶ ቃል እተን ናብ ማሕበር ዝተጠርነፋ ብምምሕዳር ከባቢ ዝተለለያ ምዃኖም ብምጥቃስ ንልዕሊ ሓደ ዓመት ብምርባሕ ንህቢ ምስራሕ ጋብላዊ ቆፎ ክንክን ንህብን ምብርባር ማዕርን ከም ዝሰልጠና ገሊፃ ሓላፊት ጨንፈር ሃማደ ዞባ ደቡብ ወይዘሮ ሰናይታ ፈወርቂ ቦገና ካብ ብተናፀል ኣብ ማሕበር ተጠርኒፈን ምስ ዝሰርሓ ዝበለፀ ረብሓ ከም ዝረኽባ ብምጥቃስ ኣፍሬት ንክኾና ኣበርቲዕን ክሰርሓ ተላብያ ኣካየዲ ስራሕ ንኡስ ዞባ ድባርዋ ኣቶ ተኽለ ማርያም ገብረ የሱስ ድማ እቲ ንዞባ ብዘለዎ ተፈጥራዊ ፀጋታት ንምርባሕ ንህቢ ምቹእ ከም ዝኾነ ብምጥቃስ እቲ ማሕበር ኣድማዕ ስራሕ ንኸሰላስል ደገፍ ምምሕዳር ንኡዞባ ከም ዘይፍልዮ ኣረጋጊፆም እቲ ብደገፍ ሃማደ ኣብ ንኡዞባ ድባርዋ ቀይሙ ዘሎ ማሕበር ምርባሕ ንህቢ ብ20 ዘመናዊ ቆፎታትን 10 ጋብላዊ ቆፎታትን እዩ ተበጊሱ ዘሎ ብሓሙስ 23 ሓምለ ተኸፊቱ ብልዑል ሃገራዊ ወንን ድምቀትን ክካየድ ዝቕነየ ፌስቲቫል ኤርትራውያን ነበርቲ ሃገራት ስካንዴቪያ ብሰንበት 26 ሓምለ ተዛዚሞም ብመልክዕ ፀብጻብ ንዝተዳሎ ትሕዝቶ ኤፍሬም ግደ ከቕርቦ እዩ
2: ፅንዓትና ዋሕስና ብዝብል ቴማ ንርባዕተ መዓልትታት ብውዕውዕ ሃገራዊ ወኒ ክካየድ ዝቐነየ መበል 28 ፌስቲቫል ኤርትራውያን ነበርቲ ሃገራት ስካንዲኔቪያ ብሰንበት 26 ሓምለ ኣብ ከተማ ስቶክሆልም ተዛዚሞም ናይ ሎሚ ዓመት ፌስቲቫል ሙያዊ ኣስተምህሮታት ስእላዊ ምርኢት ባህላውን ስነ ጥበባውን መሰናድኦታት ሰሚናር ኣብ ህሉው ኩነታት ቁሸት ማሕበረኮማት ከምኡውን ካልእ ኣዘናጋዕን ማህርን ትሕዝቶታት ዘጠቓልለ ነይሮም ኣብቲ ካብ መላእ ሃገራት ስካንዲኔቪያን ካልኦት ሃገራት ኣውሮጳን ዝመፁ ዜጋታትን ዕድመ ዝተገብረሎም

0: ቀሽን ዝተረኽብሉ መዛዘሚ ስነ ስርዓት ጸሓፊት ኣዋሃዲት ሃገራዊ ሽማግለ በዓላት ወይዘሮ ጽገረዳ በርሀ እቲ ሃገራዊ ምትእኽኻብ ብዕዙዝ ተወፋይነትን ተሳታፍነትን ኩላትን ውዳቤታት ማሕበረ ኩማትን ከተማታትን ዕውት ክኸውን ከም ዝኽኣለ ብምጥቃስ ምስጋና ኣቕሪባ። ኣምባሳደር ኤርትራ ኣብ ሪፓብሊክ ኢጣልያን ተንቀሳቃሲ ኣምባሳደር ኣብ ሽወደንን ኣቶ ፍስሓፂን ጴጥሮስ ንተሳተፍቲ ኣብ ሁሉ ኩነታት ሃገር ዞባናን ዓለምን ከምኡውን መንግስቲ ኤርትራ ማሕበራዊ ፍትሒ ንምንጋስ ሒዝዎ ዘሎ መድባትን ገስጋሱን ብዝምልከት ህዝባዊ ሰሚናር ኣካይዶም። ሓላፊ ቆንስላዊ ጉዳያት ኣቶ የማነ ገብረ ኺዳን ብወገኑ ንስሉጥነት ቆንስላዊ ጉዳያት ህዝቢ ክኽተሎም ኣብ ዘሎም መምርሒታትን ኣገባባትን ዘተኮረ መብሪህ ሂቦም። ኣብ መወዳእታ ፌስቲቫል ንምዕዋት ኣበርክቶ ንዝገበራ ውዳቤታት ማሕበረ ኩማትን ካልኦት ኣካላትን ናይ ምስጋናን ኣፍልጦን ወረቐት ምስክር ተዓዲሎም። መበል 28 ፌስቲቫል ኤርትራውያን ንብርቲ ሃገራት ስካንዲኔቭያ ካብ ኤርትራ ዝኸደት ጉጅለ ባህሊ ብዘቕረበቶ መደብ ደሚቑ ነይሩ።
1: ግን ዞባ ዓደቕዮ ሓብ 3 ንቑጣታት ዝተመደቡ ተሳተፍቲ ወፍሪ ተምሃሮ ንልምዓት ሰፊሕ መደባት ምዕቃብ ማይን ሓመድን የሰላስሉ ኣለዉ። እዚ ኣብ ጎቦ ጩፋ ሩባ ገዳን ጥቓኣቡነ ኣረጋውን ዝተዋፈሩ 700 ተምሃሮ ኣብ ሰሙን 6 መዓልትታት እናወፈሩ ኣብ ምስራሕ ቅናታዊ ዛላታት ውፅኢታዊ ስራሕ ይዓሙ ከም ዘለዉ ሓላፊ ኣብያተ ትምህርቲ ንዞባ ዓደቕዮሕ መምህር በየነ ተስፋይ ሓቢሩ። ነቲ ስራሕ ዝመርሕ ዘሎ ክኢላ ምዕቃብ ማይን ሓመድን ኢንጂነር ዳዊት ክፍሎም ብወገኑ ካብ ዕለት 6 ሓምለ ጀሚሮ ማስታት 54,000 ሜትሮ ቅናታዊ ዛላታት ከም ዝሰርሑ ብምጥቃስ ምኩዓቲ ጎዳጉድን ምትካል ፈልስታት ገረብን ክቕፅል ምዃኑ ኣብሪሁ። ካብ ኣሌይቲ መምህር ማሓረና ፍሳይ ብግድዩ ተምሃሮ ንዘርእዎ ዘለዉ ልዑል ናይ ስራሕ መንፈስን ስነ ምግባርን ሞጊሱ። ኣብ ንዞባ ሃይኮታ ስራሕተኛታትን ሰዋኒንን ዘበርከትዎ 400,000 ናቕፋ ካብ 12 ምምሕዳራት ከባቢ ንዝተዋፃ 80 ስድራ ስዋ ተመቓሪሑ። ሓላፊ ኣሃዱ ማሕበራዊ ኣገልግሎት ኣቶ ተስፉ ተኽላይ ኣብ ዝሃቦ መብሪ እቲ ሓገዝ ብስራሕተኛታት መንግስቲ ወነንቲ ንግዳዊ ትካላት ከምኡ ውን ካልኦት ሰብ ፀጋ ከም እተበርከተን ንነፍሲ ወከፍ ስድራ ስዉእ 5,000 ናቕፋ ከም እተዓደለን ገሊፆ። ኣመሓዳሪኑ ዞባ ሃይኮታ ኣቶ ሸኸዲን ሳልሕ ብወገኑ ነበርቲ ሃይኮታ በብእዋኑ ንስድራ ስዋት ኣብ ፀሓያይ ዓፂድ ምእካብ ምህርቲ ምፅጋን ኣባይቲ ክሕግዙ ምፅንዖም ብምሕባር ነቲ ገንዘባ ኣበርክቶ ንዝገበሩ ወገናት ምስጋና ኣቕሪቦም። ብካልእ ወገን ኣብ ንዞባ ሃይኮታ ዝርከቡ ኣባላት ሓይልታት ምክልኻል በዓል ስልጣን ኣግራብን እንስሳ ዘግራምን ፖሊስ ከምኡ ውን ስራሕተኛታት መንግስትን ሃገራዊ ማሕበራትን ኣብ ፋብሪካታት ባናቶም ፋብሪካ ዘይትን ትካል ዕዮ ሓፂንን ዑደት ኣካይዶም። ኣብቲ ዑደት ኣካይዲ ስራሕ ናይተን ትካላት ሌተናል ኮሎኔል ተኬ ወልዱን ኣብ ማሓዳር ንዞባ ሃይኮታ ኣቶ ሸኸዲን ሳልሕን ነቶም መንእስያት መብርሂ ሂቦምዎም። ዝኸበርኩም ተዓዘብቲ ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውን ንምክታልኩም ክትቀፅሉ ደጊመ ብቕብሪ ዕድም። ዜናዊ መሰናዶ ኤርቲቪ ይቕፅል ኣሎ። ዝኸርኩም ተዓዘብቲ ስለምክታልኩም ኣዝየ መስግን። ዜና ወፃኢ ኣሜሪካ ብእታዊ ፍርያት ሓያሎ ሃገራት እትውስኖ ዘላ ወስኺ ቀረፅን ኣህጉራዊ ርግኣት ንግዲ የመዛብሎ ከም ዘሎ ክኢላታት ናይ ተዓውዱ ሓቢሮም። መምሕዳር ፕረዚደንት ዶናልድ ትራምፕ ኣብ ዝሓለፈ ቀረባ መዓልታት ኣብ እታዊ ፍርያት ሱሳ ሃገራት ካብ 10 ክሳብ 12.5 ሚታዊ ዝዝርጋሕ ወስኺ ቀረፅ ከም ዝገበረ ዝፍለጥ ኮይኑ እቲ ስጉምቲ ድሮ ኣብ ኣህጉራዊ ንግዳዊ ንጥፈታት ኣሉታዊ ሳዕቤን ከኽትል ጀሚሩ ከም ዘሎ ይጥቀስ። ወስኺ ቀረፅ ዝተገብረለን ኣባላት ኤሮጳዊ ሕብረት ቻይናን ሩስያን ብሪጣንያን ዝርከበን ሃገራት መልሰ ግብሪ ከም ዝህባሉ ይገልጻ ስለ ዘለዋ ሳዕቤናቱ መሊሱ ክዛይድ ከም ዝኽእል ይእመት። ሓያሉ ሃገራት ኣሜሪካ ንወስኺ ቀረፅ ከም መሳርሒ ፖለቲካዊ ኣጀንዳ ትጥቀመሉ ከም ዘላ ክወቕሳ ጽኒሐን ኣለዋ። ልዑል መጠን ቀረፅ በይናዊ ቁጠባዊ እገዳን ዝርከቦም ንግዳዊ ማሕነቆታት ካብ ቀንዲ ጥንቅታት ዓለማዊ ቁጠባዊ ምንቁልቋል ኮይኖም ምህላዎም እዩ ዝጥቀስ። ኣብ ናይጀርያ ክፍለ ሃገር ካዱና መንነቶም ዘይተፈልጠ ዕጡቃት ማል 27 ሓምለ ብዘካየዶ መጥቃዕቲ ብውሕዱ 30 ሰላማዊ ሰባት ከም ተቐትሉ ማዕከናት ዜና ኣቃሊሐን። በቲ መጥቃዕቲ ልዕሊ ሱሳ ከም ዝቆሰሉን ዓሰርተታት ኣባይቲ ከም ተቓፀለን ሰመዚ ፀጥታ ናይጀርያ ሓቢሮም። እቲ ፍጻመ ቀቢላዊ ምትፍናን ዘበገሶ ክኸውን ከም ዝኽእል ዝእምትቶም ሰመዚ ምርምራ ይካየደሉ ከም ዘሎ ኣረድዮም። ዝሰፍ

ኣብ ሰሜናዊ ክፋል ናይጀርያ ካብ ቅፅፅር መንግስቲ ወፃኢ ኮይኑ ብምህላው ገበነኛታት ንምህዳን ዝግበር ስርሒታት ዝጥቀስ ውፅኢት ከም ዘይርከቦ ፀብፃባት የረድኡ። ኣብ ናይጀርያ ካብ 2009 ክካየድ ብዝፀንሐ ሽበራዊ መጥቃዕታትን ግጭታትን ልዕሊ 40,000 ሰባት ከም ተቐትሉ ሚልዮናት ከም እተመዛበሉ ይግለጽ። ኣብ ሰሜናዊ ገማግም ጃፓን ሎሚ 28 ሓምለ 7 ነጥ 1 ሬክተር ምንቅጥቃጽ ምድሪ ከም ተኸስተ ካብቲ ከባቢ ዝተፈኖ ዜና ሓቢሩ። በቲ ኣብ ደሴታዊቲ ከተማ ኩማሙቶን ከባቢኣን ዝተኸስተ ተፈጥሮዊ ሓደጋ ዛጊድ ቁፅሮም ዘይተነፅር ሓያሎ ሰባት ከም ዝሞቱን ብውሕዱ 50 ከም ዝቆሰሉን ተገሊጾ። ብዘይካዚ ብፍርስራስ ህንፃታት ዝተደበዩ ወገናት ስለ ዘለዉ ሰብኣዊ ክሳራ ክውስኽ ከም ዝኽእል ሰመዚ ስርሒት ምድሓን ህይወት ጃፓን ኣሚቶም። ብዘይካዚ በቲ ባርዕ ዝኸተለ ሓደጋ ምንቅጥቃጥ ከቢድ ንዋታውን ትሕቲ ቅርፃውን ዕንወት ከም ዝሰዓበ ተገሊጾ። እዚ ከምዚ ኢሉ እንከሎ መንግስቲ ጃፓን እቲ ምንቅጥቃጥ ሓደጋ ሱናሚ ከስዕብ ከም ዝኽእል ብምእማት ንነበርቲ ከተማ ኩማሙቶን ከባቢኣን ዝለዓለ መጠንቀቕታ መሓላሊፉ ኣሎ። ድሕርቲ ቀዳማይ ሓደጋ ዝሰዓበ ድሕሪ ምንቅጥቃጣት ነቲ ዕንወት መሊሱ ከም ዝዕብዮ ክፍለጥ ተኻኢሉ ኣሎ። ደሴታዊቲ ከተማ ኩማሙቶ ብሓደጋ ምንቅጥቃጥ ክጥቃዕ እዚ ናይ ፈለማ ከም ዘይኮነ ዝጠቕሱ ፀብጻባት ኣብ 2016 ኣብታ ከተማ ብዘጋጠመ ተመሳሳሊ ሓደጋ ልዕሊ 50 ሰባት ከም ዝሞቱን ኣሳት 1800 ከም ዝቕሰሉን ይረድኡ። ኣውስትራልያ ካብ ካልኦት ሃገራት ዝፀንሓ ተመርኳስነት ንምጉዳል ድሕሪ 6 ዓመታት ንፈለማ እዋን መጻረዪ ነዳዲ ክተሃንፅ ከም ዝወሰነት ሓቢራ። እቲ ፕሮጀክት ምስ ተዛዘመ ሃገሩ ውሕስነ ፀዓት ንምርጋፅ ክሕግዛን ወፃኢታት ከጉድለላን ምዃኑ ቀዳማይ ሚኒስትር ኣንቶኒ ኣልባነዝ ኣሚቶ። ይኹን እምበር እቲ ትካል ክንደይ ዝኣክል ባጀት ከም ዝሓትትን መዓስ ክዛዝም ከም ዝኽእልን ዛጊዳ ይተሓበርን ዘሎ። ኣውስትራልያ ካብ 80 ክሳብ 90 ሚታዊት ጠለባት ነዳድያ ካብ ሃገራት ማእከላይ ምብራቅ ክትማል ከም ፀንሐ ዝጠቐሱ ፀብጻባት ኣብቲ ዞባ ተፈጢሩ ብዘሎ ቅሉላዊ ሕፅረት ኣጋጢሟ ከም ዘሎ የረድኡ። ኣውስትራልያ ነቲ ሕፅረት ንምቅላል ኣብ ሸመተ ነዳዲ ዘተኮረ ሓያሎ ስምምዓት ክትፍርም ፀኒሓላ። ብሪጣንያ ንዩክሬን እትገብሮ ወታደራዊ ደገፍ ብዝለዓለ ከም ትቕፅሉ ኣፍሊጣ። እዚ ዝተገልጸ ሓድሽ ቀዳማይ ሚኒስትር ብሪጣንያ ኣንዲ በርንሃም 27 ሓምለ ምስ ፕረዚደንት ቮሎድሚር ዘለንስኪ ኣብ ከተማ ፖርትስማውስ ኣብ ዘካይሮ ዝርብ እዩ። ብሪጣንያ ወትሩ ኣብ ጎኒ ዩክሬን ከም ዘላ ዝገለጸ ቀዳማይ ሚኒስትር ኣንዲ በርንሃም ክትገብረላ ንፅንሐ ደገፍ ብዓይነትን መጠንን ክብ ከም እተብሎ ኣረድ እዩ። ከም ኣካልቲ መደብ ብሪጣንያን ሰራዊት ዩክሬን ክትህቦ ፀንሐ ስልጠና ከም እተስፍሑ እውን ኣነፂሩ። ብሪጣንያ ካብ 2022 ንድሓር ጥራይ ንዩክሬን ልዕሊ 25 ቢልዮን ዶላር ዝግምት ወታደራዊ ደገፍ ከም ዝገበረትላ ፀብጻባት የረዱ። ሃገራት ኤሮጳ ኣብ ልዕሊ ሩስያ ፀቕጢ ንምፍጣር ንዩክሬን ዝገብሮ ደገፍ ከባቢሎኖ ምህላውን እዩ ዝግለጽ። ኣብ መንጎ ሩስያን ዩክሬንን ዝካየድ ምልዋጥ መጥቃዕታት ኣብ 2026 ብዝኸፈ መልክዑ ይቕፅል ከም ዘሎ ዝፍለጥ እዩ። ሶርያ ምስ እስራኤል ፀጥታዊ ስምዕ ክትፈራረም ድሌት ከም ዘለዋ ሓቢራ። ፕረዚደንት ሶርያ ኣሕመድ ኣልሻራዕ ብ26 ሓምለ ምስ ማዕከን ዜና ኣልጀዚራ ኣብ ዘካየዶ ቀርሕ ምሕትት ሃገሩ ነቲ ውዕል ንልውላውነታ ኣብ ሓደጋ ብዘየቱ መንገዲ ክትፍርሞ ድልውነት ከም ዘለዋ ኣረጋጊጾ። ክፍረም ዝኽእል ፀጥታዊ ውዕል ኣብ መንጎ ክልቲአን ሃገራት ኣጠቓላሊ ስምዓ ንምኽታን ባይታ ከጣጥሕ ከም ዝኽእል እዩ ፕረዚደንት ኣሕመድ ኣልሻራዕ ኣሚቱ ዘሎ። ይኹን እምበር እስራኤል ኣብ ሶርያ ትኽተሎ ዘላ ናይ ምስፍሕፋሕ ፖሊሲ ክልቲአን ሃገራት ፀጥታዊ ውዕል ክፈራርማ ዘሎ ተኽእሎ ፀቢብ ምዃኑ ናይ ቀረባ ተዓዘብቲ ይጠቕሱ። ኣብ ሶርያ ወታደራዊ ህላዋ ተስፍሕ ዘላ እስራኤል ነቲ ናይ ምስፍሕፋሕ ኣጀንዳኣ ንምስማር ተደጋጋሚ መጥቃዕታት ተካይድ ምህላዋ ፀብጻባት የረዱ። እቲ ሃገር ኣብ 2024 ኣብ ሶርያ ንዝተፈጥረ ናይ ስልጣን ሃጓፍ ተጠቒማ ወታደራዊ ህላዋ ከም ዘስፍሐት እዩ ዝጥቀስ። እስራኤል ሰራዊታ ኣብ ሶርያ ሊባኖስን ወሽመጥ ቃዛን ንዘይተወሰነ ግዜ ከም ዝዕስክር ክትሕብር ምፅንሓ ኣይርሳን። ኣብ ዝሓለፈ ሳልስቲ ኣብ ጎረባብቲ ሃገራት ፓኪስታንን ኣፍጋኒስታንን ዝወቕዐ ብርቱዕ ዝናብ ዘስዓቡ ሓደጋታት ዕልቕልቕ ሰብኣዊ ንዋን ክሳራታት ኣውሪዱ። በቲ ተፈጥሮዊ ሓደጋ ኣብ ፓኪስታን ልዕሊ 100 ኣብ ኣፍጋኒስታን ድማ ልዕሊ 120 ሰባት ከም ዝሞቱ ተገሊጾ። ብዘይካዚ ብሰንኪቲ ምህማም መሬት ዘስዓበ ዕልቕልቕ ብጠቕላላ ልዕሊ 200 ሰባት

ከም ዝቆሰሉን ኣሸሓተ መተመዛበሉን ፀብጻባት ሓቢሮም። መንግስቲ ኣፍጋኒስታን ኣብቲ ብከቢድ ዝተሃሰ ከባቢታት ህፁፅ ናይ እዋን ሓደጋ ድንጋገ ብምእዋጅ ስርሒት ምድሓን ሂወት ክሰፍሕ ኣዝዩዙ ኣሎ። ኣፍጋኒስታንን ፓኪስታንን ብሳዕብናት ክሊማዊ ነውፂ ብቐዳምነት ተፅለየን ካብ ዘለዋ ሃገራት ምዃነን እየን ፀብጻባት ዝጠቕሱ። ዜናታት ምዛም ቀንዲ ነጥብታቱ ክደግመልኩም፣ ኣብ ሆስፒታል ከረን ልዕሊ 400 ዜጋታት ዕውት መጥባሕቲ ሓበል ዓይኒ ተኻይዱ። ጨንፈር ሃማድ ዞባ ደቡብ ኣብ ኑ ዞባ ደባርዋ ዝርከባ ኣባላቱ ኣብ ምርባሕ ንህቢ ንኽዋፈራ ኣተባቢዑ። ፌስቲቫል ኤርትራውያን ነበርቲ ሃገራት ስካንዲኔቪያ ኣብ ከተማ ስቶክሆልም ብልዑል ማዕረግ ተዛዚሙ። ኣብ ዜናታት ወፃኢ ኣሜሪካ ብእቶዊ ፍርያት ሃገራት ትውስኖ ዘላ ወሰኺ ቀረፂ ጠንቂ ምዝባል ንግዳዊ ንጥፈታት ይኸውን ከም ዘሎ ተገሊጹ። ኣብ ናይጀርያ ብዝተኻየደ ምጥቃዕቲ ብውሕዱ 30 ሰላማዊ ሰባት ተቐቲሎም። ኣብ ሰሜናዊ ገማግም ጃፓን 7.1 ሬክተር ምንቅጥቃጥ ምድሪ ከም እተኸስተ ተቓሊዑ። ዝኸበርኩም ተዓዘብቲ ንሎም ሸዝተዳሎ ዜናዊ ምስናዱ ኣብዚ ይፍፀም። ስለምክታልኩም ኣዝየ መስግን። ሲትኮም ዳዝማም ስዒባ ክትቀርብያ ብወገነይ ግን

0: ትምባል ስለዝመረጸ
1: አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ወይ ጸበል ወይ ህክምና ያምረው ህክምና ሆስፒታል ነው ብራት የነበረበት ሰው
2: ተጨፈጨፈን። አንድም ቦታ ፈቀቅ ማድረግ አልቻለም። አንድ ክፍለ ጦር ያመጣል ያስገባል ይጨፈጨፋል፣ ሌላ ክፍለ ጦር ያመጣል ያስገባል ይጨፈጨፋል።
0: ሰነዳዊት ፊልም አብኤሪ ቲቪ አብዚ መደብ መራሕቲ ስርዓት ብልጽግናን መሰልቶምን ብምስምስ ኣፍ ደገ ባሕርን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ሰንዓፈን ኣልፈን እምባሶራን ተቆጣጥረን ክሎስት መንደፈራ ነበር ውግያ ሲደረገ ነበር።
4: ኣርቃን ሲቪል ነው ስራውም ሌላ ነው። ግን ያው ኣልብሰህ ኮ የሆነ ኮ
0: ጻድቃን ሲቪል እዩ ስርሑ ካል እዩ ፅሩራታት ስለ ዝነበሮ ብኡ ይፅዋዕ።
5: ክሻብ ስመዳ ኢና ንኸድ ማለት ሻዕብያ ሰይ ነቃብፆ ኣለና ዝብል መደብ ይኑ ነይሩና ግን ኣይኮነን
0: ትምባል ስለ ዝመረፀ ፅላሊ ኣባላት ብልፅግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀሙን ሰጊሩ ኣሎ።
6: የኢትዮጵያ መከላከያ ሰራዊት ማስጠበቅ ኣለበት የሚባለው ዳር ድንበር
0: ሰራዊት ኢትዮጵያ ክሕልዎ ዘሎ ወደብ ካብዚ ጎቦዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን። ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል።
6: የኢትዮጵያ ብሔራዊ ጥቅም እስካለበት ድረስ ነው ዳር ድንበር።
7: አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን
0: ዓሰብ ዝበሃል ወደብ ክስራሕን ክሰኣልን ከሎ ብፍሉይ ንኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር ክሳብ ኣብዚ ንኸገልግል ተባሂሉ እዩ ተሰሪሑ።
7: ብጀርባው በኩል ግመልም ኣያገኘው
0: ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪ ቲቪ ረቡዕ 925 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 1250 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪ ቲቪ።

0: ንጌካሩ
1: ንሓን ሓን ዝናትካ ናይ ቀጻሊ ናይ ምድንጓይ ባህሪ መፍትሒ ረኺበሉ
0: እዚኻ ፅብቕቲ እንታይ ንሳ
1: ድሕሪ እጂ ካብ ሎሚ ዝጅምር ደንጉ ዝመፀ ነቲ ዝወረደ ሕሳብ ባዕሉ ይረ
0: እሞ ካብ ዝመፅእ እምበር ከመይ ኢልካ ካብ ሕጂ ትጅምሮ
1: መድሓን ሕራይ ነተን ንዓኻ ክፅበ ዝሕለፍኮን ደቃቂቕ ናይ ሂወተይ ክትመልሰለይ ትኽእል ትኾንካ ሕራ
0: ኣ ዝጠፍአ ግዜ ዳ ከመይ ገይረ ክመልሶ
1: ርኢኻ ግዜ ቀደም ወርቂ ይበሃል ፀኒሑ ሕጂ ድማ ጥቕሙ ምስተፈልጠ ከዓ ኣልማዝ ተባሂሉ
0: እንታይ ሞ 5 ግራም ኣልማዝ ክሓሰ ንጥራይ ከይት
1: ኣልማዝ ግዳ ብገንዘብ ዝግዛእ ስማዕ ኣሎ ግዜ ዕድመ ኣብ ዝበሃለሉ እዋን ከምዚ ምግባርካ ብቀሊል መቕፃዕቲ ተበይንልካ ዘሎ ጥራይ ሰቕንካ ርገፁ
0: ዋ መለ ክረግፆ ንስኢ ክረግፀኒ እምበር ሃይ ዋይ እሞ ብኸመይ ኢኻ ቢራ ኣዚዝካ
1: ወደ ምግቢ ክእዝ እየ
0: ዋ ምግቢ ክትዘዝ ስማስ ግን ብድሕሪ መምፃኢ ዳ ከመይ ኢለ ሞ ዝኣስኻ ዝኣዘዝካ ኣነበይነ ይክሕመሎ ዳሓርካ ና መርዓ እናኸድና ሲ እንታይ ኮይንና ኢልና ኢና ምግቢ ንእዝዝ
1: ድሓን በል ድሓን ድሓን ሕጂ ሰለስተ ጥርሙስ ዝተላዕለ ኣለዋ እዚያ ራብዓይቲ ናይ ኣርባዕተ ዕድ ኣለ
0: እታ ግብርካ እኳ ኣንጭዋይ ትበትካ ንኩ
1: ሓቅኻ ንስኻ ደኣ ትበትኮ ተትኾን ቀደም ዘይትበትኩ
0: ኣንጭዋት ኣነ ዝበትኩ
1: ነኖ ምፅላ ይባል ስማዕ ድሕሪ ጂ ኣብ ቆፀራ ዝደንጎየ ነቲ ሕሳብ በዕሉ እዩ ዝረግፁ
0: እሞ ቅድሚ ቆፀሩ ዝመፀ ሰብከ
1: ንስኻ ዝገደደ መቕፃዕቲ ስማዕ ኣሎ ነዚ ኣብ ግዜኡ ዝመፀ ሰብ ማለት ኦንታይም ዝመፀ ሰብ ናይ መኸዲን መምፅኡን ናይ ታክሲ ይኸፍለሉ
0: እንታይ ብልብኻ ዲኻ ኢንታይም ዝበሃል ከሎ
1: ተባዕልካ ትፈልጥ ስማዕ ኣሎ ንግዜኻ ኣብ ቁም ነገር ከይትሕልፎስ ንዘን ዘይጠቕመ ሕሳብ ከይትኸፍል ክትብል ዝገደደ ንዕድሜኻ ከም ምስራቕ እዩ ዝቁፅር ወ ሰብ እኮ ሰብ ሪኦ ከለካ ኣብ ቆፅሩ ፕሮቲ እዚኦ ይኸውን ዘለዎ እምበሪ ቅድምን ድሕሪትን ምምፃእ ክልቲ እዩ ዝሕድር
0: እዋይ ሎምስ ብዘይተሓዚኻ ሒዝካኒ
1: በዚአን ካብታ ሰማማዕና ሕጂ መደንጎያኻ ምክንያት ንገረና
0: ተስፎም እንታይ ደኣ ሰላም ዘይበልካና
2: ኣብ ከቢድ ስራሕ ስለ ዘለኹም ከይዕንቅፈኩም ኢለየ
0: ዳ

0: ኣቶም ጀምዓ ኣብቲ ፓርኪ እንኣ ገለ ጉድ እንደ ሰሚዐልኩም መፅ
1: እንታይ ጉዱ እጃ ኸይልካ ንጎም ትርሕማቕ ከይትስማዓና
2: ኣትለለ እቲ ጉድሲ ሕማቕሉ ፅቡቕ እንታይ ምዃኑ ንገረና ግዳ ዘይትብል እዮም
3: ካላሚ ክሳሕ ያ ሰተ እቲ ጉድሲ እንታይ ከምዃኑ ንገረና
0: በዚ ርሑቕ ገጠር እዩ ዓዲ ጎኖቕ ድበሃል ዓዲ ሓደ ማስእ ውልድ ምስ በለስ ተዛሪቡ ኢሎም
1: እንታይ ውልድ ምስ በለስ ኢሉ ክትብል ዲኻ ዋይ ኢሉ ንኻ ምስ ተወልደ ሜ ኢሉ ምባል ዳ እንታይ ዜና ኮይኑ ኩላቶም ማሓስእ ምስ ተወልዶ ከምኡ ብሉ
0: ኣትስቕልክ ንዶ ሜ ኣይትበላ ባይ ክዛረባ እዚ ማሓስእ ኢሎም ውን ክሪኦ ደድ መፀሰብ እስኻ ኮን ወዲ ክሶ ቅድሚ ሕጂ ቅድሚ 10 ዓመት ቀትልካ ኢኻ እስኹ ኮ ካብ ዳያ ክሶ ቅድሚ ሕጂ ሰሪዕ ክትፈልጥ ኢኺ እስኻ ኮ ንክስቶ ከምዚ ክትገብሮ ተሓስብ ኣለኻ እንዳበለ ንኩላ ጎና የውፃሉ ኢሎም
2: እዋይ ውርደ እዋይ ትሽለጥ እሞ ተቐላለዓ ዘላ በለኒ
4: ኣብታ ዝረኣ ሞ መስመራ እንዲ ክመፅእ ነይርዎ
3: እንታይ ክገብር
4: ኣብ ማእከል ክልተ ድያን ኮፍ ተብሎ ድየ ኣለኻ ሽዑንን ንዝመፀ በዓል ጉዳይ ይግባይ ዘይብላ ውሳነ ኣይነግራ

0: ትገርፉና በቃ ነን ዝተዘርበሲ ብዘይ ማዓስ ኣበይ ከመይ ኢሉ ከይበልኩም እምን እዚ ንወዲ ከምዚ ንኳ ይሽግር ዘምፅእ ዘሎ በጃካትኩም ኢለኩም እዚ ውፃእ ሓሰትን ቤላቤለውን
1: ኣታስቕልኩም ዶይ ትዛረቡ እዚ ኮ ካብ ፈፂሞም ክሕስቡ ዘይክእሉ ዓበይቲ ሰባት ኢና ንፅናዮም ሽንብለኩም ኣለና
0: ኣታሰተ ናይ ብሓቂ ከዲኻ
1: ናይ ብሓቂ ይዎ ኣብቲ ፓርኪን ክልተ ሰብኡትን ሓንቲ ሰበይትን እንዲኦም ዝዛረቡ ነይሮም ኣናኸ ከምዛ ስራሕ ደለኒፅ

0: ሓንታል ኣብዚ ኣዋፂና በሊዕና ዘይንኸይድ
1: እንታይ ተዓዲምና እዳኸድና ሰዋፂና ክንበልዕ እንታ ክገብሩ ድዮም ዓዲሞምና
0: እንታ ሓንታል ባህሊ ብኮ በቃ ስለ ዝኾነ እዮም ጨቢሎሞ ሕጂ ስዋ ኢሉ ኮሪኢካ ካብ ከም ተሓተላ ይቕርበልና እንጀራ ሞ ንዕኡ ጣፍ በሊዕ ዘይፈልጥ ሞ ሕጂ ቅርበልካ ኢልካ ከይትሓስብ መሸላ ይቕርበልና
1: እንታይ መሸላ
0: እንታ ንስኻ ማ ዝነቐዘ ባዕ እንኳዕ ትማሊ ኣብቲ ዕዳጋ ካብቲ ዕዳጋ ከብቲ ብኸብ ካብ ዝወስደን ዘነበረ ጥሪት እንተትርእን መገረመካ
1: ስቡሓት ናይ ባርካ ከብቲ ደገዚኡ ከይድ ነር
0: ላስቆ ሓደን ክልተን ኢልካ መሰንክለን ዝቁፅር ስኢነ ዕበራታትን ደልዓሳትን እንበር
1: እንታብ ልበኻ ዲኻ ትዛረብ ዘለካ
0: ኣነ ዳ ስማዕ ኣሎ እዛ ብዕራይ ቁልቁል ትብል ፀርፍራ ፈፂማ ዘይትርዳእኒ ነራ ትማል በሪሃ ኣለ
1: እዛ ብጂ ትፈልጣ ነርካ
0: ይፍልጣ
1: ንሓደ ርኢካ ኣለካ ብዕብራን ምንካድ ሲኢሉ ስንከልከል ዝብሰብ እንድያ ትዋሃብ
0: ኣንታ እዚኣት እንተትሪአን ኮኒ ቆርበት ዶ ይኸይዱ ይኳ ከምበል ብጀካ ቆርበትን ዓፅሚ ስጋ ዝበሃል ኳ ክንዚኣ ዘይብለ
1: ዋ
0: ሃባ ኢድ ከብለካ ኣለ ወደ ገካ ክልኣለ እምበሪ ዓበቕ ዘለዎ ኒአን ከማን ዝመስላ
1: እንታሳኻ ክኩፎ መልሽካ ትውስኸኒ ዘለካ
0: ኣንታ እዚአን ኮ ሪኢካ ኣለካ ናይ መርዓ ስለ ዝኾነ ኢና ኣብ ገዛ ዝሕረዳ እምበሪ ኣብቲ እንዳ መቻላየተ ዝኾነ እቲ ሓኪም ሓሪድኩም ከይጠባሕኩም ሓውቃፅሉ ዘለ
1: እንታ ሓጂ ባ ዘረባ ምፅኢኻ እዘን ኣብ ዝኾነ በዓላትን ውራያትን በብግዝዶ ብገለ ዝሕረዳ ኣብ ገዛውቲ ንሳተን ኮርካ ልክ ኣብታ ሕክምና ትርከባ ማቻ ኣሎ ኣብኣ ኮ እንታ ሓሪደ ክመፃ ዝግባእ
0: ሓካወ ሰብ ዓዲምካ ዶ ብገንዘቡ ሕማም ከም ዝገዝእ ትገብሩ ኢኻ
1: ኣዋይ ከምዛ መርዓ እዚኣበይ ነራ ትዝክር እንዳ ምሕፁን ትወዲ በረንበራ ስካፍልና ባሻ ይተላ
0: ትቕድሚ ዓሚ ጓሉ ዘመርዓ ወዲ ሓዊ ብካ ዝብፅሓካ ዝወለዶ
1: ኮንካ ከመይ ጌርካ ዳ ትርስዕ ዶ እንታይ እንታይ ትብል ዳ ከመይ ጌርካ ርስዕኸ ኣብ ፅባሕ መርዓዶ ናይ ወለደኛ ኢሉ ምስዓ ደመና ዓፅሚ ትቁርፅም ኢልካ ከመይ ዲኻ ኮንካ
0: ደስ ክዘክረኒ
1: ዋ ከመይ ጌርካ ዳ እሱ ርስዕኸ እቲ ዓፅሚ ስጋ ዘለዎ መስሊ ልካ ከምዚ ጌርካ ርኢ ከምፅት መሰበልከ ከምዚ ናይ ገመድ ጉተታ ምርኢት ርኢኻ ኣለካ ምኳኑ ዛበካ ከምዚ ጌርካ ምፅት ዓቢልካ ኣነብትኻኻ ፅኒሕ ከምዛ ገይረሳላ ዝረገፅኩ ከምዛ ታኮንበር ከምዛ ታኮንበር ኣብ ከለካ ተወርርካ ዲካ ብትፋኣት ኢኻ ዮም ነርካ
0: ሓቀሓቀ እንታይ ማገብር ፈታዊ ዓፅሚ ገይረኒ ፈጢረኒ ከምዚ ህርፋን ፀባ ዘለዎ ስጓጉድማ ይወድአ ዝበሃል እ ኣለ ኣንታወዲ ተወርሩ ኢ ነብቲ ቅድሚት እ ከደልካ ርኢ ከለካ ነቶም ቅድመ ዝነበር ኣብረ ወዲ ጨጉርኮ
1: ናይ ጓል ሓፍትካ መርዓ ልክዕ ነቲ ዓፅሚ ርኢ ካብቲ ዓፅሚ ዝነበረ ጅማት ከምዚ ናይ ላስቲክ ማንቲ እዚ ግር ከም ምፅፃ ተወሩ ኢርካ ነቲ ኣብ ቅድሚኻ ዝነበረ በራሕ ዘማኻ እዚ ግር ተወሩ ኢርካ ኣብልካ ነሪኢካ ለካ ኣብ ርእሱ ትፍታፋይ መላእኻዮ
2: ስምዑ ባ
1: ስምዕ
2: ኣዝማድኩም ድሕሪ ከምኡ ገይሮም ንምንታይ ኢኹም ንባህልቢ ጭብ ዶ ቁማል ዶ ጠማዕ ዶ እንዳበልኩም ተሓሚዎ ድልኹም
0: ከዓ ጀመረ
2: ካብ ሰባት ብዙሕ ስለንፅበ ንነብስና በዓልና ኢና ንሕዝና ስለምንታይ ግን ተሓሚ ናይ ሰባት ብሉፅ ውፅኢት እኮ ነቲ ናታትኩም ስለ ዘየትሕቶ በቻኻትኩም ኢለኩም ኣይተሓስዱ
1: እንታ ተስፎም ንዳል ኮይና ዘለና ንጨራቕ
2: ጭራቓት ንኣሽቶ ሓሶታት እኮ ዓበይቲ እምነታት እዮም ዝሰብሩ
1: እዚኣስ ሓቅኻ
2: ሓቅኻ እሞ እንታይ ዓብስ ኣብዚ ኮፍ ኢልኩም ነቲ ምንም ጥቕሚ ዘይብሉ ሕሜት ከተኹም ስዕሙ ዓልሲ እንታይ ይፋይድኡ
0: ኣታ ሰብ እንታይ ኢና ጌርና ከ ከም ጥላሎ ደድሕሬና ንኸድካ ምክቶ ብለና
2: ሓቂኻ ንኩሉ ገንዘብ ዘይትኸፍለሉ ዋጋ ስለ ዘይወሃቡ እዩ እምበር እዚ እኮ ንለባም ሰብ ዓብ ሓገዝ እዩ ስለዚ ጣዕሳ ካብ ዘይተጠቀምኩምሎም ግዜያ ስለ ዝመፅእ ንግዜኹም ብግቡእ ኣመሓድርዎ ብግቡእ ተጠቀሙሉ እየ ዝብል ዘለኹ ኣነ
0: ተሰቀለ ቅድም ናይ ነብስካ ሕሰብ ዋ
2: እወ ሕማቕ እናሰማዕኹን ሕማቓት እናረእኹን ስቕ ክብል ስለ ዘይክእል ድሓን ምኻድ ሕሸኒ ገድፈኩም ዋ
3: ግን ሓደ ነገር ክነግረኩም እቶም ብሉፅ ኣእምሮ ዘለዎም ብዛዕባ ሓሳባት እቶም ማእከላይ ኣእምሮ ዘለዎም ድማ ብዛዕባ ፍፃሜታት እቶም ከምዚ ከማኹም ድኹም ኣእምሮ ዘለዎም ድማ ብዛዕባ ሰባት እዮም ዝውዕሉ እሞ መደብ ኣእምሮኹም ኣበይ ከም ዘሎ ባዕልኹም ፍለጡ ወዲ ሓንኩም ማዓ ሰላም
1: ንግፍ ኣቢልካ ዘረባስ

0: ተመስገን ተመስገን ወይ ናይ ሎ ማዓንቲ ስነበይኒ ይበይኑ
1: ናፅነት ክናፈሳይ ንኽእል ተትቀረ ዝኸፍ ኢልከን ናፅነት ኣዘይ ተኽበርና እንታይ ጌርና ክኒና
0: ኣውሪድለይ ደድሃ ኣብ ዝኸፍ ኢለ ደ ነይረ
1: እንታይ ሕጂ ሰ ከንደብ ዝኸፍ ኢልክን
0: ምስ ደንጎ ክዳሃ ይክገብር ኢለ መፅ እዚ ከዓ

0: ትእዛዝ ናይ ኣስራሓየ እዩ ክንደይ ድዮመ ኣብ ጥራይ ከብዶም ፍርቂ ዘንቢ በለስ በሊዖም መፅኦም ዝተፈርፍዑ ዘልሓጥ ኢሎም ይወድቁ እሞ ኣምቡላንስ ፀፀዊዐን ስቢዳለ ድወስዶ ክንደይ ድዮም
1: እሞ ኣነ ሜርሲ ዝኣክል ሲ በለስ ክበልዓልክ
0: ኣቴ በለስ እኮ እንተብዚሕካን ኣብ ጥራይ ከብድኻን ይፎቅ እምበሪ ዝተፀረየ ቫይታሚን ዘለዎ ፍሩታ ኮዩ እዚ ግን መጢንካ ምስ ትበልዖ እዩ
1: እዚ ንዓ ክንጥቀምክ ንሕና ግን ብዝተፈላለየ ፍሩታታት ረዲእክና ኣሎ ሜሌ ኩኽ ኣራንሺ ባናና ኣናናስ ጌርና ኣይንስእሉ
0: ፅቡቅ ኣብክልቸንሰ ዝበሃሉ ፅዊ ከምዚ ከማይ ምክበር ስርሐብ ነይሮም ኣሕምልቲ ንመገብ ይብሉ
1: ነሮም ንሕና ሓምሊ በሊዕና ንዓኻት ክንታይ ኢልና ክንፀፈክን ኣዲ ሓምለ ኣነስ ሓምሊ ክበልዓልቱ
0: ኣቲ ምህርቲ ደይኮንክም ሓምሊ እዚ ናይ ጥዕና መሰረት እዚ ዕድመ ዘንውሕ እዚ ካብ ስብሕን ምኽራሽን ዘድሕን ዝተፃረየ ማእዛ ዘለዎ መግብስ ንስኺ ከተንኣእስየቲ
1: ኣዴ ድሃበይ ኣነ ንዓኽን ከዋጥረክን ኢለየ እምበር እዚ ትብሎ ዘለኹን ጠፊእኒ ከይመስለክን ኣራይ እዚ ከሊጠ ኸማንሲ ቤጀተራን ክኸውን የምዲበ ዘለኹ
0: እንታይ እንታይ ማለት ይኸ እንታይ ስናይ ቦታ ድዩ
1: ቬጀተራን ማለት ካብ ስጋ ተፋቲሕካ መስሕምልትን ምስ ፍረታትን ቀልኪዳን ኣሲርካ ጥዕናካ ምውሓስ ማለት እዩ
0: ፅቡቅ እሞናባና ናብ ድኻታት ዶመፅኹም
1: ከይፈተና ኣነ ድዕማ ምስኮንካ ድኣ ክትነብር ኢልካ ተቕበሎ
0: በል ሜርሲ ትዕቢስን ወድቀት ትቕድማ ከምዝበሃል ንስኺ ድማ ገንዘብ ክዕድመኺ ክሕፅረልኪ ስለ ዝኽእል እንተኽኢልኪ እንተኽኢልኪ ገንዘብኪ ፅድቅን ሰላምን ግዝብሉ
1: ንስኹ ንደኣ ካብቶም ፅቡቕ ኣእምሮ ዝተዓደልክን እንዲኹም ናይ ገንዘብ እምበር ናይ ኣእምሮ ድኽነት ዘይብልክን
0: የብለይ
1: ካብቲ ናተይ ገንዘብ ሲ ናትክን ኣእምሮ ኣቕኒእኒ ደ ኢልሃበይ ኣዝለይ ይቕን ያሃበይ ማዕረ ኣታሰተ ናይቲ መሓሰስ ሻቂድን እኮ
2: ሕዘገኒ ዓለይ ከለካ እዚ ኮ ከላም ፋርቕ ናይ በለካ ለክዓካ ዝመግቦም ሰባት ከላም እዩ
3: ኣታ ስምዑና ኣሎ ብድሕሪኡ ነቲ ማሕስእ ናብቲ ኣብቲ ዓዲ ዘሎ ናይ እንስሳታት ሕክምና ምስ ወሰድዎ እቶም ሓካይም ከዓ ዳሓናይቻቀሉ ኣብ ሽሕ ዓመት ሓደ ማሕስእ ይውለድ ኢሎም ኣፀናኒ
2: ከማትክዝብ እዩ ሓሶት እዩ እዚስ ሓሶት እዩ ንብለኩም ኣለና
4: ዑስማን ዓበይቲ ሰባት እዮም ከምኡ ኢሎም እናበለካ
3: ፅንሕኖ ኣብቲ ሕክምና ምሰብ ፅሑወኸ ኣጋጣሚስቶም ሓካይም ናይ ዋንጫ ዓለም ናይ ኣርጀንቲና ናይ እንግላንድ ፀወታ ይርኡ ነይሮም ሲ ወዮ ማሕስ ኣጥፍዋ ስክትፍዋ ኣርጀንቲና ክስዕርያ ይብሎም
4: ናይ ባሓቂ ኮይኑ
3: ልክዕ ከንታ ድበላ ድወ ብኡነ ክትውዳይ ኣይልዋ ኣርጀንቲና ድወ ብኡነ ስዒሮም
4: ምንቲ ኮይኑ ኣጥፍዋ ኢልዎ
3: ኣጋጣሚ እቲ ማሕስ እዚ ቲፎዞ ናይ እንግላንድ ኮይኑ ፀኒሑ ኢሎም ኹም
4: እሞቲ ማሕስ እሲ ናይታ ሃገር ዘርኢ ኣለዎ ማለት እዩ ኣብ ሰባት እዚ ኣብ ኤርትራ ተወሊዱ ዶይኮነን ዝበሃል ዘሎ እዩ ሞ ናይ ሙሉእ ዓለም ዘርአ እኮ ካብ ሓደ እዩ
3: ፅንሑ ዶ እቲ ሃገር ነዚ ምስ ሰምዐት ነዚ ማሕስእ እዚ ዜግነት ክህቦ ኣለኒ ኢላ ኣብውጃ ኢሎም ኹም ካብ ሙሉእ ዓለም ከ ነዚ ማሕስእ እዚ ክርዩ ናብ ዓዲ ጎኖ ክመፁ ኩሎም ፍቓድሓትሎም እዮም
4: ተደልዮሞ
3: ኣቲ ዓሻ ዋ ኣብ ሙሉእ ዓለም ጨናፍር ከፊቶም ነቲ ማሕስእ መንያት ስዕር ኢሎም ድሕሪ ምሕታት ብስኮሜሳ ቁማር ዳተፃወቱ ገንዘብ ክእክቡ ግዲ
4: እዚ ኣርኣ ገንዘብ ከም ምሕታም ማለት እንዳ
3: ወረ ፊፋ ክክገርመኩም ነዚ ማሕስእ ክትገዝኦ ፍሉይ ተገዳስነት እያ ተርእደላ ኢሎምና
4: እዩ ንሳ ከዳ ስለምንታይ
3: እዋ እዚ ኣብ ኣዋርሕ ድውዳእ ነበረ ፀወታታት ነቲ ማሕስእ ብምሕታት ጥራይ ብዘይ ዝኾነ ይኹን ወፃኢታትን ክሳራን ድኻምን ኣብ ደቃ እያ ሎማ ዓመት ቻምፒንስ ሊግ ክስቶ ወሲዳታላ ሎማ ዓመት ፕሪምየር ሊግ ክስቶ ወሲዳታላ እንዳበሉ ቀልጢፎም ክካረጁ
4: ብኸመ ይፈልጦ ማለት እዩ
3: ኢሎም ኽን ናይተን ጋንታታት ኣርማ የቕርብሉ ሞ እሱ ከዓ ናይታ ትስዕር ጋንታ ኣርማ ልክ ከምዚ ዲበላ ንጤል ክሰራ ምስ ደርየ ከዚ ገይርኹም ፈርሙሽ ፍፍፍ ይብል ልክዕ ናባዮ መልክተሎም ኢሎም
2: እንታይ ዝበሎ መስሓቂ ወደይ ሓራይ ክንደይ ብክንደይ ከምዝወፅስ ብከመይ ይፈልጥ
3: እዚ ሞ ንዑ ክገርመካት ዝቀለለ ነገር እዩ ናብቲ ኣርማ ከይዱ ፍፍፍፍ ይብል ሞ ንዓን ቆፂሮም ልክዕ ክኾ
4: ላ ይብሉ ከምሞ ይከውኒ ሰብ እኮ ነቲ ውፅኢት ጥራይ ዘይኮነ ነቲ ፀወታ እዩ ዝብህጎ
1: እዋዋ ፀወታ ክትሪዮ ዘብህገካ እኮ እቲ ውፅኢት ስለዘይትፈልጦ ኢኻ ነቲ ውፅኢት እንድሕርቲ ማሕሰ ኣቐዲሙ ዝነገረካ ኮይኑ ግን ማቕረት የብሉ
4: ኣቶም ሰባት እንታይ ንኸውን ዘለና ነን ዝተዘርበ ዘረባ ሓቅነቱ ከይረጋገፅና ቤላቤለውዲ ኣይኮነን ከይፈለጥና ሲ ብዘለዎስ ንምንታይ ኢና ንቕበሎ
1: እዩ ሞ እንታይ ክትብደል ኢኽ ኣብ ዓለም እኮ ዘይተገብረ እምበር ዘይተነግረ የለን
3: ሓቂ ክጓል ወይ ኣነሲ እዚ ኣምላኽ እንታይ እየ ገይረ እዩ ዋላ ከምዚ ማሕስእ ፈላጥ ንኩሉ ገይሩ ዶይፈጥረ
1: ዋ ጌርባውፅኢካ ኣብታማ ሰባት ድማ

0: ሓወይቲ ቃሒልና ኢሎም ሓሪዶም መበልዑኻ
1: ክሰ እዚ ትገብር ሰቲ ሓወይ ቅልጥፍ ኢልካ ተመርዖሙ ከምዚ ማሓስእ ተወለስካ ይፍለጥኒ እዩ
2: እወ ከምቲ ወይ ጎቦኹን ወይ ምስ ጎቦ ተፀጋዕ ዝበሃል ተኣምራታዊ ማሕስእ ኹንካ ክትውለድ ካብ ዘይከኣልካ ኣቦት ተኣምራታዊ ማሕስእ ዲበላ ትኸውን
0: ጥራሓሲና
3: እሞ ካብ ክልተ ክንዳ ሓንቲ ክንደይ ትፃገመና
1: ንዕና ድማ ተሓስቦ ሞይ ዝንጋዓካ ንብለካ ማዓረይ
0: ቤት ቁርሲ ደማሲሰ ኣብ መናፈሲ ከይደ ተናፊሰ ብዘረባ ደድሃብ ተሓጒሰ ናባኸ ሰላም ትብል ተበጊሰ ግጥሚ ዘይኮነት ናይ ኣጋጣሚ ግጥሚ እያ ትበሃል
4: ሰላም ንዓኻት ክንኹል
2: ይ
1: ከም ስሙ ተስፋ ዘስንቕባወ ዝትክሎ
0: ብዘይ ቀል ዓለም ክዛረብ ኣደይደ ሃብያት ተስፋ ስኒቓ ነዊሕ ከም ዝሓስብ ገይራትኒ
4: ዋው በላ ንቋዕ ኩሉ ሰብ ሓደ ይኮነ ከምቲ ነገስታት ከም ባሮት ብኣጋር ባሮት ድማ ከም ነገስታት በፍራሽ ክኾ ዝረኣኹ ዝብል ትንቢሲ ኣንታርኪምና ኢና ምስለኒ
1: ከመይ ማለት ካ እዩ ተስፋ
4: ኣብ ቀድማ ቢለ ሓወ ቦክን እትፍላይ ማንታ ሓውና ኣብ ሓደ ቦታ ረኪቡ እዮም ነ
1: ሓቦ ኢሎ ማንታ ኣለዎ እዩ ንባባሊኻ
4: ብባዮሎጂካል ኣይበልኩኹም በታ ሓሳስባ ፍላይ ማንታ ሓዉ ማለት እዩ
0: እዚ ድ ጠፊእኪ ንመስፍሉካ እዩ
4: ልክዕ ኣለኹ ምሕረ ስሙ ክፅውዑ ስለዘይ ዘለኹ ኮይ
2: እህ እንታይ እዮም ኢሎምካ
4: ንሓይል ኣንተኸብሉ ከም ሰብ ዶኸቆፅሩን እዮም እታ ክንዲባ ኮክርቢ ዘይትኸውን ኦምሮኦም ሰባት ክትንዕቕ ጉዳን
1: በዚኣቶም ዝነዓቕሞመን እዩ እሞ ድማ ንዓኻ ዋ ዘይከውን
4: እዚኣቶም ሓፂር እንተዘይንዕቕ መን ከም ሰብ ምቆፀሮ ነዊሕ እንተዘይፍርሕ ከዓ መን ሰብኣይ መሓዞ ትብል ምስላ እዮም ዘዘኻኽሩኻ
0: ሕጅስ ሓንጣን መስፍንን እንተዘይንዕቁ መን ሰብ መቆፀሮ ተስፎም እንተዘይፈርሕ ከ መን ሰብ ኣይ መሓዞ ክንብል ንኽእል ዳ
4: ይከኣል እዩ ምክንያቱ በቲ ክብልዎ ዝፀንሑ ሕሜታን ባጫን ዳኣላን ርግፅ ርግፅ ዕምፅቕ ዕምፅቕ ኣብሎም እዩ ትመፀካ ግና ፈሪሐ ግዲ ኮይነስ ኣይገበርክዎን ሓዲገዮም እየ መፅ
1: ልቢ ስለ ዘዕበኻ እምበር እዚኣ ናይ ቀደም ምስላ እንዳ ሕጂ ኣብደት ተገይርናያኸ ዓሻ ተዘይንዕቕ መን ሰብ መቆፀሮ ለባም ልቢ ተዘይዕቢ መን መሓዞ ክንብል ኣንበር
4: ልክዕ ልክዕ ኣለ
5: ስማዕ ስከንስ ሕጂ ከታ ክደግ መንደሊ ከዓ ክደጃበይ ትመፅእ ዘሎ እንታይ ኸውን በዚ ናይ እምሮ ሕሙም ኢልና ንዕቆ ሰብ ከም ንፅረፍን ከም ንዝለፍን ጌርካስ እሞ ከዓ ምስኡ ድኹማት እምሮ ከም ንባሃል ጌርካስ እንታይ ኮንካ ካ ክትብለኒ
3: ክላስኮን ንዕቕ ንዕቕካ ቦታ እዩ ከይጎድለካ
5: ዋ
3: ወ
5: ኣታ እቲ ሕማቕ ፅርፍን ዘለፋንሲ እንታይ ኮይኑ እዩ ዘይስቆረካ
3: ስለዝለመድክዎን ኣብ ግንባረይ ስለ ዘይትካዓ
5: ዋ
3: እወ ነዚ ሕማቕ ንጥቡቕ ጌርካሉ ንኩሉ ዝርስዕ ሰብስክንዝተገድስካ ንመልካ
5: ናይ ካልኣይ ግዲ ሰንን ኢናዓይ ስማዕ ንባህሊ ብጭብሲ ምልክት ሕማቕ ዘመን ዝመስላ ከም ዳሚራ ናብአን ዝወድቃት ትብለን ዝምጠጥ ጅማት እምበር ዝሕየኽ ስጋት ዘይብለን ከብቲ ካብ ዕዳጋ ሒዙ ክኸይድ ርአዮ ደልካ
3: እማ ሒዙ ክኸይድ የኢለካ እምበሪ ጎዝዕ ትወሮ ይሓሪድዎን ደኢለካ
5: እወይ ምት ካብ ዕዳጋ እሞ ድማ ኣብ ድሮ መርዓ ጓሉ ሲ ካሓርደን እምበር ክሰዓለለ እንዲ ትኽንኩመን
3: እ ይፈልጥ ኒ
4: ምሕረ
5: ኣደይ ድሃብ እንታይ ስለ ዝበለትካ እያ ካብቲ ቅድሚ ሕጂ ኣትሒት ክትርያ ዝነበርክ ሕጂ ሰማይ ስቕልክያ ዘለኹ
0: ብዛዕባ ከምቲ ነታሃብትያ ነገራትኒ ብገንዘበይ ከዓ ፅድቅን ሰላምን ክሽምት ከምዝኽእል ኣዘኻኺራትኒ ሃብታም ሽሕ ሃብትም ልዕሊ ሰቡ ከምዘይበልዕን ኣብ ክልተ ዓራት ከምዘይሓድር ሕሽ ኸይላትኒ
1: እዚ ደኣሞ ፍልስፍናዊ ዘራርባ እንድዩ ማማ ድሃብ ኳ ሓደሓደ ግዜ ትዛረቦ ዘረባ መሬት ኣይወድቕን እዩ
4: ናይ ሃብታማ ዘገርም እዩ ነብሶም ቀፂዖም ገንዘብ ክእክቡ ቆሎ ጥጥቁ እናበልዑ ሓልፍዎሞ ዳሓር ገንዘብ ምስ ኣከቡ ዝድርበ ገንዘብ ምስ ሓዙ ጥዑም ክበልዑ ኢደምዎስ ምሰበሉ ሓሻካ ኣደዳ ደን ብዝሕንሽኮኑ ምስኮኑ እታ ናይ ቀደመይ ቆሎ ስገም ሃቡኒ ጥሕንባ ትሕሸኒ በዚኣ ብሓምሉ ግበሩለይ እናበሉ ናፍታ ናይ ቀደም ኣመጋግብኦም እዮም ድምለሱ
1: ኣይኣዘዝ ገሊኦም ብሰንኪ ድኽነት ስእንዎ እቶም ዘለዎም ድማ ብሰንኪ ጥዕና ይሕረምዎ
4: ከምቲ ፈጣርና ኣዳም መሬት ኢኻ እሞ ኔርካ ኔርካ ናብ መሬት ዝበሎ ድኻኻ ኔርካ እሞ ገንዘብ ኣኪብካ ኣኪብካ ናብ ድኽነትካ

0: ትኸውን
1: እዚኣ ሓቂ እያ። ዝበዝሐ ሃብታማት እኮ ሃብቶም ንደቀሙ ንሃብቲ ከምቲ ዝፃዓረሉ ዝሕጎሰሉ ዳርጋ የለን። እቶም ዝተዓደሉ ንፉዓት ወሊዶም ደቆም ሃብቶም ይሰስንሎም። እቶም ዘይተዓደሉ ከዓ
0: ንሃብቶም ብዓመ ስለ ዘምፅዎ ኮይኑ እቲ ገንዘብ ድማ ነቶም ዘይፃዓርሉ ደቆም ብኣሊፍ ኣጥፍኡ ንዕኦም ድማ ኣደላ ጭንቀትን ሕማምን ገይሩ ኣሳቂዩ ዝቆትሎም።
2: እወዘረንኹም ከፍርሕ በሎ ኣደይልሃ ብዝኸፈተቶ ማዕፀ ልቦናይ ንስኻትኩም ከዓ ስለ ዝመላእኹምለይ መለበም ረኺበ ስለ ዘለኹ ውፅኢት ድማ ኣብ ዝሓፀረ ግዜ ተፀበ እዩ።
0: ብነብስኺ ጃህራ ስለ ዘይትፈትዉ ይኽምበር እዚ ክንብሎ ፅናዕናኮ ንስኺ ኣቐዲምክ ተግቢርክ እዩ
2: ኣይፋሉን ገና ብዙሕ ነገር ከም ዝጎደለኒ ይበርህለይ።
0: ኣቲ ንስኹ እኮ ሓንትን ኣዝያ ቀላልን ይኣበርኪ
2: እውይ ተስፈወይ ሕማቅ ከተዛረከ ክኸይድ
0: ኪድበል ካብቲ ማእከላይ ደረጃ ዝምደብ ኣተሓሳስባኺ ናብቶም ብሉፅ ኣተሓሳስቦኦም ተሰጋገ
1: ኣንታ ተስኮ እንታይ ክትብላ ሓሲብካ ነርካኸ
0: ድሓን ከምቲ በሳኒ ዝቐተለ ሓኔታ ኣንጭዋ እውወይ ተብሎ ምሕረት ድማ ብዙ ኩሉ ትምህርታ ንቦናኣት ንዕድሚ ኣብ ፀጋ ዘይምቕባላ ይኣበራ።
1: እዚ ከምኡ ወዲ ሰብ ዘይኣበርሰ ዘይፍጠር እዩ ሓደ ነገር ኣበር ወይ ገበን ዝኸውን እኮ እቲ ሕማቕ ተግባር ናብ ካልእ ሰጊሩ ሕማቕ ሳዕብዮም ዘምፅ እዩ።
0: ድሓን ከም ሻሙ ሸለል ኢልና ክንሓልፉ እምበር ሕማቕ ኣብነት ምዃኑ እንኮ ወላ ዓብይ ይኹን እምበር ኣበር እዩ ዝኾነ ኣብ ቤት ቁርስ ኣሎ
1: ሃረይ ተስፈማ
0: ኣሰላሙ
3: ኣብቲ መርዓ ዝፀናሕና እዩ ብሜስን ፅራይን ዝተዓጀበ ርኢኸ ለኸ ብሩንዶ ዝሕላ መላሓስካ ክሳብ ትቁርጥም ብኮራር እንተኻ ሓይክካያ ደ መፅኢኻ
4: ካብስኻ ንገበርካ ኢ ትነግረን ዘለኻ
3: እምበርከ ንስኻ ኣብ መርዓ ባል ሓፍትኻ ኣነ ጥዑያ ስናን ስለ ዘይብለዩ ውላ ዓንቲ ክገብር ኣይክእልን እየ ኢልካ ነቲኸ ክንዲ እዛንካ ዝተመትረ ስጋ መመፅኢኻ ቱፍ ትብሎ ከምዘይነበርካ ኣብ መርዓ ናይ ጓል ባህልቢ ግን ይኻለኻ ነቲ ዝጠር ወላ ምታ ዝተመትረቲ ስጋ ኣብ ኣኽለኻርካ ውሒትካ ውሒትካ ትኩልሶ ነርካ እታ ኮላስ
4: ኣባንስ ሓደ ካብቶም ኮራር ንርያ ስናን ኢገ
3: ኣነ ስነኒ ከ ትምጡሑ ዝመስል ኣስናንካ ክመስል
4: ባዕልካ ትፈልጥ እምባር ኣብ ውሽጢ ኣብ ደካ ትቕመጥ ሓንሳብ መልሓስካ ሓይካ ሓንሳብ ጡፍ ኮይበልካ ውሒጥካ እዳበልካ እዳሞታ ይክብለካ ኢ
3: ኣነ እኳ እዛ ተስፎም ርኢካ ኣለኻ ድኹማት እምሮ ዝብለና ዝክር ከብላ ከለኹ ከምገሎ ኮ እየ ዝኸውን
4: ድሓሓሓሓ ክትለምዶ
3: ኣትሓሰብ ኣብ ክንዲ ናብቶም ብሉፃት እምሮ ንስገር ትብለኒ
4: ክትለምዶ ኢኻ ክትብለኒ እወ ኣንተ ክንደይ ዛጓን ፅርፍን ዘየመድናዮ ዘይርሳዕናዮ
3: ሕራይ ንሕና ስለመድናዮ እቶም ሰብ ብሉፃት እምሮ ንብሎም ከ ኢሎምድና ዶ
4: እቲ ሓንቲ ላ ዓቕምኻ ዘይትምነ ኣብ ክንዲ ናብቶም ብሉፃት እምሮ ትመጣጠርሲ ርኢ ከለካ ዓቕምኻ ማእከላይ እምሮ ዘለዎም ናብኣቶም ክትበፅሕ ዘይትምነ እንታ
3: እንተ ሰብ ዘይትምሕርን ምዃን ተሳዕናዮሲ ምትምናይካ ክትክልኣን
4: ምትምናይ ትኾንካ ከምድላይካ ኣሽንኳ ዶ ንስኻ ብሓሳብ ጥራይ ሲ ኣነ እኳ ንጓለይ ትኒ ካብ ውፅኢታ ትሚተይ ክሰምረለ ዘይከኣል
3: እንታይ ኮይኑ ዘይሰምረልካ ንዓይ ብብሓሙሽተ ሽሕ ናብ መጅረጥካ ፋልዩ ረቢልካ ንስኻ ንጓልካ ትምኒት ኣውፅኢኻ ወረ እንታይ ትምኒት ናሕፀርካ ይኮንካ እምበር ትምኒት ሓሙሽተ ኮ እዩ ሽማ ናይ ስብርና ወቻለ
5: ያ ጀማዕ ትርክብ ክንዛረበሉ ዝግበአና ንዕዋ ኣሽካል ኣኽባር ናይ ካርጅን ከለናስ ማሕሲእ ተዛሪቡ ማሕሲእ ተነቢዮ ክንብልሲ ማማዕጉል ያ ክማልኩም እያ ጀማዕ ትርክብ
6: እታ ማሓስ ከተዛርግ ማሓስ ኣበይ
4: ኣታ ዓዋ ኣምራዕ ኣርኪ ንባዕለካዓንያ ሰበብ ዳበልካ ሰበብ ከተንፀልና በረደለዎ ማይ ተጀሚሩኮ ቆልጢፉ ኣይውድእን እዩ ማታ ዓጉልያ ኣስኩት
6: ሰድ ንከባበርባ ዓባይካ እንተዘይኮንኩ ኮ ኣዴኻ እ ዓርብ ደይሰምዕ ድ መሲል እኳ ተደሊኻ ንባዕልካ ተሰብኮት
7: ሓቂ ማማድሃ ትወረኩካ ባካኢና ሰሚዕና እዩ ባዕልኻ መምፅእ ነገር ባዕልካ መጥፍእ ነገር ዝበሃል ኮም ዝናትካ እዩ
6: ስኦ ነበል ኣዝጓለይ ድሓ ሰናፍኮ ይኮንኩን ባዕለይ ክኩሉ እየ ንስኻትኩም ግና እንታይ ወረድኩም ነዚ ሰብ ዝኣመንኩሞ
4: እንታይ እሞ ድሓን እዛ ዘረባ ተመጢጣ ከይትገፍሕ እምበር ባዕለይ መለስኩል
6: ቅድሚና ፅነሲ ስለዘይለበምና ኣብ ሓንቲ ግራት ናይ ሓደ ሓረስታይሲ ሓንቲ ዱባ ናፅነት ቀሪባ ኢላ ተዛሪባ እንተበሉና ሕጉስ
7: ኣቲ ዴዳ ናብ ሓቂ ክዲኸ ድባ ዝተዛሪባ
6: ንስኻ ይትገረሚ ድባዳ ሕጂ ዝተዛረበ ደየለኹ
7: እንታይ ከምታ ንሰተ ዝበልክዮ ኣነ ድማ ንከባበር ብለክ ኣለኹ በዓል ኮላፊቶ ንዕስማን ዘይተዛርበዎ ክዳ ኣብ ዓፋ እንታይ ካ ክትብል ደሊኻ ነርካ ሞ
5: ሽክረን እዩ ሓቢብቲ ያ ጀማዕ ትርክር ጠብዓ ኣነ ብዛዕባ ኤሜሪካ ምስ

0: ኢራን ዘለዋ መሻክል ፋኸም ይብልኒ ኣሎ ከመይ ከም ዘሎ ከምኡ ድማ ሩስያ ምስ ዩክሬን እስራኤል ምስ ልብናን ኣብ ከመይ ኩነታት ከም ዘለዉ ዘይንዛረበሉ ክብል ሓሲበኒ ኢ
1: ይ ኣነ ኸዓ ሕጂ ከመንመነን ክጅምራ ትብል መሲል ንበር ብዛዕባ ዳ ንዓይነ ይተሓትል
2: ዳ ንዓኸ ንሓተካ ናብ ሄርሙስ ኬድካ ነርካ ኢኻ
1: እንታይ ዝኸይድ ኣለኒ እዚ ኸድናየዶ ሀዚ ዓቀይ እንታይ ኣሎ ሓድሽ ኣኽባር እንታይ ይበሃል ኣሎ ሓድሽ ነገርታይ ኣሎ ምንርአካ ምንሰማዕካ እዚ ኸድናዮ ከምኡ ክበሃል ንውዕል ለየለና ሓንካ ዘውርዮስ ፈረሰኛ ነይ መልሶ ክበሃል ኣይሰማዕኩም እንዮ
2: ሓቂ ኸወ ባብ ኤልመንድር መዓሲ ክዕፁ ሄርሙስ ክኣኺልዎ ተዓፂ ማለት ድዩ ገለ
3: ሄርሙስ ተኸፊቱ ኣብ ኤል መንደብ ተዓፂኡ ኢልክ ተባህለ ካብ ትብሊ ግዳ ናይ ሽግር ክምዓፁ ዓፂኺ ናይ ራዋ ክባብ እንተተኸፍቲ ማሓሸኪ
0: ተስፎም ጠብዓን ኩነታት ናይ ዓለም ምፍላጥ መራዋሕድ ኣገዳሲ እዩ
4: ወረ ወረሲ ቀልጢፉ ኤክስፓየር ስለ ዝኸውን ከም ካብ ፈርኖዎ ከም ዝወፀ ተንድድ ባኒ ብውዒታ ምስማዕ ይባህ ዝብለካ
3: ወይጣዓኹምን ዝበዝሓቻ ንላት ብዘይካ ብናይ ድሮን መጥቃዕቲ ሰባት ሃሊቆም ህንፃ ፈሪሱ ብሓዊ መሮር ሄክታራት ባዲሙ ብውሕጅን ምንቅጥቃጥ መሬትን ሰባት ተፈናቂሎም ዝብል ዜና እምበር ኣይ ናይ መዓልቲ ጥዒቲ ዜናን ተስፋ ዝህብ ሓበሬታ ሰሚዕኹም ትፈልጡ
5: ሓቅኻ ተስፎም ኣታ ንስኻስ ዋላ እኳ ዝወሃብ እንተዘይብልካስ ኣፍካን ስምካን እኳ ተስፋ ይህብ መዓዚኣቶም ጥራይ ክል እንዳጣሓኒት ዋላ እንዳቆናኒት ከይተረፈ ስራሕካ ገገዲፍካ ተባህለ ክበሃል ዝወዓል ዘሎ
3: ዕዮ ገዛኻ ከይስራሕካ ብዛዕባ ናይ እንዳማትካ ኣበር ክትንትን ንውዓልሲ እንታይ ይፋይዱ ወረ የብሉን ፍረ
2: እቲ ወረ ከምኡ ኣብ ገዛና ቢቲቪ ኣብዚ ዝኽድናየ ድማ ናይ ዝተፈላለየ ቻነላት ሪኦም ብዝመፁ ከይፈተና ዳሓርከ ብዘብሉ ናይ ወረ ወልፈኛታት እናረኸብና ሞ እንታይ ኢና ክንገብር
3: ንሳቶም ብመልሓሶም ስለ ዝሰርሑ ገንዘብ እዮም ዝረኽብሉ ንስኻትኩም ግና መሳርሒኦም ከይትኾኑ ብዘይረአ ጡጠዛንኩም ወጢፍኩም ናይ ዕለት እንገራኹም ማእርሩ
1: ተስፎም ኣነ ደኣ እዚ ናይ ዝተፈላለያ ቻነላትን ናይ ዝተፈላለዩ ሰባት ትንታንን ከይሰማዕካ ምውዓል ደይክእላ ቅድሚ ዳ ዝማንኮ ከመይ ኣሰርሐ
3: ሰተ እሞ ብኡዩ የዳውካ ሓፂረን የእዛንካ ግን ልዕሊ ዓቕን ዊጥ ኢለን ዘለዎ
1: እዛ ነይ ዊጥ ኢሉሉን
3: ካብ ምሕር ምዕፃፍ ከምዚ ኢልካ ደው ኢልካ ዘለካ ኸውንካ ኳዕካ ትስማዐን ዘለካ

0: እሞ ሚካኤል ካብ መፀሲ ሓንቲ ሕቶ ዶ ክሓተኩም? ወዲ ሰብ ሰለስተ ዝሓስበሎም ኣካላት ኣለዎ። መነመን እዮም?
1: ኣብዚኣ ዝተደርቢሽካ ወዲ ሰብ ብሰለስተ ክፋላት ኣካላቱ ዘይኮነ ሲ ብሓንጎሉ ጥራይ ዝሓስብ ሓቂ እንደ
2: ሓቃልና
0: ሚካኤል ከ ከም ናታቶም ዲመልስኺ
3: ከም ናታቶም በዲኢት እንዲ ነርኒ ግን ብጀካ ብእምሮኻስ ብልብኻውን ተሓስብ ትኽእል ኢኻ መስለኒ።
0: ልክዕ ሳሳይ ዝሓስበሉ ክፋል ኣካሉ ድማ ኮላሊት እዮም። ስለዚ ብልብና ብእምሮና ብኮላሊት ናይ ና ንሓስብ
1: ዘይከውን ሓራይ ናይ ልብስ ብልበይ እንዳሓሰብኩካ መፂኻ ብልበይ ዘፍቅረካ ስለ ዝበሃል ድሓን
4: ካለሚክሳሕ መላኪን እያ ተስፎም ብኮላሊትናስ ከመይ ኣቢልና ንሓስብ
0: ንኣምላኽ ልብን ኮላሊትን እትምርምር ንስኻ ጥራኢኻ ንብሎ ዶ?
4: ኣይዋ
0: ስለዚ ብሰለስቲኦም ስለ ንሓስብ ኮይ ዝምርምሮም ልብና ናበይ ከም ንኸይድ የእምሮና ድማ ከመይ ኢልና ብሰላም ከም ንጓዓዝ ኮላሊትና ድማ እንታይ ከጋጥሙና ከም ዝኽእሉ ይፈልጡ እዮም። እቲ ሓደ ካብቲ ካልእ ፈላሊና ክንሪኦም ምስ ንፍትን ግና መጥፊኢና ይድኸው።
5: ዋው
3: ሓቂ ካለካ ተስፋ
0: ንሰለስቲኦም ክፍለ ኣካላቱ ብግቡእ ዝተጠቀመሎም ሰብ ጠቢብ ወይ ከዓ በዓል ብሉፅ ልቦና ኢልና ኢና ንፅውዖ።
6: ኣታ ከማይን ከም ሚካኤልን ንሓንጎልና ጥራይ ብግቡእ ንጥቀም ከ እንታይ ንበሃል ማለት እዩ? ግራ ኣደይ ድሃ በዓላ ተሃብን ከይትብሉታታ ታኸ
0: ንሓንጎሉ ጥራይ ብግቡእ ዝጥቀመሉ ሰብ ፈላጥ ኢና ንብሎ። ፈላጥ
4: ተስፋ
0: በሉ ወላ ንሓንጎሉ ብግቡእ ዘይጥቀመሉ ሰብ ከዓ መፅ እዩ።
4: ኣርትስሓቁ ሓቂ እዩ ግና ንሓንጎለይ ኣባላሹ ማቶ ገይርኒ ዘሎ እቲ ከም ፅላሎት ደድሕረ እዩ ዝኸይድ ዘሎ መስፍን ምዃኑ ፈሊጥ የለ
7: ኣምራ መድሃኒትካ ሕጂ ተስፎም ክነገረና ስለ ዝፀንሐ ንዓ ብምጥቃም ጥራይካ ከብ ሰብ እዚ ክትጋላገል ትኽእል
4: እንታይ ሓቁ ድ ብጅኹምባ ንገሩኒ
7: ባዕለይ ዘይነግረካ

0: ካብ በለካ ኣካ ክትረኽ እንተዳ ደሊኻ ብልብኻን ብኮላሊትካ ክትሓስብ ጀንብር እሞ ጠቢብ ክትባሃል ሓሸ ብልብን ኮላሊትን ክሕሰብ
1: እወ ፅባሕ ንጎ ኣምላኽ ልብን ኮላሊትን ክምርምር ምስ መፀ ጥርሕን ፀኒሕን ስለምንታይ ዘይተጠቀምካለኒ ኢሉ ናብ ገሃንም ከይድርብየካ ብኣታትን እውን ምሕሳብ ጀምር ሚካል እንክስከዚ መዘኻኸሪ ኮነኩም ብዝግባእ ኣባዚሕኪ ኣብ ዝረአ ቦታ ጠቅዕ እዩ
2: በሉ እየ ጀማዕ ድርክር ዳርጋ ኩላትና ምስቶም ማእከሎት ኢና ተመዲብና ዘለና መላኪን ናብቶም ብሉፃት ንክንሰግር ንመራምር ንሕሰብ ኣበደን ንወርየልና ሰስራሕና ንዕየ
3: ኣነ እውን ከምቶም ድኹማት ሓማይ እንዲ ኮይነ ነይረ ሕጂ ግና ናብቶም ብሉፃት ማለት ጥበበኛታት ክሰግር ዓብይ መስገደል ክሰግር ኣለኒ
4: ኣቱም ሰባት ንሕና እውን ከምዚ ሓንጣል ዝበላ ነንነብስና ሓኺኽና ምስቶም ብሉፃት ጥበበኛታት ንኹን
5: ተስፎም እቶም ብሰለስቲኡ ክፋላት ኣካላቶም ዝሓስቡ ጥበበኛታት እቶም ብክልተ ዝሓስቡ ወረኛታት እቶም ብሓደ ጥራይ ዝሓስቡ ግን ሓመይቲ ማለት እዩ
1: ንለባማት ኣምተሎም ንዓያሽ ከዓ ደርጓሓሎም ይመልስ ንስኻ ዓሻ ስለዘይኮንኪ ከድናታ መዓሰላማ

0: ትምባል ስለዝመረጸ
1: አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ወይ ጸበል ወይ ህክምና ያምረው ህክምና ሆስፒታል ነው ብራት የነበረበት ሰው ነው።
2: ተጨፈጨፈኝ። አንድም ቦታ ፈቀቅ ማድረግ አልቻለም። አንድ ክፍለ ጦር ያመጣል ያስገባል ይጨፈጨፋል፣ ሌላ ክፍለ ጦር ያመጣል ያስገባል ይጨፈጨፋል።
0: ሰነዳዊት ፊልም አብ ኤሪ ቲቪ አብዚ መደብ መራሕቲ ስርዓት ብልጽግናን መሰልቶምን ብምስምስ ኣፍ ደገ ባሕርን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ሰንዓፈን ኣልፈን እምባሶራን ተቆጣጥረን ክሎስት መንደፈራ ነበር ውግያ ሲደረገ ነበር።
4: ኣርቃን ሲቪል ነው፣ ስራውም ሌላ ነው። ግን ያው ኣልብሰ ኮ ይሆነ ኮ
0: ጻድቃን ሲቪል ስርሑ ካል እዩ ፅሩራታት ስለ ዝነበሮ ብኡ ይፅዋዕ።
5: ክሻብ ስመራ ኢና ንኸድ ማለት ሻዕብያ ሰይ ነቃብፆ ኣለና ዝብል መደብ ይኑ ነይሩና ግን ኣይኮነን።
0: ትምባል ስለ ዝመረፀ ፅላሊ ኣባላት ብልፅግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀሙን ሰጊሩ ኣሎ።
6: የኢትዮጵያ መከላከያ ሰራዊት ማስጠበቅ ኣለበት የሚባለው ዳር ድንበር
0: ሰራዊት ኢትዮጵያ ክሕልዎ ዘሎ ወደብ ካብዚ ጎቦዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን። ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል።
6: የኢትዮጵያ ብሔራዊ ጥቅም እስካለበት ድረስ ነው ዳር ድንበር።
7: አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን
0: አሰብ ዝበሃል ወደብ ክስራሕን ክሰአልን ከሎ ብፍሉይ

0: ኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር ክሳብ ኣብዝን ከገልግል ተባሂሉ እዩ ተሰሪሑ
1: በጀርባ በኩል ግመለም ኣገኘው
0: ክምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤዲቲቪ ረቡዕ 925 ምሸት ድሕር ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 1250 ቀትሪ ድሕር ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤዲቲቪ

0: ናጽነት ኤርትራ ጎን ጎኔ ልምዓታዊ ገስጋስን መደባትን ሃገራዊ ባህልን ስነ ጥባዊ መግለፂታትን ዳግማይ ንምሕዳስ ዓብዪ ምንቅስቓስ እዩ ተራእዩ። ኣብቲ እዋን እቲ ወግዓውያን ትካላት እኳ እንተነበሩ መብዛሕትኦም ስነ ጥበብ ዝደልዩ መንእስያት ግን ዘመናዊ ኣገባባት ዝመሃሩሉ ባይታ ይፅበዩ ነበሩ። ቤት ትምህርቲ ስነ ጥበብ ሳትረብ ነዚጋ ግዜ ንምምላእ ነቲ ካብ ጥንቲ ዝነበረ ሃብታም ናይ ኤርትራ ስነ ጥበባዊ ውርሻ ምስ ዘመናዊ ኣገባብ ብምውህሃድ ንናይ መባእታ ፈጠራ ክእለታት ንምስልጣን ዝተመስረተ ትካልን እዩ። ሳትረብ ንመንእስያ ስነ ጥበበኛታት ኣብ ሃገራውን ኣህጉራውን ደረጃታት ስራሕቶም ንኸርእዩ ዝኽእልሉ ድልዱል መሰረት ኮይንዎም እዩ። ዝተፈላለየ ቅድታት ዘለዎም ስራሓት ቀብኣ፣ ቅርፃ፣ ድራማ፣ ክውንነታዊ ነድፊ ወይ ስኬችንግ፣ ዝተፈላለየ መሳርሒታት ሙዚቃን ካልእን ጥበብ ተኮር ዝኾኑ ሞያታት ገለ ካብቶም ሰብተውህቦ ካብ ሳትረብ ትካል ስነ ጥበብ ክቐስሞ ዝኽእሉ ሞያታት እዮም። ኣብ ሳትረብ ዝፅንበሩ ተምሃሮ ካብ ኩሉ ክሊ ዕድመ ዝርከቡ መንእሰያት እዮም። ገለ ናይ ጥበብ ዝምባለ ዘለዎም ጎኒ ጎኒ ኣካዳሚያዊ ትምህርቶም ዘሳንዩ ክኾኑ ከለዉ፣ ገለ ኣብ ሞያ ጥበብ ተሞክሮ ዝጸንሖም እሞ ብትምህርቲ ንምድራዕ ዝጽንበሩ እዮም። ገለ ድማ ድሌትን ተቀዳስነትን ኣብ ጥበብ ዘንቀሎ ሓፈሻዊ ፍልጠት ዝቐስሙ። ሳትረብ ነዞም ኩሎም ኣብ ሓደ መኣዲ ጠሚራ ከከም ደረጃኦም ተቐቢላ ክሳብ 4 ዓመት ዝርጋሕ ጥበባዊ ፍልጠት ኣዕጢቓ ተፋኑ
1: ማራ ፍልል ያለዎ ትመጀመርታ ወላኮ ተውቦ

0: ኣለዎ። ግን ትምህርቲ እንታይ ዓይነት ኣብ ክንደይ ዓይነት ኣርቲ ከም ዘሎ ትፈልጦ? ብዙሕ ኣለዉ። ብዙሕ ኢኻ ትምሃር፣ ብዙሕ ኢኻ ከዓ ትልወጥ። እንተ ደኣ ተበጊስካ ነስ ይደልዮ ኢልካስ ኩሉ ነገር ኣይፅግመካኒ። ንስኻ ተበገስ ጥራይ ንክልቲ ዋላ ሓንቲ ይከውኒ። ክንደይ ኣለዉ ንኣሽ ተምሃሮ? ወላ ንሕና ከማ ኣብ ጎንጎኒ ትምህርትና ኢና እዚ ኣርቲ ተማሂርናዮ። እዚኣ ብመልጎም ኮይና ካቴድራል እያ ከዓ እታ ስራሕ። ጥበብ ማለት ሲ እቲ ዝረእኻዮ ነገር ብዝኾነ ነገር ምቕራብ እዩ። ሕጂ ካብ ብብራሽ ጌርካ ካልእ ፍልይ ዝበለ ከዓነ ብመልጎም ገይረ ፈቲነ በቃ። ካብ ሓሳብ ዳ 6 ወርሒ ንክስራሓ ግን 2 ወርሒ ተሪፋ 2 ሰሙን ወሲድሃለይ።
1: ክንጅምር ከለና ብርሳስ ና ጀሚርና። ርሳስ ክንደይ ዓይነት ርሳስ? ፔንስል ከለር፣ ኣክለሪክ፣ ዋተር ዳዕርያ ሽዑ ነናትካ ሙዳ ትሒዝ ማለት እዩ። ነናትካ ቅዲ ኣሰቃላ ትሒዝ ማለት እዩ። እዛ ሰርሐያ ዘለኹ ፖርትሬት እያ። እቲ ኣሰራርሓ ከዓ ብፈትሊ እዩ። እዚ ብፈትሊ ክሰርሕ ዝገደደኒካ ማለት ቅድሚ እዚኣ ነበረት ኤግዚቢሽናይ ፈትሊ ሰርሐ ነይረ። ኣብኣ ምሰራሕ ኳ ብዙሕ ተቐባልነት ረኺባ ኣሃ። ካልእ ፔንቲንግ ገለመለ ካልእ ሕብርታት ገለ ብዙሓት ሰባት ክሰርሕዎ ክእል እዮም ወይ እውን ፍልይ ዝበለ ክኾነ ፍልይ ዝበለ ሓሳብ ኢለ ነዚኣ ስእሊ ሓሲብያ። እቲ ኮምፕሌሽን ናይቲ ከለር ኣብቲ ውሽጢ ዘሎ ከዓኒ ዳርክ ብምላእተ ጌርካያ ብዙሕ ክስታይ የብላን ሰሓብነት የብላን። ሕጂ ሰሓብነት ክህልዎ ዝኽእል ከዓ ንዓይንኻ ንድሕር ብዙሕ ሕብርታት ህልይዎ እዩ። ስለዚ ብዙሕ ሕብርታት ተገይርላስ ክትፅብቐለይ ትኽእል እያ ዝብል ሕብርታት ገይረ ገፅ ሰሪሐ እያ ማለት እዩ። እወ ማዘረይ ትሰፊያ ከምዚ ጎልፎ ገለ ማኣለማ ገደስ ትሰፊያ። ሕጂ ቁራፅ ገለ ምስራ እስከ ክፍትን ገሊለ እታ ቅድሚ ሕጂ ዝነበረት ናይ ኤግዚቢሽን ናይ ፅራብ ርሳስ ነበረት ከማ ብዙሕ ፔንስል ከለር ይሰርሕ ይፀርብ ይፀርብ ጎሓፍ በዚዐ ገለ ነገር ክሓስበላ ኣለኒ ኢለ ሓሲበላ ማለት ንሳ።
2: ሕጂ ነቲ ተብኩካ ትምህርቲ ወሲኽካሉ ሕጂ ናብ ቪዥዋል ኣርት ገለ ምሽ ተማሪና ኣለና። ሕጂ ካብ ካልእ ዝኾነ ኣጋጣሚታት ገለ ከምዝታት ክብህል ከሎ ብዛዕባ ኣርት ናይ ኣፍልጦ ኣለካ ገለ ክትበሃል ከሎ ሕጂ ካብቲ ትምህርቲ ዘበካ እዩ። ሕጂ ድሕር ተውህቦ ጣይ ትስእልኒካ ግና ካብቲ ሕጂ መፅሓፍ ኣቢብካ ገለመለ ብዙሕ ናይ መፅሓፍ ናይ ኣርት መፅሓፍ ትንደሎ ሕጂ ካብ ብዙሕ ነገር ክምረካ ሕጂ ቴክስቸር ከመይካ ተብሎ ሕብርታት ከመይካ ተቃሞ ገለ ሕጂ ሱ ብተመክሮ እዩ። ኣብ ከለካ ብተውህቦ ግና ከምዚ ሕብሪ እንታይ ኣቃሚምካ እንታይ ተምፅእ ገለ ትፈጥና ሕጂ ሱ ብተመክሮ ተቐስሞ። እዚኣ ስእለኮ እዚ ቅድሚ ሕጂ ኣደልናና እዚ እንታይ ድባሃላ ትበሃል ትራንስፎርም ኣርት ትበሃል ምስ ኣብስትራክት ይደረጋ። ሕጂ ኣብዚ እዚ ሰብኣይ ማቴሎ ሒዙ ሎ ምሻ ኣብዚ ከዓ ክሳይ ሒዙ ሎ እዚ ኣትክልቲ ገለ ሒዙ ሎ ሕጂ ብፃዕሪ ስረከብ ሕጂ እዚ ብፃዕሪ እዩ ክሳይ ገበሎ ብኩዒቱ ወይ ብፃዕሪ እዩ እንታይ ትበሃል ኣምፅ ኢደሎ እዚ እዎ ኣልሚ ኢደሎ ሕጂ ብፃዕሪ እዩ ረህዋ ዝርከብ ከይፃዕርካስ ናብ ዝዕሪ ደረጃ ትበፅሐ ይትኽልና ማለት ኖፔን ነጊን ንሻላ ከማ ማለት
3: ሓጋዚ እዩ እምበር ምክንያቱስ መደብ ንኸተውፅእ ሕግዛካ መደብ ኣውፂኢኻስ ንክልቲኡ ንኩሉ እንድሕር መደብ ጌርካሉስ መጠን ግዜስ ኣይጠፋእካን ኩለስ ሕደ ዩ ንኣ
4: ዝሓስካ መፅካ ዘለካ ስእሊ ዓይነት ቅብኣያ እንታይኣት መደብ እንታይ ሓሳብካ?
3: እዚ ሕጂ ናይ ዕንቆት ባሕሪ ነ ሓደ ሕጂ ንስምዒት ባሕሪ ዘሎ ስምዒታት ሕጂ ፊዮርታት እቲ ፊዮሪ ፅባቐ ናይ ዓሳታት ሲ ኣብ ውሽጢ ዕንቆት ባሕሪ ኣትኻስ ዝረአ ነገር ቲ ፅባቐ ናቱ ናይ ዓሳታትን ናይ ፊዮሪ ባሕሪ ይነግረካ።
5: እወ በቲ ዝወሰድኮ ኮርስ ብጣዕሚ እንደ ተቐይረ ሓቂ ዘረባ ክጅምር ከለኹ ከምዚ ድሌት ነይርኒ እዩ ክስእል ደሊ ነይረ እቲ ሕግታት ሜትር ስቴፕስ ገለግና ኣይፈልጦን እዩ ነይረ። ሽዑ ምስ ኣተኹ ግን ኮርስ ምሂሮምና ቴዮሪ ወስዱልና ነይሮም ፕራክቲካል ኩሉ የርኢና ነይሮም ኣላልዮምና ምስ ኩሉ ደንፈልጦ ነገራት ኣክለሪክ ስልክ ፊኒሽ እዚ ኦይል ዝበሃል ብዓብዪ ዚ ካንቫስ ከማ ይፈልጦ ኢና ነርና ወረቲና ንስእል ነርና። ሕጂ ሞር ኮርስ ብምሳደሲ እቲ ናተይ ኣረኣያ ዝነበርና ኣብ ስሊ ልክዕ ከምኡውን ዕምቀት ወሲሆ ኣፍልጦም ማለት እዩ ነይሮም። ማዓንቲ እዚኣ ጎልድፊሽ እንድያ ማለት ወርቃዊ ዓሳ እዚኣ ሓደ ካብዚ ኩሉ ስእሊ ዓሳ መምረፂ እየ። ምክንያት ኣብ ኤርትራ ዚ ሃገርናስ ንኮርዓሉ ሃብትናስ ዓሳ ርአየ ምሽ ዓሳ ብኦም መሪፅ እያ ማለት ገለ ካብቶም እንስሳታት ዓሳ መሪፅ እዮም። እቲ ጎልድ መግበሪኦ ምክንያትካ ኤርትራውያን ማዕረክ ንደይ ኩርዓት ሕቡናት ሕጉሳት ኤገይን ወርቂ ማለት ክቡራት ምዃንና ክገልፅ ኢለ እዩ ጎልደን ኬርያ ተከለር
6: ዓብ ለውፂ እምበር ዓብ ለውፂ ወላ ሰ ኣቐዲምካ ድሰኣልካ ስእሊ ሕጂ ክትሪኦ ከለካስ ንባዕልካስ ጎድለካ ትብቃዕቱ ሕጂ ኣለዉ ማለት እቲ ለውጢ ሲ ኣሎ ስእሊካ ቀይሕ ባሕር እንዲያ ርእስታ ምስ ዘሎ ናይ ኩነታት ትገልፅ ኢለ ሓሲብያ ምስ ዘለዎ እዋናዊ ኩነታት ኣብዚ ከም ንሪኦ ዘለና ሕጂ ኣብ 4 ክፋል ኒ ከፊል እያ። እዚ እቲ ፀጋታት ናይቲ ሃገር ክኾን ከሎ እዚኦም ክልተ ብየማን ፀጋም

0: ዘሎ ከዓ ሰማእታትና ንምግላፂ ሓሲብ እያ። እዚ ከዓ ብሓፈሻ ናይ ሃገር ጉዕዞ ወይ ጆርኒ ናይ ሓንቲ ሃገር እዩ። እዚ ከዓ መኸተ ከም ዘለና ንምግላፂ ሓሲብ እያ። ማለት ዝመፀ ተፃብኦስ ኣብ ምግካት ከም ዘለና ንምግላፂ ሓሲብ እያ።
1: ንበዓልና ናይዚ ቤት ትምህርቲ እዚኣ ተማሃራይ ነይረ ንበዓለ ኣብዚኣ ተማሃ 3 ዓመት ተማሂረ ዚ ብቅርፃን ብቕብኣን ከዓ ተማሂረ ኣብዚኣ ቤት ትምህርቲ እዚኣ ማለት እዩ። ብጣዕሚ ፅቡቅ እዩ ዝስምዓኒ። ንበዓለ ተማሃራይ ነርካስ መምህር ክትኮን ከለካ ካብኡ ዝዓቢ ሓበን የለን ማለት እዩ። ንበዓልና ንሓና ዕድለኛታት ኢና። ብዙሓት ከዓ ምሂሮምና ኣብ ሃገርና ዘሎ መምሃራን ቀለልቲ ይኮኑን ማለት እዩ። ብተመክሮ ኹን ብትምህርቲ ኹን ብዝተፈላለየ ብቐፃሊ ንባዕልና ንሕና ዝተማሃሮ ኢና ንባዕልና ንሕና ዝተማሃሮ ኢና ክሳብ ሕጂ እውን ተማሃሮ ኢና ዘለና ቅድሜና ዘለዉ ንዓና ደጋጊመዮም ድምህሩና ንሕና ካታ ዘላና ፍልጠት ከዓኒ ነዞም ንኣሽቱ ከዓኒ ነመሓላልፈሎም ትዝግብኦም ከዓ ንህቦም ማለት
2: እዩ።
1: ሕጂ በቢደረጃኦም ኢና ንህቦም እቲ ትምህርቲ ወዚ ከሎ ትምህርቲ በቢደረጃኦም እዮም። ካብ ለበል ዋን እዩ ጀሚሩ ለበል ሓደ ጀሚሩ ካብ ቀዳማይ ደረጃ ካብ ታሕቲ ጀሚሩ ክሳብ 15 ለበል ኸይ እዚ ለበል እዚ 15 ለበል ክንብል ከለና 3 ዓመት ይኸዱ ኣለዎ ማለት እዩ እቲ ትምህርቲ ማለት እዩ። ሕጂ ኣብዚ እንታይ ኣሎ ኣናቶሚ ዝበሃል ኣሎ ስቲል ላይፍ ዝበሃል ኣሎ ላንድስኬፕ ከዓ ዝበሃል ኣሎ ማለት እዩ። ኣብዚ ኣብ መንጎ መንጎ መንጎ ከዓኒ ናይ ቅርፃዊ ሕፅር ሕፅር ዝበለ ኮርስ ከዓ ንህቦም ኢና። ኣብ መንጎ መንጎ መባእታዊ ምሻ ኣሎ ክፈልጥዎ ኣለዎ ሰብ ተሓቲቱ ክምልስ ከም ዘለዎ ንእሽተይ ንእሽተይ ከምኦም ከምኡ ሓበሬታ ውን ንህቦም ኢና ማለት እዩ።
2: ካብ ተመክሮኹም ንስኹም እንታይ ዓይነት ተመክሮ ትሕዝሎም ንዕኦም ኣብ ከባቢኦም ዘሎ ክዕዘቡ ኣብ ካልእ ዓለም ዝረኽቡ ደረጃ ናይ ጥበብ ናብ ሃገርና ኣምፂኦም ክሰርሕሉ ትምህርቲኹም ተመክሮ ካባኹም እንታይ እየቀስ
1: እወ ሕጂ ትኽክል ኣለኹ። መጀመርታ ንሕና እቲ ናይ ውሽጢ ሃገርና ዘሎ እቲ ኣብ ውሽጢ ሃገርና ዘሎ ባህሊ ባህልኻ ብዘይፈልጥካ ትርጉም ብልካ መጀመርታ ባህልኻ ክትፈልጥ ኣለካ። ንሕና ብዙሕ ፀጋታት ኣለና 9 ብሄራት ኣለና ናይ 9 ብሄራት ዘሎ ኣብኡ ፀጋታት ኣይውዳእን እዩ። ነዚ ባህልኻ እዚ ግን ከመይ ጌርካ ምስ ዓለም ተላልዮ ኣብ ዓለም ተንፀባርቆ ከዓ ኩሉ ሰዓይና ንጉስጉስ ማለት እዩ። እዚኣ ዝተተሓየለትና ቀንዲ ነጥብናና ከመይ ጌርካ ባህልኻ ምንነትካ ንሲ ኣብ ዓለም ኣብታ መገዲ ባቡር ናይ ዓለም ሓዲት ትሕውሶ ጥራይና ንዛረቦ ማለት እዩ። ናይ ካልእ ባህሊ ብዝምፅኢኻ ምምፃእ ትርጉሞ ብሉ ንዓና ክገልፀና ኣይክእልን እዩ። ንህዝቢ ኤርትራ ዝውክል ባህሊ ኣይኮነን ንሕና ንብል ንሕና ኩሉ ኣለና ማለት እዩ። ሃገራዊ ኣለና ባህላዊ ኣለና ናይዚ ኩሉ ባህልና ከመይ ጌርና ነንፀባብርቆ ከመይ ጌርና ንዕብዮ ሕጂ ኣብ ተፈላለየ በዓላት ከ ኣለና። ኣብዚ በዓላት እዚ ከዓ ከመይ ጌርና ነንዛኣርቲ እዚ ኣብኡ ከዓ ከም ዝሕወስ መዓልቱ ኣለዎ። ከዓ ሓደ ዓብ ስራሕ ክመፅእ ምዃኑ ከዓ መዓልቱ ኣለዎ ደይብልዩ ከዓ ኣይኮነን። እዚኦም ቆልዑ እዚኦም ከዓኒ ተስፋ ዘለዎም ራእይ ዘለዎም ፅባሕ ንጎዛ ሃገር እዚኣ ሲ ካብ ፀውዕዋ ዝኽእሉ ከም ምዃኖም ከዓ ንሕና ይንጠራጠር እዩ።
3: ቀዳማይ ድሌት ሃልይዎ ክመፅእ ኣለዎ ስለ ምርኣይ ገለ ዘይኮነ ወይ እቲ መባእታ ነገር ክስታይ ጌሩካ ዘይኮንካ ሲ ሕዚ ዛቢልካ ትገድፎ ዘይኮነ ሲ ድሌት ኣብ ውሽጢካ ክኣቱ ኣለዎ። ኣብ ውሽጢ ድሌት ሃልይካ ኢኻ ነቲ ሙዚቃ ሽዑ ክትፃወቶ ትኽእል ማለት
2: እዩ።
3: ካብ 9 ወርሒ ክሳብ ዓመት 2 ዓመት ኾነ እዮም
2: ተምሃሮኹም መጀመርያ ክመፁ ከለዉ ዝነበሮም ብቕዓት ዝነበሮም ኣፍልጦም ሕጂ ክትግምግሞም ከለካ እንታይ ግምጋም ተወስድ?
3: መጀመርያ ክመፁ ከለዉን ሕጅን ኣፍኮርስ ቀያየር እዩ ምክንያቱ ትምህርቲ እውን ተማሂሮሞ ስለ ዘለዉ ማለት እዩ። ግን ዋላ በተሓስቦም እዮም ዝቕየሩ ኣተሓስቦ ነቲ ሙዚቃ ምስ ተማሃርዎ ኣተሓሳስቦም እውን ይቕየር እዩ ማለት ይምዕብሉ እዮም ብጣዕሚ እዮም ዝምዕብሉ። ድሓር ናይ ስራሕ መንፈስ ይህልዎም ሰብ ናይ ምኽባር ተኽእሎ ብመጠን ማለት እዩ ይህልዎም ብዙሕ ነገር እዮም ሓንጎሎም ብጣዕሚ እዩ ዝሰፍሕ።
2: በቢደረጃኦም እንታይ እንታይ እዮም ዝመሃሩ ካብቲ ቀዳማይ ደረጃ ስተሓቲ ደረጃ ክትመፀርካ በቢደረጃኡ ካብመጀመርታይ እንታይ እዮም ዝመሃሩ?
3: መጀመርያ ናይ መጀመርያ ድመሃርዎ ኣብ ሚዚክ ልክዕ ከምቲ ካልእ ኣካዳሚ ንመሃሮ ናይ ኣልፋቤት ሚዚክ ኣልፋቤት ዝበሃል ኣሎ ንዑ ይመሃሩ። ድሕሪኡ ስኬልስ ኮርድስ እናበሉ ኣብ ቴክኒክስ ኣለዎ እዚኦም ኩሎም ነገራት እናመልኦ በቢ ደረጅኡ ይኸዱ ማለት እዩ። ሙዚቃ ኩሉ ግዜ ዓለም ለኻዊ ቋንቋ እዩ። ኣብ ኩሉ ዓለም ንድሕር ኣብ ሙዚቃ እቲ ከም ክሳይ ተማሂርካዮ ኣብ ኩሉ ናይ ዝኾነ ዓይነት ስታይል ናይ ሙዚቃ ንክትፃወት ፀገም የብልካን ማለት እዩ።

0: ስለዚ ናትና ከዓ ልክ ከም ኩለን ዓለማት ከዓ ከም ኩለን ሃገራት ከዓ ናትና ናይ ገዛ ርስና ባህሊ ናይ ሙዚቃ ኣለና ምስቲ ናይ ካልእ ሓዊስና ንፃወቶ ሰው ከምኡ ማለት እዩ። ልክ ኣብነት ብሉዝ ዝበሃል ስኬል ኣሎ። ኣብ ብሉዝ ስኬል ሕጂ ኩሉ ካ ከምቲ ፔንታቶኒ ኮይኑ ግን ሓንቲ ስሚቶን ጥራሕ ብምውሳኺ ጥራሕ እቲ ዜማ ካልእ መቐረት ይህብ፣ ካልእ ቃና ይህብ። ኣብ ሙሉእ ዓለም ከዓ ዝውቱር እዩ ማለት እዩ። ብሉዝ ዝበሃል ሕጂ ዝውቱር እዩ ብዓለም እዩ። ስለዚ ዋይኖት ጓይላ ሕጂ ዝውቱር ዘይኮነሉ ምክንያት የለ። ምክንያቱ ኣብ ሓደ እታ ናይ ንእሽ ይፍልል እያ። ስለዚ ብከምዚ እናዘመናየ ኢና ንኸይድ ማለት እዩ።
1: ኣነ ቤዝ ጊታር የተማሂረ ዘሎ እዋይ ተውህቦኩ ኣይነበረንን እንድዩ በዚ ጋጣሚ ከማ ከመስግኖ ደሊ ማትሮፕ ኣዛዚ ክፍለ ሰራዊት ሱሳን ሰስተን ንሱ እዩ ኣብዚ ክንምሃር ሂብና ማለት እዩ ዕድል ፈጢርልና ማለት እዩ። ተማሂርና ኣብ ላዓል ደረጃ ክንበፅሕ ከዓ ተስፋ ገብር ኖታ እንዲና ንምሃር ኣነ ቤዝ ጊታር ተማሂረ ኣሎ ቦክስ ጊታር ትምህርቲ ኣሎ ናይ ኦርጋን ከዓ ትምህርቲ ኣሎ ናይ ሙዚቃ ማለት እዩ ሳክስፎን ከዓ ኣሎ። መጀመርታ ወል ሓንቲ ኣይነበረና ንዲ ወል ሓንቲ ኣንፈት ገለ ሕጂ ግን ኣብ ፅቡቅ ደረጃ ኣለና።
2: ኣብ ፀናሕ ከቦ ሕጂ ኖታ ተማሂርና ደርፍታት ተማሂርና በብመዓልቲ እዩ። ኣብ ሰሙን ሰለስተ ግዜ ናይ ቴዎሪ ክላስ ኣለዎ ናይ ደርፍታት ንመሃረሉ መዓልቲ ኣሎ ኣብ ኖታ ንመሃረሉ ከ ኣሎ ተን ሰለስተ መዓልቲ ብሰሙን ሲ ብግቡእ ንጥቀመለን ማለት እዩ። ተውህቦ ክህልወካ ፅቡቅ እንዲዩ ኣብ ክሳይ ከ ወላ ኣብ ርእሲ ተውህቦካ ትምህርቲ ክትውስ ክእሉ ብጣዕሚ ፅቡቅ ምክንያቱ ነቲ ድፀናሓካ ኢኻ ተማዕብሎ ዘለካ ሕጂ ብትምህርቲ ድመፀ ሰብን ሓደ ናይ ልምዲ ሰብን ከማን ብጣዕሚ ይድፈላለ። ናይ ልምዲ ሰብ ንኣብነት ኖታ ዘይፈልጥ ኸውን ኣብ ኖታ ይፅገም። እቲ ኖታ ድፈልጥ ግን ብዝኾነ በቃ ወላሱ ዘይፈልጦስ ኖታ ሂቦሞ ካሃርሞ ክእል እዩ። ሕጂ ኣብዚ ፍልል ያለ ናይ ትምህርትን ናይ ሓደ ብልምዲ ድመፀ ሰብ እዎ ከተፋልጦ ብጣዕሚ ይሕግዘካይ ኖታ እንዳሕር ትፈልጥ ኾንካስ ዝኾነ ሙዚቃ ይሽገርኒ ኢኻ ማለት እዩ። ኩሉ ስኬል ኣብኡ ኣሎ። ቲዲያቶኒክ ሜጀር ዝበሃል ኣሎ ናቶም ናይ ዞም ዌስተርን ካንትርስ ዝበሃሉ ናህና ፔንታቶኒክ ሜጀር ኣሎ ኩሉ ኣሎ ኖታ ትፈልጥ ኮንካ ኩሉ ተማልኦ ማለት እዩ።
3: ትምህርቲ ተማሃርኮኮ ሳክስፎን እንድያ ኣዝዩ ፅቡቅ ነይሩ እቲ ትምህርቲ ምክንያቱ ወላቲ ትምሃሮ ካብ ብልምዶ ትክእሎስ ተማሂርካ ትፈልጦ ካ ዝበለፀ ወላቶም ኣምሃራን ከዓ ኣዝዩ ቴዎሪን ፕራክቲካልን ገይሮም እዮም ፅቡቅ ትምህሩና ኣዝዩ ፅቡቅ ግዜ የሕልፈ ማለት እዩ።
4: ካብቲ ብልምዲ ዝፃወት መሳርሒ ሙዚቃን ተማሂርካ ክትፃወቶ
3: ፍልሊ ኣለዎ ምክንያቱ ካብ ምሽናት ከም መንገዲ ክትምሃር ትሕዞ ትኽእል ኢኻ ዝበለፀ ግን ተማሂርካ ትፈልጦ እዩ ዝሓሸ ማለት እዩ። ምክንያቱ ኣብ ብዙሕ ኢካ ትፈልጥ ኣብቲ ውሽጡ ምስኣትኻ ሰኻደ ትፈልጦ ካብቶም ተምሃሮ ካብቶም መምሃራን ኣዝዩ ዕሙቕ ዝበለ ትምህርቲ ኢኻ ትምሃር እሱ ዝበለፀ ብል ኣነ ተማሂርካ ትላመዶቲ ሙዚቃ ዝበለፀ ብል ኣዝዩ ሓያል ፃዕሪ እዩ ነይሩ። ምክንያቱ ሓደ ኣፍልጦ ይብልካ ክትመፅእ ከለኻን ምስቲ ማዕርኡ ናብ ክትመፅእ ከለኻን በበይኑ እዩ። ምክንያቱ ሓቂ ዘረባ እቶም ተምሃሮ ኣብ ዝፀንሑ ኸ ቅድሚኻ ዝፀንሑ ይሕግዙካ እዮም እዚኣ ከምዚኣ ግበር እያ እዚኣ ከምዚ ግበር መምሃራን ከዓ ማርያም ፃዕርፍ ስስልካ ኣዝዩ በቃ ምክንያቱ እንዲዕ ከምዚ ከይ ተምሃርካ ክትወፅእ ኣይደልዩ ኢኻ እዮም ፈሊጥካ እታ ዝመፅኻያስ ፈሊጥካ ክትወፅ እዮም ዝደልዩ ትቡቅ ሕግዜ ሓሊፉ ብብል ብውልቅኻ እቲ ዝበለፀ ኣብ ሙዚቃ ዓለም ኣዝኻ ምፍላጥ ውሽጢ ኣትኻ ትፈልጥ በዕልኻ እትናትካ ኢንተርነት ኣትኻ ወላ ሰባት ዓበይቲ ተምሃ መምሃራን ከድካ ክትረክብ ከለኻ ንዓኻ ንበይንኻ ኣዝዩ ፅቡቅ እዩ።
5: ትምባል ስለ ዝመረፀ
6: አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ወይ ጸበል ወይ የአእምሮ ሕክምና ሆስፒታል መግባት የነበረበት ሰው ነው።
7: ተጨፈጨፍን። አንድም ቦታ ፈቀቅ ማድረግ አልቻልንም። አንድ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል። ሌላ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል።
5: ሰነዳዊት ፊልም ኣብ ኤሪ ቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍ ደገ ባሕሪን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
8: ሰንዓፈን ኣልፈን እምባሶራን ተቆጣጥረን ክሎስት መንደፈራ ነበር ውግያ ሲደረገ ነበር።
9: ኣርቃን ሲቪል ኖ ስራኦም ሌላ ነው ግን ያው ኣልብሰህ ኮ ይኮነ ኮ
5: ጻድቃን ሲቪል እዩ ስርሑ ካልእ እዩ ፅሩራታት ስለ ዝነበሮ ብኡ ይፅዋዕ
10: ክሻብ ስመዳ ኢና ንኸድ ማለት ንሻዕብያ ሰይ ነቃብሶ ኣለና ዝብል መደብ ይኑ ነይሩና ግን ኣይኮነን።
5: ትምባል ስለ ዝመረፀ ፅላሊ ኣባላት ብልፅግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀሙን ሰጊሩ ኣሎ
11: የኢትዮጵያ መከላከያ ሰራዊት

0: ማስጠበቅ አለበት የሚባለው ዳር ድንበር
1: ሰራዊት ኢትዮጵያ ከህልዎ ዘለ ወደብ ካብዚ ጎቦዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል
0: የኢትዮጵያ ብሔራዊ ጥቅም እስካለበት ድረስ ነው ዳር ድንበር።
2: አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን
1: አሰብ ዝበሃል ወደብ ክስራሕን ክሰኣልን ከሎ ብፍሉይ ንኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር

0: ትምባል ስለዝመረጸ
1: አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ወይ ጸበል ወይ ህክምና ያምረው ህክምና ሆስፒታል ነው ብራት የነበረበት ሰው
2: ተጨፈጨፈኝ። አንድም ቦታ ፈቀቅ ማድረግ አልቻለም። አንድ ክፍለ ጦር ያመጣል ያስገባል ይጨፈጨፋል፣ ሌላ ክፍለ ጦር ያመጣል ያስገባል ይጨፈጨፋል።
0: ሰነዳዊት ፊልም አብሪ ቲቪ አብዚ መደብ መራሕቲ ስርዓት ብልጽግናን መሰልቶምን ብምስምስ ኣፍ ደገ ባሕሪን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ሰንዓፈን ኣልፈን እምባሶራን ተቆጣጥረን ክሎስት መንደፈራ ነበር ውግያ ሲደረገ ነበር።
4: ኣርቃን ሲቪል ኖ ስራውም ሌላ ነው። ግን ያው ኣልብሰህ ኮ ይሆነ ኮ
0: ጻድቃን ሲቪል እዩ ስርሑ ካል እዩ ፅሩራታት ስለ ዝነበሮ ብኡ ይፅዋዕ።
5: ክሻብ ስመዳ ኢና ንኸድ ማለት ሻዕብያ ሰይ ነቃብሶ ኣለና ዝብል መደብ ግን ነይሩና ግን ኣይኮነን
0: ትምባል ስለ ዝመረፀ ፅላሊ ኣባላት ብልፅግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀሙን ሰጊሩ ኣሎ።
6: የኢትዮጵያ መከላከያ ሰራዊት ማስጠበቅ ኣለበት የሚባለው ዳር ድንበር
0: ሰራዊት ኢትዮጵያ ክሕልዎ ዘሎ ወደብ ካብዚ ጎቦዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን። ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል።
6: የኢትዮጵያ ብሔራዊ ጥቅም እስካለበት ድረስ ነው ዳር ድንበር።
7: አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን
0: ዓሰብ ዝበሃል ወደብ ክስራሕን ክሰኣልን ከሎ ብፍሉይ ንኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር ክሳብ ኣብዚ ንኸገልግል ተባሂሉ እዩ ተሰሪሑ።
7: ብጀርባው በኩል ግመልም ኣያገኘው
0: ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪ ቲቪ ረቡዕ 925 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 1250 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪ ቲቪ።

ዓውዲ ቅብኣ ብዝተፈላለዩ መንገድታት ይዳለዩ። ቅድሚ ናብ ሕብሪ ምልካይ ምብፅሑ እውን ብርሳስ ተጠቂምካ ሓሳብካ ምስፋር ሓደ ካብቲ ልሙድን ዝውትርን ኣገባብ እዩ። ብተወሳኺ ካንቫስ ዘርጊሕካ ካብ ምድላው ሓሊፉ ኣብ ዝተፈላለዩ መፅሓፍትን ሓበርቲ ታቤላታትን እውን ብቅብኣ ተሰኒዩ ክቐርብ ንዕዘብ ኢና። ንሎም ሰሙን እምበኣር ንቅብኣ ኣብ ዝተፈላለዩ

0: መምህር ታደሰ ኣብ ኣስመራ በቢደረጃ ትምህርቲ ድሕሪ ምዝዛምዩ ኣብ 1984-85 ዓ ም መምህር ኮይኑ ስርሑ ዝፈለመ ንኣስታት 41 ዓመት እውን ኣብ ዓውዲ መምህርና ዝነጥፍ ዘሎ ኮይኑ ካብቶም ኣብ ከባቢኡ ዝዕዘቦም ዝነበረ ቀባእቲ ድማ ንሞያ ቅብኣ ክላልዮ ከም ዝፈለመ እዩ ኣዕሊሉና። መምህር ታደሰ ከምዚ ንዕዘቦ ዘለና ብርክት ዝበሉ ቅብኣታት ክቐብእን ነቲ ካብ ክቱር ድሌትን ኣነቆትን ዝፈልሞ ሙያ እውን በቢግዜኡ ክዕብዮ ከም ዝኽኣለ እዩ ገሊጹልና። ኣብቲ ግዜ ዝስርሖም ዝነበረ ቀብኣታት እውን ብከምዚ ይገልጾም።
1: እዋ ሕጂ ኣብዚ ሕጂ እዋናት እዩ እቲ ኣስማት ጥልቕ ኢሉ ኣብስትራክት ኣርት ገለገለ ኣርት ዝበሃል ነበረ። ሽዑ ንሕና ከምኡ ዝበሃል ነገር የለን። ኩሉ ዝረኸብካ እዮ፣ ኩሉ ተድንቆ፣ ኩሉ መንእሰይ ዝሰርሖ ማእዳዊ ከዓ ክሳብ ዘለካ ከምትናቱ ክንዲናቱ ዋላ ኣይፀብቕ ንኩሉ የ ድፍትን ነራ ኣነ ሽዑ እቲ መጀመርያ ስእሎ ከምቲ ኣቀዲመ ዝበልኮ ኣብ ትምህርቲ ናይ ተምሃሮ መምሃራ እናዳሃቡና ካብ ጥራዝ ካብ መፅሓፍ እናቅዳዕ ኩን ኣብ ጥራዝ ምሕላፍ ነይሩ። ሕጂ ኣብቲ ናይ መጀመርያ ከምዝብሎ ዘለኹ ብርሳስ እየ ጅምር ነረ ዳዓር ካብቲ ርሳስ ብላክ ኤንድ ዋይት ወይ ከዓ ፀሊም ርሳስ ናብ ሕብራዊ ርሳስ ጀሚረ ማለት እዩ። ሽዑ እውን ከምዚ ዝብለክ ዘለኹ እቲ ዓቕሚ ነይሩ እቲ ዓቕሚ የለን ወተር ከለር ዝበሃል መፅዩ ሕጂ እቶም ዓበይቲ ዝስእልዎ ከይድካ ናርእኻ ካትስእል ወተር ከለር ዝበሃል ጀሚረ ሕጂ እቲ ናይ ማይ ሕብሪ ኣብዚ መምህር ኣብ ዝኾን ኩሉ እዋን እዩ ጀሚረ ቅድሚኡ ዝነበረ ግን በተን ሕብራዊ ርሳስን ብርሳስን ጥራይ ዝስእል ነረ ኣብ ኣዕዋፍ ጥራይ ዝበፅ ሕጂ ናይ መጀመርያ ስእል እናተይ ዝነበረ ንሓደ ቃል ናብ ስእሊ ይቕይሮ ነረ ዕዋፍ ደቀን ናቀለባ ከለዋ ወይ ድረእኽዎ ሕጂ ስእሊ ክትበሃል ከለዎ ብሓሳብ ዝበሃል እውን ኣነ ቁርተይ ካብ ውፅእ ክብል እንዴ ኣቀዲሙ ዝነበረ ሓሳብካ ከ ናብ ስእሊ ትቕይሮ እምበር ዝረእኻ እዮ ካ ትስእል ዘይነበረ ብስእሊ ዝብል ከሎ እ ኣነ ሕጂ ምናልባስ ትንቢታውያን ክህል ክእሉ ኮኑ ግን ኣነ እንታይ ልምዲ ነርኒ ዓዋፍ ረጋቢት ገለ ንዕቢ ጎረባብቲ ኮይና ድሓር ክቐልበአን ከለዋ ነተ ረጋቢት ስእል ከልቢ ከተጥቡብ ክእላ ሕጂ ምስ እንስሳታት ተተሓዘየ ድስእል ነረ ካብኡ ሕልፍ ኢለ ግን ናይ መላእኽቲ ከ ሽዑዋናት ንመላለ ስለ ዝነበርና ንናይ መላእኽቲ እንታይ ሞ ከም ሓመድ ስኢለ እዮም ብዝሒ ንክትገልፅ ሽዑ ከም ሓመድ እንዲ ዝበሃል ነይሩ ከምሓመድ የ ስኢለዮ ናይ መላእኽቲ ሽዑ እቲ ስእሊ ንገንዘብ ኣይኮንካ ንስእሎ ኣብ ሓደ ገዛ ተጠቂዓ ምስ ረኣየ ሓደ ዝፈትወካ ወይ ሓደ ከምዚ ኣባ ግብረልና ብለካ ትገብረሉ እቲ ሽዑ እንታይ እዩ ከምዚ ስእል ይኹ ንክብልካ ወይ ስእልካ ብ ኣካል ቦታ ከይዱ ክፀንሓካ ንኸምኡ ጥራይ ኢና ንስእሎ ነርና እቲ ናይ ስእሊ ዝበሃል ምስ ግዜ እዩ ምስ ግዜ ናተደለውካ ምስከትካ ነገራት ምስልዎ መቕሸሽ ክቡካዮም ወይ ንክሸጦ ኢለ ዝሰርሖ ዝነበርኩ እዋናት ኣይነበረን።

0: መምህር ታደሰ ካብዞም ንዕዘቦም ዘለና ቅብኣታት ሓሊፉ ኣብ ናይ ገበርን ውሽጢ መፅሓፍትን ዘለዉ ቅብኣታት ኣብ ምድላው እውን ይነጥፍ እዩ። እዚ ማለት ከዓ ምስ ደረስቲ ብምርድዳእ ገላፂ ዝኾነ ምስላዊ ሓሳብ ዝስፍር እዩ። ብተወሳኺ ኣብ ናይ ኣካዳማዊ ትምህርቲ ዝዳለዉ መፅሓፍቲ ዘለዉ ገልፅቲ ቅብኣታት ከከም ደረጃ ትምህርቶም ተሰኒዮም ካብ ዘዳለዉ ሓደ ከም ዝኾነ ይዓሊሉና።
1: ምናልባሻ ምሁራት ዝብልዎ ኣሎ ካብ ሽሕ ቃላት ሓንቲ ስእሊ ዝብልዎ ኣሎ ሕጂ ቶም ደረስቲ ናይቲ መፅሓፍቲ ንዓይ ዝብሉኒ ኣቐዲመ ከምዚ ሕጂ ዝበልኩ ኣብ ትምህርቲ ድም ዝፈልጡኒ ወይ ባህል ዕላል ድም ዝፈልጡኒ ሰኣላይ ከም ዝኾንኩም ዝፈለጡ ታቐንዲ ምክንያት ግን ኣብ ክፍሊ ሓፈሻዊ ትምህርቲ ኣብ ተወሰነ እዋን ኣብ ተወሰነ ዓመታት ኮርቲም ከም ኮርቲም ወይ ከዓ ከም ሓደ ኣባል ናይ መፅሓፍቲ ተኣሽሙ ኮይነ ኢላስትሬተር ኮይነ ንሶም ዓበይቲ ሰኣልቲ ኣስማቶም ንምጥቃስ ምናልባት ኣርካናት ዓበይቲ ሰኣልቲ ኣፈወርቂ ወልዱ፣ ሚካኤል ኣዶናይ፣ ብርሃነ ኣዶናይ፣ ዳልምባ ፀሓየ፣ ነብሳይ መሓራ፣ ትርሓሲ እያሱ፣ ኤልሳ ኪዳነ ካልኦት ምናት ብብዙሓት እንዚኣቶም ኣብኡ መመፂና ተዝዋ

ኣብና ዓይነት ናይ ብሄራት ብምሉነት መፅሓፍቲ ኣብ ተወሰነ እዋን ንስእል ነርና ቅድመና ዝስእሉ ኣይነበሩ ማለት እዩ ብድሕሪና ውን ዝስእሉ ኣይነበሩ ማለት ኣይኮኑ ግን እዚኣቶም ሰባት እዚኣቶም ብሓንሳብ ኮይና ንሰርሕ ነር ሕጂ ኣብኡ ሰርሕ ከም ይፈልጡቶም ሰባት ካልእ እውን ብተፈላለየ ምክንያት ዕላል ነይርዎም ይኸውን ከምዚ ከምዚ ኣለና እሞ ትስእልልና ዲኻ ብ ሕጂ ኣብዚ ኩሉ ሰብ ክርድኦ ዘሎ ናይ መፅሓፍ ወይ ናይ ገለ ክስእል ከለካ ኣርቲ ብሪፍ ወይ ከዓ መግለፂ ኣሎ ብፅሑፍ እዮም ዝቡኻ ከምዚ ከም ዝግበሮ ሞ ድሓር ከምዚ ከም ዝብሉካ ናብ ክፍሊ ሓፈሻዊ ትምህርቲ ከይድ ከለኹ እቲ ዝሰኣልናያ ቅድም ብርሳስ ምሰኣልናያ ኳሊቲ ኮንትሮል ወይ ከዓ ፅባቐ ዝቋፃፀሩ ምስ ረኣይዎ ኢና ነድምቆ ሕጂ ኣብ ብከምኡ ዝረኣዮም ሰባት ዝብልኒ ሕጂ እቶም ሰባት ኣብቲ መፅሓፍ ሰኣልና ዝብሉ እቲ ሽሕ ቃላት ወይ ሓንቲ ምዕራፍ ዝገብርዋስ ብሓንቲ ስእሊ ክገልፅዋ ደልዮም እዮም ንከምኡ እየ ሕጂ ኣነ ክኣስእለሎም ተፈላለየ ደረሲ ተፈላለየ ስእልታት ስኢለሎም ኣለኹ

0: ሓደ መጽሓፍ ቃላት ጥራይ ዘይኮነ ዝተፈላለዩ ገለጻ ሳኣል ምስፋር ናቱ ጥቕሚ ኣለዎ። እዚ ማለት ከዓ ካብ ሽሕ ቃላት ሓንቲ ስእሊ ጌርካ ምግላጽ ክበልጽ ከም ዝኽእል ይገሊጹልና። ንኣንበብቲ እውን ኣገዳስነት ኣለዎ።
1: ፅሑፍን ሕጂ ፊልሚ ኮይኑ ንርኣዮም ንዓይ ከም ዝርዳእኒ እቲ ፅሑፍ ብፊልሚ ከም ዝረኣየ ምኾኖ ማለት ስእሊ ምስ ረኣዩ ንዓይ እውን ሓንቲ ካብታ ሰኣላይ ክኸውን ዝገበረ ና መፅሓፍቲ ዝስእሉ ዝነበሩ ሰባት እዮም። ሕጂ ኩላህና ክንርድኦ ዘለና ኩሉ ሰብ ኣብ ውሽጡ ኩሉ ተኽእሎታት ኣለዎ። እንታይ ዳ ኣይትፍልሊ ሸልፍታት እንተዳሃሉ ኣብ ሓንጎልና ናይ ዝተፈላለየ ዓይነት ክእለት ዓይነይቲ ፋይል ኣውፂኻ ካ ትጥቀመላ እዩ። ኣነ ንበይነይ ፍሉይ ኮይነ ወይ ብንበይኑ ፍሉይ ኣይኮነን። ሕጂ ብዙሕ ነገር ክትምነ ትኽእል ትኽእል፣ ግን እተን ፋይላት ኣውፂኻ ንዓእተን ትጥቀመለን። ከምዚ ላይብረሪ ከይድካስ ብምሉእ ፍቲ ላይብረሪ ዘሎ መፅሓፍ ኣይኮንካ ተንብቦ። እንታይ ደኣ ካ ትገብር ታተድልየካ መፅሓፍ ትወስድ። ሕጂ ካብቲ ኣብ ውሽጥና ዘሎ ተኽእሎ ሓንቲ ምስሰሓበትና እንታይ ይብል ኣነ ቆልዕት ክኸዱ ከለዉ ሲ ገለ ታተ ናብ በልካዮም ከለካ ገዲፎምካ ንድሕሪ ይጥወ ኢሎ ካብዚኣ ሲ ንሕና ኣይነፅንዖ ንኸውን እምበር እቲ ሰብ ምናልባሽ እቲ ቆልዓ ዕብሉ ዝበለ ማእከላይ ነሩ ተኮይኑ ድምፂ ደርፊ ደእቲ ቆልዓ ሲ ናይ ሙዚቃ ተኣሽሙሉ ኣነ ምበልኩ ንዓይካ ሕጂ ዓበይቲ ሰኣልት ዝርኢ ነይረ ስራሐይ እናኸትኩ ቅድሚ ከቀባብለኩም እየ። ሕጂ ሓንቲ ነገር ክትስርሕ እንተኣተ ዘሎ ኮንካ ነቶም ዝሰርሑ ብትሕት ኢልካ ቀሪብካ ናብ ትሕትኦም ኮንካ ስካላ ደይቦም ክስእሉ ከለዉ ተቐብሎም ኮፊልካ ትርኢ እዚኣ ባቐብለ እናብሉካ ብኸም ኢኻ ኣታእሹ ትገብር። ሕጂ እቲ ነቲ ስእልታት ንዛረበሉ ዘለና ከምዚ ኣቐዲመ ዝበልኮ እዩ ማነስ ጥቕሙ ናይቲ ስእሊ ነቲ ፅሑፍ ኣብ መንጎ ፅሑፍ ክኣቱ ከሎ ነቲ ኣቐዲምካ ኣቢብካ ዘለካ ፅሑፍ ኣብ ምዕራፍ ክትመፅእ ከለካ ስእሊ ተሰኒዮ ሞ ብስእላዊ ይርአዮም ኣሎ ከም ተንቀሳቐሲ ፅሑፍ ይገብረሎ ነቲ ፅሑፍ ኢለ ዝሓስብ

ብቕባእቲ ዝዳለዉ ቕብኣታት ሓንሳብ ምስ ተዳለዉ ዘይድጎሙ ብምዃኖም ካብ ሓደ ሰብ ንላዕሊ ንሓንቲ ቕብኣ ክውንን ዘሎ ተኽእሎ ጸቢብ እዩ። ነዛ ኣብ ግምት ብምእታው እውን መምህርታት ደሰ ዝተፈላለዩ ፖስት ካርድ ብምድላው እዩ ስራሓቱ ናብ ብዙሓት ከም ዝበጽሕ ገይሩ ከዳሉ ዝጀመረ። እዚ እውን ሓንቲ ቕብኣ ናብ ብዙሓት ክትበጽሕ ዘኽእል ምዃን እዩ ዝገልጽ። ብተወሳኺ ካብ ሃገርና ወጻኢ ብብዝሒ ናብ ብዙሓት ሃገራት ክባጻሕ ዘለዎ ተኽእሎ

0: መምህር ታደሰ ካብዚ ክግለጽ ጸንሐ ናይ ቅብኣ ስራሓት ብተወሳኺ ንቕብኣ ብቕርጻ ሰኒኻ ሓሳባትካ ምንፅብራቕ እውን ይሰርሓሉ እዩ። እዚ ከዓ ኣብ ዝተፈላለዩ ካርኒቫላትን ሃገራዊ በዓላትን ብብዝሒ ምስ መሳርሕቱ ብምዃን ይነጥፈሉ ከም ዝነበረ ይዕሊሉና።
1: ከምቲ ኣቐዲሞ ዝበልኩ እዩ ሓደ ኣድናቕ እንድሕርኣ ኮንካ ወይ ሓደ ንሓንቲ ተኣሽሙ ንድሕላ ኣለካ ስእልን እዚ ቀዲምና ንብሎ ፀንሐና ናይ ስካላፕቸርን ማዕረ እዩ ዝኸይድ ክልቲኦም ሲ ፈላለዩካ ነፃፂልካ ትሪኦም ኣይኮነን። ኣቐዲምካ ነቲ ምናልባሽ እዞም ነደፍቲ ገለ ክንሪኦ ከላስ ነዲፎም እዮም ንህንፃ ኢንጂነራት ኣብ ወረቀት ምስ ገበርዎ ዳሓር ናብ ህንፃ ዝቕይርዎ ሕጂ ስእሊ ከዓ እቲ ንብሎ ዝፀናሕና ከዓ እቲ ናይ ካርኒቫል ስራሓት ከምቲ ኣቐዲሞ ዝበልኩ ክነበርኩ ኣብቲ መምሕዳር ኣብ ኣብ መምሕዳር ኣባሻውል ኣብኡ ናተይ ገዛይ ኣብ መምሕዳር ኣባሻውል እቶም ሰኣልቲና ንበሃል ሰባት ተፀውዒና ከምዚ ከምዚ ክሰሪሑኹም ሕጂ ኣብዚ ናይ ካርኒቫል ሰብ ክርድኦ ዘለዎ ኣቐዲምካ እንታይ ትሰርሕ ትበሃል ወይ ነቲ እዋኑ ዝነበረ ጥቕሲ ይሕበረካ እሞ ስኢልካ ምስ ኣቕረብካ ምስ ሓለፈት ኢኻ ትስእላ ስቕኢልና ይኮነን ሕጂ ኣብ ካርኒቫል ንከይዱ ሰብሲ እቲ ብድሌቱ ቀይኑ ኮነን ስእል ምስ ኣቕረብካ እቲ ንድፊ ኣብ ማዘጋጃ ቤት ከይድካ ተቕርቦ እንታይ እንታይ መሳርሒ ድልየካ ተቕርቦ ቤናይ ይጥመት ቤናይ ዓይነት ይጥመት ነቲ እዋን ዘሎ ናይቲ ካርኒቫል ናይቲ ዓመት ምረት ይሰርሕ ድዩ ኣይሰርሕን ነዚ ምስ ሓለፍካ ትሰርሖ ሕጂ ሰኣልቲ ተባሂልና ኢና ፀውዕና ሕጂ ኣነ ዝከረና ኣባሻውል ምሕዳር ኣባሻውል ኣብ 3 4 ኣመሓደር ትኸሎ እዩ እቲ ሓደ ኣመሓዳሪ ስራሕካ ምስ ርአየ ነቲ ሓደ ንመሓላለፈካ እዩ ሕጂ ኣብቲ ናይ ኣባሻውል ንሰርሑ ነበርና ሰለስቴና ኣጋጣሚ መምሃራ ኢና ነር መምህር በየነ ዝበሃል ምሳይ ነይሩ እንደገና መምህር ሙሴ ተክለ ዝበሃል ነሮም እዚኦም ሰለስቴና ኮይና ብሓንሳብ ንሰርሕ ነር ኣብዚ ግን ክርድኦ ዘለዎ ሰብ ነቲ ካርኒቫል ንሕና ክንሰርሑ ከለና ንሕና ዳ ኢና ሰኣልቲ ንበሃለሉ ነርና እምበር ኣፋግሮ ፋግሮ ነይሩ ሓደ ናይ ሙሴ ዝበሃል ኣብ ሽማቦ ቅሬታ ኣብ መደበር ዘሎ ነቲ ንሕና ዝብሎ ዘሎ ብሓፂን እዩ ዘውፅ ኣልና ቀዲሙ ብርሳስ ስኢልና ምሳሃብናዮ ብሓፂን ኣውፅኦ ንሕና ሽዑ ነቲ ቅርፃ ብስብኞ ንገብረሉ ወይ ኣብ ጀዲድ ንሸፈኖ ዳሓርቲ ድለ መልክዕ ከዓ ንረኽዮ ሕጂ ተፈላለዩና ንውፅኦ ነዛ ናልባሽ ትሪኦ ትኾኒ ነዛ ይጨርሕ ኣሎ ሃርገፃት ነይሮም ኣግማል ኣሎ ብብዙሕ ዓይነት ናይቲ እዋን ዓመተ ምህረት ዘድለ ዝነበረ ተወዳዲርካ ንዑና ንሰርሕ ነር ሕጂ እቲ ጥቕሙ እንታይ እዩ ቅርፃ እንትሕድክ ኢልካ ተቐሪፁ ጥራይ ጠጠ ከይብል ቅብኣ የድልዮ እዩ ኣየናይ ይቅድም እዩ ትሕቶ ኣየናይ ትቐድም ኩሉ ነገር ኮ ከምቲ ኣቐዲሞ ዝበልኮ እዩ ኣብ ሓንቲ ጠጠው ኢልካ ነቲ ሓንቲ ጥራይ ክትዕብያ ትኽእል ትኸውን ግን ምስኡ ዝኸይድ ጨናፍር እንተ ኣሎ ነቲ ጨናፍሩ ከዓ እናገፈፍካ ብሓንሳብ ናሓወስካ ተኸድካ ይዳሓሽ ሕጂ ቅርፃ ጀሚርና ከምቲ ዝብሎ ነበርኩ ምስ ቀረፅናዮ ግን ሓደ ውድእ ነገር ብስምኞ ጥራይ መሸፈንካ ነቲ ዓስከረ እንታይ ይኹመስል ትሪእዎ ትኾኑ ፍቲ ስእሊ ድሓር ግን ውድእ ኣሎ ውድእ ኣብ ከተማ እናዘሮ ከሎቶ ትሪዮ ሕጂ ዝበዝሐ እዋን እቲ ቅርፃን ቅብኣን ብሓንሳብ እዩ ዝኸይድ መን ቅድም ከከም ታኣሽሙ ቅብኣ ጥራይ ቀዲምካ ንቅርፃ ተወስነሉ እዋን ክህሉ ክእል ግን ቅርፃ ምስ ተሰርሐ ከ ኣብ መወዳእታ ብምንታይ ዝውዳእ ብቕብኣ እዩ ዝውዳእ ትቐብኦ ነቲ ቅርፃ እቲ ናይ መጨረሻ መልክዑ ትገብረሉ ማለት እዩ ሕጂ ነዚ ስለ ዝኾነ ኢና ኣጠሚርና ንሕዞ ነርና።

መምህር ታደሰ ነዞም ተሳንዮም ዝኸዱ ሙያታት ኣጣሚሩ ዝኸይድ ብምዃኑ ክሳብ ሕጂ ብርክት ዝበሉ ዕዮታት ከበርክት ክኢል እዩ። ኣብ ናይ ታቤላታት ዘድልዩ ቅብኣታትን ጽባቐ ጽሕፈትን ዝተሰነዩ ስራሓት እውን ኣይገርፎምን። ከምዚ ንዕዘቦ ዘለና ብርክት ዝበሉ ናይ ትካላትን ኣብያተ ትምህርቲ ታቤላታትን ከዳሉ ክኢል እዩ። ነዞም ታቤላታት ምድላው ጻዕሪ ምስ ዓቕሊ ኣሳኒኻ ዝስራሕ ከም ዝኾነ ይገሊጹልና።

ምክንያቱ ዝበዝሐ ግዜ ኣብ ዝለዓለ ቦታ ዝስቀሉ ብምዃኖም ተንጠልጢልካ ትስርሓሉ ኩነት ዝበዝሕ ብምዃን እዩ። በዚ መዳይ ጥንቃቐ ሰኒኻ ክትዓይ ዘገድድ ምዃን እዩ ካብ ተመክሩ ዘካፈለ።

0: መምህር ክንብል እንከለና መራሕን ኣማእዛንን ጥራይ ዘይኮነ ንመፃእ ወለዶ ዝሃንፅ መሃንድስ እዩ እንተበልና እውን ምግናን ኣይኮነን። በዚ መዳይ መምህር ታደሰ ነዚ ናይ ቅብኣ ክእለቱ ንተምሃሮ ብዝስሕብ መንገዲ ተጠቂሙ ኣማእዛንን ሓባርን ኮይኑ ኣብ ዝተፈላለዩ ዛዕባታት ኣተኪር እዩ ብወለንቱኡ ዘዳልዉ። ኣብዞም ደዳልዎም ቅብኣታት ዝተፈላለየ ገላፂ ግጥምን ካልእን ፅሑፋት ኣሰኒዩ ብምስሊ ንሓሳቡ ዝገልፅ ብምዃኑ ፍሉይነት ዝህቦ እዩ።
1: እንታይ ድብል ሕጂ ኣነ መምሃራን ኢና ከም መምሃራን ንዛርብ ኢና ገለ ንብሎም ኢና እጂ ትተዓባብያኸ እዩ። ኣነ ኣብ ሓደ ገዛውቲ ሓንቲ ጨርፊ ሒዘ ተዓብየ ምሳይ ስለ ዝዓብየት ክገድፋ ይክእል ገለ ኢሎም ተፀሪፎም መምሃራን ሽዑን ሽዑን ከይደ ነቲ መምህር ከምዚ ከምዝብሉ ካለዎ ተምሃሮ እኳ እንተ ዘይበልክዎ ብስእሊ ገይረ እቲ መምህር ነቲ ተምሃራይ ዝበሎ እቲ ተምሃራይ ዝሓርቆ ይጥቃዓ። ከም ኣብነት ሓደ እዋን ናብ ሽሙ እቲ ቦታ ከይገደፍና ሓደ መምህርሲ እዱግ ኣድጊ ናበለ ኩላህና ኢና ንብላ ንዑ ጥራይ ሕጂ ክብሎ ከይኮንኩን ኣብ እዋን ሙ ድሓር ጌጋ ምስ ዝኾነ ኢና ንገድፋ ነርና ከምኡ እናብለ ሞ ከምሰበሎም ሓደ ቆልዓሲ ኣድጊ ኢልኒ ገለ ናበለ ክዛርብ ምሰምዕ ክዎ ኣብታ ትመፅ ዘላ ሰሙን ሓደ ኣድጊ ናብ ኦፊስ እናኸደ ሰኢለስ ዳይረክተር ኣሕዋት ኣለዉ ካኢሎ ምንም ኣላለየኒ ትብል ገር እየ ነቲ ተምሃራይ ፀውዐ እዚኣታ ሓደ መዓልቲ ዝበልካ እያ ካኢል እየ እቲ መምህር ሽሙ ካብ ምግላፅ ሽዑን ሽዑን ገዲፎ እቲ መምህር ተምሃሮ እውን ከምኡ ገብር ተምሃሮ ዕጂ ዚ ተምሃሮ እንታይ ዝበሃል ቀደም ንሕና ክንምሃር ከለና ነበረ ዲቢዛ ተሰፊ ምስ መፀ ኣይተፅውቦን ኢኻ ወይ ሰልዲ ዘይነበረና ድ ኮይኑ ወይ ሕጂ ንብሎ ዘላ ፋሽና ደ መፀ ድ ኮይኑ ብሙሉእ ኢኻ ትገብሮ። ሕጂ ግን ምስ መፁ ነቲ ስረ ሳብ እግሮም ዘፅብብዎ ከተውፅኦ ሕጂ ክሰሓበለ ኢኻ ትብሎ ንኸምኡ ዝኣመሰለ ሕጂ እቲ ሰም ዝገብርዎ ኣብቲ መታን ክጋገይቦስ ካብ ኣብ ገዛ ከትኩም ኣምልቕ ተብልዎስ ንከምዚ ዝብል ኣብ ግዜ ኣብ እዋን ፈተና እታ ክላስ ገዲፎማ ድወፁ ድሓር መዓልቲ ዋጋ ከም ተኽፍሎም ክላስ ገዲፎማ ድወፁ እንተለዉ ዋጋ ከም ተኽፍሎም ብስእልን ብፅሑፉን ከምኡ ውን ኣብ ገለገለ መፅሓፍቲ ዝረከብክዎ ንሓንጎሎም ዘዛኒ ነዚ መስርሕዎ ሽልማት ክበኩም እየ ዝብል ተፈላለዩ ዓይነት ሕቶታት ኣብኡ ጥቃዕ። ብተወሳኺ እቶም ተምሃሮ ናባይ ይመፁ እዮም ሕጂ ሰብ ካብ ሰብ ፈላለ ኸውን ኣነ ድሰኣልክዎ ዝነቐፈኒ እንዳ ሓዲገ ንፅባሕ ደቋርፃ ኮይነ ተጋጊ ማለት እዩ ከምቲ ኣቀዲሞ ዝበልክዎ ኣነ ዝሰራሕክዎ ሰብ ክርእየለ የደሊ

0: ኣብ መወዳእታ እምበኣር መምህር ታደሰ ነዞም ክንገልፆም ዝፀናሕና ስራሓት ብተወሳኺ ናይ መምህርና ስርሑ ዘዳለዎም ብምዃኑ ሞያታት ምብዛሕ ዘለዎ ጥቕሚ ብከምዚ ዝስዕብ ይገልፅ።
1: ኣብ ቤላቤሎ ኣይቲ ኣብቱ ኢኻ ንሕብዙ ሞያት ንዓይሲ ግዜ ዝበሃል መጥፊኡ ግዜ ጠፊእኒ ከምዝበሃል ኢሎሞ ኢላታ

ክብል ናልባስ ኣብዚ ዛረብ ሞ ቶም ዝሰምዑኒ ተኣሽሙ ገብሮ ክእል ንዓይ ግዜ ኣዝዩ ወርቂ ንዓይ ነይሩ እቲ ሓንቲ ናተይ ንተምሃረ ዋላ ድሎም ዕረፍቲ ማለት ስራሕ ምልዋጥ ዳኣ እምበር ኣብ ዓለት ኬትካ ምድቀርሳ ኣይኮነን ነ ምናልባሽ ተምሃረ ይሰምዖ ተሎ ረስቲ ሚኒስ ቸንጅ ኦፍ ወርክ ጥራይ ዝሎም ነር ራስቲ ክትዕርፍ ኮንካ ስኮፍ ትብል ትኾንካ ትምህርት ኣለካ ኢለየ ድዛርቡ ኣነ ክዕርፍቲ ኮይነ ከንብብቲ ኮይነ ስእል ክስእል ተፀኒሐ ካልእ ነገር ናይ ኢደ ጥበባ ትሰርሕ ናይ ዕረፍቲ እንታይ እዩ ካብቲ ዝነበሩኮ ናብ ካልእ ሽፍቲ ለዊጥካ እታ ንዓኻ ኣድክም ደበለትካ ወይ ትገዛ ድክም ደበለካ ውፅኢ ኢልካ ናብ ካልእ ቦታ ከድካ ምስራሕ ሕጂ እተተፈላለየ ሞያ ምስራሕ እዚ ንዓኻ ፍሱሕ ኮንካ ንክትነብር ሕጉስ ኮንካ ንክትነብር እንደገና ኣብ ዝኾነ ቦታ ከዓ ኣይትጋየሽን ኢኻ ማለት እዩ ብዝተፈላለየ ሞያ ስለ ዝፈጡካቶም ሰባት ዝበዝሕ ኣብ ቦታታት ንዓይ ታ ሽም ታሒዝያ ዘለኩ ሽም ታ መምህር ፅበቕት እያ ኣብ ተፈላለዩ ቦታ ኣብ ዝምህረሉ ዝነበርኩ እዋን ግን ከም መምህር ኣይፈልጡን እዮም ሓካይ ምስ ሓካይም ከይድ ምስ ክፍሊ ዕርሻ ዝነበሩ ከይድ ምስ ገለ ከይድ ኣቀድማ ቢለ ድረሳዕክዋ ኣብ ገጠራት ክምህር ከለኹ ተምሃሮ ናይ መሸማዕ እዋን ነሩ ኣብ መሸማዕ ሲ ይስእላ ሕጂ ኣነቲ ሕንፃፃ ጥራይ ዝስእል ኣለን እቲ ውሽጢ ድርከምኦ ግን ኣነ ሕጂ እንተትኸውን ምስ ዘለኹዎ ፍልጦ እንተትኸውን ተ ሰባት ኣበይ ህልዋ የ ድብል ነረ ኣብ ከባቢ ዓላ ሰሳሕ ዝበሃል ቤት ትምህርቲ ምህር ነረ ሕብሪ ስለ ዘይነበረና ቆፅሊ ተፈላለየ ሕብሪ ጀፊዕኹም ኣምፅኦ ዝብሎም ብኢና ንልኽ እዮም ኣብ ንግደተን ከይተረፈያ ናብቲ ናይ ትህድ ቦታት ተኣሽሙ ዝስእላ ነይሩ ሕጂ እንታይ እዩ ተምሃራይ ዝኾነ ሰብ በዚኣ ክላወዱ ክልስ ተበገስ ጥራይ እምበር ተበገስ ጥራይ ድልየት ሃልዎ እምበር ዝኾነ ነገር ዘይከኣል ነገር የለን ዝኾነ ነገር ዘይከኣል ነገር ከተፀቡቕ ኣይትኽእል ትኸውን ክንቶም ክኢላታት ዓመታት ወሲድካ ክትገብሮ ትኽእል ትኽበን ግን ስኻንታ ክትገብር ኣለካ ክትብገስ ተበግሶ ጥራይ ንኩሉ ሃና ትፈለየና እምበር ኩሉ ኣብ ውሽጥና ኣሎ ሙዚቀኛ ውሽጥና ኣሎ ሰኣላይ ኣብ ውሽጥና ኣሎ ደረሳይ ኣብ ውሽጥና ኣሎ ኩሉ ነገር ግን ነይነይቲ ውፅኢና ነይነይቲ ኸንዕብያ ከመይ ንግበር እንደገና ኩሉ ግዜ ተፀመምቲ ከዓ ክንከውን ኣለና ኩሉ ግዜ እታ ክትገብር እንድሕር ኮፍ ኢልካ ናይ ኮፍ ትብል ትኽእሎ ኣለካ ኮይኑ ኣብ ኩሉ ዕውት ክትከውን ትኽእል ኢኻ እንተዘይኮነ ግን ናይ ኮለል ትብል ትኾንካ ኣብ ኮለል እውን ዘይርከብ ነገር የለን ማለት ኣይኮንኩን ግን ተፀመም ሓንቲ ነገር ኣብ ድሌት ካ ተብፅሓ ትኾንካ ንነዊሕ እዋን ኮፍ ኢልካ መፅናዕት ክትገብረላ ኣብ ውሽጣ ክትሰርሕ ክትዋሳእ እንተለካ ዕውት ክትከውን ኢኻ ብሎም

0: እዙ ሰላምታና ተቐበሉ ፈኖና ምክትታል እትርከቡ ዝኸበርኩምን ዝኸበርክንን ተኸታተልትና ከመይ ትውዕሎም ፍርቂ መዓልትን ፈረቓን ኣኺሉ ንሎሚ 28 ሓምለ ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ኤፍረም ግደየ ንምክትታልኩም ብኽብሪ ንዓደምኩ ኸዓ ብቐንዲ ኣርእስተ ዜና ፍልም ፈስቲቫል ኤርትራን ነበርቲ ሃገራ ስካንዲኔቪያ ብከተማ ስቶክሆልም ብልዑል ማዕርግ ተዛዚሙ ኣብ ንዞባ ሓመልማሎ ትካላት ጥዕና ንምምዕባልን ዝህቦ ኣገልግሎት ንምሕያልን ተዘትዩ ሓደጋታት ተሽከርከርትን ሳዕቤናቱን ንምክልኻል ተጠቀምቲ ጽርግያ ሕጋጋት ትራከፊ ከኽብሩ ጻውዒት ቀሪቦም ብሪጣንያ ንዩክሬይን እትገብሮ ወተሃድራዊ ደገፍ ብዝለዓለ ከም እትቕጽሉ ኣፍሊጣ ሶርያ ምስ እስራኤል ጸጥታዊ ስምምዕ ክትፈራረም ድሌት ከም ዘለዋ ሓቢራ ኣብ ፓኪስታንን ኣፍጋኒስታንን ብዝተቐስተ ሓደጋታት ዕለቕለቕ ሰብኣውን ንዋታውን ክሳራ ወሪዶ ጽንዓትና ዋሕስና ብዝብል ቴማ ን4ተ መዓልታት ብውዑ ሃገራዊ ወኒ ክካየድ ዝቐነየ መበል 28 ፈስቲቫል ኤርትራን ነበርቲ ሃገራ ስካንዲኔቪያ ብሰንበት 26 ሓምለ ኣብ ከተማ ስቶክሆልም ተዛዚሞም ናይ ሎም ዓመት ፈስቲቫል ሙያዊ ኣስተምሮታት ስእላዊ ምርኢት ባህላውን ስነ ጥበባውን መሰናድኦታት ሰሚናር ኣብ ህሉ ኩነታት ቁሸት ማሕበረ ኮማት ከምኡውን ካልእ ኣዘናጋዕን መሃርን ትሕዝቶታት ዘጠቓለለ ነይሮም ኣብቲ ካብ መላእ ሃገራት ስካንዲኔቪያን ካልኦት ሃገራት ኣውሮጳን ዝመፁ ዜጋታትን ዕድመ ዝተገብረሎም ኣጋይሽን ዝተረኽብሉ መዛዝም ስነ ስርዓት ጸሓፊት ኣዋሃዲት ሃገራዊ ሽማግለ በዓላት ወይዘሮ ጽገረዳ በርሀ እቲ ሃገራዊ ምትእኻብ ብዕዙዝ ተወፋይነትን ተሳታፍነትን ኩላተን ውዳቤታት ማሕበረ ኩማትን ከተማታትን ዕውት ክኸውን ከም ዝኽኣለ ብምጥቃስ ምስጋና ኣቕሪባ ኣምባሳደር ኤርትራ ብሪፓብሊክ ኢጣልያን ተንቀሳቓሲ ኣምባሳደር ራብ ሽወደንን ኣቶ ፍሳሓፅን ጴጥሮስ ንተሳተፍቲ ኣብ ህሉ ኩነታት ሃገር ዞባናን ዓለምን ከምኡውን መንግስቲ ኤርትራ ማሕበራዊ ፍትሒ ንምንጋስ ሒዝዎ ዘሎ መደባትን ገስጋሱን ብዝምልከት ህዝባዊ ሰሚናር ኣካይዶም ሓላፊ ቆንስላዊ ጉዳያት ኣቶ የማነ ገብረ ኺዳን ብወገኑ ንስሉጥነት ቆንስላዊ ጉዳያት ህዝቢ ክኽተሎም ኣብ ዘሎም መምርሒታትን ኣገባባትን ዘተኮረ መብርሂ ሂቦም ኣብ መወዳእታ ፈስቲቫል ንምዕዋት ኣበርክቶ ንዝገበራ ውዳቤታት ማሕበረ ኮማትን ካልኦት ኣካላትን ናይ ምስጋናን ኣፍልጦን ወረቐት ምስክር ተዓዲሎም መበል 28 ፈስቲቫል ኤርትራ ንበርቲ ሃገራ ስካንዲኔቪያ ካብ ኤርትራ ዝኸደት ጉጅለ ባህሊ ብዘቕርበቶ መደብ ደሚቑ ነይሩ ኣብ ንኡዞባ ሓመል ማሎ ትካላት ጥዕና መደባተን በድማዕነት ንኸተግብራን ብውጥን ክሰርሓን ዝዓለመ ወከልቲ ህዝቢ ዝተሳተፍዎ ዘተተወዲቦም ኣብቲ ብ25 ሓምለ ዝተኻየደ ርክብ ሓላፊ ትካላት ጥዕና ኣብቲ ንኡዞባ ነርእስ ኤልያስ የማነ ህዝብን ትካላት ጥዕናን ዘይነጻጸሉ ኣካላት ብምዃኖም ተራናበርክቶን ህዝቢ ክዓዝዝ ኣዘኻኺሮም ምስራሕ 3 ክፍልታት ዘለዎ ሓድሽ ህንፃ ኣብ መደበር ጥዕና ግዝግዛ ከምኡውን ኣብ ማእከል ጥዕና ሓመል ማሎ ዝተገብረ ህንፃዊ ምትዕርራይ ገለ ካብቲ ህዝቢ ብገንዘቡን ጉልበቱን ዝተሳተፎ ንጥፈታት ከም ዝኾነ ብምጥቃስ ተመሳሳሊ ተበግሶታት ክሕይል ጸዊዖም ኣብቲ ኣጋጣሚ እናበረኸ ሳላ ዝመፀ ንቕሓትን ኣፍልጦን መልከፍቲ ሕማም ዓሶ ናብ ትሕቲ 2 ካብ 1,000 ርኽበት ሕማም ቲቢ ድማ ብኣስታት 26 ሚእታዊት ከም ዝጎደለ ከምኡውን ሕርሲ ኣብ ትካላት ጥዕና 89 ሚእታዊት ከም ዝበጽሐ በሪሆም ተሳተፍቲ ኣብ መወዳእታ ኣብ መደበር ጥዕና ግዝግዛ ጻዕቂ ተገልገልቲ ስለ ዘሎ ናይ ሞያውያንን ቀረብ መድሃኒትን ወሰኽ ክግበር ኣብ ገዛ ናይ ምሕራስ ተሪእዮ ንምውጋድ ተራ ማሓደርትን መሻርክትን ክብክብል ቀፅሪ ዘይብለን ትካላት ጥዕና ክስርሓለን ከምኡውን ኣገልግሎት ፀዓት ዘይብለን ክማልኣለን ተላብዮም ሓላፊ ጨንፈር ሚኒስትር ጥዕና ዞባ ዓንሰባ ዶክተር ሄኖክ ፀሃየብ ዝሃቦ መዛዝም ቃል ኣገልግሎት ጥዕና ንምስፋሕ ብዝካየድ ዘሎ ፃዕሪ ኣብ ደረጃ ምምሕዳራት ከባብን ዓድታትን ወሪዶም ዝሰርሑ ኣጋር ሓኻይም ናይ ምስልጣን መደባት ክሳብ ዓመ 2030 ብስፍሓት ክስርሓሉ ምዃኑ ገሊፆም ሓደጋታት ተሽከርከርትን ሳዕቢናቱን ንምክልኻል ተጠቀምቲ ጽርግያ ሕጋጋት ትራፊክ ከኽብሩ ጻውዒት ቀሪቦም። ወኪል ኤሪና ዮናታን የዕብዮ ዘዳለዎ ጸብጸባሎ ኣርሴማ ኣስመሮም ከተቕርበልና እዮም።
1: ሓደጋታት ተሽከርከርትን ሳዕቤናቱን ንምክልኻል ተጠቀምቲ ፅርግያ ሕግታት ትራፊክን መምርሒ በዓል መዚ መጓዓዝያ ምድርን ክኽብሩ ፃውዒት ቀሪቦም። ኣዛዝ ፖሊስ ትራፊክ ዞባ ማእከል ሜጀር ሃብተ ገብሩ ነፃውዒት ዘቕረበ ኣብ ቀዳማይ መንፋቅ 226 ንዝተመዝገበ ጥሕሰትን ሓደጋታት ተሽከርከርትን ኣመልኪቱ ንኣገልግሎት ዜና ኤርትራ ኣብ ዝሃቡ ሓበሬታ እዩ። ካብ ወርሒ ጥሪ ክሳብ ወርሒ ሰነ ናይዚ ዓመት 41463 ተሽከርከርቲ ብምጥሓስ ሕጊ ከም እተኻሰሳን ከከም ዝፈፀሞ ጥሕሰት ብጠቕላላ ልዕሊ 7.5 ሚልዮን ናቕፋ ገንዘባዊ መቕፃዕቲ ከም እተበየነለን ገሊፆም። ንሓደጋታትን ሳዕቤኑን ብዝምልከት ብዘጋጠመ 1327 ሓደጋታት ተሽከርከርቲ 28 ሰባት ክሞቱን ከለዉ 356 ቀሊልን ከቢድን ጉድኣት ከም ዝወረዶም ኣብ ንብረት ድማ ኣስታት 10 ሚልዮን ናቕፋ ዕንወት ከም ዝሰዓበ ሓቢሮም። ቀንዲ ጠንቂ ሓደጋታት ተሽከርከርቲ መስተሰቲኻ ምምራሕ፣ ቁጥር ናህሪ፣ ርሕቀትካ ዘይምሕላው ከምኡውን ምልክታት ትራፊክ ዘይምኽባር ከም ዘጠቓልል ዝጠቐሰ ሜጀር ሃብተ ብሽክለታታት ናብ ቻርጀር ዝቕይሩ ዘለዉ ከምኡውን ኣብ ዘይተፈቕደሎም ንጥፈት ዝተዋፈሩ ወነንቲ ኮድ ሓደ መካይን ካብ ዘይሕጋዊ ስራሕ ክቕጠቡ ኣተሓሳሲቡ።
0: ኣብ ንኡስ ዞባ ዓዲ ቀያ ኣብ 3 ነቕጣታት ዝተመደቡ ተሳተፍቲ ወፍሪ ተምሃሮን ልምዓት ሰፊሕ መደባት ምዕቃብ ማይን ሓመድን የሰላስሉ ኣለዎም። እዞም ኣብ ጎቦ ጨፋ

ሩባ ገዳን ጥቓ ኣብ ንኣረጋውን ዝተዋፈሩ 700 ተምሃሮ ኣብ ሰሙን 6 መዓልትታት እናወፈሩ ኣብ ምስራሕ ቅናታዊ ዛላታት ውፅኢታዊ ስራሕ ይዓሚ ከም ዘለዉ ሓላፊ ኣብያተ ትምህርቲ ንእዞብ ዓዲ ቀይሕ መምህር ብየነ ተስፋ ይሓቢሮም። ነቲ ስራሕ ዝመርሕ ዘሎ ክኢላ ምዕቃብ ማይን ሓመድን ኢንጂነር ዳዊት ክፍሎም ብወገኑ ካብ 6 ሓምለ ጀሚሮም ኣስታት 54,000 ሜትር ቅናታዊ ዛላታት ከም ዝሰርሑ ብምጥቃስ ምኹዓት ጎዳጉድን ምትካል ፈልስታት ገረብን ክቕፅል ምዃኑ ኣብሪሆም። ካብ ኣለይቲ መምህር መሓርና ፍሳየ ብግድዩ ተምሃሮን ዘርእይዎ ዘለዉ ልዑል ናይ ስራሕ መንፈስን ስነ ምግባርን ሞጊሶም። ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብ ንኡዘባ ጎልጅ ብምምሕዳራት ከባቢ ንዝተፀንዓ 30 ፅጉማት ደቂ ኣንስትዮ ዓይነታዊ ደገፍ ገይሮም። እቲ ንፅጉማት ደቂ ኣንስትዮን ደቂ ኣንስትዮን ዝእለያ ስድራ ቤታትን ዝተገብረ ሓገዝ ንሓሙሽተ ንነፍሲ ወከፈን ዋጋ 10,000 ኣቕፋ ናውቲ ገዛ ን25 ድማ ነፍሲ ወከፈን ዋጋ 10,000 ኣቕፋ ጠለበጊዕን ናውቲ ሸቐጥን ከም ዘጠቓልል ሓላፍቲ ቤት ፅሕፈት ኣቶ ተስፋ ኣለም ዮሃንስ ኣረድዮም። ኣብ ምምሕዳር ንኡዘባ ጎልጅ ሓላፊ ኣሃዱ ማሕበራዊ ኣገልግሎት ኣቶ ገብረ ሚካኤል መንግስቲ ኣቦወገኑ ሓገዝ ዝረኸባ ስድራ ቤታት መነባብሮኦን ንምምሕያሽ ክፅዕራ ኣዘኻኺሮም። ዝስዕብ ዜና ሃገራት ወፃኢ ንምክትታልኩም ከዓ ደጊመ ብክብሪ ዕድመኩም። ብሪጣንያ ንዩክሬን እትገብሮ ወተሃደራዊ ደገፍ ብዝለዓለ ከም እትቕፅሎ ኣፍሊጣ። እዚ ዝተገልጸ ሓድሽ ቀዳማይ ሚኒስተር ብሪጣንያ ኣንዲ በርንሃም ትማል 27 ሓምለ ምስ ፕሬዚደንት ዩክሬን ቮሎዲሚር ዘለንስኪ ኣብ ከተማ ፖርስማዋዝ ኣብ ዘካየዶ ዝርርብ እዮም። ብሪጣንያ ወትሩ ኣብ ጎኒ ዩክሬን ከም ዘላ ዝገለጸ ቀዳማይ ሚኒስተር ኣንዲ በርንሃም ክትገብረላ ንፀንሐት ደገፍ ብዓይነትን መጠንን ክብከም እትብእ ከም እተብሎ ሓቢሩሎም። ከም ኣካል እቲ መደብ ካ ብሪጣንያን ሰራዊት ዩክሬን ክትህቦ ዝፀንሐ ስልጠና ከም እተስፍሖ ኣነፂሮም። ብሪጣንያ ካብ ዓመ 2022 ዳሓር ጥራይ ንዩክሬን ልዕሊ 25 ቢልዮን ዶላር ዝግመት ወታድራዊ ደገፍ ከም ዝገበረትላ ጸብጸባት የረድኦም። ሃገራት ኣውሮጳ ኣብ ልዕሊ ሩስያ ጸቕጥን ምፍጣር ንዩክሬን ዝገብሮ ደገፍ ክብኣቢሎኖኦ ምህላውን እዩ ዝግለጽ። ኣብ መንጎ ሩስያን ዩክሬንን ዝካየድ ምልውዋጥ መጥቃዕትታት ኣብ ዓመ 2026 ብዝኸፍአ መልክዑ ይቕፅል ከም ዘሎ ዝፍለጥ እዩ። ሶርያ ምስ እስራኤል ፀጥታዊ ስምምዕ ክትፈራርም ድሌት ከም ዘሎ ሓቢራ። ፕሬዚደንት ሶርያ ኣሕመድ ኣልሻራዕ ብ26 ሓምለ ምስ ማዕከን ዜና ኣልጀዚራ ኣብ ዘካየዶ ቃል ምሕትት ሃገሩ ነቲ ውዕል ንልኡላውነታ ኣብ ሓደጋ ኣብዚ እቲ መገዲ ክትፍርሞ ድልውነት ከም ዘሎ ኣረጋጊፆም። ክፍረም ዝኽእል ፀጥታዊ ውዕል ኣብ መንጎ ክልቲኣተን ሃገራት ኣጠቓላለ ስምምዓት ንምኽታም ባይታ ከጣጥሕ ከም ዝኽእል ፕሬዚደንት ኣሕመድ ኣልሻራ ኣሚቱ ዘሎም። ይኹን እምበር እስራኤል ኣብ ሶርያ እትኽተሎ ዘላ ናይ ምስፍሕፋሕ ፖሊሲ ክልቲኣተን ሃገራት ፀጥታዊ ውዕል ክፈራርማ ዘሎ ተኽእሎ ጸቢብ ምዃኑ ናይ ቀረባ ተዓዘብቲ ይጠቕሱም። ኣብ ሶርያ ወተሃደራዊ ህላውያ ተስፍሕ ዘላ እስራኤል ነቲ ናይ ምስፍሕፋሕ ኣጀንዳኣ ንምስማር ተደጋጋሚ መጥቃዕትታት ተካይድ ምህላዋ ጸብጸባት ይረድኦም። ሃገር ኣብ ዓመ 2024 ኣብ ሶርያን ዝተፈጥረ ናይ ስልጣን ሃጓፍ ተጠቒማ ወተሃደራዊ ህላውያ ከም ዘስፍሐት እዩ ዝጥቀስ። እስራኤል ሰራዊት ኣብ ሶርያ ሊባኖስን ወሽመጥ ቃዛን ንዘይተወሰነ እዋን ከም ዝዕስክር ክትሕብር ምጽንሓ ኣይርስዕን። ኣብ ዝሓለፈ ሳልስቲ ኣብ ጎረባብቲ ሃገራት ፓኪስታንን ኣፍጋኒስታንን ዝወቕዐ ብርቱዕ ዝናብ ዘስዓቦ ሓደጋታት ዕልቕልቕ ሰብኣውን ንዋታውን ክሳራታት ወሪዶም። በቲ ተፈጥሮዊ ሓደጋ ፓኪስታን ልዕሊ 100 ኣብ ኣፍጋኒስታን ድማ ልዕሊ 120 ሰባት ከም ዝሞቱ ተገሊፆም። ብዘይካዚ ብሰንኪቲ ምህማም መሬት ዘስዓቦ ዕልቕልቕ ብጠቕላላ ልዕሊ 200 ሰባት ከም ዝቆሰሉን ኣሸሓት ከም ተመዛበሉን ጸብጻባት ብተወሳኺ ዓቢሮም። መንግስቲ ኣፍጋኒስታን ኣብቲ ብከቢ ዝተሃሰየ ከባቢታት ህፁፅ ናይ እዋን ሓደጋ ድንጋገ ብምእዋጅ ስርሒት ምድሓን ህይወት ክሰፍሕ ኣዚዙሎም። ኣፍጋኒስታንን ፓኪስታንን ብሳዕቤናት ክሊማዊ ነውፂ ብቐዳምነት ተጸለየን ካብ ዘለዋ ሃገራት ምዃንን እዮም ጸብጻባት ዝጠቕሱም። ኣሜሪካ ንዲፕሎማስያዊ ርክባ ዝያዳ ዕድል ንምፍጠር ኣብ ልዕሊ ኢራን ከተካይዶ ንዝቐነየት መጥቃዕትታት ከም ዝወንዘፈቶ ኣፍሊጣ። ኢራን ብወገና ንተመሳሳሊ ምክንያት ኣብ ልዕሊ ዕላማታት ኣሜሪካ ከተካይዶ ዝፀንሐት ናይ መልሰ ግብሪ መጥቃዕትታት ደው ከም ዘበለቶ ሓቢራላ። በዚ መሰረት እዚ ንክልተ ሳምንታት ዝቐፀለ ፅዑቅ ምልውዋጥ መጥቃዕትታት ካብ ብቕድም ትማል 26 ሓምለ ጀሚሩ ሃዲኡ ከም ዘሎ ጸብጻባት ዞባ ማእከላይ ምብራቕ ሓቢሮም። ኢራን ነቲ ወጥሪ ንምህዳእ ብመገዲ መንጎኛታት እወታዊ ገስጋስ

ከም ዘሎ ዝጠቐሰቶ ዲፕሎማስያዊ ርክባት ይካየድ ከም ዘሎ ሓቢራ። ከም ኣካል ናይቲ ዲፕሎማስያዊ ምንቅስቓሳት ድማ ላዕለ ወሰን መዚ ኢራንን ዑማንን ኣብ ከተማ ጣህራን ተራኺቦም ክዝትዩ ከም ዝቐነዩ ተፈሊጡሎም። ፕሬዚደንት ዶናልድ ትራምፕ ኢራን ብመጻብ ሆርሙዝ ንዝሓልፋ መራክብ ተጠቂዓ ከም ዘላ ብምውቃስ ብ13 ሓምለ ብልዕሊኣ ሓድሽ መጥቃዕትታት ድሕሪ ምብጋሱ ሓለዋ ሰውራ ኢራን ኣብ ዞባ ማእከላይ ምብራቕ ኣብ ልዕሊ ዝርከብ ረብሓታት ኣሜሪካ ናይ መልሰ ግብሪ መጥቃዕትታት ከም ዘካየደ ዝፍለጥ እዮም። እዚ ሓድሽ ምልውዋጥ መጥቃዕትታት እዚ ኣብ ክልቲኡ ወገን ሰብኣውን ዋታውን ክሳራታት ከውርድ እንከሎ ኣብቲ ከባቢ ንዝፀንሐ ወጥሪ ከዓ መሊሱ ኣጋዲድዎ ቀኒሎም። ፕሬዚደንት ዶናልድ ትራምፕ ንኩባ ንምጉባጥ ንዘለዎ ጥሙሕ ብትሪ ከም ዝኽንኖ ፕሬዚደንት ኩባ ሚጉዌል ዲያዝ ካነል ሓቢሮም። ተደጋጋሚ እገዳታት ኣሜሪካ ብልዕሊ ህዝቢ ኩባ ፀቕጢ ብምፍጣር ናይ ጎበጥ ዓላማ ንምውቃዕ ዝዓለመ ምዃኑ ፕሬዚደንት ዲያዝ ካነል ወቒሱ ዘሎም። ኣሜሪካ ነቲ ኣብ ፈለማ ዓመ 2026 ኣብ ልዕሊ ቬንዙዌላ ዘካየደቶ ወተሃደራዊ ወፍሪ ኣብ ልዕሊ ኩባ እውን ክደግሞ ከም እትኽእል ከተጠንቀቕ ምፅናሓ ዝፍለጥ እዮም። ካብ 1960ታት ጀሚሩ ኣብ ልዕሊ ኩባ ቁጠባ እገዳ ወሲና ዘላ ኣሜሪካ ተወሳኺ ፀቕጢ ንምፍጣር ካብ ዝሓለፈ ቀረባ ዋርሕ ናብቲ ሃገር ንዝላኽ ዝነበረ ነዳዲ ከም ዝዓገቶቶ ዝፍለጥ እዮም። እቲ በይናዊ ዘይሕጋዊ ስጉምቲ ንማሕበረ ቁጠባዊ ፀገማት ህዝቢ ኩባ መሊሱ ከም ዘኽረሮካ ፀብጻባት ይረድኦም። ሓያሎ ሃገራት ኣብ ልዕሊ ኩባ ፀኒዑ ዘሎ በይናዊ ቁጠባዊ እገዳ ኣሜሪካ ክለዓል ተደጋጋሚ ፃውዒት ካቕርባ ምፅንሐን ዝፍለጥ እዮም። ፕሬዚደንት ፈረንሳይ ኢማኑኤል ማክሮን ኣብ ምግታዕ ሓደጋታት ባርዕ ዘተኮረ ህፁፅ ርክብ ትማል 27 ሓምለ ምስ ሚኒስትራት ሃገሩ ኣካይዶም። ትርክብ ነቲ ኣብ ታሪክ ፈረንሳ ካብ ዘጋጠመ ተመሳሳሊ ሓደጋታት ዝሓየለ ምዃኑ ዝተጠቕሰ ባርዕ ንምቁፃር ክግበር ብዛዕባ ዘለዎ ሰብኣውን ንዋታውን ወፍሪ ዘተኮረ ምዃኑ ከዓ ተገሊፆም። ፕሬዚደንት ማክሮን ክሳራታት ናይቲ ሓደጋ ንምንካይ ዝካየድ ዘሎ ስርሒታት ክሰፍሕን ሰራዊት ኣበርክቱኡ ክዕዝዝን ኣብ ትርክብ ፀዊዖም። በቲ ባርዕ ዛጊታ ብፈረንሳ ልዕሊ 45,000 ሄክታር ጫካ ክህመኹ እንከሎ ኣስታት 40,000,000 ሰባት ከም እተመዛበሉ ፀብጻባት ሓቢሮም። ኣብ ሰፊሕ ክፋል እስጳኛ ተኸሲቱ ብዘሎ ተመሳሳሊ ሓደጋ እውን ልዕሊ 40,000 ሄክታር ጫካ ከም እተሃመኾና ማይታ ሸሓት ካብ ኣባይቶም ከም እተመዛበሉን ተገሊፆም። ክልቲያተን ሃገራት በቲ ባርዕ ቅድሚ ሳልስቲ ህፁፅ ናይ እዋን ሓደጋ ድንጋገ ከምዚ ኣወጃ ኣይርሳዕን። ዜናታት ንምዛሙ ኣርስተ ዜና ክድግመልኩም። ፌስቲቫል ኤርትራን ነበርቲ ሃገራት ስካንዲኔቪያ ብከተማ ስቶክሆልም ብልዕሉ ማዕርግ ተዛዚሞም። ኣብ ንኡ ዞባ ሓመል ማሎት ካልኣት ጥዕና ንምምዕባልን ዝህቦ ኣገልግሎት ንምሕያልን ተዘትዮም። ሓደጋታት ተሽከርከርትን ሳዕቤናትን ንምክልኻል ተጠቀምቲ ፅርግያ ሕጋጋት ትራፊክ ከኽብሩ ፀውዒት ቀሪቦም። ብሪጣንያ ንዩክሬን እትገብሮ ወተሃደራዊ ደገፍ ብዝለዓለ ከም እትቕፅሎ ኣፍሊጣ። ሶርያ ምስ እስራኤል ፀጥታዊ ስምምዕ ክትፈራረም ድሌት ከም ዘለዋ ሓቢራ። ኣብ ፓኪስታንን ኣፍጋኒስታንን ብዝተኸስተ ሓደጋታት ዕልቕልቕ ሰብኣውን ንዋታውን ክሳራታት ወሪዱ። ክቡራትን ክቡራንን ነሰዓቲ ዝተዳለወ ዜናታትና ኣብዚ ተዛዚሙሎም ዝተረፉ መደባትና ንሓድጎኩም ብወገነይ ብሩኽ መዓልቲ።

ናይ ቅድማ ስልጣን ፐፕጋርዲዮላ ክኸውን ኢና ተባሃለ ግን ሲቲኒ ጣልያዊ ሓላሉ ዳት ፈረንሳይቲ ክለብ ፒኤጂ ዝነበረ ዶናሩማ ብምፍራማ መጻኢ ጀምስ ከሎ ጌና ክድብስ ጀምረ ኣብ ናይ ዝሓለፈ ዓመተ ስፖርት እንግሊዛዊ ጀምስ ትራፎርድ ኣብ ዝሓለፈ ዓመተ ስፖርት ኣብ ኩሉ ውድዳት ምኳን እዩ ዝበዝሐ ካብ ፅዋታታት ግን ኣብ ውድዳት ኤፍ ኤ ካብን ከራቦን ዝተሰለፎ ብምዃኑ ማያ ክለቡ ወዲዩ ፀወትኡ ኣካይድ እዩ ኣብ ክልትዮም ውድዳት እዚ ተፃዋታይ ንክለቡ ተዓዋቲት ንክትከውን መሪሕ ተራ ተፃዊት እዩ ምስራሕ ምስጋሩ ናብ ሊድስ ክውን ምስኸውን ሊድስ ብተወሳኺ 5 ሚልዮን ፓውንድ እውን ተተስዕብ ኣብቲ ናይ መፈፀምታ በፂሑ ዘሎ ውዕል ተገሊጹ ኣሎ ሊድስ ዩናይትድ ኣብዚ ክራማት መሳርዓ ንምድላል ቀዳማይ ምርጫ ጌራ ክትሃድኖ ንፀንሐ ትራፎርድ ንቦታ ናይቲ ናብ ማንቸስተር ዩናይትድ ግዒዙ ዘሎ ናይ ቅድም ሓላዊ ልዳታ ካርል ዳርሎው ብምድካ ኣብዚ ንክጅምር ሒደ ሳምንታት ተሪፎ ዘሎ ሓድሽ ዓመተ ስፖርት ዓመት 2026-27 ተወዳዳሪ ንክትከውን እዩ መደባ ብዘካዚ እዛ ክለብ ንተፃወቲ ታሪክ ሙሃርሞቪች ካብ ኢጣልያዊ ክለብ ሳሶሎ ከምኡ ድማ ንሃሪ ዊልሰን ካብ ክለብ ፉልሃም ብነፃ ምስርሕ ምስጋር ኣሰጋጊራቶም ከም ዘላ ይፍለጥ

ተፃዋቲ ክለብ ማንቸስተር ዩናይትድ ንሆላንድ ኣዋጥቃዒ ጆሽዋ ዚርክዚ ዝመፅዓንቶ ስፖርት ብለቓሕ ንክፃወት ንኽተፋንዎ ኣብ ዝርዝር ከም ዘላ ካብታ ክለብ ዝተፈኖ ሓበሬታ ረድዩ ዩናይትድ ነዚ ስጉም ተወሲዳ ዘላ እዚ ሆላንዳዊ ተፃወታይ ንልብዓላሚኣ ማይክል ካሪክ ክምስጥ ብዘይ ምኻል እዩ ዚርክዚ ዝሓለፈ ዓመቶ ስፖርት ኣብ ትሕቲ ናይ ቅድም ኣሰልጣኒ ሩበን ኣሞሪም ማይክል ካሪክን ሓሙሽተ ግዜ ክስለፍ እንከሎ ዩናይትድ ዝመፅዓንቶ ስፖርት ንዝተፃወታይ ካብ መሳርዓ ንምእላይ ውሳነ ብምውሳድ ነቲ ካብ ክለብ ጁቨንቱስ ቀሪብላ ዘሎ ጠለብ ብምቕባል ነዚ ወዲ 25 ዓመታት ቃዒ ካብ ሜዳ ኦልትራፎርድ ከተፋንዎ ይምርባ ኢጣልያዊቱ ጁቨንቱስ ቀዲማ ኣልዋ ነቲ ኣብ እንግሊዝ ምስ ክለብ ቶተንሃም ሕማቕ ወቕቲ ዘሕለፈን ትሕቲ ብቕዓት ብምዃን ድማ ናብ ፈረንሳይቲ ክለቡ ፒኤች ዝተመልሰን ከሎ ምዋኒ ንኽትዕዶ ኮኳ ሓሳብ ተቕረበት ምስ ፈረንሳይቲ ክለቡ ግን ክትሰማማዕ ስለ ዘይካኣለት እያ ኣቐልባ ናብ ጆሽዋ ሲርኪዚ ገይራ ኣሰልጣኒ ክለብ ጁቨንቱስ ሉቻኖ ስፓሌቲ ክለቡ ንዚርኪዚ ብዝቐልጠፈ ብምስጋር ንመስመር መጥካዕቲ ክለቡ ክድርዕ ክሰርሕ ድሕር ምትሕሳብ እያ ጁቨንቱስ ናብ እንግሊዛዊቲ ዩናይትድ ጠለብ ኣቕሪባ ኢጣልያዊቲ ክለብ ሮማ እቲ ካልእ ነዚ ተፃወታይ ንምውናኑ ካብ ንዊሕ ግዜያት ሒዛ ክትከታተሎ ዝፀንሐት ክለብ እኳ ትኾነት ኣብዚ ክራማት ግን ልኡም ግብረ መልሲ ብምባ ዩናይትድ ምስ ጁቨንቱስ ናብ ዝርርባት እያ ዘላ ጁቨንቱስ ንጆሽዋ ንዓመት ሙሉእ ብለቓሕ ከተፃወቶ ዝመፅእ ክረምቲ ግን ብ30 ሚልዮን ፓውንድ ክትዕድጎ ዝብል ነጥብ እያ ምስ ዩናይትድ ኣብ ምዝርራብ ዘላ ጆሽዋ ዚርክዚ ምስ ዩናይትድ ካብ ዘካየዶም ጠቕላላ 75 ፀወታታት 9 ሸቶታት ጥራይ ከምዝግብ ምኻሉ ነቲ በታ ክለብ ዝተነረሉ ትፅኢቱ ክምልስ ስለ ዘይከኣለ ኣብ ርእሰ ምቱ ማናይ ዝጥቃዒ ኣሉታዊ ተራ ክፃወት እንከሎ ኣብ ሃገራዊት ጋንታ ሆላንድ ዝነበሮ ተራ እውን ብምስኣን ካብ ዓበይቲ ኣህጉራውን ዓለማዊ ፀወታታት ክእለ ተቐሲቡ እዩ ኣብ ክለብ ዩናይትድ ኣብ በቱ ብማይክል ካሪክ ቀዳሞ ተመረፅቲ ዝኾኑ ከም ቤንጃሚን ሸሽኮን ማቴዎስ ኪንሃን ብምህላውን ድማ ጆሽዋ ሳልሳይ ምርጫ ኮይኑ ወንበር ተቐይርቲ ከማምቑን ሒደት ናይ ፀወታ ግዜያት ክረክብን እዩ ተገዲዱ እንተኾነ ግን ዘሆላንዳዊ ኣብ ውድዳ ሴርያ ካብቶም ብሉፃታት ካዕቲ ዝነበረ ብምዃኑ ጁቨንቱስ ነዚ ተፃወታይ ምስ ተሰጋገሮ ብቐሊሉ ክትረብሓሎ ከም እትኽእል ዝንገር ኣብ 224365 ሚልዮን ፓውንድ ናብ ኦልትራፎርድ ዝሰገረ ጆሽዋ ነዚ መስርሕ ምስጋር እውን ተቐቢልዎ ብምህላዉ ምውፃእ ናይ ተፃወታይ ርጉፅ ይመስል ጁቨንቱስ ኣብዚ ክረምቲ ንቐዳማያት ከዓ ዱሳን ቭላቪች ምስ ክለቡ ዘሎ ውዕል ብምውቅዑ ምስ ክትፈላለን ከላ ንዕኡ ብምፍቃድ ድማ ክደምቕ ዝተገመተ ጆናታን ደቪድ ከምቲ ዝድለ ብዘይምድማኡ ጁቨንቱስ ኣቓልባ ናብ ጆሽዋ ዚርክዚ ብምቕርዓ ትጓያ ዘለዋ

ቻምፒዮን ክለባት ኤሮፓ ዝኾነ ፍረንሳይቲ ክለብ ፓሪስ ሴንት ጀርመን ስፓኛዊ ኣከፋፋሊ ግዛይቲ ክለብ ማንቸስተር ሲቲ ሮድሪ ናብ ምሳርዓን ምፅምባር ተገዳስነት ከምዘይብላ ኣፍሊጣ ክትብል ስካይ ስፖርት ዝተባህለት ማዕከን ዜና ስፖርት ገሊፃ ንሳነ ዝገለፀት ካብ ዝሓለፈ ሰሙናት ሒዙ ስማ ምዝ ስፓኛዊ ተታሒዙ ብቕፃል ክፅዋዕ ብምቕናዩ እዩ እዛ ክለብ ኣብ መስመር ምክፋላ ብተፃወታ ቪትና ፋቢያን ሩዝን ጃኦ ነቨዝን እናተቐለፈ ንፅዋ ዋንጫ ቻምፒንስ ሊግ ኤሮፓን ከምኡ ድማ ናይ ሃገራ

ውድዳትን ዝሓልፈ ዓመት ስፖርት ንካልኣይ ዓመት ኣከታትላ ክተወስዳ ክኢላ ዝነበረት ኮይና ዝመፅእ ዓመት ስፖርት ብዞን ተፃወቲ እናተቐለሰት ክትጓዓዝ ብምምራፅ እያ ነዛ ሓበሬታ ብምሃብ ኣፍሊጣ ዘላ እንግሊዛዊቲ ክለብ ሲቲ ነዚ ተፃወታይ ካብ ሜዳ ኢትሓድ ከተፋንዎ ከምዚ ይደልን ብቕፃሊ ንምእማኑ ድማ ክሰርሕ ከም ዘላኒ ይንገር ኣብዚ እዋን መጉዳእ ተፀይሩ ዘሎ ሮድሪ ንሒደት ፀወታታት ካብ ፀወታ ክዕርር ከምዝኽእል ይንገር ስፓኛዊቲ ክለብ ሪያል ማድሪድ ነዚ ወዲ 30 ዓመት ኣከፋፋል ብቐረባ ክከታተሎ ከም ዘላን ስማ እውን ተደጋጋሚ ይፅዋዕ ከም ዘለዎን ይፍለጥ

0: ትምባል ስለ ዝመረጸ
1: አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ወይ ጸበል ወይ የአምሮ ህክምና ሆስፒታል መግባት የነበረበት ሰው ነው።
2: ተጨፈጨፍን። አንድም ቦታ ፈቀቅ ማድረግ አልቻለም። አንድ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል። ሌላ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል።
0: ሰነዳዊት ፊልም አብ ኤሪ ቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍ ደገ ባሕርን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ሰንዓፈን ኣልፈን ባሶራን ተቆጣጥረን ክሎስት መንደፈራ ነበር ውግያ ሲደረገ ነበሩ።
4: ኣርቃን ሲቪል ነው፣ ስራውም ሌላ ነው። ግን ያው ኣልብሰህ እኮ የሆነ እኮ
0: ጻድቃን ሲቪል እዩ፣ ስርሑ ካልእ እዩ። ፅሩራታት ስለ ዝነበሮ ብኡ ይፅዋዕ።
5: ክሻብ ስመዳ ኢና ንኸድ ማለት ሻዕብያ ሰይ ነቃብፆ ኣለና ዝብል መደብ ይኑ ነይሩና፣ ግን ኣይኮነን።
0: ትምባል ስለ ዝመረፀ ፅላሊ ኣባላት ብልፅግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀም ውን ሰጊሩ ኣሎ።
6: የኢትዮጵያ መከላከያ ሰራዊት ማስጠበቅ አለበት የሚባለው ዳር ድንበር
0: ሰራዊት ኢትዮጵያ ክሕልዎ ዘሎ ወደብ ካብዚ ጎቦዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን። ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል።
6: የኢትዮጵያ ብሔራዊ ጥቅም እስካለበት ድረስ ነው ዳር ድንበር።
7: አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን
0: አሰብ ዝበሃል ወደብ ክስራሕን ክሰኣልን ከሎ ብፉ

0: ንኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር ክሳብ ኣብዚ ንኸገልግል ተባሂሉ እዩ ተሰሪሑ።
1: በጀርባዊ በኩል ግመለም ኣያገኘው
0: ክምባል ስለዝመረፀ ሰነዳዊት ፊልም ኣብ ኤዲቲቪ ረቡዕ 925 ምሸት ድሕር ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 1250 ቀትሪ ድሕሪ ዜና ትግርኛ ትምባል ስለዝመረፀ ሰነዳዊት ፊልም ኣብ ኤዲቲቪ

ጓሓፍ ብዓይነቱ ኣብ ደረቕ ፈሳስን ጋዝን ዝበሃሉ ጉጅለታት ይከፋፈል። ደረቕ ጓሓፋት እንብሎም መብዛሕትኦም ኣብ ዘይቤታዊ ኢንዱስትርያውን ንግዳውን ንጥፈታት ንእለቱ ወይ ድሕሪ ገለ መስርሓት ካብ ተጠቃምነት ዘይኣድላይቲ ተባሂሎም ዝእለዩ ነገራት እዮም። ከም ቀሊል ኣብነታት ፕላስቲካዊ መዐሸጊ፣ ዝተፈላለየ ዓይነት ወረቐት፣ ጎማ መኪና፣ ዕንጨይቲ፣ ጣውላ፣ ሓፂን፣ ዝተፈላለዩ መትሓዚታት፣ ብረቑሒታት ብቕዓት ዝተማሕደጉ ፍርያት፣ ኣብ መስርሕ መፍረ ተረፍ ዝኾኑ ነገራት የጠቓለል። ብሓፈሽኡ ደረቕ ጓሓፋት ባህሪ ደረቕ ነገራት ማለት ካብ ፈሳስን ጋዝን ወፃኢ ዝኾኑ ዘጠቓልል መለክዒ ጓሓፍነት ዘማሉ እዮም። ደረቕ ጓሓፋት ዘይኣድለይቲ ተባሂሎም ዝውገኑ ዝእለዩ ከም ስሞም ዝጓሓፉ ነገራት እዮም። ኣብ ካልእ ኣገልግሎት ወይ ከም ንጥረ ነገር ካልእ ፍርያት ኣብ ዝጥመትሉን ብግቡእ መስርሕ ኣብ ዝሓልፍሉን ድማ ብርቅን ኣገደስትን ፍርያት እዮም ዝቕየሩ። በዚ መንፅር ድማ እዮም ጓሓፋት ኣብ ልዕሊ መሬት ዝርከቡ ዕድና ዘየድልዮም ብርቂ ፀጋታት ተባሂሎም ዘፅውዑ። ጓሓፋት ናብ መዓላ ንምውዓሎም ኣብ ቀረባ ዋግኦም ሕሱር ዝፈጥርዎ መኽሰብ ድማ ተዓፃፃፊ ክንዲ ዝኾነ ገለ ሃገራት ዓለምና ጓሓፈን ኣፃፊፈን ብመልክዕ ዕታው ካብ ካልኦት ክጠልባ ክዳነዳና ምርኣየን ኣብነት ጥቕሚ ጓሓፍ ዘጉልሕ እዩ። ጓሓፍ እንብሎ ብኣብርኡ ንሓደ መለክዒታት ደረቕ ነገር ዘማልእ ኣብ ግቡእ መዓላ ንኽውዕል መስርሓት ጥራይ ዝተርፍዎ ጥረ ነገር ካልኦት ፍርያት ምዃኑ ኢና ክንግንዘብ ንኽእል። ነዚ ረቑሒ ጓሓፍ ኣብ ባይታ ጋህዲ ንምግባር ግን እቲ ፃዕሪ ፈለማ እቲ ጓሓፍ ቅድሚ ምፍራዩ ብርእሰ ግትኣት ካብ ኣህላኽነት ብምቆጣብ ኣብ ምፍጣሩ ድማ በብዓይነቱ ዝምሽምሽ ዘይምሽምሽ ዝተፈለየ ተባሂሉ ክምመ ይግባእ። ኣብ መዓላ ክውዕል ዝኽእል ከም ኮምፖስቲ፣ ባዮጋዝ ኣብ ምፍራይ ብደረጃ ጥረ ነገርነት ከገልግል፣ እቲ ኣብ መዓላ ዘይውዕል ድማ ንኻልእ ኣገባብ ምሕደራ ብፅፉፍ ተመሚዩ ብዓይነቱ ተፈልዩ ካብ ቤት ንግዳዊ ትካልን ኢንዱስትሪን ብግቡእ መስርሕ ኣብ እዋኑ ከም ፀጋ ተቆፂሩ ዝቕመጠሉ ጎልጎል፣ ጉድጓድ ወዘተ ክበፅሕ ይግባእ። ንቕሓት ተገዳስነትን ተበግሶን ቀንዲ ርቑሒ መስርሕ ምሕደራ ጓሓፍን ብግቡእ ስትራቴጂ ዝበዝሐ ክፋሉን ኣብ ቁጠባዊ ዕቤትን መስርሕ ምዕባልን ንምውዓሉ ዝግበር ፃዕሪ እዩ። ምሕደራ ጓሓፍ ካብ ምፍጣር ጓሓፍ ክሳብ ናይ መወዳእታ መዕለቢኡ ዘሎ መስርሓት ይሓቁፍ። ግቡእ ምሕደራ ጓሓፍ ብግቡእ ኣተኣላልያ ኣብ መዓላ ምውዓሉ ጥረ ነገር ካልኦት ፍርያት ምግባሩ ኣብ መስርሕ ዳግመ ተጠቃምነት ምእታው የጠቓለል። ኣብዚ ግዜ እዚ ቴክኖሎጂካዊ ምዕባለ ማዕረ ማዕሪኡ ተዓፃፂፉ ንዝበዝሐ ክፋል ጓሓፍ ዝበሃል ናብ ጥረ ነገርነትን ዳግመ ተጠቃምነትን ንምውዓል በቂዑ ይርከብ። ጓሓፋት ብዘይግቡእ ኣልያ ተሓዋዊሶም ኣብ ዝጓሓፍሉ ጠንቂ ብከላታትን መፍረይ ዝተፈላለዩ ጥዕና ወዲ ሰብ ዝገድኡ ተሃዋስያንን ብከላማይን ኣየርን እዮም። ቀንዲ ዕላማ ምሕደራ ጓሓፍ

0: ወናንን ኣማሓዳርን ናሽናል ማኒፋክቸሪንግ ኢንተርፕራይዝ ኣቶ ተመስገን ጸጋይ ንብድሆ ፕላስቲካዊ ኩምራ ጓሓፋትን ኣሉታዊ ከባብያዊ ኣመታቱን ናብ ጉልብት ጸጋ ክቕይሩ ካብ ዝተበገሱ ኣፈርቲ እዩ። ንሱ ካብ ዓመተ 2007 ሒዙ ኣብየ ከባቢኡ ዝርከብ ፕላስቲካዊ ጓሓፋት ናይ ሽቕለት ዕድል ፈጢሩ ብምእካብ ኣብ ትካሉ ዳግም ብምምስራሕ ዝተፈላለዩ ኣቑሑ ኣፍርዩ ንዕዳጋ ውሽጢ ሃገር ክቕርብ ጸኒሑ ይርከብ።
1: እዚ ትካል እዚ ክትከል ከሎ መጨረሻ 2006 ላይሰንስ ኣውፅና 2007 ጀሚርና ስራሕ ፕሮፐር ስራሕ ክንጅምሮ ከለና ሃዋን ብሪሳይክሊን ናቱ ስሚዒ ስለ ዝነበረኒ ስለ ዝርኢ ዝነበርኩ ቅድሚኡ ኣብ ካልእ ስራሕ ንሰርሕ ነርና ናይ ፌራሜንታ ነገር ንሱ ንግዜኡ ሽዑ ኢምፖርት ዶ ምስ በለ ናብዘይ ማለት ፎካስ ገይረ ነዚ ብሪሳይክል ክሰርሖ ጀሚረ ማለት እዩ። መጀመርያ ክንጅምሮ ከለና ሓንቲ ሎካል መሽን ካብዚ ገዚእና ብኣ ተበጊስና ርእነ ክንሪኦ ከለና ግን እቲ ውፅኢቱ እንዳፀበቀ ኸይዱ ኣብዚ ዓዲስ ዳርጋ ንሕና ኢና ጀሚርናዮ ሪሳይክሊን መጀመርያ ተሰውል ተኾኑ ቀደም ፈቐዱ እዩ ነይሩ ዳሓር እዞም ሪሳይክል ዝኣርዩ ዘብሉ ካብ ስካሪኮ ምስኣቶም ተሰማሚዕና ካብኣቶም ንገዝእ ማለት እዩ ገዚእና ከምዚ ዝረአኹሞ

0: ኣኪብና ማሽናትካ ወሲኽና ንሕና ኣብ ሃውስ ሆልድ ምእታው ጀሚርና ናይ ኮንስትራክሽን ምእታው ጀሚርና ናይ ሕርሻ ብዙሕ ነገር ክንፍሪ ጀሚርና ማለት እዩ።
1: ኣብ መፍረ ፕላስቲካዊ ኣቑሑት በብእዋኑ ሓድሽ ጥረ ነገር ፕላስቲክ ኣምፂካ ብዝድለ ሓፂር መስርሕ ምምካኽን ቅርፂ ምትሓዝን ኣፍሪኻ ናብ ዕዳጋ ምቕራብ ዝቐለለ መስርሕ እዩ። ፕላስቲካዊ ኣቕሓ ካብ ሓድሽ ንጥረ ነገር ተፍሪ እቲ ፍርያት ይጓሓፍ። ዝኾነ ናይ ዳግመ ምስራሕ ስራሕ ከይተሰላሰለ ከባቢ እናባላሸኻ ሃብቲ ምኽዕባት ሓፂር መንገዲ እዩ። እቲ ኻልኣይ ብደረጃ ዓለም ልዑል ደገፍ ዘለዎ ናይ ድሕነት መንገዲ ኣብ ኣከባቢ ተጓሒፉ ዝርከብ ፕላስቲክ ብመስርሕ ካበይ ከባቢኡ ብሰራሕተኛታት ብምእካብ ነቶም ጓሓፋት ብግቡእ መመያ ኣሕሊፍካ ቆራሪፅካ ጢሒንካ ናብ ሓድሽ ኣቕሓ ቐይርካ ኣብ ዕዳጋ ምቕራብ እዩ።

ዝበሃል ከመይ ዝኣመሰልዎ እዩ። ምሕደራ ጉሓፍ ብዘይ ምኹኒ ኣህላኽነት ዝፍጥር ጉሓፍ ብምንካዩ ዝፍለም። ምሕሳም ጉሓፍ ዝፈጥሩ ዘይኣድለይቲ ነገራት ምጉዳል ተጠቃምነት ጉሓፍ ዝፈጥሩ ነገራት ቀዳሞት ዓንድታት ምሕደራ ጉሓፍ እዮም። ድሕሪ እዚ ዝስዕብ ዳግመ ተጠቃምነትን ጽገናን ዘካተተ ኣገባብ ተጠቃምነት ኣብ ፍርያት እዩ። ንሓደ ንጥፈት ዝተሰርሐ ንብረት ደጋጊምካ ኣብ ኣገልግሎት ንዝሰናሐ እዋን ከም ዝጸንሕ ምግባር ኣብዚ ዝተጠቕሰ መስርሕ ንዘጋጥም ምብልሻዋት እውን እንተኾነ ጽገና ብምክያድ ናይ ኣገልግሎት ጸንሐቱ ምንዋሕ የጠቓለል። እቲ ሳልሳይ መስርሕ ዝተፈላለየ ንብረት ንኻልእ መዓላታት ዝውዕልሉ ኣገባብ ምድህሳስ ኣብ ዳግመ መስርሕ ብምእታው ናብ ሓድሽ ንብረት ምቕያር ዝምልከት እዩ። ኣብ መወዳእታ ድማ ነቲ ዝተረፈ ብምሕዱር ኣገባብ ብምቅጻል ማለት ቃጸሎ ንዝምንጩ ጸዓት ዓቂብካ ኣብ ጥቕሚ ምውዓሉ የካተት። ሓፊየ ዛይ ዲ ወይስ ኣብ ተጠቃምነት ንነዊሕ ዝጸንሕ ኣብ ቅድመ መፍረዝ ዘሎ መድረኽ ዲዛይን እዩ ዝውሰን። ኣብ ዲዛይን ዝኾነ ንብረት ጠንቂ ምኽዕባት ጉሓፍ ከም ዘይከውን ንብከላ ኣከባብን ጥዕና ወዲ ሰብን ዘይጸባእ ኣብ ቆጠባ እውን እንተኾነ ርትዓዊ ኣገልግሎት ንወዲ ሰብ ዝህብ ኮይኑ ክህንደስ ይግባእ። ድሕሪ ዲዛይን ዝስዕብ ተጠቃምነት ኮይኑ ኣብዚ መስርሕ እዚ እውን ንቑሕ ዘያባኻኒ ተጠቃምነት ዳግመ ተጠቃምነትን ዳግመ መስርሕን ናብ ናይ መወዳእታ ገጻት ምሕደራ ጉሓፍ ምስጋሪው ዝስዕቡ። እዚ መስርሕ ካብ ፈለማ ዲዛይን ኣብ ዘሎ መስርሕ ብዕቱብን ብትውፊትን ዝግባእ ስጉምታት ምስ ዝውሰዱ ኣብቲ ናይ መወዳእታ መስርሕ ውሳነ ናይ ዝተርፍ ውሑድ መጠን ጉሓፍ እንታይ ይኹን ንቴክኖሎጂን ቴክኖሎጂያዊ ኣማራጺታትን ግዜን ዝግደፍ እዩ።

ባንዴራ ጉሓፍ ኣብቲ ዕማም ብቐጥታ ዝዋፈሩ ሰራሕተኛታት ኣብ ኣከባቢኡ ንምእረራ ዝዋፈሩ ግቡእ መከላኸሊ ዘይዓጠቑ ሰባት ዓባይ ሰዓልን ኣዝማን ዝርከብዎም ፀገማት ስርዓተ ስትንፋስ ከም ዘስዕብ እዩ ዝግለጽ። ጉሓፍ ኣብ ምንጩ ብግቡእ መምያ ምዝካየደሉ ንዕማም ኣብ ኣህላኺ ስራሕ ምሕደራ ጉሓፍ ዓብ ሓገዝ ንጥዕና ኣብቲ ስራሕ ዝተዋፈሩ ይኹኑ ካልኦት ኣብ ከባቢ ጉሓፍ ዝነጥፉ ኣብ ምውሓስ ዕዙዝ ተራ ኣለዎም።

ብምሕደረ ጉሓፍ መስርሕ ምቕባር ጉሓፍን ምቅፃልን ከም ናይ መወዳእታ ኣማራፂ ዝውሰዱ ምዃኖም እዩ ዝግለጽ። መቕበር ጉሓፋት ኣብ ተጠቃምነት መሬት ንኻልኦት መዓላታት ዘለዎ ፅልዋ ኣብ ግምት ክኣቱ የድሊ። ንመቕበሪ ዝምረፅ መሬት እውን ማዕሪኡ ብመንፅር ካልኦት መዓላታት ዝጥመትን ንባዕሉ ምቕባር ጉሓፍ እቶም ጉሓፋት ኣብ ትሕቲ መሬት ምሕደራ ከይተገብረሎም ምቕባሮም ዘስዕብዎ ጉድኣታት ክስትብሃለሉ ይግባእ። ዳግመ ምምስራሕ ጉሓፋት ንዝተፈላለዩ ማዕድናት፣ ፕላስቲካት፣ ኣፅርቕቲ ጠዋሉ ዝተመስርሑ ጓሓፋት ኣብ ዳግመ መስርሕ ኣእቲኻ ዳግም ሓድሽቲ ፍርያት ኣብ ምፍጣር ዝሰላሰል ዕማም እዩ። ፍርያት ኣሉሚንየም መትሓዝ ዝተፈላለዩ ዕሹግ መስተታት፣ ፍርያት ፕላስቲክ ዝኾኑ ከረፂታትን ዝተፈላለዩ መትሓዝታትን መዐቀቢታትን ፕላስቲካዊ ነገራት ጠዋሉ ሓፃዊን ኣጭርቕትን ዝኣመሰሉን ንዕኦም ዝተሰርሐ ቴክኖሎጂካዊ መመስርሒታት ኣብ ዳግመ መዓላ ከም ሓድሽቲ ፍርያት ኮይኖም ንኽወፁ ወይ ድማ ከም ንጥረ ነገር ንጥሙር ንኽምስርሑ ዝቐለለ ኮይኑ ይርከብ። እዚ መስርሕ ንኣከባብን ቁጠባን ብማዕረ እወታዊ ፅልዋ ዝገብር ዓበይቲ ዕላማታት ዝሃርም መስርሕ ኮይኑ ይርከብ። ኣብዚ መስርሕ ዝኣትዉ ዝውቱራት ንጥረ ነገራት ኣሉሚንየም፣ ሓፂን፣ ኮፐር፣ ራበር፣ ፖሊታይልን፣ ጥርሙዝ፣ ካርቶናት፣ መጽሔታት፣ ጋዜጣታት፣ ፎኪስ፣ ወረቓቕቲ ናይ ፋይበር ፍርያት ብኣብነት ምጥቃስ ይከኣል።

ቁጠባዊ ማህበራዊ ከባቢያውን አመንጎ ህልውን መጻአት ወለዶታት ርታዓው ተጠቃምነት ጸጋታት ዘረጋግጽ ዕላማታት ዘወቅዒው ሽቅለታ መፍጣር ንገለ አካላት ህብረተሰብ ካብ መስመር ትሕቲ ድኽነት ኣምብራኽ ሓደሽቲ ንጥፈታት ቁጠባ ኣምፍጣር ድሕነት ኣከባቢ ኣምውሓስ ልዑል ግደ ዘለዎ እዩ። እዞም ዕላማታት ከምቲ ዝድለ ንኽውቅዑ እቲ ብቅድመ ቀዳምነት ክሰርጽ ዝግብኦ ረቋሒ ምሕደራ ጓሓፍ ቅድሚ ምፍጣሩ ብንቕሓት ኣህላኽነት ብምጉዳልን ናይ ዳግመ ተጠቃምነትን ዳግመ ምምስራሕን ኣገባባት ኩሉ ሰብ ተረዲእዎም እታ ብዓቕሙ ክገብራ ዝኽእል መምያ ዓይነታት ጓሓፍ ማለት በብዓይነቶም ዝምሽምሹ ዳግም ዝምስርሑ ዘይምስራሕ ኣብ ዝብል ምቓን ፈላለኻ ምጓሓፍ እዩ።

0: ትምባል ስለ ዝመረጸ
1: አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ወይ ጸበል ወይ ያምሮ ህክምና ሆስፒታል ነው ብራቴ ነበረበት ሰው
2: ተጨፈጨፈኝ። አንድም ቦታ ፈቀቅ ማድረግ አልቻለም። አንድ ክፍለ ጦር ያመጣል ያስገባል ይጨፈጨፋል፣ ሌላ ክፍለ ጦር ያመጣል ያስገባል ይጨፈጨፋል።
0: ሰነዳዊት ፊልም አብኤሪ ቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍ ደገ ባሕርን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ሰንዓፈን ኣልፈን እምባሶራን ተቆጣጥረን ክሎስት መንደፈራ ነበር ውግያ ሲደረገ ነበር።
4: ኤርትራን ሲቪል ነው፣ ስራውም ሌላ ነው። ግን ያው ኣልብሰህ ኮ የሆነ ኮ
0: ጻድቃን ሲቪል እዩ ስርሑ ካልእዩ ፅሩራታት ስለ ዝነበሮ ብኡ ይፅዋዕ።
5: ክሻብ ስመዳ ኢና ንኸድ ማለት ሻዕብያ ሰይ ነቃብፆ ኣለና ዝብል መደብ ይኑ ነይሩና ግን ኣይኮነን።
0: ትምባል ስለ ዝመረፀ ፅላሊ ኣባላት ብልፅግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀሙን ሰጊሩ ኣሎ።
6: የኢትዮጵያ መከላከያ ሰራዊት ማስጠበቅ ኣለበት የሚባለው ዳር ድንበር
0: ሰራዊት ኢትዮጵያ ክሕልዎ ዘሎ ወደብ ካብዚ ጎቦዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን። ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል።
6: የኢትዮጵያ ብሔራዊ ጥቅም እስካለበት ድረስ ነው ዳር ድንበር።
7: አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን
0: ዓሰብ ዝበሃል ወደብ ክስራሕን ክሰኣልን ከሎ ብፍሉይ ንኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር ክሳብ ኣብዚ ንኸገልግል ተባሂሉ እዩ ተሰሪሑ።
7: በጀርባው በኩል ግመለም ኣያገኘው
0: ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪ ቲቪ ረቡዕ 925 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 1250 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪ ቲቪ።

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መረባት ኤርቲቪ ብዓፈሻ ተኸታተልቲ መደብ ለሰ ስፖርት ድማ ብፍላይ መደብ ለሰ ስፖርት ንሎሚ ቀዳም እውን ዝተፈላለዩ ስፖርታዊ ትሕዝቶታት ሒዛ በሰዓት ዝናባኹም ቀሪባ ኣላ ንምክታልኩም ብኸርቡ ንዕድም ፈለማ ግን መደብና ብደርፊ ክንፍልም

ምሕደራ ግዜ ኣብ ሰዋ ካብ ወጋሕታ ይፍልም ካብ ሶኒ ክሳብ ሰንበት ኣብ ዘሎ ግዜ ድማ ብምሕደራ ግዜ ተማእኪሉ ኩሉ ንጥፈታት ኣብ ግዜኡን ሰዓቱን ይወሃብ። ሓደ ካብ ሰሙናዊ መደባት ሰዋ ስፖርታዊ ንጥፈታት እዩ። ካብ ቅድሚ ብረቕ ፀሓይ ኩሉ ተምሃራይ ኣብ ኣሃድኡ ይተኻኸብ። ሰዓታት ኣኽቢሩ ብዲስፕሊን ተመሪሑ መስርዑ ሓልዩ ናብ ዝተወጠነ መደባት ይምርሽ። ምስ መሳጢ ውሃበ ደገፍ ኣሰኒዩ ናብ መፃወት ሜዳ ብዘብዘብ ይግስግስ።

ኣብ ማእከልቲ ዝካየደሉ ስፖርታዊ ንጥፈታት ምስ ብዙሕ ምትእኻብ ስሙር ድምፂ ተምሃሮ ብዓውታ ይስማዕ። ምስ ጥዑም ቅሪት ህርመት ከበሮ ድምቀት ጠቕዒትን ፊስካን ተዋሂዱ ንቕርዓት መፃወት ሜዳ ሳዋ ናብ ዕሙር ፈስቲቫል ይቕይራ። ስፖርት ብሳዋ ፍሉይ መቕረት ኣለዎ። ኩሉ ኣባልን ተማሃራይን ብዓባ ሃንቆውታ እዩ ዝፅበዮ። ኣብቲ ማእከል ምትእኻብን ስፖርታዊ ንጥፈታትን ዝካየደሉ ቦታ ስፖርታውያን ተፃወቲ ስፖርት

ዝህቦ ጥዕናዊ ረብሓ ተገንዚቦም ብወኒ ይፃወቱ። ደገፍቲ እንተኾነ ንተፈጥሮኣዊ ኩነታት ፀሓይን ንፋስን ድል ከይገበሩ ንምዱብ ናይ ፀወታ ግዜ ማዕረ ምንቅስቓስ ተፃወቲ ካብ ምፍላም ክሳብ ምዝዛም ሞራሎም ኣይቋርፁን። ኣብ ውፅኢት ሓንቲ ጋንታ ተዓዊታ ሓጎሳ ክትፅምብል ዝተሰዓረት ኣብ ተወሳኺ

0: ንሕና ከዓ ታሒዞማ ዝመፁ በቓት ኣቂቦማ ንቕወፁ ንሕግዞም ማለት እዩ። እዚ ጅታ ኣገዳስነት ኣብ ሰዋ ዝረኣያካ ስፖርታውያን ትፈታት ማለት
1: እዩ። ዋሕት ሃገር ብየማን ዘሎ ብፀጋም ዘሎ ኣብ ቅድሚት ዘሎ

0: ስፖርታዊ ንጥፈታት ቤት ትምህርቲ ወርሳይ ከኣሉ ሳዋ ድሕሪ ናይ 6 ወርሒ ስሩዕ ንጥፈታት ዝሓለፈ ሰንበት ብውዕውዕ መንፈስ ከም እተዛዘመ ይዝከር። እቲ ምስ ማእከል ስልጠናን ትምህርትን ተዋሂዱ ንኣባላት 38 ዙርያ ዘሳተፈ ውድድር ኣብ 2 ሰሜስተር ንኽልቲኡ ፆታ ኣሳቲፉ ዝተኻየደ ኮይኑ ንዓውድታት ኩዕሶ ሰኪዔት፣ ኩዕሶ መርበብ፣ ኩዕሶ እግርን ከምኡውን ዝተፈላለየ ርሕቐት ዝሽፍን ጉያ እግርን ኣጠቓሊሉ እዩ ተኻይዱ። ብመንፅር ተሳታፍነት ሓለፍቲ ኣባላት መምህራንን ተምሃሮን ከዓ ንድምቀት መረባት ስፖርት ካብ ምፍላማት ሒዞም ክሳብ ምዝዛም ዝለዓለ ምንባር ይግለጽ።
1: ልክ ወርሒ 8 ምስኣቶም ንሳቶም ድሕሪ መመረቕታ ኣብ ወርሒ 9 ዕለት 15 ዕለት 20 ዘሎ ንሕና ውድድር ስሩዕ ዝኾነ ውድድር ንጅምር ማለት እዩ። ሕጊዛ ውድድር እዚኣ ን6 ወርሒ ትኸይድ ውድድር እያ። 6 ወርሒ ኣብ ወርሒ 2 ዕለት 20 ገለቢልና ከዓ ንዓፅዋ ኣብ መንጎ ከዓ ኣለዎ 8 መጋቢት ኣለዎ እቲ ሃገራዊ በዓል ዝበሃል ገለ ከዓ ስታት ከዓ እንዳካየድና ጎኒ ጎኒ እቲ ኣካዳማዊ ዝካየድ ትምህርቲ እዩ ዝካየድ ስፖርታዊ ንጥፈታት እተን ዝካየዳለ እንተን ስፖርት ከዓኒ ቀዳምን ሰንበትን እየን። ቀዳም ካብ ሰዓት 4 ስጋብ ሰዓት 6 ትካየድ፣ ሰንበት ከዓ 6 ፈርዓን ስጋብ ሰዓት 10 ወዲዮም ኣብ መፅናዕቶም እዮም ዝኸዱ ማለት እዩ።
2: ስፖርት ኣብ ሳዋ ልክዕ ከምቲ ኣብ ስመራ ዝነበርናዮ ብዕጥፊ እዩ ኣብዚ ጥቕሙ ዝረአ ማለተይ ካብ ኩለን ዞባታት ናይ ኤርትራ ምሃ 9 ብሄራት ዝጥርነፈ ክሳብ ዝኾነ ሃገራዊ ፀወታ እዩ። ስለዚ ዓብ ስምዒት ኣለዎ። ካልኣይ ብመንፅር ምዝንጋዕ ተርእንያ ድማ ምስቲ ዝተፈላለዩ ኣክቲቪቲ ሳብሳዋ ንገብሮም ነገራት ብዓበይቲ ትምህርቲ ትስራሕ ትማ ትገለ ምስ ኩሉ ኣዛሚትካ ከዓኒ እንጆይ ንክትገብሮ ዓብዪ ክስተይ ኣለዎ። እወ ብዓብኡ ሞራል ክግበር ከሎ በቢ ሰንበት ወፂኢካ ዝካየድ ፀወታት ከዓኒ ብጣዕሚ ስምዒት ፈጢሩ ተወዳዳርነት ከም ዝዓቢ ኣብ መንጎካ ይገብር። ኣብ ትምህርትካ ኸም ማለት እዩ ዝያዳ ኣብ ትምህርቲ ትጉፍ ኮንካ ክትሰርሕ ነቲ ትምህርቲ እውን ብመንፅሩ ኢንጆይ ክትገብሩካ ብጣዕሚ ዓብ ኣስተዋፅኦ ኣለዎ ማለት እዩ።
3: ስፖርት ኣብዚ ዓባ በርክቶ ኢደሎ ኣብ ሳ ማዚስ ካዕግዘካ ድኽእል ምስቲ ናይ ትምህርቲ ንጥፈታት ምስ ኩሉ ከዓቲ ማእቶት ኩሉ ፅቡቅ ክሰይደ ኣለዎ ማለትስ ንኣናስ ፅቡቅ ሓገዝ ኮይኑና እዩ ማለትስ ነቲ ፊያቶ ድ ወላ ኣብ ኣስመራ ለሚንያ ንመፃን ኣብ ከረን ባረንቱ ኩሉ ኣብ ተፈላለየ ዓይነት ቦታታት ተላሚንያ ንመፃና ባስኬት ከይጠፋኣና ምእንታን ኣብዚ ንቅፅሎ ኣለና። ተፈላለዩ ስፖርተኛታት ከምኡ እቲ ቴኒስ ከይተረፈ ጀሚሩ ኣሎ ሕጂ ሓደ ዓብ ነገር ኣብ ዙር 38 ዙርያ ከዓ ማለትስ ሓደ ዓብ ነገር ሰሪሖም ኣለዎ።
1: ብነፍሶ ከፍ ጋንታ 60 ጋንታ ኣለዋ ኢለካ 60 ሰልጠንቲ ኣለዉ 15 ኩዕሶ እግሪ ሰልጠንቲ ኣለዉ 15 ኩዕሶ መርበብ ኣለዉ ብሰኪዔት ከምኡ ኣብ ኣትሌቲክስ ከምኡ እዚኦም 60 ኮይኖም ኣለዉ እቶም ኣሰልጠንቲ እዮም። ድያኑ ከ 48 ድያን ኣለዉ። ስለዚ ኣብዚ ስፖርታዊ ንጥፈታት ክካየድ ከሎ 108 ሰብ ዝሳተፍ ኣብዚ ድያኑ ከዓ ኣብ ኩዕሶ እግሪ ኮሚሽነር ኣሎ ድያኑ 15 ኣለዉ ኣብ ኩዕሶ መርበብ ኮሚሽነር ኣለዋ ድያን ኣለዉ ሓኪም ኣለዎ ሃለዋን ፀጥታ ዝበሃሉ ኣለዉ ኣብ ኩዕሶ ሰኪዔት ከምኡ ኣትሌቲክስ ከምኡ። ስለዚ ኣብዚ ዝካየደሉ ስፖርታዊ ንጥፈታት 108 ሰባት ኣለዉ ማለት እዩ።

ስፖርት ኣብ ሳዋ ኣብ ሰለስተ መድረኻት ከፋፊልካ ክረአ ይከኣል። ካብ ምምስራት ሳዋ ክሳብ ምኽባር ልዑላውነት፣ ስሩዕ ኣካደሚያዊ ትምህርቲ ድሕሪ ምፍላም፣ ከምኡ ውን ምስ ብዙሒ ምውራት ተምሃሮ ክሳብዚ በፂሑ ዘሎ ዙርያ ተኸታታሊ ሰረት ምዕባለ ስፖርት ኣብ ሳዋ ክረጋገፅ ክኢሉ እዩ። ኣብ ነፍሲ ወከፍ ዙርያ ድማ ጭውነት ዝመልኦ ልዑል ናይ ተወዳዳርነት መንፈስ ዝዓሰሎ ብሓያል እውንን ስምዒትን ክካየድ ፀኒሑን ኣሎን። ከም ኣካል ናይዚ ድማ ተራ ደገፍቲ ጋንታታት ኣብ ነፍሲ ወከፍ ፀወታታት ንጀሪካን ከም ከበሮ እናደሰቑ ንደርፍታት ብፊስካን ጠቓዒትን እናሰነዩ ንፀወታ ህይወት ክዘርእሉ ከማምቕዎ ተወዳዳርነት ክፈጥሩን ሞራል ከስንቑን ከለዉ ምድብ ግዜ ከይትረዳእካ ይኣክል።

0: ኣብታ መኣዲ ጥበብ መሶብ ፍልጠት ብሉፅ ክብርታትን ጐሊሖም ዝደምቁላ ማዓስከር ሳዋ ካብ ዝለዕለ ሓላፊ ክሳብ ተራ ዘለውን ተምሃሮን ብዓባ ሃንቀውታን ኣተኩሮን ይከታተልዎ። ተሳታፍነት ናይ ነፍሲ ወከፍ ጋንታታት ብመንፅር ብቕዓቶም ተለልዮም ኣብ ነፍሲ ወከፍ ሓይሊ በጦሎኒ ብርጌድን ክፍለ ሰራዊትን ዝውክልን ዝጸሉን ብምዃኑ ልዑል ናይ ተወዳዳርነት መንፈስ ይፈጥር። ኣብቲ ውዕውዕ ስፖርታዊ ህሞት ከዓ ተዘከርቲ ደርፍታት ንሞራል ክብ ናብ ዘብል ግጥሚ ተለዊጦም ደሚቖም ይቐርቡ፣ ሰሓብነት ይፈጥሩ፣ ፍናን ተፃወቲ የበርኹ።
1: ኣብዚ ሞራል ሲ ናና ፍርቂ ሓይሊ ሞራል ና ፀወታ ሲ ወይ ስዕረት ፍርቂ ሓይሊ ሞራል እዩ። ሕጂ ኣብዚ ክንፃወት ከለና ዝኾነ ጌጋ ፍፀም ከሎ ወይ ዝኾነ ዓወት ክርከብ ከሎ ብሓፈሻኻ ኣብ ኩሉ ፀወታ ጀሚራ ክሳብ ትወዳእ ሞራል ክገብራልና ከለዎ ዓብ ስምዒት ናና ዝፈጠርና። ስለዚ ናተን ሞራል ተገሲፅና ድማ ዝያዳ ስምዒት ብስምዒት ንማልያና ከም ንፃወት ገብራና እዮም። ብዓብዪ ኻኒ ነታ ብርጌድ እቲኣ ወይ ነታ መፂኻላ ዘለካ ብርጌድ ሓይልካ ከም ትፃወት ናተን ቲፎዞ ርኢኻ ከም ትሕይል ነቲ ፀወታ ከም ትደምቕ ኣድሚቕካ ከም ትፃወቶም ዓብ ዝተዋፅኦ ይገብራልና እዮም። በዚ ጋጣሚ እዚ ከመስግን ይፈቱ ሞራል ንዝህባ ጋንታ ማለት እዩ።
2: ወላቲኦም ኣባላት ከይተረፉ ዓበይቲ ኣባላት እሶም ማራ ስምዒት ዘለዎም ኣብ ስፖርት እዮም። ወላቲ ካልእስ ኣይገድሶም እዩ። ስፖርት ክበሃል ከሎ ግን ሓፍ ኢሎም ንመፁ ኩላቶም ምሳና እዮም። ክንፃት ወለና ንሰዓርናይ ንሰዓር ከዓ ሞራል እንዳገበሩ እዮም ዝሰዱና ዘሎ። ምሸት ምሸት ከዓ ኣብቲ ተፃናሉ ግብጃ ገብሩልና
0: ኣብ ተኸታታሊ ዙርያታት ከም ተወሳኺ ንጥፈታት ተምሃሮ ዝካየድ ስፖርታዊ ውድድራት ኣብ መዳይ ጥዕና ኣብ ጥንካረ ኣካላት ምዝናይን ምንቕቕሕን ልዑል ፅልዋ ኣለዎ። ኣብ ሰራዊት እንተኾነ ከም ኣካል ልምዓታውን ማእተታውን ንጥፈታት ተራእዩ ብዝተፈላለየን ብዝተወድብን መልክዑ ይካየድ። ኣብ ቤት ትምህርቲ ዋርሳይ ከኣሎ ሳዋ እውን ከም ኣካል ትምህርታዊ መደባትን ወታደራዊ ስልጠናታትን ዓመታዊ ኣብ ነፍሲ ወከፍ ዙርያታት ብስሩዑን ብዝበለፀ ቅርፅን ምሕደራን ተሰንዩ ይካየድ። ኣብ ተምሃሮን ኣባላትን ሓድሕዳዊ ሌላ ፍሉይ ዝኽርን ተምሳጥን ዘይሃስስ ትዝታን ይፈጥር።
3: ስምዒት ስፖርት ብሰባ ብዙሕ ታሪክ ዘሎ ብሰባ እንጂ ገሊኦም ሓሽ ኣጋሽ ገለ ክመፁ ከሉ ደሰም ብደካ ኣሎ ኣብ ገለገለ እዋን ሕጂ ልዕሊ ዓቕምኻ ከይድ ገለ ፀውታ ዝተቋረፀሉ ግዜ ኣሎ ሰኣና ፍለጦቶም ነቲ ስፖርት ድመርሕዎን ነበሩ ማለት እዩ። ጀሪካናት ኣብ ሰዋ ዳርጋ ይትረኽቦን ኢኻ ቀዳሚ ሰንበት ኩሉ ተቐዲድ ድምለስ ሰዋ ሲ ኣነ ኣብ ስፖርት እንዲ ዓብየ ብዞባ ማእከል ቲ ሰዓታት ንፃወተሉ ነበርና ከመይ ነር ቲፎዞ ገለ እሱ ይታደ ዘኻኽረኒ
1: ሓደ ሙሉእ ጥዕና ክህልወካ ይሕግዝ። ኣብዚ ምስቲ ካብ ስመራሒ ስከየ ዝመፀኻ ዓብይ ኣእምራዊ ኣካላውን ብጣዕሚ ዓብ ለውጥ ኣለዎ ማለተይ ኣብ ሰባ ኩሉ ታይም ማናጅመንት ዝዓበየ ታይም ማናጅመንት ኣሎ። ስለዚ ኩሉ ምሕደራ ግዜ ኣብ ኩሉ ኣሎ ማለት እዩ። ስለዚ እቲ ትሬን ትገብረሉ ግዜ ውስን እዩ። እቲ ንስፖርት ትወፀሉ ንትምህርቲ ትወፀሉ ንማእቱ ትወፀሉ ኩሉ ውስን እዩ። ሕጂ ሓደ ኣብቲ ኣካላዊ ህንፀት ዓብ ተር ኣለዎ፣ ካልኣይ ድማ ኣብቲ ኣእምራዊ ህንፀት እውን ዓብ ትግደ ይፃወት እዩ። ቀሲምካ ወይ ሙሉእ ምስ ሙሉእ ፃዕሪ ወይ ምስ ሙሉእ ሪስፖንሲቢሊቲ ኮንካ ንክትሰርሕ ዓብ ግደ ኣለዎ ማለት እዩ።
2: እዚ ናይ ሓቂ መሰረት እዩ ማለት እዩ። ኣብቲ መጀመርታ ትፈልጦ ዮም ዋላ ስኹም ቀዳሚት ፀወታት ተፃትካን ዓስሪት ፀወታት ተፃትካን ካልእ ዓይነት ስምዒት እዩ ዘሎ። ስምዒት ጥራይ ደሆነ ከዓ ኮንፊደንስ ኮንፊደንስ ኣብዚ ሰብ ፈጢርና ከዓ ምስከና ምስቲ ብዙሕ ሰብ ኮንፊደንስ ምስ ገበርካ ኣብ ኮሌጅ ወር ሓንቲ ንዓኻ ማለት ከም ድሌትካ ክትፃወት ትኽእል ኢኻ። ናይ ሓንጎልካ ሜንታሊቲ ከዓ ይሕግዘካ እዩ ማለት እዩ። መሰረት ሕጂ በዚ ዓርከይ ዘሎ ኣራ ወድጋ እንታይ ማለት እዩ ከምዚ ብዙሕ ወላድ ይኮነስ ኣብዚ ምስመፀ ግን ከምዚ ትብሎ ዘለካ መሰረት ካብ ንእሽተ ጀሚሩ ስጋዕ ኣብ ምንታይ መፅሕሉ ሕጂ በዓልና ንሪኢ ኣለና ኩላና ሕጂ ከምኡ እንዳገበሩ ማተይስ ተፃይቶም ወላድ ይፈልጡ መፅኦም ኣብዚ ነቲያ ስፖርት ኣላ ምስ ተባሃለት ክወፁ ዝደልዩላ ናብኣ ምስ ኣተዉ ሓደ ዓብ ነገር ዝሰርሑ ኣሎ ማለት እዩ። እሶም ከዓ እቲ ስኪልስ ወላ እቲ ኮንፊደንስ ከም ትልበልክኻ

0: ከምቲ ልዕል ኢሉ ዝተገልጸ ብምውሃድ ቤት ትምህርቲ ዋርሳ ይከኣሉን ማእከል ስልጠና ሃገራዊ ኣገልግሎትን ዝካየድ ስፖርታዊ ንጥፈታት ብምትሕባር መሻርክቲ ኣካላት ዝኾና ሃገራውያን ፌደሬሽናት ስፖርት እውን ኣብ ዓውደን ኣብ ናይ ኣሰልጠንትን ዳንነትን ዘተኮረ ሓፂር መደብ ስልጠና ንዓለምቲ ኣባላትን ጉዱሳትን ይወሃብ እዩ። እዚ ኣብ ዝተፈላለየ እዋናት ዝወሃብ ስልጠናታት ንፀወታታት ብኣፍልጦን ብሕግን ተማእዚዝካ ኣብ ምምራሕ ንስፖርታውያን ተምሃሮ ብዝግባእ ኣብ ምእላይን ብሓፈሻ ኣብ ምህብታም ተዓውዲ ስፖርት ዘይንዓቕ ኣበርክቶ ዝፈጥር እዩ።
1: ዝዓበየ ምስጋና ንዕኦም ይግብኦም እዩ። ምክንያቱ ብዙሕ ፃዕሪ እዮም ዝፈጥሩ። ካብ ኣስመራ ክንመፅእ ከለና ኣብዚ ጠርኒፎም ኣብ ዓቅምታትና ኣላለዮም ኣብ ሓደ ጠርኒፎም ኩሉ ትሬና ምግብና ናገለ ኩሉ ካብቲ ብሓፈሻ ካብ ሰብ ፍልይ ዝበለ ሂወት ከም ንነብር እዮም ዝገብሩና ማለተይ ብጣዕሚ እዮም ዝቃለስልና ካብ ኣሰልጠና ጀሚርካ መራሒ ብርጌድ መራሒ ክፍል ስራት ብዓብዩ ከ ትማዓስከር ማለት እዩ። ዝተፈላለየ ኣስተዋፅኦ ካብ ማልያና ትሒዝካ ኩሉ ዝግበረልና ምግብናና ማይና ኩሉ ኣብ ብዙ ኩሉ ነገራትና ንዓና ንስፖርትን ዘሊ ነገራት ዝቕልስልና ዓበይቲ ተቓለስቲ እዮም። ስለዚ ክብሪን መስጋና ንዕም ይኹንን ኣቐፂለ ድማኒ ኣሰልጣኝና ድማ ቴድሮስ ይበሃል። ናይ ካልኣይ ብርጌድ ኣሰልጣን ናይ ንደረባዕ ክፍለ ስራት ብጣዕሚ ሓያል ኣሰልጣን እዩ። ኒሕ ገይሩ ንዓና ንምዕባይ ንማልያ ወይ ንብርጌድ ዘይኮነ ፀወታ ንዓና ካብ ስመራሒ ዝነ ነበርና ፀወታ ስቶታል ተቐይሩ እዙ ንዓና ንምዕባይ ወይ ንሕና ካብዚ ወፂና ናይ ሃገራዊት ጋንታ ተፃወቲ ንክንከውን ብጣዕሚ እየ ዝፅዕረልና። በዚ ጋጣሚ ዝኻኒ ምስጋና ክንመንፈቱ ማለት እዩ።

0: ኣብ ሳዋ እተን እታ ሓንቲ ጋንታ ካብታ ብርጌድ ምሉእ ተዋፅያ ትሰልጣኒ ናይ ኩዕሶ እግሪ መኣምነት ክመርፅ ከለዉ ምስኣተዉ ካብ ሙሉእ ብርጌድ እየን ዝዋፅኣ ዘለዋ እተን ብርጌድ ዝዋፅኣ ዘለዋ ተፃወት ከ ኣብ ነፍሲ ወከፍ ጋንታ ኣብ ነፍሲ ወከፍ ሓይሊ ኣለዋ። ስለዚ ካብአን ሓፊለን እየን ዝኸዳ ዘለዋ ካብተን ተምሃሮ ወይ ካብቶም ተምሃሮ ደቂ ተባዕትዮ ደቂ ንስዮ ንበሎ ማለት እዩ። ሕጂ እዚ ሓደ እቲ ናይ ስምዒት መበገሲ ማለት እዩ። ኣብ ሓንቲ ጋንታ እንተደኣ ጓል ሓይልኻ ወዲ ሓይልኻ ሃልዩሲ ባህርያዊ ቲፎዞ ክትከውን። ስለዚ እታ ብርጌድ ምልእቲ ትወፅእ ዘላ ጋንታ እታ ብርጌድ ምልእቲ ከዓ ተን ቲፎዞ ኣለዋ ማለት እዩ። እጂ ሓደ ነቲ ስምዒት ዝንቀሳቀስ ማለት እዩ። ብዓብዩ ከዓ ኣንፃር ጋንታ ካ ትፃወት ዘለካ ንኣብነት ቢሻ ትበሃል እንዳ ቀዳማይ ሰላም ትበሃል እንዳ ሓምሻይ ክፃወታ ከለዋስ እንዳ ሓምሻይ እንዳ ቀዳማይ ንካ ትብል ዘለካ ብኣዩ ሕጂ ግልጠ ጫፍ ማለት እዩ ብኩሉ ነገር ዘይራኸባ እጂ ተክፍለ ሰራዊት ከዓ ግልብጥ ኢሉ 53 እዛ ሰላም ትበሃል ምስ ቀዳማይ ክፍለ ሰራዊት ቀዳማይ ብርጌድ ብሻ ትበሃል ፃውታ ስለ ዘለዋ ምስ ተባሃለ እዚ ሕጂ እቲ ስምዒት ማለት እዩ ኣንፃር ጋንታ እጂ ከምኡታት ኣሎ ትናዋልካ ዘሴም ከምኡ ማለት እዩ። ካልኣይ ክፍለ ሰራዊት ቤሉል ትበሃል ኣብ ሳልሳይ ክፍለ ሰራዊት ዘራ ትበሃል ትፃወታላ ምስ ተባሃለ ከማን ግደፎ ናይ ኣንፃር ኣሃዱ ይብለካሎ ኣብ ውሽጢ ኣሃዱ ቀዳማይ ብርጌድ ካልኣይ ብርጌድ ወይ ከዓ ቤሉል ምስ ዛራ ክትፃወት ከለ ኣብ ውሽጢ ኣሃዱ ሲ ሳተን ክትፃወታ ከለዋ ዘሎ ስምዒት ክነግረካ ይክእልኒ።
1: ኣብ ሰዋ ስፖርት ክቕፅል ኣሎ ናይ ባዓቂ እቲ ስምዒትካ ደላዓል ስፖርት ጥራይ ክኸውን ንኽእል ኣነ ንፈልጦ እሱ ከዓ

0: ድሕር ሳተ ገዲፋ ስንደ እዩ ስፖርት ክቕፅል ጥራይ ዘሎ ኣብ ሰባ
1: ባይታ ናይ ስፖርተኛ ከዓ ክርከብ ይኽእል ማለት እዩ ኣብ ካልእ ዕድላት ዘይክረኽቡ ዝኽእሉ ተፃትለው ወይ ኣብ ካልእ ኣብ ቦታታት ኣብ ዝኾነ ነገራት ክኣት ዘይክእሉ ተፃትለው ወይ ዝኾነ ከምዚ ዕድል ኣሎ ምጆ ኣብቲ ዕድል ክረኽቦ ዘይክእሉ ተፃትለው ኣብዚ መፂኦም ግን ሓደ ዓብ ዕድል ኣለኹም ማለት እዩ ምክንያቱ ሰባ ንክትምረፅ ከለካ ተካይዶ ነገራት ኣሎ ቀዲምካ ክትምረፅ ከለካ ተካይድ ፀወታት ኣሎ ሕጂ እሱ ድማ እቲ ናቶም ዝሓለፎዎ ብኡ ተመርኪሶም ዘይኮነስ በቲ ኣብኡ ዝተረፍዎ ዘይኮነስ በዚ ሕጂ ዝቕፅልዎ ዘሎ ሰባ መፂኦም እንታይ ዓይነት ሰባት እዮም ምክንያቱ ሕሉፍ ሂወትካ ኮንካ ትርኢ ሕጂ ኢካ ትርኢ ሕጂ በቲ ዝሓለፈዎ ዘይኮነ ኣብዚ ሕጂ መፂኦዎ ዘለዉ ድቕፅልዎ ዘለውን እንታይ ምዃኑ ይርድኡ ወይከዓ ይቕፅሉ ማለት እዩ ወይከዓ እቲ ብቕዓት እቲ ናቶም ይረአ ሞ ኣብ ዝለዓል ደረጃ ይወፅ

ኣብታ ቅርዓት ርእሰ ከተማ መንእሰያት ዋልታ ሃገርን ሓድነት ብሄራትናን ዝኾነት ሳዋ ብምኽንያት ዓመታዊ ውጥንን ኣብ ፍሉይ ኣጋጣሚታትን ዝካየድ ስፖርታዊ ውድድራት ካብቲ ብዘይምቁራፅ ዝኸይድ ስሩዕ ንጥፈታት እዮም። በዚ መሰረት ኣብ ሳዋ ተመልሚሎም ተብህቦም ኣለልዮም ተሳታፍነቶም ኣብ ስፖርት ዘይነዓቕ ኣበርክቶ ዘርእዩ ዘለዉ ተምሃሮ ድሕሪ ምዝዛም ትምህርትን መመረቕታን ኣብ ዝተመደብሉ ትካላት ላዕለዋይ ትምህርቲ ሚኒስትርታት ሃገራውያን ማሕበራት ኣብ ዝተፈላለየ ኣህዱን ከም መገብቲ ጋንታታት ብምዃን ስሞምን ስም ክለቦምን ሃገሮምን ዘፀውዑ ኣትሌታት ውሑዳት ኣይኮኑን።

0: ኣብዚ ካብ ወላ ሰሙ ኣሰልጠንቲ እውን ካብ ዝብሎ ካብ ኩለን ዙርያታት ፍለይ ዝበለ ዙርያ ብላ ብስፖርትን ዝያዳ ተወዳዳርነት ዘለዎ ዓመት እዩ ሎም ዓመት ኣይወሽ ኣብ ዝመፅእ ድማ ብትምህርትን ብስፖርትን ማዕር ክልትዩ ገስጋስ ነካይደ ኣሉና ስለዚ ኣብ ክልትዮ ከብ ኢልና ክንወፅቃኒ ተስፋ ናይ ኩላህና እዩ ብዓብይኻ ካብዚ ኩሉ ሰብ ድወፅእ ካብ ሰብይ ኩሉ ሰብ ድወፅእ ስለዚ ንሃገርና ብትምህርትን ብስፖርትን ኮይና ፀብለል ክንብል በዓልቲ ምሉእ ተስፋ እየ
1: ኣብ ዝለዕለ ደረጃ ክንበፅሕ ከምዚ ገይሮም እኳ ነይሮም ቅድሚ ሕጂ ወፅያ እኳ ነራ ብቀዳይ ብናይ ሃገራዊት ጋንታ ወፂኦም ነይሮም ኣብ ገለ ዓወት ተጓናፂፎ እቲ ሃገርካ ትፅውዖ ዘሎ ዓብ ነገር ይድረ ምክንያቱ እዛ ሃገር ትፍለጥ ኣይነበረት ብቃልሳ ተፈሊጣ ገለገለ ብዙሕ ነገር ሓሊፍ እያ ሕጂ እውን ኣብዛ ዓበየ ሃገራት ክትብፃሕ ከላኽን ብቃልሲ ጥራይ ደይኮነት ብናይ ካልእ ትምህርታዊ ድዩ ስፖርታዊ መድያት ድማ ሓንቲ ዓባይ ሃገር መዓልተን ዓበይቲ ሃገራት ከምዝበፅሐት የመስከር ማለት እዩ
2: ኣድላይነት ኣብ ሰብዋ ስፖርት ሲ ንሃገር እዩ ኢና ክንብል ንኽእል ማለት እዩ እተን ክለባት ናይ ኤርትራ እተደየ ኣለዋ ሲ ናሽናል ቲም የለናን ኣካይ እተን ክለባት ናይ ኤርትራ ብኸመይን ክመልኣ ዘለዎን ብዝሓለፉ እቶም ተፃዋቲ እንዳመልኡ እንዳመልኡ ብዓብዩኻ ከምዚ ዝብለካ ዘለኹ ጋንታ ሰዋ ኢሎም ንኸዳ ንኸዱ ካብኡ ከዓተን ጋንታታት ብኮን ካብኣቶም እዳሸፈና ስጋብ ሕጂ ከምኡ ኢና ክንሰርሕ ፀኒሕና ማለት እዩ ቅፀሊ ካ ብዝሓየለ መልክዑ ክንሰርሓሉ ኢና

ኮሚተ ስፖርት ምምሕዳር ንኡ ዞባ 4 ስመራ ገምጋም ስፖርት ናይ 3 ዓመታት ብምክያድ ኣብ መፃእ መደብ ዘተ ርክብ ኣካይዳ እዚ ብ11 ሓምለ ኣብ ሜዳ ቦቼ ፊልያ ዝተኻይደ ርክብ ዕድመ ዝተገብረሎም ወከልቲ ቤት ፅሕፈት ምምሕዳር ዞባ ማእከልን ኣባላት ስፖርት እቲ ንኡ ዞባን ተረኺቦም ነይሮም። ኣቦ ወንበር ኮሚተ ስፖርት ንኡ ዞባ 4 ስመራ መምህር ሳምሶም ትካቦ ኣብ ዘስምዑ ናይ መኽፈቲ ቓል ስፖርት ብዘይካ ንወዲ ሰብ ዝህቦ ኣካላዊ ድልዳለን ጥዕናዊ ረብሓን ኮሚተ ስፖርት ናይቲ ንኡ ዞባ ንዚ ብምርዳእ ብስፖርት ተኸስኪሶም ዝዓበዩን ንመጻእ ድማ ንሃገር ዝውክሉ ብቑዓ ስፖርታውያን ንምፍራይን ክሰርሕ ከም ዝጸንሐ ኣረዲኡ። ስፖርት ከም ዝሰረቱ ምስዝኸውን ውፅኢታዊ ምዃኑ ዘዘኻኸረ መምህር ሳምሶም ምምሕዳር ንኡ ዞባ 4 ስመራ ብዓይነታት ስፖርት ኩዕሶ ስኪዐት፣ ኩዕሶ እግሪ፣ ኣትለቲክስ ብደቂ ተባዕትዮን ደቂ ኣንስትዮን ቅድድም ብሽክለታ 86 ደቂ ኣንስትዮ ዝርከቦም ብጠቕላላ 230 ኣብ ግራስሩት ኩዕሶ እግሪ ዝሳተፉ ክሳብ 445 ዝበፅሑ ስፖርተኛታት ኣብ ትሕቲ ምምሕዳር ንኡ ዞባ ብምጥርናፍ ኣብ ስፖርት ሃገርና ዘይነዓቕ ኣበርክቶ ትገብር ከም ዘላ ገሊጹ። ክለብ ስፖርት ንኡ ዞባ 4 ስመራ ኣብ ዝሓለፈ ዓመታት ዝተጓናፀፎ ተዓወታትን ዝረኸበቶ ብልጫታትን ኣመልኪቱ መምህር ሳምሶም

0: ጋንታ ኩዕሶ ሰኪዕት ቀዳማይ ዲቪዥን ኣብ ዝሓለፈ ዓመት ሻምፒዮን ቅድሚኡ ዓመት ዋንጫ ናፅነትን ኣብ 224 ዋንጫ ናፅነት ኣብ 223 ድማ ዋንጫ ዲያስፖራ ክትዓትርን ከላ ኣብ ካልኣይ ዲቪዥን ብተመሳሳሊ ኣብ ኩዕሶ ሰኪዕት ኣብ ዝሓለፈ ዓመት ዋንጫ ከምዝሰፍሰፈ ተሓቢሩ ጋንታ ኩዕሶ እግሪ ዕድመ 16-17 ኣብ 224-25 ዓመተ ፀወታ ክልተ ዋናጩ ኣብ ክሊ ዕድመ 14-15 ብደቂ ተባዕትዮ ዋንጫ ኣብ ክሊ ዕድመ 12-13 ብደቂ ኣንስትዮ ሳልሳይ ደረጃ ብኣትለቲክስ ኣብ ክሊ ዕድመ 14-15 ተሸላሚት 5 ወርቂ መዳልያን 1 ብሩርን 3 ነሓስን ብምዃን ብዞባ ደረጃ ጎብለል ናይ ክሊ ዕድመ 14-15 ብምዃን ዋንጫ ሰማእታት ክጭብጥ ከም ዝኽኣለት ሓቢሩ ኣብ መደምደምታ ኣብ ማሕዳሪት ንኡዞብ 4 ስመራ ወይዘሮ ኣልጋንሽቱኩ ነቲ ዝቐረበ ፀብፃብ ምርኩስ ብምግባር ንኹሎም ኣብቲ ንኡዞባ መንእሰያት ኣብ ምምልማል ዝሰርሑ ኮሚቴ ስፖርት ኣመስጊና ኣብቲ ዕለት ንኣሰልጠንትን ኣካየትን ስፖርት ዝተዳለወ ምስክር ወረቐት ተዓዲሉ ዝኸበርኩም ተኸታተልትና ምስ ኣቦ ወንበርን ዋና ፀሓፍን ምምሕዳር 4 ስመራ ዘካየድናዮ ዕላል ቀፂሉ ይስዕብ
1: ናይ ሎም ዓንቲ ርክብና ኮሚቴ ስፖርት ንኡዞብ 4 ስመራ ካብ ትምረፅ 3 ዓመታ ገይራ ኣላ ኣብ ውሽጢ ዚ 3 ዓመት ድማ ዝተፈላለዩ ንጥፈታት ከተካይድ ፀኒሓ ኩሉ ግዜ ንትገብሮም ንጥፈታት ድማ ክትግምግሞም ኣዝዩ ኣገዳሲ እዩ ምክንያቱ እንታይ ሓያል ጎነ ነርና እንታይ ድኹም ጎነ ነርና ናይ መፃእ መደብና እቲ ሒዝናዮ ዝተበገስና ዕላማታት ከ ብዝግባእ ሃሪምናዮ ዶ ምሶም ደቅና ምሶም ስፖርተኛታት ኣሰልጠንቲ ማሕበረሰብ ናይ ንኡዞባ 4 ስመራ ተኣኻኺብና ኢና ክንግምግም ውዒልና ስለዚ እቲ ናይ ሎም መዓልቲ ቀንዲ ወይ ሕመረት መራኸቢ ኢና ነጥቢ እንታይ ከም ዝሰራሕና እንታይ ከ ይተርፈና ከም ዘሎ እንታይ ሓያልን ድኹምን ጎኒ ነርና ንምግምጋም እዩ ምስጢር ዓወት እቲ ቀዳማይ ውዳቤ እዩ ሓደ ካብቲ ናሕና ብልጫታ ይተልና ተናቢብና ኢና ንኸይድ እቲ ኮሚቴ ምስ ምምሕዳር ንኡዞብ 4 ስመራ ኮሚኒቲ ብዓብዪ ከዓ ምስቶም ኣሰልጠንትን ተፃወትን ማለት እዩ ስለዚ ንሕና ብመሰረቱ ናብ ናይ ባስኬትቦል ውድድራት ይግበር ከም ዝነበረን ኣብ እቲ ዝግበር ንጥፈታት ናይ ስፖርት ድማ ኣብ ኩዕሶ እግሪ ዝተሓፅረ እዩ ንሕና ግን ኣብ ክንዲ ኩዕሶ እግሪ ዝተሓፅረ ጥራይ ዝኸውን ኣብቲ ካልኦት ስፖርትታት እውን እቲ ኣድማስና ብምስፋሕ ማለት እዩ ስለዚ ኣብ ባስኬት እውን ሓደ ኣበርክቶ ክንገብር ኣለና ከም ንኡዞባ ኢልና ናይ ቀዳማይ ዲቪዥንን ካልኣይ ዲቪዥንን ይሒዝና እዚ ከዓ ብሓያል ፃዕሪ ናይ ኣሰልጠንትን ስፖርተኛታትን ተዓወት ክውን ኮይኑ ማለት እዩ ብክልቲኡ ኢና ቻምፒዮን ናይ ዞባ ማእከል ናይ ዓመት 2025 ፕላስ ድማ ናይ ዝተፈላለዩ ዋናጮ ድማ 4 ዋናጮ ኣብ ክልቲኡ ደረጃታት ወሲድና ዘለና
2: 4 ስመራ ዳርጋ እቲ ንኡስ ዞባ ካብተን ዓወት ዘይፍለየ ንኡሳን ዞባታት እዩ ነዊሕ ዓመታት ሒዙ እቲ ከባቢና ጌና እውን ዘይተጠቕምናሉ ዕቑር ናይ ስፖርታውያን ሃፍቲ ኣሎ ካብ ኣብማሓደርቲ ናብ ኣብማሓደርቲ ብዓወት እናተቐባበሉ እዮም ድመፁ ቅድሚሕ ዝነበሩ ማሓደርቲ ነቲ ሓደ ብዓወት ተቐብሎ ነቲ ሓደ ብዓወት ተቐብሎ ወይዘሮ ኣልጋነሽኩ ከዓ ዝያዳ ነቲ ኩሉ ዝቐበሉት ኣብ ዝያዳ ከዓኒ ብዕፅፊ ሰሪሓት ልዕሊ ኩሉ ግን ምውሃድ ናይ ኣሰልጠንቲ ናይ ኩዕሶ ሰኬት ኣሰልጣኒ ምስ ናይ ኩዕሶ እግሪ ናይ ኩዕሶ ምስ ናይ ብሽክለታ ናይ ብሽክለታ ምስ ናይ ኣትለቲክስ ስጥመት ኣለዎን እቲን ውድድር ባስኬት ኩዕሶ ስክዕት ንሕር ኣሎ እቶም ካልኦት ኣሰልጠንቲ መፅኦም ሳፖርት ትገብሮ ኣብቲ ከደበሎ ሳፖርት ትገብ ኩላ ካ ኣሰልጠንቲ ንድሕር ቲምወርክ ክፈጢርካ ናብ ዓወት ትበፅሐ እቲ ኮሚቴ ናይ ስፖርት ንኡዞባ ኤገይን ኣሰልጠንቲ ሓደ ስጥመት ገይሮም ብሓደ ትርግታ ልቢ ስለ ዝኸይድ እዩ እቲ ዓወታት ዝመፅእ ዘሎ ማለት እዩ
1: ስፖርት ኩሉ ግዜ ብምምሕዳራት ክኸውን ዝድለየሉ ዋናታት ህዝቢ ተኮይኑ ዋና እቲ ዓወት ድመፅእ ስለዚ ንኡሳን ዞባታ ህዝቢ የዋፅእ ኮ ገንዘብ ንዝተፈላለዩ ንጥፈታት ናይ ስፖርት ኢሉ የውፅእ እቲ ክነፍዕ ዘለዎ ወይ ድማ ክሰርሑ ዘለዎ መን እዮም እንተይልና ምምሕዳራት ኣውራ ብኡ መጠን ድማ እቲ ኮሚቴ እዩ ማለት እዩ ስለዚ ሓደ ጎስጓስ የድሊ ተበግሶ የድሊ ኣብ መወዳእታ ድማ እንድሕር ደኣ ምምሕዳራት ደሒዞንኦ ነዚ ስፖርት እዚ መን እዩ ምክሕዞ ንኡሳን ዞባታት ነዚ ብዕቱብነት ርእን ክሰርሓሉ ክሕዞኦ እቲ ውድድራት ድማ ኣብ መንጎ ንኡሳን ዞባታት ክኸውን ዘሎ እዩ መቕረት ዘለዎ ምክንያቱ ንኡሳን ዞባታት ተሒዞንኦ ህዝቢ ሒዝዎኣሎ ማለት እዩ ህዝቢ ተሒዝዎ ድማ ውድድር ኣሎ ማለት እዩ ንኩሉ ነገር ድማ እቲ ህዝቢ ስለ ዝመርሖ በዚ ኣጋጣሚ ለበዋይ ከመሓላልፍ ዝደሊ ኩለ ንኡሳን ዞባታት ኣብ ኩሉ ዓይነት ዓውደይ ስፖርት ማለት እዩ ከም ዝነጥፋ ክኾና ንሕና ኣብ ኣርባዕተ ዓይነት ስፖርት ኢና ንነጥፍ ዘለና ኣብ ዝመፅእ ግን ኣብ ዝተፈላለዩ ካልእ ዓይነት ስፖርት እውን ክንነጥፍ ከም መደብ ሒዝና ኣለና
2: ብምሕዳራት በቲ ካብቲ ህዝቢ ዝመፀን ፋይናንሻል ንዕኡ ቆጢበን ንዕኡ ገይረን ዝከኣለን እየን ዝገብራ ዘለዋ ብወገን ኮሚሽን ግን ንኣብነት 212 ዝጀመረ ግራሱት ኣሎ እዚ ግራሱት እዚ ካብኡ እውን ታለንቲ ወፅኦም ኣለዉ እዞም ታለንቲ እዚኦም ስለምንታይ እንተንጋልኦት ኣስመራ ቢራ ታለንቲ ንእሸይ ትሕዝ ቀይ ባሕር ትሕዝ ደንደን ትሕዝ ሽዑተን ጋንታታት እናተተከኣ ይኸዳ ማለት እዩ ኣይኮነን ግን ካብ ቢራ ድወፀ ናብ ቀይ ባሕሪ ካብ ቀይ ባሕሪ ወፀ ናብ ደንደን ካብ ደንደን ድወፀ ናብ ሕጂስ እቶም ድኸሉ ዘለዉስ ፍሉጣት ተፃወቲ እዮም ኣድሉስ ካብቲ ተመጋቢት ዝነበረቶ እያ ነራ ካብ 17 ቀበሌ ኣድሉስ ወሲዳ ካብ ኣድሉስ ካ ቀይ ባሕሪ ወስዱ ኤሌትሪክ ማለት እዩ ቺፖይል ንወስዱ ከምኡ እንዳበላኸላ ነ ሕጂ ከዓ እንታይ እዩ እተን ንኡሳን ዞባታት ወይ ሓንቲ ንኡስ ዞባ ምስ ሓንቲ ክለብ ትጣመር ሽዑዘ ዘፍሬት ትብ እታ ክለብ ድማ ነታ ንኡስ ዞባ ናብቲ ስፖርት ድያ ትፈትሓላ ካልእ ካልእ ድያ ትፈትሓላ ካልይቲ ኮይና ትኸይድ ማለት እዩ ንኡስ ከፍ ዓባይ ጋንታስ ሓንቲ ቢ ጋንታ ሓዘሲ ወላ ሓንቲ ሽግራ ይህልዎን እዩ ተካእቲ እንድሕር ዘይብለን ጋንታታት ግን ንሪኦም ኣለና ካብቲ ዝነብረ ፃታይ ናብዚ ይመፅእ ኣሎ ከምቲ ዝበልካዮ ምምሕዳራት ዓቕሞም ጥራይ ደይኮነስ ልዕሊ ዓቕሞም እዮም ዝገብ ዘሎ ኩሉ ንኡሳን ዞባታት ብሙሉ ንኡሳን ዞባታት ስፔሻል ኩሎም ኣመሓደርቲ ተወሳኺ ኣብቲ ናይቲ ህዝቢ ስራሕ እዮም ነቲ ስፖርት ኣብ መንጎ ስርሖም ትኸዶም ትርብሾም እጂ ኣመሓደርቲ ንኡሳን ዞባታት ዞባ ማእከል ብሙሉኦም ክምስጎኑ ይግብኦም እዩ ምክንያቱ ኣብ ኩሉ ዓይነት ስፖርት ኢዶም የትዮም ኣሎ ኣርባዓ ኣስመራ ሞ ከዓ ልዕሊ ኩሉ ንኡሳን ዞባታት ዝበዝሐ ሒዛስ ኤጌን ከማን ሕጂ ከማን ሓዳሽ ካልኣይ ዲቪዥን ኩዕሶ ሰኪዐት ከማን ሒዛ ኣላ
1: ሕጂ ሓደ እቲ ብዕቱብነት ዝሰርሓሉ ዘለና ኩዕሶ እግሪ እዩ ኩዕሶ እግሪ ድማ ክሳብ ካልኣይ ዲቪዥን ፀኒሕና ሕጂ ናብ ቀዳማይ ዲቪዥን ሓሊፍና ኣለና ልክዕ ቀዳማይ ዲቪዥን ስራሕ ክትሰርሕ ሓያል ፃዕሪ ዝሓትት እዩ ምክንያቱ ቀዳማይ ዲቪዥን ከም ሽሙ ዝሕብሮ ቀዳማ እዩ ልክዕ ናብቲ ሊግ እውን ዝኣትዋ ምምሕዳራት ኣለዋ ናብኡ ቀሰይልና እውን ክንከይድ ኢና ብመሰረቱ እዚኦም ስፖርተኛታትና ቀዳምነት እንታይ ኣብ ግምት ክእትውዎ ኣለዎም ንሕና ክንዕወት ንኽእል ኢና ከምቲ ታሪክ ዝስራሕ ዘ ኣብ ብሽክለታ ታሪክ ዝስራሕ ዘሎ ኣብ ኣትለቲክስ ኣብ ኩዕሶ እግሪ እውን ታሪክ ክንሰርሕ ንኽእል ኢና እዚ ዝስራሕ ግን ስፖርተኛታት ወንም ዝህልዎም ኣሰልጠንቲ ብዕቱብነት ምስ ዝሰርሑ እቲ ንሰርሖ ስራሕ ዝተወደበ ምስ ዝኸውን ህዝቢ ዝተሓወሶ ምስ ዝኸውን ክንዕወት ንኽእል ኢና ስለዚ ቀዳማይ ዲቪዥን ኣቲና ኣለና ኣብ ቀዳማይ ዲቪዥን ከዓ ብሉፅ ስራሕ ክንሰርሕ ኩሉ ምድላዋት ንገብር ኣለና ብኣና ብኮሚቴ ደረጃ እቲ ዘድሊ ዘበለ ምድላዋት ኣፀፊፍና ኣለና ክንዕወት ኢና
2: ተዳሪናዮ ናይ ማውንቴን ክጅምር ከሎ ድሕሪ ናፅነት ናይ ክረምቲ መጀመርያ ማውንቴን ክተኣተ ከሎ ንኡስ ዞባ ኣርባዕ ኣስመራን ንኡስ ዞባ ጎዳይፊን እየን መስሪቶንኦ ብዙሕ ዓወታት ካ ክልትየን ወሲደን ኣብነት እንድሕር መፂና ናይ ደቂ ኣንስትዮ ናና ኣድያም ተስፋ ኣለም ትበሃል ኣብ ኣርባዕ ኣስመራ ብማውንቴን ሻምፒዮን ኮይና ሽልማት ወሲዳ እያ ናብ በዓል ጋላ ነፍሕን ናብ በዓል ካልእ ጋንታ ከይዳ ኸ ስጋብ ሃገራዊት ጋንታ ንኤርትራ ኸዓ ወኪላ ተወዳዲራ ማለት እዩ ንኣብነት እዚ ሕጂ ኣብ ዩሳ እዩ ዘሎ ወዲ ጎንጨ እሱ ሕጂ ግራስሩት ካብ ወዲ 10 ዓመት ስጋብ ወዲ 13 ኣብ ግራስሩት ነይሩ ካብኡ ናብ ብሽክለታ ናብ ብሽክለታ ከጅምር ከሎ ንእዞብ ኣርባዕ ኣስመራ ማውንቴን ይባቶ በታ ማውንቴን ገይሩ ኣብ ኣርባዕ ኣስመራ ናብ ደንደን ኣትእዩ ካብ ደንደንካ ሕጂ ንዩሲኣይ ከይዱ ኣብ ዩሲኣይ እውን ዝድለ ትምህርቲ ወሲዱ ስልጠና ወሲዱ ሕጂ ካብተን ዝዓብያ ጋንታታት ኣሎ ካብቶም ዝሓየሉ ኣባላት ናይ ዝታስ ሓደሱ እዩ ማለት እዩ ስለዚ ግን ኤፍሬም እንታይ ስማዓና ኣነ ብሽክለታ እንተልናስ ማዕሪ ማዕሪ ዝመፅስ ፋይናንሻል እዩ ሓንቲ ብሽክለታስ ክንደይ ይዋጋ ሕጂ እቲ ወላዲ ኮሎ ጌና ይስምብድ ሕራይ ሕጂ ምምሕዳር ኣበገስኩማ ማውንቴን ጌርኩም ወይ ምምሕዳር ኣበገስኩማ ዳሓር ምስ ከደትከ ኣብቲ ላዕሊ ምስ በፅሐ ሲ ካበይና ክነምፅእ ብሽክለታ ናይ ፋይናንሻል ሕቶ እዩ እምበር ናይ ደቂ ኣንስትዮ ፀገም ኣብ ዞባና ዘሎ ኣይመስለንን። ግን ኩሉ እቲ ብሽክለታ ግን ምስ ፋይናንሻል ተታሒዙ ኩዕሶ ክጅምር ባስኬት ክጅምር ዘድልያካ ፍሉጣት እየን ማልያን ኩዕሶን እየ ብሽክለታ ክጅምር ግን ማውንቴን ዋላ ጀሚርካስ ድሓር ጥሪርካ ዋጋ 100 ገለን ሽሕ ብሽክለታ ኢኻ ክትገዝእ። ሕጂ ስድራ ቤታት ትቁጠባ እዩ ኣሻቂልዎ እምበር ነቲ ስፖርት ፀሊእዎ ኣይኮነን። እዚ መፂ ዘሎ ዓወታት ከዛኒየና የብሉን ዝተርፈና ብዙሕ ስራሕ ኣሎ። ብወገን እቲ ናውቲ ስፖርት ዝበሃል ተፈቲሑ እዩ ሕጂ ዝተርፈና ዘሎ ሕጂ ናይ ክረምቲ እናሃለ ይመፂ ኣሎ። ድሮ ንውድድር ድልዋ ድኾና ጋንታታት ብደቂ ኣንስትዮን ብደቂ ተባዕትዮን ተቐሪበን ኣለዋ ማለት እዩ። ከምቲ ዝበልካዮ ከዓ ንኡሳን ዞባታት ሕጂ ንኣብነት 100 ልዕሊ 100 እየ ሓንቲ ምንኡስ ዞባ ተሳትፉ ዘላ ብምግብና ብዕጥቂ ኣሰልጠንቲ ድኻም ሓደ ኣሰልጣኒ 25 ቆልዑት ሒዙ እዩ ዝመላለስ ናብቲ ናይ ክረምቲ ኣሰልጣኒ ኣብ ክረምቲ ዝሰርሕ ዘሎ ብጣዕሚ ኣዝዩ ኣሸጋሪ ኣሸጋሪ ኣሸጋሪ እዩ። ኣብቲ ካልእ እዋን ፍልጥ እያ እታ ፀወታኻ ተፃዊትካ ክትበዝሕ ናይ ክረምቲ ግን ሶኒ ተፃዊትካ ረውዕ ትደግም ሰልጣኒኻ 20-30 ቆልዑት እዩ ሒዙ ዝኸይድ። ሕጂ ኣብዚ ኻ ትንዞባ ደይኮነ እቲ ጨንፈር ኮሚሽን ድዩ እቲ ባህልን ስፖርትን ነቲ ድኻም ናይ ኣሰልጠንቲ ከዓኒ ተገንዚቡ ሓደ ፍልይ ዝበለ ነገር መታብዒ እንተዝገብር ሰልጣንኻ ዝያዳ ኣክኒ ነቲ ንእሳን ዞባታት ዝግደፍ እቲ መታብዒ እተን ዞባ ማእከል እውን መታብዒ እንተዝገብር ነቲ ሰልጣን እውን ዝያዳ ክሰርሕ ይኽእል።
1: ናይቲ ኩሉ ውፅኢት ናይ ብደረጃ ሃገር ብደረጃ ዓለም ነምፅኦ ዘለና እቲ ሰረት ምምሕዳራት እየ ኣብያተ ትምህርትን ምምሕዳራትን እየ። ሕጂ ንሕና ኣብ መንጎናን ኣብ መንጎ ፌደሬሽናትን ኣብ መንጎናን ኣብ መንጎ ጨንፈር ስፖርት ዞባ ማእከል ጥቡቕ ዝኾነ ዝምድናታት ብዝተኻዕለ መጠን ድማ ምርድዳእት ክህልወና ክኽእል ኣሎ ዘለና ፀገማት ይህን ምህን ኢልና ንፈትሓሉ ብሓንሳብ ኮይንና መደባትና ንቕይሰሉ ባይታ ክፍጠር ክኽእል ኣሎ ኣሎ ብሓቂ ዘረባ ኣሎ ግን ክዓቢ ክኽእል ኣሎ ኢና ንብል። ሕጂ እቲ ክንሓስብ ከለና ኩሉ ግዜ ሓደ ራእይ ክህልወካ ኣሎ እቲ ራእይቲ ኢኻ ኢድ ትግበር ራእይና ፀቢብ ክኸውን የብሉን ኣብ ውሽጢ ሃገር ጥራይ ተፃዊትና ዕውታት ስለ ዝኾንና ብሉፃት ኢና ማለት ኣይኮነን። ድሕሪ 5 ዓመት ብደረጃ ቀርኒ ኣፍሪካ ድሕሪ 10 ዓመት ብደረጃ ኣፍሪካ ድሕሪ 15 ዓመት ብደረጃ ዓለም ኢልናሲ ክንቅይስ ክንክእል ኣለና። ነዚ ከዓ እንታይ እንታይ የድሊ እንታይ ተገይርና ኢና ከዓ ንዕወት ንኽእል እዚ መፅናዕትታት ክኢላታት ተሓዊሶሞ ንሕና ከዓ ኣብቲ ታሕቲ ስለ ዘለና ካብ ታሕቲ ከይኮስኮስካ ኣብ ላዕሊ ክትዕወት ስለ ዘይትኽእል ነዚ ተናቢብና ክንሰርሕ በዛ ኣጋጣሚ መልእኽተይ ከመሓላልፍ ይደሊ።

0: Álvarez. Die lassen sich nicht abweisen. Die Weltmeister mit einem Weltklasse-Tor.
1: ዋንጫ ዓለም 2026 ብዓወት ስጳኛ ምውድኡ ዝዝክር እዩ። እዚ ን39 መዓልትታት ኣብ ሰለስተ ሃገራት ዝተኻየደ ጸወታ ካብ ዝኾነ ቅድሚ ሕጂ ዝተኻየደ ውርድራት ብዕብየቱ ኣብ ቅድሚት ዝስራዕ እዩ። ዝያዳ ሃገራት ክሳተፋ ምኽኣልንን ዝያዳ ግጥማት ምክያዶምን ኣብቶም ዝውሰዱ ስጉምትታት ዝያዳ ትኩረት ይረክብ፣ ከምኡ ውን ዝያዳ ዕድላት ገንዘብ ይህሉ ማለት እዩ። ከዋኽብቲ ኩዕሶ እግሪ ዓለምና ኣብ ሜዳ ታሪካዊ ህሞታት ኣብ ዝፈጥሩሉ ዝነበረ እዋን ካብኡ ብቢልዮናት ዝቁፅር ገንዘብ ፈርዩ። ኩሉ ሰብ ግን ብዙሕ ዶላራት ኣኪቡ ኣሎ ማለት ኣይኮነን። ስለዚ ገለ ብዙሕ ገንዘብ ብምርካብ ክኸስብ እንከሎ፣ ገለ ፋይናንሳዊ ክሳራታት ድማ ኣጋጢምዎም
2: እዩ። Und jetzt werden die Aussichten für Senegal immer besser.
1: ማሕበር ኩዕሶ እግሪ ዓለም ፊፋ ሓደ ካብቶም ዝኸሰቡ ኣካላት ናይ ዝውድድር እዩ። ኣብ መሓዳሪ ኣካል ኩዕሶ እግሪ ዓለም ፊፋ ካብ ዋንጫ ዓለም ዝረኸቦ መጠን ገንዘብ ማልያ የብሉን። ኣብ 2022 ኣብ ቀጠራብ ዝተኻየደ ውርድራት ዋንጫ ዓለም 7.6 ቢልዮን ዶላር ብምርካብ ክብረ ወሰን ዝሓዘ መኽሰብ ክረክብ ከሎ፣ ኣብ 2026 ኣብ ኣሜሪካ፣ ካናዳን ሜክሲኮን ኣብ ዝተኻየደ 48 ሃገራት ዝተሳተፈ ውርድር ዝረኸቦ ኣታዊ ክዓቢ ትፅቢት ይግበር። ላዕለወይቲ ስትራቴጂስት ዶች ባንክ ሰርች ማሪዮን ላቦር ፊፋ ኣብ ውሽጢ 4 ዓመት ዝረኸቦ ኣታዊታት ኣስታት 13 ቢልዮን ዶላር ብምርካብ ብዘይሕቶ ቀንዲ ተዓዋቲ እዚ ውርድር ምዃኑ ትዛረበ። ኣታዊ ፊፋ ካብ መሸጣ ፈነወ ፍቓድን መሰል ኣጋይሽ ምቕባልን ውዕላት ምወላ ስፖንሰርሽፕን መሸጣ ቲኬትን ዝመጽ እዩ። ኣብ ዝመጽእ ውርድራት ፊፋ ካብ ዝሎም ዓመት ኣመዝጊቦ ዘሎ ኣታዊ ዝያዳ ክንፅበ ይግባ። ምኽንያቱ ፊፋ ነቲ ውርድር ዳግማይ ናብ 24 ሃገራት ንኽሳተፍዎ ዕድላት ይፈጥር ምህላው። እዚ ድማ ንከም በዓል ቻይናን ህንድን ከምኡ ውን ምስኡ ዝመፁ ቢልዮናት ተወሳኺ ተዓዛቢ ከጠቓልል ይኽእል።
3: Watch Mbappe's run around, holds the defender. Dembele first time on his right foot, this time inside of the left. Into the far corner, nothing Selvik can do. Two goals for that man and 2-0 to France.
4: Freeman, Wea, Freeman, Gio Reyna, Gio Reyna!
5: This might be one of the best back-to-front team goals this country and this team has ever put together. This was a 20-plus pass sequence from back-to-front, side-to-side. And you think, are they just going to see the...
1: ደገፍቲ እቶም ዝኸሰሩ ደገፍቲ ናይ ሙሉእ ዕምሮም ሕልምታት ኣጊዶም ክኾኑ ይኽእል እዮም። ብወፃኢታት ገንዘብ ግን እዚ ውርድር ኣዝዩ ከቢድ ነይሩ። ንቲኬት ጥራይ ዝወፅእ ገንዘብ ኣዝዩ ልዑል ኣብ ዝኾነሉ እዋን ፊፋ ዝተኸተሎ እስትራቴጂያዊ ምውፃእ ዋጋታት ንቐፌታ ገጢሞዎ እዩ። ፕሬዚደንት ኣሜሪካ ዶናልድ ትራምፕ ከይተረፈ ሃገሩ ኣንጻር ፓራጓይ ኣብ ዝካየድ መኽፈት ውርድር 1,000 ዶላር ዋጋ ቲኬት ምስ ተሓተተ ኣይከፍልን ከም ዝበለ ተኣሚኑ። ኣብ ኒው ጀርሲ ኣብ ስታዲየም ሜት ላይፍ ንዝተኸየደ ናይ ፍጻመ ጸወታ ዝሽየጥ ቲኬት ብወግዒ 32,970 ዶላር ክቐርብ እንከሎ፣ ገለ ናይ ዳግሚ መሸጣ ቲኬታት ድማ ብልዕሊ 2 ሚልዮን ዶላር ተዘርዚሩ እዩ። ፕሬዚደንት ፊፋ ጂያኒ ኢንፋንቲኖ ወፃኢታት ቲኬት ምስ ካልኦት ስፖርታዊ ውርድራት ኣሜሪካ ዝሰማማዕ ምዃኑ ብምምጓት ነዚ ነቐፌታ ከለኸለሉ ተሰሚዑ። ካብ ቲኬት ወፃኢ ደገፍቲ ብበረራታት መግብን መዕረፊ ቦታን ብዘውፅዎ ወፃኢታት እውን ጅቡኦም ተነጊፍ እዩ። ሓደ ካብቲ ኣዘረብቲ ዜናታት ዝኾኑ ወሰኽ ቲኬት ባቡር ኒው ጀርሲ ትራንዚት እዩ። ናብ ስታዲም ሜት ላይፍ ናይ 30 ደቃየ ጉዕዞ ባቡር ካብቲ ልሙድ ናይ ምምላስ ክፍሊት 12.9 ዶላር ና 150 ዶላር ወሲኽ እዩ።
6: ደምበሌ ቱ ምባፔ ስቴፕ ኦቨር ፍሮም ምባፔ ስቲል ምባፔ 1-0 ፍራንስ ምባፔ becomes the all-time leading goal scorer in knockout matches in the World Cup final, and France score in New Jersey. Absolutely brilliant from Kylian Mbappe. 17 goals in the World Cup, 5 in this competition, individual brilliance.
7: Wow, I mean, he's just too good, Fledge. Short and sharp, the boys combining for the short corner. Quick little 1-2, that step over shifts.
1: ነቶም ግጥማዘም ሓላለፉን ዝመወሉን ከሲቦም ነዞም ግጥማዘም ሓላለፉን ነቲ ውድድር ብቴሌቭዥን ንምቕራብ ብዙሕ ገንዘብ ከውፁ ክግደዱን ከለዉ እቶም ተዓዘብቲ ኣሃዛት መወልቲ ምልክት ንግዶም ክረኣይ ብምግባር መሸጥኦም ሓፍ ክብል ተኽእለሎም። ፊፋ ነዚ ዋንጫ ዓለም ብዙሕ ዝረበሉ ናይ ምዝሓል ሃይድሬሽን ዕረፍቲ ኣምፅኡ። እዚ ስጉምቲ ኢንፋንቲኖ ውፁእ ስፖርታዊ ጉዳዩ ዝበለ ኮይኑ ፊፋ ካብዚ ተወሳኺ ኣታዊ የብሉን። ይኹን እምበር ተፃወቲ ናይ 3 ደቂቃ ዕረፍቲ ኣብ ዝኽእሉ እዋን ነቶም ግጥማ ዘመሓላልፉን መወልትን ሓድሽ ንግዳዊ ዕድል ፈጢሩሎም እዩ። ንመሰል ፈነዋ ኣሜሪካ 485,000,000 ዶላር ከም ዝኽፍል ዝንገረሉ ፎክስ ስፖርት ነቲ ናይ ዕረፍቲ ሰዓት ዝመዋላ ትካል ንግዳዊ ስራሕትን ከርእያ ይገብር ነይሩ። ብመሰረት ክኢላታት ኣብ ፎክስ ብማእከላይ ገምጋም ናይ 30 ካልኢት መወዓውዒ ዋንጫ ዓለም ካብ 200,000 ክሳብ 300,000 ዶላር ይሽየጥ ነይሩ። ኣብ ናይ መወዳእታ መድረኻት ኣብ ዝተካየዱ ግጥማ ኣሜሪካ ድማ ክሳብ 750,000 ዶላር በፂሑ። ኣብ ዓዲ እንግሊዝ ብቢቢሲ ወይ ኣይቲቪ ግጥማ ዝዕዘቡ ደገፍቲ ኣብ ቢቢሲ ዝኾነ መወዓውዒ ብዘይምጥቃም ኣይቲቪ ድማ ኣብ ውሽጢ 60 ደቂቕ ዝጥቀመሉ መጠን መወዓውዒታት ብዝምልከት ብሕግታት ተቆፃፀርቲ ስለ ዝተገደቡ ካብ ናይ ሃይድሬሽን ዕረፍቲ መወዓውዒታት ተኸልኪሎም እዮም። ወግዓውያን መወልቲ ዋንጫ ዓለም ንብራንድታት ምስቲ ውድድር ንምትእሳር ማእለያ ዘይብሉ ገንዘብ ይኸፍሉ እንተኾነ ኣብ መወዳእታ ብገንዘብ ከም ዝጥቀሙ ዘጠራጥራ

0: ኣይኮነን። ከም በዓል ኣዲዳስን ኮካኮላን ዝኣመሰሉ ትካላት ኣብ ኩሉ ቦታታት መዋዕውዒታቶም ተጠቂዑ እዩ። ኣዲዳስ ምስቲ ቐንዲ መወዳድርቱ ናይክ ኣብ ከቢድ ውድድር ኣትዩሎ። ላሚን ያማል፣ ጁድ ቤሊንግሃምን ሊዮኔል ሜስን ዝሳተፎ ሓደ መዋዕውዒኦም ኣስታት 50 ሚልዮን ፓውንድ ኣውፅኡ። ይኹን እምበር ገለ ዘይወግዓውያን ትካላት ምልክት ፊፋ ደገፍቲ ውሑድ ከም ዝርእዎም ንምርግጋፅ ብምፍታኑ እውን ተጠቀምቲ ኮይኖም እዮም። ንኣብነት ኣብ ሳን ፍራንሲስኮ ኣብ ዝርከብ ስታድዩም ሌቪ ወፃኢ ዝነበረ ኣርማ ሌቪ ተሸፊኑ ነይሩ።
1: Shelderup's been brilliant since he came on. Haaland, he wants another one. He's got another one. How about that? Extraordinary. Just phenomenal.
2: It is such a joy to watch this man work in. Takes the touch. Gets it out of his feet.
0: ዴቪድ ቤካም እቲ ዝኸሰበ ኣብቲ ቐንዲ መዋዕውዒ ኣዲዳስ ብተወሳኺ ናይ ቢኤኣይ ዝተሰርሐ ሰር ዴቪድ ቤካም ብርግጽ ብኣካል ንኽሰኣል ግዜ ዘይረኸበ ክኸውን ይኽእል ነይሩ። ናይ መጀመርያ ቢልዮነር ስፖርተኛ ብሪጣንያ ዝኾነ ዴቪድ ቤካም ካብ ሆም ዲፕ ክሳብ ባንክ ኣሜሪካ ኣብ ብዙሕ መዋዕውዒታት ተሳቲፉ። ቅድሚ ሓደ ዕቑድ ጫሙ እኳ እንተሰቐለ ቤካም ገጽ ኩዕሶ እግሪ ኣሜሪካ ኮይኑ ይቕጽል ኣሎ። እታ ብሓባር ዝውንና ኣሜሪካዊት ክለብ ኢንተር ሚያሚ 1.45 ቢልዮን ዶላር ዝዋጋ ፍራንቻይዝ ሜጀር ሊግ ኩዕሶ እግሪ ክትከውን ምዃና ይእመት። ዴቪድ ቤካም ኣብ ዋንጫ ዓለም ክዕወት ኣይከኣለን ክኸውን ይኽእል እዩ። እንተኾነ ካብ ወፃኢ ኣብ ንግዳዊ ፀወታ ከም ዝተዓወተሉ ዘየካትዕ ኣይኮነን።
3: So much comfortability in that, and the structure breaks down just on that turn.
0: የንገት ተከተማታት እተን ዝኸሰራየን አምላ አሜሪካ ካናዳን ሜክሲኮን ዝርከባ 16 የንገት ከተማታት ናቀባብላ አጋይሽ ሆቴላትን ተካላት ንግዲ ውሽጣ ዓድን ዘዕብዩ ወሐዚ አድንቅትን በጻሕትን ክቅበላ ጸኒሐንየን። ካብ ዝረኸቦ ቁጠባዊ ረብሓ ውሑድ ምዃኑ ኪላታት ይዛረቡ። ፊፋ ኣስታት 41 ቢልዮን ዶላር ኣብ ቁጠባ ዓለም ክውስኽ ምዃኑ ገሚቱ። ካብዚ እቲ 17 ቢልዮን ዶላር ንቁጠባ ኣሜሪካ ጥራይ ክዕብዮ ምዃኑን 185,000 ስራሕ ክፈጥሩን መብዛሕትኡ ድማ ኣብ ምእንጋድን መዕረፊ ኣጋይሽን እዩ። ብርግጽ ብዙሓት ምስቲ ውርድራት ካብ ዝመጽእ ዕግርግር ርሕቕ ክብሉ ስለ ዝደለዩ የእንገቲ ከተማታት ቁፅሪ በጻሕተን ምንቁልቋልዩ ዘርኢ ዘሎ ኣብ ምቁፃር ሰራሕተኛታት ምውሳኽ ክህሉ ይኽእል እዩ። እዚ ግን ኣብ ኣጋሽ ምቕባል ንስተሓተ ደሞዝ ዘለዎም ዕዮታት ጥራይ ከም ዝኸውን ይምጉት። ወግዓዊ ኣሃዛት ከም ዘመልክትዎ ኣብ ኣሜሪካ ኣባራትን ቤት ምግብታትን ምቁፃር ስራሕ ቅድሚ እቲ ኣብ ግንቦት ዝተካየደ ውርድር ከም ዝወስኸ እኳ እንተገለጸ እቲ ዕቤት ግን ንሓፂር እዋን ዝተረኣዩ። እቲ እንኮ ዋጋ ዘለዎ ቁጠባዊ ረብሓ እቲ ክግበር ዝኽእል ፕሮጀክትታት ምሕዳስ ምዃኑ ይምጉቱ። እዚ ድማ ድሕሪ ውድድር ኦሎምፒክ 2012 ኣብ ለንደን ኣብ ዝርከብ ስትራትፎር ዝተሃንፀ ህንፃ ምስራሕ ክኸውን ይኽእል። መብዛሕትኡ ነዚ ዋንጫ ዓለም ከእንግሉ ዝፀንሑ ስታድዮማት፣ ሆቴላት፣ ልምምድ ዘካየደሎም ቦታታትን ትሕተ ቅርፂ መጓዓዝያን ስለ ዝተጠቕመ ካብ ልምዓት ዝኾነ ቁጠባዊ ረብሓ ኣይክህሉን እዩ።
1: And look at the green space he was able to run into. Julian Quiñones. And oh, that's how to do it! Mexican magnificence! For his third goal at this World Cup.
2: Well, it's to perfection. The timing of the run is perfect and the finish is to match. And it is over the right fullback, Franco. He's pressed in, he's left that space. Just the weight of the pass, the measure. His teammates are asking for it. There is no chance. He's seen this before. He's done this.
0: እቲ ትፅቢት ዝግበረሉ ጠለብ ክፍልታት ሆቴላት ኣይተረጋገፀን። ኣካላት ኢንዱስትሪ ኣብዚ ዓመት ኣብ የእንገቲ ከተማታት ካብ ዝሓለፈ ዓመት ዝወሓደ ምዝገባ ከም ዝተራየ ፀፂቦም። ማሕበር ሆቴላት ብሪትሽ ኮሎምቢያ ናይ መወዳእታ ኣሃዛት ምዝገባ ገና ክረጋገፅ እንኳ እንተዘይከኣለም ሰነን ሓምለን ግን ካብ ዝሓለፉ ዓመታት ኣፀቢቆም ዝወሓደ ምንባሮም ይገልጽ። እቲ ውርድራት ንኣርባዕ ተኸታተልቲ መዓልትታት ሆቴላት ስራሕ ዝረኽባሉ ዕድል ኣይፈጥሩን ይብል። ኣብ ክንዱ ኣብ ፍሉይ ዕለታት ልዑል ጠለብ ከም ዘስዕብ ይገልጽ። ንኣሜሪካውያን ሰብ ሆቴላት እቲ ቅድሚ ውርድር ዝነበረ ሆይሆይታ እውን ኣይሓገዞምን። ማሕበር ሆቴላትን መንበሪ ኣባይትን ኣሜሪካ ፊፋ ንበዕሉ ዝጥቀመሉ ብዙሕ ክፍልታት ብምሓዝ ናይ ሓሶት ጠለብ ፈጢ

0: ኢሉ ክብል ከሲሱ ፊፋ ነቲ ክሲ ኣፍልጦ ከም ዘሂቦ ድማ ይምጎት። ክሳብ መያዝያ 800ታዊት ሰብ ሆቴላት ኣሜሪካ ካብቲ ናይ መጀመርያ ትንቢቶም ንታሕቲ ቡ ከም ዝተገብረ ገሊጹ። ክልተ ሲሶ ካብ ሰብ ሆቴላት ኒውዮርክ ኣብ ዝተፀበይዎን ላዕሊ ዝተሓተ ምዝገባ ከም ዝገበሩን ኣብ ሲያትል ድማ ዳርጋ 800ታዊት ብዙሓት ነቲ ውርድር ዘይፍጻመ ኢሎም ጸዊዖሞ።
1: Tomato trying to reset quickly and trying to catch Argentina napping. McAllister can't make the play. Lopez Cabral! It's incredible! It's remarkable! It's almost unbelievable! It's Cape Verde for a second time tonight, tying the game!
2: When the ball comes back to him, you're going to see everybody's converging now centrally. Has one thing in his mind, takes it on the right foot. He has so much to do from there. Oh my gosh! As soon as that leaves his foot, he knows it. It's perfect. Truly perfect. That's top corner.
0: ኩባንያ ምውርራድ ቤቲንግ እቶም ዝኸእሶብዮም ዋንጫ ዓለም 2026 እቲ ዝዓበየ ውርድር ጠላዕ ክኸውን ዝተርፈየሎን ብገምጋም 50 ሚልዮን ዶላር ኣብ ጠላዕ ትሕጃ ከም ዝተገብረን ኣብ ነስ ወከፍ ፀወታ ኣስታት 500 ሚልዮን ዶላር ከም ዝተወራረደን ኣብ ኢንዱስትሪ ጠላዕ ተገዳስነት ዘለዎ ትካል ፋይናንሳዊ ኣገልግሎት ማክዋሪ ይሕብር። እዚ ብቐንዱ ብሰንኪ ምዕባይ ጋንታታት ዝመፀ ምዃኑን እዚ ፀወታ ካብቲ ኣብ 2022 ዝነበረ 24 ግጥማት ወሲኹ ልዕሊ 100 ግጥማት ከም ዝተኻየደን ይጠቅስ። ዋና ፓዲ ፓወር፣ ቤትፌር፣ ስካይ ቤት፣ ፍሉተር ኢንተርቴይንመንት ኣብ ኣሜሪካ ከምኡውን ብራዚል ብዘሎ ዕብየት ኣብ ውርድ ዝኣቱ መጠን ገንዘብ ካብቲ ዝሓለፈ ውርድር ብዕፅፊ ክኸውን ምዃኑ ኣተንቢሁ። ተንታኒ ማክዋሪ ቻድ ቤኖን ኣብ እዋን ፀወታ ዝግበር ምውርራት ጠላዕ ካብቲ ዝያዳ ባህላዊ ዝኾነ ቅድሚ ፀወታ ዝነበረ ጠላዕ ከም ዝዘያየደ ገሊጹ። ጠላዕ ስፖርት ኣብ ኣሜሪካ ገና ብተዛማዲ ሓድሽ ኢንዱስትሪ እዩ። ክሳብ 2018 ንስፖርት ተባሂሉ ዝእቶ ጠላዕ ኣብ ላስ ቬጋስ ኔቫዳ ጥራዩ ሕጋዊ ነይሩ። እንተኾነ ውሳነ ላዕለዋይ ቤት ፍርዲ ንብዙሓት ግዝኣታት ሕጋዊ ንምግባር መንገዲ ጸሪጉ። ኣብ ካሊፎርኒያን ቴክሳስን ሓዊሱ ብዙሓት ግዝኣታት ኣሜሪካ ግን ሕጂ እውን ሕጋዊ ኣይገበርኦን። ኣብዘን ከባቢታት ኣብ ቅድመ ትንበያ ዓብ ወሰኽ ተረእዩ። እዚ ብቕልጡፍ ዝዓቢ ዘሎ ብመንስያ ደቂ ተባዕትዮ ዝፍቶ ብቢልዮናት ዝቁፀር ኢንዱስትሪ ከም ጠላዕ ኣይውሰድን። እዚ ማለት ሓደ ሰብ ኣብ ኣየናይ ግዝኣት ይሃሉ ብዘይገድስ ኣብ ስፖርት ሕጃ ገይሮም ክትጻልዑ ይኽእሉ።
1: Four teams making their bow at the tournament, and that's a good try. Oh, it's sensational!
3: Oh, this should make it more intricate how they did before to try and get in the back.
4: Oh, it's a good run, a really good run. Surely it's equalizer! And it's there! Wang in ball!
3: To the back of net. I said they need to make a run in behind, but look at the technique, look at the awareness. Bodies have gone down. He's not going to take another touch. He doesn't need to. And that little delightful chip just over the top. What a moment, what a goal.

ከም እንደገና ተኸሊሱ እዚ ፀወታ ክለሳ ክንገብር ኢና። ክለሳ ገይርና ካብ መጀመርያ ቦክሰር ክደልየካ ኣሎ ክደልየና ከመይ ገይርና ኢና ምክንያት ንቕርቦም ነዚኢታት ሕጂ ንሕና ኣብ ግምት እቲና ተዘራሪብና ምስታ ፌደሬሽን ኣብ ሓደ መዕለቢ ክነብፅ ኣብ ስራሕ ኣለና። ብዙሕ ከዓ ፃዕሪ ክድልዮ እዩ። ፃዕሪ እንድሕር ተወሲኹ እንድዒ ማወት ኣጉስቲ ብዝለዕለ ደረጃ ክብለፃሕ ይጠራጠርኒ

0: በቃት ተጓሰቲ ምስቲና ቀደም ከተወዳደረ አይትከኝ ምክንያቱም ቀድም ሀጂ አውድድክ ስለዘነበጉ ቀጻጊ ደማ አብገመመት ስለዘነበጉ ምስጥቡ አቋም ነው በአቢው ፊዚካ ፊትነሶም ጽቡ ነው ሀጂ ግን ሀደ ነገር ይጎንም መጀመሩ በአቢው ጽቡ ነገር ስለዘሆነ በሀጂ ግን ብዙ ነገር ከሳቀ ከመዘጋው ግን ይራይካዩ ምክንያቱም ቀድም ሀጂ ዘነበረ ጽዋታ አዚው ጽቡ ቴክኒክ ትሬነርካ ነው ማክቲ ግን ቆብቲ ቴክኒክ ደከም ዘበረ ነው ገገም ገና ሀደሽቱ ምን ይመስሉ ነው
1: ተጻውቲ አለን አብዛሓት አለና ግን ምስጥቅና ሕጂ ብሓንሳብ ንጥፉት ስፖርቲ ቆርብቲ ሰብካ ኣይበለን ሞራል ኣይገበረን እምበር ኣለዉ ተፃወቲ ክመፁ ንክእሉ እዮም ሕጂ እውን ገና ክንውስኸሉ ተዘይኮይና እንዳሕርክንዘሎ ነገራት የለን ማለት እዩ።

0: ምስቲ ናይ ቅድም ክትሪኦን ሎ መጀመርቲ ስለ ዝኮና ውሕዳት እዮም ምስቲ ዳርጋ ርብዒ ከማ ናይ ወፅሑን እዮም ግን ውሕዳት ኢልካ ከይበልካ ናብቲ ብዙሓት ንምብፃሕ ኣብ ፃዕሪ ኣለና ሕጂ ሂልና ንብገስ ኣለና ብኩሉ መዳይ ካብ ምሕደራ ጀሚርካ ስዓ ትላዕለ ኣካል ብፅቡቅ ጀሚርና ኣለና ኣብ ጎኒ ጎኒ ከዓ እዞም ጨንፈር ኮሚሽን ስፖርትን ገለመለ ስለ ተስፋ ዳሃቡና ንዓነዎን ተስፋ ኮይኑና ንስራሕ ዘ ክንሰርሖ ኢልና ኣለና ማለት እዩ
1: መከተ ጉስጢስ ኣብ ምጅማር ተፃዋታይ ኮንካ ናብቲ ንስልጣን ንሕራእቲኻ እቲ ዝበለፀ እዩ ዝኾነ ግን ብዙሓትካ በቲ ፀዋታ ተመኪሮም እዮም ናብ ምስልጣን ዝኣት ጁሲ ሓጋዚ ይኸውን ማለት እዩ ተፃዋታይ ነርካስ ናብ ኣሰልጣኒ ክትመፅእ ዝበለፀ እዩ
2: ፀወታታት ክስራዕ ኣለና ኣለዎ ተፃወቲ ኣለና ውሕዳት ኣይኮና ብዙሓት ኢና ፀወታታት ተሰሪዑ ከምቲ ኣብ ክልተ ወርሒ ከምቲ ካልኦት ናይ ብሽለተ ናይ ጉያ ከም ኩሉ ስታፍየና ንሕና ከዓ ድልዋ ስለ ዘለና ክነቕርብ ኢና ጥራይ ፀወታታት ምድባት ይግበረልና ማለት እዩ ካልእ ድልዋት ኣለና ብወገና ማለት እዩ
1: ፌደሬሽን መከተ ጉስጢ በዚ ሒዝቦ ይጅምር ይቋረፅ ይጅምር ይቋረፅ ሕጂ ግን በዚያ ጀሚርናዮ ዘለና ኩሉ ነገር ሓላፍነት ተሰኪምና ነዚያ ቦክስ ታሪካዊት ዝኮነት ነዊሕ ዕድሜ ዘለዋ ቦክሲን ዝሓሸ ዝበለፀ ደረጃ ክነብፅሓስ ኩላና በብወገና ክንፀር ኣነ እቲ ፌደሬሽን ነዚያ ጂ ኣርእና ዘለካ እቲ ምትህባሩ ቀፃሊ ገብረልና ኣለዎ
3: መጀመርታ ነዚ ኣውዲ እዚ ከኣቢ እንተዳ ኮይኑ ኣባላት ፌደሬሽን ነናቶም ስራሕ ክፈልጡ ነዳያኑ ዝምልከት ንቴክኒክ ዝምልከት ንምህደራ ዝምልከት ሰብ ነናቱ ፖዚሽን ሒዙ ነናቱ ፊልድ ዘማርያ እንተዳ ኮይኑ ኩሉ ነገር ክማርያ ይ ሓደ ሰብ ኩሉ ነገር ወይ ዝተወሰኑ ሰባት እንተዳ ሒዞሞ ተሪፎም ሲ ብዙ ነገር ጎደሮ ነገር ካጋጥም ይክእል ሕጂ ግን ትምህርቲ እዩ ናይ ሮማርቲ መጀመርታ ብሕጂ ፅቡቅ ኣማሓሹ መቸም ተስፋ ገብ ምክንያቱም ክኢራታት ኣለዎ ካብቶም ኣሰልጠንቲ ዮናስ ኣረፋይነ ቴፊሮስ ዮናስ ርሶም ኣለዎ ሎሚ እቶም ቀንዲ ቀንዲ ማሃሪንጎ ብጣዕሚ ዲቮትድ እዩ ንስፖርት ስፔሻ ንቦክስ ስለዚ እዚኦም ሰባት ፅሮም እንተዳ ሰርሖም እንደገና ደሞ ፍረፃማውን ዝረክቡ እንተዳ ኮይኖም ክመሓይሽ ይክእል
0: ዝመቶ ጉስጢ ንዝኾነ ኣብ ምክልኻል ከነእቶ እቲ መደብና ኩሉ መዓልቲ መኸተ ጉስጢ ኣብ ምክልኻል ተሎ ዳሓየለ ተፃዋታይን ብርቱዕ ተፃዋት ካብ ምክልኻል ኢካ ተወፅእ ኩሉ ሰብካ ኣብ ምክልኻል ደርጋ ዝበዝሐ ኣሎ እቲ ዓቕሙ ናብ ምክልኻል እዩ ዘሎ እና ብጣዕሚ ኢና ነዚ ንሓስፈሉ ዘለና ምክልኻል ንድሕር ምስ ምክልኻል ተሓባቢርና መሻርክቲ ንድሕር ኮይና ብምክልኻል ደረጃ ክንዕወት ምዃና ስታይ ንገብርኒ ተዓዘብቲ በዝነበረ ብጣዕሚ መስግኖም ብኩሉ ነገሮም ካብ ሄልካ ስጋዕ መጨረሽታ ድራኢና ብዲስፕሊን ስፖርታዊ ስነ ምግባር ብጣዕሚ ፖሊስ ኣየድልየ ካብ ፖሊስ ኣምፂና ፖሊስ ድየልድዮ ስነ ምግባር ዘለዎም ናይ ቲፎዞ ናይ ስፖርቲ ክስታይ ዘለዎ ብጣዕሚ ደሐጉስ እዩ እዚ ንድኸዛ የመስግኖም

ምዕዱን ንዕደም ነርና ኢና ብቐፀልታ ናይ ቅድሚ ሕጂ ኢና ከዓ ንምድማቅ ነቲ መደብ መፂና ማለት እዩ።

እወ ሕጂ መኸተብ ውስጥ ክብል ከሎስ ንስፖርት ዘጠቃለለ እዩ። ስፖርት ክንብል ከለና ድማ ሕብረተሰብ ብምሉእ ክዘውትሩ ካብቲ ዘለዎ ነገር እዩ። ሕጂ ኩሉ ግዜ ከዓ ካብ ብህፃናት ተመልሚሉ ዝዓበየ እዩ ኣብ ዝለዓለ ደረጃ በፅሕ ማለት እዩ። ሕጂ እቲ ስፖርት ካብ ብናኣሽቱ ካብተን ቆልዑት ካብተን ጀመርቲ ኣትሒዝናስ ኩሉ ዓይነት ስፖርት ከነፀባርቕ ብምባል በቶም ፌደሬሽን በቶም ኮሚተ ተሓሲቡ ከም ዕድመ ከዓ ተዓዲምና መፅና ማለት እዩ። ከምዝ በልኩ ካብ ባለት ዛንታ ንምንጋር ኢካ ትጥቀመሉ እቲ ናይ ህዝቢ ኤርትራ ናይ 30 ዓመት ገድሊ ዝሓለፎ ብምሉኡ እቲ ናትና ብዓይነት ዛንታ ገይርና ንህዝቢ ዓለም ክነዳሪ እምበርከ ናቱ ዝኽኣል ኣድማሳዊ ቋንቋ ስለ ዘለዎ ልክዕ ከም ብዘይ ምዝራብ ብምልክት ስለ ስራሕ ማንም ሰብ ከዓ ህዝቢ ዓለም ሙሉእ ከዓ ክርድኦ ስለ ዝኽእል ብኡ ገይርና ናይ ህዝቢ ኤርትራ ክነላልን ኣብ ዝለዕለ ደረጃ ክንበፅሕ መደብና።

ብናተይ ወገን ተርእካ እተን ካብተን ተምሃሮይ ዳርጋ ብምልእን ናይ ቶፕቴን እየ ዝበዝሓ ከዓ ናይ ዩኒት ኣብ ዝተፈላለዩ ቤት ትምህርቲ ዝሽለማ እዩ። ሕጂ ሳዕሲዒት ተይልና ባሌ ተይልና ዝኩሉ ምንቅስቃስ ኣካላት እዩ። ረብሓታት ናይ ምንቅስቃስ ኣካላት ከዓ ፍሉጥ ነገር እዩ። ኣእምሮን ኣካልን ብሓባርተ ተዋሂዶ ከም ዝዓቢ እዩ ዝገብር። ስለዚ ዞም ቆልዑት ከም ዝረእኻዮም ካብ ብንእሽቶም ኣብ መድረክ ወፂኦም ከርእዩ ከለዉ ሓደ ነፍሰ ምትእማን ይገብሩ ኣለዎ። ዳሕራይ ብቐሊሉ እዮም ከዓ ኮንፊደንስ ዘለዎ ቆልዓ ድማ ኣብ ዝኾነ ነገር ኣይሽግሮን እዩ። ኣብ ትምህርቲ ከዓ ኣዝየን ተወዳድርቲ እየን ዝኾና ካብ ሕጅቲ ወፂኻ ምርኣይ ገለ ስለ ዝለምዶኦ ዝኾነ ነገር ተቐቢለን ናይ ምሃብ ክእለት ኣለዎን። እምበርከ ተማሂረን ካብ ብንእሽተን ንህዝቢ ናይ ምርኣይ ናይ ምልላይ ዓቕሚ ስለ ዘጥርያ ኣብ ዝኾነ ነገር

ቁርብ ዓመታት ኢና ጌርና ዘለና ኣብ ምድላይ ኢና ከዓ ንርከብ ዘለና ኣብ ፃዕሪ ኢና ንርከብ ዘለና ሕጂ ልክዕ እቲ ንሰን ዝሓትኦ ክዳውንቲ ኣብዚ ዓዲ ኣይስራሕን እዩ ልኢኽካ እዩ ዝምፃእ ቁርብ ምስቲ ባጀት ናና ድማ ክብርብል እዩ ስለዚ ክሕግዙና ክተሓባበሩና ንሕብረተሰብ ቆልዑ ትዕብኻ ካ ሕብረተሰብ ትዕቢ ስለ ዝኾንካ ኩላህና ናይ ኩላህና ስራሒ ኢደ ኢደ ኢልካስ ንክተሓጋገዝና በዚ ጋጣሚ እዚ ይምሕፀኖም።

ዝኸበርኩም ተዓዘብቲ ናይ ሎሚ ሰሙን መደብ ለሰ ስፖርት ኣብዚ ፍፀም ስለምክታልኩም ኣዚና ነመስግን። እዛ መደብ እዚኣ ብኩሉ ነገራ እናወስኸት እናደመቐት ክትከይድናትኩም ተሳትፎ የድልየና እዩ። ከምቲ ኩሉ ሳዕ ንብሎ ድማ እዛ መደብ ካባኹም ብኣኹም ንዓኹም ስለ ዝኾነት ምስ ኩላቶም ኣባላት ስቱድዮ ብሓባር ብምዃን ዝመዘሎ ሰሙን ኢና ክንራኸብ። ሰላም።

0: ክምባል ስለ ዝመረፀ
1: አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ወይ ጸበል ወይ የአእምሮ ሕክምና ሆስፒታል መግባት የነበረበት ሰው ነው።
2: ተጨፈጨፍን። አንድም ቦታ ፈቀቅ ማድረግ አልቻለም። አንድ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል። ሌላ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል።
0: ሰነዳዊት ፊልም አብ ኤሪ ቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍ ደገ ባሕሪን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ሰንዓፈን ኣልፈን እምባሶራን ተቆጣጥረን ክሎስት መንደፈራ ነበር ውግያ ሲደረገ ነበር።
4: ኣልጣን ሲቪል ነው፣ ስራውም ሌላ ነው። ግን ያው ኣልብሰህ ኮ ይሆነ ኮ
0: ጻድቃን ሲቪል እዩ፣ ስርሑ ካልእ እዩ። ፅሩራታት ስለ ዝነበሮ ብኡ ይፅዋዕ።
5: ክሻብ ስመዳ ኢና ንኸድ ማለት ሻዕብያ ሰይ ነቃብፆ ኣለና ዝብል መደብ ይኑ ነይሩና፣ ግን ኣይኮነን።
0: ትምባል ስለ ዝመረፀ ፅላሊ ኣባላት ብልፅግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀሙን ሰጊሩ ኣሎ።
6: የኢትዮጵያ መከላከያ ሰራዊት ማስጠበቅ አለበት የሚባለው ዳር ድንበር
0: ሰራዊት ኢትዮጵያ ክሕልዎ ዘሎ ወደብ ካብዚ ጎቦዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን። ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል።
6: የኢትዮጵያ ብሔራዊ ጥቅም እስካለበት ድረስ ነው ዳር ድንበር።
7: አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን
0: ዓሰብ ዝበሃል ወደብ ክስራሕን ክሰኣልን ከሎ ብፍሉይ ንኢትዮጵያ ከገልግል ተባሂሉ

0: ወይ ድማ ካብ ዓፈር ክሳብ ኣብዚ ንኽገልግል ተባሂሉ እዩ ተሰሪሑ።
1: በጀርባዊ በኩል ግመለማ ኣገኘው
0: ክምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤዲቲቪ ረቡዕ 925 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 1250 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤዲቲቪ

0: ሰላም ከመይ ፀኒሖም ዝኽርኩም ተኸታተልቲ እዚ መደብ ምኽርመያ ወያኒ ኣብዚ ናይ ሎሚ ሒዝናዮ ዘለና ዛዕባ ድማ ንባሕራዊ ሂወታዊ ብዙሕነት ዘተኮረ ክኸውን እዩ። ናይ ዘልዒልናዮ ዘለና ርእስቲ ሙያዊ ምኽሩ ክበና ኣብ ስቱድዮና ዓዲምናዮ ዘለና ኣቶ ተክለ ሃይማኖት በራኺ ግዜያዊ ዳይረክተር ምርምር ኣብ ሚኒስትሪ ሃብቲ ባሕሪ እዩ። ኣቶ ተክለ ሃይማኖት ዕድሜና ክቢርካ ካብ ከተማ ባፅዕ መፅኻ ንትበና ሓበሬታ ቀዲመ ብስመይ ምስ ምተዓዘብቲ ነመስግነካ። እስኪ ብዛዕባ ባሕራዊ ብዙሕነት ኢና ክንዛረብሎም እሞ ባሕራዊ ብዙሕነት ክንብል ከለና እንታይ ማለት እዩ? ኤርትራ ሃገርና ድማ ብባሕራዊ ብዙሕነት ብከመይ ክንጥምታ ንኽእል? እንታይ እንታይ ዓይነት ሃብቲ ከ ኣለዋ?
1: ብመጀመርታ ኣነ እውን ነዚ ዕድል እዚ ብዝሃብኩም ኣጋጣሚ ሂወታዊ ብዙሕነት ባሕሪ ክገልፅ ኣመስግን። ሂወታዊ እዚ ባሕራዊ ሂወታዊ ብዙሕነት ክንብል ከለና ዝተፈላለዩ ዓሌታት ሂወታዊ ባሕሪ ካብቲ ዝደቐቀ ብዓይንና ክንሪኦ ዘይንኽእል ባክተርያ ክሳብ እቲ ዝዓበየ ሂወታዊ ናይ ባሕሪ ዓሳናባር ኢልና ንፅውዖ ምስ ኣከባቢኦምን ምስቲ ስነ መሓድሮኦምን ዝተኣሳሰርን ዘለዎም ፅልዋን ዘጠቓልል ሂወታዊ ባሕራዊ ሂወታዊ ብዙሕነት ኢልና ክንገልፆ ንኽእል። ብሓፈሻ ኣብ ኤርትራ ምስ ንመፅእ ብዛዕባ ዘለና ባሕራዊ ሂወታዊ ብዙሕነት ኤርትራ ኣብቲ ቅናታዊ ናይ መሬት እያ ዘላ። ኣብዚ ከዓ እቲ ብዙሕነት ናይ ሂወታዊ ዝበዝሐ እዩ። ከምኡ ብምዃን ከ ኣብ ናይ ባሕርና ከዓ ዝበዝሑ ሂወታውያን ባሕሪ ንረክብ። ዝተፈላለዩ ደቀቕቲ ብዓይንና ክንሪኦም ዘይንኽእል ካብ ባክተርያ ብብዝሒ ዓሌታት ኣለዉ። ብዓይንና ንሪኦም ስልካ ኣዝዮም ብዙሓት ዓሌታት ሂወታዊ ባሕሪ ኣለውና። ገለ ክንጠቅስ ንኽእል ኢና። ዝተፈላለዩ ዓሌታት ዓሳታት ኣለውና። እዚ ባሕሪ ቀይሕ ባሕሪ ክንብል ከልና ልዕሊ 200 ዓሌታት ዓሳ ኣለው ንብል። ኣብ ናይ ኤርትራ ክንመፅእ ከለና ክሳብ ሕጂ መዝጊብናዮ ዘላ ልዕሊ 500 ዓሌታት ዓሳ ኣለውና። እዚ ግን ናይ መወዳእታ ማለት ኣይኮነን። እቲ ናይ ምልላይ ኣብ መስርሕ ስለ ዘሎ ምስ ግዜ ዝውስኽ እዩ ማለት እዩ። ምስ ናይ ቀይ ባሕሪ ኣሎ ዝበሃል ዳርጋ ልዕሊ ናዊታት ገፁስ ክኸይድ እቲ ኣሃዝ ማለት እዩ። ካልእ ናይ ጎቤ ባሕሪ ንብሎ ኣለና። ዝተፈላለዩ ዓሌታት ጎቤ ባሕሪ ክሳብ 5 ዝኾኑ ኣለውና። የዕዋፍ ባሕሪ ንብለና ኣለና። ብዙሓት ኣዕዋፍ ባሕሪ ኣብ ደሴታትን ኣብ ገማግምን ገሊአን ዘዕርፋ ገሊአን ኣብኡ ዝነብራ ገሊአን ኣብኡ ዝፋርያ ገሊአን እውን ሳጊመን ዝመፃ ኣዕዋፍ ባሕሪ እውን ዝተፈላለዩ ዓሌታት ኣለዋና። እዚ ካልእ እዚ ላም ባሕሪ ኢልና ንፅውዖ ዓሳናባሪ ኢልና ንፅውዖም ኣብ ሰላማ ኢልና ንፅውዖም ዝተፈላለዩ ዓሌታት ናይ ሂወታዊ ባሕሪ ኣለውና። ኣብቲ ናይ ባሕራዊ ኣታክልቲ ተመፂና እውን ከም ፀሃያይ ባሕሪ ከም ሳዕሪ ባሕሪ ከም ገረብ ሸራ ወይ ካልኦት ዓይነት ኣግራብ ኣብቲ ገማግም ደስታን ዝርከቡ ዝተፈላለዩ ዓሌታት ናይ ኣታክልቲ ባሕሪ እውን ኣለውና። ስለዚ እቲ ናይ ኤርትራ ባሕሪ ክንገልፆ ከለና ብሂወታዊ ባሕሪ ሃብታም እዩ። እቲ ብዙሕነት ኣብቲ ሰሜናዊ ዝበዝሐ ክኸውን ከሎ ብብዝሒ ግን ዳርጋ ኣብቲ ደቡባዊ ክፋል ናይ ባሕርና ኢና ንረኽቦ። ካብዚ ማእኸላይ ጀሚርካ ማለት እዩ ካብዚ ከባቢ ዳህላክ ደሴታት ጀሚርካ ክሳብ ዓሰብ ዘሎ እዚ ብብዝሒ ሂወታዊ ባሕሪ ዘለዎ ኣካል ባሕርና እዩ። ምክንያቱ እቲ ንሂወታዊ ባሕሪ ዘድልዮም መግቢ ብብዝሒ ኣብዚ ደቡባዊ ናይ ባሕርና እዩ ዝርከብ። እቲ ርክብ ምስ ህንዳዊ ውቅያኖስ ስለ ዘሎ ምቅያር ናይ ማይ ከዓ ስለ ዘሎ ምስኡ ከዓ ማዓድናት ሒዙ ስለ ዝመፅእ እዚ ዋላ ካብ ቀይሕ ባሕሪ ተሪና እዚ ናትና ደቡባዊ ክፋል ቀይሕ ባሕሪ እቲ ዝሃብተመ ማለት እዩ። ብኡ መንፅርካ ዝሃብተመ ሂወታዊ ብዙሕነት ከዓ ኣለዎ ማለት እዩ። ዝተፈላለዩ ዓሌታት ክንረክብ ንኽእል ብዝሒ ዘለዎም እንስሳታት ወይ ሂወታውያን ባሕርካ ክንረክብ ንኽእል ማለት እዩ። ብከምዚ ክንገልፆ ንኽእል እቲ ናይ ኤርትራ
0: ሕራይ። እስኪ እዚ ንጠቕሶ ዘለና ብዛዕባ ባሕራዊ ሂወታዊ ብዙሕነት እዩ እሞ እስኪ ኣገዳስነት ናይ ባሕራዊ ሂወታዊ ብዙሕነት እንታይ እዩ?
1: ሕጂ ኣገዳስነት ሂወታዊ ናይ ባሕሪ ወይ ከዓ ባሕራውያን ሂወታውያን ክንሪኦ ከለና ኣዝዩ ኣገዳሲ እዩ። ካብ መግቢ ጀሚርካ ዳርጋ ወዲ ሰብ ካብ ጥንቲ ጀሚርካ ምስ ምግፋፍ ዓሳ እዩ ጀሚሩ። ምክንያቱ እቲ ባሕሪ መግቢ ዓሳ ኣሎ፣ ካልእ ዓይነት ዓሌታት ኣለውና ከም መግቢ ዘገልግሉ። ኣብ ፋብሪካ ተመስሪሖም ውን ናቶም ዓይነት ቀይሮም ውን ዝተፈላለየ መዓላ ዝውዕል ኣሎ። ዝተፈላለዩ ሂወታውያን ባሕሪ ከም መድሃኒት ንክስርሑ ዘገልግሉ እውን ኣለውና። ካልእ ኣብዚ ሕጂ እዋን ምስ ናይ ቱሪዝም ዝተኣሳሰረ እውን ዳርጋ ምንጪ እቶት እዮም ዝኾኑ ዘለዉ ሂወታውያን ባሕሪ ምንጪ እቶት ናይ ሓንቲ ሃገር ይኮኑ። ምስቲ ምዕባለ ናይ ቱሪዝም ዝካየ ዘሎ ንጥፈታት ካልእ ነቲ ስነመሓድሮ ናይ ኣከባቢ እውን ነቲ ናቱ ሚዛን እውን ኣብ ምሕላው ኣገደስቲ እዮም። ካልእ ዝተፈላለየ ጥረ ነገር መስርሕዎ ንኾኑ እዮም ንፈሳሲ ድኾነ ኣብነት ኣብዚ ሕጂ ዝጥቀመሎም ዘለና ከም ፀሓይ ባሕሪ ካብ ዓሳ ንድኩዕ የገልግሉ። ካልእ ንመግቢ እንስሳ ከዓ የገልግሉ ማለት እዩ። ብፍላይ ዞም ንኣሽቶ ዓሳ ወይ ዚ ተረፍ መረፍ ናይ ዓሳ ጢሒንካ ኣብ መስርሒካ እውን እቲ ቀንዲ መግቢ ናይ እንስሳ ንደህሮን ከብትን ኮይኑ ዘሎ እዩ። ብድሕሪ እዚ ከዓ ንወዲ ሰብ ከዓ የገልግል ብተዘዋዋሪ ማለት እዩ። ሕጂ እቲ ኣገዳስነት ናይ ሂወታውያን ባሕሪ ኣዝዩ ሰፊሕ እዚ ሕፅር ኣቢል እየ ብሓፈሻ ዝገልፆ ዘለኹ ማለት እዩ።
0: ኣገዳሲ እዩ ባሕራዊ ሂወታዊ ብዙሕነት ክንሪኦ ከለና ምስ ሂወትና እውን ዝተኣሳሰር ስለ ዝኾነ ስጋኣታት ክንታይ ኣለዎ? ምናልባት ከም ስጋኣታት ዝጠመተ እንታይ እዩ?
1: ኣዎ ሕጂ ኣብዚ ግዜ እዚ ዋላ ብዓለም ደረጃ እንተርእናዮ እቲ ስጋኣታት ንሂወታውያን ባሕሪ ኣዝዩ እንዳዘየደ እንዳላዓለን ዝኸይድ ዘሎ እዩ። እቶም ስጋኣታት ከዓ ብተፈጥሮ ዝመፅእ ኣሎ፣ ብናይ ወዲ ሰብ ዘስዕቦ ከዓ ዝመፅእ ኣሎ። ኣብቲ ናይ ተፈጥሮ ተሪእና ሕጂ እቲ ዝዓበየ ከም ስጋኣት ዝረአ ዘሎን ሂወታውያን ባሕሪ እቲ ክሊማዊ ለውጢ ዓለምና ዳርጋ እንዳወዓየት ትኸይድ ኣላ። እቲ ማይ ባሕርካ እንዳወዓየ ኸይድ ኣሎ። ብኡ መንፅርካ ዝተፈላለዩ ሂወታውያን ባሕሪ እንዳሞቱን እንዳፀነቱን ይኸዱ ኣለዉ ማለት እዩ። ብፍላይ ኣብዚ ሓለፈ 2020 ንሪኢና ሓደ ማዕበላዊ ዋዕ መፂ ነይሩ። ንዓና እውን ፀሊምናይ ብፍላይ እዚ ናይ ዕምባባ ባሕሪ ኢልና ንፅውዖም ኣዝዮም ተሃስዮም እዮም ማለት በዚ ዋዕ እዚ። እቶም ካልእ እንስሳታት እውን በብመጠኑ እንዳተሃሰዩ ይኸዱ ኣለዉ ማለት እዚ እቲ ናይ ተፈጥሮ ዝዓበየ ስጋኣት ኮይኑ ዘሎ እዩ ሂወታውያን ባሕሪ። እቲ ናይ ወዲ ሰብ ዘሎ ስጋኣታት ከዓ ዝተፈላለየ ፅልዋ ኣብ ዝተፈላለየ ሂወታውያን ባሕሪ የስዕብ ማለት እዩ። ገለ ክንጠቅስ ንኽእልና ዝብከላ ባሕሪ፣ ዝብከላ ባሕሪ ዝበሃል ብፕላስቲክ ይኹን ብካልእ ዓይነት ብከላ ምንጭታት ይኹን ነዚ ንሂወታውያን ባሕሪ ኣዝዩ ኣብ ስጋኣት ኣእቲዎም ዘሎ እዩ ማለት እዩ። ዋላ ኣብ ናይ ሕርሻ ቦታ ዝተገብረ ፀረ ፀሓይ ድዩ ንድኩዕ እዚ ሰብ ዝሰርሖ ድኩዕ ድዩ እዚ እውን ተሓፃፂቡ ንባሕሪ ስለዝኣቱ ብከላ የስዕብ። ካልእ ከምዚ ቀድመ ዝቁፅ ዚ ናይ ፕላስቲክ ፈቅዱ ዝድርበው ንባሕሪ ኣቱ እዚ ኩሉ እዚ ናይ ብከላ ባሕሪ ንቦት ቀንዲ ስጋኣት ኮይኑ ዘሎ ማለት እዩ። ካልእ ከም ስጋኣት ዝረአ ከዓ እዚ ብፍላይ ኣብ ዓሳታት ክንሪኦ ከለና ልዕሊ መጠን መምዝማዝ ንዓሳታት ወይ ኣዕነውቲ ገፈፍቲ መግፈፊ ብምጥቃም ኣብ ዝተፈላለየ ስነምሓድሮ ናይ ሂወታውያን ባሕሪ ዝመፅእ ሳዕብናት ኣሎ ማለት እዩ። እዚ እውን ክጥቀስ ክከኣል ካልእ ንባዕሉ ምስ ናይ ገረብ ሾራ ዝተኣሳሰር እውን ብዝተፈላለየ ብከብትን በግማልን ዝብላዕ ገረብ ሾራ ኣሎ። ደቂ ሰባት ዝቁረፅ ገረብ ሾራ ኣሎ። እዚ እውን ዝዓበየ ስጋኣት እዩ ክንሪኦ ንኽእል። ካልእ ኣብ ናይ ተርትርት እዚ ወብየ ባሕሪ ተርእና እውን ኣብዚ ግዜ ዳርጋ እንዳፀመት እዮም ዝኽ ዘለዉ ትቐንዲ ስጋኣት ካ እቲ ናይ ወዲ ሰብ ምትእትታዊ ማለት እዩ።

0: ናይ ወዲ ሰብ ምትእትታው ክንብል ከለና ኣብ ገለ ንስጋ ንእንቃቅሖ ጎቢ ባሒሎም ይሃድንዎም ማለት እዩ። ኣብ ገለ ከዓ በዚ መግፈፊ ንዕኦም ዝሕሰክ ይዕድዩ ካልእ መጃሓፍ ዝብልዎም ብኡ ክገፉ ከለዉ ኢልኮም ስለ ዘለዉ እዚ ከዓ ከም ስጋእታት ኣብ በዓል ጎቢየ ባሕሪ ንሪኦ። ኣብ ዕዋፍን ከም ስጋእታት ኣሎ። ብሓፈሻ ኣብቶም ዝተፈላለየ ሂወታዊ ባሕሪ ዝተፈላለየ ዓይነት ስጋእታት ብናይ ወዲ ሰብ ቲዝያዳ ዘሎ እዩ ማለት እዩ።
1: ሕራይ እዚ ናይ ወዲ ሰብ ከምዚ ዝጠቀስካዮ ሓደጋታት ይውርዳ ኣሎ ማለት እዩ። ብኡ ምንጠን ከዓ እቲ ዕንወት ኣብ ባሕራዊ ብዙሕነት ዘምፅኦ ሽግራት ኣሎ እሞ ስለዚ ንቕሓት ሕብረተሰብ ኣብ ምዕባይ ዚ ባሕራዊ ሂወታዊ ብዙሕነት ከ እንታይ እንታይ ትገብሩ ወይ እንታይ እንታይ ተሰርሐ ኣሎ እንታይ እንታይ ለውጢ ኸ ዝረኣኹምሉ?
0: ሕጂ ነቲ ዘሎ ስጋእታት ንምውጋድን ነቲ ዘሎ ሂወታዊ ፀጋታት ንምዕቃቡን ዝተፈላለየ ስራሓት ይካየድ እዩ። ገለ ካብቲ ዝካየድ ምርምራዊ ንጥፈታት ዝካየድ ኣሎ። ምክትታል ነቶም ሂወታዊ ባሕሪ ኣብ ከመይ ኩነታት ኣለው፣ እንድሕር እቲ ኩነታቶም ድሓን ተልዩ እንታይ ድሓን ዝገብሮ ዘሎ፣ ነቲ ድሓን ዝገብሮ ዘሎ ረቑሒ ክዕቀብ ስለ ዘለዎ፣ እንድሕር እቲ ኩነታቶም ናብ በስጋይ ዝኸይተልዩ ከዓ እንታይ እምቶም ረቑሒታት ናብ ከምኡ ዝገብሮም ዘለዎ ኣለሊኻ ኣብ ምፍዋሶም ዝስራሕ ማለት እዩ። ገለ ናይ ምሕደራ ኣገባብ እውን ይግበር እዩ ካብቲ ውፅኢት ማለት እዩ። ብዓብኡ ኸ ነቲ ህዝቢ መንቃሕ ማለት እዩ። ድሕርቲ ምሕደራ ዝግበር ክሰርሕ ተኮይኑ እቲ ህዝቢ ከዓ ዝያዳ ክነቃሕ ኣለዎ ማለት እዩ። ብፍላይ እቲ ሕብረተሰብ ምስቲ ባሕሪ ብቐጥታ ዝራኸብ ኣብኡ ሰሜናት ብምካየድ ድዩ ገለ ሓበሬታት ብምዝርጋሕ ድዩ ኣፍልጡ ዝዓብየሉ መንገዲ ንፈጥር ማለት እዩ። ኣብ ገለ ከዓ ምቁፅፃር ከ ኣሎ ማለት እቲ ክግበር ዘለዎን ዘይብሉን እንዳረኣኻ ቀፃሊ ምቁፅፃር ከዓ ይግበር ማለት እዩ። ብከምዚ መንገዲ ነቲ ህዝቢ ኣፍልጡ ንክዓቢ እቶም ሂወታውያንካ ዝዕቀብሉ ይስራሕ ማለት እዩ። ሕጂ እቲ ህዝቢ እውን ገለ ኣፍልጦ ተዘይብሉስ እንዳላዓለ ክኸይድ ይኽእል። ንኣብነት እዚ ዕንቁ ባሕሪ ሕጂ ኖርማል ከም መጋየፂ ክመስሉ ይኽእል እዩ። ዝኾነ ሰብ ኣብ ባሕሪ ክሕምብስ ወሪዱ ድዩ ወይ ክዘናጋዕ ወሪዱ ማለት እዩ። ተሪናይ እቲ ዕንቁ ባሕሪ ግን ሂወታዊ ሂወት ዘለዎ እዩ። ስለዚ ህዝቢ ኣብዚ ክነቅሕ ዘለዎ ሂወታዊ ከም ምዃኑ ኣሚኑ ሲ ከልዕለብሉን ዋላ ኣብ ደሴታት ክዘናጉዕ ተኸይዶም ኣብ ገማግም ባሕሪ ተኸይዶም እውን ዝተፈላለየ መግቢ ድዩ ናይ መስተዲ ሒዞም ዝኽእሉ ውን ኣብኡ ድርብ እዮም። እዚ እውን ክውገድ ኣለዎ። ነቲ ጓሓፍካ ቆፂርካ ሒዝከ መፂእኻ ኣብ ዝጓሓፎ ቦታ ከተብፅሖ ክትኽእል ኣለካ። ካልእ እውን ብፍላጥ ኹን ዘይፍላጥ እውን ንእንስሳታት ባሕሪ ወይ ሂወታዊ ባሕሪ እውን ዝሃድኑ እውን ኣለው። እዚ እውን ክውገድ ዘለዎ እዩ ማለት እዩ። ህዝቢ ኣፍልጡ ዓብሲ ክንዲዝሃድኖም ክከላኸለሎምን ክዕቅቦምን እዩ ዝግባእ። ንኣብነት ጎቢየ ባሕሪ ዝሃድኑ ኣለው፣ እንቋቁሖ ዝጥቀሙ ኣለው፣ እንቋቁሖ ናይ ኣዕዋፍ ዝወስዱ ኣለው። ሕጂ እዚኢታት እዩ ክውገድ ዝግብኦ ማለት እዩ። ዋላ ከም ቱሪስት ኮይኖም ክዘናግዕ ከይዶም እውን ሰብ ጀላቡ እቲ ናቶም መልሕቕ ክድርብዮ ከለዉ እውን ኣበዩ ድርቢ ክፈልጡ ክኽእሉ ኣለዎም። ምክንያቱ ኣብ ልዕሊ ናይ ዕምባባ ባሕሪ እተደርቢካዮ ነቲ ዕምባባ ባሕሪ ካተውዕኑ ሕጂ ነዚኢታት ዝምልከት ዝተፈላለየ ሓበሬታት ንውፅእ ኢና። ህዝቢ ከዓ ነዚ ክፈልጦ ክእል ኣለዎ። ኣብ መወዳእቱ ከዓ ኣብቲ ምዕቃብ ናይቲ ሂወታዊ ብሕስሕነት ከዓ ይተሓጋገዝ ማለት እዩ።
1: ሕራይ ከም ጨንፈር ናይ ምርምር ናይ ኣብቲ ባሕሪ ምናልባት ኣብ ከመይ ኩነታት ኣለና ሕጂ ብፍላይ ኣብዚ ናይ ባሕራዊ ሂወታዊ ብዙሕነት ዘፅንዕናዮ ከም ዝጠቀስካዮ ገለገለ ምርምራ ትካይድ እዩ ገለገለ ኢልካ ና ነርካ ሞ እንታይ ኣሎ ገለ ኣብ ከመይ ኩነታት ኣሎ ብፍላይ ኣብዚ ናህና
0: ወማቲ ጨንፈር ምርምር ኣለና። ክልተ ኣህዱታት ኣለዎ። ተቐንዲ ስርሑ ከዓ እቲ ሓደ ኣህዱ ኣብቲ ሂወታዊ ብዙሕነት ክነጥፍ ከሎ፣ እቲ ሓደ ኣህዱ ከዓ ኣብቲ ስራሓት ናይ ዓሳ እዩ ዝነጥፍ ማለት እዩ። ሕጂ ኣብቲ ናይ ስራሓት ዓሳ ተሪእኒ መብዛሕትኡ ግዜ እቲ ባዮሎጂካዊ ናይቶም ዓሳታት ኢና ነፅንዕ። እቲ ናቶም ዝርግሐን ብዝሕን እቲ ክዝደን ብዓሲ ዘሎ ተፅንዕ። ድሕሪ ርኢኻ ከዓ እቲ ዓቐን ምስ መእሳ ከመይ ኣሎ፣ ከመይ ክኸውን ኣለዎ፣ እንታይ ዓይነት ናውቲ መግፈፊ ኣሎ፣ እሱ ሃስ ድዩ ሃስን፣ ኣብዚታት መፅናዕቲ ዘተኮረ ማለት እዩ። መንፅርቲ ዝካየድ መፅናዕቲ ከዓ ዝኾነ ምትዕርራይ ክግበር ተልኡ ከዓ ብገግዚኡ ምትዕርራይ ይግበር ማለት እዩ። ሕጂ እቲ ናይ ሂወታዊ ብዙሕነት ኣከባቢ ዝፅንዑ ዘለዉ ናህርታት ከዓ መብዛሕትኡ ግዜ ምዞም ዝተፈላለዩ ካብ ዓሳ ዘይኮን ሂወታውያን ብዙሕ ዝተፈላለዩ ሂወታውያን ባሕሪ ዘለዉ ብዛዕባ እሶም ይከታተልዎም ብዛዕባ ናቶም ዝርግሐ ናቶም ብዝሒ ናቶም ኩነታት ከመይ ኣሎ ዝተፈላለየ ግዜ ዝተፈላለየ መፅናዕቲ ይግበር ማለት እዩ። መፅርቲ ናይቲ ውፅኢት ከዓ ዝተፈላለየ ውሳነ ይውሰን ማለት እዩ ወይ ዝተፈላለየ ናይ ምሕደራ ኣገባቢ ይተኣታቶ ማለት እዩ።
1: ሕራይ ብኡ መንፅር ሕጂ ምናልባት እዞም ስነ ሂወታዊ ብዙሕነት ንብሎም ዘለና ባሕሪ ዝርከቡ ኣዝዮም ኣገደስቲ እዮም፣ ምስ ሂወትና ምትእሳር ዘለዎም እዩ። ስለዚ ነዚኦም ንምዕቃቦም ንምክልኻሎም ከ እንታይ እንታይ ትወስድዎ ስጉምታት ኣሎ? መቕፃዕት ኣሎ ድዩ? ገለ ዘዕንዎሲ መቕፃዕት ኣለኩም ድዩ? ጥራይ ኣብ ጎስጓስ እዩ እቲ ሓይልኹም ምናልባት
0: ደረጃታት ኣለዎ ድሕር ኣዝዩ ዘዕነወ ኣዝዩ ዝሃሲ ንኣከባብን ሂወታውያንን ንጥፈታት ተኻይዱ ክሳብ መቕፃሕቲ ድመፅእ ኢና ክሳብ ንሕር ዋላ ሓንቲ መርከብ ድሕር ኣዝያ ዘይቲ ብብዝሒ ፍሲሳ ነቲ ዘሎ ሂወታዊ ባሕሪ ዝሃሲ ትኮይኑ መንፅርቲ ሃስያ ዘውርዶ ትቕፃዕ ማለት እዩ። ዋላ ገፋፍ ዓሳ እውን እኹን ድሕር ካብቲ ዝበልካዮ መምርሒ እንተወፂ እውን እቕፃዕ እዩ ማለት እዩ። ሕጂ ኣዝዩ ቀፃዒ ዝኾነ ሕጋጋትን ኣካይዳን ኣይኮነን፣ ግን መጠኑ ዝሓለወ ከዓ ሚዛኑ ዝሓለወ ነቲ ህዝቢ ጎስዋስ ኣካየድካ ካብቲ መጠኑ ዝሓለፈ ጉድኣት ዘውርድ ግን መጠኑ መቕፃዕትካ እግበሮ እዩ። ምክንያቱ መረምታ እዩ፣ መረምታስ እግበሮ እዩ።
1: ሓድራይ ኣቶ ተክለ ሃይማኖት፣ ምናልባት እስኪ ከም ናይ መወዳእታ ከም መልእኽቲ ብፍላይ እዚ ስነ ህወታዊ ብዙሕነት ባሕሪ ቀሊል ነገር ኣይኮነን ምስ ሂወትና ተኣሳስር ከም ምዃኑ መጠን ብፍላይ እስኪ ነቶም ኣብ ገማግም ዝርከቡ ሕብረተሰብ ንኩሉ ካልእ እውን መልእኽቲ ከተመሓላልፎ ተለካ ክበካ ዕድል።
0: በዚ ኣጋጣሚ እዚ ከመሓላልፎ ዘለኒ መልእኽቲ እቲ ሕብረተሰብ ኣብቲ ገማግም ባሕሪ ወይ ኣብ ደሴታት ዘለዎ ፅቡቅ ኣፍልጦ ዘለዎ ዩ ምስቲ ኣከባቢ እዩ። ዳርጋ መብዛሕትኡ እውን ኣብቲ ምዕቃቡን ምምሕዳሩን ናይቲ ፀጋታት ባሕሪ ይዋሳ እዩ። ኣብ ገለገለ ቦታታት እውን ናቶም ከምዚ ዓዳዊ ሕጊ እውን ኣለዎም። ኣብ ገለ ከዓ ብዘይኣፍልጦ ነቲ ሂወታዊ ባሕሪ ወይ ፀጋታት ባሕሪ ብዝሃስ መንገዲ ክጥቀምሉ እውን ትርኢኻ። ስለዚ ብፍላይ እዞም ኣብ ገማግም ባሕሪ ዘለዎ ሕብረተሰብ ብቐጥታ መነባብሮም ሂወቶምን ምስቲ ባሕሪ ስለ ዝተኣሳሰር ዝያዳ ኩሉ ከዓ ነቲ ናይ ባሕሪ ሓለዋ ክገብርሉ ፀጋታት ባሕሪ ዝዕቅብሉ መንገዲ ብውሕሉል ኣጠቃቅማ ክጥቀምሉ ከም ዘለዎም እየ ዝላቦ። ካልእ እውን ካብ ከበሳታት ወሪዶም ክዘናግዑ ድዮም ብካልእ እውን ኣብዚ ናይ ደሴታትና ወይ ከዓ ባሕርታትና ዘናግዑ እዮም። ኣብኡ ከዓ ሂወታዊ ባሕሪ የጋጥሞም እዩ። ስለዚ ኣብኡ ከዓ ዝኾነ ጉድኣት ንከይውርዱ ጥንቃቐ ክገብሩ ከምዚ ቀዲመ ዝገለፅክዎ እውን ኩሉ እቲ ጓሓፎም ድዩ እቲ ዝተፈላለየ ነገራት ዘየድሊ ዝተጠቕምሉ እውን ኣብ ዝግብኦ ቦታ ክጉሕፍዎ ይላቦ። ብሓፈሻ ግን እቲ ባሕሪ ከምዚ ክትብሎ ዝፀንሓኻ ሂወት ወዲ ሰብ እዩ። ብቐጥታ ምስ ሂወትና እዩ ዝተኣሳሰር እቲ ባሕሪ እንተልኢና ንህሉ ምክንያቱ ኣብኡ ስለ ንምርኮስ ብዝተፈላለየ መንገዲ ካብታ ንምገባ ጀሚርና። ስለዚ እቲ ፀጋታት ባሕሪ ወይ እቲ ሂወታዊ ባሕሪ ክዕቀብን ውሉድ ወለዶን ክሰጋገር እንተኮይኑ ኣብ መዕቃቡ ናይ ኩሉ ዜጋ ሓላፍነት እዩ ክብል ደሊ ማለት እዩ። ኩላትና በብወገና ክንዕቀቦ ይላቦ።
1: ኣቶ ተክለ ሃይማኖት በራኺ ግዜያዊ ዳይረክተር ጨንፈር ምርምር ኣብ ሚኒስትሪ ሃፍቲ ባሕሪ፣ ስለቲ ስቱድዮና መፅኻ ዝሃብካና ሙያዊ ምክሪ ብስመይ ምስም ተዓዘብቲ ንደጊመ የመስግነካ።
0: ይቀኒለይ ዝሃብኩም ንዕድል ኣነ እውን ደጊመ የመስግን ብሩክ መዓልቲ
1: ማርከ ዝኽርኩም ተዓዘብቲ ንሎም ዘዳለናይ መደብ ምክሪ ማያውያን ኣብ ስዛዚምሎ ስለምክተልኩም ነመስግን። ሰላም።

0: ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቑጠታት ምርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራት ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉእ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ።
1: ሪፖርታጅ ምርኢት ስነ ጥበብን ስእላ ውርሻታት ገልን ኣብ ቀፅሪ ኤክስፖ ቀሪቡ ኣሎ። ናብቲ ኣዳራሽ ኣብ ዝኣተናሉ ፈለማ ዝተዓዘምናዮ ብኣህዱታት መራኸቢታት ሕክምና ስነ ፅሑፍ ከምኡውን ስንቅን ዝተዳለዉ ብዙሕ ነገራውን ስእላዊ ምርኢት ነይሩ። እቲ ንሰውሮ ኤርትራ ማእከል ዝገበረ ትሕዝቶ ዝነበሮ ኣዳራሽ ኣብ ዝተፈላለየ ግዜያት ካብ ሰብዓታት ክሳብ ናፅነት ከም መራኸቢ ዘገልግላ ዝነበራ ማልያ ዘይብለን ሬድዮ ርክባት ኣብ ግዜ ቃልሲ ዝነበራ ዝተፈላለያ መፅሄታት፣ መፅሓፍቲ፣ ጋዜጣታትን ብቋንቋታት ትግርኛን ዓረብን መበገሲ መሳርሕታት ሙዚቃ ኣሃዱ ስንቂ ኣብ ግዜ ቃልሲ ንተፈጥሮውን ሰብ ዝሰርሖን ከበድቲ ፅንኩራትን እዋናት በዲሁ ስንቂ ናብቲ ወጋእቲ ኣህዱታት ንምብፃሕ ዝኸፍሎ ዝነበረ መስዋትን ዝሓለፎ ዝነበረ መስገድልን ከምኡውን ድሕሪ ናፅነት ኣብ ልምዓትን ልእላውነት ሃገር ምውሓስን ዝተሰርሐ ቅያ ዘንፀባሪቕ ነይሩ ተጠቒሱ። ኣብ ዓምዲ ባህልን ስነ ጥበብን ብርኩት ሕትመት መፅሓፍቲ ኣብ ትሕቲ ዝብል ኣብ ዘንዝሓለፋ መዓልትታት ብብዙሕ መፅሓፍቲ ተሓቲሙስ ናይ ምልላይ መደባት ክካየደሉ ቀኒዩ። ሓንቲ መፅሓፍ ንምልላይ ቦታ ክንሕዝ ናብ ሲነማ ሮማ ምስ ደወልና ረቡዕ፣ ሓሙስ፣ ዓርቢ ትሑዝ ምዃኑ ምስ ተነገረና ኩሉ ንምልላይ መፅሓፍቲ ድዩ ወይስ ንኻልእ ኣጋጣሚ ክንብል ሓተትና። ኩሉ ንመፅሓፍቲ ዝብል መልሲ ረኸብና። ዓርቢ ሞ ዳርጋ ንክልተ ወርሒ ዝኸይድ ትሑዝ ምዃኑን ፈለጥና። ብዝሒ ዝሕተም መፅሓፍቲ ዓብ ዛዕባ ስነ ጥበብ ካብ ዝኸውን ኣይወሓደን። ማዕረ ማዕሪኡ ዋጋ ከቢሩና ክሕሰብሉ ኣሎ ዝብል ምሕፅንታ ይቐርብ እዩ። ከም ዕድመ መርዓ ናብ መደብ ምልላይ መፅሓፍ ኬድካ ግድን ክትገዛእ ኣሎካ ዝብል መረዳእታ ስለ ዝማዕበለ ገንዘብ እንተዘይብልካ ናይ ዘይምኻድ ልምኒ እንዳተጠረየ ብምምፁ ሳሕዊ ተሳተፍቲ ከጋጥም ይረአዩ። መፅሓፍትስ ይፈርሎ ግን ነንብቦ ኣለና ዲና ባህሊ ንባብና ከመይ ዘሎ ይፍረ ጥራይ ዘንብቦ ከይስእን ወዘተ ዝብሉ ዕላላት ፈቕዱኡ ዘለዉ እዮም። ኣብዛ ዓምዲ ተጠቒሶም ካብ ዘለዎ ሓደስቲ መፅሓፋት መጋርያ ናይ ኮሎኔል ኣስረስ ኢሳቅ፣ መምህር ኣስረስ ተሰማ፣ ታሪክ ሂወቶምን ስነ ጥበባዊ ጉዕዞኦምን 1934 ክሳብ 215 ዘርእስታ፣ ብዘመንፈስ ሃይለ ዝተፅሓፈት ስነ ልቦና ደቅና ዘርእስታ፣ ብመምህር ዘካርያስ ዘሚካኤል ብተመሳሳሊ ንውሽጣዊ ሕማማትን እትድህስስ ከምኡውን ስየ 333 ዝተሰሜት መፅሓፍ ምስ ኣንበብቲ ተላልየን፣ ማሰን መልቀስን ወዲ ወይኒ ዘርእስታ ማሰኛ፣ ኣልቃሳይን ገጣማይን ወዲ ወይኒ፣ ፀሓይ ይፍኖ ዛንታ ኤርትራዊ መንነትን ፅናዓትን ዘርእስታ ብተክለ ወልደ ስላሴ ዝተፃሕፈት፣ ኣውሎን መልቀስን ክልተ ኣርሑ ዘርእስታ ብመሓሪ ዕዋ ሚካኤል ጠዊል ዝተዳለወት መፅሓፍ ተጠቂሰን። ኣብ ዓምዲ ሸባብ ንእሱ ዓምዲ ሓሳባት ካብ ቤትና ዝረሓቐት ቤትና ኣብ ትሕቲ ዝብል ኣብ ታሪክ ናይ ሓንቲ ሃገር ንመንነት ሓድነትን ልእላውነትን ዘውሕስን ዝተፈላለየ ትካላት ክህሉ ይኽእል እዩ። ኣብ ኤርትራ ልዕሊ ሳዋ ንዜጋታት ብማዕረ ናይ ምህናፅን ምኽስኳስን ተራ ዝተፃወተት ትካላላ ምባል ኣፀጋሚ እዩ። ከም መርኣያና እዚ ቅድሚ ሒደት መዓልትታት መበል 38 ዙርያ ሃገራዊ ኣገልግሎት ሓደ ታሪካዊ መድረኾም ዛዚሞም ክምረቐን ከለዉ ዝስዕብ ዙርያ ድማ ድሮ ናብቲ መሰረት ሓድነት ዝኾነ ማዓስከራ ምጓዓዝ ይርከብ። እዚ ምስጋር እዚ ምስክር ቀጻልነት ወለዶታት ጥራይ ዘይኮነ ኤርትራ ንዘለዋ ናይ ምኸተን ፅንዓትን መሰረቱን ዘንፀባርቕ እዩ። መደብ ሃገራዊ ኣገልግሎት ኤርትራ ሓደ ካብቶም ቀንዲ ኣዕኑድ ሃገራዊ መንነትና እዩ። ኣብዚ ዝሓለፈ ዓመታት ብዙሕ ፈተናታትን ብድሆታትን ኣጋጢሞዎ እኳ እንተኾነ ሎሚ እውን ከም ቀደሙ ፅኑዕ ሓይሉ ኮይኑ ይቕፅል ኣሎ። ኣብዚ ውልቃውነትን ስስዓን ዝዓብለሎ ዘመናዊ ዓለም ከምዚ ዝኣምሰለ ዓብዪ ሃገራዊ መደብ ምውናን ኣብ ምህናፅ ድዱል ሃገራዊ መንነት ዘለዎ ተራ ንካልኦት ህዝብታት ዓብዪ ትምህርቲ ዘመሓላልፍ እዩ። ብዙሓት ሃገራት ናይ ገዛ ርእሰን ሓድነት ክዕቅባ ዜጋታተን ብሃገራዊ ኣተሓሳስባ ክሃንፃ ይፅገማ የን። ከም ውፅኢቱ ድማ ኣደዳ ውሽጣዊ ግርጭትን ሕንፍሽፍሽን ክኾና ምርኣይ ካብ ከባቢና ከይረሓቕና እንረኽብ። ኣብ ተመክሮና ብመንገዲ ሳዋ ዝሃነፅናዮ ብቑዕ ውድብን ድልዱልን ትካላት ድማ ንኩሉ ኤርትራዊ ዜጋ ብፍላይ ድማ መንእስያት ኣብ ሓደ ሃገራዊ ቅኒት ክሰምር ሓበራዊ መረዳእታ ከማዕብል ንምትከላትና ዝዓበየ መሳርሒ ዝኸውን ፀጋ ሰብ ክንሃነፅ ዕዙዝ ተራ ዝነበሮን ዘለዎን እዩ። ነዚ ሃገር ናይ ምህናፅ ዕላማ ክውን ኣብ ምግባር ንዝሓለፈ ሰላሳን ክልተን ዓመታት ብኣማይታ ሻሒ ዝቕፀሩ መንእስያት በዚ ሃገሮ መስመር ሓሊፎም እዮም። ኣብ ዝቕንያት ድማ ኣባላት 39 ዙርያ ናብ ሳዋ የምርሑ ኣለዉ ተጠቒሱ። ስእላዊ መግለፂ ምርኢት ፌስቲቫል 226 ቁሸ ዞባ ደቡባዊ ቀይሕ ባሕሪ ኣብ ዓምዲ ጥዕና ዘይንቡር ድኻም እንታይነቱን ጠንቅታቱን ተዳሲሱ ይጸንሐና። ድኻም ሰብነት ብሰንኪ ኣእምሮውን ኣካላውን ጸገማት ጥዕና ክፍጠር ይኽእል እዩ። ዘለካ ሕማም ንምክታል ዝውሰድ ስሩዕ መድሃኒት ሕዱር ቃንዛ ወዘተ እውን ገለ ካብቶም ድኻም ሰብነት ክስምዓና ዝገብሩ ጠንቅታት እዮም። ነቲ ጠንቂ ብግቡእ ምልላይ ሓደ ካብቲ ነቲ ጸገም ንምፍዋሱ ዝቐለለ ዝገብሮ መንገዲ እዩ። ክልተ ዓይነት ድኻም ሰብነት እዮም ዘለዉ፣ ኣእምራውን ኣካላውን። ክልቲኦም ዝተፈላለዩ እኳ እንትኾኑ ብዙሕ ግዜ ግና ብሓንሳብ እዮም ዝኽሰቱ። ምሕር ኣካላዊ ሃልኪ ዘለዎ ሰብ ኣእምሮ ክደክም ንቡር ስለ ዝኾነ ሓደ ሰብ ኣካላዊ ድኻም ዝህልዎ ነቲ ተደጋጋሚ ዝዓዩ ስራሕ ክፍፅሞ ዓቐብ ክኾነ ይረአዩ። ንኣብነት መዓልታዊ ናብ ስራሓሉ ክፍሉ ክበፅሕ ንውሕ ዝበለ መሳለሊ ይጥቀም እንተነይሩ ንምድያቡ ክኸብዶ ወይ እናዕረፈ ክድይቦ ይረአ። ናይዚ ምልክት ኣብ ጨዋዳታቱ ዝፍጠር ድኻምን ቀንዛን እዩ። ኣእምራዊ ድኻም ዘለዎ ሰብ ኣብ ሓደ ነገር ኣተኪሩ ከድህብን ከስተብህልን ይጽገም። ምትኻስን ምፍዛዝን ናይዚ ምልክታት እዮም። ሓደ ስራሕ ንቑሕ ኮንካ ክትዓዮ ስለ ዘይትኽእል ክተሳልጦን ብግቡእ ክትፍጽሞን ትሽገር ይርከቦ። ሪፖርታጅ ስነ መመረቕታ ተምሃሮ ኮሌጅ ምህንድስና ቴክኖሎጂ ማይነፍሒ።
0: ጋዜጣ ኤርትራ ሓዲሳ ብዘይካ ሶኒን ረቡዕን መዓልታዊ ትሕትም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃድር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ።
1: ሪፖርታጅ መበል 19 ዙርያ ስነ ስርዓት መምህርታት ተምሃሮ ኮሌጅ ሕርሻ ሓመልማሎ። ጸብጸብ ንጥፈታት ቁሸ ዞባ ደቡብ ኣብ ቀጽሪ ኤክስፖ ፌስቲቫል ኤርትራ ስነ ጥበብን ባህልን ተመላልዩ ዝዓበየሉ ሃና ጽባይታ ብዝብል ተገሊጹ። ኣብ ዓምዲ ሳሕያ ወኣሳር ታሪኻዊ ድሕረ ባይታ ኣብ ከተማ ምጽዋዕ ዝርከቡ ኣብ ስነ ህንጻዊ ውርሻ ዝተመዝገቡ ህንጻታት ሰፊሩሎ። ኣብ ዓምዲ ማሕበራዊ ዕቤት ህፃናት ከም ጻዕዳ ወረቐት ተፈጢሮም ዝበዝሐ ክፋል ባህርያቶም ብኣተዓባብኦም ዝጽሎ ምዃኑ ተገሊጹ ይርከብ። ስእላዊ መግለጺ ፌስቲቫል ኤርትራ 226 ኣስመራ። ኣብ ዓምዲ ዛዕባ ሎሚ ታሪኻውን ሕጋውን መሰረታት ቀይሕ ባሕሪ ቀሪቡ ይጸንሐና። ኣብዚ ዝሓለፈ ቀረባ መዓልትታት መራሒ ብልጽግና ሃገሩ ምስ ቀይሕ ባሕሪ ዘለዋ ታሪኻዊ ምትእሳር ኣመልኪቱ ኣብ ዘስምዖ መደረ ኢትዮጵያ ንኣሽሓት ዘመናት ዘመሓደረቶ ቀይሕ ባሕሪ ዝሰኣነትሉ ቀንዲ ምክንያት ኣብ ውሽጥና ዘሎ ስንፍና እምበር ረብሓን ድሌትን ኢትዮጵያ ዶ ክብል ዝኽእል ሓይሊ ስለ ዘነበረ ስለ ዘሎ ወይ ስለ ዝህሉ ኣይኮነን ዝብል ክትዕ ኣቕሪብሎ። ቅድም ቀዳድም እቲ ንኢትዮጵያ ንኣሽሓት ዘመናት ቀይሕ ባሕሪ ኣመሓደራቶ ዝብል ምስምስ ብታሪኻዊ መርትዖታት ዝድገፍ ኣይኮነን። እታ ሎሚ ዘላ ዘመናዊት ሃገረ ኢትዮጵያ ብዶባታን ብፖለቲካዊ መዋቕርን ብዘመናዊ መልክዕ ክትቆም ጀመረት ኣብ መወዳእታ 19 ክፍለ ዘመን ኣብ እዋን ሃፀይ ምኒልክ ካልኣይ እዩ። ቅድሚ ዚ እዋን እዚ ዝነበረ ታሪክ ክንርአን ከለና እቲ ኣብ ጥንታዊ ግዜ ዝነበረ ስልጣን ኣክሱም ንቕሩብ እዋን ኣብ ኣድሊስን ከባቢን ቁፅፅር ነይርዎ እኳ እንተኾነ እዚ ስልጣን እዚ ምስ ናይ ሎሚ ዘመናዊት ኢትዮጵያ ቀጥታዊ ፖለቲካዊ ቀፃልነትን ምትእሳርን ዘለዎ ኣይኮነን። ስልጣን ኣክሱም ካብ ዝፈርስ ንድሓር ድማ ኣብዚ ዞባ እዚ ዝነበሩ ዝተፈላለዩ ኣካላት ባዕላዊ ምሕዳርን ፖለቲካዊ ስልጣንን ክሃምጡ ጸኒሖም እዮም ተጠቒሱ። ኣብ ዓምዲ ጸጋታት ባሕሪ ንግዳዊ ምግፋፍ ዓሳ ተዳሲሱ ይርከብ። ንግዳዊ ምግፋፍ ዓሳ ናይ ማይ ጸጋታት ክፋርየሉን ክነብረሉን ዝኽእል ኣከባቢ ክዕኑ ካብ ዝኽእሉ ምግፋፍ ዓሳ ኣብ ቅድሚት ይስራዕ። ሂወታውያን ክነብሩሉን ክፈሪሉን ዝኽእሉ መሳፍሮታት ይዕኑ። ካልእ ዝተፈላለየ ጎሓፋት ኣማያት ውቅያኖሳትን ባሕርታትን ብምጉሓፍ ኣከባቢ ከም ዝብክል ይኸውን። ብከለ ከዓ ሂወታውያን ንክጠፉ ባይታ ይፈጥር። ነቶም ዘድልዩ ዓሳታት ንምግፋፍ ብኣማይታ ሻሓተውና ዝቁፀሩ ካልእ ፀጋታት ኣከባቢ ብምጉሓፍ ዝዓበየ ዕንወት ኣከባቢ የውርድ። ንኣብነት ውድብ ምግብን ሕርሻን ከም ዝሕብሮ 25 ሚታዊት ካብቶም ዝግፈፉ ዓሳታት ብጌጋ ተገፊፎም ናብ ባሕሪ ዝጓሓፍ እዮም። እቶም ኣብ ዕዳጋ ትሑት ብቕዓ ዘለዎምን ትሑት ዓቐን ዘለዎም ተባሂሎም ዝጓሓፉ ኣብ ዝተጠቕሰ ሚእታዊ ዝተጠቓለሉ እዮም። ብተወሳኺ ቀንዲ መንበሪ ምዕቆብን መፍረይን ዝኾነ ዕምባባታት ባሕሪ

0: ስለ ዝዓኑ ኣብ ምቕያር ኣከባቢ ልዑል ኣሉታዊ ፅልዋ ይፃወት። ስለዚ ንግዳዊ ምፋፍዓሰ ኣብ ኣከባቢ ስነ ማሕድሮ ዘውርዶ ሃስያ ምሕር ልዑል ብምዃኑ ኣቓልቦ ክወሃቦ ዘለዎ ዓይነት ምፋፍዓሳ እዩ ይርከቦ። ኣብ ዓምዲ ሪፖርታጅ ቁሸ ዘቦታትና መርኣያ ክብርታትና ዝብል ዛዕባ ሰፊሩ ይርከብ። ኣብ ፌስቲቫል እቲ ዝበዝሐ ነጋርያን ዘለዎ ማለት ህዝቢ ደቂ ሒዙ ዝወር ዝብሎ ቁሸታት ዘቦታትና እዩ። ኣብ ቁሸ ዘቦታትና ነፍሲ ወከፍ ቁሸት ናተ ዓለም እዩ ዘለዋ። ግን ከዓ ኩለንተን ዓለማ ተደማሚረን ሓንቲ ዓባይ ዓለም ይቕማ። ነፍሲ ወከፍ ነናተን ምስጢር ኣለወን። ሕጂ እውን ተደማሚሩ ሓደ ምስጢር እዩ ዝኸውን። ነፍሲ ወከፍ ቁሸትካ ናታ ባህልን ልምድን ትርዑን ትሕዝቶን ኣለዋ። ተደማሚሩ ድማ ሓደ ባህሊ የቕውም። እቲ ኣሃዛት ንሓደ ሕዱ ተጠማ ሚሩን ተዘርዚሩን ብዘይፍተኽ ፈትሊ ንሓደ ነገር ይገልጽ። ንናይ ነፍሲ ወከፍ ምስልን መንፈሳዊ ውህደት ብሄራትና የንጸባርቕ። ሽዱሽተን ዞባታትና ነናተን ቁሸታት ኣብ ሓንቲ ቐፅሪ ምድኳነን እምበኣር እተን ሽዱሽተ ንጽል ባህልታትን ምስጢራትን ተደሚሩ ሓደ ንምዃኑ እዩ። እቲ ቢደጋላ ቆርበት እዩ፣ እቲ ሓርቢ ቆርበት እዩ። ብብሌን ፀዋዓዮ ብኩናማ ብትግርኛ ፀዋዓዮ ብሳሆ እቲ እንታይነቱ ዝልወጥ ኣይኮነን ሓደ እዩ። ኣብ ነንበይኑ ቦታን ኩርናዕን ምስ ተቐመጠ ግና ዘይውሃድ መንነት ዘለዎ ይመስል ይኸውን። ኣብ ሓደ ቀፅሪ ምስ ተረኸበ ግን በዓል ሓደ መንነት ምስጢርን ምዃኑ ይንፅር እሞ ኣብ ሓደ ቅርዓት ምርካቡ ዓብ ውህደት ይፈጥር። ፌስቲቫል ደቂ ሓደ ልቢ ፌስቲቫል ውህደትን ስኒትን ስለዝኾነ ተጠቒሱ። ኣብ ዓምዲ ልቦናን ፍልስፍናን መበልሻም ናይ ክፋል ፅፈት ስራሕ ዓወት ማለት ውድድር ህቡብነት ዘይምዃኑ ኣይዘንግዕ። ስራሕካ ብቐንዱ ምስኻ ዝተኣሳሰር እዩ። ክንዝኾነ ቅድም ቀዳድም ሓላፍነት ክትወስደሉ ዘለካ ንስኻ ባዕልኻ ኢኻ። ኣብ ስራሕካ ርእቶን ሃናፅን ንቐፌታ ናይ ካልኦት ሰባት ኣገዳስነቱ ኣብ ምልክት ሕቶ ዝኣት እኳ እንተዘይኮነ ኣብ ምምማይን ሚዛንን ኣብ ምሕላውን ክትሓምቕ የብልካን። ገለ ሰባት ኣነ ብስርሐይ ኣቓልቦ ሰባት ክስሕብ ኣይደሊን እየ። ኣቓልቦ እንተዳስሒበ ብእኡን ንብኡም ኣለያ ዘይብሎም መወዳደርቲ ክቃፀፁ ንዮም። ምእንቲ ኣነ እንታይ ከም ዝሰርሕ ዘለኹ ሰባት ከይፈልጡ ትሕቲ ራዳር ክበርየ ዝደሊ ክብሉ ይስምዖዮም። እዚ ሓደ ካብ መንገዲ ዓወት ክኸውን ይኽእል እዩ። የግዳስ ኣብ ትሕቲ ራዳር ነዊሕ ግዜ ክትበርር ኣይትኽእልኒ ኢኻ። ከም ሳዕቤኑ ናብ ጠርዚ ዓወት ክትሓኩር ክግመካ እዩ። ንቐፌታ ከይዘንበካ ክተወግድ ብምፍራሕ ጥራይ ኣድቦ ሰባት ክስሕብ እንተዘድልኻ ንገዛ ርስኻ ከይትምዕብል ሓሊኽካ ኢኻ ትሕዛ። ኣብ ሓደ ደረጃ ተሸኺላ ከም ተርፉን ክትገብራ ኢኻ። ሓደ ሰብ ብነቐፌታ ከይጥቃ ዝርዕድ እንተኾይኑ ኣብ ክንዲ ንቅድሚት ንድሕሪትዩ ዝጥመት ይርከቦ። ስእላዊ መግለፂ ምርኢት ፌስቲቫል 2026 ቁሾ ዞባ ጋሽባርካ ቀሪቡሎ።
1: ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ እትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርያ ዋና ሰነዳኢ መሓመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም።
0: ኣብ ዓምዲ ተቕሪር ሪፖርታጅ መኽፈቲ ፌስቲቫል ኤርትራ 2026 ኣስመራ ቀሪቡ ኣሎ። ኣብ ዓምዲ ደልኣባብ ዝኽሪ ሰንዓፈ ትማልን ናይ ሎሚ ምዕባለታትን ዝድህስስ ዛንታ ፈሊሙ ይርከብ። ኣብ ዓምዲ ዓማር ሳዋ ማእከል ትምህርትን ጅግነትን ዓቕልን ዝድህስስ ትሕሶ ይጸንሐና። ኣብ ዓምዲ ምንስጅል ፍጻሜታት ፌደሬሽን ካብ ትድላ ክሳብ ኣስበሃ 1955-1956 ታሪካዊ መወከሲ ፈሊሙ ይርከብ። ስእላዊ መግለፂ ማህረጃን ኤርትራ 2026 ቀሪቡሎ። ኣብ ዓምዲ ፍሬ ካድም ዕውትን ፃዕራምን ሓረስታይ መልኣከ ቀለታ ምስ ብዙሕ ተመክሮታቱ ተላልዩ ይርከብ። ኣብ ዓምዲ ሸባብ ኣብ ቦንበር ማሕበር መንእስያትን ተምሃሮን ኤርትራ ኣቶ ሳልሕ ኣሕመድን ጉዕዞ ማሕበር ኣብ 35 ናይ ናፅነት ዓመታት ኣመልኪቱ ዝሃቦ መብርሂ ሰፊሩሎ። ኣብ ዓምዲ ሕብሪ በሮ ካብ ኣገደስቲ ዕለታት ኣብ ታሪክ ኤርትራ ልቦና ሓዘል ትሕሶታትን ንፍሽኽታን ቀሪቦም ንረከብ። ኣብ ዓምዲ ፈን ዋዕዳት መድረኻት ህይወት ካብ ደርፍታት ቀዳሞት ሰፊሮም ይጸንሑና።
1: ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳምን እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ ዋና ሰነዳኢ ኣማኑኤል መስፈን፣ ምክትል ኣሰነዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ።
0: ኣብ ዓምዲ ሪፖርታጅ መኽፈቲ ፌስቲቫል ኤርትራ 2026 ቀሪቡሎ። ኣብ ዓምዲ ስፖትላይት ቀዋሚ መትከልን መርገፅን ኤርትራ ንሰላም ምትሕጋዝን ልእላውነትን ዝገልጽ ትሕዝቶ ይጸንሐና። ኣብ ዓምዲ ካልቸር ኤንድ ኣርትስ ካብያታዊ ምግብታት ኤርትራ ጥሕሎ ተላልዩ ይርከብ። ኣብ ዓምዲ ኦፒንየን ፌስቲቫል ኤርትራ ውሽጣዊ ቱሪዝም ኣብ መድረኽ ዘለዎ ተራ ተዳሲሱ። ኣብ ዓምዲ ኪንኤ ጉዕዞ መንነትን መቐይሮን ዛንታ ክልተ ኣሕዋት ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት ድሌ ተስፋ ኣንድርያስን ልዋም ተስፋ ኣንድርያስን ካብ ዞባ ኤድመንተን ካናዳ ናብ ሰባ ተላልየን ይርከባ። ኣብ ዓምዲ ርእቶ ሕማም ባሕሪ ጠንቂ ውድቀት ድሕረትን ድኽነትን ዝብል ትሕዝቶ ይጸንሐና። ሎሚ ህዝብታት ዞባና ሕሉፍ ታሪክ ዝኣክል ስለ ዝምሃሮም ንቒሖም እዮም። ብፍላይ ህዝቢ ኢትዮጵያ ድሕሪቲ ኩሉ ዝኸፈሎ ከቢድ ዋጋን ዝኸሰሮ ግዜን ዕድላትን ንልቦንኡ ዝያዳ ልቦና ደሪዕ ድዩ። በዚ ምክንያት ምኽሪ እውን ኣይድልዮን። ዕሸል ስርዓት ብልፅግና ዛዕባ ካብ ውሽጢ ናብ ግዳም ንምቕናዕ ዘሎ ጉዳይ ባሕሪ ፍሽኽ ኣቢልዎ እምበር ቁም ነገር ወሲዱ እዝነ ይሃቦን። ብዓብዩ ግን ሕርያ ህዝብታት ዞባና ኣብ ሓደ ዓውዲ እናዓሰለዩ ዝመጽእ ዘሎ ድሕር ደጊም ደም ምፍሳስ ይኣኽለና።

መኽሰብን ዝድርኾ ናይ ስራሕ ዕድላትን ዝበለፀ ምዃኑ ምግንዛቡ ኣይፀግምን። ማዕር ማዕረ ዘይቁጠባዊ ረብሓ ድማ ፖለቲካውን ድሕነታውን ረብሓ ዝርከቦ እዩ። እዚ ከዓ እስትራቴጂያዊ ጠመተ ሃገራት ናብዚ ዓውዲ ክኸውን ካብ ዝድርኽ እዩ። ነዚ ንምትግባር ድማ ምቕያሕ ወይ እውን ነቲ ካልእ ፅላት ምንናኣስ ዘይምዃኑ ምግንዛብ የድሊ። ካልእ ኣቓልቦ ዝደሊ ጉዳይ ካ እዚ ኢንዳስትሪ ኣቐዲመን ብዝተጠቕሳ ኩባንያታት ሃገራትን ዝተባሕተ ምዃኑ ቤን እሞ ክእቶ ዝብል ገታእሲ ክፍታ እዩ። እንተኾነ መፈጠር ናይዚ ኢንዳስትሪ ኣሜሪካ ምዃና ዋላ እኳ እንተገለፀት ነተን ድሕርን ዝተፀንበረኣ ኔዘርላንድን ጃፓንን ደቡብ ኮርያን ታይዋንን ከምኡ ውን ነዛ ሎሚ ስጋኣት ኮይና ዘላ ቻይና እውን ምዝከር ኣገዳሲ እዩ። ነዚ ዓወትካ ብዝድርኽ ምክንያታት ብመንፅር ፅላት ክረአ እንከሎ ንመስንዕ ዝተዋህበ ኣተኩሮ ሓደ ክኾኑ እንከሎ ብመንፅር ትምህርቲ ምዝረአ ድማ ኣብ ቴክኒካውን ሞያውን ከምኡ ውን ኣብ ስነ ፍልጠት ቴክኖሎጂ ምህንድስናን ቁፅርን ብዝተገብረ ወፍሪ ምዃኑ ይግለፅ ተጠቂሱ። ኣብ ዓምዲ ሪፖርታጅ ቅብኣታትና መግለፂ ታሪክናን ጅግነትናን ምዃኖም ተነፂሩ። ሃገራዊ ታሪክ መግለፂ ሚዛንን ክብረትን ሓደ ህዝቢ እዩ። ብዓይኒ ታሪክ ኩሎም ህዝብታት ሓደ ዓይነት ሚዛን ዝውሃቦም ኣይኮኑን። ነዚ መዘና ኣልቦ ቅያን ጅግነት ኤርትራውያን ዝምስክር ድንቂ ፍጻሜታት ኣብ ውሽጢ ዝሓቆፈ ታሪክ ኣብ ምዕቃቡ ናብ ዝቕፅል ወለዶታት ኣምስጋሩን ድማ ሓላፍነት ኩሉ ዜጋ እዩ። ኣብ ቀፅሪ ኤክስፖ ቀሪቡ ዘሎ ውፅኢት ዝተፈላለዩ ጥፈታት ድማ ንታሪክናን መንነትና ዘጉልሕን ሕድሪ ሰማእታትና ኣፅኒዕና ዝያዳ ክንሰርሕ ዘተባብዑ ይርከቦ። ኣብ ዓምዲ ሸባብ ሰዋ ብዓይኒ ኣጋይሽ መፅሄት መንእሰይ ኣብ ትሕቲ ዝብል ጦብላሕታ ደቂ ሰዋ ብዝበብዝሮም ኣብ ዝጥርይዎ ንሂወት ዝቕይር ተመክሮ ገሊፆም ይርከቡ። ኣብ ዓምዲ ስድራ ቤት ጠንቅታት ወልፍን ሳዕቢናቶን ተዳሲሱ ይፀንሐልና። ወልፍታት ኣብ ሂወት ሰባት ቆምቲ ቅድሚ ምዃኖም ብዝተፈላለዩ ጠንቅታት ተፀልዮም ክምዕብሉ ተኽእለሎ። ካብቶም ንምምዕባል ወልፍታት ጠንቂ ዝኾኑ ምክንያታት ገለ ንምጥቃስ ፅልዋ መዛኑ፣ ፅልዋ መቕርብን፣ ስድራ ቤትን፣ ፅልዋ ፊልምታትን፣ ደርፍታትን፣ ስነ ኣእምራዊ ፀገማት ወዘተ ምጥቃስ ይከኣል። ወልፊ ካብ ቁፅፅር ወፃኢ ኣብ ዝኾነሉ እዋን ንቡር ንፅፈታት ሰባት ሓሊኹ ብምሓዝ ኣካል ዘይተለለየ ፀገማት ኣብ ምግባሮም ተራ ይፃወት። ሮበርት ኬስለር ዝተባሃለ ምሁር ስነ ሕብረተሰብ ካብ ዩኒቨርሲቲ ሚችንጋን ነዚ ኣመልኪቱ ክዛረብን ከሎ ድሕሪ ህወት ሰባት ኣብ ምሕማስ ዓብ ተራ ዝተፃወት ወልፍታት ሕማቅ ኣመልን ኣብ ግዜ ህፃናትን ክትትና ዝድለ መፍትሒ እንተዘይረኪቡ ሰባት ዓቕሚ ኣዳምን ሄዋን ምስኣኸሉ ካብኡ ንምልቃእ ከቢድ ዋጋ ይኸፍሉ ክብል የመልክት። ብደረጃ ዓለም ኣሸገር ተባሂሎም ካብ ዝጥቀሱ ወልፍታት ከም መትካኽ ሽጋራ፣ ልዑል ኣልከላዊ መስተ፣ ሓሸሽነት፣ ቁማር፣ ተጠቃምነት ሓሸሽ፣ ልዑል ንብር ተጠቃምነት፣ ቴክኖሎጂካዊ ፍርያት፣ ቴሌቭዥን፣ ሞባይል፣ ቪድዮ ጌም፣ ኢንተርነት፣ ኮምፒተር ተጠቀስቲ እዮም። እዞም ወልፍታት ብኣጉም መፍትሒ እንተዘይረኪቦም ከቢድ መዘዝ ብምስዓብ ኣብ ሂወት ደቂ ሰብ ከቢድ ጥፋኣት የስዕቡ። ክፍወሱ ኣብ ዝድልየሉ እዋን እቶም ግዳያት ናይዞም ወልፍታት ዝኾኑ ሰባት ካብኡ ንክለቐቑ ከቢድ ዋጋ ይኸፍሉ ተጠቂሱ። ስለ መግለፂ ምርኢት ፌስቲቫል 2026 ቁሾ ዞባ ዓንሰባ ቀሪቡሎ። ኣብ ዓምዲ ሚን ሁና ወሁና ጉጅለ ተመራመርቲ ኣብ ኣካላት ዘእሰር ዝዕጠቕ ሮበርት ከም ዝመሃዙ ተሓቢሩ። ድሙ ቤት ፅሕፈት ቀዳማይ ሚኒስተር ብሪጣንያ ምስ ሓድሽ ቀዳማይ ሚኒስተር ምንባር ትለማመድ ከም ዘላ ተገሊጹ። ኣብ መፍረ ፋሽን ዛራ ዝፈርዩ ዘለዉ ኣብ ታሕተዋይ ክፋሎም ገፋሕቲ ዝኾኑ ብናይ ሞት ስረታት ዝፅውዑ ሓደስቲ ዲዛይን ኣዝዮም ኣካታዕትን ጠንቂ ሓደጋታትን ኮይኖም ምህላዎም ተሓቢሩ። ሓንቲ ነፍሶ ፆር ካብ ሓንቲ እንቋቑሖ 4 መናቱ ክትወልድ ምኽኣላት ተገሊጹ። ክልተ ኣሕዋት ኣብ ዝተፈረሸ ኣባይቲ ኤርቢኤንቢ ናይ ቅድሚ 10 ዓመት ናይ ስድረን ስእሊ ተሰቂሉ ምርካበን ኣብ ማሕበራዊ መራኸቢታት ተቓሊሑ። ሪፖርታጅ ቁሾ ዞባ ደቡብ ወቅዕ ባሕሪ ሃብታም ብባሕሪ ሃብታም ብምድሪ ቀሪቡሎ። ኣብ ዓምዲ ኣልቢኣ ዓለምናን ነበርታን ኣጋጢሞም ዘሎ ፀገማትን ፀዓት ክሊማዊ ለውጥን ተዳሲሱ ይርከብ። ስለዊ መግለፂ ምርኢት ፌስቲቫል 2026 ቁሾ ዞባ ደቡብ ወቅዕ ባሕሪ ቀሪቡሎ። ኣብ ዓምዲ ጥዕና ማዕድናት ንኣካላትና ዝህቦ ጥቕምታት ተዳሲሱ። ኣካል ስጋ፣ ፍረታትን ኣሕምልትን ኩሎም ትሕዝቶ ማዕድን ኣለዎም። ኣብ ኣካላትና ዝርከቡ ብሚልዮና ዝቕፀሩ ንኣሽቱ ውህዮታት ብግቡእ ከዓብን ስርሖም ከሰላስሉን ናይ ግድን መኣዛ የልዮም። መኣዛ ብመንገዲ ቫይታሚን፣ ካርቦሃይድሬት፣ ማዕድንን ስብሕን ይግለጽ። እዞም መኣዛታት ሰብነትና ባዕሉ ብዘፍርዮም ወይ ካብ ምግቢ ዝረኽቦም ክኾኑ ይኽእሉ። ኣብዚ ፅሑፍ እዚ ማዕድናት ንሰብነትና ዝህቦ ጥቕሚ ክንዝርዝር ኢና። ሰብነትና ጥዕንኡ ሓልዩ ብፅቡቅ ክቕፅል ናይ ግድን ማዕድን የድልዮ። እቶም ንሰብነትና ናይ ግድን ዘድልይዎ ዓይነት ማዕድን ኣገዳሲ ማዕድናት ኢሴንሻል ሚነራልስ ተባሂሎም ይግለጹ። እዞም ኣገደሲ ማዕድናት እዚኦምን ሰብነትና ክወስዶም ብዘለዎ ዓቕን ኣብ ክልተ ይምቀሉ። ግዙፍ መጠን ማዕድን ማክሮ ሚነራልስ ከምኡውን ንዑስ መጠን ማዕድን ማይክሮ ሚነራልስ ክልቲኦም ማዕድናት ንኣካላትና ኣዝዮም ኣገደሲ እኳ እንትኾኑ ክንወስዶም ብዘለና ዓቕን ግድን ይፈላለዩ። ካልሽም፣ ፖታሽም፣ ሶድዮም፣ ፎስፎረስ፣ ማግኔዚየም፣ ክሎራይድን ሳልፈርን ካብቶም ንኣካላትና ብግዙፍ ዓቐን ዘገድሱ ማዕድናት እዮም። ኣይረን፣ ዚንክ፣ ሰልዩም፣ ማንጋነስ፣ ኮፐር፣ ኣዮዲን፣ ኮባልትን
ፍሎራይድን ድማ ንኣካላት

ኣዝዮም ብውሕድ ዓቐን የድልይዎም። ክልቲኦም ዓይነት ማዕድናት ግና ንኣካላትና ኣዝዮም ኣገደስቲ እዮም። በዘይብኦም ጥዕና ዘለዎ ሂወት ክንመርሕ ዝከኣል ኣይኮነን ይርከቦ። ኣብ ዓምዲ ትንታና ዜና ኩናት ኢራን ኣብ ቁጠባ ሃገራት ወሽመት ዓረብ ዘውርዶ ዘሎ ሃስያ ተገሊጹ ይርከብ። ከምቲ ብቐጻሊ ዝግለጽ ኢራን ኣብ ልዕልተን ንኣሜሪካ ክለ ኣየረን መሬተንን ክጥቀማሉ ፍቓድ ዝሃባ ሃገራት ዓረብ ሰፊሕ ናይ መልሰ ግብሪ መጥቃዕትታት ክተካየድ ጸኒሐያ። እዘን ጎረባብቲ ኢራን ዝኾና ኣብ ልዕሊ ሰጣሳ ሃገራት ዓረብ ንኣሜሪካ ፍቓድ ድሕሪ ምሃብን ኣብዘን ዝሓለፈ ኣርባዕተ ኣዋርሕ ዋሽንተን ብመንገዲየን ኣቢላ ኣብ ልዕሊ ኢራን መጠነ ሰፊሕ ወተሃደራዊ መጥቃዕቲ ኣካይዳያ። በዚ ኣንባር ኢራን ከም መልሰ ግብሪ ናይቲ ውሳነ ኣብ ልዕሊተን ኣብዘን ሃገራት ዝርከብ ወተሃደራዊ መዓስከር ኣሜሪካ ጽዑቕ ናይ ድሮናት ሚሳይላት ደብዳብ ክተካይድ ጸንሐት። ከምዝዝከር ኩናት ኢራን ቅድሚ ምጅማሩ ኢራን ንጎረባብታት ተሪር መጠንቃቕቲ ኣመሓላሊፋ ነይራያ። ምክንያቱ ኣሜሪካ ንኢራን ክተጥቃዓ እንተኮይና ንኽሊ ኣየር መሬትን ባሕርናይትን ኣብቲ ከባቢ ዝርከባ ሃገራት ዓረብ ተጠቂምያ ክተራኸኽበለን ትኽእል። ምክንያቱ ካብ ኣሜሪካ ናብ ኢራን ዘሎ ርሕቐት ኣዝዩ ነዊሕ ብምዃኑ ንልላዊ ግዝኣተን ክሊ ኣየር ናይዘን ሃገራት ዓረብ ከይተጠቀምካ ናይ ሚሳይላት ድሮናት መጥቃዕቲ ክተካይድ ዝከኣል ኣይኮነን ይርከቦ። ኣብ ዓምዲ ሪፖርታጅ ዓመት መፀ ነገዳን ፌስቲቫል ብህንጠይነት ዝፅበይዎ ቁሸት ፊልም ተዳሲሳት ፀንሐና። ኣብ 224 ንመጀመርያ ግዜ ዝቆመት ቁሸት ፊልም ሎሚ ዓመት እውን ሳልሳይ ግዜ ዝተፈላለዩ ኣገደስቲ ትሕሶታት ኣቕሪባ። ኣብ ቁሸት ፊልም ሓሙሽተ ኤግዚቢሽናት እዮም ቀሪቦም። ንሳቶም ድማ ኩርናዕ ፌስቲቫል ፊልም፣ ሲነማቶግራፊ፣ ሜኪን ፊልም፣ ኣልባሳት ሜክኣፕ ኣብ ፊልም እዮም። ብካልእ ሸነኽ እውን ሴሚናር ፊልም ዝተካየደ ኮይኑ ኣብ ፊልም ዘተኮረ መፅናዕታዊ ፅሑፍ ምክፋል ተመክሮን ብዝተፈላለዩ ስነ ጥበባውያን ቀሪቡ። ኣብ ቁሸት ፊልም ዝተኻየደ ኤግዚቢሽናት ምስ እንምልከት ኩርናዕ ፌስቲቫል ፊልም ንፈለማ ግዜ ካብ 21 መጋቢት ክሳብ 29 መጋቢት 2026 ዝተኻየደ ፌስቲቫል ፊልም ኣስመራ ዝገልጽ እዩ። ክሳብ 50 ዝበፅሓ ፊልምታት ኣብ ዝተፈላለዩ ሲነማታት ከም ዘቕረባ ድማ ኣቕራብ ናይቲ መደብ እዮም ንጉሰ ጠቒሱ። ንሴነማቶግራፊ ኣመልኪቱ ጸብጻብ ዘቕረበ ሴነማቶግራፈር ሴማዊ ኣልኣዛር ድማ ሴነማቶግራፈር ወይ ዳይሬክተር ስእሊ፣ ቪድዮ ግራፈር፣ ካሜራማን ፈሊኻ ዘይምፍላጥ ፀገም ከም ዘለዎ ይገሊጹ። ህዝቢ ንኩሎም ካሜራማን እዩ ዝፅውዖም። ይኹን እምበር ሓደ ሴነማቶግራፈር ኣብ ልዑል ባጀት ፊልም ሕጊ ተኸቲሉ ቋንቋ ከም ዝፈጥሩ ሴማዊ ዘረድእ። ነቲ ስእሊ ዓለምለኻዊ ቋንቋ ብምፍጣር ዝገልጽ ሴነማቶግራፈር ወይ ዳይሬክተር ስእሊ ይበሃል። ብብርሃን ብምንቅስቓስ ካሜራን ውህደ ስእልን ኣቢሉኻ ትሕዝቱ ከም ዘንፀባርቂ ዝሕብር። ብዘይካዚ ናይ ሃገርና ዳይሬክተራት ስእሊ ብዓሎም እዮም ስርዓ ተ ድምፂ ዝቋፃፀሩ። ኩሉ ስራሕ ዳይሬክተር ስእሊ ብመልክዕ ስእልን መፅናዕቱን እዩ ዝካየድ። ኣብ ዓምዲ ማህደር ጀጋኑ ሳልሳይን ዛዛምን ክፋል ወተሃደር ደርግን ልኡኽ ሻዕብያን ቀሪባኣላ። መእከቢና ቤተ ክርስትያን ክኸውን ስለ ዝተሰማዕማዕና ንኣቶ ኪዳነ ኣብኡ ኣብፂሕና ንሃብቱ እዙስ ክንሕዝ ናብ ገዛ ሃብቱ ምሪሕና። ግን ሃብቱ ዕጡቕ ምልሻ ህዝባዊ ግንባር ምንባሩ ስለ ዝተፈልጠ ጥንቃቐ የድልሊ ነይሩ። ኣብዚ እውን ተጠቋሚ ኣብ ጎነቲ ኣዛዚ ኮይኑ ናብ ገዛ ሃብቱ እናመልከተ ሓቢሩ። እቲ ኣዛዚ ድማ ንዓይ ምስ ሓበር ነታ ገዛ ተፀጊዕናያ። ሓደ ናይ ሻምበን ማዕርግ ዝነበሩ ካልኦት ወተሃደራትን ካባይ ድሕሪ ኢሎም ብረቶም ዓሚሮም ኣብ ተጠንቀቕ ነይሮም። ሃብቱ ዕጡቕ ሻዕብያ እኳ እንተኾነ ንሓጋዚ ኣቱ ስለ ዝነበረ ንፋለጥ ኢና። ንሱ ንወተሃደር ምዃኑ ይፈልጥ እዩ። ነብሰይ ተቆፃፂረ ኣብ ማዕፁ ሃብቱ ኳሕኳሕኩ። ሰበይቱ መን ኢኻ ኢላትኒ። ፍስሃ ሚካኤል ዝበሃል ክፈትኒ ኢልያ። ኮኔልየ ስመይ ጠቒሰ ሃብቱ እንታይነተይ ስለ ዝፈልጥ በሪሩ ምእንቲ ክጠፍእ ኮኔልየ ዝገበርኮዩ። ድሕርዚ ማዕፆ ተኸፊቱ ወተሃደራቱ ነቲ ገዛ ብጥንቃቕ ፈትሸሞ። ግን ሃብቱ ኣይተረኽበን። ሃብቱ ዘይመፅንሖ ብውሽጠይ ተሓጒሰ። ሽዑ ድምፀይ ሰሚዑ ብካልእ መውፂኢ ከም ዝሃደመየ ዝፈልጥ። ሕጂ ምስ ሃብቱ ብዛዕባ እቲ ኩነታት ኣዕሊልና ክንዕልል ከለና ግን ሽዑ ኣብ ገዛ ከም ዘይነበረ እዩ ዝገልፀለይ። ኣብ ገዛ ይሓድር ኣይነበርኩን ምስታ ምውፀኢኹም መፂኹም እዩ ዝብለኒ። ስእላዊ መግለፂ ምርኢት ፌስቲቫል ኤርትራ 2026 ቁሾት ዞባ ሰሜናዊ ቀይሕ ባሕሪ ቀሪብሎ። ኣብ ዓምዲ ንቑሕ ደመና ጠባይ ሰብ ብኸመይ ክፅናዕ ይከኣል ዝብል ኣገዳሲ ዛዕባ ተዳሲሱ ይፀንዓና። ኣብ ዓምዲ ስምራ ጅህድ ኣብነታዊ ሓረስታይ መላእከ ቀለታት ተላልዩ ይርከብ። ሪፖርታጅ ኣዳራሽ ምርኢት ዞባ ማእከል ቀሪብሎ። ኣብ ዓምዲ ሸባብያት ፊልም ፌስቲቫል ኤርትራ መንእሰይ ዝተፈላለዩ ርቃቲ ኣምራ ዝቐስምሉ ባይታ ምዃኑ ተገሊጹ ይርከብ። ስእላዊ መግለፂ ምርኢት ፌስቲቫል 2026 ቁሸት ዞባ ጋሽባርካ ቀሪብሎ። ሓፂር ዝኽሪ ሂወት ሓርበኛ ተገዳላይ ሚኒስተር ሰመረ ርእሶም ኣብ ስነ ስርዓት ቀብሩ እተነበበ ቀሪብሎ። ሓርበኛ ተገዳላይ ሰመረ ርእሶም ካብ ዩኒቨርስቲ ድሕሪ ምምራቁ ካብ 1970 ክሳብ 1973 ኣብ ዝነበረ ዓመታት ኣብ ዝተፈላለየ ኣብያተ ትምህርቲ ኣስመራ መምህር ከምኡውን ርእሰ መምህር ኮይኑ ሰሪሑ። ኣብ ወንበር ማሕበር መምሃራን ክፍለ ሃገር ኤርትራ ኮይኑውን ንሓፂር ግዜ ኣገልግሉ። ብድሕሪዚ ብፃይ ሰመረ ስራሕ መምህርና ገዲፉ ኣብ ብሕታዊ ትካል ዕደና ኒፖን ሓላፊ ዕድጊ ኮይኑ ንሓደ ዓመት ሰሪሑ። ኣብቲ ግዜ እቲ ብስራሕ ንወፃ ሃገር ተላኢኹ

ውልዕሊ 4 ኣዋርሕ ዝወሰደ ዑደት ኣብ ሃገረ ኢታልያ ከም ዝፈፀመ ኣብ መዝገብ ታሪክ ሂወቱ ሰፊሩ ኣሎ። ብፃይ ሰመረተ ማህራይን ኮሎ ጀሚሩ ከም ኩሎም ናይቲ እዋንቲ መንእስያት ሓያል ሃገራዊ ስምዒትን ናይ ቃልስ መንፈስን ስለ ዘሕደረ ካብ 972 ክሳብ 974 ኣብ ዝነበረ ዓመታት ኣብ ምስጢራዊ ውደባታት ኣስመራ ንጡፍ ኣባል ኮይኑ ኣብ ምጉስጓስ መንእስያት ሓያል ስራሕ ዝሰርሕ ዝነበረ ሓርበኛ እዩ። ብፃይ ሰመረ ትምህርቲ ናይ ምቕፃል ልዑል ባህጊ ስለ ዝነበሮ ኣብ 974 ስርሑ ገዲፉ ናብ ኣሜሪካ ብምምራሕ ኣብ ኦክላሃማ ስቴት ዩኒቨርሲቲ ተፀንቢሩ ጎኒ ጎኒ ትምህርቲ ድማ ኣባል ኤርትራውያን ናፅነት ኣብ ሰሜን ኣሜሪካ ኤናስኣ ብምዃን ሃገራዊ ቃልሲ ቀፂሉ ትምህርቲ ጀሚሩ ሓደ ሴሚስተር ድሕሪ ምምሃሩ ግና ናብ ሜዳ ቃልሲ ክፅንበር ወሲኑ። በዚ ድማ ኣብ ለካ 976 ካብ ኣሜሪካ ናብ በረኻታት ኤርትራ ብምምፃእ ኣብ ህዝባዊ ሓይልታት ሓርነት ኤርትራ ተሰሊፉ። ሓርበኛ ተገዳላይ ሰመረ ርእሶም ግቡእ ፖለቲካውን ወተሃደራውን ትምህርቲ ድሕሪ ምቕሳሙ ኣብ ሱዳን ኣብ ቤት ፅሕፈት ህዝባዊ ሓይልታት ድሓር ህዝባዊ ግንባር እዩ ተመዲቡ። ካብ 976 ክሳብ 991 እዋን ናፅነት ድማ ኣብ ሱዳን ኣብ ዕማማት ህዝባዊ ምምሕዳር ዝምድ ናታት ወፃይ ከምኡውን ስራሕ ስልያን ፀጥታን ብዝተፈላለየ ፅሕፈታትን ሓላፍነትን ብልዑል ተወፋይነትን ትግሃትን ተቐሊሱ ይርከቦ። ስእላዊ መግለፂ ስነ ስርዓት ቀርቢ ሓርበኛ ሚኒስተር ሰመረ ርእሶም ኣብ ዓምዲ ሸባብ ህዝቢ ኤርትራ ተኣኪቡ ዝደምቕ በዓል ፅቡቅ ወጅሂ ምዃኑ ተገሊጹ። ሃገራዊ ፌስቲቫል ኤርትራ ናይ ስኒት መድረኺ ካብ ዝብሎ ካልእ ዓዛዓበየ ረውቃሒ ኣብ መንጎ ወለዶታት ዝረአ ባህርያዊ ወጋ ከይተረፈ ዝሕተመሉ ምዃኑ እዩ። ህፃናት፣ ኮቴቴ መንእስያት፣ እኹላ ሽማግለታት ኩሎም ተሳንዮም ክድንቖን ክሕጎስን ይረኣዩ። ኣብ ዓበይቲ ጉዳያት ዝተረዳድኡ ሰባት ብምክንያት ናይ ዕድመ ፍልሊ በበይኖም ኣይነፍሩን እዮም። ኩሉ ከምቲ ሓደ ዘኣኽናፈን ኣዕዋፍ ሓቢረን ይነፍራ ዝበሃሉ እዩ ዝኸውን። ህፃናት መንእስያት ዓበይትን ተታሒዞም ክስዕስዑ ክዕዘቡን ክድንቑን ከለዉ እቲ ረቂቕ ናይ ምውራስ ሰንሰለት ብዘይሰዓቦ ግተቶ ብስኒት ይቕፅል ምህላው ዘርኢ ተወሳኺ ኣብነት እዩ። መንእስያት ንገመድ ባህልን ያታን ሃገራዊ ታሪክን በቲኾም ይነፍፁ ኣለዉ ኣብ ዝበሃለሉ ዘሎ ዓለም መንእስያት ኤርትራ ንባህልን ያታን ሕብረተሰቦም ወሪሶም ኣርዒሞምን ካብ ወርስቲ ኣቐበልቲ ንምዃን ከም ዝበቕዑ ብግብሪ የርእየና ኣለዉ። ጥንታዊ ባህልታት ያታን ሕብረተሰብን ኤርትራ ብደቂ 21 ክፍለ ዘመን ከምቲ ዝነበሮ ደጊሞም ኣመሓይሾምን ስለ ዘርኣዩና ክብሪ ይሃቦም ይርከቦ። ሪፖርታጅ ቁሸት ምህዞን ሰንዓን ተስፋ ብሩህ መጻእ ሰፊሩሎ ብሌን በረኸት ሱራፌኤል ቀላትን ፍኖት ሰሎሞን ዝተባሃሉ ሰለስተ መንእስያት ንካርታ ኤርትራ ብቱዲን ስሪድን እተላሊ ብዘይ ኢንተርነት እትሰርሕ መተግበሪ ኣፕሊኬሽን ኣማዕቢሎም። እቶም መንእስያት ነታ ካብ ኢንተርነት እኹል ሓበሬታ ብምውሳድ ዘዳለዋ ኤርትራ ንምደሳስ እትሕግዝ መተግበሪ ኣብ ሲቪላዊ ምህንድስና ዓውዲ ጂኦሎጂን ወፍርን ንዝተዋፈሩ ሰባት ብፍላይ ንኩሉ ሰብካ ብሓፈሻ ኣዝያ ጠቃሚት ምዃና ገሊፆም። ንሳቶም ወሲኾም እታ ኣብ ላፕቶፕ እትፀዓን መተግበሪ ኣብ ምስራሕ ዲጋታትን ፅርግያታትን ኣብ ምዕቃን ስፋሓት ሕርሻዊ መሬት ምፍላጥ ኣብ መንጎ ቦታታት ንዘሎ ርሕቀትን ኣብ ምልላይ ቅርፂ መሬት ድማ ኣድማዒት ከም ዝኾነት ኣርድዮም። ሻምብቆ ኣብ ዝበሃል ጉጅለ ዘማዕበሎ ናይ ትግርኛ መተግበሪታት እውን ካብቶም ኣቓልቦ ተዓዘብቲ ዝሰሓቡ ኣካል ቁሸት ምህዞን ሰንዓን እዮም። እቲ ብ4 ሰባ ዝቆመ ጉጅለ 5 ናይ ቋንቋ ትግርኛ መተግበሪ ሒዙ ይቀሪቡ። ቀንዲ ዕላሙኡ ኸ ንኤርትራዊ ቋንቋ ትግርኛ ኣብ ውሽጥን ወፃን ንዝነብሩ ኣብ ዝተፈላለዩ ደረጃታት ዕድመ ዝርከቡ ሰባት እናዘናጋዕካ ንምላይ ከም ዝኾነ የረዱ ተጠቒሱ። ኣብ ዓምዲ ተርሙማ ምንዳይ ሓቂ ሳልሳይ ክፋል ፌስቲቫል ቆልዑን ስልኢ ቆልዑን ኣብ ፌስቲቫል ኤርትራ ዝብሉ ትሕሶታት ይፀንሑና። ኣብ ዓምዲ ደቂ ኣንስትዮ ፀብለል ዝብላሉ ክእለታት ዓቕምታትን ተዳሲሶም ህዋሳት ደቂ ኣንስትዮ ጨናታት ኣብ ምሽታት ጣዕምታት ኣብ ምስትምቓር ድምፅታት ኣብ ምስማዕ ኮነ ሕብርታት ኣብ ምላይ ልዕሊ ደቂ ተባዕትዮ ዝሓሸ ብልጫ ከም ዘለዎን መፅናዕትታት ይሕብሩ። ኣብቲ ንናይ ምሽታት ህዋሳትና ዝቋፃፀር ክፋል ሓንጎልና ዝርከቡ ወሃዮታት መትና ወሃዮታትን ኣብ ደቂ ተባዕትዮ ደቂ ኣንስትዮን ብዙሖም ይፈላለዩ። ኣብቲ ናይ ደቂ ኣንስትዮ ብዙሖም ብ50 ሚእታዊት ዝዓለዩ። እዚ ከዓ ደቂ ተባዕትዮ ክሽትትዎም ዘይክብሉ ሽታ ክሽትታን እንታይነት ዓይነትን ናይቲ ሽታ ክፈልጣን ይኽእልን። ብተወሳኺ ጣዕምታት ሽከራዊ፣ ጨዋ፣ መፂፅ፣ መሪር ወዘተ ኣብ ምስትምቓሩን ደቂ ተባዕትዮ ክወዳድሮን ዝኽእሉ ኣይኮኑን። እቶም ደረጃ ዓለም ዝለዓለ ኣስተማቕርቲ ጣዕምታት ሱፐር ቴስተርስ ዝበሃላውን ንሳተንን ኣብ ድምፅን ሕብርታትን ከምኡ ብፍላይ ንተመሳሰልቲ ሕብርታት ፈሊኽ ኣብ ምፍላጥ ነናቶም መግለፂታት ኣብ ምሃብን ልዑል ብልጫ ኣለዎን ይርከቦ። ኣብ ዓምዲ ሚን ሁና ወሁና ኣብ ኣፍ ልባ ድዱዕ እናተንቀሳቐሰ ቀታዊ ፈነዋ ዘቐፀለት ኣሜሪካዊት ጋዜጠኛ ሜኒቶፍ ኣቓልቦ ማሕበራዊ ሜድያ ሲሒባ ናይ ዲኤንኤ መፈተሺ ከምዝህያብ ዕለተ ልደት ዝተዋህበ ኣሜሪካዊ ድሕሪ 38 ዓመት ቀንዲ መንነቱ ክፈልጥ ከም ዝኽኣሎ ተገሊጹ። ንናይ እግሪ መጥባሕቲ ኣብ ሕክምና ዝኣተወት ፈረንሳዊት ብቴክኒካዊ ጌጋ 4 ኣስናናት ተኣልዩ ጸኒሕዋ። ወላዲቱ ንምርኣይ ናብ ካሊፎርኒያ ማይ እናሃረመ ዝተንቀሳቐሰ ኣሜሪካ ብሰንኪ ዘጋጠሙ ኣሜሪካዊ
ብሰንኪ ዘጋጥሞ መንከስ ተመን ናይ ልዕሊ ሚልዮን ዶላር

ሕክምና ወፃኢታት ከም ዝሓተተ ተገሊጹ። ሪፖርታጅ ኣዳራሽ ዞባ ሰሜናዊ ቀይሕ ባሕሪ ቀሪቡ ኣሎ። ሓፂር ዝኽሪ ሂወት ሓርበኛ ተጋዳላይ ሚኒስትር ሰመረ ርእሶም ቀሪቡ ኣሎ። ኣብ ዓምዲ ኣልስዋል ኣልባሕርያ መሰላትን ጉባኣትን ሃገራት ኣብ ኣህግራዊ ክልል ባሕሪ ዘነፅር ትሕዝቶ ቀሪቡ ኣሎ። ሪፖርታጅ ምርኢት ምድረ ባቡር ኤርትራ ኣብ ቀፅሪ ኤክስፖ ቀሪቡ ኣሎ። ኣብ ዓምዲ ተቕሪር ኣብ ዝተፈላለዩ ጥዕና ጠቀስ ትሕሶታት ሰፊሮም ይርከቡ። ስእለ መግለፂ ስነ ስርዓት ቀብሪ ሓርበኛ ሚኒስተር ሰመረ ርእሶም። ኣብ ዓምዲ ስፖትላይት ኣብ ኤርትራ ኣብ ዕድመ ፃንሑት ብጥዕና ዝመፀእ እወታዊ ለውጢ ተዳሲሱ ይርከብ። ኣብ ዓምዲ ካልቸር ኤንድ ኣርትስ ንምርኢት ያታዊ ጉጅለ ባህሊ ዞባ ደቡብ ዝምልከት ትሕዝቶ ይፀንሐና። ሃገራዊ ፌስቲቫል ብመግለፂ መንእስያት ኩሎን ዞባታት ሃገርና። ኣብ ዓምዲ ኪንዴ ዶክተር ናታን የማነ ብልዑል ነጥቢ ካብ ኮሌጅ ሕርሻ ሓመልማሎ ብማዕርነት ብማዕረግ ዶክትሬት ዝተመረቐ ተላልዩ ይርከብ። ዝኸበርኩም ተዓዘብትና ሎሚ ዝተዳለወ ትሕዝቶ መደብና ኣብ ዝተፈፂሙሎ ሰላም።

0: ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሉና ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓሌ ሰናይ ምክትታል ዝመፅ ወርሒ ኣብ ከተማ ክረን ንዝካየድ ሻምፒዮን ክለባት ኤርትራ ንምስታፍ ትማሊ ሰንበት ኣብ ከተማታት ግንዳዕን ክረንን መጻረይ ግጥማት ክለባት ተኻይዱ ትማሊ ሰንበት ኣብ መጻረይ ግጥማት ሻምፒዮን ክለባት ኩዕሶ እግሪ ኤርትራ ከተማ ግንዳዕ ንፀወታ ኣድልዩስ ኣንጻር ማያድ ከሞምያ የንጊዳ ኣብ ሜድኣን ኣብ ቅድሚ ደገፍታን ኣብ ምፅዋ ዝነበረት ማያድ ከሞም ኣብ መበል 15 ደቂቃ ሚልክያስ ጀማል ብዝረኸበታ እንኮሸቶ ኣብ ልዕሊ ኣድልዩስ ሓደ በሮ ብምዕዋት ሓደ እግራ ናብ ዝውርድር ኣስጊራ ኣብ ከተማ ክረን ኣብ ዝተኸየዱ ግጥማት ቀዳማይ ፀወታ ከካይዳ መደብ ሒዘን ዝነበራ ጋንታታት ላሳለ ናይ ዞብዓን ሰባ ምስ ጋንታ ደቂ ኣምሓረ ናይ ደቡብ ክኾናን ከለዋ ጋንታ ደቂ ኣምሓረ ክትርከብ ስለዘይከኣለት ጋንታ ለሳለ ብፎርፌት ተዓዊታ ካልኣይ ግጥም ኣብ መንጎ ኣልሂላል ናይ ዓንሰባ ምስ ጋንታ ኣልተሕሪር ናይ ማእከል እዩ ተኻይዱ ጋንታ ኣልተሕሪር ካብ ዘርኢት የማነ መሪሕነት ክትሕዝ ከላ ኣልሂላል ድማ ካብ ረዳእ ወልደ ሚካኤል ብዝረኸበታ ሸቶ ተመዓርያ ንዕረፍቲ ወፅያ ንድሕሪ ዕረፍቲ ኣልተሕሪር ኣብ መበሶን 4 እንደቕ ብዝረኸበታ ፍፁም ቅላዕ መሪሕነት ክትሕዝ ከላ ካብ ካልዲ ዓብደላ ፀወታ ንክዛዘም 5 ደቂቕ ምስተረፎ ብዝረኸበታ ሸቶ 3-1 ብዝኾነ ውፅኢት ተዓዊታ ካልኣይ እግሪ መጻረይ ግጥማት ኣውዴካ ምሕላፍ ዝመፅእ ሰንበት 2 ናሓሰ ክካየድ ምዃኑ ህዝባዊ ርክባት ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ሓቢሩ ዝመፅእ ወርሒ ኣብ ከተማ ክረን ዝካየድ እዚ ሃገራዊ ውድድር 12 ክለባት ጠርኒፎ ዝካየድ ኮይኑ ካብ 6 ዞባታት ሻምፒዮን ዝኾና ጋንታታት ቀይሕ ባሕሪ ካብ ዞባ ማእከል ዓንሰባ ካብ ዞባ ዓንሰባ ሰንዓፈ ካብ ዞባ ደቡብ ሰሜንቶ ካብ ዞባ ሰሜናዊ ቀይሕ ባሕሪ ደንካልያ ካብ ደቡባዊ ቀይሕ ባሕሪ ኣቆርደት ካብ ጋሽ ባርካ ኣቐዲመን ህላውነተን ኣብቲ ውርድር ርጉፅ ዝገበራ የን ኣብ መጻረይ ተፀሚደን ካብ ዘለዋ ክለባት እተን 3 ብቐጥታ ናብቲ ውርድር ሰግራ ኮይነን ሓንቲ ድማ ብዕጫ ክትሕወሰን እያ ሻምፒዮን ኩዕሶ እግሪ ክለባት ኤርትራ ካብ 16 ናሓሰ ክሳብ 6 መስከረም ክካየድ መደብ ወፂሉሎ
1: ብፌደሬሽን ኩዕሶ መርበብ ዞባ ማእከል ተወዲቡ ኣብ ምክያድ ፀንሐ ሻምፒዮን ኩዕሶ መርበብ ትማሊ ሰንበት ኣብ ሜዳ ፖቾፊልያ ብወግዒ ተዓፂዩ
2: ሻምፒዮን ኩዕሶ መርበብ ዞባ ማእከል ዓመተ 225 226 ብናይ ካልኣይን ሳልሳይ ዲቪዥን ዝተኻየደ ናይ ደቂ ኣንስትዮን ደቂ ተባዕትዮን ብወግዒ መጋርጆ ዓፂዩ ሻምፒዮን ኩዕሶ መርበብ ዞባ ማእከል ብቐደም ኣብ ሰዓታት ንግሆ ብርክት ዝበሉ ኣፍቀርቲ ኩዕሶ መርበብ ኣብ ዝተረኽብሉ ኣብ ሜዳ ፖቾፊልያ ብናይ ደቂ ኣንስትዮን ደቂ ተባዕትዮን ግጥማት መጋርጆ ዓፂዩ ቀዳመይቲ ግጥም ዝተሰርዐ ናይ ደቂ ኣንስትዮ ካልኣይ ዲቪዥን ሳሊና ኣንጻር እታ ኣብዚ ውድድር ስዕረ ዘይጣ ዓመት ክብራ ንምሕላው ዝኣተወት ፌስቲቫል እየን ገጢመን እዘን ጋንታታት ቀዲመን ኣብዚ ዓመት ብምኾና 8 መጋቢት መዓልቲ ደቂ ኣንስትዮን ዋንጫ ናፅነትን ዝተዳለወ ውድድር ተራኺበን ብምንባረን ጋንታ ሳሊና ከም ዝተዓወተት ዝዝከር ኮይኑ ነቲ ናይ ዋንጫ ውድድር ዝያዳ መቐረት ኮይንዎ ቀሪቡ በዚ መሰረት ዝተረኽበ ውፅኢት ምስ እንሰግር

0: ኣብ ቀዳማ እብረ ጋንታ ሳሊና 25 ብ23 ብፀቢብ ስዕራ ክትወፅእን ከላ ኣብ ካልእ እብረ ድማ 25 ብ13 ብገፊሕ ዝኾነ ፍልይ ስዕራ ወፅያ ኣብ ሳልሳይን ዛዛምን እብረ ጋንታ ሳሊና ብኣዝዩ ምትህላኽ ቃልሲ ዝተርአዮ 25 ብ23 ስዕራ ብምውፃእ ብሓፈሻ ኣብ ሰለስትዩ እብረ 3ለስተ ባዶ ብምስዓር ዓባይ ዋንጫ ክተልዕልን ከላ ካልይቲ ፌስቲቫል ሳልሰይቲ ዕዳጋ ሓሙስ ተሸለምቲ ኮይነን ዛዚመን ቀፂሉ ናይ ደቂ ተባዕትዮ ካልኣይ ዲቪዥን ባሕቲ መስከረም ኣንጻር ነታ ዝሓለፈ ዓመት ሻምፒዮን ዝኾነት ደንበ ሰንበት ስዕራ ዝመፀት ዓድጓዕዳት እያ ገጢማ ባሕቲ መስከረም ኣብዛ ዓመት ኣብ ናይ ምድብ ፀወታ ንዓድጓዕዳት ስዕራታ ብምንባራ ዝያዳ ሞራል ሒዛ እያ ቀሪባ እንተኾነ ዓድጓዕዳት ካብ ናይ ዝሓለፈ ግጥማታ ዝያዳ ተማሂራ ብምምፃእ ኣብ ቀዳማይ እብረ 25 ብ16 ብገፊሕ ስዕራ ክትወፅእን ከላ ካልኣይ እብረ 25 ብ13 ኣብ ሳልሳይ እብረ 25 ብ23 ስዕራ ብምውፃእ ብሓፈሻ ብድምር ውፅኢት 3ለስተ ባዶ ስዕራ ሻምፒዮን ኣቢላ ተሸላሚት ዓባይ ዋንጫ ክትከውን በቂያ ካልይቲ ዕዳጋ ሓሙስ ሳልሰይቲ ሕውነት ኮይነን ድማ ዛዚመን እዚ ከምዚ ኢሉ እንከሎ ሳልሳይ ዲቪዥን ብናይ ደቂ ኣንስትዮን ደቂ ተባዕትዮ ዝሓለፈ ሰሙን ከምዝዛዘመ ዝፍለጥ ኮይኑ ኣብቲ መዓልቲ ንዕውታት ሽልማት ተዓዲሉ ነይሩ ኣብቲ ዝተረኽበ ውፅኢት ምስ እንሰግር ኣብ ናይ ደቂ ተባዕትዮ ቀዳመይቲ ዕዳጋ ሓሙስ ካልአይቲ ደንበ ሰንበል ሳልሰይቲ ዓዲ ጓዕዳድ ኣብ ናይ ደቂ ኣንስትዮ ቀዳመይቲ ኣድሉሽ ካልአይቲ ደንበ ሰንበል ሳልሰይቲ ዕዳጋ ሓሙስ ብምውፃእ ተሸለምቲ ኮይነን ዛዚመን ክቡራት ተዓዘብትና ኣብ መወዳእታ ምስ ኣካየትን ኣሰልጠንትን ዝገበርናዮ ሓፂር ዕላል ኣሎ ናብኡ ኸብለኩም
1: ዝውድድር ኣብ መንጎ ካልኣይን ሳልሳይን ዲቪዥን ክግበር እዛ ዓመት ወሪሑ ማለት እዩ ናይዛ ዓመት ውድድር 225 26 ማለት እዩ ስለዚ ተሳትፎ ጋንታታት ካብ ናብ ዓመት ካብ ዓመት ለውጢ ይረኣየ ኣሎ ብመንፅሩ ከዓ ፀወታ ከዓ እንዳበርትዐ እንዳሓየለ ከይዳ ኣሎ እዚ ሎም ዓመት ቀዳይ ዲቪዥን ዝበሃል ኣይተሰርዐን ስለዚ በዘን ክልተ ዲቪዥን ጥራሕ ኢና ንኸይድ ደለና ማለት እዩ መዛዘም እዩ ከዓ ንሆሎም መዓልቲ በፂሑ ማለት እዩ ተሳትፎ ደቂ ኣንስትዮ ብሓቂ ካብቲ ዝነበረ ዓመታት ብፍሉይ ዋላ ንሕና ውን ፀቐይጥና ክተባብዓሉ እንተዓውዲ እውን ናይ ክልቲኡ ፆታ ስለ ድኾነ ዝያዳ ደቂ ኣንስትዮ ዝያዳ ካብ ደቂ ተባዕትዮ ውፅኢት እንዳረኣናለ ንኸይዳልና ፍሪኡ እውን ከምዚ ትርእይዎ ዘለኹም ኣዝየን ንፉዓት ተወፃወቲ ተወዳደርቲ ድኾነ መፅ ኣለዋ ማለት እዩ ኣብዚ ዓመት ከዓ ዝያዳ ብብዝሑ እውን ፈረይና ኣለዋ ቆልዑ ማለት እዩ ኩሉ ሻዕ ንሕና ከም ፌደሬሽን ፀወታ ክበዝሕ ኣለዎ ኢና ሒዝናዮ ተበጊስና የደና ስለዚ ኣብዚ ዓመት ደይተካየዳ ዓይነት ፀወታ ይነበረን ብደቂ ኣንስትዮ መዓልቲ ደቂ ኣንስትዮ ድሕሪኦ ክቡር በዓል ናፅነት ድሕሪኡ ከዓ እዚ ናይ 20 ሰነ ውድድር ን ኣካይድና ኢና ብዓብኡ ከዓ እዚ ሻምፒዮን ስለዚ ብብዝሒ ውድድር ኣካይድና ኢና ንብል እዚ ዓመት ማለት እዩ ስለዚ ነቲ ሃሲሱ ዝነበረ ፀወታ እዚ ኩዕሾ መርበብ ብብዝሒ ፀወታ ጌርናስ ናብቲ ዝለዓለ ደረጅ ክነብፅሖስ ተበጊስና ኣለና ኢና ንብል ዘለና እዚ ብዙሕ ውድድር ነይሩ እዚ ዓመት ኣብ መወዳእታ ክብሎ ዝደሊ ብሓፈሽኡ እዚ ውድድር ከምዚ ኢሉ ንክቕፅል ዓብ ተራ ደለዎ ብዓብዩ ዞባ ማእኸል ኣሎ ከምኡ ውን ኣሰልጠንቲ ደያኑ ሃገራዊ ፌደሬሽን ሚኒስትሪ ትምህርቲ ዞባ ማእኸል እዚኦም ከየመስገንክዎም ክሓልፍ ኣይደሊ ኢነ ብምሉእ ነዚ ተዓዛቢ ከም ዝትርዮ ደለካ ኣትዩን ፅቡቅ ምድጋፍ ድህብ ደሎ ከየመስገንክዎ ሓልፍን ይቐኒየለ
2: እዚ ዘካየድናዮ ውድድር ብጣዕሚ ፅቡቅ እዩ ነይሩ ብፍላይ ኣብ ጋንታና ንሕና ካብ ዘጓጋሽ ባርካ ካብ ሊባን ቤት ትምህርቲ ፌስቲቫል ናመፃና ኢና ንፃወት እዚ ዝገበርናሉ ምክንያት ከዓ ቅድሚ ሕጂ ብዙሓት ተፃወት ኣፍሪና ኢና ኣብ ምክልኻል ኣብ ናይ ግንባራት ይፃወት ኣለዋ ኣባል ሃገራዊት ጋንታ ዘላ ኣርሴማ እውን ናትና ተፃዋቲት እያ ማለት እዩ ሕጂ ካብኡ ተበጊስና ካብ ግራስሩት ናይ ግራስሩት ምደብቀት የብልናን ግን ካብ ሻድሻይ ክፍሊ ትሒዝና ነተን ተፃወቲ እንዳመልመልና ኢና ንምፀን ፅቡቅ ምልከት ናይ ኩዕሶ ኣለውን ተዘሎ ፀገምና ናይ ትራንስፖርት ፀገም እዩ እምበር ምዘናብ ፀናሓና 3-4 ዓመት ተፃወታ ኣብ ናይ 8 መጋቢት ተፃዋቲትና ኢና ኣብ ናይ 20 ሰነ ተፃዋቲትና ክልተ ግዜ ንዋንጫ በፂሕና ኣብዚ ዝሓለፈ ከዓ ብዘይተሰዓርነት ቀዳመይቲ ኮይና ወፂና ሕጂ እውን ምዝነበረን ቁሩብ ናይ ትራንስፖርት ፀገም ናይ ፀቕጢ ናይ ቲፎዞ ሜዳ ዘይምልማድ እዩ ተሳዒርና ኣለና ፅቡቅ ፀወታ እዩ ነይሩ ስለዚ ነዚ ፀወታ እዚ ክንገብር ብዙሕ መሰናክላት ሓሊፍና ኢና ንመፅእ ለይቲ ሰዓት 5 ሲኤንኤን መኪና ዝመፃ ስለዚ ምፉዓት ተፃወቲ ኣብነታውያን ተፃወቲ ስለ ዝኾና ንመፃኢ ከዓ ገለ ደገፍ ክግበር ኣለና ኣለዎ ኢሉ ይሓስብ ማለት እዩ ሃገራዊ ፌደሬሽን ከዓ ነቲ ዝገበሩልና ናይ ሱሳፌ ብጣዕሚ ኣዝና ነመስግኖ ማለት እዩ ዎ ነዛ ጋንታ ኣብ ዝሓለፈ ውድድር ረኺብና ከይተሰዓርና ኣንቢትን ኮይና ኢና ክሳብ ኣብዚ መፂና ነርና ሕጂ ናይ ሎም መዓንቲ ፀገም ናይ ኮንዲሽኒንግ ፀገም እዩ ምክንያቱ ሰዓት 4 ለይቲ ምስተሰኣየን ንትራንስፖርት ናይ ትራንስፖርት ፀገም ስለ ዘለና እቲ ምሕዳር በዚ ኣጋጣሚ እውን ገለ ሓገዝ